0: ብርሃነ ዝበሃል ነይሩ። እዚ መሊሽ ብርሃነ ማቦካ ዝበለስናዮ ተስፋ ማርያም ዝበሃል ነይሩ። ወዲ ሳይ ብልዎ ሓደ ኢዶም ድም ነይሮም ክልትዮም ሲ በዚ ሓደ ኢዶም ነታ ድረሲንሴት ሒዞም ካብቲ ዓራት ናብቲ ሓንቲ ዓራት ይድግፉ ነይሮም ክትሪኦም ከለካ። ገሊኦም ውጋኣት ድማ እንደገና ነቶም ዕሁራት ድዮም ነቶም ቁር ዝንቀሳቀሱ ድዮም ተሓጋጊዞም ይኸዱ ሽንቲ በዓላቶም ደገ በዓላቶም ይውሕፉ ነይሮም። ተባሂልካ እየ ዝኸይድ ነይሩ ናይባሓቂ ከምዚ ምውህሃድ እዚ ስጡም መስርዕ ኣብዛ ግዜ እዚኣ ከምኡ ምዝራብ ናይ ባሓቂ ኣነ ዘደንቃ
1: ይቀኒልና። ብርሃነ ደብረ ፅዮን ኣዚና ንመስግነካ። እቲ ተመክሮ ኣዝዩ ሰፊሕ እዩ። ብብመዳዩ ብካልእ መንገዲ እውን ክንድንስሶ ዘለና ኮይኑ ስማዓኒ። ንብርሃነ ተክለ እንተዳ ረኪብካና ፅቡቅ ነይሩ። ርሕስ በዓል ናፅነት ንምንኤልካ ብርሃነ ኣለካ ዶ?
2: ኣሎ
1: ሎ ብርሃነ
2: ሎ
1: ከመይ ውዒልካ? ግርም ንስኻ እውን ልክዕ ከም ብርሃነ ደብረ ፅዮን ኣብቲ ሕክምና ተወጊኢካ ምስ መፃእካ ኣብኡ ድሕሪኢኻ ናብ ሕክምና ተሰጋጊርካ ከመይ ነይሩ? እንታይ ትዝክር ኣብቲ እዋንቲ?
2: መጀመርያ እንኳዕ ዝዕድል ርሑስ በዓል ናፅነት ንኩሉ ምስ ሓይልታቱ። ኣነ እንታይ ክብለካ ዘለየ ሕክምና ክንብል ከለና ሚትራሊ ከምዚኣ ሕጂ ንሪኣ ዘለና ሕጂ እንታይ ክብለካ ዘለየ ሕክምና ክንብል ከለና ሓንቲ ከምዚ ተቐሳ ዝፀንሐ ጥራይ ፎርሴፕ መስለና ኸውን ኣባላት እዞም ሓካይም እዚኦም ሓንሳብ ኢንጂነራት እዮም፣ መጋቦ እዮም፣ ከሸንቲ እዮም፣ ነዳቆ እዮም፣ ፈለፂ ዕንጨይቲ እዮም። እንታይ ዘይገብሩ ልዕሊ ኩሉ ከዓ ተዋጋኣት እዮም። ክንደይ ዶክተራት እዮም ተሰዊኦምና ኣብ ገዝቢ ትሪኦኻ። ውህደት ናይ ሕክምና ግን ንሕና ኣብ ምዝላቕ ተሃሪብና ክንኣቱ ከለና ሕክምና ሓንቲ ኣይነበሮን። ጎዚ ሓፂቦም እዮም ዝገብሩ ነይሮም። ምግቢ ወድቁ ነይሮም ትፈለጥ ኢኻ። ሙሉእ ለይቲ ክጠብሑ ይሓድሩ። ንግሆ ከዓኒ ምግቢ የለን ክሕክሙካ ይውዕሉ። ምክንያቱ ኩናት ይወሰደ ይውሰድ፣ ወርሒ ይወስድ፣ ክልተ ቀነ ወስድ፣ ሰለስተ ቀነ። ሕክምና ግን እፎይታ ዘይብሉ ስራሕ ትፈልጥ። ምክንያቱ ገሊኡ ዓፅሙ ስበር ንጉሕ እዋን ኢካ ትፀንሕ ስጋብቲ ፅግን ትራክሽን ትስሕብ ገሎ ኸውን ፓራላይ ዝኸውን ርእሱ ህረም ሓደ ጎኑ ይለምስ። እዚ ኩሉ እዚ መን እዩ ዝገብሮ? ተኣባል ንሸጥ ከዓ ሓለዋ ወፅእ በቲ ከዓ ይጠብሕ በቲ ከዓ መንደቕ ይነድቕ ኣንደርግራውንድ ነፋሪት መፅኻ ይተሃርመና ከዓኒ ኣንደርግራውንድ ይሰርሕ መን ሰርሕ ባዕሉ ሕጂ ካብ ደስ ይሕቐካ ነገር መጋቦ ውዒሎም ስርሕ ውዒሎም ምሳኻ መግቢ ገለ ተልከያምሲ ወዲቑ ወዲቕካ ኣለካ ይበሃል። ናይገርምካ ስፔሻል ላይት ንፍሉይ ክወሃብ ከሎ ኣባል ሕክምና ቅድሚ ውጉእ በሊዑ ኣይፈልጥን። ኣብ መንጎ ሕክምናን ውጉኣትን ኣባላትን ልክዕ ከምቲ ውድብ ዝኣምነሉ ኣብ ነቐፌታ ነፍሲ ነቐፌታ ዝተመስረተ ዝምድና እዩ ነይሩ። ወርሓዊ ወርሒ ወርሒ ኣኼባ ንገብር ነርና ይገብሩልና እቲ ዝምልከቶ ሓላፊ ብሓንሳብ ይግበር። ጉድለት እንተልዩ እዚ ጉድለት ንብል ሕማቅ እንተልዩ ድማ እዝን እዝን እዝን እዝን ይበሃል። ብሓደ ፅቡቅ ሃርሞኒ በቃ ብፃይነት ዝበሃል ብግብሪ ንርኢ። ሕጂ ኩናት ተወስድ ሞ ሕክምና ግን ሽዱሽተ ወርሒ ኣይዕርፍን ከምኡ ኢሉ ይሰርሕ። ኩናት ትመፅእ ይድረብ ብሓደ ኸይድ ኩናት ትመፅእ ይድረብ። ስምዓኒ ኣይካይሎም ዞም ካልኦት ሓካይማ መስመራት ዘለዉ ካይፀልኡኒ ሎም ኣብ ሓንቲ ወርዲ ሓምሳ ተሒዞም በዚሖምና ብሉካ ኮኑ ሽዑ ግን ሓሙሽተ ሚእቲ ሒዞም ሓድሩ ነይሮም። 502 ከር ሒዞም ሓድሩ ነይሮም። ከምኡ ዓይነት ተወፋይነት ነበር ኤበር ኣይድገምን ከማ ሕጂ እዞም በዓል ኣለም ከዓ እንታይ ሞ ኩሎም ደሚርካ ማለት እዩ ከምቲ ክትገልፆ ፀንሐት ካብ ባሕር ባራ ህዝባዊ ግንባር ጥርሑ ከሎ ካብቶም መስረቲ ሕክምና እዚ ንክበፅሕ እዚ ሕክምና እዚ ዓብዪ ግደ ዝተፃወተት እያ ነብሳ ዘማዕበለት ከኣኒ ከምዚ እዩ። ሕጂ ሕክምና እንታይ መስለካ ይተሓዘለይ ብከምዚ ነንእሽተይ ተዛሪብካ ክትውደኦ እየ እንተልካ ቁርባ ብጌጋ ካይንወድቕ ዓብዪ መደብ ሒዝኩም ና ከምዚ ስራሕ እዚ ነዚ ተመክሮ እዚ ነዚ ሳይ መደብ ተዝወሃቦ ደስ ምበለኒ
1: ፅቡቅ ትርኢታያ ብርሃነ ኣዚና ነመስግነካ። ልክዕ ዘረባያ ኣብቲ ምእተው እውን ክብሎ ፈቲነ ነረ ብርሃነ ተክላ ኣዚና ነመስግነካ ይቀኒልና። ምስቲ ዘለና ሕፅረት ትንክፍ ትንክፍ ኢና ነብሎ ዘለና ምስ ዶክተር ኣለም ኩሉ ነገር እውን ክንውድኦ ኣይ ንኽእልን ኢና ከነዕልልን ከለና ብዛዕባ ዚ ክንዛረብ ኢልና

0: ንዓንተ ግን ክነርክበሉ ኣይንኽእልኒ ኢና ፍሉጥ ነገር እዩ። ብርሃነ ደብረፅን ከምኡ ብርሃነ ተክለ ኣዝና ነመስግነኩም። ይቀኒልና ካልእ ግዜ ከምዚ ዝበልከ ኣስፋ ኣቢልና ክንዛረበለኹም ፍትንና ርሑስ በዓል ዶክተር እቲ ጉዳይ ኣዝዩ ኣይተንከፍና የን ዘለና ሰፊዕ እቲ ግዜና ሓሙሽተ ደቂቕ ገለያ ተሪፋትና ዘላ ብዛዕባ ግንባር ግንዳዕ ዶ ክንዛረብ ብዛዕባ ሻርሻይ ወራር ዶ ክንዛረብ ሓንቲ የን ምረፅ ሞ ፅመቕልና በሊ ኣብ ሻርሻይ ወራር ከመይ ነይሩ ግንዳዕ ከመይ
1: ሻርሻይ ወራር ብጣዕሚ ካብቲ ሻርሻይ ወራር መፂኡ ድፃዓርናዮ ሲ ቅድሚ ምምፅኡ ድፃዓርናዮ ንበዝሕ ኣብቲ ሕክምና ሲ ቅድሚኡ መዓት ነፋሪት ደብዳብ ነይሩ ዓንበርበብ ስለ ዝነበርና ማስክ ምስራሕ ናይ ቀመማዊ ኩናት ተባሂሉ ዳርጋ ቀትሪ ሙሉእ መዓልቲ ተሓቢእካ ውዒልካ ብባዕትታት ምሸት መፂእካ ኢኻ ኩሉ ነገር ትሰርሕ ውጉኣትካ ሒዝካ ተሃድምካ ፍቲ ሕክምና ኣፃዓሪ እዩ ነይሩ እቲ ኩናት ምስ መፀ ከማ ንሕሸና እቲ ስራሕ ሲ ተለሚዱ ትምውፋር ተሪፉ ውጉኣትካ ትሕክም ከም ሰብካ ግን ቅድሚ እቲ ኩናት ተወዲብና ኢና ሕጂ ኣነ እታ ጋንታ 24 ትበሃል ኣብ ዶመን እግሪ ኢድን ዝተሃርሙ ተሓዝ ተባሂሉ እታ ኣነ ዝነበርኳ ጋንታ 15 ድማ ክሳብ ሕጂ ደይተፈንጠሐት ጋንታ ማሕበር ስለ ዘለና ክሳብ ሕጂ ኣይተፈንጣሕና ንበርባዓና ኣለና ዝተሰውአ ተሰው እዩ ዝተረፈ ተሪፉ ማለት እዩ እታ ጋንታ እቲኣ ፍልይቲ ጋንታ እያ ሻድሻይ ወራር እቲ ዝኸበደ ማህረምቲ ርእስን ኣፍ ልብን ሒዝና ግን ቅድሚ እቲ ሻድሻይ ምወራር ምጅማሩ እንታይ ጌርና ሓኪም ጥራሕ በይኑ ክውድኦ ድኽእል ነገር ስለዘየለ ካብቶም ኣባላት ሰለስተ ኣይቪካ ትዳውን ዝገብሩ ቪን እንተተሳእነስ ጠቢሖም ካኑላ ደእትዉ ሰለስተ ቸስት መፅኡ ደም መሊኡ ኣየር መሊኡ ድመፀ ቸስት ታብ ገይሮም ባዕሎም ንሕሙም ሲ ትንፋስ ዝሰቁዑ
0: ኣባላት እዮም እዚኦም
1: ኣባላት ኣጋር ሓካይም
0: ኣጋር ሓካይም
1: ነግረካ ኣለኩ በይኑ ሓኪም ሲ ክገብሮ ዝኽእል ተኣምር የለን ከምኡ ጌርና ስለ ዝወደብና እዮም ገሊኦም ድማ ዝቕበሉ እስክሪን ገይሮም ንኦኣር ድኸይድ ቀልጢፎም ነቲ ሓኪም ደፍልጡ ሕጂ ኣበ ወዳድባ እንድሕር ተቢዕካን ነፊዕካን ስራሕ ወላ ሓንቲ ትርጉም የብሉን ትርጉም የብሉን ርእሱ ዝተሃርመ ድማ ባዕልኻ ተሽኖ ባዕልኻ ተብልዖ ባዕልኻ ነብሱ ተሓፅቦ መዓልታዊ ድግበር ነገር እዩ ኣርበዓ ርእሶም ዝተሃርሙ ነይሮም ናብቲ ሰዓት እቲ ኣርበዓ ማለት ሲ ኣርበዓ ክሪስታሊን ፔኒስሊን ዝወስዱ ማለት እዩ እቶም ኣባላት ከ ንባዕልና ኣርበዓ ኢና ገሊኡ ዕንጨቲ ክወፍር እዩ ገሊኡ መጋባይ ክኸውን እዩ ገሊኡ ድሬሲንግ ክገብር እዩ ኣብ ምንታይ ከምትምቀል ጨንቀካ ግን ውጓኣትና ኣብ ዘለውልዮም ምስጋና ኣብ ፀሓዮም ብውጓኣትና ግን ኩሉ ነገር ንብድኾ ነርና ምክንያቱ ሓደ ሓኪም ፎርሴፕስ ጥራሕ ሒዙ ኣብ 2-3 ተማቂሉ ገሊኦም ጎዚ ቆርፁ ገሊኦም ጎዚ ዓፅፉ ገሊኦም መፂኦም የቀባብሉካ ገሊኦም ምግቢ ዕድሉልካ ብከምኡ ኢና ንሓልፎ እምበር ኣባል ጥራሕ ሰሪሑ ኣብ ድበፅሖ የብሉን ሓኪም ንበይኑ ሰሪሑ ድበፅሖ የብሉን ኣባላትካ ከመይ ጌርካ ወዲብካ ተስርሕ እያ ሕጂ ዘሴም ኣብታ ናይ ግንባር ጊንዳዕ ዝነውሐት 8 ወርሒ ሙሉእ ባፅዕ ዝተታሕዘትሉ መዓልቲ ድጀመርና ክሳብ ናይ ጊንዳዕ ምርብራብ ድውዳእ ሲ ኣብ ቅድሚት ኢና ነርና ብጣዕሚ ከቢድ ስራሕ እዩ ነይሩ ዋላ ናይ ናዶም እውን ነይሩ እንድዩ ናይ ናዶ ቀልጢፍ እዩ ተወዲዩ ናይ ናቕፋ ምርብራብ ናይ ጊንዳዕ ግን ብሉፃት ዝኸፈልናሉ መሊሱ እዚ ዘይንፈልጦ ዌልካም ድበሃል ከማን ክሳብ ድፍለጥ ከመይ ድበሉ ብሉፃት ተጋደል ተወሲዱልና እዩ እቲ ሕማም ሳ ኣይተፈልጠን መጀመርያ ርእሱ ንገብሩ ቁርጥና ትገብሩ ዓሶ ኢልካ ናይ ዓሶ ትብእሞ ዋላ ሓንቲ ዘይሰርሕ ብከምኡ ከይተረፈ ዝተሰውኡና ነይሮም ኣብኣ ድማ ታንክስ ነተን ኣብታ ሸዓ ኣትኣ ሕክምና በጠሎ ንክምሃሩ ዝመፁ ካብ ሰራዊት ዝወረዱ ነይሮም ንዕኦም ሒዝና 8900 ውጉኣት እዮም ነይሮም ኣብ ሓንቲ ሩባ ሕዳይ ትበሃል 8900 ብሓደ ሓኪም ብዘይጠቕሙ ውሕዳት ኣባላት ክበዳህ ኣይክእልን እዩ ከምዛ ዝብለካ ግን ኣብ ኩሉ ነገርና ውጉኣትና ተሳተፍቲ እዩ ተሳተፍቲ ነይሮም ኣዕዊቶምና እዮም ዋላ ንሕና ሰሪሕና ኣሎም ንተዓወት እምበር እሶም ድማ ዝያደ ዓውታት እዮም ነብሶም ሕግዙ ንዓና ሕግዙና ከይበልዐ ውዒሉ ኢሎም ምስከፉልና በጃኹማ ቁርስዎ በጃኹማ ምስሕዎ ኢሎም ሲ ድስከፉልና ውጓኣት እዮም ነይሮም ድሓንተ
0: ምናልባት ንዘውዲ ኣስፋ እውን ላልምባ ክትገልፀልና ክትፍትን ኣብ ቴሌፎን ክንረኽባ ኢና ክሳብ ቴሌፎን ተኣቱ ዘውዲ ኣብ ኩናት ከምዚ ክጠቕሶ ዝፀንሐ ብርሃነ እውን እቲ ኣባላትኩም ኣብ ኩናት ዝኸድሉ እዋን ሰብ ኣብ ስራሕ ከለኹም ውን ኣጋጢሙኩም ነይሩ
1: ሻድሻይ ወራት ልክዕ እታ ዝተጀመረትላ መዓልቲ ሸዓ እዮም ውጓኣት መፅኦምና ክሳብ ሕጂ ብሂወት ዘሎ ሻግራይ ካልኦት ውን መፅኦምና ውጓኣት ርእሶም ዝተሃርሙ ገለ ሽዑ ናይ ርእሲ ስለ ዝነበርና ንሕና ብኦፕሬሽን ክፍሊ ከለና እቶም ሓካይ ማለት እዩ ብምልኦም ኣባላትና ስከቲቶም ታሳልሳይ ግንባር ትበሃል ናይ ወጀባ ስለ ዝመፀት ብምሉኡ ክፍልታት ናይ ዓንበርበብ ናይ ሕሽክብ ከቲቱ ንሕና ኣይፈለጥናን ንጉሆ ምስ ወግሐላ ሓንቲ ካብቶም ኣባላት ዛላ ሕጂ ልጋነሽ መፅያ ከምዚ ከምዚ ኮይኑ ትብለኒ ንታ ኮይኖም እንድዕ ከምዚ ከምዚ ተባሂሉስ ኩሎም ቶም ኣባላት ከይዶም እዮም እሞንታይ ትገብር ኣለኹን እንታይ ክንገብር ዳ ክልተ ሰብ ኢና ተሪፍና ሽዑኡ ብምሉእና ቶ ኣርወዲእና ምስ ወፃእና ኩልና ናብ ምግብና ናብ ድሬሲንግና ብገለ ተዋፊርና ድሕሪ ሳልስቲ ግን እቲ ኩነታት ቀልጢፉ ስለዝተመልሰ ተመሊሶምና ኣባላትና ሓደ ጥራሕ ተሰውኡና መራሕ መስርዕ ካልኦት ኩሎም ብድኣብ
0: ዓቀብ ኩሉ ኢኹም ተኣትዉ ነርኩም ሓካይም ከም ኣብ ኩሉ ሞያታት ተሳቲፉ ዝነበረ ተጋዳላይ ማለት
1: እዩ ኣነዚ ይሰርሕን እየ ትበሃል ነገር የለን
0: ዘውዲ መስመር ኣላ መስለኒ ሎ ሎ ክንረኽባ ክንፍትን ኢና ናይ ስፔሻላይዜሽን ነገር ከመይ ጀሚሩ
1: ስፔሻላይዜሽን ኣብታ ሻድሻይ ወራር ስፔሻላይዜሽን ተባሂሉ ዘይኮነሲ ንስራሕ ክፅፍፍ ተባሂሉ እንዳ ርእሲ እንዳ ቸስት ንሕና ነርና እቶም ካልኦት ሶፍት ቲሹ ማለት ብስጋ ብስጋ ዝተሃርሙ ድሕዙ ሓንቲ ነይሮም ሓደ ድማ ናይ 24 ዝበሃሉ ናይ ኣብዶመንን ከብዱ ዝተሃርመ እግሩ ዝተሃርመ ኢዱ ዝተሃርመ ዝሕዙ ነይሮም ዳሓር ግን ኣብ 83 ንፅፈት ስራሕ ተባሂሉ እታ እንዳ ርእሲ ከም ዘላታ ኣነን ዶክተር ኣፍወርቅን ዘለናዮ ኣብ ዓራርብ ማለት እዩ 7 ዓመት ዳርጋብኡ ሰሪሐ እየ ቸስት ካርዲዮቫስኩላር ዝበሃል ናይ ልብን ናይ መትንታትን ናይ ኣፍ ልብን ድማ ዶክተር ሚካኤል ገብሪ ሂወት ዘለዎ እንዳ ዓፅሚ ዝበሃል ዶክተር ሃይሎም ህፁን ዘለዎ ሜዲካል ድማ ሜዲካል ማለት እዩ
0: ከምኡ
1: ተመቃቂሉ ናይ ብሓቂ ፅፉፍ ዝኾነ ኣገልግሎት ይወሃብ ነይሩ ኣብ መንጎ ሕጂ ብዛ እንዳ ርእሲ እንዳሰራሕና ከለና 84 85 86 ሓደ ወዲ ስዊዝ ሓደ ድማ ፈረንሳዊ ኣብዘን ተኸታተልቲ 3 ዓመታት ኣቑሑትን ፍልጠትን ሒዞም መፂኦም ድማ ነዛ ናይ እዝኒ ፍንጫ ጎረሮ ኣብኡ ብዓራርብ ከለና ተጀሚራ ነዚ ኣቑሑትና ሒዝና ኢና ነስመራ ኣቲና ኣብ ኣስመራ ምስኣተና ድማ ናይ ፍንጫ ናይ እዝኒ ናይ ጎረሮ ዝበሃል ሕክምና ኣይነበረን ብግዜ ደርግ ሰብ እዝኑ እንተሓሚሙ ኣዲስ ኣበባ ብቦርድ ከይዱ እዩ ዝሕከም ነይሩ ስለዚ 91 ምፀ ምስ በልና ወርሒ 10 ነዛ ክፍሊ ቆይምና እያ ማለት እዩ
0: ጥቡቅ ዶክተር ዘውዲ ኣብ መስመር ኣላ መስለኒ ሎ ዘውዲ የቕሬታ ደንጊና ክንኸውን ኢና ብዙሕ ግዜ እውናይ ክንህበክን ኢና ኣብ ግንባር ጊንዳዕ ነርኪኺ ከመይ ትዝክረዮ ሕፅር ኣቢልኪ ከመይ ነበረ ኩነታት እንታይ
2: እሺ መጀመርታ የቀኒልና ኣብዚ ክቡር ኣት ዶክተር ኣለማክጭቅም ክተረኽቡና ምቃልኩም መብዛሕለፈ ናይ ምእስነስ ግዜና ንመሉ ዘለዉ ዝነበርና ንድሕሪ ተመሪትና ኩሉ ዘኪልኩምና ምስ ኣለም ካብ ነዊሕ ዓለም ዓመት ኢና ንፋለጥ ብቀረባ ሓደ ዝሰርሕናሉ ግን ኣብ ዳስኣሽሽን ሰራሽ ነይሩ መጀመርታ ኣብሄካኖ ከም ሓኪም ክሰራሽ መዲባ ዛሓር ንሕዳይ ናባና ምስ መፅት ናይ 89 ዓመተ ምህረት ከምቲ ዓንፅ ተቆሰቶ ምርብራብ ናይ ባፅ ናይ በዓሲ ንዳዕ ነይሩ ኣዝዩ ጭንኩር ስራሕ ነርና ብጣዕሚ እዚ ከምቲ ዝገለፀቶ 8 9 ሓደሓደ ግዜ ውልዕቲ ዝሓልፉ ጓኣት እዮም ነሮና እዚ ናይ ኣለም እቲ ዕርየ ዘድንቆ ኣብ ስራሕ ኣወዳድባ ማንጅ ልዋራ ኣዝያ ብልጥ እያ እዚ ንኩሉይቲ ውጓኣት ክነራግዝ ንሓድር ውጓኣት ኣረጊፍና እንደገና ከ ሰዱካ ክንሰድድ ንሓድር ዳሓር ወዲና እንዳና ናይቶም ማኪና ትመፅእ ክተራግዝ ሓገር ኣብ መወዳእቱ ኩሉ ወዲእካ እንደገና ምስ ወግሐ ናብ ስራሕ ዓለም መስራሕና ንዋፈር ማለት እዩ እዚ ዶክተር ኣለም ኣብ ሁመዳ ምዝግብ ንወሶ ኮፍ ቁስሉ እንዳከፈተት ኣይናይ መጀመርያ ዘለ ኣይናይ ክልኣይ ደረጃ ዘ ኣይናይ ዳሓር ክንግበረሉ ዝግብኦ መሪኢታት ፅቡቅ ጌራ እንዚያ ሙዕሙሉ ዝኮነ ናይ ወዳድባ ስራሕ ነሩ ብጣዕሚ እየ ዘርመቅክማል ካብኡ ወዲና ሳብ መፅሓፍ ኣቱ ኣለምቲ ፅቡቅ ነገራ ፅቡቅ ናይ ስራሕ ባይታ እውን ትፈጥረልካ እያ እቲ ከቢድ ከቢድ መፅሓፊ እሳት ፃዕሪ ኦፕሬሽን ኣትያ ትገብር ንዓኸመሰን ካልኦት ኣባላት እውን ነቲ ስህበ ተሎ ስኬጀ ዝወፅ ተሎ ካልእ ካልእ ተሎ ከዓ ከምኡ ጌራ ንተሓጋገዝ ከምኡ ሰርሒዛ ኣብዚ ትንስዓለ ምሰራሕ ኩለን ግዜ ግን ብጣዕሚ ዝምቁራት ግዜን መሪርን ምቁርን ግዜ እዩ ኩሉ ይፀፎ ኣብሓፈሽ ኣብ ህዝባ ጉማዛ ዝበሃል መጀር ኣይሰርሕን እዩ ኣብ ማእኸላይ ቦታ ከለና ሓደ ሓደ ግዜ ጎዝ ቆርፀካ ንስጎ ስራሕ ከሉ ሓፂድካ ኣፀይንኻ ኣምኪንካ ከም እንደገና ከምትምስራሕ ትገብር እዚ ሲ እንታይ ዓይነት ወኒ ናይ ደሊ ነርና እንታይ ዓይነት ፍቐን ሃገር ነይሩ ብጣዕሚ ዝገርመኒ ካልእ ከይነካካ ግን ዶክተር ኣለም ካብ ዘድምቓ ኣዝዩ ከዓ ምስ ኩሉ ናይ ጥዕና ፅግ ነይርዋ ኣዝማ ብስተእሲ ኣዝማ እዩ ነረሳ ሙሉእ ምሸት ሙሉእ ለይቲ መንስማ ፅግን ዘበላ ዋላ ምስናን ገዛእሽናውን ዓቕናይ ጠለና ነይሩ ላዕሊን ታሕትን ክብል ሓቢራ ድሓብ እንደገና ቀብቲ ስራሕ ሙሉባዕቲ ገፊኣ ክትሪኢ ከለካ ከዓ ብጣዕሚ ጀርመን ከመይ ዓይነት ሰሚና ነርና ከመይ ዓይነት ሰብያ ነይረ ኣደም ንባዕላን ብተወሳኺ እውን ኣደም ፅቡቅ ናይ ምንባብ ፍቅሪ ነይርዋ እዩ ንሕና ደኺምና ቻትርክን እሽተ ግዜ ኮነ ከቢልካ ኣብሬትካ ተሳኺዝካ ጥም ኣቢልካ ከም ድቃስ ጉዕለይ ትፈጥቅ ሃገርካ ጌርካ እያ ትወስ እሳ እሽተይ ትረክበላ ግዜ ኣብ ምንባር ያስሓልፋ ሓደ ሓኪም ከዓ ከንብብ ኣለዎ ምክንያቱ ምስሳይ ምስ ኣዝዩ ካብ ዓመት ናብ ዓመት ካብ ግዜ ሎ ግዜ ማዕዳእንዳተመሓይሸ ስለ ዝመፅእ ብከምኡ ጌራ ነቲ ፍልጠታት ማዕብል ነራ ስለዚ ምስ ኣለም ብትሰራሕ ኩለን ግዜ ብጣዕሚ ዘድምቆ ብጣዕሚ ሕጉስቲ ኣዝዩ ከዓ ድኒና ዕድመን ጥዕና ንሃፍቲ ካብቲ ናይ ቀደም ክን ላዕሊ ከምትሰርሕና ከምትሕጉስና ከዓ ኩሉና
0: ይቀኒልና ዘውዲ ይቀኒልና እቲ ውልቃዊ ተመኩሮ ኣዝዩ ሰፊሕ ምዃኑ ንፈልጥ ኢና ንሕና እውን ኣብያትና እምበር ኣብ ኢና ክነድህብ ሓሲብና ነርና ግን ሓፈሻዊ ክንገብሮ ብናታ ምርጫ ስለዝኾነ እዩ ከም ዝበልከ ካሊእ ግዜ ኣብቲ ናታ ውልቃዊ ብዙሕ ንፈልጦ ነገር እውን ሰማዕናይ ነገር እውን ስለዘሎ ንሕና ተስፋ ንገብር ዶክተር ካሊእ ግዜ ከተዕልልና ግዜና ስለዝኣኸለ ዶክተር ኣብዚ ክንዛዝም ኢና እቲ ሕክምና ካብቲ ናብ ሜዳ ዳኣተክሉ ካብ 75 ክሳብ ናፅነት ዝነበረ 15-16 ዓመታት እቲ ሕክምና ዝተጓዕዞ ፅቡቅ ጌርኪ ፅቡቅ ስእሊ ሂብክና ኣለኺ ካልእ ግዜ ከዓ ኣስፊሕና ከነዕልል ተስፋ ንገብር ኣብ መወዳእታ እንቋዕ ሓጎሰኪ ቋዓብ ከዓና ክብለኪ ፈቱ ከዓ ዝረኣየኪ ንስኽን ብፀትክን ኣዝና ነመስግነኪ ዶክተር ይቕኒልና ዝኸበርኩም ተኸታተልቲ ናይ ሕጂ ትሕዝቶና ኣብዚ ዛዚምና ኣለና ምሳና ፅንሐት ዶክተር ኣለም ተኽሉ ስፔሻሊስት ሕክምና ኣፍንጫ እዝንንገረሮንያ እቲ ኣተኪርናሉ ዝፀንሕና ድማ ገለ ክፋል ናይ ሕክምና ተመክሮ ኣብ ግዜ ብረታዊ ቃልሲ እዩ ስለ ዝተኸታተልኩምና ኣዝና ነመስግን ሰላም

0: ክቡራት ተኸታተልቲ፣ ኣብ ናይ ሎሚ መደብና ኣብ ግዜ ክራማት ብፍላይ ድማ ዝናብ ኣብ ዝሃርመሉ ግዜ ካብ ንቡር ሓደጋታት ኣብ ተሽከርከርትን ሰብ ኣጋርን ክፍጸም ንዕዘብ ኢና። ጠንቂ ናይዞም ዝፍጸሙ ሓደጋታት ከዓ ብዝተፈላለዩ ምኽንያታት ዝጥቀስን ጥሕሰት ሕጊ ትራፊክ ምዝውታርን እዩ። ንሎሚ ኣብ ወርሓት ክራማት ምስ ዝናብ ክረምቲ ብምትእስሳር ንመራሕቲ መካየንን ኣባላት ፖሊስ ትራፊክን ኣብዚ ኣቐዲሙ ዝተላዕለ ኣርእስቲ ዘለዎም ትዕዝብቲ ንኸካፍሉና ኣዘራሪብናዮም ኣለና። ሰናይ ምክትታል።
1: ኣብ ግዜ ክረምቲ መብዛሕትኡ ግዜ ማይ ብምዃኑ ሓደ እቲ ርሕቐትካ ዘይምሕላው ምስቲ ማኸይን ማይ ኣሎ ጎማ ኣርገካ ክእል ፍሬኖ እውን ከኣብየካ ክእል ሕጂ እቲ ርሕቐትካ ዘይምሕላው ጥንቃቐ ዘይምግባር እዩ ዝያዳ ሓደጋ ዝፍፀም ዘሎ ኣብ ግዜ ክረማት ምስቲ ማይ ምህላው። ብዓብዩ እቲ ኣእጋር ዝጥቀም ሰብ እውን ጥንቃቐ የብሉን ሃንደበት ዝኣቱ ናተይ ቀዳምነት ኢሉ ኩሉ ግዜ። ስለዚ ኣብቲ ንኸዶ መንገዲና ኣብቲ ንመርሐሉ ማኪና ጥንቃቐ እንተዘጌርና እዚ ንሪኦ ዘለና ሓደጋታት ይበዛሕ ኣሎ። ስለዚ ኩሉ ግዜ ኣብቲ ንኸዶ ኣካይዳና ጥንቁቕ ኮይኑ ማለት ሰባት ኢና ሓደጋ ከዓ 50-50 እዩ እጂ ኩሉ ግዜ እቶም ኣእጋር ዘሎ ቀዳምነት ክንቦም ኣለና። መራሕቲ ማካይን ኣብ ማኪና ከዓ ዲስታንስ ሓሊና ክንከይድ ከለና እቲ ዝበለፀ እዩ። ሕጂ እቲ ማካይንና ኩሉ ግዜ ሰርቪስ ዘይምግባር ዘይቲ ገለመለታት ፈሰና ክእል ፍሬኖ እዩ ኣብ ማይ ከዓ ኩሉ ግዜ ሸታሕታሕ ኣሎ።
2: ኣብ ግዜ ክረምትን ኣብ ግዜ ሓጋይን ክትሪኦ ከለካ ኣለዎ ፍልሊ። እንታይ እቲ ፍልሊ? ኣብ ግዜ ክረምቲ ሓደ ዋላ መኪንኡ ከሎ ናይ ምህዋኽ ተሪኦ የርኢ እዩ። ልክዕ ከምዚ ኣብ ነብሱ እቲ ማይ ዳሃርም ዘሎ ከምኡ ኮይኑ ግድዲ ስምዖ ኮይኑ ናህር ገብር እዩ።
3: ሕጂ ኣብቲ ናይ ምሽርታት ባህሪ ርሕቐትካ ዘይምሕላው ካልኣይ ኣብ ግዜ ማይ ኣብ ዝሃርመሉ ትራፊክ ዝናብ ስለ ዝሃርም ስለ ከም ሰቦም ክዕቕቡ ካብ ስራሕ ስለ ዝእለዩ ሰብ ነዚ ከም መኸወሊ ተጠቒሙ ነቲ ናህሪ ዝያዳ ጥቀመሉ። ሕጂ እዚ እቲ ቀንዲ ጠንቂ ሓደጋ ድኾን ዘሎ ኩሉ ግዜ ልክዕ ከምቲ ኣብ ግዜ ሓጋይ ንኸዶ ፍጥነትና ሓሊና ትራፊክ ከም ዘሎ ነብስና ገቲእና ንኸይድ እንተ ንኸውን ነርና እቲ ሓደጋ ኣይመጋጠመን። ምክንያቱ እዚ ግን ተለጋጊብካ ተኸይድ ትፀንሕ ሃንደበት ቅድሚኻ ዘሎ ፍሬኖ ንዕኡ ዘጋጥሞ ንዓኻ ይረኣየካኒ እሱ ፍሬኖ ምስ ሓዘ ንስኻ ልክዕ ምስኡ ኢኻ ትጋጮ። ሕጂ ኩሉ ግዜ ርዕቐት ክሓሊኻ እንድሕር ፀኒሕካ ግን እቲ ድሕነት ይህሉ ማለት እዩ።
2: ናይ ምሽርታት ተኽእሎ ኣብ እዋን ሓጋይ እንድሕር ኮይኑ ንቁፅ ስለ ዝኾነ እቲ ሪፍሌክሽን ክገብር ከሎ ፅቡቕ ፍሕፍሕ ክገብር ከሎ ክሕዝ ይኽእል እዩ። ኣብቲ ናይ ክረምቲ ሰዓታት ግን ናይ ምሽርታት ተኽእሎ ኣለዎ ክሕዘልካ ይክእልኒ እዩ። ካብቲ ክትሕዘልካ ዝግብኦ ናይ ሓጋይ እቲ ፍሬኖ ኣዝዩ ሸተት ኢሉ ከርክበካ ክእል እዩ። ስለዚ ኣብዚ ኣዝዩ ኣገዳሲ ጥንቃቐ ዘድልየሉ ሰዓታት እዩ።
0: ተሽከርከርቲ ብሓፈሻ ሰብ ኣጋር ከዓ ብፍላይ ዕለታዊ ንጥፈታቶም ኣብ ዘሰላስለሉ ግዜ ሃንደበት ማይ ምውቃዕ ኣብ ዝኽሰተሉ ኣብ ምንቅስቓሳቶም ካብን ናብን ሸበድበድ ይብሉን ዘይንቡር ጥሕሰት ሕጊ ትራፊክን ይፍጽሙ። ኣብዚ ዘርእዮ እዚ ካብ ሓደጋ ንስክላኽ ወፁ ምርኣይ ከዓ ልሙድ እዩ። ሕጊ ትራፊክ ብዝእዝዞ መሰረት ጐሲኻ ኣንፈትካ ናብ ዝሃበካ ምኻድ ካብቶም ከም ጠንቂ ሓደጋ ዝግለጹ እዮም።
1: ጥንቃቐ ክገብር ዘሎ ሰብ ማኪና እዩ። ምክንያቱ ኣብቲ ሰዓት ብየማንካ ፀጋምካ ኣይትርእዮን ኢኻ። ምክንያቱ ሃፋ ናይ ኣየር ኣሎ ኣብ ማኪናኻ ድምታሽ ምኾኑ ዕበጥ ሕጂ ንዑ ጠሪካ ኣይትርእዮን ኢኻ። ስለዚ ኩሉ ግዜ ኣብ ማይ ክሃርም ከሎ ጥንቃቐ ክትገብር መራሒ ማኪና እዩ። ሰብ ካብ ማይ ክሃድም ክብል ናብ ኣቐሊ ክሃድም ክብል እጎ ሸበድበት ስለ ዝብል ዝያዳ ሓደጋታት ተፈጠረ። ከምዚ
2: ኣብዚ ናይ እዋን ክረምቲ ሓደ በዓል ተሽከርካሪ ቀስ ኢሉ ክኸይድ ክኽእል ኣለዎ። ምክንያቱ ቤየን መፆ ሰብ ክሪኦ ይክእልኒ እቲ ማይ እናሃረመ እውን ሸበድበድ ኣሎ። ኣጋር ካብ ሓደ ፅላል ደይብሉ ፀኒሑ ናብ ሓንቲ ፅላላ ማዕድዩ እንድሕር ድርኢ ኣለ ኮይኑ ናፍታ ተፅልሎ እዩ ድርኢ እምበር የማን ፀጋም ድርኢሉ መገዲ የለን። ኣብ ርእሲ እቲ ከዓ ቀስ ኢሉ ክሰግር ኣይክእልኒ ማይ ጥልቂ ስለ ዘሎ ክጎይ እዩ። ልክዕ ምስታ ጉያ ግን በዚ መፂኡ ካ በዓል መኪና ክሃርሞ ክእል። ስለዚ ካብ ከምዚ ሓደ ሰብ ተጠንቂቑ ክኸይድ ኣለዎ። ማይ ሃሪሙ ኢሉ ሸበርበር ክብል የብሉ ናብ ፅርግያ ርኢኻ ማይ እንድሕር ሃርም ኮይኑ ብእዋኑ ቦታኻ መሓዝ ድመስልዎ እውን የለን ሰመካይን ከዓኒ ልክዕ ከምቲ ኣጋር ሸበርበር ድብሎ ሸበርበር ክብሉ የብሎም ቀስ ኢሎም ክኸዱ ኣለዎም ድሕነት ናይቲ ሰብ ክሕልው ክኽእሉ ኣለዎም ቤትሮኻ ፅልሚትካ ከሎ ብማይ ትመርሕ የብ

0: ልካን ምራይ ክልእካ እዩ
1: ቀዳምነት ወላ ሃልዎ ክጥንቀቕ ኣለዎ ምክንያቱ ዝመፅእካ ኣይትፈለጥን ኢኻ ሓደጋ ከዓ 50-50 እዩ ኩሉ ነገር ናይ ማኪና በዓል ማኪና ጥራይ ኣይኮነን ኣብ ኣጋር ዘሎ ጌጋታት እውን ዝያዳ ግን ከም መራሓ ማኪና ኮይንካ እስኻ ሓላፍነት ስለ ዘለካ ስለ ዘይተዋፃእኻ ግዴታት መቕፃዕቲ ትገለን ኣብኻ ወርድ በኩሉ ግዜ ሃንደበትነት እዩ ዝመፅእ ኣብ ሓደጋ

0: ኣብ ነፍሲ ወከፍ ጎደና ዝርከብ ጽርግያታት ዝናብ ድሕሪ ምህራሙ ኣብ ሓደሓደ ቦታታት ልዕሊ ዓቐን ማይ ዝኾነሉን ገለን ከዓ ብኸፍ ኢሉ ዝዓቕረሉን ይርከብ። እዚ ንሰብ ኣጋርን ሰብ ብሽክለታን ንምሕላፍን ምስጋርን ኣጸጋሚ ኣብ ዝኾነሉ ሞት ብሓደሓደ ሰብ መካይን ዘይንቡር ኣካይዳ ማለት ፍጥነት ብምውሳኽ ኣብ ልዕሊ ሰብ ኣጋርን ብሽክለታን ምግንጫብ ከጋጥም ተዓዚምና ኣለና። ክንደይ ከኢና ኣብ ነፍስን ኣጋጢሙ ልዕሊ ዓቐን ክንሓርቕን ክንቁጥዓን ዝተገደድና
1: ናይ ማርሻ ቤድ መገዲ እናክደ ከሎ ድግጭቦም ኣለው። ስለዚ ንምንታይ ቀስ ኢልካ ደይትኽ? ኣብ እዋን ክረምትስ ህደይ ኢልካ ቀስ ኢልካ ፍሮይናኻ ከምቲ ናይ ክስታይ ክሰርሕ ስለ ዘይክእል ሰብ ኣሎ እንደ የለን ተጠንቂቕካ ደይትኽ?
2: ሓደ ካብቲ ስነ ምግባር እዩ። ንሓደ ፃዕዳ ክዳን ተኸዲኑ ፅሩይ ክዳን ተኸዲኑ ናብ ጉዳይ ድ ናብ ውራይ እንዳኸደ ከሎ ናብ ዝኾነ ናቱ መደባት ስራሕ እንዳኸደ ከሎ ካብ መደብ ስርሑ ክተሰናክሎ ከለካ ዝንባዕሉ ሓደ ዘይሓላፍነታዊ ሕጂ ኣብዚ ሕሊና ክንገብር ኣለና። ንሕና ሲ ንመን ንግጭብ ኣለና? ኩሉ ግዜ ዝያዳ እንታይ ንብል ኣለና? ኣብ ክረምቲ ቀስ ክንብል ኣለና ንብለና ኣብ ቀስ ኮይኑ ግጭቦን ኢና ናህር ጥራይ ዶምፆ ዘሎ ዝክሉ
1: ንምንታይ ነቲ ሰብቲ ግጭቦ? ናህርካ ሓሊኻ ኣብ ማይ ዘለዎ ቦታ ቀስ ኢልካ ክትከይድ ኣለካ። ካልኣይ ኣብ ማይ ብዙሕ ዝበለ ቦታ ንድሕር ኣሎ ኮይኑ ምዝ ሕጂ ንመፃ ደለዋ መካይን ብኮምፒተርን ብኤሌክትሪክን ደለዎ ኮምፒተራ ስለ ዘለዋ ማይካ እውን ኣብ ሞተር ኣትዩ ከበላሽውልካ ክእል እዩ። ስለዚ ኣብ እዋን ክረምቲ ደደይ ተጓዓዝካ ከማ ንሕሸካ ኣበይና ማይ ውሕጅ እናረኣኻዮ ብፍላይ ዋላ ኣብዚ ፅርግያ ይኹን ኣብ ገሊኡ ናይ ከባቢ ናይ ኣስመራ ማይ ልዕል ኢሉ ዓሚቑ ዝፀንሐሉ ኣሎ። ኣብ ሰዓት እዚ ሞተርካ ንምንታይ ኣብዚ ተእቱ ዝክስጋዕ ዝብለልካ ደይ ትፅበ ክሳባ ሞተር ኣትዩ መካይን ምብልሻውን ድመፀልካ ሰዓታት ኣሎ። ስለዚ ዝግ ምስ በለልካ ትማይ ቀሲልካ ትድብፃሕ ክትወጥሖ ትኽእል ኢኻ።

0: ከምቲ ካብ ሓሚምካ ሕክምና ተኸናኺንካ ጥዕና ዝበሃል ውሽጣውን ደጋውን ኣቕሓ መኪና እውን ዕለታዊ ቅድሚ ምብጋስ ምራሕቲ መካይን ኣብ ተሽከርካሪት ዕቱብ ምቁፅፃር ከካይዱ ይግባእ። እዚ ምስ ዘይትግበር ሃንደበት ዝፍፀም ሓደጋ ጠንቂ ናይ ዘይምቁፅፃር ክኸውን ዝኽእል እዩ።
1: ሕጂ ኩሉ ግዜ ኣብ ማይ ንሃር ዋይፐር ክባላሸወካ ክእል እዩ። መፅረግማይ ክባላሸው ስለ ዝኽእል ድሕር ተባላሽካ ንድሕነትካ ክትብል ማይ ምስ ጎደፉ ክትቃሳቀስ
2: ልክዕ ከምሰብ መጠን ኣብቲ ክትብገስ ከለካ እውን ከምቲ ራድያቶረ ማይ ርኢና ንብገስ፣ ዘይቲ ዓቐን ርኢና ንብገስ፣ ልክዕ እቲ መፅረግ ማይ እውን ኣብዚ ሰዓት እዚ ርኢናያ ክንብገስ ክንክእል ኣለና። ሰርሕን ደይሰርሕን
1: ኣብ ማይ ዝሃርመሉ ንድሕር ኣሎ ከዓ ብዝተኸኣለ ፅገና ክገብር እየ ዝላዎ እምበር መብዛሕትኡ ግዜ ተሪኢካ ሓደ ዋይፐር ገይሩ መፅረግ ማይ ገይሩ ከይድ ትሪኦ ከምዚ ናወልበለ ውሽጢ ቤትሮ ገለ ካብ ከምዚ ክንድሕን ንድሕር ኮይና ሓደጋታት ክንቅንስ ንድሕር ኮይና ኩሉ ግዜ እቲ ዋና ማኪና እዩ ዝያዳ ሓላፍነት ተሰኪሙ ዝኸይድ።
2: ንድሕር ደይሰርሕ ኣሎ ኮይኑ ናይ ምርኣይ ተኽእሎካ ፀቢብ እዩ። ስለዚ ብኡ መጠን እውን እቲ መፅረግ ማይ ንድሕር ደይብልካ ኣቕፅዕካ ምዃኑ ክፈልጥ ክኽእል ኣለዎ መራሒ ተሽከርካሪ። ነዚ ማሊኡ ንድሕር ዝኸይድ ኣሎ ኮይኑ እንደገና ናህሪ ቆጢቡ ንድሕር ዝኸይድ ኣሎ ኮይኑ ብኡ መጠን እቲ ሓደጋ ክቕንስ ክኽእል ማለት እዩ።

0: ኣብ ግዜ ክረማት ብዝሕ ዝናብ ከምቲ ክሳብ ዝነቅፅ ዕቋር ማይ ዝህሉ ሰብ ብሽክለታ ማይ ከይትንክፉ ክብሉ ተደራሪቦም ክሓልፉ ናብ ማእከል መስመር ፅርግያ ኣንፈቶም ክገብሩን ኣሰሮም ዝስሕባ ምካየን ካብ ምሕላፍ ክዓግቱን ብቐጻሊ ዝረኣዩ ኮይኖም ሸለሊልካ ዝሕለፉ ድማ እዮም። ኮይኑ ግን ዳሓናሎ እናበልካ ብሰንኪ ሸለልትነት ከቢድ ሳዕብን ከኽፍል ዝኽእል ምዃኑ ድማ ምግንዛብ የድሊ። ዝናብ ኣብ ዝሃርመሉ ብዝመስለካ መንገዲ ተቋፃፂርካ ትራፊክ የለን ኢልካ ጥሕሰት ሕጊ ምፍጻም ብዘይመስመርካ ምኻድ ናብ ዝተኸልከለ ቦታ ጥሒስካ ምሕላፍ ካብቲ ትዕዝብቲ ናይዞም ዘዘራርብናዮም ነይሩ።
1: ናብ ጫፍ ንድሕር መፂኻ ትበዓል መኪና እውን ክፀበዩ ንድሕር ፀይብዎ ናብቲ የማን ወገን ናይቲ ፅርግያ እዩ ክፅጋዕ ብኡ መጠንቲ ሓደጋ ክመፅእ ክኽእል። ስለዚ እቲ በዓል መስመሩ ቀስ ኢሉ ተር ኢሎም በታ ትግብኦም ቦታ ንድሕር ከይዶም ግን ብኡ መጠንቲ ሓደጋ ክቕንስ ይኽእል። ከምሽታ ስለ ዝኾነ ነዚታት ክንጥቀቀሉ ክንክእል ኣለና። ዋላ ትራፊክ የለን እንተበልካ ኣብ ዘፅለሉ ኮይኑ ታርጋ መዝጊብና ኣብ ኮምፒተር ኣለና ኮምፒተር ጌርና ፀዊዕና ደቕፃዕናዮም ሰባት ኣለዉ።
2: እስኻ ካ በዓልካ ትራፊክ ክትከውን ዘለካ ምክንያቱ ሕጊ ተኽቢርካ ይጥራይ ክ እስኻ ሕጊ ተኽቢርካ ዝኾነ ነገር ክመፀካ ይክእልን ሕጊ ትራፊክ የለን ኢልካ ኣጋጣሚ እቲ ሕብረተሰብና እውን ከምዝካል ኣይኮነ እምበር በዚ ትጋገ ለካ ንድሕር ኢልካ ስራሕ ካለይ ትገብር ይብለካ ሕጂ ንዑ ትሕብሮ ከም ዘለካ ይርድኦ ማይ እንዳወቕዖ ከሎ ኣንታ ንዓባ ማኪና ተመፀ ክላእ ይብለካ ሕጂ ንዓኻ እዩ እቲ ዝያዳ እቲ ሕጊ ምኽባርካ ንዓኻ እዩ ትራፊክ የለን ኢልካ ትራፊክ የለን ኢልካ ምስ ተጠውሓ ሓደጋ ካጋጥመካ ክእል ማኪና ትመፅእ ስለዘይ ትፈልጦ። ስለዚ እዚ ጥሕሰት ኣሎ ወላ ማይ ከይሃረሙ ዝጥሕሱ ሕጊ ኣለዎ
3: ኩሉ ግዜ ሓላፍነት ምስካ ማለት ኮይ ሕጂ ዝያዳ ትራፊክ ንመን እዩ ዝሕሉ እቲ ዘጋጥሚ ሓደጋ ንመን ጎድእ እንተኢልካ ቀዳምነት ንነብስኻ እዩ ዝጎድእካ ንዓኻ ምክንያቱ እስኻ ኣብቲ ሓደጋ ተሳታፊ ስለ ዘለኻ ቀዳማይ ስኻ ተጎዲእኻ ኣለኻ። ካልኣይ ነቲ ስኻ ተስዕቦ ከዓ ንሃገርን ህዝብን ከዓ ብምንፁርካ ፀሊኻ ኣለኻ ማለት እዩ። ሕጂ ትራፊክ ኣሎን የለን ኢልካ ዘይኮንካ ብሓላፍነት ነብስኻ ተሰኪምካ እስኻ ሓላፍነት ክስማዓካ ኣለዎ ንባዕልኻስ ከም ትራፊክ ክትኮን ኣለካ። ምክንያቱ ኣውቲሳ ኻ ተማሂርካ ኢኻ እቲ ተማሃርካ ብሕጊ ክትግብሮ ክትክእል ኣለካ ሓቐትካ ሓሊኻን እንተኸድካ ዩ ዝያዳ ሳይ እምበር ትራፊክ 24 ሰዓት ኣይሕልወካን እዩ።
1: ስለዚ የለን ኢልካ ትሃድመሉ መገድታት የለን። ስለዚ ንነብስኻ እዩ ሕጂ ብክረምቲ ትጥሕስ ኣለኻ ኣብ ሓጋይ እውን ልክዕ ከማ ክትጥሕስ ኢኻ ደይትርከበሉ መገዲ የለን። ዋላ ኣብ ክረምቲ ይኹን ኣብቲ ነፅለሉ ኮይና እውን ፅርግያና ንቆፃፀር ኢና ብኡ መጠን ከዓ ነቲ ጣሓሰ ታርጉኡ መዝጊብና ኣብ ኮምፒተር ፀዊዕና ስጉምቲ ንወስደሎም ሰባት እውን ኣለዉ።

0: ኣብ መዛዘሚ መደብና ሰብ ኣጋርን መራሕቲ ተሽከርከርትን ውሑስ ዝኾነ ኣገባብ ክንጓዓዝ ጥንቃቐ ክነዘውትር ሓላፍነታውያን ብምዃን ንገዛእ ርእስናን ሕብረተሰብናን ከባቢናን ክንሕልዮም ምኽሮም ኣካፊሎም ተፋንሙና።
1: ስለዚ እቲ ሰብ እቲ ሕጊ ፈሊጡ ክኽብሮ ክጥንቀቕ ጥራይ ዝግብኦ ብሕፍስ ሰብ ብሽክለታ መብዛሕቲ ግዜ ኣብ ብሽክለታ ይኹም ዘጋጥም ተጓራቢቶም በዚ ክራማት መንገዲ ክሕፅሩ ገለ ወላ ሕጂ እዚ ሓዳሽ ሰማፎሮ ተገይረ ከላ ፀጋም ኣይጥወይ እናተባሃለ ክጥሕሱ ትሪኦም የለን ተባሂሉ ትሪኦም ተተዛሪብካዮም ፅርፉኻ ክንቦኣ እንታይ እዩ ሕጂ ፀርፊ ትርጉም የብሉን ካብ ፅርፊ ዝርከብ ነገር የለን ስርዓት ክምህረካ ከሎ ሰብ ወ ተጋጊ ኢልካ ክትእረመሉ ጥራ ዝብል ኣነ ናይ ብሓቂ ክንጥንቀቕ ኣለና። ምክንያቱ ሓደጋታት በዓልና ኢና ንእምፅኦ ዘለና እቲ ዘይተኣሽሙ ዘይምግባር እዩ ሰብ ኣጋር ካብ ኩሉ ኣብ ሓሳብ ዝፀንሕ ገለ ነገር የጋጥሞ እስኻ ግን በዓል ማኪና ስለ ዝኾንካ ኣድህቦኻ ናብቲ ትመርሐሉ ዘለካ ስለ ዝኾነ ስኻ ኢኻ ዝያዳ ትጥንቀቕ ማለት እዩ።
2: እንታይ ክብል ደሊ ኣነ ኣብቲ ክረምቲ ብዝያዳ ሓላፍነት ካብቲ ናይ ሓጋይ ዝያዳ ሓላፍነት ክንስከም በዓልና ካብ ትራፊክ ክንፅበ ይብልና ንሕና በዓልና ሓላፍነት ክንስከም ክንክእል ኣለና።
3: በታ ሕጊ ትጥሕሳ ደለካ መሰረት ብኣ መጠን ከዓኒ ሓደጋ ከምትመፀካ ክትፈልጥ ክትክእል ኣለካ። ስለዚ እንታይ ክትገብር ክትክእል ኣለካ እተን ሕጊ ድብላና መሰረት ንዐአን በአን መሰረት ክንከይድ ክንክእል ኣለና። ምክንያቱ በዓል ብሽክለታ ትራፊክ የለን ኢሉ ኣብ ዘይጥውዮ ቦታ ኣብ ኩልኩል ቦታ እንድሕር ዳኣትሎ ኮይኑ ብመጠን ቲ በዓል መገዱ ዝኾነ ሰብ ካሃርመካ እዩ። ስለዚ ንምንታይ እቲ ሕጊ ዶይተኽብሮ መሃሪሙ ዶይተኽብሮ ማይ እንድሕር ገዲፍዎ ከዓ ተኽብሮ ንምንታይ ንምንታይ ድዮም ቶም ታቤላታት ተጠቂዖም ዘለዉ ከም ሰብ እዮም እኮ ደገልግሉ ዘለዉ ደው ኢሎም ኣለዉ ቶም ታቤላታት ልክዕ ከም ትራፊክ ደው ኢሎም እዮም ደገልግሉ ኣለዉ። በዚ ኩልኩል እዩ ኣይትሕለፍ በዚ ንፀጋምካ ምዕፃፍ ኩልኩል ይብሉና ኣለዉ ብሽክለታ ምሕላፍ ኩልኩል ይብሉና ነዚኦም ንሕራ ክቢርናዮም ኢና ከዓ ንሕና ካብ ሓደጋ ክንድሕን ንኽእል።

ኣብ ዝተፈላለዩ ኩርናዓት ዓለም ብምዃን መደባት ኤሪቲቪ ብፍላይ ድማ መደባት ሞዛይክ ኣብ ምክትታል እትርከቡ ክብራት ተኸታተልትና ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕዝቶታት መደባት ሞዛይክ ጣዕሚ ዜማታትን ተኸታታለይቲ ፊልም ሒዝናልኩም ቀሪብና ኣሎና ክሳብ ፍፃሚ መደብና ምሳና ሓቢርኩም ክትፀንሑ ብክብሪ ንዕድመኩም ዘለናዮ ቅንያት በዓል ናፅነትና ንምኽባር ኣብ ምሽብሻብ ኢና ንርከብ ዘሎና መላ ህዝቢ ኤርትራ ድማ ርሑስ ቅንያት ናይ ናፅነት ክኾነልና እናተመነና ገለ ካብ መደባትና ከምኡውን ደርፍታትና ሃገራ ዝኾኑ ደርፍታት ኢና ሒዝናልኩም ቀሪብና ዘለና ክትከታተሉና ብኣኽብሮት ንዕድመኩም ሕጂ ድማ ናፍታ ፈላሚት ናይ መደብና ዝኾነት ደርፊ ኢና ከነጋብዘኩም ኣስተማቕርዋ

ኣብ ዞባ ሰሜናዊ ቀይሕ ባሕሪ ብኣጋጣሚ በዓል ናፅነት ቅነ ተምሃሮ ተኻይዱ ነይሩ። እቲ ዝነበረ ቅነ ናይ ተምሃሮ ድማ ዝተፈላለዩ ንባህልናን ታሪክናን ዝገልፁ ምርኢታት እዮም ቀሪቦም ነይሮም። እዚ ድማ እቶም ተምሃሮ ዝያዳ ባህሎም ክፈልጡን ከምኡ ድማ ኣብ ምኩስኳስ ሃገራውነትን ዘለዎ ተራ ቀሊል ኣይኮነን። ኣብዛ ስዒባ ተቐረብ ትሕዝቶ መደብና እምበኣር ነቲ ዝነበረ ምርኢት እንታይ ይመስል ነይሩ ሒዝሃልና ቀሪባ ኣላ። ምሉእ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ።

ጽባቐ ኣብ ብዙሕነት ኣብ ሃገርና ጐሊሑ ዝርአ እቲ ዘለና ብዙሕነት ኣብ ምጉላሕ መንነትና ኣዝዩ ብዙሕ ተራ ይዝፃወት። ነዚ ንምጉላሕ ድማ ሓደ ካብ ኣብነታት ኣብ ዝተፈላለያ ዞባታትና ንመንነትና ዝገልጽ ምርኢታት ስነ ጥበባዊ ስራሕትን ይስራሕ እዩ። ሓደ ካብኡ ድማ ብቕነ ተምሃሮ ተባሂሉ ዝቐርብ መደባት ኣብ ዝተፈላለዩ ዞባታት ንባህላውን ትምህርታውን ትሕዝቶ ሒዙ በብእዋኑ ቀሪብ እዩ።

0: ምስ በዓል ናፅነት ተሰኒዩ ነቲ ኣብ ዘበኦም ዘለዎም ባህልን ፍልጠትን ዝገልጽ ስርሓት ሒዞም ቀሪቦም እዮም። ኣብዚ ናይ መዛዘሚ መደብ ድማ ላዕለዎት ሰበስልጣን ኣካየቲ ስራሕን ዕዱማት ኣጋይሽን ተረኺቦም ብክብ ዝበለ ማዕርግ ተኻይዱ።
1: ዝኸበርኩምን ዝኸበርክንን ላዕለዎት ሓለፍቲ ክፍልታት መንግስትን ኣዘዝቲ ሰራዊትን ትካላት ፀጥታን ዝኸበርኩምን ዝኸበርክንን ሓለፍቲ ጨናፊር መንግስትን ማሕበራትን ዝኸበርኩምን ዝኸበርክንን መምሃራን ተምሃሮን ካልኦት ተሳተፍቲ ባህላዊን ትምህርታውን ቀነ ጨንፈር ሚኒስትሪ ትምህርቲ ዞባ ሰምና ቀይ ባሕሪ እዚ ካብ ዕለት 2 ክሳብ ሎሚ ምሸት ንሓሙሽተ መዓልታት ፍልጠት ቀላሲ ምዕባለ ባህሊ ብዝብል ቴማ ብውዑም መንፈስ ክካየድ ዝቐነየ ባህላዊን ትምህርታውን ቀነ ተምሃሮ በዚ ንዕዝቦ ዘለና ምዕሩግ ኣገባብ ኣብ መፈፀምቱ ይበፅሕ ኣሎ።

ኣብ ዞባ ሰሜናዊ ቀይሕ ባሕሪ ድማ ነዚ ዝገልጽ በብግዜኡ ዝካየድ ባህላውን ትምህርታውን ውድድራት ንኡሳን ዞባታት ዘሳተፈ ምርኢት ቅነት ተምሃሮ ተኻይዱ። ኣብዚ ውድድር እዚ ካብ ዕለት 2 ንሓሙሽተ መዓልትታት ክወዳደሩ ዝጸንሑ ተወዳደርቲ

0: ፍልጠት ሰረት ኩሉ ማዕባለ ምስ ምዃኑ ትምህርቲ ድማ መሰረት ናይዚ ፍልጠት እዩ። በዚ ድማ እዩ ኣገዳስነት ትምህርቲ ኣብ ኩሉ ክፋላት ሃገርና እናዘየደ ዝኸይድ ዘሎ። ጎንጎኒ ትምህርቲ ድማ ተምሃሮ ነቲ ዘለዎም ታሪክ ሃገሮምን ባህሎምን ኣዕሚቖም ክፈልጡ ፃዕሪ ወለድን መምሃራንን ይሕወሶ። ኣብዚ መደብ እዚ ድማ 540 ኣባላት ዘሳተፈ ብምንባሩ ተሳትፎ ተምሃሮን መምሃራንን ኣዝዩ ዕዙዝ ምንባሩ ክንግንዘብ ንኽእል።
1: ትምህርታዊ ውድራት ኣብ መደረ ኣብ ክትዕ ኣብ ሓፍሻይ ፍልጠት ነይሩ ኣብ ተምሃሮ ዝካየድ ተመሳሳሊ እውን ኣብ መምሃራን እውን ነይሩ። ብፍላይ ምስ ማሕበራዊ መምሃራን ብምውዳብ ኣብ ጎኒ ጎኒ ተምሃሮ እውን ንመምሃራን ግጥሚ መፅናዕተ ወረቃቅቲ ከም ዘቕርቡ ዝተፈላለዩ ምህዞታት ከቕርቡ ቅብኣ ብመምሃራን ከም ዝዳለው ተገይሩ እዚ እውን ሓደ ርእሶ ካልእ ምእኩል ዝኾነ ኣገባብ ነይሩ ማለት በቲ ተምሃሮ ይሳትፉ በቲ መምሃራን እውን በቲ ማሕበር ዞባ ምስ ብምርዳእ ናይ መምሃራን ውድድር እውን ምዝቅናት እዚ ከካየድ ቀኒ እዩ ማለት እዩ።

0: ባህልን ታሪክን ሃገሮም ብሄሮምን ዝፈልጡ ወለዶ መንነቶም ንምግላፅን ንምጉላሕን ይፅዕሩ። መንነትካ ክትገልጽ ድማ ፍልጠትን ተገዳስነትን የድሊ። እዚ ኩሉ ኣብ መኣዲ ትምህርትን ኣብ ቤትን ይጅመር። ኣገዳስነት ዘርእዮም እዮም ድማ ነዚ ቅነ ተምሃሮ ተባሂሉ ጎኒ ትምህርቶም ኣብ ባህላውን ስነ ጥበባውን ስራሓት ሃገሮም ክሳተፉ ዝፃዕሩ መምሃራን ንኡሳን ዞባታት ሰሜናዊ ቀይ ባሕሪ።
1: እዚ ተራኪብናሉ ዘለና ቅነ ተምሃሮ ኮይኑ ቅነ ተምሃሮ ባህላውን ትምህርታዊ ውድድራትን እዩ። እዚ ባህላውን ትምህርታዊ ውድድራትን ሓደ ካብቲ ኣብ ምምሃርን ምስትምሃርን ኣዝዩ ጠቃሚ ዝኾነ ሓደ ፓርቲ ናቱ ወይ ክፋል ናቱ እዩ። እዚ ከዓ ንተምሃሮ ዝላለዩሉ ፍልጠት ቀያይሩሉ ኣብ ምንታይ ደረጃ ከም ዘለና ንግምግመሉ ስለ ዝኮነ ኣዝዩ ጠቃሚ ነቲ ዝነበረ ምድላዋት ከዓ ካብ እታ ሓበሬታ ካብ መጀመርታ ካብ ቀዳማይ ሰሚስተር ምስ መፀትና እናተዳለናሉ ኩሉ ቅነ ተምሃሮ ሙሉእ ስፖርታውን ባህላውን ከምኡውን ኣካዳሚያዊ መደባት ኣብ ግምት ብምእታው ኣካይድናዮ ብኣብያተ ትምህርቲ ብክላስተራት ከምኡ ውን ብደረጃ ኣብ ኩለን ቦታታት ኣካይድና ኣብ መወዳእታ ከዓኒ ብፅዕቕ ዝበለ ኣብ ካልኣይ ሰሚስተር ማለት እዩ ኣብ ፅዕቕ ዝበለ ኣብ ካልኣይ ሰሚስተር ካብ ዕለት 9 ወርሒ 2 ጀሚርና ማለት እዩ ብልዕል ዝበለ ኣገባብ ኣካይድናዮ። እዚ ከዓ ውፅኢታዊ ኮይኑ ረኺብና ሕጂ ኣብዚ ግዜ እዚ ኣብ ፅቡቕ ደረጃ ከም ዘለና ነፍስና ንግምግም ማለት እዩ።

0: ነዚ ኣብ ከተማ ባፅዕ ዝተኸይደ መደብ ፍልጠት ቀላ ስምዕ ባለ ባህሊ ብዝብል ቴማ ቀንዲ መልእኽቱ ተምሃሮ ኣብ ዝተፈላለያ ንኡሳን ዞባታት ብሓንሳ ፍልልይ ብዘይብሉ ሓቢሮም ዘለዎም ፍልጠት ባህሎምን ታሪኾምን ብትብዓት ከቕርቡን መንናቶም ክፈልጡን ክገልፁን ዝድርኽ ብምንባር እዩ።
1: ኣዝዩ ብጣዕሚ ፅቡቅ ነይሩ ናይ ተምሃሮ ክትሪኦም ከለካ ሕጂ እተን ተምሃሮ ዋላ ብቲ መደቀሲ ነንሕድሕዶም ከም ዝራኸቡ

ኢንተርነትን ኩለን ብሄር ኣብያት ትምህርቲ ንንሕድሕደን ከም ዝለለያ ኣብ ውሽ ተምሃሮ ክትሪኢ ኣዝዩ ፍቕሪ ነይሩ ተምሃሮ ንሕዶም ናቕፋ ምስ ፈሮ ክፃወቱ ከሎ ክትሪኢ ከለካ ብሓንሳብ ኮይኑ ክስዕስዑ ክትሪኢ ከለካ ኣዶባሓ ምስ ገልዓሎ ክትሪኦም ከለካ ስለዚ ኣዝዩ ነንሕድሕድ ናይ ተምሃሮ ፍቕሪ ከም ዘነበረን ነንሕድሕዶምን ናይ ምልላይ ባህሪ ናይ ምልላይ ተምሃሮ ካም ተምሃራይ ወከማን ኣዝዩ ፅቡቕ ዲስፕሊን ዝኾነ ኣካይዳ እዩ ነይሩ ማለት እዩ። ስለዚ ብፍላይ ምሸት ኣብዚ ባፅእ ኣብዚ ሲኒማ ኣከባቢ ዝግበር ዝነበረ ምርኢት ንህዝቢ ክፉት ዝነበረ ናይ ሰለስተ ምሸት ምርኢት ክትሪኢ ከለካ ሓንቲ ንኡዘቦ ምስ ቀርበቶም ኩሎም ንሳን ዞባታት ዝህቡ ዝነበረ ሞራልን ምትበብዐን ክትሪኦም ከለካ ብጣዕሚ ተምሃሮ ነንሕድሕዶም ኣዝዩ ፅቡቅ ዝኾነ ዲስፕሊንን ዝምድናን ነቲ መደብ ከዛዝሙ ክኢሎም ማለት እዩ።

0: እዚ ንሓሙሽተ መዓልትታት ዝቐጸለ ውድድራት ድማ ነዘን ካብ ዝተፈላለየ ኣብያተ ትምህርቲ ዝመፁ ንሓንቲ ንኡስ ዞባ ባህልን ትልሂትን ናይ ሓንቲ ብሄር ሃገሮም ተዋሂቦም ምስኣ ተላለዮም ነቲ ባህላዊ ውርሻ ሰኒቖም ኣብ ምርኢት ከቕርቡ ምኽኣሎም ዝተባባዕ እዩ። ብተገዳስነት መምሃሮኖምን ተምሃሮን ድማ ኣብዚ ዓወት ክበፅሕ ክኢሉ
1: ኣብ ሓቂ ፅቡቅ እዩ ነይሩ። እቲ መምርሒ ክብለካ ከለኹ ኣብነት ኣብ ቀረ ዘሎ ናይ ብዳውየት ሂብካ ኣብ ገልዓሎ ዘሎ ከዓ ናይ ትግሪ ክትቦ ከለካ ኣብ ኣዶባሓ ዘሎ ኩናማ ሂብካ ኣብ ዳህላክ ዘሎ ብሌን ንክፃወት ወይ እቲ ብሄር ከንፀባርቕ ክመፅእ ከሎ ስራሕ ዝተሰርሕዎ ናይ ብሓቂ ልውትን ፅቡቕ ስራሕ እዮም ርኦምና ማለት እዩ።

0: እዚ ኣብ ባፅዕ ዝቐነየ ቅነ ተምሃሮ ንኣብ ካልእ ዞባታት ዝርከቡ ኣብያተ ትምህርቲ ጽቡቕ ኣብነት ኮይኑ ከም ምቕራቡ እቲ ተምሃሮ ኣብ ኣካዳምያዊ ትምህርቶም ዘለዎም ተገዳስነት ኣብ ቦትኡ ጸኒዑ ጎኑ ድማ ምስ ባህሊ ሃገሮምን ኣከባቢኦምን ምስ ዝላለዩ መንነቶም ብትብዓት ክገልጹ ከም ዝኽእሉ ዘርኢ ኣብነት እዩ መንእሰይ ድማ ካብ ብንእሱ ከምዚ ገይሩ ተተኸስኪሱ ንመጻኢ ብሃገሩን ባህሉን ዝኾርዕ ኣብነታዊ ኮይኑ ከም ዝግለጽ ይፍለጥ
1: ዝደሊ ተማራይ ቅድሚ ትምህርቲ እንከሎ ካብ መጀመርያ ንእሽተይ ከሎ ህፃን እንከሎ ባህሉን መንነቱን ንክወርስ ተማሃራይ ኩሉ ግዜ ወይ ህፃን ብባህሊ ቤት ትምህርቲ ብክላስ እዩ ጅምር ስለዚ እዚ ኣብ ታሕቲ ወሪዶም እቶም መምህራን ክሰርሕሉ ይላቦ

0: ፅሬት ወላ ሕዋሬ
1: ቅነ ተምሃሮ ድማ ሓደ ካብ ኣብነት ተምሃሮ ኣብ ባህልን ስነ ጥበብን ዘለዎም ተገዳስነት ዘርኢ ባይታ ኮይኑ ናይ ውድድር መንፈስን ዝኾነ ስራሕ ብዕቱብነት ሒዝካ ናብ መዛዘሚ ምብቃዕን ዝድርኽ ባይታ እዩ እዚ ዝቐነየ መዛዘሚ መደብ ቅነ ተምሃሮ ዞባ ሰሜናዊ ቀይሕ ባሕሪ ድማ ንብሉፅ ስራሕ ዘቕረቡ ተምሃሮን ንኡሳን ዞባታት ቤት ትምህርትን ሽልማት ተዓዲሉ በዚ ዝገበርዎ መደብ ድማ ምትብባዕ ኣይፈለዮም ንብል
2: ኣብ መወዳእታ ንኩሎም ነቶም ኣብዛ ስራሕ ብፍላይ እዚ ኣዝዩ በዳሂ ስራሕ ካብ ወለዲ ጀሚርካ ወለዲ እውን ዓብይ ተሳትፎ ነይርዎም ኣብ በቤት ትምህርቶም ካብኡ መምሃራን ዳይረክተራት በቲ ናይ ሓለፍቲ ትምህርቲ ናይ ንሳን ዞባታት እዚኦም ዝሰርሕዎ ስራሕ ኣዝዩ ከቢድ ስራሕ እዩ በሳላ ነቲ ተሳትፎ ህብረተሰብ የዚ ቦታ ኮን ከብፀሓና ዝኽኣለ ስለዚ በዚ ኣጋጣሚ ንኩሎም ኣብዚ ስራሕ ተሳትፎ መምሃራንን ተምሃሮን ወለድን ከመስግን ደሊ ስለምንታይ በሳላ ናይ ተሳትፎ ነቲ ህብረተሰብ ኩሉ እቲ ዘደሊ ናይ ኣታዊ ንብረት ካብ ስድራ ቤት ክረክብ ስለዚ ስድራ ቤታቶም ንደቆም ክዕጥቑ ንደቆም እቲ ዝሓቶን ዘሎ ጠለባ ምምላእ ዘነበረ ልዑል ከም ዘነበረ ካብቲ ዘቕርብ ዘነበረ ስራሓት እውን ክርኢ ክእልና ማለት እዩ ስለዚ ንኩሎም ዋላ መሻርክቲ መንግስታዊ ትካላት እውን ጥራይ ንሕና በይና ኣይኮንናን ኩሎም መሻርክቲ ትካላት ምሳና ተሳትፎም እዮም እቶም ነቶም ምሳና ክሳትፉ ፅንሕ ትካላት መንግስቲ እውን ልባዊ ምስጋና ይነቕርብ።

ሰላም ኩራት ተዓዘብትና ከመይ ቀኒኹም ናይ ሎም መዓልቲ ንሰርሓ ኣብኡ ከሎ ዝተዳለወ ሓርጭ ናይ ኬክ እንደገና ናይ ኣልሞንድን ናይ ኮኮናትን ክሬም ኢና ክንሰርሕ ሕጂ ኣብኣ ከላ ብማይ ጥራይ ጨዋይ ንገብረላ ሽኮራይ ንገብረላ ንቃቕሒ ንገብረላ ኣብኣ ከላ ተዳልያ ክትረክቦ ትኽእል እንዲኻ ኣብኣ ከላ ዝተዳለወት ኬክ ናይ ኬክ ሓርጭ ኣብኣ ከላ ዝተዳለወት ናይ ኬክ ሓርጭ ሕጂ ንዕ ዘለየና ክልተ ኩባያ እንድዩ ሓደ ከምታእሽሙካ ትገብሮ መሰንከት ኢና ቅብኣት ንገብረሉ ኢና መሰንከት ኢና ቅብኣት ንገብረሉ ቀንዲ ብዚኣታ ከይትሕዘልና ኣብዚኣ ኢና ቅብኣት ንገብረላ ብራሽ ጌርና ልኽይ ነብሎ መሰንከት ኢና ቅብኣት ንገብረሉ ብድሕሪኡ ጥሑን ባኒ ንስምሰሉ ብድሕሪኡ ጥሑን ባኒ ንስምሰሉ ከምዚ ኣዋዲድናያ ንፀንሕ ሕጂ ፀባይ ትገብር ፓውደራይ ትገብር ኣዋዲደያ ኣለኹ እዚኣ መሰንከት ኢልናኻ ፅንሕ ኢለኻ ክውላዓ እየ ምክንያቱ ክትረስና ኣለዋ እምበሪ ማይ ኣብኣ ከላ ዝተዳለወት ናይ ኬክ ሓርጭ ሕጂ ከምኡ ኩሉ ስለ ዝኽእል ሰብ እውን ስለ ዝሓትት ኣነ እዚኣ ዝሰርሓ ዘለኹ ኣብኣ ከላ ዝተዳለወት ብዘይወነ ሓንቲ ንገብረላ ኒኢና ንሕና ክልቲ ኩባያ ኢና ጌርናዮ ዘለና ብዛዕባ ናይ ማይካ ክሳብ ማዕረ ዝመፀልና እ ብዙሕ ቀጢና ይንገብሮን ኢና ብዙሕ ከ ሓፊሳ ይንገብሮን ኢና ኣብኡ ከሎ ዝተዳለወ ኬክ ሕጂ ንፍሕ ድብል ገርመካ እዩ ከምዚ ስከመኢል ክወፅእ ብዘይንቃቑሑ ብዘይገለ ኢካ ትብል ሓንቲ ትገብረሉን ኢኻ ኣብኣ ከላ ተዳለያ ትመፅእ

ሕራይ ስጋ እዚኣ ዝውዳእ ከርስና እየ ነታ ፈርኖ ከርስና እየ ቁሩብ ረሲና ክፀንሕ ዘለዋ ከማያት ኣሰራርሓ ሕዚ ነብላ ሴፍቲ ስለ ዝኾነ ሕጂ ኣብዚ ክትረስና ለና ትፀኒሕ ዝሕል ኣብ ጣይታይ ንኸስስኒ ኢና እዘይ ካልክዕ ከምኣ

ሓራይ በኣሪ ክብራት ዓዘብትና ሕጂ ሳ ኣብ ቅብኣ ዝተለኸየ ደገና ጥሑን ባኒ ዝገበርኩ ሕጂ

ኣብኡ ከሎ ናይ ኬክ ዝተዳለወ ሓንቲ ነገር ዘየድልዮ ሕራ ይበሃል። ኣብ ፎርኖ የብስል ኣለኹ። ሕራ ይበሃል። ክብራት ተዓዘብትና፣ ሕጂ ኬክና ስጋዕ ትበስል ናይ ፆም ፀባ ጌርና ኮኮናት ክሬም ኢና ክንሰርሕ። ክሬም ናይ ፆም ሕጂ ኣብ ናይ ፆም ተወርታዶ ገለ ከምኡ ይብል ሰብ ስለ ዘይፈለጥናዮ እቲ ናይ ፆም ክሬም ክንሰርሓ ንኽእል ነታ ተወርታ ነታ ኬክ ብዝኾነ ብበናና ጥሕና ዲና ዋላ በራንሽ ጥሕና ዲና ክንገብራ ንኽእል። ዝተዳለወት ኬክ ተላትና ከዓ ከምዛና ሕጂ ንገብራ ንኽእል። ሕጂ እንታይ ኢና ክንገብር? ሓደ ኩባያ ኣልሞንድ ኣልሞንድ ሕጂ ብቐዳማይ ሰሪሐ እዮ ነይረ። እዚ ኣልሞንድ ኣብ ኣሎብ ድኳናት ኣልሞንድ ሕጂ ነዚ ኣሊኽካዮ ትፀንሕ ትቐርፎ በዚኣ ትጥሕኖ። ንሕና ግን ኣጋጣሚ ጥሑን ፀኒሕና ነዚ ጥሑን እዚ እንታይ ኢና ክንገብሮ? በዚ ጌርና ፅቡቅ ጌርና ክንወቕዖ ኢና። እዚ ኮኮናት ከዓ ኣብዚኣ ክንሃርሞ ኢና። በዚ ፀባ ናይዚ ጌርና ኮኮናት ፍሩይ ድበለ እዩ። ብናይ ቡን ጌርና ኢና ጥሒናዮ። እታ ፀባ ናይቲ ትሕለብ ልክዕ ምዕፋሩ ከማእያ ከምዚኣ ሽሽ ኢሎ ሕጂ ምስ ኮኮናት ክጥሕኖ እዩ። ዚ ከም ክቆቆዐ ኮኮናት ፀባ ናይ ፆም ክሬም ናይ ፆም ክሬም ናይ ፆም ኣልሞንድ ከምዚ ጌርና ሃሪምናዮ ንህለ ዝዓፍር ፀባ ኮይኑልና ኮኮናት ከዓ ፍሩይ ስለ ዝኾነ ብናይ ቡን ጌርና ጢሕናዮ። ሽኮር ሕጂ ቀንዲ ሽኮር ኢካ ትገብረሉ። ሽኮር ሽኮር ከላይ

كيكله خلاف كيكله خلاف نسخه حبيبتي.

ዝተዳለወ ኬክ ብዘይዋል ሓንቲ ነገር ዝተዳለወ ኬክ ብዘይዋል ሓንቲ ነገር ንቅርብ ኢና ዝኣክለና ዓባይ እንተደሊና ዓባይ ንእሽተይ እንተደሊና ፅብቕ ዓይነት ኮይኑልና ሕራይ ውዑይ እንድዩ ውዑይ ኮይኑ ግን ናይ ስትሮቨሪ እዛ ዝተዳለወት ኬክ ናይ ስትሮቨሪ ምክንያቱ ፃዕዳ ነይሩ ከምዚ ምዃኑ ናይ ስትሮቨሪ ናይ ዝተፈላለዩ ናይ ማንጉስ ናይ ዝተፈላለዩ ደሎ ሕብሩ ፀባቕ ኮይኑልና

ሕጂ ከምዚ ጌርና ከነፍስሰሉ ንኽእል ዓይኒ ዘለ ንብል ድሕር ኮይና ከዓ ብደይ ምፍሳስ ከዓ ክንገብሮ ንኽእል። ሕጂ ናይ ፆም ክሬም ናይ ፆም ክሬም ናይ ፆም ክሬም ኣልሞንድ ብማሽን ገረ ሃሪመዮ ኮኮናት ከዓ ጢሒናዮ ሕረይ ኣብዚ ኢኻ ክትደፍኦ ትኽእል ደፍኦ እንትኽእል ግን ከከም ድላይ ከዓ ዘይደሊ እውን ሰብ ክክሬም እዚ ግን ናይ ትክልቲ ስለ ዝኾነ ግድነት ክድለይ ወይ ክንምገቦ ዝግባአናዮ። እዚ ናይ ድተዳለወ ኬክ እኳ ብዙሕ ዋግኡ ክብር እዩ ኣብ ብዙሕ ክትገዝኦስ ብዙሕ ኣይኮነን። እዚ ናይ ፆም ክሬም ግን ክትሰርሖ ትኽእል ፅቡቕ ዓይነት ኬክ ኮይኑና ኣለ። ሕጂ እዚ ናይ ስትሮቨሪ ኣብ ርእሲኻ ድፍእ ተብሎ ትውድኦ ድሕር ኮይንካ ብሕልቢ ወይ ትዕድሎ ድሕር ኮይንካ ኣብ ርእሲ ከምዚ ጌርካ ከምዚ ሕጂ ዝገበርኮ ስጋዕ ዝፈስስ ከምዚ ጌርካ ኢኻ ተፍስሶ። ናይ ኣልሞንድ ፀባ ምስ ናይ ኮኮናት ፍስስ ይድብል። ሕጂ እቲ ክሬም ኣይደልን ሕጂ ክሬም ብናይ ፀባ ብገለ ካቲ ዓብዪ ሰብ ትብሎ እምበር እዚ ክሬም ንሰርሖ እዚ ናይ ኣትክልቲ ንገቦ ጥራይ ዝፀበቐ ምክንያቱ ሓንቲ ሃሰየ ሽኮር ጥራይ ነገርና ኣሎ ሽኮር ትገድፎ ኣይደለኻን ሽኮር ትገድፎ ትኽእል ኢኻ። ሽኮር ግድነት ኣይኮነን ጥዕና ዘለዎ ሽኮር ክትገብረሉ ፅቡቅ ብውሕዱ መጠን ዘለዎ እንድሕ ዘይደሊ ሰብ ኮይኑ ግን ክትገብረሉ ፅቡቅ ኣይኮነን። ሕራይ እምበር ኩራት ተዓዘብትና ኣብ ኣኸላት ተዳለወት ኬክ ናይ ስትሮቨሪ ኣሎ ናይ ማንጎስ ኣሎ ናይ ዝደለኻዮ ፓውደር ሓርጭ እዩ ዘሎ። ሕጂ ናይ ስትሮቨሪ ኢና ንሕና ኣምፂና ከምዚ ከዓ ሕብሪ ይብልና ከምዚ ሕብሪ ኮይኑልና ዝፀበቐ ሕብሪ ኮይኑልና ምስተቆምጥዐ እዩ ነቲ ከለሩ ዘርእየካ ሕርጭ በቃ ብ ከሎ ፊኖ ልክ እዩ ዝመስል። ኩራት ተዓዘብትና ናይ ኣትክልቲ ክሬም ሰሪሕና ናይ ዝተዳለወት ኬክ ሰሪሕና ናይ ኣትክልቲ ስለ ዝኾነ ከዓ ክምገቦ ግባአና። ናይ ፆም ክሬም የለን ኢልና ስቂና ንብል ነርና ግን እዚ ናይ ፆም እዩ። ኣብ ቅድሚኹም ኣልሞንዲ ከምዚ ገይረ ሃሪመዮ ኮኮናት ብናይ ቡን ጢሕነዮ ሽዑ ኩሉ ሓዊሰ መጀመርታቲ ኣልሞንዲ ጢሕነዮ ድሕሪ ኣልሞንዲ ከዓ ምስቲ ኮኮናት ገይረካ መውቅዕ ንቃቁ ሓማሽን ገይረ ሃሪመዮ። እምበር ኩራት ተዓዘብትና ክሬም ናይ ፆም ክንሰርሕ ንኽእል ኩሉ ዝተዳለወ ኬኩን ከምዚና ብማይ ጥራይ ኣቐምፂዕና ክንሰርሐ ንኽእል እምበር ዝሰርሕነዮ ንዝመስል ንዝመፅእ ዘሎ ሰውን ብካልእ መደብ ክሳብ ንረኸብ ድዓንቀኒ እዩ።

0: ንወሲ ኢላቶ ከይጥሕል ኢላቶ ንዕሱ ከዓ ሓረይ ደሓን ወርሓደ ኣብዚ ሑቀይ ደይሰቕለኪ ኢልዋት ዓሳኻ ንሽዑ ንሳ ከዓኒ ሓራይ ንዓይዳ ፅቡቅ ተዛውረኒ ኢላ ቅሪ ኢላ ኣብትሕቁ ዱብ ኢላቶ ሽዑን ዮ ምስ በፅሑ ማእክል ምስ በፅሑ ኣትህቤ ሓፍተይ ረሲዐዮ እንዴዳ ኣብ ገዛናስ ጥንቀት ኣለዎ ንዕምሳና ተመስሒ ብልዒ ምሳና ዋዓሊ ኢልዋ ሳኻን ሓራይ ፅቡቅ ምሳንኩዕደ ንዓና ኢላቶ ሽዑ እንደኸዱ ከለዉ ኣብታ ፀቃ ገዝኡ ምስ በፅሑ ሽዑ ኣንኮ ጎራሐ ኣትህበይ ማማሲ ሓሚማሲ ዶክተር ከዓ ልቢ ህበይ ኣብ ልዕዋይ ለና ሕጂ ንሕና ከዓ ልቢ ሕደ ዳቢና ንበልዓይና ኢልዋ ሳኻን ጎራሕ ስለ ዝነበረት ዋይ ካብ መጀመርታ ዳ ዘይነግረ ነበርካ ልበይና ኣብ ገዛ እንደ ረስዐያ ኢላቶ ንስ ከዓኒ ዋይ ድሓ መምፃ ኢልዋ ዘይብሓቂ መሊስ ኢልዎ መሲልዎ ዘይብሓቂ ሽዑ ሓራይ ንዓና ኢላቶ ሽዑ ከይዶም ኣብታ ገዛ ምስ በፅሑ ኪድበላ ኣምፅያቱ ኢልዋ ንስኻ ምስደየ ኣነኮ ጎራሕ ይኸ ልዕደኢኻ ይጎርሕ ልበይዳ ከመይዳ ኣብ ገዛ ገርፋ መውት ተገደሸን ኣብዛ ግዜ ይኹም ምባል ሕሸን ካብ ምስኦም ፅዋት ኢላ ገዛእትያ ድበጥ ኢላ ደቂሳ ተወዲኣ
1: ሓደ ኣብ ቤት ትምህርቲ ሲ ክባሰ መፂን ንቅዱስ ሓወይሲ ሰዓነ ከዓኒ ሸም ዝበሃል ዓብ ሓውለና ዶ እሱ ከምኡ ተካኢሉ እዩ
2: ዳሲራ ክዝገበሩ ካ እኩል እዩ ሕጂ ከዓ ገዝኦም ክደፈሎም ገለ ባህላ እዩ ከምኡሞ ፍፁም ካብ ንዕኦም ክፈሉ ዘይክብሎም ኣነ ነዚ ገዛ እዚ ሸይጠ ንግዝዩ ኣብ ገዛ ክራይ ድና ዋላ ብዓዲ ጓዕዳት ክንፀንዕ
3: እዚ ገዛ እዚ ግን ገዛ ሕብረት ደምርታ ዘፅሬቶ ከምዚ ከማ ክስኸይራ ኣይኮነ
2: ኣታ ሰብይ ጋ ግበር ክሰክራይ ትፈልጠንን ኢኻ ድሓርካ ዘጥረየጥርዮ ተጠሪዩሉ ሕራይ ውፃእ ጥራ
4: እሞ እቲ ንድሕ ዝሸጥዎ ኮንኩም እቲ ቴድሮስ ጀመሮ
5: እዚ ጉርሻ ምስራ እዛ ብዓና ስለዚ ሸጥ ገዛ ሰሚሕና
4: ዋንስ ኣጋጣሚ ሸጥዎ ትኸይ ትኾኑ ኢለ
6: ሸጭና ቴድሮስ ጀመሮ ከማና ጉምና
7: መብራቱንታይ
6: ክልከል ሕጃም እዛ ዝተሰማምዐና እታ ሚልዮን ክንበክል ግን ቴድሮስ ከምሳና ክነግሩ
4: ንዋና ንድሕር ገንዘብ ሂብኩም ንምንታይ ፀገማ
8: ንምንታይ ንኸብሉ ነቀረ ቴድሮስ ክምሃር ስለ ዘለዎ ኢና ክፈልጥ ዘይደለና
4: ብሓን ፀገም ኢለ ተረድአኩም ፀገም ኢለ
8: ሕጂ ሞ ባንክ ከ ተዓፅዋ ዘይድሞ ክንወዳርክ
4: ኣራጭ ሞ
9: ዝመፃካ ከኣትፈልጥ ኢኻ ከሳነ ከም ዓብ ሓወዮ ዘይብረከ ምበር ኣይፈርሓካን ነፍሲ ወከብ ስጉም ዝነካ ከዓ ይዕዘወ እዩ
10: ኣትክድክደ ሰራም ፈልጠክን የፅቡቅ ገይረ ዓንቀፅዶ ህዝባር እናበል ክፈቅዱ ቤት ፍሪ ክለል ከተብል እንዲክደን ኢ ኣይትንፈክን ሓ
11: ኣፍክርና
10: ክምልስኣክምል
9: ንስካ ኣፍካ ኣነ ክትፈልጥ ኣባል ናይ ዝስድራ እዩ ኩሉ ግዜ ለማኒት ዝመስለካ ኣነ ግን ለማኒት ፅግዕተይ ሓ ክትፈልጥ እዚ ብስስእ ትሪኦ ዘለካ ሓርበኒ ጓል እዩ ንስኻ ኣፋ
12: እዚ ጉዳይ እዚ ክልቲኹም ተዘራሪብኩም ወዲኹም እዮ ንዓና ከይምልከተና ደቂ ዓለም ዘይኮነ ዋንታይ ዘረበየ እዙ

እስር ቤት ምዃኑ ዘይተርፎ ብጣዕሚ ዝሓ

0: ሰይ ሓንዶ
1: ሓንዶ
2: መንዳላ እዚኣ ኸያ ታድሙዲ ዶ
3: እሞ ስድራና ብሓቂ ፅቡቅ መዓልቲ ውዒልና ሓጎስን ፍሳሃን ዘለዎ መዓልቲ ቀደም እውን ስድራ ቤት እዚ እዚ ዩ ነይሩ መልክዑ ከምዚ ዩ ነይሩ ባህርያቱ እንተኾነ ዘይሓሰብናዮ ነዚ ፍቕርና ነዚ ወጃዕጃዕናን ዘርሕቕ ኣጋጣምታት ተጋንዩ ብዝኾነ ኣምላኽ ኩሉ ስለ ዘይሰኣኖ ናብቲ ናይ ቀደም ባህርታትና ተመሊስና ኣለና እወ ቁሩብ ቂር ዝብለካ ዓንዶም ሓወይ ብቑሕር ልቡ ምኻድ እዩ ነዚ ወጃዕጃዕ ዚ ዝሰሓቕ ዚ ነዚ ፍቕሪ ዚ ዘይምርኣዩ ዝኾነ ኩሉ ናይ ኣምላኽ ስለ ዝኾነ ንስኻትኩም ሲራክን ክብረትን ከዓ ተበዲልኩም ኢኹም ንኩሉ ብዓቕሊ ከዓ ኣብ መፈፀምቲ ውፅሕኩም ኣለኹም ቂራ ይበልኩም ነቲ ዝፀንሐ ፍቕርን ሰላምን ናይ ስድራ ቤት ክትመልስዎ ክትሕብሕብዎ እዮም ዝግባአኩም ብዛዕባ ቴድሮስ እንተኮይኑ ቴድሮስ ክመሃር ያቲ ዘለች ተማሂሮ ከዓ ክመፅ እዩ ተጣዒሱ እውን ስለ ዘሎ ናብቲ ናይ ቀደም ፍቕሩ ናብቲ ናይ ቀደም ሰላሙን ክምለስ እዩ
4: ድሓን ናይ ቴድሮስ ከዓ ድሓን ከምቲ ድበልኩም ሞ ተማሂሩ ክወፅ እዩ ከምዚ ኣይሉ ምሳና ወጃዕጃዕ ክብል ከዓ በዕሉ እስኪ በዕሉ መዋፅኦ ፍጠረሉ
3: ስለዚ ሙላእ ሓጎስ ግበረልና ዝተረፈተልዩ እዞም ንኣሽቱ ከዓ ምላእ ኣብላ ዘናዴታት ከዓ ምላእ ኣብላ
5: ሓቅኹም ሰመራሓ ወይ ኣበይ እሞ ነዚ ኩሉ ሓጎስ ነዚ ዘለናዮ ደስታ እንተዝርእዎ ብቑሕሮም ከይዶም ሓቅኹም ቴድሮስ ወዲ ከዓ መዋፅኦ ፍጠረሉ ርሑስ ከዓ ተወሊድና
6: ሓቂ ከማማ
5: ቤቲ ብዙሕ ደገፍ ጌርክልና ኢኸ ይቐኒ ኢልና
6: እንታይ ገይረ
5: ሓፍትና ኢኸ ብዓብዩ ከዓ ውላድና ሒዝ ክልና መፅኺ ሰለይ ሓጎሰኪ ኣዲ ክርኪብኪ የለይ ተመሊሳ በቃ ኩሉ ነገር ፅቡቅ ኮይኑልና ደስ ዝብለካ
6: ንሰለሙን እውን ክነመስግኖ ይግባእ እዩ ምክንያቱ ሰለሙን ንዓና ዋጋ ክፊልልና
5: እዩ
6: ቀሊል ኣይኮነን ምስ ኣዴኻ ንሓቂ ክትብል ፊት ንፊት ምግጣም ይርዳእና ዩ ቋንዚኡ ሰለሙን ግን እስኻ ከምኡ እንተዘይትገብር ምናልባት ኣብዚ ሕጂ ምተወደአ ነይርኸውን ጉዳይና ምተመጠጠ ነይርኸውን ስለዚ ናይ ብሓቂ ኢና ንመስለካ ሰለሙን ሓወይ
7: ጉባኤ ገይረ ክብረት ምስጋና ዘድልዮ ነገር ኣይኮነ ጉባኡ ሓቂ ዝኾነ ግን ብጣዕሚ ደ መስገን ከዓኸ ከምዚ ገይረ ኣኸባብና
5: ይቀኒልና
6: ሓደ ነገር ከዓ ክነግረኩም ዘለኒ ቤቲ ናብ ቴድሮስ ብዙሕ ግዜ ተመላሊሳ የእሚና ተረፍዒ ድኡ ከፊ ኢላ እቲ ዋንነት ናብ ሽምና ቀይረ ረኪባትና ኣላ ሞ ንቤቲ ከዓ ምስጋና ይግባ እዩ ቴንክ ዩ ቤቲ
5: ንስ ከዓ እዛ ጓለይ ዘለዓልክ ይተክኣልክ
6: ላ

ክቡራት ተኸታተልቲ መደባት ሞዛይክ ዝተመደበልና ግዜ ኣኺሉ ኣብዚ ክንፍለየኩም ኢና። ብዛረብናልኩም ትሕሶታት ድማ ዓጊብኩም ተዘናጊዕኹም ገለ ትምህርትን ሓበሬታን ረኺብኩም ክትኮኑ ተስፋ ንገብር። ምስኣላይ ዳዊት ገብረ ኣብምዃንና ብሓባር ፀኒሕና ኣብዚ ቦታ ኮይንና ክንሰኣል ዘፍቀዱልና ኣድልዩስ ክለብ እውን እናመስጎንኩ ርሑስ ቅንያት ናይ ናፅነት ክኾነልና እናተመንኾ ክፍለየኩም እየ። ምስተረፉ መደባት ኤሪቲቪ ሰላም።

0: ረያ ባሞ ሓዋላ ሓዋላ እትብ
1: ሓዋላ ሙሲኣ ከዓ መፂኻ ለይዶ መፂኻ ለይዶ ኣበለካ መፂኻ ለይዶ መፂኻ ለይዶ ኣበለካ መፂኻ ለይዶ መፂኻ ለይዶ
0: ኣሎ ኣያ ምስ ምሪኢኻዩ ዓምናኩ ሓዋላ ስለ ዝኾነት ኮ ኸበና ርሕቁ ትቕበላ
2: ኣንቲ ፍሉጥ እታይ ብሳጓሪኣ ካብ ደብስ ምዳ ትኸውን ኣንታ ገንዘብ ሰዲጋዘ ትርብርብውላ ዳላ ኩሉ ግዜ ቅፃል ትሰደሉ መላት ፃልዋ ቀፃል እዩ ብምሒር መፍቃድ ገንዘብ ሓዋላ እዩ ራ እቲ ካልኣይ ታዓዩ ጭራሽ
0: ኳይጥምዋይ ጎ ብምቕፃር ገንዘብ ዚ ዓይነ ይጭምጭም
2: ረኻ ይጭምጭም ፈፋር ወ
0: ምስል እዚ ኣስተረፍክርን ሓይረ
2: ንተረፍክርንታይ ጓል ሰደለትን ገንዘ ምንፃር ከማ ኣነ ሪኻና ትደንፅ
0: ሰራ እተኮይነ ኢና ተደንፀ
2: እንተኮይና ተደንፅ ዘ ሕሰብ ባ ክሳብ ዕድመ ክሳብ ሕ ዘይተመርዓወ ዘለ ካልኣይ ካ ንሪኢ ከለካ ንፅባሕ ንከ መዕለብ መውደቂ ዝኾና ርኢ ከለካ ኣብ ላዕሊ ገዛ ገዛ ኣይ ገዘ ዘስራሕቶ ትሰደሉ ዝጉሕሊ ዓመኹም ከዓ ተኣክለ ባህል ኣይፈልጣን ንሕንካ ዘሰትሎ ክበልዕ ንሕንካ ክሳድ መንጉድ
0: እንታይ ማለት ኢኻ ክሳድ ምንጓድ
2: ክሳድ ምንጓድ ዳ ምስባሕ ስጋ ብስጋ ትኽትኽ ምባል ምህትራድ
0: ሞ ዓምና ኩዕፁ ሸዋት እዩ ብዙሕ እኳ ዘይለ
2: ትካርብሎ ታንዳታይ ዝቀርበ እንታ ቀዳም ቀዳም በጊዕ ከምትሓል ትፈልጥ
0: ኣነ ኩሉ ግዜ ምሳሕ ከብፅሖ ኣለ ከልኹ ሽሮ ሓምሊ ዓደስ እዩ ዝምገብ ኩሉ ግዜ ከምስልባሞደይናሓቶሞ ምስ መፅ
2: እንታድካትሕ
0: ቀዳም ቀዳምስ በጊዕ ትሓር ዲኻ ኢልና
2: ሓደ ዓዋ ዲኻ ከምካዝሕተት
0: ያለ
2: ዋ ስማዕ ኣሎ እዚ በልኦ ትሓቱ ነሲ ትሕስሉ ኣለኹም ተበለካ እንታ እዛ ዘርባ እዚ ከተልዕላ ምንታይ ናክወዲያ ልዕኒ ዛ ዘርባ
0: ክሳይካኒ ጓሉ ቀፃልያ ትሰደሉ እዚ ጉሒል ዓመኻ ከዓ ተመስገን ስለዘይፈጣ ተተቐቢሉ እዩ ክሳዱ ዶ መንግደሉ ዶ ክትብፀ
2: እወ ሕጂስ ይኣክለኒ ይኣክለኪ ኣብ መትርስ ክግበር ኣክል ዝብላ ንህልካ ከምዚ ሓራስራ ከዚኣ ኢ ሓልማ
0: ሓቆ ገንዘብ ዶ ኣባ ኮይኑ የግዳ ዝሃበ ዝሃቦ ምባልካ ሓመቕ ይብሉ
2: ኣንታ ሰተ ሽሕ ግዜ ሓውካ መዓርቲ ኮነ ስለሒዝካ ኣይትወዳ እዩ ዝበሃል ምስላ ኳ ዘሎ ዒብ ዝበሃል ኣሎ ዒብ ከዓ ክግብር ኣለዎ
0: ስማዕ ዶ ኢናስተሓተካ ብደገስ ዝሕግዙ ገለ ቤተሰብ ኣለዎ ካ
2: ደገልኣይ ለይ ዝሕግዞ ለይ ኣብ ዓዲ ሞ ማእላ ዘሎ ቁጥሩ ዘይብሎም ኣነ ዝሕግዞም ኣለ
0: ወይ ንድኻ ደሮ ትፀልፎ ናባቀንዲያ ተደጊማ

0: ዲ ዝረብኸብ ኣፍካወቲ
1: ኤቕ ፍጋ ዝበልክዮ ሰብ ኮይ ፅሒፉ ልግዘሎ
0: ኣታ ወዲ ተሰራዕ ኣነ ተቆንጢን ተቆርጥጠን ዛዕበኹ ሰብ እየ
1: ብኣፍ ክፀፍዶ ሕጂ ኮይ ዝበርሃሎ እዩ ዘሎ ለካ ዓራት ገዲፍ ካብ ሳሉን ምቅድቃስ ክሲ ኩንኩኛ ነይርዎ ማለት እዩ
0: ኣንተ ካብትን ካብትን መጣጢጥካ ንዶ ኣባይታ ዘየለስ እዩ ትፍጠር
1: ሕጂ ምሳኺ ምቁያቕን ምኛኽካ ምባል ኣየለናኒ ኣይንስኽን መካየድካ ይኮና
0: እንታይ ማለትካ እዩ
1: እንታይ ማለት ዩ ዶ ስድራ ክፀውዒ ስድራ ይክፅውዐ
0: ንምንታይ ስድራና ንፅውዕ በዓልና ክንፈትሖ ንኽእል ነገር ንምንታይ ሳልሳይ ኣካል ንእትወሉ
1: እንታይ ዝፍታሕ ዝፍታሕ የለን ዝፍታሕ ተመፂኢኻ ኣይንስኽን ብምፍላይ ጥራሕ ኢና ክንፈትሖ
0: ንምንታይ ዲኻ ስድራ ክፀውዕ ትብለን ዘለካ
1: ክንፋታሕ
0: እውይ ኣንተ ክንደይ ትጭክን ጥሪልካ ስ ክንፋታሕ
1: ሕጂ ዝመፅ ሓሳብ ኣይኮኑ እዚ ውህሉል እዩ ኤሎም ማዓንትካ መራጎድ እዩ
0: እዮ ብስምዒት ትዛረቦምን ብታህዋ ክትውስኖም ዘለካ ነገራት ፅባሕ ንጎ ከጣዓሱካ እዮ
1: ክንዲ ፍራ ድርአ ጣዓስኒ ሓራይ
0: ሕራይ እስከ ከም ቃልካ ይኹን ተፋታሕና ደቅና ከ እንታይ ይኹን ፅባሕ ንጎ
1: እንታይ ከይኮኑ ከምዚ ዓብይዎ ዘሎ ይዓብዩ ውላድ ወዲ ውላድ እንዳምፃኺ ካብ ሓሳቢ ክትኮልፍ ለኸ ይትፍትን ይኽእል
0: ግደፍ እዮ ግደፍ
1: ዘይትግደፍቲ ኹናእቲ ድሕሪ ጂ ገፅክን ድምፅማፅክን ክርእካ ይደልኒ ሓራይ
0: በቃ ገፀይን ንምፅማፀይን ክትርእኒ ትደልኒኻ
1: እዋቲ ክሕልክ ኒኢኺ
0: እስከ መሓል
2: ኣስማዓና ጥዑም ወረ ኣስማዓና ጥዑም ወረ
3: ጥዑም እዩ ዘሎ ጥዑም እዩ ዘሎ ንዝጨነቆ ስከማና
2: ኣምና ሓቂ ጓልካ ሽወ ፈያ ቢላ ዘልካ ምሽ
3: ታይ ሽወያዳ ዛግሪ ክትጓል ጃ ጃ ቢላ ቶምበር
2: ደው ኢላ እዚ ኣብ ፍሉጥ ጓል ኣትኸውን ጓል ኣትኸውን ርእየ ኣምና እዚኣስ መልኣኮ ሞት እያ ትብል ዘላ
3: መልኣኮ ሞት ከይትስማዕ
2: ብምንታይ
3: ዶ ሓንቲ መዓልቲ ንፈውዚ መሓላሰይ ፅብቕቲ ነጊርኒ ይፈልጥኒ ኣያ ክስቶ መይቱ ኣብ ሻክስቶ ዓሪፋ ተዘይ ኮይኑ በርሀ የመርዖ ኣሎ ለተኺዳ ትጠምቃና ኢሉ ዚ ፍፂ
2: ይፈልጥኒኮኻ መልኣ ከቦትካ መዝጊብከ
3: እንታይ ዳክሎ ገብርኤል ብስራታዊ ኣነ ንከምዚኦም ዓይነት ሰባት ከምዚ ኣየ ዘጠምቆም ኣብታ ማባይሎም ይረካ ኣለኹ እታ ስሞምዛ ዝህቦም ዘሎ ክሳ ይምዝግቦሞ ብድሕሪ ቀዳመይቲ ፀውዒት ክትመፅእ ከላ ንዓኣ ስለዝብያ ፈፂሚ ኣይቁበሎም እዩ ልክዕ ከምተናይ
2: ተስኻ ምገርምኛ ንዓና ውን ገለይልካ ጠንቅካ ናትኾን
4: እያ ዝለና ዘይልካ ዞ ተኸፍእ ርእሲ መዲዳ ይከልኣካ
3: ርእሲ መዲዳ ብኣፉ እንድያ ትንገሮ ካልእ ኣሎ ሞባይለ ዝመዝጎም ክዎ ዘይንገር
2: እግሪ መንቀርቀር እግሪ መንቀርቀር
3: ኣታ ክደበይትኮ ትኾን ንብለካ ኣለኹ ከይትኩሳ ሞ ድሓር ምስ ሰብ ዙ ከይተባትኽን
2: ወይዳ ማ ክሳብ ክንዱ ትምጠጥ ኮይና ሞ ግድን ፍልጣለኒ
3: ሕራይ ሞመጌርካ ትፈልጣ ዘይትነገር ኒ
2: ብኸመይ ፈልጣ ብዝሓንስ ናቕዓ ኢና ንገር ኣነኮ ጥበቡ ምዃኑ ያ ይትፈልጥ ኒ
3: ጥበቡ ጥራይ ኣለሙ ከዓ እምበር
4: ነዞም ሰራሕተኛታትካ ዘጠማቕካ ናሽማሎ
2: ንኩሉ ካልኮ ንኩሉ ካልኩ ኣነ ቀንዲ ዝፈልጣ ናይ ደምለመ ክነግሮ
3: ንገሮ መንፈርሕ
2: ምን እዩ
4: ናይ ሰበይት
3: ዘይምፃእ ከይትመፅእ ክጭናይ
4: ናይ ሚካ ናይ
0: ሰምዓኒ ኣነ ብልዕሊኻ ዝፈፀምኮ ጌጋ የለንን ድዩ ግን ድሓን ምርጭኻ ክኽብረልካ እየ
1: ፅቡቅ እሳኻ ትስከፍ ክድለት ክትኾኒ
0: እዮብ ይርዳእካ ኣሎ ቀይሕ መስመር ትሰግር ኣለኻ
1: ንምንታይ ኸ ግን ሓቂ ተላዕልኩልክ ገጭገጭገጭ ትብሊ ዘለኺ
0: እንታይ ሓቂ ኣለካ ትጥቅነኒ ኮ ኢኻ ዘለኻ
1: ምሽ
0: እወ ንዓይ ከም ሓንቲ ዕልልቲ ኣመንዝራ ምስ ኣማይት ክዳና ትቐልዕ ጌርካ እንዳቆፀርካንስ ገፅገፅ ምባል ውሒዱ እኳ
1: ኣትግደፍና ዶ
0: ድሓን መንሓስካ ክትሕይኽ ኢኻ ኣነ ሩት ሓንጣል ኣነ ብሕጂ መን ምዃኑ ይፅቡቅ ጌርካ ክትፈልጠኒ ኢኸ
1: ኣትሲዶ ዓዘፍዘፋይ ትበለለይ
0: ዓዘፍዘፋ ይብልኒ ኣነ ተጠንቀቕ ሓሳበይ እርኑፍ ዘረባይ ጥርኑፍ እዩ ፅቕልካ ብኣፍካ ዘዝመፅርካ ዘረባይ ትዛረብ
1: ሕጂ እንታይ ክትብሉን ዘለኺ
0: ሕጂ ዝብለካ ዶ ደውለሉ ነዝበዛ ቁፅር ቴክስት ዝሰደደለይ ሰብ
1: እዋ
0: እንታይ ዋዳ ምስ ሓቂ ባዳርን ግንባርን ክትጋጠም
1: ኣይነ ደውሉለኒ ተደለኸ ብትናት ክደውሉ ይኸ
0: ናተይ ሕሳብ ስለ ዘይብላያ እምበር እንተይ ይኸባኸለሚኒ

0: ደው ኢልካ ከ እንታይ ካ ትብልዮ
1: ትዝብሎ ዶ ካብ ደገ ዝመፅእ መልእኽቲ ኣለካ ኣብሎ
0: እምበርከ ጠቕላላይ ትፈልጥዮ ነኺ
1: ኣንታ ሰብ ንዓይ ከምዚ ኢሉ ዝፅሕፍ ሰብ የብለይን ሃባ ተደለካ ባዕሊ ክድውሎ ኣሉ

0: ዕዉፍ እምነታ ኣብ መንገብገባ እምበር ኣብቲ ኮፍ ዝበለትሉ ጨንፈር ናይ ትገረብ ኣይኮነን።
1: እንታይ ማለት ከ
0: ማለተይ ዶ እቲ ጨንፈር ተተሰብረ ግዲ ይብላን እምነት ኣብ መንገብገባ እዩ
1: መስል ክንቲ ኣንፅ
0: ኣነ ድማ ዋላ ዝሓዳር ተፈረሰ ደቅና ከይህሰዩ እምበር ንዕብርሃን ዘምፀሊ ሽግር ይብሉ ንዕመት በገስ

0: ፈልጠና ሓቀ
1: ወ ኣይተጋገኸ እዛ ደውልክ ፀናሓቀ ዲኸ
0: ወ ኣነሩ ትበሃል እዚ ካ በዓል ቤተይ እዮም
1: ፅቡቅ ሌላ
2: ስ ግን ተዘይተጋግየ ገፅ ወቕሒልክን
1: ጓል ኣታ ሓንጣል ዲኻ ሓቀ
0: እዎ ጓል ሓንጣል ምሰብይ ትፋለጡ ዲኹም
3: ምፍላጥ ጥራይ ኣፀቢቕና እምበር ብገዛ ጓል ሓዊ ኢኺ ድማ
4: ስምዓኒ እዚ ቴክስት ስኻዲኻ ፅሒፍከ
3: ናይ ምንታይ ቴክስት እዩ
4: ነብሰኸይ ትበል ኣተርተ ትረፋ ጥራ ትረፋ ዝብል
1: እንታይ ክገብር ናባ ክመፅ እዚ ኣንቲ ቁፅሪ ግዲ እየ ተጋጊ ናብ ክንደይ ደ ሰዲድ እያ 35 እያ ትውዳእ ሓቀ
0: ኖኖ ናተይ 53 እያ ትውዳእ
3: እታ ናይ መወዳእታ ቁፅሪ እኒአ ገላቢጥ ኣይተሓዝለ ይበል ይተሓዝል
4: ስለዚ እዚ ተፃሓፈስ ናብዚያ ሞባይል ኣይኮነን ማለት እዩ
3: እንታይ ሓሰብካ ይኸ እንታይ ዝራኸባልና እዮም ክፅሕፈሉ
4: ናብ ምንዳ ፅሒፍካዮ
3: ብመሰረቱ እስቴክስት ናብ ጓል ሓፍቲ እየ ፅሒፍ ንዕ ሞያ ከምህረኪል እያ ደገ ደገ ኢላ ምስ ኣቤት ኒ ካብ ውይ ትሕለፍ ባህ ከይብላ ኢለ የፅሒፈለ ቁፅሪ ከዓ ደይ ስርሑ ሰርሑ

0: ብታ ትብል ትኽእል ንስኻ ዓይንኻ መሊእካ ገፀይ ክትርኢ ሞራል ኣለካ? ተዛረብ። ኣነ ሩት ኣነ ንፅህቲ ከማይንጉ እየ ሕረይ ኣብ ቅድሚ ቅሽን ዓለምን ከዓኒ ምሄለ ዝኣተኽዎ ቃል ኪዳን ዘመራስሐልና ይብለኒ
1: ዋ ኣይትብከ ይባል እንታ እንታይ ዝተፈጥረ ሽግር ኣሎ ኣስተውዒልካ ዘይትፅሑፍ ኣብ ሞ ሓዳርና ላምባነስኒስካ ሓውሮ ክዕ ኸላ
0: እንታይ ገይሩሱ ባዕልኻ ምረኩ ኣሓወይ ኣታ ንዓይ ክትርትረኒ ወቲ ተሕፍር እንዲኻ
2: በቃ ተጋጊ ስሕታ ንመዓልቲ ውዒለ
0: ሕጂ እንታይ ክዓብስ ከም ክንቲት ምሰፍ ኮስካኒ ዓኼልካ ጡፍ ምስ በልካኒ ስሕታ ንመዓልቲ ውዒለ እንታይ ክዓብስ ሕጂ ነጊረካ እየ ምርጭኻ ክኽብረልካ እየ ሕጂ ኣፃዕዲና ፃዕዳ ጓኖት ክንከውን ኢና
1: ውዕብ ወናዲት ወናዲት

0: ሞባይል ኹምስ ግበካ ከሎስ ናቱ መለለ ሽሚዝ በቃ
1: ራፍሎ እሞ ንባዓልና ዓይከ ብርጭቅ ኢሉ ዶብ ዝጊብና ኣሎ
0: ሙሉ መልሲ ሙሉ መልሲ
2: ንዓይካ ምኒኑ
0: ተዓወት ተዓወት ተዓወት ተዓወት
2: በሊስኩ ሕጂ ሲ እቲ ብኣፍና ዝብለና መፅንሓሉ ኣብ ሞባይል ሲ ስምና ተፃሓፈና ስንታይ ሓጢኣት ኣለዎ
0: ንምንታይ ደልኪ ነቲ ዘጥቐልክሽ ምስ ረኣዮ ነቲ ዝፀልኦ ሰብ ክቕበሎ ይተባባዕለ
3: ግን ስዕድ መስ ናቱ መግለፂ ኣለዎ እዩ ምሽ ዝበሃል እዚ ናይ በዓል ዓመና ዓድመስ ናይ ብስለት ናይ ስኽን ምባል ናይ መሪሕነት ይመስለኒ
4: ፅቡቅ ኣለኸ ዕድመ ናይ ኣቦነት ናይ ኣማዛዘንነት ናይ ፀላውነት ካ እምበር
3: ኣማቱ ኮይና ኢሉ ዳኣ እሞ ንድሕሪት ከምሽን ትገመር ዝጎትት ነገር ገብር ኣሎ
2: ኣይፀያየ ክፀያየቀልካ ከሎኮ እንታይ ትገብር እንታይ ትብል ናይ ትፈልጥኒ ኢኻ
5: ለባም ፀውዕ ሰያባይ ትፀውዕ እኮ ተባሂሉ ለማልመ እንታይ ክገብሩ ኢልክንኦም ይኽን በዓል ሓንጣል ከዓ ህድግ ለነ ዘይብሎም ገይሩ ፈጢርዎ
4: እዚ እኮ ጀማዕ ትርክብ ናይ ዘይምቕያር መርኣያ እዩ 67 ዓመታት ነርና ብሉካ ግዳሓቂላኪ ንሓንቲ መዓልቲ ጥራሕዮም 67 ዓመት ዝገበሩ
0: ከመይ ዳ ኣላ እዚያ
2: ከመይዶ ንጎት ትስእ ትቐርስ ትወፍር ፋርስ ተመሊስካ ትምሳሕ ናይ ኣጋምሸት መሊስካ ትወፍር ሓደ ዓይነት ስራሕ ትሰርሕ ምስ ሓደ ዓይነት ሰባት ትዕልል ዕላልካ ከዓ ኣብቲ ማሊ ዝተመርኮሶ ኸውን ስለዚ ንሓንቲ መዓልቲ ሲ እናደጋገምካ ትነብራ ከምዚ ንሓንቲ ሰኣኒ ክሳብ ተሓቅቕ ትክደና እዛ ዓይነት እዩ
1: ኣተሓቅኽ ጓ ይኸ ሕኩ ዲዳ እዚ ህወትና እናብራናንስ ለውጡ ዘይብሉ ክኸው
3: ለውጥ በተሓሳስባካ ክሳብ ዘይገበርካ ኮ ክትልወጥ ዘሎ ተኽእሎ ዜሮ ሚእታዊት እዩ
5: ኣቲ እሞ በዚ ትብልዎ ዘለኹም እንተኮይኑ ሲ ኣነ ዝኩሉ ዓመታት ሲ ንሓንቲ መዓልቲ እየ ነይረ እያ ማለት እኳ እዩ
0: ብሓሰብኪ ኸትማማዳ እምበር ኣብ ናብራ ክለውጥ ተዝነብረ ክዳ እታ ናይ ሕልሚ ከሄሊኮፕተር ናይ ግለኹም ኾነት ነራ
3: እወ ብ7ተ ሰራሕተኛታት ትኸይድኪ ኣብ ሰፊሕ ዝቐፅሩ ቢላ እንዳነበርክ ጥዑም እዳሰጥኽ ጥዑም እዳበላዕኺ ነዚ ዓለማ ቀባረት ነበርክያ ነርኪ
5: ኣቲ ተተሃራርፍ ንግረፍ ዝገቲ እትምሕወፅ ሕጂ ዘለኹዎ ህወሲ እንታይ ተባሂሉ ይግለፅ
0: እንታይ ትበሃልና ሕልፈት ትበሃል እ
6: እዚ ዘጋጥም ነገር እዩ ድሓር በዛ ዘይጠቅም ነገር ሓዳር ዝኣክል ክፈርስ ኣይነብሩን ድዩ
3: ኣይፈለጥካዮን እዚ ዘሰከመ ንውርዶት ኣድጊ ከምን ኣይትጨሮን እዩ
7: ናይ ባ ንዚ ጉዳይ ስኢልካ ኣይተተዓበብዮ
3: ኣይተተዓበብዮ ዋ ሓባር በልያ ከይትቅድሚ ክዲኻ ክትገብሩ ደሊኻ ነጊረካ እየ ስብእነትካ ዝፍተነሉ ግዜ መፅ እዩ ሕጂ ቁልፍካ ጥራይ ሸጥ ኣብላ
7: ንዓይ መግደፍ ኒድሓ ንፅኦም ቆልዑ ኸ ብጎደሎ ካ ዓብዩ
3: ትላገፅ ኣለካ ዋላ እንታይ ቆልዑ እንዳምፀኻ ብውሳኒያ ተተዓናቕፍኒ ትብለን ዝነበርካ ረሲዕካዮ ዋላ እንታይ
6: ንዒ በጃኺ ኣብይበተይ ብሉ ዝሓቀኒ ነገር ኣይትግበሪ ብሰንከይ ኣብ ሓዳርኩም ንፋሳ ጀጥ በጃኺ
7: በቃ ተጋጊ በዲለኪ ዘ ለጠርጢረኪ
3: በዲልካ ንጥራይ ብጎዲምካራ እምበር ሓሪድካኒ
6: ትፈልየ በጃኺ ሕማቅ ዘረባይ ትረፍያ ክትዛረቡ ክሰምዑ እኳ ዝቐፈከ ሓቂ ክንዛረብ ትሰምዑና ዶ
7: ወሸለ ተዛሪብካ ንሰማዕ ከም ፈረቐን እምበር
6: ስምዒ ምሕድ ፅብቕቲ ሰበይቲ ዘላቶ ሰብኣይ ቀሲሙ ኣይቀስኒ ሽሕ ግዜ እምንቲ ትኹን ንሳ ጠምታ ብዙሓት እዩ መጋገይቲ ከይጋግይዋ ብዝብል ሓሳብ ከዓ ከምቱ ሓቂፍ እዩ ዝሓት
7: ኮነ ኳ
3: እዚ ትብሎ ዘለካ ዘረባ ምስናትና ዘተኣሳሰረሉ ሓንቲ ጉዳይ የብሉ ኣነ ነብዝዕዝም ፅበቀ የብለይ ከም ሰበየ እቲ ምስጢር ካልእ እዩ እቲ ናቱ ሓጢአት ዩንዓይ ከሰክመኒ ደልዩ
6: ሰብኣይ ምሉእ ተጋጊ ዳበለኪ ንምንታይ ክልቢ ክተትርሪ
3: ባዕሊ እዩ ንልበይ ከም ተፈይቶ ሓቃቂኑ ከም እምንዓረ ትሪርዎ
6: ፅማዕታ እስኻ ከዓ ነዝዘጓሃካየ ልባ ክሓሳ ሓዳርኩምን ፍቅርኩም ናብ ንቡር ምለስዎ
7: እንዳኣኻ ሕሳ ውሸለ ሕራ ኢላትኒ ዝበለትኒ ክእዘዛ እየ
3: ዳሓን ዳሓን እዚ ካሕሳ ወዲ ካሕሳ ዘድልዮ ጉዳይ ኣይኮነን
6: እ ግደፊ ኣይትወዲእ እዮምባ ኣብ ሓዳር ምግሪ ጫኩ ዘሎ እዩ
3: ኣይ ደፈና ድማ

0: تسليت قتلني كسحابسك سحابس علي فرصة.
1: Why?

0: ተሰልጠነ እንታይ ዳኣ ተማራሪኹም ተኣትዉ ዳ ድሓንዲኹም ዳ
1: ዋ ድሓይና ድሓን ድማ ኣይኮነን ርታጓልካን እዮብን እንዲኦም ተኸዋር ጠንቁ ድማ ኣነ
0: ንስኻ ዳ ብኸመይን ጠንቂ ኮይንካ
1: ብጌጋ ናብ ጓል ሓብተይ ዝለኣኽኮ መልእኽቲ ሞባይል
0: ወይ
1: ተጋጊ ናብ ርታጓልካ በፅ
2: ኣጋጣሚ ድማ ንንቢበ እዮም ከየጣል ኩሉ ቅፅበትካ ጠርጢራ እያ
0: እንታይ ድ ዝብል ትመልእኽቲ
1: እንታይ ልካ እንታ ክሰምዖ ኣለወዲ
0: ይ ዘይሰምዖ ንሱ ዘይኮነ ናይ ትጠንቂ ናይቲ ጉዳይ መእከብ
1: ንነፍሲኺ ትበሊ ዓተተተረፈ ጥራት ተረፈ እዩ ዝብል
0: ካብጥሪኢቲ ደግሞ ታኮንካ ሳጥይቶም ብሎ ንታ ስእ እዮባ እዛ ጓደስካን ኮይኑካ ጠርጢርካ እያ እንታይ ይበለትካ
1: ዋ ተምፅያ ነብሪኣ ነብሪ
0: ናይ ዳ ናይ መንዲያ ወሲዳ ናይ መንዳ ክትወስድ እሞ እንታይ ኢላቶ
1: ንፍትሕ ተዳሎ ስረኻ ሸጣ ብሎ ስምእነትካ ሕጂ ክትርአያ ኢላቶ
0: ኣድዮ ሞ ነገር ዳ ወዲኣቶ እንድያ እዮባ ወርቂ ዝኾነት ቆልዓ ከሲርካ ኣለኹ
3: ውሽግር ኣንታ እዮ ክምቢልካ ብሩ ትጠራጠ እዚ ኩሉ ሕልፍ እንዳበለትልካ ኣንታ ስምካ ኩ ካብ ኣፋ ውፅዕቶ ዘይትፈልጥ ምሉእ መዓልቲ እዮቤ ከም ዝተገበረ እዮቤ ከም ዝበለ ኮይ መውፅእ ኣፋ
0: እምበርከ በርከ ኣቲ ክንደይ ድኦም ኪኖታት ኣዋርቕ ሰላሊሞም ኢዳ ስዒሞም ብርካ ተሳሊሞም ክወስድዋ ተመላሊሶም ንሳ ግና ኣነ እዮወይቲ ዘይኮይኑ ክሳደይ ንኻራ ኢላ ቅቢፃ
1: ዋ ክንዲ ዝመስዋዕቲ ተኸፈለት ድማ
0: ይህና ኢዳ ኣንታ ብምርጫ ኮ ክንደይ ሰብ ኮይ ሰንቢዱ ክንደይ ሰብ ፀጋን ኣርካናትን ሩባሓትን ስዋሓትን ሪኢ ከለካ ገዲማስ ክንደይ ነዝትውይ ነዝትው ጨርቂ ዝብልካ እንታይ እዩ ኢልካ ክንደይ ባዕትንትነ ኢና
1: ኣቶ ዓንጣ ሕጂ እዮ ብተግባሩ ተጣዓሱን ተፀጢቱን ኣሎ ዳሓተትኩምኒ ኹ ክሕስ ኢሉ ሕጂ ቁርተይ ሩታ ግን ትሪኢ ልሃና ስለ ዘላ ናትኩም ተረኣ ገዳሲ ክኸውን
0: ሓቂ ቀንዲኻ ግን እሞ እንታይ ብንፁህ ሰብ ኢካልላቢልካ ብዘይከውን ተጠቂንካ ይኮን ንሱ ይጉዳዕ ፅባሕ ንጎ ንዑ ምምላሱ ኣሸጋሪ እዩ ዝኸውን
3: እዮ እቲ ዝዓበየ ጌጋ ዝገበርካዮ ሞባይል በዓልቲ ቤትካ ብዘይፍቓዶ ምርኣዩ
0: ወ ደርሆ እዚ መሕረዲ ኣካራ ትፅሕጥር ተባሂሉ
2: ብልክ እቲ ዝዓበየ ጌጋ ይፈፂመ እዩ
3: እወ ሞባይልን ቦርሳን ጓል ኣንስተይቲ ብዘይፍቓዶ ምርኣዩ ነውሪ እዩ
2: ከምዚ ደፍጠር ኢለ እጃ ከፊኣትን ዘላ ምከላፍተ
3: ድሓን ድሓን እዮባ ሓደ ኾንካ ክንተይክወኒ ድሓር ከዓ ሩት ካብ ሕርቃና ዝነፍሰላ እዩ እምበር ንሳን ኮነት ምፍላይ ተፈጎ ይመስለኒ እዚ ጉዳይ ናባና ክደፎ ሓቂ ንሓውር
0: ሓቂ ኸወይ ኩላና ዓይንኸ ዓይንኸ ክንብል ኣለና እምበርከ እንታይ እዮባ ማስከ ተንቆልዑ ከ ብኮነ ኣሎ ዓብዩ
1: ሞ ኣቶ ሓንጣል ኣነ ክኸይድ እዛ ጉዳይ ናባኹም ገዲፈያ ኣለኹ ሓደራኹም
0: ወ ኪድወ ሰልጠነ ዘይሰልጠነ

0: ልዕለል ኮምባ ትማል ደኣ ሓደ ሲ ብጌጋ ናብታ ሞባይል ስሳላስ ኣናቕፋ ሕሊፍለይ
1: ያለ ምስኪና እዩ ሞመሊስ ክሉ ዶ
0: ከመይ ጌርካ ከም ዝምለስ ዘይፈልጣ
2: እማ ንምሸት ኸዳ
0: ዋ ንምሸት ደኣ ብጌጋ ሰዲደዮ ሞኒ ናብዛ ቁፅር እዚ ኣባ መለስለ የለኒ ኣነ ከዓ ዋ ኣታወደይ እሞ ኣነ ደኣኒ ከመይ ጌርካ ከምትምለስ እንታይ ይፈልጣ ተልክዎ ናይ ዘረባ እዩ ናይ ዘረባ ግደፍ እዮ
2: ኣንቲ ደይዳሃበን እሞ ነቲ ክሰደሉ ዝሓሰበ ሰብሲ ቱት ጉዳይ ደልይዎ ተኾነኸ
0: ዋ ምስተውዒሉ ምሰደዳ ወለከ ዳሃባ ዲ ግድ ሓቀግ እታ መባሂለሲ ጭ ሳንቲም እኳ እዩ ዘይነበራ ባዕሉ ኮይ ፈጣርቲ ፀገማ ይርኢ ዩ ክለ
3: ማማ ዳ ሞባይል ክንደይ ድ ሕሰብ ነይሮ
0: ዋ ተክነብራ ዳ ሓት ሳንቲ
1: ኣትማማ ድሃ ስክዳሞ ዘይትፈለጥ ክታሪት ኮንኪ
0: ኣይ ተወሳኺትለይ ሕያ ኣዋይ ተኸታር ባዳ ሰዲድለይ ፈጣሪ
2: ከመይ ጌርካ ከምዝምለስ ይፈልጦ ኒ ምስ በልኪስ እንታይ ኢልኪ
0: ዋይ በጃኽ ኢሉ ልምን ኣቢሉኒ ኣነ ከዓ እሞ እንታ ወደይ ኣበየኻ ዘለካ ኣብታ ዘለካ እያ ከመፀካ ሞ ከምቲ ድግበር ጌርካ ክትመልሳት ተልክዎ እማነ ዳ ኣብ ቅናፍና እንደደኮ ብምንታይ ጌርክ ዳ ክትመፅኒ ኢኽ ኣይብለኒ
1: ምንታይ ናይልክዮ
0: ሽዑ ኣነ ዋ ዳሓን ተኸፍላ ትኽእል ትኾንካ ዳ ዋላ ንእ ዝበለታ ኢሎ ጎፍተር ክተኻር ክመፀካ ተልክዎ
3: መጨስ ማማድሃ እዛ መልሲ ኣብ ጫፍ መድሓስ ያ ደላ
0: ይሄ ደኣ እንታ ወደይ ጥዑም ዘረባ ምዝራብ እኮ ውዒል ሓዲሩ ይጠቕመካ እዩ ዋ ተኸፍአ ተኸፍአ ሲ ሓደርኪ ዝብለካ ሰብ እኳ በዝሓልካ
3: እሞ ወዲ ደ መወዳእትስ ሽፋ ግበረልኪ ኢሉ ክኸውን እምበረ
0: ይሄ ደኣ ኸ ዋ እሞ በቲ ድምፅኽን ደኣ ኣትን ማማ ዓባይ ሰበይቲ ኢኽንትጥዕማ ኣብልዕኒ ኣነ ከዓ ውስኽ ኣቢለ እዋ

0: እሞለኒና ክምስማዕ ካብኣበኸሲ እንታይ እዩ ምርጫኺ?
1: ባባ እዚ ኮናተይ ምርጫ ኣይኮነን ናቱ ምርጫ እዩ። ምርጩ ከዓ ከኽብረሉ ጥራሕ እዩ ዘለኒ።
2: እሞ ንሱ ዳ ብጌጋይ ተኣሚነ ክሒሰ ሓላሪ ክቕፀል እዩ ዝብል ዘሎ።
1: ኣነ ግን ምስኡ ናይ ምቕፃል ድለይተይ ተሓንኪኺ እዩ ይብለኩም ኣለኹ።
0: ምሕራይ እንድሕር ከምኡ እተኮይኑ ርኢ ከለኺ ድሕና ሽማግለና ክንፅውዕ መዓልቲ ፈሊና ከዓ ጉዳይና ክንበትኽ
2: ከምኡ ሓሽሓወበል
0: እንታይ ዳ ንገብር ሰብኒያ ዲክ ዘለኹ።
2: እሞ ክትሓስብ ቅርብ ግዜ ዘይንህባ
1: ወላ ሓንቲ ዝሕስብ ጉዳይ እኮ ይብሉን ወድኡለይ ጥራይ
2: ሩታ ስኽንዲ ኢልኩም ውሳን ከድልየኪ እዩ። እታ ፍትሕቲ ትብል ቅፅል ስም ንዓ ክትለግብ ምዃና ዘክሪ ሴት ሰብኣይ ምዃን ናቱ ክብሪ ናቱ ግርማ እዩ ዘለዎ።
0: ሚካል ብደፊያ ንዶ ካብ ደለየቶሲ ትፈትኖ።
2: እቶም ኣብ መንጎኹም ብፍቕርን ሕንቃቐን ዝዓበይ ቆልዑ ዝለመድዎ ክሱን እዮም። ክልተ ዓይኒ ክርዩ እዮም። ዝተማቐለ ልቢ ሒዞም ክዓብዩ ክንደይ ናይ ከይጥዕሞ
0: ይዋዮም እንታይ ሞ ክገብሩ እዮም ኣብትዓደሉን።
2: እቲ ኣብ ዕለት መርኣኹም ዝተዓለለ ዕልልታ፣ እቲ ደስታ፣ እቲ ዝተደርፈልኩም ርሑ ስጋማ ከንቱ እቱ ንብላሽ ኮይኑ ክተርፍ ክንደይ ይሕምል። እቲ ዝመሓልኩምሞ እቲ ክሳብ መቓብር መባሌቲ ናይ ኢልኩም ዝኣትኩምዎ ምብፃዕ ክፈርስ ከመይ ድፍረ ተጥሪ
0: ሞሩማይ ኮይኑ እዩ ሕጂ በኺኻን ነቢዕኻን ዝኸውን የለን ፍትሕ ተወዲ
1: ባባ ኣነ ይፈታሕኒ ኣነ ይፈታሕኒ በቃ ይፈታሕኒ እዩ በይ
0: ቀልጓለይ ሰሪሕ እያ።

0: ሰላምን ጥዕናን ንዓኹም ይኹን። ዝኸበርኩም ተኸታተልቲ መረብ ፈፃሪ ከመይ ቀኒኹም? ኣብ ትሕቲ ፅንዓትና ዋሕስና ዝብል ቴማ ዝበዓል ዘሎ መበል 35 ዓመታት ናፅነት ኤርትራ እንኳዕ ኣብፀሓኩም ኣብፀሓና እናበልኩ ኣብ ናይ ሎም ሰሙን መደብና እምበኣር ንዝኽሪ እዛ ክብርቲ ዕለት ኣብዘን ዝሓለፋ 35 ዓመታት ሚኒስትሪ ሕርሻ ኣብ ምርግጋፅ ውሕስን ማእዛውን ምግቢ ንምውሓስ ኣብ ምዕቃብ ሓመድን ማይን ከምኡውን ኣብ ምህናፅ ከዘንቲ ማያት ዘካየዶ ንጥፈታት ምስ ምስክርነት ተጠቀምቲ ኢና ሒዝናልኩም ቀሪብና ዘለና። ንክትከታተሉና ድማ ናይ ውት ዕድሜና እዩ።
1: ኤርትራ እትርከበሉ ኣከባቢ ብባህሪኡ ንደርቅን ምድረ በዳነትን እተቓልዐ ብምዃኑ ንሃገርናን ከማና ዝኣመሰለ ሃገራትን ንጥፈታት ምዕቃብ ሓመድን ማይን ምርጫ ዘይኮነ ግዴታ ንምቕጻል ህይወትን ሕርሻዊ ልምዓትን እዩ። ካብዚ ሓቂ እዚ ብምብጋስ ድማ እዮም መንግስትን ህዝብን ኤርትራ ንምዕቃብ ሓመድን ማይን ከምኡውን ምስራሕ ከዘንቲ ማያት ካብ ዓበይቲ ቀዳምነታት ሰሪዖም ብልዑል ንጥፈታት ክሰርሕሉ ዝፀንሑን ዘለውን። በዚ መሰረት ኣብዚ ሓለፈ 35 ናይ ናፅነት ዓመታት ዝተኻየዱ ንጥፈታት ምዕቃብ ሓመድን ማይን ብቁፅሪ ይኹን ብስፍሓት ቀለልቲ ከም ዘይኮኑ ሰነዳት ሚኒስትሪ ሕርሻ የረጋግፁ። ብመሰረት ጸብጻብ ክፍሊ ሕርሻዊ ኤክስተንሽን ጨንፈር ባህርያዊ ሃብትን ልምዓት መስኖን ዛጊት ልዕሊ 293,000 ሄክታር ኣብ መሬት ሕርሻ፣ ልዕሊ 135,000 ሄክታር ኣብ ማይኩዖታት፣ ከምኡውን ልዕሊ 6.2 ሚልዮን ኪብ ሜተር ከትርታትን ዘጠቓለሉ ንጥፈታት ምዕቃብ ሓመድን ማይን ከም እተኻየዱ ይፍለጥ።
2: ኣብ ሚኒስትር ሕርሻ ሓላፊ ኣሃዱ ምዕቃብ ሓመድን ማይን ኣቶ ዳዊት መብራህቱ ነዚ ኣመልኪቱ ዝሃቦ ሓበሬታ ይስዕብ።
3: ምዕቃብ ሓመድን ማይን ክንብል ከለና ብዛዕባ ፀጋታት ሓመድን ማይን ኢና ንዛረብ ዘለና ማለት እዩ። ፀጋታት ሓመድን ማይን ድማ ጥቐንዲ ባእታ ንደቂ ሰባት ይኹን ስነ ሂወታውያን ንክነብሩ ኣዝዩ ኣገዳሲ እዩ ማለት እዩ። ሂወት ኩሉ ስለ ፍጡር ሲ ኣብ ሓመድ ዝተመርኮሰ እዩ። ሓመድ ተደየለ ሂወት የለን፣ ሓመድ ተደየለ ማይ የለን። ሓመድን ማይ እንተደየለ ከዓኒ ሂወታዊ ፍጡር ክህሉ ይክእልን እዩ። ስለዚ ምዕቃብ ሓመድን ማይን ክንብል ከለና ምዕቃብ ሂወት ማለት እዩ። ብሕፅር ዝበለ ክንገልፀዋል ኣብ ሃገርና እዚ ምዕቃብ ሓመድን ማይን ክንሪኦ ከለና ቀዳምነታት ተባሂዎ ብዕቱ ዝስርሓሉ ዘሎ እዩ። እዚ ድማ ድሮ ናፅነት ጀሚርካ ተምሃሮ፣ ህዝቢ፣ ሓይልታት ምክልኻል ናይ ኩሉ ደቂ ኣንስትዮ ማሕበር ደቂ ኣንስትዮ ማሕበር መንእስያትን እናሳተፈ እቲ ረብሕኡን ጥቕሙን ብምርዳእ ህዝብን መንግስትን ብዓብ ንሰርሓሉ ናይ ሃገርና ክንሪኦ ከለና።

ክብኣኻል እዚ ኩሉ የድልየና እዩ። ነዚ ኩሉ ድማ እንተደይ ዓቂብና እንተደይ ሰሪሕናሉ ክንረክቦ ኣለና። ነዚ ረብሓታት ዝተረድዩ ድማ ህዝብን መንግስትን ብዕቱብ ሒዙ ዝሰርሓሉ ዘሎ ማለት እዩ። ኣብዚ ዝሓለፈ ናይ ናፅነት 35 ዓመታት ክንሪኢ ከለና ስጋዕ እዚ ግዜ እዚ ተሰላሲሉ ዘሎ እንድሕሪኢና ኣብ ናይ ሕርሻ መሬት ተዛለየ ዛላታት እንድሕሪኢና ስጋዕ 293,818 ሄክታር ተዛሊዩ ይርከብ። ከምኡ ድማ ካብ ሕርሻ ወፃኢ ማይ ኩዕታት ከዓ 35,085 ሄክታር ዛላ ተሰሪሑ ተደሊሉ እዚ ኩሉ ተሰሪሑ ዘሎ ንምንታይ እዩ? ድሕሪ እውን ልምዓት ኣግራብ ብምግባር ሳዕሪ ብምስሳን ጥሪት ከም ዘረብሓ ንምግባርን ፀባና ስጋና ከዓ ንምድንፋዕን ኮይኑ ከምኡውን ካትርታት ኣብ ስንጭሮታት ንፍግረ መሬት ብምክልኻል ነቲ ድመፅእ ድበር ድማ ብምዝሓልን ነቲ ዝመፅ ማይ እውን ናብ ከርሲ መሬት ብምእታው ማይ ፅሩይ ጥራሕ ከም ዝሓልፍን ፅሩይ ማይ ኣብ ዲጋታት ንክዕቀብ ከዓ ዝሕግዝ ከዓ 6.3 ሚልዮን ሜትር ኪብ ዝኸውን ካትርታት ተሰሪሑሎ ማለት እዩ። ነዚ እውን ክንሪኦ ከለና ልዕሊ 50 ሚታዊት ነቲ ንሃልክ ዕንጨይቲ ዘጉድል ስጋዕ 174,000 መጎጓድ ሓነት እውን ተሰሪሑ ይርከብ ማለት እዩ። እዚ ክንገልፆ ፅንሕናኒ ምፍዋስ ማይ ኩዕታት ክንብል ከሉና ሕጂ ብፍሉይ ሒዝናዮ ዘለና እዚ ምፍዋስ ማይ ኩዕታት ብፍሉይ ምስ መሻርክቲ ኮይና ውን ንሰርሓሉ ዘለና እንታይ ኣሎ ሕጂ ምፍዋስ ማይ ኩዕታት ክንብል ከሉና ዝተተሓዘ ከም ዕቀሓበ ድማይን ጀሚርካ ዲጋ ብምስራሕ ከምኡ ድማ ናብ ልምዓት መስኖ ዝኸይድ እዚ ብፍሉይ ኣብ 13 ማይ ኩዕታት ኣብ 5 ዞባታት ብፍሉይ ዝስራሓሉ ደሎ እዩ ማለት እዩ። እቲ ላዕለዋይ ክፋል ማይ ኩዕታት ብምፍዋስ እቲ ዲጋታት ድበት ከይመልእ ትሕዝቶ ማይና ድማ ከይጎደለና ኩሉ ማይ ንልምዓት መስኖ ክሕልወልና እዚ እውን ፅቡቅ ስራሕት ይሰላሰል ኣሎ። መርክሕቡ ብጣዕሚ ፅቡቅ እዩ። ኣብ ኩሉ ዝርግሐ ኣለዎ። ኣብ ኩሉ ዞባታት ብዝርግሐ ኢና ንዓይ ዘለና። ስለዚ ንኩሉ ከርብሕ ብዝኽእል ብፅቡቅ ይስራሓሉ ንስራሕ ዛላታትን ከትርታትን ነቲ ዲጋታት ሓመድ ከይመልእ ኣክንዲ ማይ ሓመድ እንድሕር መሊኡት ትሕዝቶ ናይ ማይ ድማ ስለዝጎድል ከምኡ ድማ ብመጠንቲ ነልምዖ ክንክ ስለዝኽእል ኣሕምልትን ፍረታትን ድማ ክጎድለና ስለዝኽእል ዓብ ተራ ዝፃወት እዩ ማለት እዩ። ሓደ ነቲ ማይ ናብ ከርሲ መሬት የስርጦ ኣብቲ ናይ ልምዓት መስኖ ዘለና ስራሓትና ድማ ትሕተ ዋይታዊ ማይ ክብ ስለዝብል ብቀሊል እዩ ብሞተራትን ብክሳይ እንዳገበሩ ከልምዑ ይኽእሉ። እቲ ሓመድ ድማ ኣብ ቦትኡ ብምዕቃብ ኣግራብ ብምትካል ሳዕሪ ብምቃል ድማ ንእንስሳ ረብሓ ይውዕል። እቲ ድጋታት ድማ ካብ ድበት ምብላእ ነፃ ይኸውን ማለት እዩ።

0: ሓፊሱ ካል ተልቢ ጀሚሩ እምበር ዝወስድ ኪንኦዳ
1: ንቕዓት ንሕብረሰብና ክንሪኦ ከለና ሓደ እቲ እንዳኸለልካ እውን ክትሪኦ ከለካ ተደይ ዛልዩን ተደይ ደልዲሉን ክነብርን ክበልዕን ከምዘይክእል እዚ ፅቡቅ ኣፍሉጥ ኣለዎ። ግን ቡድረት ደይኮነ እቲ ጎስጓ ስና ስራሕና ግን ቀፃል እዩ። እቲ ድድሓረ እንዳፋጠንካ ነቲ ፅቡቅ ደሎ ድማ ኣብነት ከምዝኸው እንዳግበርካ ቅዱስ ቅንኣት እንዳሓደሮም ንኸዓዩ ፅቡቅ ንክሓደ ኣሎ ሕብረተሰበይ ግን ገና ክውስኽ ኣለዎ ኢና ንብል ንሕና ተራ ሚኒስትር ሕርሻ ክንብል ከለና ኣዝዩ ዓብዪ ማለት እዩ። ሚኒስትሪ ሕርሻ ሓደ ካብ ተልኽኡ ንፍፃም ነዚ ንምግባር ቀዳምነት ሂቡ ይሰርሓሉ ስለ ዘሎ እዚ ድማ ሓደ ካብቲ መርኣያ መለለይ እንታይ እዩ? ነብሲ ወከፍ ክኢላ ሕርሻዊ ክኢላ ስግዓዲ ወሬዱ ይሰርሕ ኣሎ ማለት እዩ። ብዘይ ዝውን ቀረብ መሳርሕታት ብምቕራብ እቲ ኣፍልጦውን ከምዚ ቀዲምና ክሎ ፅንሓ መመሊሱ ክብርኽ ጎስጓሳት እንዳካየደ ብዕቱብ ዝሰርሕ ደሎ ዓብ ተራ ዝፃወት ደሎ ሚኒስትሪ እዩ።

0: ዝሰርሐን ከዘንቲ ማያት እውን ኣብ ሕርሻዊ ልምዓት ወሳኒ ተራክ ይፀወታ ከም ዘለዋ ጸብጻባት ሚኒስትር ሕርሻ የረጋግጹ። እዞም ጸብጻባት ከም ዘነጽርዎ ኣብ ፈለማ ዓመታት ናጽነት ኣስታት 130 ጥራይ ዝነበረ ቁፅሪ ዲጋታት ኣብዚ እዋን ብልዕሊ 6.5 ዕፅፊ ብምውሳኽ እዋናዊ ቁፅሪ ናብ 850 በፂሑ ከም ዝርከብ ተፈሊጡ። ኣብ ሚኒስትር ሕርሻ ሓላፊ ኣሃዶ ልምዓት ዲጋን ምእለይ ዋሓይዝን ኣቶ እዮብ ገብሪ መስቀል ዝሃቡ ሓበሬታ እውን ነዚ ሓቂ እዚዩ ዘረጋግጽ።
1: ኣብ ቅድሚ ናፅነት እንተመፂና ኮ ኣሎ ነረናና ክንብል ብዙሕ ክንገልፀና ይንክእል ኢና። ኣብ ከበሳ ኣብ ዞባታት ማእከልን ደቡብን ዓቐነ ትሕድ ዝኾነ ተንዝለዓለ 250 ሽሕ ሜትር ኪብ ዝሕዛ ሞከዓ ብድበትን ብካልእ ናይ ኣገልግሎትን ዕድሚኤን ናብ ምብቃዕ ገፀን ዝነበራ ከባቢ 130 ጥራይን ነረናና። ድሕሪ ናፅነት ግን መንግስቲ ኤርትራ እቲ ዘለናዮ ቦታ ሓውሲ ፃምእን ኣፃምእን ምዃኑ ብኣግኡ ኣቐዲሙ ስለዝተረድኦ ናይ ቀዳምነት ብምሃብ ነዚ ዝፀንሐ ናይ ኣስታት 130 ቁፅሪ ናብ ከባቢ 849 ብቁፅሪ ይዕብዎ ኣሎ ይዕብዎ ማለት እዩ ኣብ ዝተሓለፈ ናይ ናፅነት ዓመታት እዚ ነተን ስትራቴጂካውን

0: ኣምኡ ሓፊሱ ካል ትልቢ ጀሚሩ እምበር ዝወስድ ኪንቆዳ
1: መንግስቲ ኤርትራ ምስ ናይ ልምዓት መሻርክቱ ብምትሕብባር ኣብ ዝሓለፉ 35 ናይ ናፅነት ዓመታት

ምስ ራሕና ምዕቃብ ሓመድ ትዕድሚ ንምንዋሕ ድበት ንኸይምልኣ መጀመርያ እቲ ዝዓበየ ስራሕና ኣብ ላዕሊ ማይ ኮዖ ኢና ንጅምሮ። እዚ ማይ ኮዖ እዚ ተፃፊፉ ምስ ተወደየ ውዳእ ማለት እውን ኣይኮነን ኣብ ቀፃሊ ምትዕራይ ዝካየደሉ እዚ ምስተወዳእና ሽዑ እቲ ዲጋ መስርሒ ንጅምሮ ማለት እዩ። ስለዚ እቲ ድበት ከተጥፍኦ ተፈጥሮ ውን ኣይፈቅድ እዩ። ግን እንታይ እዩ እቲ ብዙሑ ትቕንሶ ምስ ቀነስካዮ እቲ ዕድመ ናይቲ ዲጋ እውን ብኡ መጠን ከምቲ ዝደለካዮ ናይ ነዊሕ ዓመታት ኣገልግሎት ይበካ። ስለዚ እዚ ከምኡ ክንገብሮ ከለና እቲ ማይ ብግቡኡ እቲ ዲዛይን ዝኾነ ማይ ሒዝዎ እዩ ዝርከብ። መብዝሕተን ዲጋታትና ንሰርሐን ካብ 200,000 ስጋዕ 1,000,000 ከባቢ ዝበፅሓ ዲጋታት ኢና ንሰርሕ። እዚ እውን ሕጂ እቲ እኹል ማይን ንሶ ከፍን ሒዘን ኣለዋ።

ኣብቲ ሕብረተሰብ ኢንፋክት እቲ ህዝብና ሕጂ ጥቕሚ ናይ ማይ ስለዝተረድኦ ከምዝግበር ኢልካ ውን ንክትነግሮ ብዙሕ ትግደደሉ ጉዳይ ኣይኮነን። ባዕሉ እቲ ህዝቢ ብወፈራ ብምውፃእ ዝተባላሸወት ከትርት ኹን ንተባላሸወት ናብቲ ማይ ክኣቱ ዝኽእል ድበታት ኣብ ቀፃሊ ወፈራ ብምውፋር እቲ ድግኡ ብኸመይ ብድበት ኣይመልእን ብኸመይ እቲ ኣገልግሎቱ ከዓ ምስተነዊሒ ዓመታት ይኸውን ቀፃሊ ባዕሉ ብምሕዳር ተጠርኒፉ እቲ ህዝቢ ናቱ ዋንነት ተሰሚዕዎ ረብሕኡ ስለዝፈለጦ ብደይ ትእዛዝ ብደይ ገለ ባዕሉ እቲ ህዝቢ ወፊሩ ኣብ ምፅጋኑ እቲ ዲጋ ንኸይባላሾ ሓፁር ምግባር ገለ ቦታታት ከዓ ንሕርሻ ገለ ከዓ ህዝቢ ከምደይኣትዎ ቆልዑት ከምደይኣትዎ ኣብኡ ባዕሉ ብዓብ ተራ ይፃወቱ ምሳና ዝተሓባበረ ከምዚ ባንኪ ልምዓት ኣፍሪቃ ብዓብ ምሳና ብፅቡቅ ዝተሓባበር ኣዚ ኣብዚ መስርሕ ከዘንቲ ዲጋታት ድሕሪዚ ተወሳኺ እውን ከም ድሕሪዚ ናይ ኣፍሪካን ዲቨሎፕመንት ባንክ እዚ ኣይኤዲ ኢፋድ ዝበሃል ኣሎ እሱ እውን ብዓብ ድተሓጋገዘና ንሚኒስትሪ ሕርሻ እዩ ሕጂ ኣብዚ መደብ እዚ ከምዚ ዝበልካዮ ዚ ድመፅእ ስ 2030

0: ኣብ ሙሉእ ሃገርና ኣብ ዘይተሰርሐሉ ከባቢ ዲጋታት ይኹን ተወሰኽቲ እውን ሲስተርን ስዘን ካዘንቲ ማይ ብትሕቲ ባይታዊ ነዚ ንምስራሕ እውን ከም መደብ ሒዝና ተበጊስናሉ ኣለና ማለት እዩ።
1: ኣብ መላእ ሃገር ዝርከቡ ተጠቀምቲ ናይ ዘን እተሰርሓ ዲጋታት ዝኾኑ ነበርቲ እውን እዘን ድሕርና ፅነት እተሰርሓ ዲጋታት ኣብ ሰብን ጥሪትን ከምኡውን ኣብ ምብጋስ ሓደስቲ ጀራዲን ምስፋሕ ልምዓት ኣሕምልትን ፍረታትን ዓብ ድርኺት ይፈጥራ ምህላውን ይምስክሩ።

0: ቀጺልና ምበኣር ጸልዋ ናይ ዘንዛጊት ተሰሪሐን ኣብ ልምዓት ውዒለን ዘለዋ መጠነ ንኡሳን ድጋታት ካብ ቃላት ህዝቢ ኣብ መሓደርትን ክኢላታት ሕርሻን ንከታተል ዞባ ጋሽባርካ ኣዝየን ዓበይትን ወሰንትን እስትራቴጂያውያን ድጋታት እተሰርሓሉን ብመሶብ ኤርትራ ዝፍለጥን ዞባ እዩ ድሕሪ ናጽነት ኣብቲ ዞባ እተገብረ ንጥፈታት ሕርሻዊ ልምዓት ብሓፈሻ ኣብ ቀረብ ኣእካል ኣሕምልትን ፍረታትን ከምኡውን ከብትን ጠለበጊዕን ወሳኒተራ ተጻዊት እዩ ንኣብነት ኣብ ንኡስ ዞባ ለውጋዓን ሰባ ዝተሃንፃ ድጋታት ድሮ ኣብ ነበርቲ እቲ ዓዲ መስተርሆት ብምፍጣር ኣብ ሕርሻዊ ልምዓት እውን ደራኺተራ ኣብ ምፅዋት ይርከባ ሓላፊት ቁጠባዊ ልምዓት ናይቲ ንኡስ ዞባ ኤልሳ ረስቶም ነዚ ክትገልጽን ከላ
1: ዕላማ ዲጋ ደርሰነይ መጀመርያ ደርሰነይ ማይ ዝበሃል ኣይነበረን ብኩሉ ዋላ ድስተማ ይኹን ዋላ ናይ ጥሪት ኹን ኣዝያ ካብተን ተፀገመ ዓድታት እያ ነራ ድሓር ናይ ዲጋ ቦታ ተፀኒዑ ነይሩ ኣቐዲሙ ሕጂ ግን እታ ዲጋ ከምዛ ድረኽማ ስለተሰርሐት ቀዳምነት ንሰብን ጥሪትን ዝስተማይ ድሕሪኡ ከዓ ንጀራጅን ጌርካ ምልማዕ ማለት እዩ ኣብ ትሕቲኣ ዝለምዕ ቦታ ኣለዋ ድሮ ተን ጥሪት ከማ ናይቲ ከባቢ ጥራይ ደይኮና ናቶም ጥራይ ደይኮና ናይ ኩሎም ከባቢ ከማ ብዙሕ ለውጢ ፈጢራ ኣላ ማለት እዩ ከምዚ ዝረአኹሞ ሓጂ ተሪፍና ዘሎ ግን ፅሩይ ዝስተማይ ናብቲ ዓዲ ንምእታው ዒላታት ክዒትካ ከመይ ጌርከም ፅሩይ ዝስተማይ ከምተን ካልኦት ገይረን ዘሎ ዓድታት እሱ ተሪፎ ኣሎ እምበር ውሕስነት ናይ ማይ ሕጂ ብናይ ደርሰነይ ሙሉእ ብምሉእ ውሕስነት ማይ ኣረጋጊፅና ኣለና ከምዚ ዝረአኹሞ ማለት እዩ
2: ሓረስታይ ሃብታይ ተእዛዝ ኣብ ዞባ ጋሽባርካ ንኡስ ዞባ ለጉዓን ሰባ እዩ ዝነብር ብዛዕባ እቲ ኣብ ዓዶም እተሰርሐ ዲጋን ፈጢርዎ ዘሎ ሩፍታን ብከምዚ ይገልጾ
3: ሓጋይ ዝሓገናዮ ፅቡቕ ሓጋይ ነይሩ እዩ ፅቡቕ ኣስተምህሮ ሂቦምና ምዕቃብ ሓመድን ማይን መሬት እውን ፅቡቕ ተዋሪዱ መለሳ መሬት ንሓንትን ንሓዋሩን ስለ ዘሉና ፅቡቕ ሰሪሕዎ ይቲ ህዝቢ እቲ ሓመድን ማይን ዝዓቀብናዮ እውን ፅቡቕ ውፅኢት ረኺብናሉ ኢና ገና እውን ነዚ ውፅኢት እዚ ስለ ድርኤና ባዕልና ጥራይ ተፋላሲስና ክንውስኸሉ ኢና
4: ኣብ ዲጋ ምስ ተሰርሐት ኣይኮነን ንጀረዲን ክነልምዕ ጥሪትናን ሰብናን ኣበይና ክነኣቱ ኢልና ተጨኒቕና ነር ዝጋዕ ዳእኽለና ኩሉ ንቕጮ እዛ ዲጋ ምስ ተሰርሐት ግን ኣልሓምዱላህ ብምስታይ ረዊና ካብ ርስሓ ፀሪና ጀራዲና ከዓ ንሃልክ ንትሪኦ ኣለኹም ለሚዑ
0: ኣብ ንኡስ ዞባ ባረንቱ ተሰሪሓ ዘላ ዲጋ ኣፋቴላ ብዝፈጠረቶ ዕድል ድሮ ልምዓት ኣሕምልትን ፍረታትን ክበጋገስ ጀሚሩሎም
5: ቅድሚ እዚ ዲጋ ምስርሓ ብብዙሕ ሽግርና ናይ ፀገም ነይሮ እዛ ዲጋ ካብ ስራሕካ ሒኑ ኣሎ እቲ ሕዝቢ ካብ ማይ ኣገልግል ኣብ ማይ ክነምፅ ክልተ ሰዓት ሰለስተ ሰዓት ተጓዒዝና ነምፅ ነርና እዛዜና ምተሰርሐት ግን ተጋላገልና ማለት
6: ዝንዕዘባ ባረንቱ ኣብ ልምዓት መስኖ ኣብ ፍርያት ኣሕምልትን ዘይብሉ ስለ ዝኾነ ልዕሚ ልምዓት ኣሕምልትን ፍረታትን ንምክዕባት ማይ የድሊ ወሳኒ
0: ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ንኡስ ዞባ ናቕፋ ነበርቲ ናይቲ ከባቢ ኣብ ምዕቃብ ሓመድን ማይን ዳሓን ዝኾነ ተመክሮ ይጸኒሕዎም ህንፀት ድጋታት ድማ ኣብ እዋን ብረታዊ ቃልሲ እዩ ጀሚሩ ዛጊድ ድማ ብርክት ዝበላ ድጋታት ተሰሪሐን ይርከባ
2: ሓላፊ ቤት ፅሕፈት ሕርሻ ናቕፋ ኣቶ መሓመድ ሳልሕ ብዛዕባ ኣብቲ ከባቢ ዝተሃንፀ ዲጋ ከብርህን ከሎ
7: ነዚአን ዲጋታት ሕጂ ሒዝናየን ዘለና ብኢንጀነራት ናዞባን ክኢላታት ናይቲ ንኡስ ዞባ ተፀኒዒ ቦታ

0: ካብኡ ኣሽቱ ራህያታት ናብዘን ዓበይቲ ሰጊርና ማለት እዩ። ከምዚአን ሕጂ ንሪኦን ዘለና እዘን ድማ ሓንቲ ኣዚ ሕጂ ንሪኦ ዘለና ኣብ ወግሬት፣ ሓንቲ ኣብ በያን፣ ሓንቲ ኣብ ኣግራዕ ተሰሪሐን ዝሓለፈ ዓመታት። እዘን ድማ ከምሰ ንሪአን ዘለና ኣብ ናይ ስተማይ ይኹን ኣብ ንጥሬትን ሰብን ብዙሕ ክስታይ ዝገብራ ዘለዋ እየን ኩለን። ዋላ ናብ በያን እንትረእኻ ወላ ይፅናዕ ከለቱ ቦታ ፀገም ናይቲ ከባቢ ናይቲ ቦታ ተፀኒዑ እዩ ተሰሪሓ። ናይ ኣግራዕ እውን ፀገም ናይ ማይ ስለ ዝነበሩ እቶም ህዝቢ ኣብኡ ተሰሪሓ። እዚኣ እውን ብዓብዪ ንከተማ ናቕፋን ነዚ ከባቢ ከተገግሉ ተባሂላ ተሰሪሓ።
1: ኣብ ዞባ ሰሜናዊ ቀይሕ ባሕሪ ንዞባ ናቕፋ ሓረስታይ መሓመድ ዓሊ መሓመድ ሳልም ክገልፅ እንከሎ
2: ዮም ልእሊ ማይ በኒናፍሕ ንርሂኢ ለተዓብ ላዕላ ዲብ ነገየሳ እግና ይኮን እዘ ሻበይት ምንእለ ሰቱ ኣፍዓባት መላ እድግቡ ደላግመልቡ ምንእለ ሰቱ ወፈልከ ሰቶምን ወሃበሮ ሰቶም ልማይሊ ሰብክ ሳግም እሊ ማይሊ ግና በይናየገ ምን እሊ ማይ ከዓ ንሕነ ርሂና ወሰላም ረከብን ወእሊ ማይ እንዲገቢ ሽቁል ኣተዓለመውን ሽቁል ሽቁል ሃገረሰብ ንሕና ሽቁል ንእምር ያ ወላ ብስራሕ ሽቁል ደልፈደሶ ከርስያስ ለጀራዲን ለርኡና ሕፈር እንደላ ተሓፍረና ደክዒ ወዱ ዲቡ ክእሊ ሓረ ዲበገረትኩም ክንደውሉ ለሽቁል ለወረስናው ብነማይ ወላዓል
1: ኣብ ዞብዓን ሰብ ኣስተሃንፃ ዲጋታት እውን ኣብ ህዝቢ ዓብዪ መስተርሆት ይፈጥራ ከም ዘለዋ ነበርቲ ዝተፈላለየ ዓድታት ብቓላቶም ይምስክሩ። ሓረስታይ ንጉሰ ገብሪ ህይወት ብወገኑ ብዛዕባ ኣብ ከባቢኦም ዝተሃንፀ ዲጋ ዝረኽብዎ ዘለዉ ረብሓ ከብርህ እንከሎ
3: እዚ ቦታ እዚ ኣብዚ ግዜ እዚ ኮነ ኣብ በዓል ወርሒ ጥሪ ከማ ቀደማይ ኣብዚ ንክትሰርሕ ጀርጅና ይኮነስ ንክሰቲ ከማ እንዳተጠራጠርካይ ኣብ ሰዓት እዚ ግን ሳላ እዚያ ዲጋ ኣብ ልዕሊና ደላ ኣዚ ናይ ክሳል ዓዳፍራ ተዓፅያ ደላ ሕብላዕ ደላ ቦታ ንሳ ምስተብለትካኒ ብፅቡቅ ካኒ ወላ ዕዳጋ እውን ፅቡቅ ንሸይጥ ፅቡቅ ንዕወት ኣለና።
1: ዞባ ማእከል እውን ካብተን ቀንዲ ተረባሕቲ ናይዘን ድሕርና ፅነት እተሰርሓ ዲጋታት እያ። ኣብ መሓዳሪ ንዞባ ኣኽርያ ምምሕዳር ከባቢ ድርፎ ኣቶ ዑመር ጀቢብ ብዛዕባ ዝተሃንፀሎም ዲጋ ክገልፅ እንከሎ
4: እዚኣ ዲጋ እዚኣ መስተሰርሐት ናይ ብሓቂ እቲ ንኣማእቲ ዓመታት ዝነበረ ሽግር ኣብ ሓፂር ግዜ ተፈቲሑ እዩ። ገና ከዓ ክፍትሓልና ከዓ በዚ ቦታ ስለዘለና በዚ ላዕለ ስለዘለና ንፅበ እዚ ግን ዓብ መስተርሆ ተፈጢሩ። ምክንያቱ ኣስታት ኣርባዕተ ምእትን ገለመለን ሰብ እዚኣ ዲጋ እዚኣ መስተሰርሐት ፅሩይ ማይ ንክሰቲ በቂዑ ዒላታት ንክመልእ በቂዑ ካልኣይ እቲ ሽግር ንጥሪት ዝነበረ ንህዝቢ ዝነበረ ካብ 2 ኪሎ ሜትር 3 ኪሎ ሜትር ንወርዶ ዝነበርና ኣብ ገዛእት እዩ ኣብ ገዛና ነብል ኣለና ብሕጂ ናይ ብሓቂ ዝተገብረ ከዓኒ ከይመስጋናኩም ኣይንሓለፍን።
1: ሓረስታይ ዓሊ መሓመድ እድሪስ ብወገኑ
2: ማይ ዝበሃል ብዙሕ ብዙሕ ፀገም ናይ ማይ ነይሩኒ ማይ ጠቕላላ ከማ ንዛረባ ነቒፃ ነይራ ሓንቲ ዒላ 20 ሜትሮ ገለ ክዒድካ 15 ሜትሮ ክዒድካ እቲ ሰብ ከብኡ ብገመድ ገይሩ ከብኡ ይሰቲ ነይሩ። ደቅና ክመፁ ድዮም ክወጥቁ ድዮም ንብነየና እቲ ማርካ እኩል ኣይነበረን ሰብ ፅቡቅ ሰቲ ኣይነበረን ፅቡቅ ሕፅብ ኣይነበረን ፅቡቅ ሕፅብ ኣይነበረን ፀገም መረኒየና ናይ ማይ እዛ ዲጋ ምስተካዕተት ንሕና ኣብ ሕርሻ ይኹን ማይ ክንሰቲ ይኹን ንሕና ብዙሕ እስታይ ረኪብና አልሓምዱልላ በዛ ማይ በዛ ዲጋ እዚኣ ብዙሕ ብዙሕ ብዙሕ እስታይ ተስፋ ረኪብና።
5: ኣብ ዞባ ደቡብ እውን ኣብ ህንፀት ከዘንቲ ማያት ኣዝዩ ውፅኢታዊ ስራሕ ተኻይዶም ዲጋ ከትሪ ዓዲ ዓዳ ሓንቲ ካብተን ንብዙሓት ኣልማዕቲ ጀራዲን ተስፋ ሂበን ዝርከባ መጠነ ንኡሳን ከዘንቲ ማያት እያ።
1: ነባሪ ዓዲ ዓዳ ዝኾኑ ቀሺ ኣብርሃም መሓሪ እውን ብዛዕባ እተን ዝተሰርሓ ዲጋታት ከትርታት እተረኽበ ረብሓ ይምስክሩ።
6: ናብ መሬት ገይሩ እቲ ናብ ካልእ ዝኸይድ ዝነበረ ሃፍታም መሬት ተዓቂቡ ካልኣይ ኣዝመራ እንድሕር ወቂዑ ካብኡ ገሊልና ናብ ግራውትና ነስቲ ብድሕሪ እውን መስከረም ከዓ ውሕጁ ንመፅእ እቲ ናይ መስከረም ፀያቂቶማይ ምስ መፀው ንመልእ ከምኡ ከዓ ነቲ ናብ ሕጉ ክከይድ ዝሓሲቡ ዝነበረ እኽሊ ቦተረ ገሊልና ነስትዮ እቲ ዝበለፅ ከዓ እዚ ስለዝኸዝነ ነቲ መሬት ማይ ስለዝሓዘልና እቲ መያትና ሕጂ ሓይሻብ ኢላታ ኣብ ጀራዲና ድንሽ ኮሚደረ ኣሕምልቲ ካውሎ ቁስጣ ንዘርኢ ኢና ብዝያዳ ዝራእ በርበረ እዚ እኔንተን ብዝያዳ ዝውትራት ዘራእትና ፅቡቅ እዩ። ሎሚ ሓይሽ ካብቲ ቀደም ዝነበረ ዳርጋ ክሳብ ዚ ጥርታት እዩ ዛርኢ እዩ ነይሩ እዚ መገድታት ፅቡቅ ጠቂምዎ ጥራይና ሰትያ ነይረና እውን
7: ክቡራት ተኸታተልትና ካብዚ ክንከታተሎ ዝፀናሕና መደብ እምበኣር ኣብ ዘንዝሓለፈ ዓመታት ናፅነት ሃገርና ኣብ ምስራሕ ከዘንቲ ማያት ዓበይቲ ዓወታት ከም ዘመዝገበት ንምርዳእ ይከኣል እዩ። ሳላዞም ከዘንቲ ማያት ድማ ሕርሻዊ ፍርያት ከም ዝዓበየ እዞም ንሪኦም ዘለና ፍርያት ምስክር እዮም። እምበኣር ከስ ክቡራት ተኸታተልቲ መደብ ፈፃሪ ንሎም ሶም ቀሪብናልኩም ዝነበርና ትሕዝቶታት እዞም ክትከታተልዎም ፀናሕኩም እዮም ነይሮም። ኣብ ዝመፅእ ብካልእ ትሕዝቶታት ይኸውን ምርኸብና። ክሳብ ሽዑ ግን ሰላም ቅነ ንኩልና ፅንዓትና ውሕስና ውሕስን ማእዛውን መግቢ ንኩሉ ኣብ ኩሉ

0: ኣብ ፍርቂ መንገዲ ፍስሐ ተሰውዩ እዛ ምሸት እዚኣ ሬድዮ ኣብዩ ዳኣምሰየ ወዲ ቓላቲ ምስ ካልኦት ሓካይምን ኣብኡ ጠንሒና ኣብታ ደው ኢሉ ኣብታ ወደብ እዚ ከምን እዩ ኢሉ ኣብታ ርእሲ ንፍስሐ ማለት እዩ እዚ ከማን ምስ መጠካ ተኣላልዮ ተቐበል ጢና እዩ ጥሪ ኢሉ ናብታ ጃልበ ወሪዱ ኣብታ ርእሲ ፍስሐ ደው ኢሉ ፍሳ ሎሚ መራክብ ደርጊ በቦ ጠንመሳት ሓትካዮ ዶ ገዲፍካና ከይድካ ኢሉዎ
1: ስርሒት ዓሰም ጽንዓት ተጋዳላይ ዘመስከረ ወፍሪ ውግእ ደንከል ወፍሪ ውግእ ደንከል ተባሂሉ ተጠቒሱ ዘሎ ኣርእስቲ ነቲ ጅግና ህዝባዊ ሰራዊት ካብ ዕለት 26 ወርሒ 2991 ክሳብ ዕለት 26 ወርሓ 5991 ኣብ ኣውራጃ ደንከል ኣብ ጢዖ ዕዲ በርዓሰለ ኣፋምቦ ኣርዓና በርሓሊ ዋዴ ደረብ በይሉሉን ወደብ ዓሰብን ዓስኪሩ ዝነበረ ጸላይ ንምድምሳስ ናስታ ሰለስተ ኣዋርሕ ዘካየዶ ጽንዓትን ተጸዋርነትን ተጋዳላይ ዝሓተተ ጽንኩር ኩናት ዝትርኽ እዩ ነቲ ኩናት ጽንኩር ዝገብሮ ሓይሊ ጸላይ ጥራይ ዘይኮነ መሬት ደንከል ብባህሪኡ ንኣጋር ይኹን ንመካናይዝት ኩናት ከተካይደሉ መሰናኽል ዝበዝሖ ብኽሊማ ምድረ በዳዊ ዋዒ ሕፅረት ምንጭ ማይ ኣብ ርእሲ ምንባሩ እቶም ዝርከቦም ዒላታት ብዕጡቓት ናይ ጸላይ ዝሕለው ምንባሮም ተሽከርከርቲ ዘሽክል ሳጃታትን ኩምራ ድኹም ሕፃን ኣቀማምጣ መሬት ኣብ ገለ መኸወሊ ዘይብሉ ቀላጥ ጎላጉል ወዘተ ብምንባሩ ዘይሙች እዩ ነይሩ
2: እዚ ስርዒት እዚ ስርዒት ደሴታት ዳላቅ ደንከልያ ወይ ከዓ ዓባይ ደንከልያ ስርዒት እዩ ትበሃል እዚ ክበሃል ከሎ እንታይ ማለት እዩ ምስቲ ኩሉ ኩነታት ነዚ ውጥን እዚ ክውጠን ከሎ እንታይ የድሊ እንታይ ዓይነት ሰራዊት እንታይ ዓይነት መካናይዝድ እንታይ ዓይነት ሞተራይዝድ እንታይ ዓይነት እግረኛ ሰራዊት እንታይ ዓይነት ፈጣናት ሓይሊ ባሕሪ ስለዚ ሓይሊ ኣየር ዝጎደሎ ከም ሓርነተ ሰውራ መጠን ሓይሊ ኣየር ዝጎደሎ እንተዘይኮይኑ ካልእ ኩሉ ምሉእ ዕጥቂ እዩ ሕጂ ተበግሹ ህዝባዊ ጉንባር ማለት እዩ ኣብቲ እዋንቲ ናይ ሰለስተ ወርሒ ዝኣክል ተዓሊምን ባሕርን ኣብ መሬትን ተዓሊም ምስ ወድእቲ ሰራዊት ተበገስ ኮይኑ ማለት እዩ
1: ህዝባዊ ግንባር ድሕሪ ስርሒት ፈንቀል ንጸላኢ ኣብ ከበሳታት ኤርትራ ብምብራቕ ኣብ ግንባር ጊንዳዕ ብደቡብ ኣብ ግንባር ደቀ ምሓረ ብምዕራብ ኣብ ግንባር ከረን ብዝርዩ ተኣሳሲሩ ብኣጠቓላሊ ኣብ ኣስመራን ከባቢኡን ሰብሲቡ ከም ዝሕጸር ብምግባር ንካልኣይ ኣብታዊ ሰራዊት ንምድምሳስ ኣብ ምድላው እንከለዩ ወፍሪ ደንከል ኣበጊሱ ጸላይ ብዘይካ ኣብ ከበሳታት ኤርትራ ተኸቢቡ ዝነበረ ካልኣይ ኣብታዊ ሰራዊት ኣብ መሬት ደንከል እውን ኣብ ዓሰብ ብዝመደበሩ ኣብ ትሕቲ ናይ ዓሰብ ፍሉይ እዚ ዝመሓደር ሰራዊት ካብ ራስ ዱሜራ ክሳብ ጢዖ ምስቲ ካብ ምጽዋዕ ሃዲሙ ኣብ ዳህላክን ናኹራን ዝዓስከረ ሓይሊ ባሕሪ ኢትዮጵያ ብምዃን ህላዊኡ ኣብ ቀይሕ ባሕሪ ብምርግጋጽ ከም ሓደ ግንባር ነቲ ከባቢ ከደልድሎ ጸኒሕ እዩ
3: ፈንቅሲ ኣበይ ተወዲኡ ዝበሃል ሕቶ እንዲ ዘምጻእካ ተዓወት ንሕሲ ኢልካ ትምዝምዞ ኮይንካ ሳበይ ዳ ይክውዳእ ፍንቂ ድ ዝመጽእ ኣብ ውሽጢ እቲ መስርሕ ናይ ትውግእ ዝመጸ ዓብ ነገር ከዓ ኣብ ውሽጢ ፈንቅል ቀስ ብቐስ ትውግእ ሰለስተ ዓበይቲ ግንባራት መጺዎ ሓደ ግንባር ደቀ ምሓረ እቲ ሓደ ግንባር ናይ ደንጎሎ ሳሳይ ግንባር ናይ ርእሲ ዓዲ እዩ ስለዚ ንሕር ብደቀ ምሓረ ብርእሲ ዓዲ ብጊንዳዕ መፂካ ኣስመራ ከም ስትራቴጂ ሞይታ ማለት እዩ ኣስመራ ከም ስሕበት ማእከስ ትርጉም ዘይብላ ኮይና ማለት እዩ ኣብ ውሽጢ እቲ መስርሕ ሓደ እቲ ኤርፖርት ዓፂ እዩ ካልኣይ ከዓ እቲ ግንባራት ኣዝዩ ቀሪቡ ኣብ ከምዚ ዝኣመሰለ ኩነታት ኣስመራ ናታ ትርጉም ተጥፍእ ማለት እዩ ከምኡ ስለ ዝኾነ ከዓ ስሕበት ማእከል ናይ ፀላ ኣበይለ ኢሉ ክሓስብ ከሎ ህዝባዊ ግንባር ኣብቲ እዋንቲ ኣብ ዓሰብ እዩ ዘሎ ዝብል መደምደምታ በፂሑ ንዓሰብ ክኸይድ ከዓ ድመረፅ ንስመራ ዘይኮነስ ንዓሰብ ክኸይድ ድመረፅ ምንታይ በቲ ስርሒት ፈንቅል ዝመፀ ናህሪ ነቲ ዓወት መዝሚስካ ዝተረኽበ ዓበይቲ ምዕባለታት እዚ ንጠቕሶ ዘለና ሰለስተ ስለ ዝኾነ ኣስመራ ናብቲ ትርጉም ኣጥፊኡ ስሕበት ማእከል ናይ ፀላእ ከዓ ኣብ ውሽጢ ኤርትራ ንሕሪኢ ኸ ኣብ ዓሰብ እዩ ነይሩ እዚ ዓሰብ ከም ታርጌት ናይ ህዝባዊ ግንባር እናኾነ መፂ ማለት እዩ
2: እዚ ዞባ ዓባይ ደንከልያ ኣብቲ እዋንቲ ስርዓት ደርጊ ወይ ከዓ ስርዓት ኢሰፓ መንግስቲ ሃይለማርያም ንዓባይ ደንከልያ ኣብ ራእሲ ገዚ ወይ ከዓ ፍሉይ ምስ መንግስቲ ማእከላይ መንግስቲ ከም ትራኸብ እዩ ገይርዋ ምስ ኩሉ ፀጋታታን ወደባታን

0: ባሕራን ብቐጠታ ኣብ ትሕቲ እዝናቱ ሓደ ጀረናል ጥላውን ዝብሎ ህዝባን ሰራዊታን እሱ መሓዳር ነሩ ቀጥታ ከዓ ምስቲ ማእከላዊ መንግስቲ ናይ ኢትዮጵያ እዩ ዝራኸብ ዝነበረ ኣብቲ እዋንቲ ማለት እዩ።
1: ፀላኢ ዝገብሮ ዝነበረ ናይ መወዳእታ ናይ ተስፋ ቅብፀት ኣብ ግምት እቲኻ እቲ ውግእ ኣዝዩ ሓያልን ተረርን ነይሩ። ብድሕሪ እዚ ውግእ እዚ ውድብ ነስመራ ንምእታዊ ዝተገብረ ፃዕርታት ብዙሕ ምቹእ ታሽሙ ስለ ዘይነበረ ብወገን ደቡብ ተፈቲኑ ከምቲ ኩልሃና ንፈልጦ ዕዉት ኣይነበረንቲ መጥቃዕቲ ኣብ መወዳእታ ፕረዚደንት ኣኼባ ገይርልና ናብ ባፅሕ ማለት እዩ ካብ ኣዘዝቲ ብርጌት ንላዕሊ ዘለናይ ኣኼባ ተገይሩ ናይ ግድን ኣስመራ ክንኣቱ ኣለና ኩነታት ከምኡ እዩ ዘገድድ ኣስመራ ንክንኣቱ በየናይ መስመር በየናይ ግንባር ክንጥቅዕ ኣለና ኣይናይቲ ዝመችዐ ቦታ ኣስመራ ንክንኣቱ ተባሂሉ ናይ ክልተ መዓልቲ ክትዕ ተገይሩ ብሕርዚ ዋና ፀሓፊ ብፃኢ እስያስ ኣፍወርቂ ነብሰ ከፍ ክብለ ሰራዊት ሓደ ምሩፅ ቦጠሎኒ ከተውርድ ከም ዘለዋ ቁፅሪ እውን ተነጊሩ ካብ 500 ዘይውሕድ ሰብ ተባሂሉ ኩላትና በቦጠሎኒ ሰዲድና ኣብ ሕርጊጎ ናይ 3-4 ወርሒ ዝኣክል ተዓሊም ተኻይዱ እንደገና ኣኼባ ተገይሩ ትሕጂ ዘሎ ምርጫ ብዓንሰባ ኣይከኣልኒ ካብ ዝተባሃለ ብደቡብ ኣይከኣልኒ ኣይከውኒ ካብ ዝተባሃለ ብግንዳዕ እውን ከምዘይከውን ካብ ዝተፈልጠ ተሓደ ማራፂ ጢዖ ከም ታርጌት ተወሲዳ ናብ ጢዖ ከይድና ክነጥቅዕ ፀላኣ ከዓ ናብ ጢዖ ምስተጥቃዕና ገላ ክልተ ሓደ ክልተ ክፍለ ሰራዊት እንተኣጉዲልና በቲ ዝጎደለ ነቓዕ ተጠቒምና ነስመራ ናይ ምእታዊ ዕድላትና ዝሓሸ ክገብሩ እዩ ተባሂሉ ስለዝተወሰነ ሽዑብቲ ኣኼባ ምስ መፃና ፕሬዚደንት ነዚ ውግእ እዚ ዝመርሕ ብፃይ ገረዝጌር ዓንዲ ማርያም ውጪ እዩ ኢሉ መዚዙ ናይ ፓራኮማንዶ ትምህርቲ ወሲደን ክልተ ብርጌድ ብቑዓት ብርጌዳት እኹል ዓቕሚ ዘለዎን ኮይነን ስለዚ ናይቲ ሓንቲ ብርጌድ ኣነ ነይረ ወዲ መምህር ናይቲ ሓንቲ ብርጌድ ከዓ ተኸስተሃለ ነይሩ ማለት እዩ።
2: ኣነ ከዓ ምስም ደሊዩ ሰራዊት መሪፅ እዮም ተኸስተሃለ ነኒካትብሎ ፍፁም ወዲ መምህር ምሳዮም ነይሮም እዞም ክልተ እዚኦም ኣካላዊ ድዩ ክእለስ ውድስድርና ዳሓሽም እዚኦም ክኸት ክእሉ እዮም ሳሰይቲ ናይ ኮማንዶ በዕለያ ላዕሊ ሓላፊ ዝኸውን ውጩ ብቑዕ ኣዛዝ እዩ ናይ ትሕቲኡ ዘሎ ርእሶ ዘኽብር እዩ ንትሕቲኡ ዘሎ ተሓዛ ከዓ ምዕቡል እዩ ኣተሓዝኡ ሲ ፍሉይ እዩ ኣብ ከም ዝኣመሰለ ርሑቕ ቦታ ብቕድሚኻ ድሕሪኻ ንሓላዊ ዘይብልካ ትከይድ ንድሕር ኮንካ እምነት ኣብ ሓላፊኻ ክህልወካ ኣዝዩ ኣገዳሲ እዩ ሓላፊኻ ከዓ ብሰምዓካ ትንድሕር ኮይኑ
1: ምሳና ብቑዕ ዕጥቂ ዘለዎ ናይ መካናይ ዝኣሃዱ ተበጊሱ ናይዚ ኣዛዚ ምስ ገረዝጌር ዓንደማርያም ምስ ውጩ ከም ካልኣዩ ኮይኑ ዝሰርሕ ናይ ከቢድ ብረት ማለት እዩ ቻይንስ ነይሩ ወይድኦም ከም ኣዛዚ ብርጌት ከዓኒ መኮንን ገብረኣብ ነይሩ ማለት እዩ።
3: ካልእ ኣማራፂ እንታይ እዩ ተቢሉ ሓደ ወያነ ማለት ናይ ሓባር መጥቃዕቲ ወይ ከዓ ካባና ሰራዊት ወሲዶም መጥቃዕቲ ንውሽጢ ኣዲስ ኣበባ ክኸዱ መደብ ኣውፅኦም ብካልኣይ ከዓና ምስ ናይ ወያነ መደብ ከዓኒ እዝናሃና ዘይ መደብ ድወፀ ከዓኒ እዚ ናብ ጎላጎል ደንከል ምፍዋር ማለት እዩ። ስለዚ ኣብዚ ምስማለት ደንከል ክንወፍር ከለና እቲ ዓቕሚ ናይ ፀላኢ እንታይ ይኸውን ኣሎ ማለት እዩ ይመቓቕል ኣሎ። ብፍላይ ውሽጢ ናይ ኢትዮጵያ ከዓኒ ከቢድ መጥቃዕቲ ናይ ወያነ ስለዝገበሩ ኩሉ እቲ ኣድህቦ ናይ ፀላኢ ናና ናባና ኣብ ናይ ኤርትራ ምክልኻል ዝነበረ መንፈሱ ኩሉ እቲ መንፈሱ እንዳተቀየረ ኮይኑ ሕጂ እዚ ናይ ደንከል ከዓ ናና ከዓኒ ምናልባት ከም ዓቕሚ ዝወፈርና ውስናት ኢና ማለት ሓንቲ ወጠሎ ናይ 85 ሓንቲ ወጠሎ ናይ 96 ሓንቲ ወጠሎ ናይ ኮማንዶ 16 52 መካናይ ዝድ ከዓኒ ሓደ ብሪገድ ናይ 63 እዩ ነይሩ ምናልባት ኣብቲ ናይ ዓቕሚ እቲ ዝወፈረ ስጋብ 15 ታንክታት ኢና ዓፂቕና ከይድና 12 ዝኾኑ ረሻሽ ነይሩ መዳፍዕ ከምኡ ገለ 4 ነይሩ ፋሎል ቢኤም 1 ነይሩ 130 ከዓ ስጋብ 2 እዚአን ሒዝና ኢና ተበጊሽና መጀመርታ ቅድሚ ደንከል ምፍዋርና ግን ንፀላኢ ኣብዚ ናይ ዳህላ ማለት ደብዳብ ከነካይድ ዘቢሉ ብመጠን ከዓ

0: ኣብ ኢረፋሌ ኣጦራትና ተኸልና ዳህላ ክንሃርም ጀሚርና ኣብቲ ዝካየና ደብዳብ እውን ዳርጋ ውፅኢታዊ ነይሩ። ብዝኾነ ግን ናይ ዳህላክ ዝነበረ መጥቃዕቲ ንግዚኡ ዶዋ ኣቢልና ኣብ ምሽብሻብ ናይ ንደንከል ኣትና ማለት እዩ።
1: ህዝባዊ ግንባር ኣብ ግንባር ግንዳዕን ደቂ ኣምሓረን ምስ ጸላይ ዘካይዶ ዝነበረ ጥምጥም ንጸላይ ኣዳኺሙ ኣብ ውስን ከባቢ ሓፂሩ ትልኽ ከብሎ ምጀመረ ገጹ ናብ ምብራቓዊ ጎላጎል መሊሱ ነዚ ኣብ ዳህላክን ኣብ ደንከልን ዓስኪሩ ዝነበረ ጸላይ ንምድምሳስ ቈላሕትኡ ጀሚሩ። ብመሰረት መጀመርያ ነቲ ኣብ ዳህላክን ናኹራን ዓስኪሩ ዝነበረ ጸላይ ደምሲሱ ንምቁፅጻር መጽናዕትታት ኣካይዱ። ማዕረ ማዕሪኡ ደሴት ዳህላክ ንምቁፅጻር ውሑድ ፍሉይ ሓይሊ ካብ ግንባራት ተሳሒቡ ንገደም ከባቢ ባጽዕ ከም ዝወርድ ድማ ተገይሩ።
2: ኣብቲ ወፍሪ ናይ ደንከል መጀመርታትን በጦልንታት ፓራኮማንዶ በጦልንታትን ንሕና ከዓ ከም ተልእኾ ንዳህላክ ኣብ ግምት ዘእተወ ስለያ ካብቲ ናይ ክፍሎ ሰራዊት ሓንቲ መስርዕ ኣብ ቦታና ገዲፍና ክልተ መስርዕ ኢና ወሪድና ማለት እዩ። ካልእ ምናልባት ናይ ከቢድ ብረት ሓደ ወጠሎኒ ከምኡ ከዓ ናይ እምዳድ ካብቲ ክፍሎ ሰራዊት ሒዝና ዝወረደ ነይሩ። ወዲእታይ እቲ ዕላማ ንዳህላ ካብ ግምት ዘእተወ እዩ። ከምኡ ክኸውን እንተኮይኑ ከዓ ባሕር ወለድ ትምህርቲ ክመሃር ኣለዎ እንትን ወጠሎንታት ንሕና እውን ምስ እንተሓዊሽና እቲ ባሕር ወለድ ትምህርቲ ወሲድና እዮ። ክምገስ ከለና ሕጂ ታጋንታ ገዲፍናየ ናብኡ ሰለስተ ሰብ ሒዘየ ዝኸይድ ዓፋን መሓርን ማለት እዩ። ኣብዚ ክንከይድ ከለና ንእንገል ኢና ንኸይድ ኣብ ሓይሊ ባሕሪ በዓል ወዲ ሕሪት እዮም ፀኒሖምና ሓይሊ ናይ ወዲ ሕሪት እያ ፀኒሓትና።
3: ወፍሪ ደንከል ካልኣይ ኣመራፂ ምር ቀዳመይቲ ዳህላክ እያ ነይራ። ኣብ ዳህላክ ክትህረም ብላዕሊ ስለዝተወሰነ መፅናዕቲ ገበር ተባሂሉ ሕጂ መፅናዕቲ ገበር ተባሂሉ ብሰሜን መፅናዕትታት ትገበርዎ ኣሎ። በዚ ደቡብ ከዓ እንገል ከለና ወዲ ዓይነ ይመፅእ ነታ መደብ ሒዙ ናይ ዳህላክ መፅናዕቲ
2: ብዝኾነ ወዲእታይ ከበግሰና ከሎ ሙሉእ ስነ ኣእምራዊ ምቅራብ ንገብር ከም ዘለና ገይሩ ይበግሽና። ከምቲ ናይ መሬት ኣይኮነን ኣብ መሬት ብዝኾነ ተጣቢብካ ምቕሊ ትረክብ ኢኻ ወላ ሰብ ተጎደለካ። እዚ ግን ባሕሪ እዩ። ብመኾስተር ኢኹም ትኸዱ ኣለኹም። ናይ መጀመርታ ጌጋኹም ናይ መወዳእታ ዓድልኩም እዩ። ማልሲ የብላ እንተ ደኣ ጥፋኣት መፅያ ዝብል እዩ ማለት እዩ። ዝኾነ መገዲ ሕማቅ መዓልቲ ከዓ ይትውዕሉን ኢኹም፣ ግን ልዑል ጥንቃቐ ዘድልዮ እዩ። ካብ ዳህላ ክውፅእ ዝበለት ንእሽተይ ኩ ደሴት ነይራ። ስለዚ ኣብዛ ደሴት እዚኣ ምስ በተን ፈጣናት ኣብኣ ክንዕሽግ ሓደ ኣባል ሓይሊ ባሕሪ ከዓ ምሳና ካኣቱ ወዲ እያሱ ምሳና ዝኸይድ ማለት እዩ።
3: ዳህላ ክትርም ስለ ዘለዋ ከምኡ መደብ ወፂኢ ስለ ዘሎ ናታ መፅናዕተይ ክገብር ኢሉ ይመፅእ ንዓ ሒዝከያ ተበገስ ዝበሃል ከዓና እንጂ ክልተ ጃላብን ተበጊሰን ክልተ ጃላቡ ወዲ ሕሪቲ ምሳና ኣሎ ሒዝና ናብ ሴል ዓንበር ትበሃል ካብ ዳህላክ ንደቡብ ኣላ ደሴት ሴል ዓንበር እያ ትበሃል። ኣብኣ ውዒልና ሕጂ ብራሾክ ኢና ክንወርድ ከምዚ ዝበለት ሕንቕ ዝበለት ኣላ ታምሽ ማእኸላ ናብኣ እያ ሙሉእ ለይቲ ክንከይድ ሓዲርና ኣብታ ጥቓታ መሓልቆ ምስ በፅሓና ኣብኣ ደቂሽና ንጉህርኢ ተበልና ወታደራት ከምዚያ ገይረን ዓፅና
2: ሓደስቲ ኣሰራት ካ ፀኒሕና ታይታ ሓደስቲ ኣሰራት ጨዋሚቲ ቦታ ኣሰር ናይ ኣንፍብያን ኣሰር ገለገለ ናይ ታንክታት ፀኒሕና። እዚ ሕጂ ግዜ ዝወሰደ ድዩ ወላ ሓድሽ ድዩ ንክትፈልዮ እውን ኣፀጋሚ እዩ። ምክንያቱ ኣብ ጨዋም ቦታ ተኣሰር ኩሉ ግዜ ሓድሽ ትመስል ኣብቲ ማያዊ ኣካል ደፅበቦ ክፋል ናይ ዳህላክ ኣብ ሓፂር ርሕቐት ኢና ዘለና እንተርእና ሕጂ ንሰን ነዚ ኩሉ ቦታ ንቅድሚት ገዲፈን ነዛ ቦታ እዚኣ ዓፂና
3: ዝኾነ ኣብ ተግራብ ዘለዎ እናተፀጋዕና ወፂና ካብቲ ተራእነት ናተን ወፂና ተመሊሽና ዳህላክ ዕፁው እዩ ተባሂሉ ሓበሬታ ምስ ነገርናዮ እንደገና ብድሕሪአን ውሪድኩም እተው ተባሂሉ ካልኣይ መልእኽቲ መለሹ ብድሕሪአን ኢሎምና ኢሉ ነታ ካልኣይቲ መልእኽቲ ሒዙ ካ መፅ ወዲ ዓይነ ይመለሹ
2: ኣብ ካልኣይ ግዜ ብድሕሪት ክንኣቱ ኣለና ብድሕሪአን ንዕን ከተራግፈና ኣለዋ ብደቡብ ማለት እዩ። ንኣቱ ብምሸት ኢና መፅና ግድንተን ጀላቦ ከዓ ክፅበያና ኣለዎን ምክንያቱ

0: እቲ ናብአን ዳኣቱ መጋቢ መስመር ክንቆርፆ ኣለና። ክንደይ ሰዓት ክወስደልና ክእል ንዕአን ብድሕሪአን ክነጥቅዐን እንደገና ነቲ ፅርግያ ሒዝና እውን ብዓብኡ ንዳህላገፁ ዝኸይድ ዓቕሚ እውን ከመይ ክንከይድ ከም ንኽእልን እንታይ ሰዓታት ክወስደልና ከም ዝኽእልን ንምግምጋም ማለት እዩ።
1: ታኻርታ ሒዝናያ ዝነበርና ክልተ ደሴት ካብታ ካልኣይቲ ደሴት ከዓ መሪሽካ ናብታ መሬት ንምውራድ እያ ንኸይድ ኣምሲና ንምገስሞ ንኸይድ እታ ደሴት ስኢነያ ስኢና ስኢና የላ ስለትዛና ተመሊሽና ሓንፂጥና ኢና ኣብ ካርታ ሓንፂጥና ረሓቐታ ሓንፂጥና ከድና በታ ረሓቐት መሰረት ኣብዚኣ ክትኸውን ኣለዋ ኢልና ጠጠው ኢልና ካብዚኣ ንላዕሊ ሲ ደሴት ዝበሃል የላ ዳሃር ኣብኡ ጠጠው ኣቢልናየን ኮፊልና እንዳተዛረብና ከለና ኣብቲ ባህሪ ከም ኢለ ግን ተለዎ ስቀረባ ድሕሪቲ እዚኣ እታ ቦታ ምክንያቱ እዚ ካርታ እዚ ናይ ቀደም እዩ። ስለዚ እዛ ደሴት እዚኣ ቅሒላ እያ ናይ ቀደም ካርታ ስለ ዝኾነ እሱ ደጋጌና ዘሎ እዚኣ ትሪኢ ኣለካ እዚ ቀረባ እዚ መሬት እዚ ደሴት እዩ። ስለዚ ካብዚኣ ጥራይ ዓቂና ንኽድ እና ካልኣይ ካብኣ ዓቂና ናብታ መሬት ወሪድና መሬት ወሪድና ሕጂ ሰዓት ሓዝ ንወዲ ዓይነይ ዝበል ኮይ ሰዓት ሓዝ ክልተ ሰዓት ሙሉእ ከድና ክልተ ሰዓት ሙሉእ ከድና ጭውጭ ወይ ድብል በረኻ እዩ ድምፂ የለ ገለ የለ ዳህላክ ሕጂ ዝደዩ ካብ ዳህላክ ከቢር ተዓዲ ካብኣ ንደቡብ ሕጂ እዚ ክንዲዚ ዝተጓዓዙ ዘጥቅዕ ሓይለ ኣሃዱ ኣሎ ድዩ ክልተ ሰዓት እስኻ ዝተጓዓስካዮ እኩብ በጠሎኒ ድ ብርጌድ ክንደይ ሰዓት ይኸዶ ልዕሊ 10 ሰዓት ይኸዶ ኢለየ ንወዲ ዓይነይ ካብኣ ተመሊሽና ክንምለስ ከለና ክልተ ሰዓትን ፍርቂ ወሲኽና እዚ ኩሉ ሰራዊት ኣብቲ ተራጊፉ ነዚ ኩሉ ጭቃ ብእግሩ ጨፈቕ እንዳበለ ምስ ሰከሙ ድሓር ከዓ ካብዚ 7-8 ሰዓት ተጓዒዙ ከጥቃዕኸ ምስ ወዲ ዓይነ በዚኣ ተራዳሪእና ተመሊስና እታ እንፈት ሕጂ ናበይ ትቀይራ ዳህላክ ትበሃል ብነብረ ወፍርደንከል
0: ነዚ ሒዝና ምስ ተመለስና ሕጂ እቲ ሓሳብ እንታይ መፅእ ንጥዕዎ መጀመርታ ንጥዕዎ መጥቃዕቲ ክግበር ድሕሪኡ እዚ መደብ እዚ ከዓ ከም ዘለዎ ክቕፅልቲ መፅናዕቲ እቲ ሓሳብ ድመፅእ ኣብኡ ከለና ሕጂ ንገልዓሉ ንሕና ንኸይድ
2: ብመሰረት ኣህዱ ስለያ ሓይሊ ባሕርን ኣህዱ ስለያ ናይቲ ሓድሽ ዝቆመ ኣህዱን ምስ ኣቐዲሞም ተወዲቦም ዝነበሩ ደቂ ዳህላክ ብምውሃድ ሓያል መፅናዕትታት ተኣኪቡ ህዝቢ እውን ኣባላት ህዝባዊ ግንባር ብለይቲ ሰሊኾም ኣብታ ደሴት ብዝሃቦ ጎስጓሳት ኣብቲ ንደሴት ዳህላክ ንምጥቃዕ ዝግበር ዝነበረ መፅናዕቲ ዝረኣዮ ምትሕግጋዝ ዝነኣድ እዩ ነይሩ። እንተኾነ እቲ መፅናዕቲ ከም ዘረጋግጾ ደሴት ዳህላክ ንምጥቃዕ ኣዝዩ ከቢድን ሓደገኛን ክኸውን ከም ዝኽእል ተገምጊሙ። ምክንያቱ ደሴት ዳህላክ መእተዊ መሳኹታ ፀቢብ ኣብ ርእሲ ምዃኑ፣ እቲ መንከስ ቦታታት ንዘጥቅዕ ሓይሊ ዘይምቹእ፣ ብኣንጻሩ ንዝከላኸል ሓይሊ ረብሓ ዝህብ እዩ። ብተወሳኺ ሰራዊት ኣብታ ደሴት ተጸጊዑ ምስ ተራገፈ ናብ ሸቱኡ ናብቲ ሰራዊት ጸላኢ ዓስኪሩሉ ዝነበረ መዓስከር ናኹራ ንምብጻሕ ሙሉእ መዓልቲ ዝወስድ ርሑቕ ጉዕዞ ስለ ዝሓትት ነፈርቲ ኩናት እውን ካብ ኣስመራ ናብ ዳህላክ ቅልጡፍ በረራታት እንዳካየዳ ጽዑቕ ደብዳባት ከካይዳ ምዃነን ኣብ ግምት ኣትዩ። ሓንሳብ ምስኣትኻ ምጥዓም ስኢኑካ ከተዝልቕ እውን ዘይትኽእል ምዃኑ ወዘተ ኣብ ግምት ኣትዩ ንዳህላክ ንምጥቃዕ ካብ ኣወንታ ኣሉታውነቱ ስለ ዝዛየድ ሓደገኛ ምዃኑ ተገምጊሙ።
3: ኣስመራ ኸረን ማለት እያ ደሴታት ዳህላክ ተሰዓቂለ በተን ክንደይ ደሴታት ኣለዋ ለልሚ ትኸውን ደሴታት ዘሎ ሕጂ ኣማራፅታት ነርና መሬት ኣሎ ባህር ኣሎ ፈጣናት ኣለና ኩሉ ነገር ኣሎ ኤርፎርስ ናይ ኢትዮጵያ ከዓ ከም ትፈልጦ ዳሓሸ ዳሓየለ ኣብ ፀላም ኣፍሪቃ ማለት ድሕሪ ግብፂ ስራዕ መጀመርታት ደሴታት መሕኮሪ ሓንቲ እያ እዚኣ መደብ መደብ ስለ ዘለዋ መሕኮሪ ኣለዋ እዚኣ ግን መሕኮሪ ይብላን ነዛ ሓንቲ እዚኣ 4 ቡምባያ እንዳኣኽላ ናይ ኢድ ኣየትወካ

0: ኩሎም ቶም ደሴታት ብከምዚ ዓይነት ስለ ዝተሓፅሩ ነዚኦም ሕጂ እንታይ ክንገብር መሪፅና? ኣብ ታሕቲ መድፍዕናና ቁፅፅር ማለት እዩ ኢግኖር ከቲትካ ናይ ምሕላፍ ብመሬት ደሴታት ዳህላክ እንታ ትገብር እያ ንሃና ፈጣናት ኣውልዋ ኣብ ከበባ እቲ ኣላ ማለት እዩ። ስለዚ ነዚኣ ኢግኖር ከቲትካ ትኽልካ ንጥዮ ሓሊፍካ ንማርሳ ዓዱ ገፅካ ምኻድ እሶም ከዓ ኣብ ፍፁም ኣብ ትሕቲ ረንጂ ወይ ኣብ ትሕቲ ቁፅፅር ናሃና መዳፍዕ እእቲንያ ኣለና ማለት እዩ። እዚኣ ሕጂ ሓፍ ክትብል ኮላ ኣብዚ ጥራኻ ከትሪ ትገብረላ እምበር ምዛ ደሴታት እዚኣተን ክትተሃላለኽ ክትብል ካብ ከምዚ ዓይነት ተበጊሽካ ነዚ ሓዲካ ንዝሰፍሐ መረት ደንከልያ ገፅካ ብዕንቆት እንዳኸትካ ነትውግእ መልክዑ ናይ ምቕያር ተኽእሎ ስለ ዝነበረና ነዚ ከዓይ መርጩ እቲ ላዕለዋይ ኣካል ኹን ዋላ እቲ መሪሕነት ናይቲ ሰራዊት ማለት እዩ።
1: ዳህላክ ኣዝዩ ሰፊሕ ደሴት እዩ። ካብ ሰሜናዊ ምዕራብ ንደቡባዊ ምብራቅ 9 ኪሎ ሜትር ንውሓት ኣለዎ። ፃሕ ዝበለ ጎልጎል እዩ። ንጎኒ እንተሪእናዮ ግን ቁሩብ ኣብ ገሊኡ ገፊሕ እዩ፣ ኣብ ገሊኡ ከ ፀቢብ እዩ። ኣብ ገሊኡ 10 ኪሎ ሜትር ዝበፅሕ ኣለዎ፣ ኣብ ገሊኡ 5፣ ኣብ ገሊኡ 6 ፅብብ ዝበለ እዩ። ኣብ ከምዚ ዝኣምሰለ ስብርባር ጥውዋይ ኮስት ላይን ዘለዎ ገማግም ዘለዎ ደሴት ንጎኒ ነዚ ብሓላዋ ጥራሕ እንዳተኸታተልካ ንባፅዕ ከምዘይቀርብ እንዳገበርካ ኣብኡ መክን ንጢዖ ንምጥቃዕ ሕሰቡ ተባሂሉ ንጢዖ ቅልጡፍ መፅናዕታት ተኸይዱ ማለት እዩ። ቅልጡፍ መፅናዕታት ተኸይዱ
2: ህዝባዊ ግንባር ነዚ ኣብ ዳህላክ ናኹራን ደንከልን ዓስኪሩ ዝነበረ ሓይሊ ባሕሪ ንምድምሳስ ባህግ እኳ እንተነበሮ ኩሉ ዓቕሙ ኣንጻር ካልኣይ ኣብየታዊ ሰራዊት ኣብ ግንባራት ኣሰሊፉ ኣብ መሪር ጥምጥም ስለ ዝነበረ ሓይሊ ባሕሪ ህዝባዊ ግንባርን ገለ ናይ ስለይ ኣህዱታትን ጥራዮም ኣብዚ ምብራቃዊ ግንባር ምፀላይ ዝገጥሙ ነይሮም። ብፍላይ ሓይሊ ባሕሪ ህዝባዊ ግንባር ናብ ከባቢ ዳህላክን እናኹራን እንተላይ ናብ ጢዖን ከባቢኡን እንዳወፈረ ዝተፈላለየ ተርግእን ስርሒታትን ይፍፅምን ነይሩ።
3: ኣብ ዳህላክ ንናኹራስ እታ መእተዊት ሓንቲ መእተዊት እንድያ ሕጂ ንናኹራስ ከመይ ተኩስና ብሓንቲ ቦምባስ ከመይ መርከብ ክትመፅእ ኮ ኣብኣ ንድሕር ሃሪ ምያስ ክትዕፆ ትኽእል እያ ዞም ሶቪታውያን ኣብኣ ከመይ ይዕፀው እሞ እዛ ቢኤም ሚሳይል ከመይ ገርና ኢና ሞ ክንፈ ክንረክባ ድኣ ሓደ ናይ 130 ብረት ኣብኡ ኸፍ ኣቢልና ክትወፅእ ኮላ ብሬዳር ስለ ትኽሸፍ ትረንጅ ክትሃረም ተባሂሉ ነቲ ብ130 ግን ነፈርቲ ከይሃርሞ ከዓ እንዳ ህንፃ መፂኦም ክእላታት በቃ ብቸሜንቶ ገይሮም ገዛ ሰሪሖም ኣብኡ ሕጂ ታ ትረት ጥራሕ ከም ትወፅእ ገይሮም መጀመርያ መዓልቲ ትወፅእ ኣላ ተባሂሉ ምስ ተሰደደት ናይ ቁሩብ ፍልልይ ስሒታ ሃሪማ እቲ ቢኤም ከዓ ቀፃላይ ድብድ ምስ ጀመረ ሓደ ምሸት 7 መራኽብ ሒዞም መፂኦም እቶም ሶቪየት 7 መርከብ መፅእ ኣለዋ ሬዳር ናይ ኤንግል ይርያ ማለት እዩ። ናበይ ክመፃ እንዲ ሱቕ በልዎ ንብሉ ይእተዋስ ናበአን ክመፃ ዝሰዓል ትኽኢለን ተፀጊአን ናኹራ ድርግም ይብላ 7 መዓልቲ ለይትን ቀትርን ትክረይን ኢና ንሪኦ በቃ ይፅዕና ኣሉ ዝበሃል ኣቑሕቶም ፅዒኖም ኣብ 7 መዓልቶም ክወፃ ጀሚረን ሰይጣን ዘይብላ ማእዲ ኣይኸዳ እናፅቕበን እዚኦም ድሕሪ ሃሪምናዮም ከዓ ካብ በዓል ዓደን ነፈርትን ገለ ናምፂኦም ከም ገለ ገብሩ ሕጂ ኣቑሑቶም ንዕኦም ጠቕሞም ይኽዱ ተባሂሎም በዚ ኣቢሎም ዕርብ ኢሎም ኢትዮጵያውያን ንበይኖም ተሪፎም ሃየበሉ ሕጂ ማዕፆዕፆ ግደፈናው ኣብኣ ይሙታ እዚኣተን ግደፍዎን ጥራሕ ተባሂሉ በዚኣ ከዓ ናይ ዳህላክ ተዛዚማ
4: መፅናዕትታት ንወፍርናና ማለት ነቲ ወፍሪ ናይ ደቡብ ንዕኡ ምድለዋት ገለ ዝኸውን ኣቐዲና ኢና ማለት መፅናዕትታት እናካየድና ገለ ጀሚርና ማለት እዩ። ድሕሪኡ ብዓብኡ እዚ ኩነታት ከምዝ ከሎ ሶቪየታውያን ሃዲሞም ከይዶም ኢትዮጵያውያን ጥራይ ተሪፎም ማለት እዩ። ዓስከር ብምሉኡ ሓይሊ ኣየር ሓይሊ ባሕሪ ናይ ኢትዮጵያ ተረኪባቶ ማለት እዩ ሶቪየት ከይዶም እዮም። ድሕሪኡ ወፍሪ ናይ ደንካልያ እዩ ዝመፅእ። ወፍሪ ናይ ደንካልያ ዓብ ወፍሪ እዩ ነይሩ። ብዙሕ ለውጢ ዘይኡ ንናፅነት ዘቀላጠፈ እዩ።
2: እዚ ሽዑ ካብ ግንባራት ናብ ሕርጊጎ ዝወረደ ፍሉይ ሓይሊ ኣብ መወዳእታ 1990 ኣብ ነውሶ ከፍ ክፍለ ሰራዊት ዝቆማ ናይ ፓራኮማንዶ በጠሎንታት ኮይነን መጀመርያ ናይ ክፍለ ሰራዊት 16 96 85 52 ካብ ባደ 7 ኮማንዶ ሓንቲ በጠሎኒ 3 ባደ 7 ብድምር 5 በጠሎኒ ነይረን።
5: ወፍሪ ናይ ደንከል መጀመርያ ኣብ ሕርጊጎ ኢና ተኣኻኺብና ኣብ ሕርጊጎ

0: ምድላዋት እዩ ተገይሩ ቅድሚ ምድላው ተገይሩ ንቆሞናና ዝምልከት ምስ ባሕሪ ዝተኣሳሰር ናይ ምሕምባስ መደባት ተኻይዱ ምስ ሜካ ናይ ታንኪ ናይ ምውሃድ ስራሕ ተኻይዱ ብዙሕ ንምድላዋትና ዝሕግዙ ንጥፈታት ተኻይዱ መጨረሽኡ ኣብ ሕርጊጎ እተን ዝተኣኻኸብና ናይ ፓራኮማንዶ ቦጦልንታት ብክልተ ብርጌት ደረጃ ከም ዝውደብ እዩ ተገይሩ እታ ቀዳመይቲ ብርጌት ወዲ መምህር ዘለዋ ናይ እንዳ 76 በዓል በለዛ 85 በዓል ዋናጃ ወዲ መሓመድ ናይ ሃንደሳ እዚኦም ሓደ ሰለስተ ወጠሎም ኮይኖም ሓደ ብርጌት ናይ ወዲ መምህር እዮም ንሕና ከዓ ሓንቲ ናይ እንዳ 16 ኣነ ዘለኹዋ እታ 252 ናይ ጀማል ናይ እንዳ 52 ፓራኮማንዶ ናይ ረያ ናይ ባደ 7 ከዓ ሓንቲ ቦጠሎኒ ሰለስተና ከዓ ከም ሓደ ብርጌድ ኣብ ትሕቲ ወዲ ሃይለ ንቆሙ ማለት እዩ
1: መጀመርታ ኣብታት ፓራኮማንዶ ዝበሃል ካብ ኣህዱ መፅኡ ናብ ባፅዒ ዝመፅ ነይሩ ኣብ ጉርጉሱም ኣትና መጀመርታ ኣብ ጉርጉሱም ኮይና ናይ ባሕሪ ምሕምባስ ያ ነካይ ነርና ኣርባዕተ ቦጠሎታት ንሰን 52 16 85 96 ኣብ ጉርጉሱም እቲ ምሕምባስ ተረፈና ንምልእ ነርና ተረፈ ታንከኛ ምስ ታንክን ኣጋር ንምውሃድ ከዓኒ ኣብ ሕርጊጎ ክህሉ ኣካይድናያ ስጋዕቲ ዓለ ክተበገስና ኣላ ማለት እዩ ስለዚ ኣብ ገልዓሎም ዝበፅሕና እቲ መጥካዕቲ ንጥዑ ምዃኑ ተገሊጹልና እዩ
2: ካብ መካናይዝድ ኣርባዕተ ቦጠሎንታት ናይ ታንኪ መድፍዕ ረሻሽ ቦጠሎንታት እውን ናብ ሕርጊጎ ወሪዱ ካብ ሓይሊ ባሕሪ እውን ዝተወሰነ ዓቕሚ ተጸንቢርዎም ኩሉ እዚ ኣህዱታት ኣብ ከባቢ ባፅዕ ኣብ ጎርጉሱም ሕርጊጎ ገደም ከም ዝተኣኻኽብ ምስ ተገብረ ንኽልተ ኣዋርሕ ምስቲ ንቐጻሊ ዝጽበየን መደብ ስራሕ ብዝዛመድ ናይ ባህሪ ምሕምባስ ምስ ቅርፂ መሬት ምልላይ ናይ ተኽስን ምንቅስቓስን ምጥቃዕን ምክልኻልን ዝኣመሰሉ ስልትታት ስልጠናታት ወሲደን ነውሰ ከፍኣህዱ ዓጢቕዎ ንዝነበረ ኣፅዋር ብደቂቕ ከም ዝምለኽ እውን ተገብረ
3: ኣብ ዳሕላክ መጥቃዕቲ ተገይሩ ስነትብኡ ዘሎ ተረፍ መረብ ሓይሊ ባሕርን ኣጋርን ኣብ ኣስኪዱ ዘሎ ብድምሳሱ ነዚ ክንብሎ ፀናሕናኻ ንባፅ ሓደጋ ከም ዘይከውን ስጋኣት ከም ዘይከውን ምግባር እያታ ዕላማ ቐንዲ ነይራ በዚኣ ኢና ንተኣኻኸብ ተን ታንክታትና ገዲፍናዮ ስለ ዝወረድና ኣብ ሕርጊጎ ወረድና ሓደስቲ ታንክታት ተን ዝተማረኻብ ናይ ስርሒት ፈንቅል ሓደስቲ ታንክታት ኢና ዓጢቕና ሓዳስ ታንክ ከዓ ክትዳሎ ኣለዋ ንዓ ዘድልያ መሳርሒታት ኣለዋ ኩሉ ምስዓ ዝኸይድ ዕጥቃ ማለት እዩ ታንክታትና ኣዳሊና እተን ክንዓጥቅን ዝተወሰና ኣለና 15 ታንኪ የን ነይረን 15 ታንኪ ንወፍሪ ደንከል ማለት እዩ እዚኦም ብምልአን ተዓጢቐን ዝነበራ ኣይኮናን ካብተን ዝማረኽናየን ካብ ፀላኢ ብሓደስቲ ኢና ንዓጥቀን ዘለና ግን እቲ ዝነበረን ሕፅረታት ናይ መሳርሒታት ኩሉ መላሊእና ካልእ ዘድልየን ፅገናታት መላሊእና ንስራሕ ድልዋት ኮይና ማለት እዩ ጎኒ ጎኒ እዚ ከዓ ምስቲ ምሳና ዝወፈረ ኣጋር ኣሃዱ ስልታዊ ልምምድ ብቐስርን ብለይትን ኣብ ከባቢ ሕርጊጎ ንገብር ነርና
4: ሕጂ ኩናት ደንከል ክጅመር ከሎ ማዕረቲ ካልእ ስርሒታት ነቲ ውድብ ዝካየድ ዝነበረ ብዝላዕለ እያ ተጠሚቱ ተካየደ እዚ ማላሽ ኣብ ታሪክና ከም ንብሎ መኽፈቲ በርና ናፅነት ስርሒት ፈንቅለን ግንባር ግንዳዕ ምዃኑ ርድዩ ንዑ ምደርዒ ድማ እዚ ስርሒትና ደንከል እዩ ሕጂ ኣብቲ መጀመርያ እዚ መደብ እዚ ክወሃብ ከሎ እቲ መደብ ብዝለዕለ ምስጢር ታሒዙ ነይሩ ኣነ ሽዑ ማለት ብጥሉ ኣብ ደቡብ ነይረ ካብ ደቡብ ሓንቲ ሓይሊ ሒዘ ክመፁ ዘለኒ ንባፅዕ ተሓቢረ ባፅዕ መፅ ወዲ መሓመድ ድማ ካብዚ ናይ ሳሕሊ ነበረት ኣሃዱ ሓንቲ ሓይሊ ሒዙ መፅ እዩ ናይዚአን ክልተ ሓይሊ ሰሰለ ስጋንታ ዝሓዛ ተኣናትና ሓይሊ ብርሃን ኣቕሕተ ኣሎ ብዙ ሰንቅር ኣሎ ናይቲ ሓንቲ ከዓ ወዲ ኮረንን ስቡኡ ተስፋ ኣለም ደሳ ዝበሃል ነይሮም
2: ብመሰረት እቲ ናይ ዳህላክ መደብ ተሪፉ እቲ ንዳህላክ ከጥቅዕ ዝተመደበ ኣህዱታት ደንከል ንምሕራር መጥቃዕቱ ብጢዖ ንምጅማር ኣንፈቱ ንደንከል ኣቕኒዑ ኣጋርን መካናይዝድ ሓይሊ ባሕርን ኣብ ገልዓሎ ተኣኻኺቡ ጢዖ ንምጥቃዕ ምድለዋቱ ወዲኡ
5: ኣነ ናይ ዕለይና ነሽዑ ኣብ የመን ነይረ ካብ የመን ምስ ተፀዋዕኩ 9 መወዳእታ 9 ሓላፊ ናይቲ ዞባ ተመዲበ ከራስ ዑስማን ከራስ ዑስማን ስዒድ ከራስ ምሳይ ነይሩ ኣብ የመን ንሱ ግድመያት እዩ ነይሩ ኣነ ዝሓራት እዚ እንታይ ሽሙ ተመዲቡ እዚ ከተሓጋጋዚ ምሳይ

ሕጂ ዋላ ብቲ ወፍሪ ይዳሉ ነይሩ ኣነ ይፈለጥና ነርና ግን ይዳሉ ነይሩ ነቲ ወፍሪ እቶም ሰራዊትና ኣብ ሕርገጎ ይዕለሙ ነይሮም ሕጂ ንሕና ካላስ ምስ በዓል ውጭ ኣለኩም ከድካር ኣለኩም ምስ ተባሃለ ዝከረ ስያሰብ ባዕፂዕ ንገሩና ፀውዑና ሳነን ከራስ

0: ኣብዝ ሓለፈ መደብና ምስ ምሕራር ሰሜናዊ ምብራእ ሳሕላብ 1984 ህዝባዊ ግንባር ሰፊሕ ገማግም ባሕሪ ድሕሪ ምቁፅጻሩ ባሕርያ ዝሰፍሐ ናይ ስራሕን ምንቅስቓስን ዕድል ከም ዝረኸበ ኣብያት ዕዮ ምግፋፍ ዓሳን ንግድን ዝኣመሰለ ትካላት ድማ ብዝለዓለ ናህሪ ይሰርሕ ምንባሩ ርኢና። ባሕርያ ክሳብ ዝንጠቕሶ ዘለና ግዜ ኣብ ምጓዓዝን ምስ ቁጠባዊ ጉዳያት ዝተኣሳሰረ ንጥፈታት ኣብ ምክያድን ጥራይ ተሓፂሩ ነይሩ። ጸላኢ ዋላ እኳ ካብቲ ሒዝዎ ዝነበረ ገማግምን ባሕርን ተጸሪጉ እንተወፀ ነቲ ዝተመንዝዖ ቦታታት ብማዕዶ ብመረኸብ ኩናት እናተመላለሰ ካብ ምድብዳብን ኣብ ባሕሪ እውን ንጉዕዞ ጀላቡ ህዝባዊ ግንባር ንምቁፅጻር ቀጻሊ ወፍሪ ካብ ምክያድን ኣየቋረፀን። ነቲ ብጸላኢ ዝካየድ ዝነበረ ናይ ባሕሪ ኩናት ንምግታእ ብቐንዱ ድማ ምስ ምውናን ሰፊሕ ናጻማያትን ደሴታትን ማርሳታትን ህዝባዊ ግንባር ነቲ ዕድልቲ ተጠቒሙ ድሮ ተመስሪቱ ግን ከኣ ገና ኣብ ቁጠባዊ ንጥፈታት ጥራይ ተሓጺሩ ዝንቀሳቐስ ንዝነበረ ባሕርያ ካብዚ ግዜ እዚ ጀሚሩ ናብ ሓደ ወተሃደራዊ ሓይሊ ተቐይሩ ገማግሙን ባሕሪ ንኽሕሉ ባሕርያ ናብ ሓይሊ ባሕሪ ክቕየር ተወሲኑ። ካብቲ ግዜ እቲ ድማ ሓይሊ ባሕሪ ዝብል ስም ለቢሱ ንሓድሽ ዕማም ተበጊሶ።
1: ሕጂ እንታይ ዝውስኽ ዘሎ ኣብቲ ናይ ቀደም ዕማማት ናቱ ሓደ ወተሃደራዊ ኣሃቱ ክቐውም ኣለዎ መሰረት ክንፀፍ ኣለዎ ስለዝተባህለ እዞም ኣብ ሰዋክን ዝነበሩ ብፆትና በዓል ካሬካሬ በዓል ወዲቓላቲ ምስኦም ዝነበሩ ውሱናት ኣባላት ንሳቶም ናብ በሪጠ መፂኦም ማለት እዩ። ንሕና ከዓኒ ካብ ሜዳ ከምቲ ዝገለፅኩል ከዓኒ ስጋብ ወርሒ 784 ኣብ ሓይሊ ባሕሪ ቅድሚ ምምፀይ ኣብ ከቢድ ብረት እየ ነረ፣ ኣብ ታንከኛ ነረ፣ ኣብ መዳፍዕ ነረ። ስለዚ ዳርጋት ኣገልግሎትናተይ ኣብ ከቢድ ብረት እየ ነይሩ። ድሕሪኡ ግን እዛ መደብ እዚኣ ክትብገስ ስለ ዘለዋ ስለዝተመደበ ማለት ተፀዊዕና ምስ ኣነን ካልኦት ብፆተይን ኣብቲ መደብ ከም ዝሳተፍ ተገይሩ ማለት እዩ።
0: እዚ ሓይሊ እዚ ክምስረት እንከሎ ዝኾነ መበገስ ዓቕሚ ይነበሮን ክምስረት ስለ ዝነበሮን ኣብ መስርሕ ክዓቢ ምዃኑን እምነት ናይቲ ውድብ ስለ ዝነበረ እዩ ኣበጊስዎ። ኣብቲ ፈለማ እዋን እንተወሓደ ገማግሞ ይሕሉ ይምሃርን ይድልድልን ነዝተደልየ ናይ ነዊሕ ዕላማ ድማ ይስርት። ብኸምዚ ድማ ገማግም ባሕሪ ኤርትራ ብሓድሽ ኣሃዱ ሓይሊ ባሕሪ ክሕሎ ጀሚሩ። እዚ ንሪዮ ዘለና ስእሊ ሓይሊ ባሕሪ ምስ ኣሃዱታት ከቢድ ብረት ኣብ ማርሳ ቆባዕ ዝተባህለ ቦታ ብውሱን መሳርሒታትን ራዳርን ንመረኸብ ኢትዮጵያ ኣብ ምሕላው እንከሎ እዩ።
1: ኣብ ብሪጠ ምፅእ ምስ በልና በዕል ወደ ቐላቲ ኣብኡ ፀኒሖምና ኣብ ትሕቲ ሓንቲ ገረብ ሓንቲ ገረብ እያ እዋኑ ከዓ ወርሒ ሸውዓተ እዩ ወርሒ ሸውዓተ እዩ ወርሒ ፅላል የለ ዝሑልማ የለ ገለ የለ ዝኾነ ዝግበር ነገር የለን። ላዕለዎት መራሕቲ ናይቲ ውድብ በዓል ወዲ ኣፈወርቂ በዓል ረመዳን ሓመኖር መፂኦም እቲ መደብ ገሊፆምልና ስለዚ ክንብገስኩም ምዃንና ስለዝተሓበርና ንሕና ውን ንህንጠየሉ ስለ ዝነበርና ሓደ ማለት ሓደ ወተሃደራዊ ሓይሊ ኣቑምና ንገመግምና ንባሕርናን ሓደ መዓልቲ ክንቋፃፀሮ ክንክእል ኣለና ክንደይ ግዜ ፀላኢ ፈንጣሕት ኣሕክብለሉ ነዚ ባሕርና።
0: ህዝባዊ ግንባር ኣብቲ ግዜ እቲ ሓይሊ ባሕሪ ክምስርት ዝተበገሰሉ ሰፊሕ ባሕርን ገማግምን ስለ ዝተቆፃፀረ ጥራይ ኣይነበረን። ምቁፅፃር ባሕሪ ንምምስራት ሓይሊ ባሕሪ ሰፊሕ ባይታ እኳ እንተፈጠረ ኪንኡ ግን ኣብ ኣተሓሳስባ መሪሕነት ናይቲ ውድብን ኣብ ኣእምሮ ነፍሲ ወከፍ ኣብ 1977 ኣብ ኩናት ባፅዕ ዝተሳተፈ ተጋዳላይን ሓደ ሕልሚ ነይሩ ምምስራት ሓይሊ ባሕሪ።
2: እዚ ሓይሊ ባሕሪ ድሕሪ 77 ድሕሪ ተመክሮ ናይ ባፅዕ 77 ምንትሎ እንትኾኑ ተታሒዛ ነራ ባና ብባሕሪ ዝተኸስን ንባሕሪ ዝሰርሕ መራክብ ስለ ዘይነበረና ኢና ድሕሪ ተመሊስና። ካብዚ ተመክሮ ድሕሪ ምንስሓብ ናይ ባፅዕ እቶም ዓበይቲ ሓለፍትና ግድነት ገለ ክነምህድ ኣሎና ገለ ዝብል ነገር መፅኡ ካብ ሰዋክን ጋዒዝና ኣብ ከባቢ በሪተ ዓስክርና ኣብ ሰራዊት ዝነበሩ ቅድሚ

0: ካብ ኮማንዶ ባዶ 7 ዝነበሩን እዚኣቶም ከም ዝውሰኹ ናገለተ ገይሩ ተደሚሩ እዚ ሓይሊ እዚ ሓደ ድልዱል ኮማንዶ ሓይሊ ባሕሪ ብ87 ድሕሪ ወድባዊ ጉባኤ ይቀውም ማለት እዩ።
1: እቲ ሓደ እቲ ተዋጋ ሃዱ ሓይሊ ባሕሪ እዩ ካብ ዝተፈላለየ ኣህዱታት ዝመፃ ቆይ መፀኒሑ ብሰለስተ ጋንታ እዩ። እተን ሰለስተ ጋንታ ካብአን ንሳትን ብሓባር ንባሕሪ ዝምልከት ኣፍልጦታት ከም ናቪጌሽን ሲማንሺፕ ካልእን ዝኣምሰለአን ክመሃራ ፀኒሐናና። እቲ ክፍልታት ናይ ሓይሊ ባሕሪ ብሓፈሽኡ ግን ዳርጋ ኣብ ቴክኒክን ኣብ ጀላዊ ናይ ሓፃዊ ምዕራይን ኣብ ቴክኒክ ናይ ጀላዊ ምዕራይን ምውፃእን ምውራድን ዝኣምሰለ ዝተፈላለየ ክፍልታት እዩ ነይርዎ። ሰፊሒት ወታደራዊ ሓይሊ እዩ ዘይነበረ እምበር እቲ ከም ክፍልታት መሳርዓት ናይ ትካላት ሙሉእ ዓቕሚ ነይርዎ እቲ ሓይሊ ባሕሪ። ንሕና ተወሳኺ ዝመፃናሉ ከዓ ካባና ከም ዝጠቕሰልካ ፅንሕኩ መጀመርያ ሌላ ምስ ባሕሪ መብዛሕቲ ሌላ ዝነበሮ ምስ ባሕሪ ነበረን እቲ ሌላ ዝነበሮ ምስ ባሕሪ ውሑድ እዩ ነይሩ። ምስቶም ናይ ቅድም ኣብ ባሕሪ ብዙሕ ትምህርትታት ቀሲሞም ዝነበሩ ኣባላት ናይ ሓይሊ ባሕሪ ናይ ኢትዮጵያ ነበር ንሳቶም ዝተፈላለዩ ትምህርትታት ምሃብ ናቪጌሽን ሲማንሺፕ ከምኡውን ካልእ ተወሳኺ ትምህርትታት ኣብ ምውሳድ ነይሩ ስጋብቲ ምስ ባሕሪ ዕሙቕ ዝበለላታት ዝገብር ኣብቲ ኣነ ዝመፃኽሉ እዋን ማለት እዩ። ብድሕሪኡ ድሓን ዝኾነ ትምህርትታት ድሓን ዝኾነ ሌላታት ምስ ዝገበረ ምስቲ ባሕሪ ከዓ ገማግሙን ከባቢኡ ንምቁፃር በብግዜኡ ኣብ ምንቅስቃሳቱ ጀሚሩ ማለት እዩ።
2: እንታይ ስኩም ይኹምዎምዝነበረ ወታደራዊ መሳርሒናትኩስ እንታይ ጠቐ
1: ኣብቲ ዋንቲ መጀመርያ ብዙሕ መሳርሕታት ነሩና ክትብል ኣይትክልና መብዛሕቲ ብኣጋር ትሽከሞ ኣፅዋራት ነይሩ ምናልባት ሓደ ናይ 75 ናይ 14 ሓደ ኣፉ ሓደ ኣፉ ነሩና እዚ ከም ሓልዋን ማዓስከርን ብኣጋጣሚ ዝገለገለ እንተድልዩ ከዓ ተንቀሳቀሱት ዘይኮይኑ ካልእ ስፍሕ ዝበለ ንብረት ነሩና ወይ መሳርያ ነሩና ኢልካ ክትዛረብሉ ትኽእል ኣይኮን ናብቲ ናይ መጀመርያ ዳሕራይ ግን ምስ ቀፃሊ ሰብ ትምህርታ ወሲዳ ምስ ባሕሪ ፅቡቅ ዕንቆነትን ሌላ ምስ ገበረት መፅበ ብቅሩብ 14.5 ዙ 23 ከምኡ 75 106 ኣፅዋራት ክንሕጅ ጀሚርና ማለት እዩ ዳሕራይ።
2: ኣነ ኣብ ሓደ 1987 እየ መፅ ሓይሊ ባሕሪ ክንመፅእ ከለና ከም ሓደ ፍሉይ ኣህዶ ናይ ኮማንዶ ኮይና ቅድሚ ባ 7 ነይረ ማለት እዩ ምስ ገለ ኣባላት ኣብ ባ 7 ዝነበርና ገለገለ ኣህታት ወይ ኣብ ትሕርና ተምሃረ ዙርያታት ውሰን ጠሪፍና ሓይሊ ባሕሪ ከም ሓደ ወታደራዊ ሓይሊ ክነቑም ናብ ሓይሊ ባሕሪ ተመዲብና ማለት እዩ። ሓይሊ ባሕሪ ሓደ ወታደራዊ ሓይልስ ከም ሓይሊ ባሕሪ ኮይኑ ኣብ ወታደራዊ መዳራይ ዝነጥፍ ኣህዱ ከም ሓደ ኣህዱ ጥሩፍ ኣህዱ መፅና ማለት እዩ።
3: እዚ ክጥቀስ ዝፀንሐ ንኣቃወማን ንዓቕሚ ሰምን ዝምልከት እዩ ነይሩ። እዚ ኣሃዱ እዙ ቆይሙ እቲ ንሱ ሽዑ ዝዓጠቑ ኣፅዋርከ እንታይ ይመስል ነይሩ?
0: ዝኾነ ኣብቲ እዋን እቲ ንሕና ተዋጋኢ ጀለቡ ክንምፅእ ዓቕሚ የለን ኣተሓሳስባ ውን ኣይነበረናን። ምክንያቱ እንታይ ኣተሓሳስባ ገና ምስ ፀላኢ ስለ ዘይገጠምና በተን ናይ ዕጨሽ ክንዋጋእ ከም ንኽእል ጌርና ኢና ንወስዱ ነርና ስፒድ ናተን ብዙሕ ገምጋማ ይግበርናን እቲ ኣፅዋር ውን ናብ ዕጨይ ፅዒንካዮ መፀላዒ ከመይ ጌርካ እዚታት ኩሉ ብግብሪ ስለ ዘይተመከርናዮ ብዙሕ ዝረአየና ፀገማት ኣይነበረን። ዝኾነ ግን በቲ ዝነበረና ወሶን ዓቕሚ ህላወይ ናህና ከምቲ ዝገለፅኩልካ ኣብ 87 ሕጅስ እዚ ሰሜናዊ ቻናል ናይ ባፀ ስጋብ ማሳ ካብ ማሳ ተክላይ ጀሚርካ ስጋብ ከባቢ በዓል ማሳ ቁባ ማሳ ጉልቡ በዓል ኖራ ገልመታት ጥራይ ተወሲኒ ነይሩ።
2: ንሕና ልክ ሓደ ድልድል ዓቕሚ ሰብ ነይሩ ናይ ብሓቂ ዝጋነ ዘይኮነስ ናይ ብሓቂ ውፍያት ኣባላት ነይሮምና ናይ ስራሕ ሰባት ብዕድመ እውን ኣዝዮም ብስውላት ዝኾኑ ሰባት ነሮምና ናይ ድልት ስራሕ እውን እዚ ድልት እንተበገሶ ናይ ስራሕ ብምትእቲኻ እዚሃዚ መፅኡ ዝሃዚ ክመፅእ ከሎ መጀመርያ ልክዕ እዩ ዓቕሚ ነበረን ዓቕሚ ሰብሰብራ ብምንባርና እቲ ዝነበረ ዓቕምና ኣዝዩ ውሱን እዩ ነሩ። ንገዛ ርእሰን ተንጀላዊ ፅንሓና ኣብ ዕንጨይቲ እየን ፀኒሐና ሓደ ክልተ ፋይብርግላስ ፀኒሐናና
3: ናይ ዕንፀይቲ ጀልባ ዓጢቆም ምስ ገዚፍ ምዕቡል ሓይሊ ባሕሪ ኢትዮጵያ ኩናት ኣብ ባሕሪ ክገጥሞ ወሲኖም። ቅድሚ ዚ እዋን እዚ ኣባላት ሓይሊ ባሕሪ ዝኾነ ግጥም ስለ ዘየካየዱ ዓቕሞም ብግቡእ ኣይመዘኑን። ክንገብር ንኽእል ኢና ብዝብል ሕልና ግን ተበጊሶም።
0: ዕለት 23 ወርሒ 11 88 ሓደ ኣዋጅ

0: ውድብ ተኣወጁ ነይሩ ኣብዚ ገመግም ናና ኣብዚ ማያት ናና ዝኾነት መርከብ ክትንቀሳቀስ ከም ዘይብላ እገዳገለ ተገይሩ ነይሩ። ስለዚ በዚ መሰረት ንሕና ዝኾነት መርከብ ናይ ንግዲ ናይ ወፃኢት ኹን ናይ ፀላኢት ኹን ኣብ ማያት ናና ዝተንቀሳቀሰ ዝረኸብናያ ክንሃር ምዃንና ኣውጅና ስለዝነበርና ሓለዋ ኢና ነካየድ ነርና። ስለዚ መርከብ ክትመፀና ኢና ንፅበ ኣጋጣሚ ካብ ባፅዕ ንሰሜን ገፁ ንሱዳን ገፁ ዝሓልፍ ሓደ መርብ መፂኢልና ኣጋጣሚ ናይ ራሽያ እዩ ነይሩ። ሕጂ እተን ኣብኡ ተሰሊፈን ዝነበራ ይጀረቡ ክልተ ናይ ዕጨየን ሓንቲ ከዓኒ ፋይበር እያ። እታ ፋይበር ሕጂ ናይ ስለያ እያ ነራትና ፅዕነት እቲ ፃዓጢቃቶ ዝነበረት ኣፅዋር እንታይ እዩ ኣርቤጂ ኣርቤጂ ብሬምፒከይ ክልተ ብሬምፒከይን ክልተ ኣርቤጂ ሰቨን እዩ ነርና። እተን ካልኦት ግን ዓጢቀን ነረን። እታ ሓንቲ ናይ ዕጨይ 14.5 ረሻሽ ፃዕነት እታ ሓንቲ ከዓኒ ብ11 ዝበሃል መጥፍዐ ነይርዋ። ብዝኾነ ኣብ ሓለዋ ክንከታተል ድሕሪ ምቕናይ እታ መርከብ መፅያ። ስለዚ ንዓኣ ውን ክነጥቃ ፈቲና ኣብታ እዋን እቲኣ እተን ናይ ዕጨን ከርክባ ይከኣላን ስፒድ የለን ረድያላ ናይ ዕጨን ክጎያ ኣይክእላን። እቲ ሞቶረ ናና ከዓ ኣብቲ እዋን እቲ 85-75 እዩ ካብኡን ላዕሊ ሞቶረ ኣይነበረና። ተመርዕተን ጀረቡ ናና ከዓ ናይ ዕጨ ኣፅዋር ናና ከዓ 14 ብ11 ጀልባ ተዝረከብ ከድምዕ ምክኣለ ግን ጀልባ የለን። ስለዚ ኣርክባ ተበልካ ምርካብ የለን። ስለዚ ምን እያ ተርክብ እታ ፋይበር እታ ፋይበር ጥራያ ተርክብ እታ ፋይበር ከዓኒ እታ ፈጣን ማለት እዩ ኣርበጂን ፒከይን ገለ ስለዝነበረ ኩሉ እቲ ዝነበረ ቡንባታት ናይ ኣርበጂ ናይ ክልተ ብረትን ናይቲ ፒከይን ብሙሉኡ ነቲ መርከብ ሓዊኢና ጌርናዮ። ዝኾነ ዳሓለይ ፀብፃብናቱ ኣብዚ ኣባፅዕ ምስኣተና ዝረኸብናዮ ቺፍ ኢንጂነር ናይታ መርከብ ከም ዝመተ ካልኦ ሰለስተ ውን ከም ትወብኡ እቲ ብሪጅ ውን ከም ዝተሃስየ እዚታት ኩሉ ፀብፃባት ናቱ ፀኒሕና ዝኾነ እቲ መርከብ መጥቃዕቲ ነቲ መጥቃዕቲ ምስ ጀመርና ጠጠው ክብል ጀሚሩ እቲኣትን ከርክባ ስለዘይከኣላ ግን
1: ድሕራይ እቲ ዓቕሚ ውን ከተረብ ዓቕሚ ውን ብርሓታት ነመፀመፂ እንታይ ክንገብር ንኽእል ተባሂሉ ልክዕ እዩ ክንገብሮ ንኽእል ብዕንጨይቲ ውን ፈቲና ክንሰርሕ እተን ዕንጨይቲ በዚ ደቡባዊ መዳይ ኣብ ደቡባዊ ዝነበረ ኣብ ደቡብ ዝበዓል ገርዓሎ ዝበሃል ከ ዳሓራኡ ነይሩ ብኡ ክፍትን ንሕና ውን ኣብ 1988 እየ ዝመፅእ ዘለኹ ሕጂ ኣብዝዋን እዚ ክንፍትን ፈቲና እዚ ናይ ዕንጨይቲ ዘለዉና ገለ ውን ፋይበር ሓንቲ ነራትና ኣብቲ ወኒ እውን ክሰልጠና ኣይከኣለን ብኡ ብዝኾነ ግን እቲ ሕልና ወይ ከዓ እቲ ስራሕ ዕውት ነይሩ ክትብሎ ትኽእልኻ
2: ኣዋ ኣብቲ ናይ መጀመርታ እዋን ዝነበረ ማለት እዩ ናይ ባሃግ ኣብታ እዋን መጀመርታ ዝተበገስና ኣላ ንባሕሪ ናይ ሓይሊ ናይ ኢትዮጵያ ተዋጋእቲ ብባሕሪ ዝንቀሳቀሱ ዝነበሩ ማለት እዩ ካብ ባፅዕ ንው ንሰሜን ናይ ሱዳን ከባቢ ካብኡ ንጀብ ዘሎ ቀፃለ ምንቅስቃሳት ዝገብሩ ነይሮም ማለት እዩ። ሕጂ ሓደ እዋን ንብገስ ማለት እዩ ሕጂ እቲ ዓቕሚ ናይ ፅዋርና ማለት እዩ ብ11 ዝበሃል ነይሩ ወላ 14.5 ነይሩ ማለት እዩ 75 ኣፅዋር ነይሩ። ሕጂ እዚአን ዓጢቕና ኣንፃር እዚ ናይ ሓይሊ ባሕሪ ናይ ኢትዮጵያ ተጓዒዝና ማለት እዩ። ሕጂ እዛ ብ11 ትበሃል ፍሊት ብረት ግን ንሳ ኣብ ጃልባ እዚ ናይ ዕንጨይቲ ኣበይ ኢና ዓጢቕና ማለት እዩ። ሕጂ እታ ብኢለመንሲ 120 ዲግሪ እንተዘይኮይና ካልእ 130 ዲግሪ ኣይትዘውርን እያ ብዝመፀካ ተንቀሳቃይስካ ሲ ኣይተብለናኻ ማለት እዩ። ብዝመፀካ ግን ብጉልበት እንዳጠወኻ ኢኻ ኣንፃር እቲ መርከብ ተብል ማለት እዩ። ብዝኾነ ንሱ ንዓና ስለ ዝስሕበና ዝነበረ እቲ ኩነታት ዳርጋ ቢልናዮ ማለት እዩ ቆሪፅናዮ ማለት እዩ ኣንሳሒብና ገዲፍናዮ ውን ይዑ እዘን ቀፃሊ ናይ ሩስያ ኣፅዋር ኣብዚ ካብ ሩስያ ናይ ዘን መራከብ ናይ ሩስያ ማለት እዩ ቀፃሊ ኣብኣድ ዝመንሽሙ መፃእ ስለ ዝነበራ ኣብ ባፅዕ ንሕና እውን ንዕን ነጥቃዕን ማለት እዩ ኣብታ እዋንቲያ ማለት እዩ ነቲ ናይ ደርጊ ገዲፍና እቲ መርከብ ናይ ሩስያ ንዑ ኣጥቂዕና ንዕወተሉ ማለት እዩ በቲ ዘለና መሳርሒ ናይ ብ11 ይኹን ናይ 14 ዋላ ናይ ኣርቢጂ ብኡ ተዓዊትና ማለት እዩ ብዙሕ እቲ ናይ ምንቅስቓስ ካብ ናይ ደገ ዝመፅእ ኣብዚ ዝነበረ ማለት እዩ ዝኣቱ ዝነበረ ከምኡ ተዓዊትና እቲ ናይ ምንቅስቓሰን እውን ርብእነት ገይሩ ማለት እዩ ተዳኺሙ ማለት እዩ
3: እቲ መጀመርያ ግጥም ዝገበርናሉ ክትብል ብክልተ ወገን እዩ ገለ ኣህቶት ካብኡ ዝነበረ ሓንቲ ጋንታ ጅን ንምብራቅ ከይዳ ነራ እቲ ግዜ እቲ ንሳ ኣቐዲማ ኣካይዳ ነራ ብልክዕ ተዘማዲ ዕለታት ኣብ ሓደ ከባቢ ግን ንሕና ኣብ ዲፍኒ ንፈቲና ነርና እቲ ሒዝና ነበርና ፅዋር እኩል እኳ እንትኾነ እተን ሒዝና ነበርና ከዋሪ ምስቲ ፍጥነት ናይቲ መርከብ ክኸዳ ዘይከላ ዕንጨይቲ ስለዝነበራ ግን ክንዕወታለና ኣይከኣልና ሓንቲ ፋይበር ነርና እታ ፋይበር ግን ብኣርቢጂ ዝኣክል መጥቃዕቲ ገይሮምሎም ጉድኣት ከም ዝወረዳ ብርግፂ ግን መርከብ በቲ ጠጠ ክብል ማህረምቲ ጠጠ ክብል ስለዘይከኣለ ተዓዚሩ መርከብ ናይ ሶቪየት እዚ ነይሩ ናይ መጀመርያ እቲ ናይ ምራቅ እውን ከምኡ ከም ዝብለካ ዓድማዓ ዝኾነ ስራሓት ሰሪሖም እዮም ዕንጨይቲ ዝለ ዝኾና ግን ብዕንጨይቲ ክስራሕ ዝከኣል ነገር ወይ ክትዋግኣሉ ኣብ ዘይትኽእል ደረጃ ስለ ዝበፅሐ ዳርጋ ንቐፃሊ ክሕሰበሉ ከም ዘለዎ ዝተፈላለዩ ርእቶታት በቲ ዝነበረ ኣባል ክወርድ ክኢሉ ማለት እዩ ማለት ብዕንጨይቲ ጌርካ ነዘን ህልዋት መራኸብ ናይ ኢትዮጵያ ክትዋግአን ከም ዘይትኽእል ሲ ተጨቢጢት ነገር
4: ፈቲንኩም ዶ
3: ፈቲንና ፍታን
0: ስርሒታት ክነካይድ ኣለና መደብ ስለ ዝወፀ ብዕለት 19 ወርሒ 488 ብኹር ስርሒት ናና ካብ ኣብ ማለት ንሪፋይነርን ንወደብን ዝዓለመ ሓንቲ ስርሒት ኣካየድና ኣብ ዓሰብ እዩ እዙ ስለዚ እዚ ስርሒት እዚ ቀሊል ኣይኮነን እዚ ስርሒት እዚ ክተካይዶ ካብ ደየናትካ ካብ በዓል ብሪጠ ካብ በዓል ዓዲዳ ካብ በዓል ዓጊግ ተበጊስካ ንዓሰብ ክትከይድ እዚ ርሕቐት እዚ ክንደይ ይመስለካ 430 ማይል ወይ ከዓኒ 795.5 ኪሎ ሜትር እዩ ካብ ደጀን ተበጊስካ ስጋብ ዝብለካ ዘለኹ ቦታ ከትካ ስርሒት ክትፍፅም እዚ ቦታ እዚ ንክንከዶ ቀሊል ኣይኮነን ቀዳይ ነገር ቤኒ ኢኻ ክትሓልፍ ቀዳይ ነገር ገመግም ናይ ስዑድያ ኣሎ የመን ኣሎ ንነጀው ካብዚ ኢንተርናሽናል መስመር ንሸነኸ የማን ንድሕሪ ተፀጊዕካ ከዓ ንመራኸብ ናይ ፀላእ ኣለዋ ገመግም ናይ በዓል ዳህላክ ደሴታት ናይ ዳህላክ ሚሊሽያ ኣለው መራኸብ ናይ ፀላእ እየ ዝንቀሳቀሶኦ እዚታት ኩሉ ጥሒስካ ናብቲ ዕላማኻ ንክትበፅሕ እዚ ኩሉ ረሕቐት ቀሊል ኣይኮነን ዳሕራይተን ትሕዝቶና ከዓ ንጀለቡናክና ንኣይሽቲኤን እዚ ኩሉ ከመይ ገይረን እየን ክቆልፅኦ መቸም ብጣዕሚ ፈታኒ ጉዕዞ እዩ ነይሩ ቀዳማይቲ ጉዕዞ ተገይራ ምስ ተበገሰ ኣብቲ መበገሱ ቦታ በዓል ሓነሽ ምስ ተበፅሐ ፅዕነተን ተፃዒነን ክብገሳ ምስ ዝደለያ ማዕበል ስለ ዝበርትዐ ክኸዳ ይከኣለን እንደገና ተመሊሱ እቲ ኣህዱ ተመሊሱ ካልኣይ ግዜ እዘን ንኣይሽቱ ናይ ዕጨይ ኣለዋ ድሕሪኡ ተመክሮ ኢኻ ትወስድ ተመክሮ ተወሲዱ ሕጂ ከምኡ ክኸውን ኣይክእልን እዩ እምበኣር ኣብ ስራሕ ተሳትፍ ጃልባ ባዕላ ካብ ዓጊግ ተበጊሳ እዚ ኩሉ ክትቆርፅ ክትክእል ኣለዋ ስለዚ ፎርቦርድ ንብለን ናይ ዕንጨይቲ አን ሕጂ ውን ንሳተን ሓንቲ ንዓኣ ሓጋዚት ገለ ትኸውን ንእሽተይ ጃልባ ብድሕሪ ትጉተት ወይ ከዓ ንብላዕሊ ትስቀል ኣባላታ ፅዒና ኩሉ ፅዒና ካብኡ ትብገስ ኣብኡ ውን ብዙሕ ፀገማት ነይሩ ምምላስ ነይሩ ምኻድ ነይሩ ብዝኾነ ግን ኣብ ሓነሽ ተበፂሑ ካብ ሓነሽ ተበጊሶም እንደገና ኣብቲ ዝበልናዮ ቦታ ኣብኡ በፂሖም ስራሖም ሰሪሖም እቲ ስራሕ ተሰሪሑ ማለት እዩ ስራሕ ምስ ተሰርሐ ድሕሪኡ መርከብ ደሴት ያኖ ኣብታ ደሴት ደሴት ደይቦም እዮም እቲ ስራሕ ብምንታይ ስራሕ ብግራድ እዩ ነይሩ ስለዚ እቲ ግራድ ኣብቲ ታባ ተፀጊዓ ማለት እዩ እታ ጀልባ ኣብኡ ኣራጊፋቶም ብዙሕ ፀገማት ናይ ሞቶረ ፀገማት ነይርዎም ብዝኾነ እቶም መትፋዓጀታት ኣፅዋሮም ኩሉ ኣውሪዶም ኣብታ ደሴት ኮይኖም ስርሖም እናቆልፀሉ ከለዉ እቶም ናይ ቴክኒክ ኣባላት ምስቶም ዝተረፉ ከዓኒ ነቲ ዝነበረ ፀገም ንዕኡ ክፈትሑ ኢሎም ብዙሕ ላዕልን ታሕትን ኢሎም ተጣቢቦም መቸም ተጣቢቦም كبو قصو خبلو خلو مركب

0: ኣብ መርከብ መፅኦም እዚ ይበሃል ክንዲ ጉቦ ዝኸውን መርከብ መፅኦም ክትሒስዎም ክሓልፍ ክብሉ ከለዉ ዶሽካ ስለ ዝነበሮም ብዶሽካ ገይሮም ተኪሶምሉ እቲ ተኽሱናቶም ብጣዕሚ ኣድማዕ ስለ ዝነበረ ኣብቲ ብሪጅ ኣብቲ መምርሒ ናይቲ መርከብ ኣብኡ ስለ ዝሃረመ ትኺሎ ክለውፆም ኣይከኣለ ኣንፈቱ ክቀይር ፈቲኑ ኣንፈቱ ቀይሩ ኮሊሉ ስጋዕ ዝመፆም ወሲኖም ሕጂ ንሳቶም እቲ ሒዶማ ኸዱ ይክእሉን እዮም ሒዛቶም ዝመፀ ዓባይ ጀልባ ሒዛቶም ክትከይድ ኣይክእልን እ ረ ናይ ሞቶረ ፀገም ኣጋጢምዋ ስለዚ ንዓኣ ነታ ንእሽተይ ከም መድሐን ዝሓዝዋ እታ ንእሽተይ ጀልባ ስለ ዝነበረት ኣታ ጀልባ እቲኣ እቲ ክትሽከምዎ ዝኽእሉ ኣብኡ ኣስጊሮሞ ማለት እዩ ካልእ ግን ምስይ ጀልባ ከምዝፅሕል ገይሮሞ ማለት እዩ እታ ጀልባ ጥሒላ ንሳቶም በዛ ንእሽተይ ጀልባ እዚኣቶም ፅልማት እዩ ብቐጥታ ንየመን ቆሪፆም ሕጂ ብቐጥታ ሕጂ ንሱ እንታይ ርኢ ነይሩ ነታ ዓባይ ጀልባ እዩ ዝርኢ ነይሩ ነታ ዓባይ ጀልባ ስለዝነበረ ንሳቶም በታ ንእሽተ ገይሮም ኣዝሊኦም ከይዶም እታ ጀልባ ከዓኒ ኣብኡ ሃሪምዋ ሃሪምዋ ጥሒላ ማለት እዩ
1: እዘን ስርሒታት እዚአን ንሓይሊ ባሕሪ ብዙሕ ተመክሮታት ኣቕሲመን እተን ብዕንፀይቲ ዝተሰርሐ ጀላቡ ሒዞም ኣብ ባሕሪ ስርሒታት ከካይዱ ከም ዘይከኣል ኣብ መደምደምታ በፂሖም እተን ጀላቡ ብኻልኦት ክትከኣ ግድን ስለ ዝነበረ ብፋይበር ግላስ ዝተሰርሓ ግንገፈፍቲ ዓሳ ዝጥቀምሎን ዓይነት ጀላቡ ብምዕዳግ ክጣብቡ ጀሚሮም ኣብዚ ናይ ምጥባብ ስራሕ ቀንዲ ተዋሳእቲ እቶም ቀደም ነተን ዓበይቲ ንዓንፀይቲ ጀላቡ እናተበላሓቱ ዘንቀሳቕሱ ዝነበሩ ኣባላት ጋራጅን እንዳ ዓንፀይትን እዮም ነተን ንምክፋፍ ዓሳ ዝተሰርሐ ጀላቡ ድማ ናብቲ ዋጋእቲ ፈጣናት ናይ ምቕያር መስርሕ ተጀሚሩ
2: እቲ ሓይሊ ባሕሪ ኣብ ዓጊግ ዝበሃል ካብ ካስራ ማለት ቁርብ ናይ ቁርብ ኪሎሜትራት ኣብ ደሴት ቆይምና ናብ ሓቂ ጋራጃት ዝተፈላለየ ቆይምና እዚ ሕጂ ንኣቶ ዘለና ዘን መራኽቢ ዘን ሆርታት ዘለናየን በብቑሩ ክመፃ ክኢለን ክመፃ ስለ ድኸኣላ እዚአን ምስ መፃ 86 ኣብ መጠረሽታ እዚአን ክመፃና ክኢለን ማለት እዩ ዘነሃሮ ዘለናየን ዘነሃሮ እዚኣት ምስ መፃና ሕጂ እንታይ ኮይኑ ካብቲ ዝነበረና ናብ ሓቂ ሓይሉ ከዓ ወሲኽና እንታይ እታ ሓይሉ እዚ ካብ ኮማንዶ ዝነበሩ ብርክት ዝበሉ መፂኦም ካብቶም ኣብኡ ዝነበርና ኮይኖም ሕጂ እቲ ወታሃደራዊ ቆሚ ማለት እዩ ምስ ቆመ እዚኣቶም መፅናና እዚአን ሕጂ እንታይ ክንዓጥ ክኢልና ማለት እዩ 75 3.14 23 ቅድሚኡ ዝነበረ ከዓኒ 106 ነርና ማለት እዩ
3: ናይ ዓጊግ ምስ መፃና እንታይ ሓይሽ ዝብል ክስታ ኮይኑ ነረን እዘን ዞድያክ ዝበሃላ እሳተን ናይ ክልተ ሞተር ስዙኩ ዝበሃል ነይርዎን እሳን ግና ነቲ ዝነበረ ክውድሆኦ ስለዘይከኣልኣ ስለዘይክላኸማን እንታይ ደኣ ሓይሽ ተባሂሉ ካልኦት ዓበይቲ ናይ ያ መሪነር 175 ሰቀኢልናለን ንዝኾነ ይኹን ኣብ ኩነታት ይንቀሳቀሱ ነይሮም ማለት እዩ ሕጂ ምስቲ ዝነበረ ናይ ምንቅስቃስ እሳተን ንቐፃሊ ከድማዓ ስለዘይክላ እንታይ ደኣ ሓይሽ ተባሂሉ ካልኦት ዓይነት ፋይበር ናይ ሓደ ሞተር ናይ 75 ሞተር ሰቂልና እሳተን ንጥፈት ስለ ዘለዎን እቲኣተን ከዓ ክመዴታት ኮይነን ንዝኾነ ይኹን ነቲ ዝኸይድ ኣፅዋርዶ ካልእ ካልእ ንዕኦ ምስኣቶም ንዝኾነ ይኹን ክታገብራ ነተን 75 ዝነበረን ሕፅር ዝበላ ዳርጋ ናይ 8 ሜትሮ ናይ 6 ሜትሮ ብኡ እንቀሳቀሳ ነይሩ ማለት እዩ ካብኡ እቲ ቐንዲ እዚኣተን ከማን ነቲ ዝኾነ ናይ ነዊሕ ቦታታት ዝነበረ ክዕፅዋት ስለ ዘይክላ ቀጥታ ንሕና እንታይ ደኣ ሓሽ ተባሂሉ ካብኡ መሊሾም ንናይ ዓሳ ኢለን ዓበይቲ ናይ 9 ሜትሮ መፅአን ማለት እዩ እተ ናይ 9 ሜትሮ ንዓሳ ኢለን ዝመፃ ኣንሕና እዚኣተን ብሓደ ሞተር ናይ 175 ገበረን ተባሂሉ ናይ 175 ተገይርዎን እሳተን ከማን ዳርጋ ፅቡቅ ዋላ ብንጥፈት ኹን ብካልእ ናይ ብሓቂ ንዝኾነ ይኹን እዚ ዝነበረ ከባቢና ፀላኢ ድዞሮ ዝነበረ ዳርጋ ክነርዕዶ ጀሚርና ማለት እዩ እጂ እሳተን ምስቲ ናተን ንጥፈትን ምስቲ ናተን ዕብትን ፅቡቅ ዋላ ዝተፈላለየ ኣፅዋር ሒዘን ናይ 45 መስርዕ ማለት እዩ ኣባላት ሒዘን ፅቡቅ እንቃሳቅሳ ነይሩ ማለት እዩ
1: ዘንጀላቡ ክሳብቲ ዝድለ ደረጃ ዝበፅሐን ኣብ ኩናት ኣድማዐ ውፅኢት ዘምፃን ቀጻሊ ናይ ምብልሓትን ምስናዕን ፃዕርታት ተኻይዱለን ተዋጋኣይ ሰናዓይ ሓላፊ ኩሉ ኣባል ሓይሊ ባሕሪ ሓሳቡ የፍስስ ብግብሪ ይፍትን ይፅዕር ምእንቲ ዕውት ውፅኢት
3: ባሕሪ ውዒሎም ዝመፁ ዝነበሩ በዓል ፍስሓ ዝበሃሉ ቀጥታ ምስዓል እቶም ዝነበሩ ሃለፍና ምስዓል ተወልደ ቐላት ማለት እዩ እንዳተራኹ ከምዚ ወሞ ካብዚስ ካልእ ዓይነት ሙዲፍካ ደ ንገብር ናላት እዚኣ ሓንቲ ሞተረ እንድሕሪ ተባላሻ ከምዚ ንዓና ዘጋጥመና ዘሎ ንዓተን ገለ ነገር ዘይንባልሓት ወሞ ንዓተን ክንገብር ተኮይና ናላት ክልተ 85 እቲ ዓበይቲ ተገርናዮ ንዓተን ኣብ ዝኾነ ይኹን ማዕበል ክግልፀን ስለ ዝኽእል ሓደ ክልተ ሞተረንን ናይ 85 ወይ ናይ 75 ከምኡ ሙዲፍካ ደ ዘይግብር ንዕኡ እምበዓር ኣንሕና ብሓደ ሞተረ ኣብ ክንዲ ዝኸዳተን ዓበይቲ ንዓተን ብክልተ ሞተረ ክኾና ከም ዘለን እዚ 75 ብስቴርሶ ዘይኮነ ብሃንደል ከምዚአ እንተን መጀመርታ መፂና ነረት ናይ ዓሳ ማለት እዩ ንዓሳ ኢለን ተባህላ ካብኡ ቀጥታ ነዚ ሞተር እዚ ስታካር ጌርና እዚ ፋይበር ግላስ እዩ እዚ ፋይበር ግላስ እዚ ኩሉ ግዜ ክብደት ንሕር ወሲዱ ናይ ምስባር ተኽልኦ ቀጥታ ክሳይ እዩ ዝገብር ሪንፎርሶ ይብሉን ንዑ ክንገብር ግና እንታይ ጌርና ይሕና በዚ ላሜራ ድሩዕ ናይ ክልተን ፍረቃን ርጉዲ ዘሎ ነዚ ከምኡ ርጉዲ ናይ ክልተን ፍረቃን ዘሎ ነዚ ከዓ ብምሉእ ሕጂ ነዚ ኣብዚ ዘሎ ብሎንታት ልክዕ ከምዚ ዳዶ ናይዚ ዘርእካ ዘለኹ ነዚ ሞተር ሒዙ ዘሎ ከምኡ ንበይኑ ከም ደእሰር ጌርና ናብዚ ከዓ መሊሽኡ ንዕኡ ካይብርትዖ ኣብዚ ዓይነት ኣብዚ ተወሳኺ ፌሮ ጌርና ምዚ ከም ደእሰር ጌርና ነቲ ሞተረ ክልተ ሞተረ ጌርና ማለት እዩ እምበር ንሓደ ሞተረ ከማን እዚ ምስ ማዕበልን ምስ ፅዕነትን የስግኣካ እዩ ሕጂ ከምኡ ሙዲፍካረ ጌርና ቀጥታ ነቲ ሞተረ ኮፍ ኣቢልና ካብዚ እዚ ስታካር ጌርና ክልተ ብስቴርሶ ከም ዝኸይድ ጌርና ማለት እዩ ብድሕሪኡ ኮፍ መሰበልና ነዚ ናይ ንክልትኡ ደዋስብ ካብ ብስቴርሶ ቲራንተ ክንታ ክንገብር ኣለና ተባሂሉ ቲራንተ ልክዕ ከምዚ ንሪኦ ዘለና ዓበይቲ እዚ ነቲ ሞተረ ኣብ ክልተ ነናይ 15 ግፍሓት ጌርና ኮፍ ኣቢልና ቲራንተ ጌርና ምስኡ ምዝ ከም ዝራኸብ እዚኣ ንሓንቲ እያ ተንቀሳቀስ ነዚኣ ተንቀሳቀሳ ግና ምእንቲ ነቲኣ ተንቀሳስካ ካልእ ቲራንተ ጌርና ንዓስታ ጌርና ሕጂ እዛ ስቴርሶ እዚኣ ንሓደ ልክዕ ንበይና እያ ተንቀሳቀሱ ናብዚኣ እዚኣ ቲራንተ ተጌርካላ ግና ንክልቲኡ ስለ ዘንቀሳቀስ ክልተ ሞተረ ጌርና ነዚኣተን ዝተፈላለየ ብረት እንዳሰቐልና ዳርጋ ፅቡቅ ክንዕወት ክኢልና ማለት እዩ
4: ዘይናቱ ኣምፂኻ ሰብኩዕኻ ስጋዕ ክንደይ ምትእማን ነርኩም ኣብ ባሕሪ ከዓ ኩናት ከዓ ከኣት ሰብ ከዓ ፅዕና ፅዋር ፅዕ ምትእማን ስጋዕ ክንደይ ነርኩም
3: እሱ ነርና እንታይ እዩ ከም እቲ ናይቲ ናትካ ኣብ ሙዲፊካር ዘለና ምናላት እሳተን ሕጂ ኣብ ናይ ሌሊካ ሕጂ ሌሊካ ንክልትኡ ናይ የማን ናይ ፀጋም ጭንጓዕ ኣሎ እሱ ሕጂ ስሕበካ እዩ ኣብ ክልተ ከዓ ነናቱ ሕጂ እዚ ሌሊካ እዚ ሞተረ ንሰቕሎ ሓደ ዓይነት ዝረት ዘለዎ እሱ ሕጂ ከም ክስታይ ስሕበካ ዩ ቁሩብ በላዓልካ እዩ ብዝያዳ ግና እቲ ኣንሕና ንፍትኖ ነርና ንዓቶም ቅድሚ ምስዳድና ምስቶም ዝነበሩ ኣብ ባሕሪ ከይድና ንፍትኖ ነርና ንኣብነት ኣብኡ በዓል ተወልደ ቐላቲ በዓል ጀሪካን በዓል ዝነበርናሉ ናይ ዓብ ብረት እዚ ብረት እዚ ካብ ሜዳ ተሓቲቱ እዚ ቢኤም ዝበሃል ተመቒሉ መፅኡ ማለት እዩ ሕጂ ንዕኡ ከምቲ ናይቲ ኣይኮነ ንዕኡ እሲ በዓልና ከማን ክንፍትኖ ኣለና ዝብል ንዕኡ ምስ ሰቐልናሉ ሳፖርትታት ገይሮም ብናይ ዕንጨይቲ ዘሎ ብናይ ምልሓምን ምቕናዓን ዘሎ ኩሉ ሙዲፊካር ምስተገበረ እቲ ናይ ሞተረ ከዓ በዓልና ኩሉ ኣዳሊና ክስታይ ምስ ገበርና ይፈተን ተባሂሉ ኣንሕና ንዕኡ ክንፍትን ዳርጋ ኣነ በዓል ተወልደ ቐላቲ ዝነበሩሉ እቲ ሃፋ ብጎኒ ስለ ዘይነበረ ንዓና ነዚ ኮበርኬት እዝን ኩሉ ንባሕሪ እትዎ ማለት እዩ ሕጂ ከም ክስታይ ተመኩረሲ እንዳተራድእኻ እንዳተማዒዝካ ስለ ትገብሮ ንዝኾነ ነገርካ ድሌት እንድሕርሎ ኩሉ ግዜ እትዕወት ኢኻ ፍርሓ እንድሕርሎ ግና ኣይትዕወትኒ ኢኻ እዚኣ ከምዚኣ ገይረ ወሲደ ብቲኣ ከይዳ ማዕብል ተገልበ ክግልብጣ ክእል እዚ ኣይኮነት ዋለተን ካልኦት ዓበይቲ ምዕቡላት መራኸብ ከማን ኣብ ባሕሪ ሰጥናየን ከምኡ ከም ክስታይ ግና ንዓና ዳርጋ ብዙሕ ከምዚ ኣይጋጥማን ኣብቲ ዝነበረ ናይ ንጥፈተናይ ንጥፈት ድዩ ናይ ካልእ ናይ ካልእ ዋላ ሚዛን ኣብ ንኸደሉ ከማን ከምዚ ዘልኩኻ ብፃይ ፍስሓ ዝበሃል ነይሩ ንዝኾነ ነገር ዘጋጠመ ወይ ንዝኾነ ነገር ንየማ እንድያ ትበልዖ ንፀጋ ኣብሕና ንፍትን ነርና ንፍትኖ ግና ኣብ ብዙሕ ማዕበል ምፅዕነትን ምስ ገለን ስኹማን ብሓበሬታ ቀጥታ ህበና ስለ ዝነበረ ብኡታት መሰረት ከማን ነቲ ዝነበረ መስርሕ ክንዕወተ ተባሂልና ማለት እዩ እዚኣ ሕጂ እታ ሓንቲ ዓይነት ዝነበረን ማለት እዩ እተን ናይ ሓደ ሞተረ ዝነበረን ሕጂ እንታይ ገይሩ እዚ ሳፖርት እዚ ፌሮ ኣለዎ በዚ ንገዛ ርሱ እዚኣተን ሕጂ መንቀሳቀሲ ናብዚ ኢሉ ተገበረ እምበር ቀጥታ ፌሮ ዘሎ ናብዚ ከዓ ፌሮ ኣሎ እዚ ብክልተ ሞተር ንዓቶን ናይዚ ሓደ እንድሕሪ ቅሪብካዮ ኣውያት እዩ ዝገብር ክልትኡ እንድሕሪ ጨቢጥካዮ ናብዚ ሕጂ ኣንሂና

0: እንታይ ሓሽ እዚ ከማ ልክዕ እንዳፈተንካ ዝግበር ዝነበረ እዩ እንተርሒካዮ ይዓፍር ንላዕሊ ገፁ ድርቢ እንድሕሪ ፅቢብካያ ከዓ ይእዊ ሕጂ ናይዚ እቲ ቀንዲ ቀስ እንዳልካ እንዳፈተንካ ስራሓት ተካየደ ናይዚኣተን እንዳቅረብና እታ ናተን ሳይድ ረኪብና ኣላ ማለት እዩ እዚኣተን ገና ቅድሚ ሕጂ ዘይነበረን ስለዝገበርናየን ብኡ መሰረት ናይ 15 ናብ ጎኒ ገዲፍና በቲቀነአና 6ዱሽተ ገዲፍና ምስ ፈተናየን እዚኣተን ንጥፈታት ዳርጋ ካብ 25 ስጋዕ 30 ማይል ኖት ከም ዝኸዳ ገርናየን ማለት እዩ ኣብቲ ሸኸም ምስአን ሸኸም ናተን ናይ ብረተን ኣሎ ካልእ ኣሎ ብሙሉእ ምስ ፅዕነተን እዩ እዚ እምበር እዚ ንበይን እዚኣተን እሞ ዳርጋ 45 ክነፍራ ክለ እዚ ጥራሕ ንዐን ይደፅለን ዘሎ እዚ ግና እቲ ብረት ከምዚ ናይ ቅድም ዝረአኹሞ ብረተን ኣብዚ እዩ እቲ ብረት ልክዕ ከምዚ ዓይነት ኣለዎ ኣብዚ ዝስርሖ እቲ ካልእ ናይ ብረት ከዓኒ በዚ ጎኒ ዘድልየካ ናይ ጥያይ ድዩ ናይ ቡምባ ድዩ በብኸ ከም ናተ ክስ ኣለ 16 ቡምባ እዩ 14 23 ጥያይ ስለ ዝኾነ ንዓኣቱ ልክዕ ጋራዲ ጌርካ ቦታ ከም ዝሓቁፍ ንዓኣትን ትሚዛነን ማለት እዩ ካልእ ዘድሊ ከምቲ ዘለናይ ዓንተ ወይ እተን ዕንጨይቲ ዓበይቲ ነናይ 175 ሞተረ ጌርና ኣለ ንዓኣተን ምስኣተን ዝጓያ ስለ ዘሎ ፀገም ማለት እዩ ከምኡ እዚኣተን ኩላተን ሕጂ ዳርጋ ናይ 200 ኣሎ ናይ 225 ዘለዎን ሞተር እየን ዘናብ ዘለዋ ኩለን ናብ ዘለዋ ዓበይቲ ማለት እዩ እዚ 85 እዩ እዚ ግና ናይ 225 ኣሎ ናይ 200 ኣሎ ሕጂ ሓድሽ ዓይነት ኣምፂና ምዝ ናይ ሓልየ ብዘን ዓበይቲ ጀላቡ ምስራሕ ንዕኡ ሞተር እዚ ኣብኡን ሰቂልና ልክ እሰን ከዓ ስጋዕ 4 38 ኣብዚኣ እንዳህላክሲ እንዳዓለልካ በፂሕካ ትመፅ ማለት እዩ
1: ንመጀመርያ ኣብቲ እዋን ኢና ንሕና ንገዛ ርስና እውን ከመይ ገይረኒን እዚ ከምዝኣመሰለ ኣፅዋር ዝሰቂለን ክኸዳ ክትኩሳ ነዚ ተፀዋርነት ኣለዎ እንጂ ዝብል ኩሉ ግዜ ኣከራኻሪ እዩ ነይሩ ክትዓት ዝተፈላለየ ክትዓት ላዓል ነይሩ ስለዚ ፈተነ ተጀሚሩ ማለት እዩ ኩሉ ክንገብር ኣለና ክንፍፅም ኣለና ዝብል ኣረኣያ ስለ ዝነበረ ክተበግሶ ከዓ ላዕሊ ስለ ዝነበረ ምስልካይ ዝበሃል ነገር እውን ኣይነበረን ሓደ ፈተነ ይካየድ ይፈሽል ኣይትዕወትን ካልኣይ ፈተነ እንደገና ይካየድ ንኣብነት ኣብ ግዜ ተኩሲታ ጃልባ እታ ንእሽተይታ ሽሙ ኣይትፀወሮን እንታይ ይትፀገም ኣበየናይ ስታንድስ እዩ ኣብ ናይ ዕንፀይቲ ድ ኣብ ናይ ሓፂን ድ እንዳተባሃለ በብእዋኑ ለውጥታት እንዳተገበረ ይኸይድ ነይሩ ማለት እዩ በዚ ድማ እቲ ኣፅዋር እውን ዝፅዕንኦ ዝተፈላለየ ስለዝነበረ ኣብ ሓደ ዓይነት ኣፅዋር ከምኡ ዓይነት ፀገማት ኣጓንፈካ ካልእ ዓይነት ብረት ክትቅኢር ከለካ ከማ ዘሰይም ፕሮብሌም ኣጓንፈካ ከምዚ እንዳበለ ንነፍሰ ከፍቲ በብእዋኑ ክካየድ ዝነበሮ ስራሓት ምስልካ እዩ ዝበሃል ነገር ኣይነበረን ኣነ ኣውራ ዝሕጉሰኒ ነገር ለይትን መዓልትን ፅዒርካ ከመይ ጌርካ በዘን መራ በዘን ኣይሱ ጃላ ብፈጠና እዚኣትን ጌርካ ፀላኢካ ተጥቅዕ ዝብል ተጥቅዕ ጥራይ ዘይኮነ ስኒ ብኣካል እውን ከመይ ጌርካ ትሳተፍ ኣነቲ ናይ ባሕርያ ኣብቲ ዋን ኣውራ ዝዝከረኒ ዝኾነ ኣባል ባሕርያ ኣብቲ ተዋጋኢ ዝነበረ ድዩ ኣብ ናይ ፅገና ዝነበረ ድዩ ካብ ስርሒታት ክተርፍ ዝደሊ ኣይነበረ ካብ ስርሒታት እንድሕር ዳኣ ተሪፉ ክቃየም ኣለዎ ምስቲ ናይ ቀረባ ሓላፊኡ ክኳርዎ ስለምንታይ ተሪፈ ከምዚ ነውሪ ገ ዓይነት ገይሪ ዝወስቶ ነይሩ ስለዚ ፅቡቅ ነገር ስለ ዝነበረ ነፍሰከፍ ኣብቲ ስርሒታት ዝሳተፉ ብናይ ኣፅዋር መልክዕ ኣፅዋር ነቲ ኣፅዋር ፈሊጦም ክጥቀምሉ ዝኽእሉ ሰባት ከማን ኣብቲ ምድላው ናይተን ጀላቦ እጃም ነይርዎም ንሳቶም እውን ብቕዓት ናይቲ ን ጀላቦ ናይ ምጥፋዕ ዓቕሙ ነቲ ኣፅዋር ከመይ እዩ ገለገለ ዝብል ኣቶም እውን ሓሳባት ኣብ ምቕራብ ራ ነይርዎም
2: ኣብቲ ባሕሪ ዝገበርና ብዙሕ ነገር እዩ ነገር እቲ ብዙሕ ነገር እንታይ እዩ ግራድ ዝበሃል ነይሩ ሓደ ኣፉ ማለት እየ ክልተ ኣፉ ከዓ ነይሩ ኣርባዕተ ኣፉ ከዓ ነይሩ ማለት እዩ እዚ ርባዕተ ኣፉ ሕጂ እንታይ መፅእና ዲግሪ ይነበሮ እቲ ዲግሪ ዘይነበሮ ክንደይ ርሕቐት ይኸይድ ኣሎ ኣይንፈልጠን ነርና ምስኡ ራዳር ጌርና ኣሉ ምክንያቱ ኣብ ባሕር ክትጓዓዝ ከለካ ናይ ቅድሚካ እንታይ ኣሎ መርከብ ኣሎ ኣይትርእን ኢኻ ሕጂ እቲ ራዳር እንታይ ጌርናያ ምስትፋሉል ኣሲርና ልዕሊኡ ክንብውፅእ ጌርናያ ልዕሊ ንፈፅካ ኩሉ ሕጂ ክቋፀር ኣበይ ኣለካ ትፈልጥ ማለት እየ ምስ ፈለጥትካ ሕጂ ኣንፈትካ ርኢካ ክትኩስ ትኽእል እቲ ክልተ ኣፉ ከዓ ከምኡ ሓደ ግዜ ክልተ ኣፉ ምስ ገበርናዮ ምስ ኣሰርና ብዙሕ እኳ እቲ ውፅኢት ናክትዩ ኣይፈልጦን ተገምጥልና ንባሕሪ ኣትዩ ምስ ፈተና በዚ ነብር ጓራ ዝበሃል ኣሎ ምስ ፈተና ክበሉ ኣትዩ ሓደ ማለት ከም ጠንቂ ዝኸውን ዝኽእል ማለት ብቡሎ ናይ ኣሰርና ብመስ

ኣሪ ነገርና ነርና ካብኡ ና ግን ብቡላን ኣሲርና ምስ ፈተና ፅቡቅ መፅልና ረሲዐልካ እዚ ቅድሚኡ ዝነበረ 120 ክማ ክልተ ጌርና ከም ዝነበርና ስጋዕ እዚ ምሕራር ናይ ማፅእ ሒዝናያ ከም ዝመፀና

0: ዝኣስሩ ልኡዋብለይቲ ዝኸልኡ ሰብመሰልቱካ
1: ስማዕ በወዲ ሽፋ ነፍሲ ግርም እኳ እዩ ዝብለኒ ስለምንታይ ካዛ ኸራር ክትሕዝ ከላኸስ ግድመ ዘን ደርፍታት እዚአ እንትጅምር
2: እንድ ዕጓለይ ንዓይ እውን ኣይርዳእንን እዩ በቃ ስቂለንስ ኣብ እምሪ ይመላለሳ
3: ወዲ ሽፋ ነፍሲ
2: መርሓባ ዓንጃ
3: ኩሪ ኸዘት ኩሪ ኸዘት ስቡቅ ድጃከት ትረኺብ ኣላ
2: እዋ ኣታ ኣታ ወድረሓ ቐለይ ነገር ከይተምፅእ
3: ስቡቅ ገረልካ ደብጠኒ ዘለኻ ወላ እስኻ ወዲ ሽፋ ጠባይከ ይትረደና እየ ጥዩን ህሙም እዩ ጤና ኣለዋ ዶ
1: ኣታተይ ወሪድካ ኣብ ክንታ ሓጊስካ ይቐኒለይ ትብሎ ስልቡት መሽቶ ወረ እንታይ ኸ ኮንካ
2: ግደፍና በጃ ኸይለጊ ናዘንየዱ ክኽነኒ እዋይ ኣነ እዚስ ምስ ምንታይ ይቆፀር ወረ እንታይ እየርኒ ዝወዲ
1: ግደፎንዶ ወዲ ሽፋ ነፍሲ እንተኾንካ ኻ ኸሎም እዚ ኣመልካ መፀርፀር ኮንካ ደስ ይዕልካ ንዶ ግዳ ትማሊ ማእቶት ምስኮትኩምካ ወዲ ሸቃ መፂ ነይሩ ምስ ኣነካ ገይሩ ዝሓርቆ ክነግረካ ኣይክእልን መዘከርታ ኢሉ መስደዲ ጭብ ገዲፍልካ ኣሎ
2: ኣላ ወዲ ሸቃ ነፍሲ
1: ብዛዕባ እቲ ሓለዋ ሰውራ ዝኣተኸላ ጉዳይ ግን ብጣዕሚ ይሓሪቑ ብቆራፅነቱ ብጠባዩ ኣብ ሃድኡ ዘለዎ ተፈታውነትን ህውነትን የኹርዓኒ ጥራይ ዘይኮነስ የቕናእኒውን እዩ እቲ ብለውሃቱን ትሕትንእን ዝልለ ወዲ ሽፋ ከምዚ ገይሩሎ ክብሉኒ ከለዉ

0: ብጣዕሚ ደንፂኒ ኢሉ በቃ ኣዛረበ ይፈልጥን
1: ኣየ ወልሸካ ኣልከይ እንታይ እሞ እቲ ናይ ውሻይ እንተ ዝፈልጥ መዓስ ከምኡ ምበለ ዋይ ወሪ ኢሎሞስ ካብ ንፋስ ቀድም ክበሃል እኳ ሓቂ እዩ ናብ ኩሎ መጣ ዓብትና መፅ እዩ
0: ሓቂ ወዲ ሸቃ እዚኣ ኣነ ንቕበለ ስማዕ እስከ ብኩሎ እንትናኻ ዝወፀካ ዘይብልካስ ምሩኻት ቀቲልካ ተባሂልካ ሓለዋ ሰውሪ ኣቲኻ ካብ ውድባዊ ዕማምካ ክትሰናኸል መቸም ይቃወሞ ጥራይ ዘይኮንኩስ ብመት ከልዎን ኣይቅበሎን እዩ
1: ኣቲ መፃፅ መዓስ መፈት ኮይነ ደይ ክርአን ከለኹ ገለ ውሽጫዊ ሓይሊ ደፋፋኣኒ እሞ ኣብ ስሕታ ንውዕል ኣይረድ ዋይ ገሊ ኢሎሞስ ንፀላኻ ቀቲልካ ሞሳ ምበር ማሳዶ ግባኣካ ይወዲ ተባ ድሕሪ ደጊም
0: ከምኡ ትበል ወዲ ሽፋ ውድብ ናብ ሰብኣውነትን ኣተሓዛምሮካትን ኣብ ቅድሚ ተሰሪዑ ክብቅዕ ይሰብዊ ተግባር ክትፍፅም ፅቡቅ ኣይኮነን ድሓር ከዓ ውድብና ንጥቕሚ ዝካነኸኖምን ካብኣፍና መንጢሉ ዝቕልቦም ዘሎ ንዘ ዝማርኽናዮም ኣንቂሕና ዓጢቑና ንፀር ፀላ ኢና ክሰልፎም ከሎ ቀሊል መዓስ ኮይኑ እዞም ኩሎን ውድባት ናይ ኢትዮጵያ ከቤትን ተፈጢረ
1: እምበር መፃስ ከም ሽማ
0: ሓቂ ስጋ ብፆታ ይትስሓቕኒ ስማዕ እንዳካተካ ሕጂ ንኣብነት ምስ ሓደ መባእስትኻ ንስኻ ብስላዕ ንሱ በትርተት ባእስሞ በትርተት ምንጥሎ ምሰበርካዮ ዶ ላስ ብኣ ጌርካ መሃርምካዮ
1: እዋ ብኣንበረ ኸኑ ዶ
0: በቃ በልዚኣ ካልክዕ ከምኣ ማለት እያ ኦማ ማለት እያ ስማዕ ባ ሓቁካይ ወዲ ሸቃ ብዛዕባ እታ ቤት ትምህርቲ ሰውራ ብሓደ ከለና ካብ ቆልዑ ጀሚሩ ደብሽ እናበለ ዝበርራ ዝነበረስ እንታይ ምዃና ከይነገረኒ መስዋእቲ ከይፈለየና ዝፈርሕ ክብል እንታይ ኣባ ምስጢራ ተኾንኪ ከዘይተካፍለና
1: ኣንቲ መጻፅ እንታይ ምኾነኪ እዩ በጃኸ ግደፍኒ ጭንቀት
0: ዋ ይኹነና ኣይኹነኒ ካባይቲ ሓብኡ ምስጢራ ኣለካ ድዩ ኣነ ዶ ምስጢራ ሕብኤልካ ፍልጥ እ
1: ኣንቲ ፍረ ንስኽ እንታ ነገርክኒ ወይ ኣማኸረኪ ወይ ኣሕግዘኪ ኣብዛ ናተይ ግን እንታይ ክትሕግዝኒ ኢለ እሞ ከካፍለኪ
0: በልድሓን ዘይኣ ናይ ዓሻ ካብ መታ ዓብተይ ሓደ ንዓኸ ርኺበለ ወላ ክትዛረበሉ ዘይከኣል ምስጢረ ሻሕ ዘብለልካ ግን ድሓን መለበሚ ይግበርካ መለበሚ ይኽልእኻ እንድዩ ግደፎ ድሓን
1: ኣንቲ መጻፅ ክትግሂ እምበረታይ መኾነኪ እዩ በቻ ኸባ ግደፍኒ
0: ግደፈናዮ ኸ ከይትግሂለ ምስጢረ ሓብኤልካ ዲ ቻውቻው ጥራይ ድሕን ቻው
1: እዋ ኣቲ መጻፅ በለድሓንኺ ድሞ ሕጂ መጋብ ኸይርሽና ድሓር ኩሉ በብሓደ ኸኣለኪ
0: ከምኡ ስበል

0: ወይ ቁሩ ብታም ስንዳ ዋርድያ ደላ ጁበያ ተሪፋትና እምበር ካልእ ኩሉ ተማም ጌርና ደብዲብና ኢና
1: ግርም ተንበሪኸን ኣለዋ ዝተባሃል ናይን ካናላታት ከ
0: እተን ካናላታት እውን ክሳብ ጫፍ ናይ ሳልሳይ ጋንታ ዘለዋ ኩሎ ንዕሚቑንያን ኢና
1: ካላስ ኮይስ ዝሓይሽ ድበልኩምዎ ጥራይ ግበሩ ዝኾነ እንተሎ ከዓ ባሓደ ኣለና
0: ጠዋል ጠዋል
1: እሂ ታወዲ ሽፋ
2: መርሓባ ቐቢት
1: እንታይ ዳ እዛ ኸራርካ ጸሚኻ እያ ሃየ ኣባ ዘልመድካይ ትኽላ እያ ከይተስተማስል ሓዛ ዳ ጠጥዑ ምስማዓና
2: እዛዓትካ ኸባ መኽ ወዳ እንተ ቐቢት ወዛ ሰፋይፈትን የደ ኮን ክንትብል ግዲ
1: ተወዲያ እንዳ እሞ እንታይ ዶ ተሪፍዋ እዩ ተማም ግርም ጌርካ እንዲኻኻ ሓሒልካ እያ ድሓር ከዓ ንስኻ ወዛል ዘይኮንካ ኣይ ሓደ ካብቶም ዝሃዱ ዝኸርዓሎም ብፆት እንዲኻ
2: ኣፅምሃብኪ
1: ወላሂ ክገርመካ ወዲ ሽፋ ካብ ዝመፀኩም ዳርጋ ወርሒ እዩ እሞ ብጣዕሚ ትሕጉሱ ኣህዱ ዘይተጋይሹ
2: ሃላ ቐቢፅ
1: ንስኻ ብ ዝምህላውካ ግን ቁሩብ
2: እዋ እንታይ ማኣነ ብ ዝምህላወይ ክጋዘ ዘይግባኣኒ ሰብ ደይ ዶስ ሓለዋ ሰውራኣት ንይሩ ኢሎም ኺ
3: ዋይ መሽክላ
1: ከምኡ ማለተይ ዘይኮንኩስ ንእሽተይ ስለ ዝኾንከ ኣብ ቤት ትምህርቲ ሰውራ ክትጸንሕ ነርካ ማለት እየ ናብ ካልእ ባይ ትተርጉሞ
2: ልሓን በለ ጓሌ ብክንደይ መከራ ተወዚዕና ሲ ነዚኣ ዶኻ በቓይክልና
1: ስማዕ ኣባ እንትኾንከ ኢኻ ብኩሉ እንትናኻ ዝወፀካ ዘይብልካስ ኩሉ ግዜ በተሓዛምርካ ትንቀፍ
2: እንድዕ ጓለይ ንዓይ እውን ገሪምኒ እዩ ዘሎ ንባዕለይ ሳይደ ጽቡቕ ረኺበ
1: ዕስማነይ ሓደራኻ ንቕሓትካ ማዕሪ ቆራጽነትካ ይኹ
2: እዋ ኣንተ ቐቢፅ ሽመይ ድኣ ኸመይ ጌይር ክፈለጥክዮ ዝፈልጦ ዘየለ
1: ኣተዓሻ ሓላፊትካ ምዃነ ይባይ ትረስዕ ኦርኒካ ምስ መንዲ ዘሎ
2: ረ

0: الشرويتي النبوبة برد قحتي منقوساي أرد البكيتي على ملي وما تبكيتي نسوراتني شعبية مساكين حكيرة طيا نشعب ماكين دودا ثورتا جبهة شعبية
1: ወይለይ ቀቢት ቋንቋ ሰወዳኣ ትኽእል ዲኺ
2: እወ ዳርጋ ካልአይቲ ቋንቋ እያ ድሓር ከዓ በዚ ኸባቢ ሰንዓፈ እንዲ ዓበየ ጽቡቕ ገይረ እየ ዝመልካ
1: ከገርመከ በዚ ኸባቢ ዓድናኸ ትግርኛ ዘይክእል ሰሆን ሰሆ ዘይክእል ትግርኛን ኣዝዮም ውሕዳት እዮም ኣቦይ ገዲፍካ ማለት እዩ ምሕረት ሓፍተይ እሞ ዳርጋ ፍላስፋ ናይ ሰሆን ይረአዮም ዝብልዎ
2: እሞ ምስ ምሕረት ሓፍትኻ ተረኺብኩም ዶ ትፈልጡ ከመይ ከትመስል
1: ሃሳብ ዝኽሪ እዩ ኣይ ቆልዑን ክልና እንያ ዳ ዓብያ ኸዳ ብኡ ጌራ ድማ ንቤዳ ወፅያ ከመይ ጌረ ኸለልያ ጓለይ እንድ ዋላ ተረኣየና ከልና እውን ኮ ተራጊፅና ንኸውን ክሳብ ሕጂኻ ትብሉ ደልክያ መስዋእቱ ናይ ሳላሓ ወይ ሞ ስድራና እውን ፈሊጦሞ እዮም
2: ከመይ ገይሮም ዳ ፈሊጦም ወደ
1: ኣብቲ ኸባቢ ዓዝና ጀማሄር እንዲ ነይሩ ሓደ መዓልቲ ክልተ ተባሳዓታት ዓሪቐም እዳተመልሱ እዘን ዕስባት ወደገ ብኣርቤን ፀኒሐን ትኽሱ ምስ ከፈታሉ እቶም ክልተ ብፅቱ ተወጊኦም ንሱ ከዓ ተሰው እዩ ኣህ ወይ ዘንገሳርጥ
2: ዋይ ተኸርሜኒ ከብዲ ደጉራ ምራ ክብልዎስ እምበር ሓቂ ገለ ንቅዱስ ዕላማ ሂወታት ብጁ ገለ ድማ ንኸብዳ ትሽየጥ
1: ወላ ሃበሊእ

0: ይህቶ ቐቢፅ ጅግና ኸነብዕድ ኢዳ
1: እንድዕ ወደይ እዛ ደርፊ ክሰምዕ ከለኹ ኩሉ ግፍዕ ነይ ጸላእ ከም ስእሊ ብቅድመ ይግተር እሞ ገለ ነገር ውሽጢ ይደፋፋአን
0: ድሓን ቀቢፅ ነፍሲ ዓፀፌታ ጌርና ዶ ንክሮ የለናን ኣጃጂ እንድዩ
1: ካልእ እንታይ ድ ክብለካ ደሊ ዕስማነ ሓንቲ ጀሚረ ደዛዞም ኳ ዛንታ ኣላ ከርእካ እዩ እሞ ተሓጋጊዝ ንክንዛዝማ ኢና
0: ችድ በሊ እንታይ ና ኮንኮ ተኸቢፅ ኣላ ደ ቅሩብ ደርፊ ስፈታት ንመር ከምዚታ ፅሒፈ ዘይፈልጥ
1: ድሓን ከምኡ ትበል ዕስማነ ንመፃእ ወለዶ ትጠቅም እያ ብዘይካ ኸዓ ክሕግዘኒ ዝኽእል ሰብ የለን
0: እዋ
1: እወ ተሓጋጊዝና ተማም ጌርና ዶ ንውርቓ ድሓር ኣብ እንዳዕ 7ተ ሳልሕ ዝበሃል ህፃን ገዲፈ ስለ ዘለኹ ኣነ ንስኻ ንዑ ነረክቦ ንሱ ድማ ንብድሕሪ እዩ ዘለዉ በቃ
0: ሳልሕ
1: እስኪ በዚ ኻልእ ሓይል ደብዳብ ጀሚረን ኣለዋ ምስለኒ ታለስክዕ ስማ
0: ናበይ
1: ታለታ ወዲ ኪረፍታ እንደርእቶ ሃየስኪ ኩሉ ከዓ እንደርእቶ ኣታ መኒ ኻ ዓንጃ በዓል መን እዮም ዘለዉ ዋርድያ
0: ቀቢፅ እዋዕ ንኽበና ደናታ እዋ

0: ኣጆ ኣይቶ ሕሞቕ ደግ መግዛእት ሓደሽ ደሽል እዩ
1: ቀቢፂ ኣጆ ኸባ ድሓን ኩያ ክዘለኸ ክትሓዊ ኸ
0: ወዲ ሽፋ ኣነብቂዕ ዝብለካ

0: ኣንተ ኻ ቤፀይ ሓንሳ ኣባ ፅንሒ ነዚ ሃድና ኣባ ኣስተማቕርያ ዕለት 17 ወርሒ 12987 ሓቀኛ ዛንታ ዕጫ 2 ስድራይ
1: ብምሕረት መንግስቲ ኣብ ሃይለ ቀቢፅ
0: ምሕረት ሓፍተይ
2: እዋ ኣንታ እንታይ እዙ ሕልሚ ሪግሃዲ ኣንቲ ምሕረተይ ክንደይ ተሓስሚ
0: ተበሊት ክለይ ይባ ሰብ ዘይብል ጦር ኣሰኪም ክል ናበይ ድልኸይ ናበይ ናበይ ደልኸይ ናታ ዘነእድጉ
3: ሰሊሞም እዮም እንዳምጠሎን ይወስደ ኣለኹ
0: ኣታ ዘይነ ፀጋዕኒ ዘንበልዓቲ ሰብ
3: ግደፍ ወዲሽባ ግደፍ ድባን ስዋት ግደፍ ኢዶም ይህቦም ትቐትሎም ደሊኻ እንታይ ኢኸ ፅልውለኸ እንታይ
4: ዕስማነሓደራ ንቕሓብካ ማዕሩቃራፅነትካ ይኹ
3: ኣጆኹም ዘህን ንኺድ ንኺድ

0: ብካልኣይ ኮንኩን ደልየካ ወዲ ብላታ ብዛዕባ ወዲ ሽፋ እየ ክዛረበካ ደልዩ።
1: ብዛዕባ ወዲ ሽፋ እንታይ ሓዱሽ ነገር ኣሎ ድዩ? ብዛዕባ እቲ ናይ ብቐዳማይ እንተኮይኑ ተነቒፉሉስ ጌይግኡ ምዃኑ እውን ኣሚኑሉ እዩ። ዋላስ ናይ ነገር ስጋይ ኮይኑኪ ደቂ ዓባይ ድስቲ ይሕሊፍኩም ክትወሃቡ መቸም ዘበት እዩ።
0: ከምኡ ማለት ኣይኮነን፣ ክቕፃዕ ከዓ ግቡእ ስለ ዝኾነ ይቃወመን እዩ። ካብቶም ዝነቐፎ ሓንቲ ኣነ ምዃነይ እውን ኣፀቢዕካ ትፈለጥ ኢኻ መስለኒ። እንተኾነ ግን ሓደ ክትፈልጡሉ ዘለኩም ምስጢር እየ ክነግረካ ደልዩ። ድሕሪኡ ናትኩም ውሳነ ኸውን።
1: ሓለፍቲ ዘይንፈልጦ ንስ ክትፈልጥዮ ምስጢር ድኣ እንታይ ዓይነት ምስጢር ኮይኑ እዩ?
0: እወ ሓደ ዝተሓባኣኩም ምስጢር ኣሎ። ብደውካ ዝውዳእ ስለ ዘይኮነ ኣብቲ ፅላል ዶኸፍ ንበል
1: ኣራይ

0: እዋይ ተመስገን። አንተ እንታይ ብርክቲ መዓልቲ ኣሎም መዓልቲ። አንቲ ሰዓዳ ፃዕዳ ከመይ ኣለኹም ከ?
1: አልሓምዱሊላህ ድሓን ኢና ሳንዳይ ለምለም።
0: እዋ እንታይ ደኣ ኣላ ኸዛ ገፅኪ ሰዓዳየ ደኺምክ ዲኺ?
1: ኣይደኸምኩ ድሓን እየ።
2: ኣይጠኻምኩን

ሃገረይ ኤረይ ምድረ ባሕሪ ውሉድን ወላድን ዝሃበኪ ዕምሪ ንስኺ ህወተይ ንስኺ ጥዕናይ ዓንዲ ማእኸል ገዛይ መማሞቒት ቤተይ ጸጋይ ምድረ ባሕሪ ሓላለይ ሃገረይ ሰሪረ በኣኺ ኮንክኒ ዝረደመይ ሃገረይ ዓይንና ዘይክደን ሓለዋ ሪምና ኣብ ደብ ወሰናስን ደቅኺ ኣለና ንምምጻእ ናጽነት ክንደይ ተኸፊሉ ሃገር ንምዕቃብ ክንደይ ተኸፊሉ ክንደይ ደንፈሲሱ ክንደይ ከሰንኪሉ ሓሻካ ጎረቤት ጎንና ቦቒሉ ዘይባሕሮም ጠመቲ ሕማቕ ተመነይቲ ፈኸራ ዝስንቆም ብባዶ ሓንፀፅቲ ኣሎ ጎሚዳ ኣሎ በዓል ቅልፅም ኣሎ ውላሳዋ ዝሰብር ዝቕርስም ብባሕረይ ብምድረይ ዝመጽእ ዓማጺ ኣሎ በሊሕላማ ብባዶ ዝላጢ ዘይትድፈሪ ዘይትስንከፊ ሃገረይ ቆፎና ሰፈር ንህቢ ኮንኪ ዙርያኺ ኸቢብና ትንክፍ ንዘበለኪ ዘይምሕር ሕንዝና ብኣኺ ጸኒዕና ንህሉ ዋሕዝና ስለዚ ሃገረይ ቅሰኒ በኣና ኢንጂነር ኣነ ቀያሲ መንገዲ ምሁር ናይ ሕጌ ንሓቂ ፈራዲ ዶክተር ክኸውነየ ሓለዋ ጥዕና መምህር የ ኣነ ናይ ፍልጠት ብራና እንተ መጨሙኒ በዛ ሓላል ሪመይ ኣለኹንዶ ኣብ ጫፍ ወሰናስን ዶበይ ሓለዋ ንምድረይ ሓለዋ ንባሕረይ ጽንዓትና ዋሕዝና ደምና ይኸሃገረይ ሓለዋ ንምድረይ ሓለዋ ንባሕረይ ጽንዓትና ዋሕዝና ደምና ይኸሃገረይ ዓወት ንዓፋሽ

ነባሪ ሓወልቲ ታሪክ ኤርትራ ሃንደስቲ መራሕቱ መንእስያት ስውራ ናይቲ ግዜ ባፅሕ ሎሚ ኣቦታት ኣዴታትና ኣገናዕ ንበሎም ሃገር ይንሕና መርሕነተይ ርእስቲ ተኣምራታዊ ቃልሱ ፖሊሲ ገብተኣኑ ዘመት ሓሳብ ምዕራብ ጥሒሱ ንቐፅራዊ ሓሳብ ዝኸየረ ቅያይ ይሰርሑ መርሕነተይ ማዕበል ተነፅሎ ህበብላ ጸለመ ዝህድእ ዝተጠናነገ ውድድ ዲፕሎማሳዊ ዝርገት ዝብድህ ወለዱ ብተጨባጢ ታሪኽ እዩ ዝወቅር ብእገዳን ኮነነይ ዝተሳሓለ መርሕነት ኤርትራ መድረኽ ብመድረኽ ተጋሪ መከራ ልዑል ደረጃ ውዳቤ ፈንጣሲ ማሕላኻ ንድኻም ናብ ሓይሊ ንዋሕዲ ናብ ብዝሒ ሰብ ናብ ሓፂን ዝቐየረ ሎትጊ እሳተ ጎሞራ እዚዩ እዚዩ እዚዩ ሰረተ እምነት ሃገረይ ናይ ብሩህ መጻኢ መርሕነት ዝሃነፆ ኣልማዛዊ ምስሊ መርሕነተይ ዓመት ከላቱ ዝቐውም ብቕዲ ዝጓዓዝ መምርሒታቱ ዝሃንፅ ሃገራዊ ቀዳምነቱ ዘቅይር ሃገራዊ ዕቤት ማሕበራዊ ዝሕጋዝ ምረሽኡ ኣብ ቤት ወላዲቱ ዝጠሚየለን እዩ እምነቱ መሪሕ መርሕነተይ ድሕረ መግዛእታዊ ኽሉላው ዘይንፁር ዓማፂ ስነ ሓሳብ ዘይቅበል ብተቀያየር ኩነት ዘይግፋዕ ርጉፅነት ዝምድናታት ኣሕዛብ መትከሉ ዕድላትና ግድላትና ጉድሆታትና ብውንዕ ዝወቅር ኮኽቶ ፖለቲካዊ ሕቶ ብንቓ ዝምልስ ህዝበይ ታሪኻዊ በደል ዘመን ኣርባዕታት ጊጋታቱን ዕወታቱን ከይድገም ዓለም ሎም ትፍለጥ ህዝባዊ ግንባር ኣብ ህዝባዊ ሕርያታት እዩ ዝቐውም ስለዚ ኤርትራዊ ንሁስ ወለዶ ፆራርዑ ታይኽ በድካ ማእገድካ ይገተር ፅናዕ ምድረ ባሕሪኻ ሓረሶ ቀረቑሮ ይትስበር ሕጂ እውን መሪሕነተይ ከደ ድምፁና ቃልሐ ፅንዓት ንምስጉ

ተንኳላይ ክፍጠር ዓቢዱ ክዓቢ ሓንጊዱ ህላዊ ኣሚኑ ከስተንፍስ ገኒኑ ኣለኹ እናበለ መፅያዩ ቀይሩ መቐን ትማሊ ፅባሑ ቀቲሉ ኪኖ ኣማዕድዩ ዘይጥምታ ዕንቱ ጭረኩሉ ህወት ዝድበን ሰረቱ ስውር ኣምሮዩ ኩሉ ዝተደፍኖ ውርሻ ዕሽነት እዝዩ ዝኽፈሎ ከይተበራበረ ሕልሙ ቅሂሙ መትከል ኣልቦ ቦዩ ደኺሙ ፅራይ ህልቂት ኣብ ቆረሩ ኣትዩ ኣብ ዘይፈልጦ ዒላ ማይ ጥፋ ሰትዩ ንዘለዎ ወስኮ ንዘይብሉ ሓንኩኮ ዝኣመነ ሳጥናኤል ሕቑፍ ሓቆ እንተፅዓንዎ ኣድጊ እንተለጎምዎ ውን ፈረስ ወይኑ ኣልደመልዲ ሰረቱ ክሕመስ ጥምብላሊዕሲ ማዕኮራ ዘከነነት ምድሪ ቤት ከኒና ካብ ዝብልዎ ኮይኑ ኣትዎ ሕምና ካብ ሰብኣይ ደጋም ነገር ሰበይቲ ዝፋን ማገር ሕሉፉ ኣሚኑ ካብ ጌግኡ ዘይምሃር ካብ ፀጊበን ክዕንድራ ክዕንድራ ርአን ንዕንድራ ኮይኑ ነገሩ ካብ ዓለም ተሰዊሩ ሓንኳላይ ዓወት ንዓፋሽ

በጣም የመንፈስካ የቆርር ኢታዝኽር ቂምታ ከይፈጥር ሓደ ጠሚ ሓደ ከይድርር ኣመል ሕጓሕጓ ኸይስዕርር ኣመል ሕጓሕጓ ኸይስዕርር

ቦለስክ ይገጸል ሰንክሳረ ውዕሉ ይፀወ ምድረ ባሕሪ ረዚን ታሪክ ኣሎ ዘይተነግረ ዓፅሚ ደምና ለዝፀንበረ ይተሓተት እሞ ምድረ ባሕሪ።

ሓንሳብ ሞ ሓንሳብ ዘያማይ ሓደ ረዚን ታሪኽ እዩ ዘልዕል ዘሎ ረዚን ታሪኽ እዚ መርዓ ናይ ዓወ ስሌማንን ሰምሃር ተወልደን እዩ ዓዲ ዓወት ሓሊማ ጓል መሓመድ ትበሃል ኣደ ሰምሃር ከዓ ኽበረት ጓል ሃይለ ሓቂ እዩ ሓወቦታትን ኣኮታትን ናይዞም ቈልዑ ኣብዚ ውራይ ተረኺቦም ኣለዉ ይኹን እምበር እዚ ውራይስ ኩሉ ህዝቢ ኢደ ኢድካኢሉ ዘካይዶ ዘሎ እዩ ስለምንታይ ግን ናይ ህዝቢ ውራይ ኮይኑ ስለምንታይ ናይ ህዝቢ ውራይ እቲ መልሲ ኣቦታ ንግደት እዩ ዘሎ

0: ኣቶም ሰባት እዛ መርከብ መመሊስ እያ ፅጋዓና ዘሎ መመሊስ እያ ተኽበና ዘሎ ተቐላጢፍና እንዶ ሓደ እዩ ንግበር
1: ከምዚኣ ፅንክር መዓልቲ እኳ ኣጋጢማትኒ ትፈልጥ ከበብ ኣብ ባሕሪ ከበብ ኣብ ደሴት ወዲ ግርመይ

0: ሃሎ በርቂ፣ ሰምዐን ደለኻ በርቂ? ሃሎ ሃሎ በርቂ፣ ኣብ መስመር ዘለኻ?
1: ማዕበል የለን። ጃልባላስ በሉ ኣኺልዋይ ጠሊማትነ ካልእ ብላሓት ንና ድንበር ካብዚ ኣስተሪፍና ኢና።
2: ብፆት ብሓቂ ናበይንኡ ከም ንቐርብ ናብ ድሕነት ዲናና ሞት ንምግማቱ ኣሸጋሪ እዩ። ግን ከዓ ቅንጣብ ጣዕሳ ይብልና። እቲ ዝግበር ብብቕዓት ፈጺምናዮ ኢና። ኣቦም ዕፀላ ብምእታው ዓንዲፍቑ ዝሰብር ልዕሊ ኩሉ ከዓ ስነ ኣእምራዊ ጭንቀት ዝፈጥረሉ ስርሒት ኣካይድና ኢና። ስለዚ ዋላ እኳ ኣብ ዝለዓለ ናይ ምስዋእ ተኽእሎት እተሃለና ዘጣዕስ የብልና። በቲ ሓደ ሸነኽ ከዓ ካብዚኣ ተጣቢብና ክንወፅእ ተኽኢልና ንውድብናን ሃገርናን ድርብሎት እዩ።
3: ዋላ ሃይለ፣ እዛ ፀሓይ መመሊስያ ናባና ትወርድ ዘላ፣ እዛ መርከብ ከዓ ትኽበና እያ ዘላ።
1: ስለዚ
3: ሓዲግ ከይንተርፍ ብላሽ ከይንጠፍእ ገለ ነገር ንግበር።
0: ገለ ንግበር ዘይኮነ ከምዚ ንግበር ክትብል ኳይ ዝባፋ ድባሻይ
2: ባሕሪ ዝብሎ ወባ ሰባብ ወደ ስንጭሮ ይብሉ ሕሉም የብሉ ታባ ይብሉ ኣግራብ የብሉ ያ ጀምዓ ሓንቢስኩም ትኽእሉ ዲኹም?

0: ጀምዓ እዛ ሓንቢስካ ምውፃእ ትብል ምርጫ ኣይደገፍኳን ኣሎ
1: ይህ እንተኾንካ ሰመረ
0: እምብዒ
1: ዋ ካብ ኩላትና ንስዋን ሓንቢሶም ዝኽእሉ እንተወፁ ፅቡይ
2: ሓንቢሶም ዝኽእሉ ውፁ
3: ሓንቢሶም ዘይክእሉ ትረፉ እንታይ ውሳኒ ደቀ እዚ
4: ሓሳብ ነምፅእ እንዲ ክትብ ዘለካ ጓል ሃይለ ኣነ ፍልይ ዝበለት ሓሳባት ኣላትኒ ንኻ ክንዳዮም ነንጥፋእ
1: ብኸመይ
4: ክንምሳና ኢለን ክቐርባና እንድን ሽዑ ነነዲቕና ናብታ መርከብ ንጂብ ንራፋተት
3: እብየ ኣባልዓ እንጀራ ኮይኑ
4: እንታይ ኣባልዓ እንጀራ ኢልካ ትቆናፅ ሓሳብ ተሊካ ናትካ ምፅ
3: ኣብ ተበገሰ ሓሳብ ክርእተይ ዘይብ
4: እሞይ ትዋራ ዘ ወዱ ባሻይ
3: ኣይተዋራ ዝኾና ተቆላ ኣፍካ
1: ብስርዓት ኣርኪብኩም ክኣስኻትኩም ኣብ ባሕሪ ኩ ኢና ተኸቢብና ዘለና ኣነ ነታ ጓል መሓመድ ደበገሰ ታርእቶ ክድግፍ እቶም ምሕንባስ ትፍትኑ ውፁ ጀማል ዮሴፍ ሰመረ
0: ከምኡ የሓይሽልኪ ጓል ሃይለ
1: ኢለ ኣለኹ
5: ትእዛዝ እዩ ክኽበር ነይርዎ ሰለስተና ማለት ጀማል ሰመረን ዮሴፍን ብረትና ብጎማ ሸፊና ክንሕምብሽ ጀሚርና ነዊሕ ከይከድና ግን

0: እዞም ቆልዑ ገለ ኣጋጢሞም ኣሎ
1: ሓደ ብፅም ዝቐርብሎ
2: ኣታታት ጀማል ጀማል ጀማል ንታይ ኢሉታ ንታይ ኢሉ ሰመረ ተሒሉ
3: እንታይ ትብለላ ኣይሰምዓካ ዘሎ
2: ሰመረ ተሒሉ ንታይ እዩ
4: ግዜ ሃበናን ሰመረ

0: መጻኢ
1: ስማዕስኩ ድዋሻይ እዞም ደቂ እንታይ ዳናጊዎም ዶሎ
2: ድዕኺ ስማዕስኪ ጓል ሃይለ
1: ሃየ
2: ንዓይ ከመይ ዲ ክትመዝንኒ
1: ከም ሓደ ጅግና
2: ሓቁዳ በዝቦ ዝነበርኩ ርእቶስ ከመይ ክትመዝኒ ንብለክ ኣሎ
1: ዋ ኣታሱስ ከፅንሓልካ እዞም ደቂ ዳ ናበይ ገጾም እዮም ንክደሎ ንዓባር እዮም ወድባሸ
2: ዋ ናብታ መርከብ ገጾም ዶተጠውዮም ህልኸኛ ሃድኹን ደቂ
1: ጉልባር ንግበሮ ወድባሸይ ጉልባር ንግበሮ ኣሎም በጥበል ወድባሸይ በጢርካ ተኩስ ወድባሸይ በጥበል
2: ወድባሻይ ከ ነይነት ነፍሲ የበጥ ክብለላት ፈርየ ኮ ይኮንኩ ርእቶ ዝብ ዝነበሩ ወላሂለ ዝሓሸ መንገዲ ዓወ ስለ ዝመሰለኒ እምበር
3: ወዲ ባሻይ ታሪሙ ወዲቑ እቶም ኣነ ዝነበርኩዎም ኣርባዕተ ኸዓ ናብታ መርከብ ጸላኢ ተጸጋዕና ተጸጊዕና ቡምባኢድ ምስ ደርበና ኣላ ክትነድድ ጀሚራ ሓያለይ ወታደራት ከዓ ተዘሕዚሖም እንተኾነ ንሕና እውን ኣብ ከቢድ ሓደጋ ኣቲና ስለ ዝነበርናስ ጓል መሓመድ ወዲ ግርመን የሰፍን ሽዑን ሽዑዮም ኣብቲ ባሕሪ ትሰውዮ ኣነ ግን ማረምተይ ፍቑዝ ዝበለ ስለ ዝነበረስ ቃንዘይ ሓቢአን ግዜኡ ፍቲ ባሕሪ እየ ጸንበለል ኢለ ጓል ሃይሌ ጠያይታ ኽሳብ ዝንገፍቲ ትኩስ ነይራ መርከብ ጸላእ ኸዓ እናነደደ ተጸጊዓታ ሻቡ ሓደ ኻብኦም ረይ ዘይክወል ድራማ ተኸታቲለ መርከብ ክትጽጋዕ ጓል ሃይለ ኣብ ልዕሊ ኣቦምባ ክትዕልብ መርከብ ጸላኢ መሊሳ ክትባራዕ ካብሞ ዝተረፉ ወተሃደራት ካብቲ ባርዕ ነጢሮም ንጓል ሃይለ ክኸብዋ
4: ጭኩነኝ
5: ሴድና ፋንተ
4: ባባ ባባታ ጓል ሃይለኸ ክትወፅድያ ባባ

ኢለ ጸዊዐ ሻዊ ብሕርቃ ካቡ ስልጥረ ከም ዝበሃል ኣነ ንበይነይ ወፂእ ወፂርካ ዝውዳው ከዓ ዶ ኮይኑ ሓሊፉ የግዳስ ነዘን ካልእን ቅያታት ክነግር ክዱ ኮይኑስ ንጣር ንጣር ተሪፍና ተሪፍና እቶም ሰባት ነዚ ክነግር ተሪፍና እሞ ንኺዶ ናውራ ኢና ናብ ንግደት ባሕሪ

ዝሓዘ ምስዓር ከመሰደ ስስስ ኣታ ንበይነ ደ ተሪፈ ብቶት ብቶት ወዲ

ናፅነት ዶ ኣይፋል እቲ ውሳነ ናይ ህዝቢ እዩ ዝብል ፅሑፋት ገለ ካብቲ ኣብ እዋን ረፍረንደም ሚያዝያ 1993 ኣብ ጋዜጣታትና ይኹን ኣብ ዝተፈላለየ ፅሑፋት ገኒኑ እንሪኦ ዝነበርና ፅሑፋት እዩ። እቲ እዋን ህዝቢ ኤርትራ ብሓይሊ ብረት ዘረጋግፆ መሰር ርእሰ ውሳንኡ ብረፍረንደም ብምድማፅ ናፅነቱ ዘረጋግፀሉ ብደም ስዋኣቱ ዘረጋገፆ ናፅነት ድማ ብረፍረንደም ብደምደምታ ዝገብረሉ ኣጋጣሚ ስለ ዝነበረ እዩ። ምናልባት እቲ ረፍረንደም ካብ ዕለት 23 ክሳብ ዕለት 25 ሚያዝያ 1993 ዋላ እኳ እንተተገብረ ቅድሚኡ ጀሚርካ ዝነበረ ስምዒታት ናይ ህዝቢ እውን ኣዝዩ ዘደንቐካን ንክትገልፆውን ቃላት ዝሓፀረካ እዩ ነይሩ ክንብል ንኽእል ኢና። ምክንያቱ ህዝቢ መዓልቲ ረፍረንደም ደንጊዎ ተናእስታት ሓደ ወለዶ ወይ ድማ 80 ዓመታት ተነፊግዎ ዝነበረ መሰር ርእሰ ውሳንኡ ብረፍረንደም ብምግባር ዘለዎ ሰናይ ድሌት ዝገልፀሉ ኣጋጣሚ ንኽተግብር ብሃንቀውታ ይፅበ ስለ ዝነበረ ሽዑ ዝነበረ ኩነታት፣ ሽዑ ዝነበረ ጓይላታት፣ ሽዑ ዝነበረ ሓጎስን ፈንጠዚያን ሓደ ካብቶም ኣብ ታሪክና ካብቶም ፍሉይ ኣጋጣሚ ተሰኒዶም እንዕዘቦም ፍሉያት ኣጋጣሚታት ኢልና ክንገልፆ ንኽእል ኢና። ምናልባት እዚ ናይ ረፍረንደም ውሳነ ድሕሪ ናፅነት ዝተወሰነ ውሳነ እውን ኣይነበረን። ህዝባዊ ግንባር ካብ 1980 ጀሚሩ ወይ ድማ ቅድሚ ናፅነት ኣትሒዙ ናፅነት ኤርትራ ብሓይሊ ብረት ወላ ይረጋገፅ፣ ህዝቢ ግን መሰር ርእሰ ውሳነኡ ባዕሉ ክረጋገፅ ዕድል ክወሃቦ ምዃኑ ረፍረንደም ብምግባሪ ድማ መሰር ርእሰ ውሳነ ናይ ህዝቢ ኤርትራ ዝረጋገፅ ዝብል መርገፂ ሒዚኡ ተቓሊሱ ድሕሪ ናፅነት ድማ ከምዚ ዝተባህለ ድሕሪ 2 ዓመት ኣብ 1993 ካብ ዕለት 23 ክሳብ ዕለት 25 ሚያዝያ 1993 መዓልቲ ረፍረንደም ኣብ ኤርትራ ተሰላሲሉ

ኣብ እዋን ረፈረንደም ዝነበረ ስምዒታት ናይ ህዝቢ ኸ እንታይ እዩ ዝመስል? ህዝቢ ረፈረንደም ከድምፅ እንከሎ ዝነበሮ ስምዒታት ከ እንታይ እዩ ዝመስል? ምስ ንዕዘቦ እውን በዚ ሕጂ ዘሎ መምሕደራዊ ቅርፂ ናብ ደረጃ ዞባታት ዘሎ ኣብቲ እዋን ብደረጃ ኣውራጃታት እዩ ነይሩ። ስለዚ ኣብተን ኣውራጃታት ሓደ ብሓደ ዝነበረ ስምዒታት እንታይ እዩ ዝመስል ኢና ክንደስስ። ኣብዚ ቀሪብና ዘለና ቪድዮ ኣብ ኣውራጃ ሓማሴን ዝነበረ ስምዒታት እዩ። ኣብ ኣውራጃ ሓማሴን ዝነበረ ህዝቢ ረፈረንደም ከድምፅ እንከሎ መሰርእሰው ሳን ከድምፅ እንከሎ ዝነበሮ ሓጎስን ደስታን ዝነበሮ ስምዒት እንታይ እዩ ዝመስል ተኸታቲልና ንመለስ።

ክትዋሓ ወይ ትሰምዓን ዘለኻ ክሕፈስ ይፅባሕ ፃማ ፍርኤኻ። ንሕና እውን እልል እንዳልና ክንቅበሎ ኢና። ነታ ሰማያዊት ብየማና ኢድና፣ ነታ ቀያሕ ብፀጋማ ኢድና። ኣብ ጎሓፍ ነታ ቀያሕ ኣባኮ እቲና፣ ነታ ሰማያዊት ኣብ ሳንዱቕ እቲና። ንዓ ንሰማያዊት ክንመርፅ ድልዋት ኣለና። ቅሰን በኣና፣ ቅሰን በኣና።

حياها

0: ዘለዓለም ሰማያዊት ለምለም ንበርለይን ዘለዓለም
1: ኣብዚ ፍርቅለይ ተመፅ እቲ ናይ ክልተ ዓመት ተፅቢት ማራ ነው ይሕኒ ስለ ዝነበረ እየ ኣብቲ ናይ መጀመርያ ሎመዓልትስ ፈፂሙ ድቃስ ክመፀኒ ይከኣለን
2: እታ ሰማያዊት ከምዚ ሰማይ ልዕልና ዘሎ ናይ ፅቡቕ ትመርሕ እያ ናይ ናፅነት እትመርሕ እያ ምስተን ዓለማት ተበንዴራና ጠጠው ኢላ ክትነብር ንሕና ክብረት እንረኽበሉ ብክብረት እንፅውዓሉ ከም ዝኾነት እታ ሰማያዊት ትርዳእኒ እታ ቀያሕ ደም ተኸልኪላ ስለ ዝኾነት ዝነበረት ደም ተገብር ስለ ዝነበረት ሕጂ ድማ ነዛ ቀያሕ እዛ ደም ከይንርኢ ኣነ በዚ ነብሰይ እንተ ዝኾነለይ ፍቓድ ተተፍቀ የለ ኣብ ቅድሚኹም ብሓዊ እኳ መንደትኳ
3: ክመርፅ ቆመፀ ኣብ ከለኹም ፀሎት ምግልቲ ፀሎት ይገብ
4: ሕማቅ ተዛረብ
3: ማንዴላ ኣበት እያ
5: ኣዳ
3: ንስኹማሳ ገያ ከምኮኹ ሰቀየ ድዛ ኩሉ

0: ነዚ ደሞም ዝሓውሉ ጀጋኑ ደቅና ፍረናቶም ክንሓፍስ ዓውድና ክንሓፍስ ብባዕዳውያን በቶም ሕሱማት መንግስቲ ተጨፍሊቕናዮ ዝነበርና ሕጂ ተሃናን ዓውድናን ስለ ዝረኽብና ሰላ ጀጋኑ ደቅና ዓውድና ክንሓፍስ ዓወትና ክንረክብ ሙሉእ ዓወት ማለት እዩ በቶም ጀጋኑ ደቅና ዝረኸብናዮ ዓውድና ክንሓፍስ ሓጎስና ክንርኢ መፂና
1: ስዋዘም ኣሎ ፅቡቕ ብሓጎስ

0: ሓጉሸ ፀሓይ በሪቑና ወጊሕና ካብቲ ፀልማት ኣብ ብርሃን ወፂኢና ተሓጉሽና ተጨዲድና ንዓኹ ምሒድና ስዋኣህና ብዶሞም እስኪሶም ዓቕሞም ኣብሪሾም ደቅና ዝሃቡና ሰተለምለም ኮይኑልና
1: ደርግን ደርግን ምስተፋ ጎጎ ረኺብና ኢና ረኺብና ኢና ደርግን ደርግን ምስተፋ ጎጎ ረኺብና ኢና ደርግን ደርግን ምስተፋ ድቃስ ረኺብና ኢና ድቃስ ረኺብና ኢና ሰንስዋዕትና

Yeah.

0: ንዓድና ንጎልጎልና እርጉደልና እማዕለልና እፈፅምኩም ዞም ደቀይ
1: ግልፅነ ፍሽና ሕጂ እናጣውፅና ዜና ሕጊዳ ተሓጉሸ እምበር ተሓጉሸ እዚ ዘሪኦኹ ተሓጉሸ ተሓጉሸ ተሓጉሸ ተሓጉሸ ተሓጉሸ ተሓጉሸ እዛ ተሓጉሸ ነዚኣ ፍርሳዛ ዝሪኦኹዋ ዕድመ ዝሃበና ኣምላክ ነዚኣ ክርኦኒ ዕድመ ሂብ ንምስገን ኣምላክ
2: መርፅናርፅናርፅና
3: ሳዕስዒ እንዳዋላ ከምቲ ዓንተ ቁርባኡ ከለኺ ከምቲ ዓንተ ክሳዕስዒ

ዓና ክርበት ሉ ኩሉ ንርዩ ዓና ጅርበት ረቢ ሓለፈ እዩ ግና ወረቢ እንሻላ ድማ ምሉእሉ ይደዩ ግና አልሓምዱሊላ ምንሓን ምድር ብልዓል ምድር ፈጋርና እምን ጥልመት ዲበርሀት ግስና እግርና እንደማልኣና ግስና እንስና ወታብዓና ለተርፋ ግና ወላ ገየሳ እንሻላ ጀነት ልህቡ ወላ ሃላ ልዕመት ልህቡ ምስላላ ላረከምና ሰነ ልወስካኖ በንዴረት በኪተ ተተከል ግና

0: ኣብቲ ዓዘቕትን ኣብቲ ሕሱምን ኣብቲ እዝንኻ ዘፅምም ሽግርን ስለ ዝነበርኩ ክልተ ዓመተይ ከዳምፅ ፀኒሐ ብረህዋ ካብቲ ሽግር ወፅአ ሕጂ ግን ሰማያዊት መፅያ ምስ በሉኒ ከም ሕሱም እቲ ዝነበረ ክጠፍእ ንሳ ክትመፅእ ተሸጊረ ንዓኣ ደም ኣዳሚፀ
1: ሚእቲ ዓመት ተጨኩና 30 ዓመት ተጨፍጭፍና ካብኡ ንኦ እንታይ ክንውስኽ ኢና መሪፅና ናፅነት መሪፅና
2: ማያዊት ዶርኔ ተወደለ ረብሻከ ተወደለ መንኳርኩ አልሓምዱሊላህ ረቢ ልዓለሚን ንትዕውተ ድነ ንዕሩፈ አልሓምዱሊላህ ረቢ ልዓለሚን
3: መንዴራህና ሰማያዊት

0: ነገርክን መፂኸን ረሑቕ ዲ ገዛኸን?
1: ርሑቕ እዩ ርሑቕ እዩ። እቲ ወድና እቲ ወዲ ሓወዩ እቲ ወድና እቲ ኩሉ ወዳትና ከ ጓ ደስ ኢሉና ደስ ኢሉና ፅቡቅ ዎ ተሓጊስና ተሰማዊ እናርአና ትማሻላ
2: ሓረይኮ ሓረይኮ ኤሌትሪክ ሓረይኮ ሰማዊት ሓረይኮ
3: ሰማያዊት
4: ተዛረብ እዚ ንሓምላዋይ ትርኢት ንናፅነትና ንሓጎስናስታና እዩ ከምዚ ከዓ ንዓመታ ከዓ ብሓጎስ ብሰላም ንውዕል ይግበረልና
3: ኒ ካፈ ጎይንና ንሕርያ አልሓምዱልላ ረብ ልዓለሚን ሚት ሰና ኮገይኒና ንሕርያ ኒዕማ አልሓምዱልላ ኣዶለ ወህም ኖክት ላቤ ኣዶለ
4: ንሕሙደ ንዕሚረ ኣንደዶይለ ሓምዳን ሽኩራን ልላህ በላ የኒሕርያ ገይነ ኒመዓኒ ገይነ ኮንዳ ክነም ገይነ ተሕርያ ክንወጊና ክኒነትያ ተያ ክዩ ከመየደለ ኣደለ ውዕና ክኒነንኮ ኣደለ ኣጉሂን ክኒነንኮ ካፈ ኣለኒ ፍርሐ ኣለ ንወስሊ አልሓምዱልላህ ኖትላብተ ሽኩራን ኖትላብተ አልሓምዱልላ
5: ፈለማይ ሰለማዊ ሰልፊ መጀመርያ ሰሪፈና ሙዳ ከተጀመረ ሰለማዊ ሰልፊ ካይድና ሕጂ ከዓኒ

0: ባንዴራ ኤርትራ ተሲኣ ኤርትራ ወዲቓ ተደርብያ ነራ ግርማ ለብሻ ተሲኣ እናበልና ሓደ ዓይነት ገና እምኡ ዝየሰ ሕጂ ሰላም ኮይኑ እዩ ካብ ሕጂ ንዘላኣለም ሰላም ይኹን እምኡ ዝየሰ ይኹን ሰላም እንብል ኣለና።
1: ሓንቲ ስገም 10 ኩንታል ተኣቱ ሓደ ስዉእ ከዓኒ ነዚ ኩሉ ህዝቢ ናፃ ዘውፀ ብቓልስና ዓለም ርእያ ሓቆም እዮም ኢሎም ሕቡራት ነገስታት ኣብ ንምፅኦም ምዕዛቦም ደስ ብለና መስዋእትና ብሓቂ ቅዱስ መስዋእት እዩ ንኮልዕ ንሕጐስ ዓወት ን50,000 ስዋኣት ዓወት ን10,000 ስንቁላት እግሪ ብቂሎም እዮም እቲኦም ከዓሎም ምዕል ተሲኦም እዮም ዓወት ንሓፋሽ ከተ ትእዛዝ ደቂ ሸሓይ
2: ኣነ በዚሎም መዓልቲ ብዙሕ ሓጐሰይ ይገልጽ ኣለኹ ኣደ ሓሙሽተ ሓርበኛታት እመኒ ሃገርኒ መብራህትን ዘውድን ኣኽሊልኒ ስለ ዘምፅኡ ናይ ብሓቂ ወሰን የብሉን ሓጐሰይ ኣደ ጅግና ዓልሊ ዓልሊ ኣደ ሓርበኛ ዓልሊ ጨድሪ ልብኺ ነፊሕኪ ክሳትኪ ናርጉዲ ጅግና እስካኣትልኩ ዶ ተሓስቢ ዓልሊ ዝኣ ዓልሊ ኣደዞም ጀጋኑ እንህሉ ክብረት ናይ ደቅኺ እንህሉ ኣኽሊል ናይ ደቅኺ እንህሉ ዘውዲ ናይ ደቅኺ ንስዋኣት ቁሊሓይ ትበሊ ዓልል እዳ ዓልሊ ዓልሊ ኣደዞም ጀጋኑ
3: ማማ ኣይወድመን ኢኻ ኺለብቲ ሓደትኻ ወተዝንበሳየይ ሓብተ እጓል መንኣኺ ኪሎብቲ ሓደትኺ ሓብተ ጀጋንየይ ኢልክ ቃልሃብዮም ኢኺ ሓወ ኣይወድመን ኢኻ ኺለብቲ ሓደትኻ ሓውፈዳሕነይ ኢልካ ቃልሃቦም ኢኻ ኣደዳልሕዳጎ እዚ ኽቡ ሓዘነ ጅግና ተወሊዱ ጅግና ዝፈተሕኒ

ዝኸበርኩም ተኸታተልትና ከምዚ ክትዕዘብዎ ዝፅናሕኩም ኣብ ኣውራጃ ሓማሴን ዝነበረ ስምዒታት ናይ ህዝቢ ኣብ እዋን ረፍረንደም እንታይ እዩ ዝመስል ኢኹም ክትከታተሉ ፀኒሕኹም። ኣብዚ ከም ዝተዓዘብናዮ ህዝቢ ብኣዝዩ ውዕውዕ ኣገባብ ብኣዝዩ ውዕውዕ መንፈስ እዩ ነቲ ሰናይ ድሌቱ ናይ መሰል ርእሰ ውሳንኡ ንምትግባር ከካይዶ ከይ ድማ ንጥፈታት ከካይድ ተዓዚብና ነርና። ምናልባት ካብ ሓማሴን ናብ ሰምሃር ገፅና ምስ እነብልከ ኣብ ኣውራጃ ሰምሃር ዝነበረ ስምዒታት እንታይ እዩ ዝመስል? ኣብ ሰምሃር ዝነበረ ህዝብና ከመይ ኣገባብ ገይሩኡ ረፍረንደሙ ኣድሚፁ ዝገለፅ ትሕዝቶ እውን ኣብዛ ቪድዮ እዚ ቀሪብና ኣለና፣ ተኸታቲልና ንመለስ።

0: ወይስ ብዛዕባ ደፈረንደ ደቅና ተሰውእሉ ልብና ተሓጎሰሉ ወትና ዝደቀሰሉ ግዜ ስለ ዝኾነ ብምሉእ ልብና ብንፁህ ልብና ብሕጉስ ልብና ናይ ድሑር ቅዱም ነውፀሉ ሽግርና ንሓተሉ ስለ ዝኾነ ብኣ ነገር መፂና ሓጎስና ክንገልፅ መፈፀምታውን መደምደሚኦን ስለዝኣኸለ ንሕና ድማ ምሉእ ሓጎስ ብዝሓለፈን ብዝተረፈን ሓጎስና ክንገልፅ ኢልና መፂና ናብዚ ቦታ።
1: ንሕና ዮም ግልል ሕትፋል ናትና ግል ፈርሓትና እሊ ፈርሓት ዓባይ ናትና እንታይ መተ ኩሉ ለሸዓብና ጀለ ፈርሓት ኣለየት ግና ለፈርሓትና ዓባይ እግና ክምለው ግንትዓመር ባ
2: ቢተለ ፈርሓትኩም
1: ፈርሓትና ፈርሓትና ስትቕላና ስትቕላና ኣክተር ምን ስትቕላና መሃላ እግና ኢላትን መይት ውን ሓየልዓና

ንን ናፅነት ገይነ ምሰበተ ንንብስጠን ምሰበታ ንን ናፅነት ገይነ ድቴ ማዓነተን ክነ ኣይሎለ ነውዒ ምሰበታ ይፈለ ነውዒ ምሰበታ ንን ናፅነት ነሽተቃለ ንሜት ራ ንን ናፅነት ያለ ጅምዓታ ንን ናፅነት ገይነ ምሰበተ ንን ጅምዓታ ነሜት

ደብለኒ ዘሎ እቲ ኩሉ ሲ ላዕሊ ይብላ ታሕቲ ይብላ እዚ ኩሉ በዓልካ ተዋዊንካ ተሻናዲኻ ተሻናዲኻ ተሻናዲኻስ ሓደ ድሃበ የለ ሓደ ድፈተወ የለስ ብመንፈዓትካን ብጉልበትካን ሲ ዓድኻ ጭብጥ ሲ ንርእሰይ ገሪምሃኒ እቲ ባህልና ናይ 100 ዓመት ናፅነት ሒዞም ድመፁና ስለ ዝኾነ ንሽ ናይ 30 ዓመት ኣነ ድብሎ ናይ 100 ዓመት ከምቲ ድብልዎ ቦታተይ ናይ 100 ዓመት ናፅነት ስለ ድመፀ ሲ ብጣዕሚ ሲ በቲ ባህልና ጌርናስ ተሓጉሽናስ በቲ ባህልና ጌርና ተቆኒና ተሰሪሕና ተሰሊምና ከነውዕሎ ፌስታ ንገብር ኣለና።

0: ሰለስተ ምፅ
1: ንምንታይ ደኣ ጌይኩም መፅእኹም ቃሲልኩም ዶ ይመፅእኹም?
0: ከመይ ገይረ ድቃስ ኣብኒ ኣነ ንኸድምፅ ታዋኽ ነርኒ ታዋኽ ነርኒ ንኸድምፅ ነቲ ብርሃን ሂቦምና ዘለዉ እቶም ድቃትና ንኣሕዋትና ንተሰዊኦም ዘለዉ ንዕኡ ከድምፀሉ ብታዋኽ ብዘይ ድቃሲ ሓዲረ እውን

ዝተረፈ ህልምለይና ዝጎደለ

Thank you.

ሎማዓንቲ ኤርትራ ኤርትራውያን ንትሽዓተ ብሄር ሓደ ኢለን መዋእል ዝጅምራሉ ትጅምረሉ ሎሚ ዕለት እያ ከምዚኣ ኮይና ኣላ ሎማዓንቲ ለምለም ሰዊት ኮይና ዕድመና ካብ ሎሚ ሓደ ኢልና ክንጅምሮ እዩ ዘለና እዚ ናይ ቅድሚ ሕጂ መዋእል ዝሓለፈ ትሩፍ እዩ ኣይንቆፅሮን ኢና ግን ሙሉእ ብርሃን ይግበረና ሙሉእ ናፅነት ይግበረና ፍቕርን ሰላምን ይወርደና ድሕሪ ሕጂ ለምለም እንተዘይኮይኑ ሽግር የለን ጥሜት የለን ተወጊድ እዩ ሽግርና ቀደም ሓሊፉ እዩ ኣቦታትና ብሽግር ሓሊፎም ንሕና እውን ኣርኪብና ኣሎ ፍርቂ መዋእል ኮይኑ ኣነ 55 ዕድመ እዩ ማለት እዩ ሎሚ ግን ዓይቢ ይኹን ወዲ 80 ይኹን ወዲ ዓመት ይኹን ሓደ ኢልና ዕድመና እንጅምረሉ ዕለት እዩ ኣላ ዓርከሚሮ ኩሉ

መንግስተ ሰማይ ዋርስኩም ሰቲመን ጠብኩም ብናኩራ በታ

ዝኸበርኩም ተኸታተልትና ብምክንያት መዓልቲ ረፍረንደም ህዝቢ ኤርትራ መሰረሰ ውሳንኡ ዘድምፀሉ ኣብ ዝነበረ እዋን ዝነበረ ስምዒታት ናይ ህዝቢ እንታይ እዩ ዝመስል ኢና ሓደ ብሓደ ናባኹም እነብሎ ዘለና። ከምዚ ክትከታተልዎ ዝፅናሕኩም ኣብ ኣውራጃ ሰምሃር ዝነበር ህዝቢ ኤርትራ ብኣዝዩ ውዕውዕ መንገዲ ኣስላማዩ ክርስትያኑ ኣብ ሓደ ቅንዓት ተኣኪቡ ብዙሕ ደበላታትን ጓይላታትን ብምግባር እዩ ብሓጎስን ደስታን ነቲ ዕለት ክፅምብሎን መሰረሰ ውሳንኡ ከተግብርን ተዓዚብና። ምናልባት ካብ ኣውራጃ ሰምሃር ስገዲድና ናብ ኣውራጃ ሳሕል ዝነበረ ኩነታት ከመይ እዩ ዝመስል ክንደስሶ ኣብ እንፍትን እውን ምናልባት ኣውራጃ ሳሕል እንተ ተዓዚብናዮ ቅድሚ ናፅነት ብዙሕ ታሪክ ዝተፈፀመሉ ብዙሕ ውግኣት ዝተሰላሰለሉ ብዙሕ መስዋእትን መውጋእትን ዝተዓዘብናሉ ተኣኡ ዝነብር ህዝቢ እውን ብፀላኢ ብዙሕ ዝተገፍዓሉ ቦታታት እዩ። እዚ ቦታታት እዚ ኸ ናፅነት ኮይኑ ብመስዋእቲ ደቁ ናፅነት ምስተወግናፀፈ ረፍረንደም ወይ ድማ መሰረሰ ውሳንኡ ባዕሉ ንኸድምፅ ዕድል ምስተዋህቦ ዝነበረ ስምዒታት ከ እንታይ እዩ ዝመስል ዝደስስ ትሕዝቶ እውን ኣብዛ ስዒባ ትቐርብ ቪድዮ ቀሪብና ኣለና ተኸታቲልና ንመለስ።

ዓመታት ዝተጓዓዘ ብረታዊ ተጋድሎና ኣብ ነንበይኖም ከባቢታት ሃገርና ብዝተፈላለየ መልክዕ ተራእዩን ነንበይኖም መገድታት ወሲዱን መድረኻት ሓሊፉን እኳ እንተኾነ ምስ ሳሕልን ናቕፋን ዝዳረግ ቦታን ዝናን ዝሓዘስ የለን። ሳሕል ከም መዕቀልን ደጀንን ሰውራ ኤርትራ ካብቶም ኣብ ታሪክና ዝሓለፉ ጀጋኑ ዝበዝሑ ዝተሰውኡላን ዝተቐብሩላን ዞባ እያ። ብዙሒ ሰማእታት ኤርትራ ጥራይ ዘይኮነ መስተንክር ወተሃደራውን ካልእ ናይ ቃልሲ ስርሒታትን ዝተኸየደላ ቦታ ስለ ዝኾነት ሳሕል መሬት ቅያ እያ። ናቕፋ ከምቲ እምርቲ ዕጥቃዊ ቃልስናን ጽንዓትናን ጸላእትና ሃንቀው ዝበልዋን ዝተመነይዋን ግን ከዘይረኸብዋ ህዝቢ ኤርትራን ነፍሲ ወከፍ ሓርበኛን ከም ሰንደቕ ሓበኑን ዓወቱን ሓብሒቡ ዝሓዛን ዝሓለዋን ከተማ ስለ ዝኾነት ከዓ ናቕፋ ርእሲ ኸተማ ብረታዊ ቓልሲ ህዝቢ ኤርትራ እያ።

0: ኣብ ቅድም ሓፂ ግልት ስለ ዝነበሮ ተፈፀመ።
1: እዚ ተፈፂሙ ኣብዚ መፈፀምታ እዚ ድሕሪ እዚ መፍፃም እዚ ግን ንዓና ዘድልየና ኣብ ህዝቢ ኤርትራ እንተሓረስና እንተመሃዝና ኣስላማይ ክርስትያን ከይበልና ሓድነትና ካብቲዘ ናይ ቅድም ተመስሪቱ ናይ 30 ዓመት ኣብዚ ስውዓትና ሰዊኢና ህዝብና ኣብ ሽግር ወዲቑ ኣብ ፀበባ ነይሩ ኣብ ምሕራስኒ ኣብ ምህናፅን ኣይነበረን ኣብ ምፍራስን ኣብ ጥንየትን ኣብ ሽግርኒ እዩ ነይሩ ህዝቢ ኤርትራ። ካብ ሕጂን እንኤው ግን ሓድነትና ሒዝና ከምቲ መስርዕና ተሰሪዕና ኣብ ማእከል ህዝቢ ኤርትራ ተተኺልና እንተሓረስና እንተመሃዝና ነቲ ናፅነትና ረኺብና ኢና ማለት እዩ።

ዝኸበርኩም ተኸታተልትና እዚ ክትዕዘቡ ፅናሕኩም ኣብ ኣውራጃታት ሰሓማሴን ሰምሃር ከምኡውን ሳሓሊ ዝነበረ ስምዒታት ናይ ህዝቢ ኣብ እዋን ረፈረንደም እንታይ እዩ ዝመስል ዝድህስስ ትሕዝቶ ኢና ናብኹም ክነብሎ ፅኒሕና። ምናልባት ረፈረንደም እንተደኣ ልዒልካ መሰል ርእሰ ውሳነ እንተደኣ ልዒልካ ኣዝዩ ረዚንን ዝተፈላለየ ትዕዝብታት ተዓዘብናሉ ካብቶም ኣገደስቲ ታሪካውያን ፍፃመታት ኣብ ሃገርና እዩ። ኣብ እዋን ረፈረንደም ዝነበረ ስምዒታት ናይ ካልኦት ኣውረጃታት ክንታይ

0: እዛ ምድሪ ባሕሪ ነገስታት ተባሂላ ትፅዋዕ ዝነበረት ናይ ሕጂ ኤርትራ ካብ ጥንቲ ጀሚራ ግዳይ ዝተፈላለዩ ወረርቲ ትኸውን ከም ዝነበረት ይፍለጥ። እቶም ወረርቲ ካብ ዝተፈላለዩ ኩርናዓትን በብእዋኑ እናመፅኦም ድማ ግዳይ ዝገብርዋት ዝነበሩ ብዘይካቶም ካብ ስግር ባሕሪ ዝመፁ ዝነበሩ ወረርቲ ግን ካብዚ ቀረባና ማለት ስግር መረብ ብወገን ደቡብ ካብ ትግራይ ጎንደር ኮታ ካብዚ ሕጂ ኢትዮጵያ ተባሂሉ ዝፅዋዕ ዘሎ ዝመፁ ዝነበሩ ብደጓዖ ዝፍለጡ እናሸዓ እናመፁ መዕለቢ እግሮም ይገብርዋ ከም ዝነበሩን ኣብ ቅድሚኦም ዝፀንሖም ጥሪትን ንብረትን ዘሚቶም ድማ ንዓዶም የግዕዝዎ ከም ዝነበሩ ታሪክ ዝገልፁ ሓቂ እዩ። ነዞም ብወገን ደቡብ ዝወሩ ዝነበሩ ራእስታት እቲ ብቲ ከባቢ ዝነብር ዝነበረ ህዝቢ ብኣማሓደርቱ ዝነበሩ ራእስታት ተጠርኒፉ ነቶም ካብ ስግር መረብ ዝመፁ ዝነበሩ ወረርቲ ኣብ ምዕጋት ይኹን ንኸባቢኡ ምክልኻል ተቢዑ ተቓሊሱን መኪቱን እዩ። እዚ ሕጂ ዝረአ ዘሎ ንሃገርካን ንመሬትካን ምማት ካብ ቀዳሞት ኣቦታትናን ኣብ ሓጎታትናን ዝተወርሰ ታሪክ ጅግንነት እዩ። እዚ ልዒልናዮ ዘለና ርእሲ ግን ንጅግንነትን ታሪክን ቀዳሞት ክንዝርዝርን ከነዘንቱን ዘይኮናስ ከምቲ እቶም ቀዳሞት ንወረርቲ ብጭመራ ብጉራዴን ዋልታን ኣብ ዓውደ ግጥም ብግብሪ ዝመከትዎም ማዕሪ ማዕሪኡ ድማ ቋንቋታትና ማለት ግጥምታት፣ ማሰ፣ ደርፍታትናን ንሰራዊት ትብዓትን ሞራልን ከም ዘስነቑን ነቲ ዝፍፅሞ ዝነበረ ጅግንነትን ፍጻሜታትን በብመድረኹ ከምቲ ዝነበሮ ገይሮም ስለ ዘዘየምሉን ዝገጠሙሉን ክንገልጽ ክንፍትን ስለ ዝደለና እዩ። እንተኾነ ኣብ ነፍሲ ወከፍ ዓድን ንነፍሲ ወከፍ ፍጻሜን እሪ ቁፅር ኣቢልና ከነቕርቦ ዘይከኣል ምዃኑን እቲ ስራሕ ብቐንዱ ንተመራመርቲ ታሪክ ገዲፍና ንሕና ካብቲ ባሕሪ ብማንካ ጌርና ኣጥዕም ከነብለኩም እሞ ኩሉ በቢ ዝፈልጦ ክውስኽን ክህብትሞን መደብና ክፉት ምዃኑ ኣቐዲምና ክንሕብር ንፈቱ። ኣብዛ ናይ ሕጂ መደብ ከም መበገሲ ኣብዚ መዳይ ይግደሱ እዮም ካብ ዝበልናዮም ብውሕዳት ሰባት ክንጅምር።
1: ሕራይ ስነጥበባዊ ብረኸት መንግስቲ ኣብ ታሪክ እዚ ሃገርና ካብ ጥንቲ ጀሚርካ ማለት እዩ ኣብ ኩሉ መድረካት ንድሕር ርኢና ንኣብነት ኣብ ግዜ ራእስታት ኹን ኣብ በዓል ቱርኪ ኣብ በዓል ግብፂ ድሕሩ ጥልያን ኩሉ መድረካት ርኢና ኩሉ ናይ ምኽ

0: ተን ናይ ወራራትን እዩ እቲ ታሪክና መብዛሕትኡ ሕጂ መኸተ ጥራሕ ዘይኮነ ኣብዚ እዋን እዚ ወራራት እናተካየደ እውን ህዝቢ በብ ወላ ቅድሚ ሃገር ምቆምና ውን ኩሉ ይምክት ነይሩ ብወራር ጥራሕ ዘይኮነ ሕጂ እስኻ ከም ስነጠባዊ መጠን ምናልባት ገለገለ ከምዝስማዕ እውን ኣብቲ እዋን ወራራት እዚ ደርፍታትና ግጥምታትና ማሴታትና እውን ማዕረቲ ኩናሲ ይዋጋእ ከም ዝነበረ ገለገለ ይስማዕ እዩ ንስኻ ግን ኣብቲ ሞያ ከምህላውካ መጠን ጥልቕ ኢልካ ብዛዕባኡ ትፈልጦ ንድሕሪ ተመስካ ሕጂ እስከብናባሻ ብቲ ርእሳት ውን ከይተርፉ ዝነበረሉ እዋን ብዛዕባኡ ትፈልጦ ክተካፍለና ከመይ ዝምክት ነይሩ ዓቕሚ ነይርዎ ዶ ስጋዕ ክንደይ ሓያ ነይሩ ትግጥምታት ትደርፍታት ትማሴታት ቁር ብዛዕባኡ ክትዕለና
1: ብእውነት እዚ ሃገር ኣብ ከርሱ ብዙሕ ማእልያ ዘይብሉ ቅያታት እዩ ሓቂፉ ዘሎ እንታይ ክግበር እሞ እቲ ወራራት ሓደ ድሕሪ ሓደ ሓደ ድሕሪ ሓደ ሓደ ድሕሪ ሓደ ስለ ዝትካእ ዝመፀ ድማ እቲ ቀዳማይ ኣብሪስዎ ዝኸደ እሞ ገለ ኣሰር ከዓ ዝገደፎ ንሱ እቲ ድሕሪኡ ዝመፀ ከዓ ዝመፀ ከዓ ይረጋግፆ እቲ ድሕሪኡ ዝመፀ ከዓ ከምኡ እንዳለ ዳርጋ ኣሰር ተዘይኮይኑ ሲ እቲ ቅርስታት ናይዚ ሃገር ብዙሕ ተሃስዩ ፅሑፋት መፅሓፍቲ ብገዳማት እምበሩ ኣብ ኩሉ ምስጢራዊ በዓትታት ዝተቐመጡ ከይተረፉ ብገለገለ ዝቕሸሹ ሰባት ገንዘብ እናሃብካ እንደገና ንፀላእ እናረክብዎ ብሓዊ እናነደደ እዚ ንዓና ብዙሕ ነዞም ድሓር ትመፃና ሕጂ ኣዝዩ ከቢድ እዩ ኩሉ ግዜ ንወረርቲ ኢድሁ ሂቡ ተንበርኪኹ እሺ ኢሉ ኣይፈልጥን በብወገኑ በብግዚኡ እናተስኡ ጀጋኑ ኣባሓጎታት ብዙሕ ቅያታት ሰሪሖም እዮም ስለዚ ገለገለ ኣነ እኳ ኣብቲ ስነ ፅሑፍ ዓቕመይ ክሳብ ክንዲ ዘይኮነን ብዝያዳ ግን ኣብቲ ያታ ህርመት እዝንስ መሰታ ቀዳሞት ከም ዝበሃል እዚ ካብ እናተወራረሰ እቲ ዓብዪ ኣነ ዝሰማዕኮ ካብኡ ዝዓቢ ሰሚዑ ፅኒዕዎ ከም እናተመሓላለፈ ዝመፀ ያታዊ ዜማታት ከም ዓቕሚ ይፈልጥ እየ
2: መቸም እዚ ናይ ሃገርና ነገር ናይ ኤርትራ ካብ ጥንቲ ጀሚሩ እዚ ህውከትን ፅልእን ይመፃና እዩ ነይሩ ብሕልፊ ብሕልፊ በዚ ወገን ደቡብ ካብ ኢትዮጵያ ማለት እዩ ብዙሕ እዩ ዝመፃና ነይሩ ዋላ ቅድሚቲ ቱርኪ እቶም ካልኦት ገዛእቲ ዝመፁ ዋላ ቅድሚኡ እውን ይመፀና እዩ ነይሩ ዳሕራይ እውን እንተኾነ እዚ ቱርኪ በዚ ወገን ባሕሪ ምስ ሓዘ ኣብዚ ናእሽቱ ደለዋ ተረፍ ዓድታት ከበሳ ናብኡ ከይተረፈ እውን መፂኦም ወሪሮም ግብሪ ኣኽፊሎም ዘሚቶም እዮም ዝምለሱ ነይሮም ኩሉ ግዜ ኩሉ ግዜ ድማ እቲ ህዝቢ ምስ ምዕራብ ደሎ ኤርትራዊ ምስ ወገን ኤርትራ ሰሜን ደሎ ኤርትራዊ እናተዋሃደ ክሰጎም ንሕና ውን ብወገና መረብ ሰጊድና ኣብቲ ሓደሓደ ቦታታት ሕነ ንፍላይ ከምዚ ዝግበር ነይሩ ስለዚ እቲ ከምዚ ክኾን ኩሉ ግዜ ነቲ ህዝቢ ዘበላልሖ ነቲ ህዝቢ ዘተንስኦ ነቲ ህዝቢ ዘንቅሖ ቋንቋ እዩ ነይሩ ብቋንቋ እዮም እቲ ነቲ ህዝቢ እንታይ መፅእ ከም ዘሎ እንታይ ይግበር ከም ዘሎ ኮታ ኩሉ ብዘይ ፅሑፍ ክነሱ በቲ እዋንቲ ክፍሊ ዜና ነይሩ እዩ ኣብ ሃገርና ብጨፈራ ገይሮም ብዛዕባ ብፃዮም ዝሞተ ይገጥሙ ጅግንነቱ ገለመለ ነግሩ ብመልቀስ ገይሮም

0: እቲ ዝሞተ ሰብ ኣበየናይ ቦታ ከም ዝሞተ እንታይ ሞያ ከም ዝገበረ ይነግሩ። ብማሰ ገይሮም ድማ ከዓኒ ንፀላኢኻ ከመይ ጌርካ ከም ትዓግቶ ወይ ነቲ ህዝቢ ከመይ ጌርካ ከም ትነቃቅሖ እዚታት ይገብሩ ነይሮም። ስለዚ እቲ ኩነታት ሃገር በቲ ቋንቋ እናተመርሐ ኩሉ ግዜ ዝኸይድ በቲ ቋንቋ ከዓይነት ዜና ናይ ሃገሩ ዝረክቦ እምበር ብውግእ ጥራይ ኣይኮነን።
1: እዎ ንመግዛእቲ ዝተገጥሙ ብዙሕ ግጥምታት ኣሎ። ብፍላይ ኣብ ግዜ ሳውራ እንተዳርእና ብብዝሒ ኣሎ፣ ቅድሚኡ እውን ብብዝሒ ኣሎ፣ ወላ ኣብዚ ግዜ እዚ እውን ኣሎ። ብፍላይ ኣብቲ ናይ ቅድሚ ሕጂ ወይ ድማ ቅድሚ ብዙሕ ዓመታት ዝተገጥመ እንተርኢና እዚኣ መፅሓፍ እዚኣ ቅድሚ 9 ዓመት ዝተፀሓፈት እያ። ኣብኣ ሕጂ ንዝተፈላለዩ መግዛእትታት ኤረትራ ዝተፈላለየ መግዛእቲ ከም ዝገዝአ ፍለጥ እዩ። ካብ ቱርካት ሒዝና ወላ ናይ ኣሉላ ይኹን ወላ ድሕሪኡ እዚ ናይ ኢትዮጵያ ይኹን ብዙሕ ነይሩ። ብዛዕባ እዚ መግዝእታት እዚ ድማ ብዙሓት ሰባት ገጢሞም እዮም ማለት እዩ። ኣብዚ መፅሓፍቲ እዚ ከዓ ተሓቲሙ ኣሎ፣ ተፀሓፈ ከዓ ስለ ዘይመውት ኣሎ። ሕጂ ብፍላይ እዛ መፅሓፍ እዚኣ ሕጂ ናተክሳይ እንተደኣየቲና እዚኣ ብ1910 ቅድሚ 9 ዓመት እያ ተሓቲማ ብኢኖ ሌትማን ዝበሃል ወዲ ጀርማን ናፋዕትማን ዝበሃል ኤረትራዊ ማለት እዩ። ኣብኣ ድማ ንቋንቋ ትግሬ ዝገልፅ ዝተፈላለየ ግጥምታት ተሓደ እዚ ንብሉ ዘለና ናይ መግዛእቲ ኣሎ ናይቲ ለመድ ናይቲ ብሄር ዝገልፅ ናይ ኩለንተን ገባይለ ብሄረ ትግሬ ዘለዋ ናቶ ኣሎ ማለት እዩ። ሕጂ ከብኡ ምናልባሽ ገለገለ ክንርኢ ንኽእል ኢና ማለት እዩ።
0: ፀላእቲ ድመፁ ንሕር ኮይኖም ፀላእቲ መፅ ኣለው ተጠንቀቕ ድብል ፀላእቲ ከቢዶም ኻ እንተልዮም ፀላእቲ ከቢዶምና ኣለዉ እሞ በዚ መልክዕ እዚ ጌርና ንከላኸሎም ወይ ሓቢርና ንትጎጎም ዝብል መልእኽቲ ዝሓዘ ከምኡ ናይ ተሓጓስ ተኾነ ከዓ ናይ ዕለልታን ናይ ተሓጓስን ዝሕብር ግጥሚ ይግጠም። ስለዚ ቋንቋና ኩሉ ግዜ ኣብ ኩናት ኮነ ኣብ ተሓጓስ መራሒ ከም ጋዜጣ ኮይኑ ብኣፍ ዝንገርኒ እዩ ነይሩ። ስለዚ ነይሩ እዩ ግጥምታት ኮነ ጨፈራታት ኮነ ንሃገር ዝምልከት። ንኣብነት ሓንቲ እስ ዝበለት ከምብበልካ ደጓዑ የርሕቐልና ሰብ ጉራዴ፣ ድርጎኛታት የርሕቐልና ሰብ ጉራዴ፣ ንድኻ ዝብልዎ ሃባዕደ፣ ንሃብታም ዝብልዎ ሃባዕደ፣ ንኣስላማይ ዝብልዎ ማዕተብ ውደ፣ ናፃ ዘይብሉኻ ብዘይካ ገብሩ፣ ዘይዓዶም ዝወሩ፣ ዘይበቕሎም ዝሰሩ፣ ዘይንህቦም ዝብርብሩ፣ ዘይደርሆኦም ዝሰብሩ ኢሉ ኣእወ ተጠንቀቑ ይመፅኹም ኣለዉ። ከምዚኦም ዝገብሩና፣ ከምዚኦም ዝገብሩ፣ ከምዚኦም ዝበልዑ ደርሆ ወስዱ፣ ጤል ወስዱ፣ በጊዕ ወስዱ፣ ቆልዓ ወስዱ። ነቲ ቆልዓ እውን ወሲዶም እንታይ ከም ዝገብሩ ወይ ትፈልጥን ኢኻ። ምናልባት እውን ንባሕሪ ወሲዶም ይሸጥዎ ኮኑ ነቶም ሽዑኡ ባርያ ገለ ዝዕድጉ ዝነበሩ ኣዕራብ ይኹኑ ወይ ደቂ ኤውሮጳ። እዚ ኣዝዩ ኣሸጋሪ ዝነበረ ግዜ ስለ ዝኾነ በዚ ከምዚ የጠንቅቆት ህዝቢ ኩሉ ግዜ ሓቢሩ ዓዱ እናሓለወ እዩ ዝፅበዮም ነይሩ ዝከላኸል ሃገሩ ከዓ ዝነበረ።
1: ካልእ እቲ ፍሉጥ መግዛእትታት ሓሙሽተ እዩ። ምናልባሽ ካልእ ካብዚ ጎራብትና ዝመፅእ ክሳይ እውን ወራራት ነይሩ ሓደ ከብኡ ከማን ካብ ትግራይ ዝተፈላለየ ወራራት ይመፅእ ከም ዝነበረ ብታሪክ ይፍለጥ እዩ ማለት እዩ። እዚ እውን ሓደ ሰብኣ ንመንጋሻ ከምዚ ኢሉ ገጢሙሉ ማለት እዩ። ንጉስ ኣከወሰኒ ካብ መንጋሻ ይርአና ኣምዕል ኪድና ወላሊ ውእሉ ርኢ ኣብና ኣስሉሉ ካያድና ወጥቃና ጥቡት መየና እምባሁ ፈጋርና ከምና ሕሹል ከሬና ኣብያቶ እቴና ወኣንሶ ሃዴና እሊ ትውዳይ ቤት ዓሊ ተንቤን ብግሙት መየና። እዚ ብፍላይ ንጉስ መንጋሻ ዝበሉ እዩ።
2: ስለዚ ርእስ መንጋሻ ዝሃደመ ትኸውን
1: እሱ ይወርር ከም ዝነበረ ከምቲ ይገልፀ ዘሎ ንኤረትራ ይወርር ከም ዝነበረ ኣብቲ ናይ መጠራሽታ ግን ንርእሱ ኣጥፊኦም ኣብቲ መሬት ናቱ ከም ዝበፅሑ ኤረትራውያን ይገልፅ ዘሎ። ምክንያቱ እታ ተሓርዋይቲ ንጉስ ኣከወሰነ ከም መንጋሻ ይረአና። እቲ ንጉስ ሕማቅ ክኸውን ይኽእል ወላ ፅቡቅ ክኸውን ይኽእል እቲ ግብሪ ናቱ ማለት እዩ። ከም መንጋሻ ግን የለን። መንጋሻ ርጉም ነይሩ ክኸውን ይኽእል እዩ።

0: ዓምዕል ከይድና ወላሊ ውሉር ኣበና ኣብዚ ከድናዮ ከይድና ድማ ከምዚ መግዛእቲ ወይ ድማ ከምዚ ናይ መንገሻ ኣይተረኣየን ማለት እዩ። ኣስሉሉ ካያድና ወጥቃና ጡበት መሄና ከምታ ይብላ ዘሎ ኣብዚ ከድና ከይድና ከምኡ ኣይረኣናን ማለት ጎቦታት ደይብና ወላ ወሪድና ኣብ መጠራሽታ ግን ነዚ ኩሉ ስዒርናዩ ኣብ ውሽጢ ተንቤን ሓዲርና ንምባል እዩ። እዚ ድማ ንጅግንናት ህዝቢ ኤረትራ ንዝኾነ ይኹን መግዛእቲ እሺ ወይ ድማ ሕራ ኢሉ ከም ዘይቅበል ህዝቢ ኤረትራ ንመሬቱ ንርስቱን ድማ ከም ዝቃለስ ኣብ መጠረሽታ ድማ ሓግሒጉ ከም ዘውፅኦም ይገለፀሎ ማለት እዩ። እዚ ድማ ዝተረኣየ
1: ናይ ደማት ሓተ ዶር እሎም ከላእልውላ መጠውካ ንሳ ናይ ዓትኩኩ ይግለ ደምተው ዓትኩኩ ኢሉ ትበሃል ለእንሳላ ደምተው ክበ ዶር ገይሶ ደማት እፈረሰ ዓረዮም ዓረዮም ከላ ለዓስከር ናይ ኣልውላ ፍርትክ ወደያ ወለእንሰ ባልሰያ ዲባ ሓራተ ሓረ ዲባል ሓላ ዓላ ያ ኣቡኩ ኣኣምና ምትወለደ ስሩጉይ ኣቡኩ ኣኣምና ምትወለደ ስሩጉይ ቢረኳላ በለስኑ ምነጫይን ኣትኩ
2: እዚ ግጥምታትና ማሴታትና የታትና ካብ ቀደም ውን ጀሚሩ ሲ ነቲ ዝካየ ዝነበረ ወራራት በቲ ብኩናት ዝካየ ዝነበረ እገልፆ ዶ ነይሩ ይሕግዞ ዶ ነይሩ እንትርሊ ከእስክ ይኸቡ ክጠቕስ
3: ብርግፅ ነቲ ፍፃሜታት ልክዕ ከም ፊልም ኣብኡ ንድሕሪት መሊሱ እቲ ውግእ ከመይ ከም ዝነበረ እቲ ፈረስ ከመይ ዘልል እቲ ጅግና ከመይ ብሴፍ ምክት ብዋልታ ብኩናት እቲ ግጥሚ ናይ ቀደም ክት ዜማታ ክትሰምዖ ከለካ ልክዕ ንድሕሪት መሊሱ ሲ የርእየካ ማለት እዩ። ስለዚ ኣብቲ ግዜ እቲ ዝነበሩ ወናማት ወይ ከዓ ደረስቲ ዜመኛታት ሲ ክሳዕ ክንደይ ሓያላት ነይሮም ማለት እዩ። ሕጂ ምዚ ንሕና ኣብዚ ሕጂ ንገብሮ ዘለና ሓቂ ከዓ እቲ ቋንቋ ተሃሲዩ ፀኒሕና ንሕና እቲ ናይ ቀደም ቃላት ምዚ ናይ ሎሚ ሰማይ ንመሬት እዩ ገፊሕ ሱ እሱ ጉልሒ እዩ ንሓደ ነገር ዝገልፆ። ስለዚ ሲ ኣብ ስዕረት ይኹን ኣብ ዓወት ይኹን ብምሉእ ነቲ ኩነታት ዝገልፅ ግጥምታት ኣሎ። ገለ ካብኡ ሕጂ እዚ ገና ብኩሉ ሃርሞናት ነጋሪት ኣበው ዝበሃል እየ ዘዳሪ ዘለኹ ሕጂ ንዕኡ እቲ ህርመት እውን እንታይ ህርመት ነይሩ እንታይ ግዜ ነይርዎ ገለ መለ ንዕኡ ኩሉ ብመፅናዕቲ ይገብር ኣለኹ ዳርጋ ወዲዕ እየ ሕጂ ካብኡ እዛ ጎሚዳ ትብል ቁሩብ ክተናኽፋ
2: እየጎሚዳ
3: ንራእሲ ወልደንክኤል እዩ። ራእሲ ወልደንክኤል እቲ ቅፅል ስሙ ጎሚዳ እዩ። ጎሚዳ ቅድሚ ወራር ናይ ጣልያን ምዞም ደጓዑ ወይ ከዓ ትግራይ መንግስቲ ትግራይ ምስኦም እዩ ነይሩ ትግጥም ነዊሕ ከዓ እዩ ተኻይዱ። ኣብ መጨረሻ ግን ተሳዒሮም ኤርትራውያን ካብዚ መሬት ፀሪጎም ኣባሪሮሞም እዮም። ኣብዚ ግጥሚ ይገልፆ እዩ። ኣብዚ ኣስመራ እዚ ሓዝሓዝ እዚ ኩሉ ጎልጎል ደቂ ተሽም ገለ ብሬሳ መሊኡ ኸሪሙ ራእሲ ባይሩ ዝበሃል ካብ ሃፀይ ዮሃንስ ተሸይሙ ዝመፀ ሓደ መራሒ እሱዩ ግጥም ገይሩ እዚ ምስ ራእሲ ወልደንክኤል። ኤርትራውያን ድማ ብመሬትነት ራእሲ ወልደንክኤል ፅቡቕ ዓወት ተጓናፂፎም ኣብቲ ግዜ እቲ። ስለዚ ካብዚ ግጥምታት ተናኸፍ ያዛ እቲ ግጥሚ ናይ ራእሲ ወልደንክኤል ግን ዳርጋ ሓደ መፅሓፍ ምሉእ ይኸውን እዩ ብዙሕ በብ ዓይነት እዩ ዘሎ ካብኡ ሓንቲ ክነቐርብ ኢና ማለት እዩ።

0: ሕጂ
1: ተቀዳማይ
0: ጎረቤት
1: ከምዚ
0: እዚኦም
1: ይብል
0: ደጓዑ ገለ ዝበልካ መን እዮም ደጓዖ ብልግፅካ ይመፁ ነይሮም እንታይ እዮም
1: ደጋዓ
0: ዝቆፅሩ
1: ዳኣ ሰራዊት ናይ ትግራይ እዮም ኣብ መንግስቲ ትግራይ እዩ ነይሩ ኣብቲ ግዜ እቲ እበሩ ነይሮም ኣብዚ ክፉእ ዝኾነ ግብርታት ገብሩ ነይሮም ኣብቲ ወሪሮም ዝኣተዎ ቦታ ብእውነት ልክዕ ከምዚ ናይ ሕጂ ማለት እዩ ዝገብርዎ ዘሎ ሓደ ይተኣመሎም ዓተር ቆልዮም ኣብ እዝኒ ናይ ሰብ እትዎ ብርስኑ ነታን ክፀምም ትሰብ ነዴታት ድማ ክእዝዙ ከለዉ ጥይት ዝውሕጥ ሃንዛ ጥይት ዝውሕጥ ሃንዛ እተዘይ ኣምፃ ድማ ክንደይ ካልእ ነገራት ኣሎ ብዙሕ ክፍኣት እዩ ታሪኮም ክፉ እዩ ደጓዑ ማለት እሶም እዮም እዚኣቶም ማለት እዩ ስለዚ ኣብዚ ድሕሪ እዚ ውግእ እዚ እቲ ናይ ውግእ ናይ ኣስመራ ቀፂሉ እንታይ ይብል ከምዚ ይብል ማለት እዩ

ሓቢቦ ወወልዱ ዘሓር ዓፅሚ ኣዳን ሰሪሐዮ ኣግሎ

0: ፀሓይ ብረቕማይ ዛሪ ክንደይ ከይቐስእን ፀላም ሕድሪ
1: ብዙሕ እዩ ግን ካብኡ ትንክፍክፍ ኣቢልና ንሓልፎ ኣሎና ማለት እዩ።
2: ራእሲ ኣሉላ ሓደ ካብቶም ካብ ስግር መረብ ካብ ትግራይ እናመፁ ዝወሩት ዝነበሩ ራእስታት ሓደ ኮይኑ ብ1879 ንራእሲ ወልደ ሚካኤል ሰሎሙን ኣታሊሉ ብምሓዝ ኣሲሩ ናብ ሃፀይ ዮሃንስ ዝነበሮ ቦታ ሒዝዎም ከደ። ነቲ ብራእሲ ኣሉላ ኣብ ልዕሊ ራእሲ ወልደ ሚካኤል ዝተፈፀመ ጥልመት ንምግላጽ ድማ ሓደ ጥዑም ዝጊ ዝተባህሉ ብጓሂ ከም ዝኽብሉ ገጠሙ።
3: ጎሚዳ ጐይታይ ስሑት ምኽሪ ሰብ ዶ ተኣምን ከም ፈጣሪ ብገፊሕ ዶ ፀይብካ ምድሪ ምስ ተለጉመ 200 ሰናድሪ ምስ ደቅኻ ኣኪብካ እምበሪ ይውረየካ ኣሎ ሽም ጎሚዳ ፊትወራር ዶ ይልካ ኣይመውትን ደገዝማት ዶ ይልካ ኣይመውትን ቀኘዝማች ዶ ይልካ ኣይመውትን ዘብዐኛ ዶ ይልካ ኣይመውትን ግራዝማች ዶ ይልካ ኣይመውትን ተቆፃሪ ዶ ይልካ ኣይመውትን ቱርክብ ኣሻ ዶ ይልካ ኣይመውትን ቤተሰብ ዶይልካ ኣይመውትን ዓስከርካ ዶይልካ ኣይመውትን ነፍጠኛ ዶይልካ ኣይመውትን ክትረክብ ክትስእን ዘይጥፍትን ባዕልኻ ገበርካዮ ስርሕ ብትን ይውረየካ ኣሎ ወይ ሽም ጎሚዳ ኣንታ በዓል ሓይሊ በዓል ግርማ ጐይታ ሓማእስየን በዓለማ ሰቐሉኻ ኣብ እንዳባ ሳላማ ይውረየካ ኣሎ ሽም ጎሚዳ ሓልሓል በጎስ ከለካ ፅኑዕ መሬት ኣስገደ ከለካ ፅኑዕ መሬት እንታይ መእተዊ ኢኻ ናብ ሰንሰለት ይውረየካ ኣሎ ሽም ጎሚዳ እዞም ደጓዖ ክንደይ ኣሚንካዮም ምሒሎም ኣይጠልሙ እንደኢልካዮም

0: ዝካየድ ዝነበረ ወራራት በዞም ክንጠቕሶም ዝፀናሕና ብወገን ደቡብ ዘለዎ ጎረባብትና ማለት ትግራዊ ጥራይ ኣይኮነን ዝካየድ ነይሩ። በብእዋኑ ካብ ስግር ባሕሪ ዝመፁ ዝነበሩ ከም በዓል ቱርኪ፣ ግብፂ፣ ጣልያንን እንግሊዝን ዝኣመሰሉ ገዛእቲ እውን ነዛ መሬት ንነዊሕ ዓመታት ገዚኦማን ኣሳቂዮማን እዮም። ነዚ መድረኻት እዚ እውን ህዝብና ብቐንኡ ገሊፅዎ እዩ። ዘማት ወድ እኩድ ዝተባህለ ኤርትራ እውን ኣብ ግዜ መግዛእቲ ጣልያን ዝነብር ዝነበረ ንመግዛእቲ ተቃዊሙ ኣብ በረኻ ሰፊሩ ዝነበረሉ ግዜ ወተሃደራት ጣልያን ብሽርሕም ዝሓዝዎ ዝደረፎ ንወለዶ እናተመሓላለፈ ዝፀንሐ ደርፊ እስከ ንስማዕ።
1: ዶረተላ ኣስረዉ ክልዕሊ ዲሃ ኣስረዉ ከርኣስ ፈረስ ወደቡ ካ ኣስረዉ እቲ ህኒ ለዶር እላቱ ልሕላ ይብል ኣሳ ብዳይለ ትበሃለ ተር ኣሳ ፈረስ ጋባ እያ ለዶረት ክዲበር ኣሳ ፈረስ ኣሰረዉታ መንጆሮ መንጆር ጠነ ፈረስ ንእምራ እዩ ወደቕ ምንኮር እንደ ብየላ ኣሳ ብዳይለ ትበሃል ምነ ሕላይ ሓቆሃ ዳማት ምን እላ እሱር ንእንቱ ሓተ ፈተይቲ ዓለት እግሎ ለፈተይቱ ለጥዕብ ለናት ዓበየካ ምንገቢ ዓርከ ማለት እያ ፈተይቱ ለጥዕባት ዓበየካ ምንገቢ ንጣልቃከ ቤለዉ ካለፈተይቱ ከም ጠው ተቀቀደሙ ኣትገሰ ሕቲ ነለዶር ለም ልብል ሃላ ውላድ ምሃን ውድ ምሃንቶም እሎም ለጣይኡና እተማላ ሓላልና እሽፍርና መጡና ወተዋካታ ብዕብና ኣግብር ግበአል ብሉና ሕና ወእንታብ ሓንበላይ ድሙ ገበል ሓሙና ውለወት ክልኦት ለዳመር ኩሎም ልሕበር ርእስኡና ኣዋድድ ለሰወጣር ማላትሓን መና ማያን ልሓርቡና እሊ ጥዕብ በዕል ምስጢር ይጠበጥ ጥልዕፉና ብ

ሰላምታና ተቀበሉ ፈኖ ኤሪ ቲቪ ኣብ ምክትል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ? ንሎሚ ሶኒ 18 ጉንበት ፍርቂ መዓልትን ፈረቓን ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹም ማክዳ ሓጎሴ ንምክትልኩም ብክብሪ እናዓደምኩ ብቐንዲ ኣርእስተ ዜና ፍልም መራሕቲ ሃገራትን መንግስታትን ብምክንያት በዓል ናፅነት ናይ ዮውሃና መልእኽቲ ሰዲዶም ኣብ ደቀም ሓደ ሓበራዊ ጉዳይ ናፅነትን ስሙያት ኤርትራውያን ኣትሌታት ዝተሳተፎን ውድድር ኣትሌቲክስ ተኻይዱ ኤርትራ ኣብ ጋና ብዝተኻየደ ውድድራት ኣትሌቲክስ ሻምፒዮን ኣፍሪቃ 226 ወርቂ መዳልያ ተዓዊታ ኣሜሪካ ንእማም መንግስቲ ኢራን 5 ቅድሚ ክነት ብምቕራብ ምላሽ ይባትሉ ቻይና ዓመታዊ 17 ቢልዮን ዶላር ዝዋግኡ ፍርያት ሕርሻ ኣሜሪካ ክትሽምት ምዃና ቤት ፅሕፈት ዋይት ሃውስ ገሊጹ እስራኤል ኣብ ሊቫኖስ በእት ተካይዶ ዘላ ደብዳብ ናይ ዝተቐትሉ ሰባት ቁፅሪ ኣስታት 3,000 በፂሑ ዝርዝር ዜና መራሕቲ ዝተፈላለያ ሃገራትን መንግስታትን ብምክንያት ፅንብል መበል 35 ዓመት ናፅነት ናብ ህዝብን መንግስትን ኤርትራ ናይ ዮውሃና መልእኽቲ ሰዲዶም ፕረዚደንት ሪፓብሊክ ግብፂ ዓብዱልፈታሕ አልሲሲ ፕረዚደንት ሪፓብሊክ ጋና ጆን ድራማኒ ማሃማ ፕረዚደንት ሪፓብሊክ ፈረንሳ ኤማኑኤል ማክሮን ከምኡውን ጠቕላሊ ኣመሓዳሪ ሓብራዊ ሃብቲ ኣውስትራልያ ሳሙኦ ሞክስቲን ኣብ ዝሰደድኡ መልእኽቲ ንፕረዚደንት ኢሳያስ ኣፈወርቂ ምሉእ ጥዕና ንኤርትራን ህዝባን ድማ ሰላምን ብልፅግናን ተመንዮም እቶም መራሕቲ ኣብቲ ብስሞምን ብስም ሃገራቶምን መንግስታቶምን ዝሰደድዎ መልእኽቲ ዝምድና ምስ ኤርትራ ንምምዕባል ንዘሎ ድሌት እውን ኣረጋ

0: ኣጊፆም ፕረዚዳንት ዓብደልፈታሕ ኣልሲሲ ወሲኹ ኣብ መንጎ ኤርትራን ግብፅን እናማዕበለ ንዝመፀ ድልድል ታሪካዊ ዝምድና ብምምጓስ ብዝግበር ክልተኣዊ ምምኽኻርን ምውሃድን ንረብሓ ክልቲኡ ህዝብታት ኣብ ዘገልግል ዝተፈላለየ መድያትን ሓበራዊ ኣገዳድነት ኣብ ዘለዎም ጉዳያትን ናብ ዝበረኸ ደረጃ ከም ዝበፅሕ ዘለዎ ፅኑዕ እምነት ገሊፁ። ሚኒስተር ጉዳያት ወፃኢ ፊሊፒንስ ተሬሳ ላዞር ብወገና ናብ ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ተመሳሳሊ መልእኽቲ ሰዲዳ። ኣብ ዞባ ደቡብ መበል 35 ዓመት ፅምብል ናፅነት ንምድማቕ በብንኡስ ዞብኡ ብዝካየድ ዘሎ ዝተፈላለየ ንጥፈታት ኣብ ደቂ ኣምሓረ ሓበራዊ ጉያ ናፅነትን ውድድር ኣትሌቲክስን ተኻይዱ። ወኪል ኤሪና ፊሊሞን ትካቦ ዘዳለዎ ፀብጻብ ይስዕብ።
1: ካብ 2022 ጀሚሩ ኣብዛ ማእከል ምሪር ሃገራዊ ቃልሲ ህዝቢ ኤርትራ ብዓወት እተዛዘመላ ከተማ ደቂ ኣምሓረ ዝካየድ ሓበራዊ ጉያ ናፅነት ሎሚ ዓመት እውን እንተኾነ መበል 35 ፅምብል ናፅነትና ንምድማቕ ኮሚሽን ስፖርት ዞባ ደቡብ ምስ ምሕዳር ንዞባ ደቂ ኣምሓረ ብምውሃድ ህዝቢ ሃገራውያን ክለባት ከምኡ ውን ካብ ንኡሳን ዞባታት ዞባ ደቡብ ዝመፁ ኣትሌታት ዝሳተፍዎ ውድድራት ጉያ ሰሪዑ። ኣብ ከተማ ደቂ ኣምሓረ ጽንዓትና ዋሓስና ብዝብል ቴማ ዝተወደበ ሓበራዊ ጉያ ናፅነትን ውድድራት ኣትሌቲክስን ትማል 17 ጉንበት ተኻይዱ። ኣብዚ ብምኽንያት ፅምብል መበል 35 ዓመት ናፅነት ብጨንፈር ኮሚሽን ስፖርት ዞባ ደቡብን ምምሕዳር ንኡስ ዞባ ደቂ ኣምሓረን ዝተወደበ መደብ ብርክት ዝበለ ህዝብን ኣስታት 150 ኣትሌታትን ተሳቲፎም። ብመሰረት ዝተሰርዐ ውድድር ደቂ ኣንስትዮ በብደረጀን ናይ 3,000 10,000 ሜትሮ ደቂ ተባዕትዮ ድማ ናይ 5,000 10,000 ሜትሮ ርሕቐት ሸፊኖም። ኣብ መወዳእታ ምኩራት ኣትሌታት ሃገርና ብዝተሳተፎ ናይ 10,000 ሜትሮ ካብ ደቂ ኣንስትዮ ቀዳሜቲ ኦሎምፒካዊት ኣትሌት ናዝሬት ወልዱ ካብ ጋስፓርካ፣ ካልአይቲ ናፅነት ኣማንኤል ካብ ክለብ ደቡብ፣ ሳልሰይቲ ድማ ስምረት መርሃዊ ብውልቂ ከምኡ ውን ካብ ደቂ ተባዕትዮ ናይ 10,000 ሜትሮ ውድድር ቀዳማይ ዮቤል ዘርኢት ብውልቂ፣ ካልኣይ ተክለ ሃይማኖት ብርሃነ ካብ ክለብ ዞባ ደቡብ፣ ሳልሳይ ድማ ሞጎስ ሽማይ ካብ ክለብ ዞባ ደቡብ ኮይኖም ተዓዊቶም። ፕረዚደንት ፌደሬሽን ኣትሌቲክስ ዞባ ደቡብ መምህር ሙሴ ከበደ ኣብ ዘስምዖ ቃል ንዝኽሪ ዛዛሚ ኩናት ግንባር ደቂ ኣምሓረ ዝተወደበ ሓበራዊ ጉያ ናፅነት ፅምብል ናፅነት ንምድማቕ ቅድሚ 5 ዓመት ብተበግሶ ንኡስ ዞባ ደቂ ኣምሓረ ዝፈለመ ምዃኑ ብምጥቃስ ካብ ዝሓለፈ 3 ዓመታት ጀሚሩ ግን ናብ ደረጃ ዞባ ብምራኽ ሃገራውያን ጋንታታት ኣትሌቲክስ ዝሳተፎ ኮይኑ ይቕፅል ከም ዘሎ ኣብርሂቡ። ኣመሓዳር ንዞባ ደቂ ኣምሓረ ኣቶ የማነ ኣበራ ብወገኑ እቲ መደብ ፍሉይነት ከም ዘለዎ ብምሕባር ኣበርክቶ ንዝገበሩ ኣመስጊኑ። ዋና ዳይረክተር ክፍሊ ባህልን ስፖርትን ዞባ ደቡብ ኣቶ ኣብርሃም ዮሃንስ ድማ ሓበራዊ ጉያ ናፅነት ኣካል ናይቲ በዓል ናፅነት ንምድማቕ በብንኡስ ዞብኡ ዝካየድ ዘሎ መደብ ምዃኑ ብምጥቃስ ፌደሬሽን ኣትሌቲክስ ዞባ ከምኡ ውን ሃገራውያን ክለባት ነቲ መደብ ንምዕራግ ንዘካየድዎ ፃዕሪ ምስጋና ኣቕሪቡ።
2: ሓበራዊ ጉያ ናፅነት ብዘይካቲ ኣብ ህዝቢ ዝፈጥሮ ውዕውዕ ስምዒት ብሉፃት ኣትሌታት ዓቕሞም ዘርኢሉ መድረኽ እውን ስለ ዝኾነ ንቕንያት ናፅነት ፍሉይ ይገብሮ። ፅንዓትና ወሓስና ወኪል ኣገልግሎት ዜና ኤርትራ ዞባ ደቡብ ፊልሞን ትካቦ ካብ ከተማ ደቂ ኣምሓረ።
0: ኣብ ከተማ ኣስመራ ኣብ ምዝርጋሕን ምፅጋንን መስመራት ረሳሕ ፈሳስን ውሓይዝን ኣድማ ዕማም ከም እተሰላሰለን እቲ ስራሕ ይቕፅል ከም ዘሎን ክፍሊ ማይ ዞባ ማእከል ሓቢሩ። ወኪል ኤሪና ዮናታን ዕብዮ ንዘዳለዎ ፀብጻብ ጴጥሮስ መንግስ ከቕርቦ እዩ።
3: ኣብ ከተማ ኣስመራ ኣብ ምዝርጋሕ ሓድሽ መስመራትን ምፅጋን ዝፀንሐ መስመራትን ረሳሕ ፈሳስን ውሓይዝን ሓያል ዕማም ከም እተሰላሰለ ኣብ ክፍሊ ማይ ዞባ ማእከል ሓላፊ ጨንፈር ረሳሕ ፈሳሲ ጆሜትራ ዮሃንስ ሙሉ ገሊጹ። ነቲ ልዕሊ 100 ዓመት ዘቆፀረን መብዝሕቱ ኣብ ሰሜናዊ ክፋልታ ከተማ ጥራይ ዝነበረን መስመራት ምውጋድ ረሳሕ ፈሳስን ናይ ዝናብ ማይን ንምስፋሕ ዓበይቲ መትረባት ከም ተሃንፀ ዝሓበረ ጆሜትራ ዮሃንስ ሸፈና ኣገልግሎት ረሳሕ ፈሳሲ 75 ሚታዊት ከም ዝበፅሐን እቲ ዕማም ቀጻሊ ከም ዝኾነ ኣብርሂቡ። ኣብ ሰሜናውን ደቡባውን ክፋል ከተማ ኣስመራ ልዕሊ 75 ሚልዮን ናቕፋ ወፃኢ ዝተገብረሉ ኣስታት 10 ኪሎ ሜትር መትረባት ናይ ዝናብ ማይ ኣብ ደቡባዊ ክፋል ከተማ ኣስመራ ድማ ብኣስታት 31 ሚልዮን ናቕፋ ኣስታት 7.5 ኪሎ ሜትር ዓበይት መስመራት ረሳሕ ፈሳሲ ከም ተሰርሐ ብምጥቃስ ኣብ ዝተፈላለየ ከባቢታት ብሰንኪ እርጋንን ማዕበስትን ዝተባላሸወ 176 ኪሎ ሜትር መስመራት ረሳሕ ፈሳሲ እውን ብልዕሊ 80 ሚልዮን ናቕፋ ከም ተፀገነ ፍሊጡ። ካብ 2017 ንድሓር እቲ ስራሕ ብፕሮጀክት ዓድሃሎ ዘድሊ ንዋት ማሽነርታትን ዓቕሚ ሰብን እናተመላኣሉ ይቕፅል ከም ዘሎ ዝሓበረ ጆሜትራ ዮሃንስ ኣብ እዋን ክረምቲ ዕለቕልቕ ክኽሰተሉ ዝፀንሐ ኣብ ጎደናታት ኣፍዓበትን ማይበላን ዝርከብ መስመራት ብልዕሊ 10 ሚልዮን ናቕፋ መሰረታዊ ፅገና ከም ተገብሩሉ ኣረድዩ። ኣብ ዝሓለፈ 8 ዓመታት ኣስታት 48 ኪሎ ሜትር መስመር ረሳሕ ፈሳሲ ብፕሮጀክት ዓድሃሎ ብልዕሊ 50 ሚልዮን ናቕፋ ከም ተፀገነ ጠቒሱ ድማ ኣብ ከተማ ባፅዕ ዝፈሪ ዘሎ ትቦታት ፕላስቲክ ኣብ ኣሳልጦ ናይቲ ስራሕ ዓብዪ ኣበርክቶ ከም ዝገበረ ኣነፂሩ። ንጥፈታት ምሕዳስን ምፅጋንን መስመራት ረሳሕ ፈሳሲ ሎም ዓመት እውን ኣብ 14 ቦታታት ኣስመራ ይካየድ ከም ዘሎ ብምሕባር ኣብ ከባቢታት 4 ኣስመራ ቀሓውታን ከባቢ ሆስፒታል ሓሊበትን ብ25 ሚልዮን ናቕፋ መስመር ረሳሕ ፈሳሲ ዝርጋሕ ከም ዘሎ ገሊጹ። ንናይ መጻኢ መደባት ብዝምልከት ጆሜትራ ዮሃንስ ምኽዳን ክፉት መትረባት ከምኡውን ምስፋሕ ኣገልግሎት ረሳሕ ፈሳሲ ከም ዘጠቓልል ብምግላጽ ህዝቢ ንዝተዋደደ ትሕተ ቅርጺ ግቡእ ክንክን ክገብረሉ ተላብዩ።
0: ትምህርታዊ ባህላዊ ስፖርታውን ስነ ጥበባውን ውድድራት ዘጠቓለለ መበል 13 ዓመታዊ ፌስቲቫል ኮሌጅ ትምህርትን ስነ ቋንቋን ዓዲ ቀይሕ ወኪል ኤሪና ሚልዮን ኣፍርቂ ዘዳለወ ፀብጻብ ኣሎ ክስዕብ እዩ።
4: ዓመታዊ ዝካየድ ፌስቲቫል ኮሌጃት ንተምሃሮ መንእሰያት ኪኖ ኣካዳማዊ ትምህርቶም ክእለቶምን ዝንባልኦምን ዝፍትሽሉ ብስፖርትን ባህልን ኣቢሎም ሕውነቶምን ሓድነቶምን ዘደልድሉ ኣብ መንጎ ኮሌጃት ሓበራዊ ርድኢት ዝፈጥር ኣዝዩ ኣገዳሲ መስርሕ ምምሃርን ምስትምሃርን እዩ። መበል 13 ዓመት ፌስቲቫል ኮሌጅ ትምህርትን ስነ ቋንቋን ዓዲ ቀይሕ ፅንዓትና ዋሓስና ብዝብል ቴማ ብ16 ጉንበት ተኻይዱ። ዳይረክተር ጉዳያት ተምሃሮ መምህር ዳዊት ሃብተስላሴ ኣብ ዝሃቦ ቃል ፌስቲቫል መዛዘም ናይቲ ንዓመት መመላእታ ክካየድ ዝፀንሐ ውድድራት ከም ዝኾነ ብምጥቃስ ኣብ ተምሃሮ ናይ ምውድዳር መንፈስ ፍቕሪ ባህሊ ምትሕጋዝን ዘስርፅ ስለ ዝኾነ ኣገዳስነቱ ብቐሊል ዝጥመት ከም ዘይኮነ ገሊጹ። እቲ ብመልክዕ ውድድር ዝቐረበ ኣብ ኣካዳሚ ታሪክ ባህልን ስፖርትን ዘተኮረ መሰናድኦታት፣ መፅናዕታዊ ፅሑፋት፣ ምርኢት ቅዲ ኣልባሳት፣ ውድድር ትንተናን ስእላዊ ምርኢትን ዘጠቓለለ እዩ ነይሩ። ሓላፈ ሃማተ ኣብቲ ኮሌጅ መንእሰይ ኮበል ተኽለ ወገኑ ኣብ መንጎ ተምሃሮ ብውልቅን ብጉጅለን ዝካየድ ውድድራት ክእለትን መሃዝነትን ተምሃሮ ዝፍትሽን ዘበራብርን መድረኽ ከም ዝኾነን ውፅኢቱ መመሊሱ ይደምቕ ከም ዘሎን ገሊጹ። ወኪል ዲን ኮሌጅ ዶክተር ብርሃነ ቀለታ ድማ ዝቐረበ ትሕዝቶታት ንብቕዓትን ዓቕምን መንእሰያት ዘንፀባርቕ ከም ዝነበረ ኣረዲኡ። ኣብ መወዳእታ ብውልቅን ብጉጅለን ዝተዓወቱ ሽልማት ክዕደል ከሎ ተምሃሮ ዓውደ ታሪክ ጎብለል ብምዃን ብፍሉይ ተሸሊሞም። ኮሌጅ ትምህርትን ስነ ቋንቋን ዓዲ ቀይሕ ኣብዚ ዓመት እዚ ልዕሊ 2500 ተምሃሮ ኣለውዎ። ኣብ ቅንያትና ፅነት ዝተካየደ ፌስቲቫል ኮሌጅ ትምህርትን ስነ ቋንቋን ዓዲ ቀይሕ ተምሃሮ ዘቕረቦ ትሕዝቶታት ናፅነቶምን መንነቶምን ዘንፀባርቕ ኣጉሊሖም ዘርኣይሉ ኣጋጣሚ ብምንባሩ ካልኦት ኮሌጃት እውን ካብዚ ንላዓለ ብዝተወደበ መደብ ንክሰርሓ ንላቦ ወኪል ኣገልግሎት ዜና ንእዘቦ ዓዲ ቀይሕ ሚልዮን ኣፈወርቂ ምስ ሰኣላይ ተስፋ ገብርኤል ተስፋ ምክኤል ካብ ኮሌጅ ትምህርትን ስነ ቋንቋን ዓዲ ቀይሕ ፅንዓትና ውሓስና።
0: ማእከል ሙያዊ ስልጠና ሰራሕተኛታት ባፅዕ ብዝተፈላለየ ዓውድታት ብግብርን ክልሲ ሓሳብን ዘሰልጠኖም ልዕሊ 150 መንእሰያት ሰራሕተኛታት ኣመሪቑ ወኪል ኤሪና ኢብራሂም ዕምርን ዘዳልዎ ፀብጻብ ያሲን ሳልሕ ከቕርቦ እዩ።
5: ኣብ ባፅዕ ተደኪኑ ዝርከብ ማእከል ሙያዊ ስልጠና ሰራሕተኛታት ምስ ሚኒስትሪ ዕዮን ማሕበራዊ ድሕነትን ብምትሕባር ብዓውድታት ኤሌክትሮኒክስ፣ ኤሌክትሪክሲቲ፣ ፅርበት ሓፂንን ኣንፀይትን፣ ምርባብ ኮምፒውተራት፣ ስርዓተ መዘሓሓልን መወዓዓይን ከምኡውን ቴክኖሎጂ ኮምፒውተር ብግብርን ክልሲ ሓሳብን ዘሰልጠኖም 153 መንእስያት ብ14 ግንቦት ኣመሪቑ። ኣብዚ መበል 11 ዙርያ መመረቕታ ምኽትል ዳይሬክተር ናይቲ ማእከል ኢንጂነር ኣኽሊሉ ኣስመሮም ኣብ ዘስምዖ ቓል ሃኮሲኤ ብሓፈሻ ማእከል ሞያዊ ስልጠና ሰራሕተኛታት ባፅዕ ድማ ብፍላይ ካብ ዝተፈላለየ ከባቢታት ሃገርና ንዝመፁ ሓደርቲ ሰልጠንቲ ብውሕድ ቁፅሪ ተቐቢሉ የሰልጥን እኳ እንተነበረ ካብ 7ይ ዙርያ ጀሚሩ ግና እቲ መደብ ምስ ሚኒስትሪ ዕዮን ማሕበራዊ ድሕነትን ብምትሕባር ይካየድ ምህላውን ብዝሒ ሰልጠንቲ እናበረኸ ይመፅእ ከም ዘሎን ብምግላፅ ኣብ ንጥፈታቶም ዝደጋገፍዎም ናይ ስራሕ መሻርክቲ ምስጋና ኣቕሪቡ። ኣብ ሚኒስትሪ ዕዮን ማሕበራዊ ድሕነትን ዋና ዳይሬክተር ክፍሊ ዕዮ ኣቶ ወልደ የሱስ ኤሊሳ ብግደኡ ሃኮሲኤ ሙያዊ ዓቕሚ ሰራሕተኛታት ክብ ንምባል ዝገብረ ዘሎ ፃዕሪ ኣብ ጉዕዞ ምርጋፅ ቁጠባዊ ዕብየት ኣስተዋፅኦ ከም ዘለዎ ብምጥቃስ ሰልጣንቲ ኣብ ዝተዋፈርሉ ስራሕ ኣበርክቶኦም ክዕዝዙ ትፅቢት ከም ዝግበረሎም ኣዘኻኺሩ። ኣብ ሚኒስትሪ ትምህርቲ ሓላፊ ክፍሊ ቴክኒካውን ሙያውን ትምህርትን ስልጠናን ኣቶ ተስፋይ ስዩም ብወገኑ ሙያዊ ስልጠና ንዘለቕን ዘተኣማምንን ምዕባለ ደራኺ ስለ ዝኾነ ብዕቱብ ይስራሓሉ ከም ዘሎ ብምግላፅ ብወገን ሃኮሲኤ ንዝካየድ ዘሎ መደባት ሞጊሱ። ኣብ መወዳእታ ኣብ ትምህርቶም ፀብለል ንዝበሉ ሽልማት ክዕደል ከሎ ብሰልጠንቲ ዝፈረየ ንምርኢት ቀሪቡ። ማእከል ሙያዊ ስልጠና ሰራሕተኛታት ባፅዕ ኣብ ዝሓለፈ 11 ዙርያታት ብዓውድታት ኤሌክትሮኒክስ ኤሌክትሪክ ሲቲ ፅርበት ሓፂንን ኣንፀይትን መርባብ ኮምፒዩተራት ስርዓተ መዘሓሓልን መወዓዓይን ከምኡውን ቴክኖሎጂ ኮምፒዩተር ዘሰልጠኖም 545 ደቂ ኣንስትዮ ዝርከብኦም 1770 መንእሰያት ከም ዘመረቐ ሰነዳቱ የነፅሩ።
0: ኣብ ኖሶባ ከረን ኣስታት 8 ኣዋርሕ ብመልክዕ ውድድር ዘቐፀለ ንጥፈታት ባህሊ ስፖርትን ጥዕናን ኣብያተ ትምህርቲ ብ15 ጉንበት ተዛዚሙ። ሓላፊ ባህሊ ስፖርትን ጥዕናን መምህር ሮመዳን ፊደል ኣብ ዘስምዖ ቃል እቲ መደብ ኣካል ናይቲ ብቕዓትን እሩማትን ተምሃሮ ንምኩስኳስ ዝካየድ ፃዕሪ ከም ዝኾነ ገሊጹ። ኣብዚ ብሉፅ ተምሃራይ ንምፍራይ ብዝብል ቴማ ዝተኻየደ ውድድራት ኣብ ባህሊ 1968 ኣብ ስፖርት ድማ 11738 ብድምር ልዕሊ 13700 ተምሃሮ ከምኡውን ልዕሊ 100 መምሃራን ተሳቲፎም። ኣብ መወዳእታ ንብሉፃት ኣብያተ ትምህርቲ ሽልማት ንመሻርክቲ ኣካላት ድማ ናይ ምስጋና ወረቐት ምስ ክር ተዓዲሉ። ኣብዚ ውድድራት ቤት ትምህርቲ ላሳላ ጎብለል ውድድራት ዓመተ ትምህርቲ 2025-2026 ብምዃን ተሸሊማ። ኣባላት ማሕበር ምትሕግጋዝ ቀዳማይ ዙርያ ሃገራዊ ኣገልግሎት ብምክንያት ፅምብልና ፅነት ኣብ ትሕቲ ኣሃዱ ማሕበራዊ ተሃድሶ ዞባ ማእከል ንዝእለዩ ወገናት ዓይነታዊ ደገፍ ኣበርኪቶም። ኣብቲ ትማሊ 17 ጉንበት መበል 4 ግዜ ዝተኻየደ መደብ ኣብ ቀፅሪ ናይቲ ኣሃዱ ወፈራ ፅሬትን ካልእ ንጥፈታትን ኣካይዶም። ኣብቲ ብባህላዊ ናይ ምዝንጋዕ መሰናድኦ ዝተሰነየ መደብ ኣዋሃቲ ማሕበር ኣብ ዝሃበዎ ቃል ምሕጋዝ ፅጉማት ወገናት ሓላፍነት ናይ ነፍሲ ወከፍ ዜጋ ስለዝኾነ ተመሳሳሊ መደባት ክድፋኣሉ ኣዘኻኺሮም። ሓላፊ ኣሃዱ ማሕበራዊ ተሃድሶ ዞባ ማእከል ኣብ ተወክፍሎም ተኪኤ ድማ ብኣባላት ማሕበር ምትሕጋዝ ኣባላት ቀዳማይ ዙርያ ሃገራዊ ኣገልግሎት ንዝግበር ደገፍ ድሕር ምምስጋን ካልኦት ዜጋታት ክስዕብዎ ተላብዩ። ዜና ስፖርት። ኤርትራ ኣብ ጋና ኣብ ዝተኻየደ መበል 24 ውድድራት ኣትሌቲክስ ሻምፒዮን ኣፍሪቃ 2026 ብመንገዲ ኦሎምፒካዊ ኣትሌት ዳዊት ሰዓረ ወርቂ መዳልያ ተዓዊታ። ኣትሌት ዳዊት ትማሊ ሰንበት ኣብ ከተማ ኣክራ ኣብ ዝተኻየደ ናይ 5000 ሜትሮ ውድድር ብዘደንቕ ብቕዓት ቀዳማይ ብምእታዊ ተሸላሚ ወርቂ መዳልያ ኮይኑ ኣብዚ ናይ ፍጻመ ውድድር ኣትሌት ዳዊት ኣብ ናይ መወዳእታ 200 ሜትሮ ብዝፈፀሞ በርቃዊ መጥቃዕቲ ካልኣይን ሳልሳይን ንዝወፁ ኢትዮጵያውያንን ኬንያውያን ኣትሌት ረቲዑ ብ13 ደቂቕ 16 ካልኢታትን 92 ንኡስ ካልኢታትን እዩ ነዚ ዓብዪ ዓወት በቂዑ። በዚ ድማ ኤርትራ ድሕሪ 12 ዓመታት ኣብዚ ውድድር ካልእቲ ወርቂ መዳልያ ተሸሊማኣላ። ኦሎምፒካዊ ኣትሌት ንጉሰ ኣምለሶም ኣብ 2014 ኣብ ሞሮኮ ኣብ ዝተኻየደ ናይ 10,000 ሜትሮ ውድድር ንሃገርና ኤርትራ ናይ ፈለማዊ ወርቂ መዳልያ ኣግዚምዋ ምንባሩ ዝዝከር እዩ። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክተልኩም ደጊም ዓድም ኣብ ዜናታት ወፃኢ ኣሜሪካ ንእማመ መንግስቲ ኢራን 5 ቅድሚ ኩነት ብምቕራብ ምላሽ ሂባትሉ። በዚ መሰረት ፕረዚደንት ዶናልድ ትራምፕ ሃገሩ ኣብ ልዕሊ ኢራን ብኩናት ናይ ዝወረደ ዕንወት ካሕሳ ከምዘይትኸፍል ደስኪሉ ዘሎ ገንዘብ ኢራን ከምዘይትለቅቕ ኢራን 400 ኪሎ ግራም ዝበልፀገ ዩራኒየም ናብ ኣሜሪካ ከተሰጋገር ከምኡውን ሓደ ኒክለሳዊ ትካል ጥራይ ክትውንን ዝሓዘ ቅድሚ ኩነት ኣቕሪቡሎም። መንግስቲ ኢራን ዛጊት ነዚ ሓድሽ ቅድሚ ኩነት ዝሃበ ወግዓዊ ምላሽ እኳ እንተዘየለ ክቕበሎ ዘሎ ተኽእሎ ፀቢብ ምዃኑ ግን ይእመት። ኢራን ኣብ ልዕሊኣ ዝካየድ ወታደራዊ ተፃብኦታት እንተላይ ናይ ሊባኖስ ክቋረፅ ብመጥቃዕታት ኣሜሪካን እስራኤልን ናይ ዝወረደ ክሳራ ካሕሳ ክኸፈላ መፃቦ ሆርሙዝ ልዑላዊ ግዝኣታ ምዃኑ ክረጋገፀላን ኣብ ልዕሊኣ ፀኒዕ ዘሎ እገዳ ክላዓልን እያ ትፅውዕ ዘላ። ጠለባት ክልቲአን ሃገራት ኣብ ስምምዕ ክበፅሓ ዝኽእል ዘምዘይመስል ዝጠቕሱ ክኢላታት ዳግማይ ኣብ ውግእ ክኣትዋ ዘሎ ተኽእሎ እናዓበየ ከምዝመፀ ይእምቱ። ፕረዚደንት ትራምፕ ኢራን ጠለባት ኣሜሪካ ተቐቢላ ምስ ዘይተተግብር ኣብ ልዕሊኣ ከቢድ ክሳራታት ተዘውርድ ተወሳኺ መጥቃዕትታት ከም ዝካየድ እዩ ኣጠንቂዮም። ኢራን ብወገና ንዘተቅርብቲ እኳ እንተዘይኮነት ንፀቕጥን ምፍራሕ ንኣሜሪካ ንሃገራዊ ረብሓታታ ብኣሉታ ኣብ ፀሉ ዲፕሎማሲያዊ ዝርርብ ከም ዘይትፅመድ ኣነፂራኣላ። ህዝባዊት ሪፐብሊክ ቻይና ዓመታዊ 17 ቢልዮን ዶላር ዝዋግኡ ፍርያት ሕርሻ ኣሜሪካ ክሽምት ምዃና ቤት ፅሕፈት ዋይት ሃውስ ኣፍሊጡ። እቲ ንግዳዊ መደብ ውፅኢት ናይቲ መራሕቲ ክልቲኤን ሃገራት ብ14 15 ጉንበታ ብከተማ ቤጅን ዘካየድዎ ዝርርብ ምዃኑ እቲ ቤት ፅሕፈት ገሊጹ። እቲ መደብ ተግባራዊ ምስኸውን ኣብ ምፅባብ ንግዳዊ ፍልያት ክልቲኤን ሃገራት እወታዊ ተራ ከም ዘለዎ ይእመት። ብዘይካዚ ቻይና ስራሕቲ ኣሜሪካዊ ኩባንያ ቦይንግ ዝኾና ንፈርቲ ክሽምት ምዃና ተገሊጹ። ፕረዚደንት ዶናልድ ትራምፕን ፕረዚደንት ሺጂፒንግን ኣብ ከተማ ቤጅን ዘካየድዎ ዝርርብ ውፅኢታዊ ምንባር እዮም ሓቢሮም። ይኹን እምበር ኣብቲ ናይ ክልተ መዓልትታት ርክብ ንዝተኸተመ ስምምዓት ይኹን ኣሜሪካ ንቻይና ብዛዕባ ክትገብረላ እትኽእል ሕድገታት ዝገልጽ ሓበሬታ ዛቂት የለን። ጂኦፖለቲካዊ ውድድር ዝጠንቁ ንግዳዊ ፍልልያት ኣሜሪካን ቻይናን ንመጠን ንግዳዊ ንጥፈታትን ብከቢድ ከም ዝሃሰዩ ይጥቀስ። ኣብ 2022 ኣስታት 700 ቢልዮን ዶላር ዝነበረ ዓመታዊ ንግዳዊ ምልውዋጥ ክልቲኤን ሃገራት ኣብ 2025 ናብ ኣስታት 400 ቢልዮን ዶላር ከም ዝወረደ ጸብጸባት የረዱ። ናይ መወዳእታ ዜና። እስራኤል ካብ ፈለማ ዝሓልፈ ወርሒ መጋቢት ኣብ ሊቫኖስ ብተካይደ ዘላ ደብዳብ ናይ ዝተቐትሉ ሰባት ቁፅሪ ናብ ኣስታት 3,000 ክብ ከም ዝበለ ጸብጻባት ሚኒስትር ጥዕና ሊቫኖስ ሓቢሮም። ልዕሊ 90 ሚታዊት ካብቶም ግዳያት ቆልዓ ሰበይቲ ዝርከብዎም ሰላማውያን ሰባት ምዃኖም እቶም ጸብጻባት ገሊፆም። ብዘይካዚ በቲ ገና ዝቕፅል ዘሎ ወታደራዊ ወፍሪ ልዕሊ 9200 ክወስሉ ከለዉ ልዕሊ 1.2 ሚልዮን ከም እተማዛበሉ ተፈሊጡ ኣሎ። እስራኤል ምቁራፅ ተኽሲ ክትገብር ንዘንሕቶ ስምምዕ ብምጥሓስ ኣብ ልዕሊ ሊቫኖስ እተካይዶ ደብዳብ ኣስፊሓቶ ከም ዘላ ዝተቐሱ ጸብጻባት ኣብ መንጎአን ዝካየድ ዘሎ ዲፕሎማሲያዊ ርክባት ዛጊት ዝጥቀስ ውፅኢት ከም ዘይተረኽቦ የረዱ። ክቡራት ተኸታተልቲ ዜና ንምፍጻም ኣርእስቲ ዜና ክንደግም። መራሕቲ ሃገራትን መንግስታትን ብምክንያት በዓል ናጽነት ናይ ውሃና መልእኽቲ ሰዲዶም። ኣብ ደቀ ምሓረ ሓብራዊ ጉያ ናጽነትን ሱሙያት ኤርትራውያን ኣትሌታት ዝተሳትፍዎን ውድድር ኣትሌቲክስ ተኻይዱ። ኤርትራ ኣብ ጋና ዝተኻየደ ውድድራት ኣትሌቲክስ ሻምፒዮን ኣፍሪካ 2026 ወርቂ መዳልያ ተዓዊታ። ኣሜሪካን እማመ መንግስቲ ኢራን 5 ቅድሚ ኩነት ብምቕራብ ምላሽ ሂባትሉ። ቻይና ዓመታዊ 17 ቢልዮን ዶላር ዝዋግኡ ፍርያት ሕርሻ ኣሜሪካ ክሽምት ምዃና ቤት ፅሕፈት ዋይት ሃውስ ገሊጹ። እስራኤል ኣብ ሊባኖስ ብእተካይዶ ዘላ ደብዳብ ናይ ዝተቐትሉ ሰባት ቁፅሪ ኣስታት 3,000 በፂሑ። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ብዝፍፀም ምስ ተርፉ መደባትና ንሓድገኩም ብወገነይ ብሩህ መዓልቲ።

ብምስታፍ እዩ ተሸላሚ ወርቂ መዳልያ ኮይኑ ኣትለት ዳዊት ፀወታ ነክዛዝም 200 ሜትሮ ምስ ተረፎ ብዝፈፀሞ በርቃዊ መጥቃዕቲ እዩ ንኣትለታት ኢትዮጵያዊ ኣትለት ሓጂ ሞቢኒም ኣትለት ኬንያዊ ላባን ኤክቶፖ ብዘደነብዓት ብምርታዕ ንውድድሩ ብ13 ደቃይቕን 16 ካይታትን 92 ንኡስ ካሊታትን ብዝኾነ ግዜ ብምፍጻም እዩ ንኤርትራ ድሕሪ 12 ዓመት ኣብዚ ውድድር ካልኢት ወርቂ መዳልያ ብምምጻእ ታሪክ ሰሪሑ ዘሎ ኦሎምፒካዊ ኣትለት ንጉሰ ኣምለሶም ኣብ ዓም 2014 ኣብ ሞሮኮ ኣብ ዝተኸደ ናይ 10,000 ሜትሮ ንሃገርና ኤርትራ ናይ ፈለማዊ ወርቂ መዳልያ ኣምፂላ ምንባሩ ይዝከር ኣብ ዕረፍቲ ዝፀንሐ ስፖርታዊ ውድዳት እዚ ማእከል ዝሓለፈ ሰሙን ብናይ ካልኣይ ዙርያ ፀወታታት ፈሊሞም እዚ ኣብ መንጎ 8 ጋንታታት ዝካየድ ዘሎ ናይ ውድእ ካብ ምሕላፍ ፀወታታት ዝስዕ ውፅኢት ተመዝጊቡ ኣሎ ኣብ ውድዳት ኩዕሶ መርበብ ደቂ ኣንስትዮ መረብ ንደሚሕና 2-1 ኪሎማ ንኣዳል 2-2 ሂላ ንዑበል 2-1 ክስዕርን ከለዋ ኣብ ናይ ደቂ ተባዕትዮ ድማ ማይ ፀብሪ ንደንደን 3-0 መረብ ንኣዳል 3-1 ሂላል ድማ ኒኪሎማ 3-2 ተዓዊታትላ ኣብ ውድዳት ኩዕሶ እግሪ ምስ ንምልከት ኣብ ናይ ደቂ ተባዕትዮ ብሪንጎ ብመረብ 1-0 ክሰዓርን ከላ ኣብ ናይ ቀዳማይ ዙርያ ፀወታ መንደፈራ ብናይ ሚትዩሚታዊት ዓወት ንውድድራት ዝፈፀመት ኪሎማ ብዑበል 1-0 ተረቲዓ ብዘካዚ ካብ ፀሮና መሪሓ ዝመፀት ኣብዚ ውድድር ካብ መወዳድርቲ ኪሎማ ክትከውን ትፅቢት ተገይሩላ ዘሎ ግሎብ ንሮዝመ 2-0 ኣፋንያታ ኣብ ናይ ደቂ ተባዕትዮ ምስሊ ምልከት ማይ ፅብሪ ኣብ ልዕሊ ዛራ 1-0 ክትዕወት ደሚሕና ንጎብየ 3-2 ዝኾነ ውፅኢት ረቲዓ ብዘካዚ ዑበል ንሂላል 2-0 ብምፍናው ኣብ ውሽጢ ሳልስቲ ብክልቲ ፆታ ሙሉእ ነጥቢ ሓፊሳ ስፖርታዊ ውድዳት ዝማእከል ብዝተፈላለዩ ዓይነታት ውድድር ቀፂሉ ክቕኒ እዩ ዝኸበርኩም ተዓዘብቲ ንሎሚ ዝተዳለወ ዕለታዊ ዜና ስፖርት ኣብ ዘይፍፀም ስለምክትታልኩም ኣዝየመስግን ምስ ተረፉ መርባቶ ኤርቲቪ ሓድጎኩም ብወገነይ ግን ሰላም

0: ከምቲ ኣብ ዝሓለፈ መደብና ዝጠቐስናዮ ሓይሊ ባሕሪ ብዓቕሚ ናይቲ ውድብ ኣብ 1987 ሓደ ወተሃደራዊ ሓይሊ ብምቓም ነተን ከስርሓና ይኽእላየን ዝበለን ናይ ዕንፀይቲ ጀላቡ ዓጢሑ ወተሃደራዊ ስርሒታት ከም ዘካየደ እንተኾነ እቲ ስርሒታት ከምቲ ዝሓሰቦ ከም ዘይነበረ እዚ ድማ ብሰንክተን ዓጢቕወን ዝነበረ ጀላቡ ምስቲ ከጥቅዖኦ ዝተበገሳ ገዚፍ ዓቕሚ ጸላእይ ፈጺሙ ዘይመጣጠንን ኣድማዕነት ዘይነበሮን ብምንባሩ ንኻልእ ተባለ ሓትነት ከም ዘበጋገሰ ንምክፋፍ ዓሳት ተባሂለን ዝመጻ ፋይበር ግላስ ዓይነተን ጀላቡ ብምስናዕን ኣጽዋር ብምጽዓንን ናብ ወተሃደራዊ ስራሕ ከም ዝተዋፈረ ርኢና። ድሕሪ እቲ ዝተኻየደ ልዑል ጻዕሪ ምስናዕ ጀላቡን ኣጽዋርን ሓይሊ ባሕሪ ከም እንደገና በዘን ልዑል ፍጥነት ዝነበረን ፈጣናት ኣብቲ ግዜ እቲ ክዋጋኣና ይኽእል እዩ ዝበሉ ኣጽዋር ብምዕጣቕ ኣድማዒ ወተሃደራዊ ስርሒታት ከካይድ ጀሚሩ። ሓደ ኻብኡ እቲ ኣብ 1989 ኣባጽዕ ዝተኻየደ ስርሒት እዩ ነይሩ።
1: ካብዚ ይጅምር እቲ ስርሓና እንዳቐጸለ እንዳማዕበለ ፋይበር ግላስ ክነምፅእ ጀሚርና። እዘን ፋይበር ግላስ እዚአን ብዛዕሪ ደረጃ ክነጥፋ ጀሚረን ዋላ ሓቂ ሓጃብቲ እዋንቲ ንሕናስ ልክዕ እዩ ክትርአን ካለካ ብናይ ጸላእሲ ፃፀን ሓርማዝን ከም ትዝበልካ ምግናን ኣይኮነን ብሓንቲ ብረትና ንገብረለን ንሕና ኣብነት ተዋንቲ 85 ሚሜ 106 ስካብዚ ካቱሻ ዝበሃል ኣብ 120 ንሱ 14.5 23 ፅዕናለን ክንጅምር ጀሚርና ዝዋን እዚ ድሕሪኡ እውን እቲ ኣሃዱ ከም ሓደ ገለ ክፋል ናይቲ ኣሃዱ ኣብ

0: ዝፀኣቡ ኩነታት ኣብዚ ናይ ባፅዕ ኣቲኻ መጥቃዕቲ ናይ ምግባር ተበግሶ ተወሲዱ እቲ ስራሕቲ እውን ኣዝዩ ኣብዚ ብማእኸል ኣብዚ ናይ ውሽጢ ኣብ ደቂ ባፅዕ ኣቲኻ ዕውት ዝኾነ ስርሒት ኣካይዱ ኣብቲ ዋንቲ እውን ዕውት ክትብሎ ትኽእል ፀላእ ቲ ዋንቲ እቲ ናይ ሰውራ መስከሰውራ መስከረም ኢሉ ታሽሙ ዝጭድረሉ ወይ ካብ ብዙሕ ታሽሙ ዝገብረሉ እቲ ዋንቲ ምንባሩ ሓቂ ሓይሽ ዓብድ ማዓይነ ክትብሎ ኢኻ ትኽእል
1: ምናልባት ከም ሓይሊ ደልዲልና ክንገጥመሉ ዝኽኣልና ኣብ መወዳእታ 88 ኣብ መጥቃዕቲ ዝገበርናሉ 89 መጥቃዕቲ ዝገበርናሉ ባፂዒ ኣብዚ እዋን እዚ እተን ኣቐዲምና ከምርእቶ ሓሳብ ዝቐርብ ዝነበረ ናይ ፋይበር ግላስ ፋልኳታት ክመፃና ተደጋጋሚ ሓሳባት ትቐርብ ነይሩ እዩ በብቕሩ እውን መፅአን እዮም ንሳተን ምስ መፃ ከም ዝብለካ ዘድሊ ኣፅዋራት ብዘይ ካብ ቢኤም ዳርጋ ኩሉ ፅዒና ነርና 120 106 ዝብዕ 14 5 ዝብዕ 23 75 ኣርቬጂ ኩሉ ዘድሊ ፅዒና ኢና ኣቲናዮ ምናልባት ኣነ ኣብቲ እዋንቲ ኣይነበርኩም ብሕማ ምክንያት ተሪፈ ነ ኣብዚ ከባቢ ናይ ሃራት ግን ዕው ዝኾነ መጥቃዕቲ ተገይሩ ሓይሊ ፀላእ እውን ብዘይ ተፀበዮ ከምኡ ሓይሊ ሎም ዝብል ገምጋም እውን ኣይነበሮን ናይ ሓቂ ኣሰንቢዱ ወይ ምክንያቱ ኣብ ሕምብርቲ ባፅዕ ኣቲኻ እሞ ብባሕሪ መፅኻ ክትወቕዖ ናይ ሓቂ ኣሰንቢዱ ወይ ኣብዚ ሕጂ 100 ክንገጥሞ ከም ዝኾና ከም ንኽእል ተኣማሚና ይንሃቡ ካብኡ ብግዜኡ ካብቶም መሳርሕታትና ፈሉ ኳና እንዳዓበና ሓደስ እንዳመፃ እንዳማዕባልዎ እንዳተባልሓትካ ከመይ ጌርካ ኩሉ ኣፅዋራት ኣብ ምንቅስቃስ ሓደጋታት ከምዘየምፃልካ ጌርካ ምስአን ኣሲርካ ከመይ ጌርካ ትንቀሳቀስ በቶም ክኢላታት ናይ ሓይሊ ባሕር ነበሩ ቴክኒክ ብጣዕሚ ሓያላ ሰባት እዮም ነሮም ብዕንጨይቲ ስራሕ ብዕንጨይቲ ብሓፂን ስራሕ ብሓፂን ኩሉ ተና ኣፅዋራት ኣብአን ኣሲርካ ከመይ ጌርካ ትንቀሳቀስ ከመይ ጌርካ ፍጥረት ክሓሊኻ ንፀላኢ ክተዋጋእ ትኽእል ምስ ማዕበል ምስ ገለን ፅቡቕ ተመክሮታት ቀሲምና ኢና ካብ ዋላ ሓንቲ ዳርጋ ተቆፃፂርና ምራይ ተቆፃፀረና ክትብል ትኽእል ኢኻ ምስቲ ናይ መጀመርያ መጥቃዕቲ ናይ ባፅዕ ትገብረሉ
2: ሓይሊ ባሕሪ ጎኒ ጎኒቲ ዘካይዶ ዝነበረ ምውዳብን ምምዕርራያት ኣፅዋርን ቀፃሊ ንኣሽቱ መጥቃዕትታት ከካይድ ድሕሪ ምፅናሕ እቲ ብዝለዓለ ደረጃ እጃሙ ዘበርከተሉን ከም ሓይሊ ዓቕሙ ዝተመዝነሉን ዝተነብረሉ ትፅቢት ዘመስከረሉን ናይ 1990 ስራሒት ፈንቅል እዩ ነይሩ
3: ዚ ኩሉ እቲ ምድላዋት ናና ኣብ ማሻ ኣብራሂም እዩ ተዳድዩ ኣብ ማሻ ኣብራሂም ካብ ማሻ ኣብራሂም ኢና ክንብገስ ስለዚ እቲ ኣወዳድባ ናና ሕጂ እቲ ምድላዋት ኩሉ ተገይሩ ጀላቡ ተዳልየ ነአን ኣፅዋር ተዳልዩ እዩ ሰብ ተዳልዩ እዩ ስለዚ እቲ ኣወዳድባ ናይቲ ስርሒት ከዓኒ ኣብ ክልተ ዝተመቕለ እየ ነይሩ ሓደ ኣጥቃዕ ሓይሊ ኣብ ደቡባዊ ቻናል እቲ ካልኣይ ከዓኒ ኣብ ሰሜን ዝኣቱን ኣብ ደቡብን ማለት እዩ ስለዚ እቲ ብሰሜን ዝኣቱ ብቐጥታ ኣብቲ መጥቃዕቲ ናይ ፈንቅል ኣብኡ ክኣቱ ሕጂ ተንጀሎተን መራኸብ ናይ ፅራይ ብቐጥታ ነቲ እግረኛ ጥራይ ኣብ እግረኛ ጥራይ ክንዲ ዘድህባ እተን መራኸብ ብምሉእን ናብ ሓይሊ ባሕሪ ናህና ጥራይ ከም ዘድህባ ክንገብረን ሓደ ንሱ ጥራይ ዘይኮነስ እንተኸልና ክነፅሐል እተዘይከኣልና ከዓነ ካብ ስራሕ ጠጠው ክነብለን እዚ እዩ ነርቲ ስለዚ ትፅቢት እቲ ውድብ ኣብ ልዕሊ ሓይሊ ባሕሪ ዝነበሮ ትፅቢት ዓብዩ ነይሩ ልክዕ ከምቲ ዝተገብረሉ ትፅቢት ከኣማን ዓበ ተራእዩ ተፃዊቱ ስለዚ ሕጂ ክልተ ኣሃዲ እዩ ነይሩ ብክልተ ክንፊ እዩ ዝኣቱ እቲ ብሰሜን ዝኣቱን ኣብ ሰሜን ኣብ ደቡብ ዝሓልፍን ስለዚ እዚ ብሰሜን ዝኣቱ ልክዕ ምስቲ እግረኛ ሰራዊት ናና ምስ መካናይዝ ተዋሂዱ ስርሑ ጀሚሩ ማለት እዩ
2: ኣብ ውግእ ባፅዕ ማዕረቲ ብመሬት

ትካየድ ዝነበረ ኩናት ሓይሊ ባሕሪ እውን ምስተናብ ባሕሪ ኮይነን ነቲ ብመሬት ዝግስግስ ዝነበረ ሓይሊ ህዝባዊ ግንባር ክዕንቅጻ ዝድብድባን ካብ ዓሰብን ዳህላክን ሰራዊትን ኣጽዋርን ዘመላልሳን ዝነበረ መራኸ ኢትዮጵያ ቀጻሊ ምርብራብ ኣብ ልዕሊ ምክያድ ኣብቲ ናይ መወዳእታ ሃሞት ጸላኢ ብዘይተጸበዮ ሸነኽ ብድሕሪ መስመሩ ተጋደልቲ ጽዒኑ ድሕሪ ምእታው ዝተኻየደ መጥቃዕቲ ኣብ መዘዛም ናይቲ ኩናት ዝለዓለ ተራ ነይርዎ።

0: መበገሰ ከምቲ ዝነገርኳ ካብ ነይሩ እዩ። መቐጥታ እተን ጀረቡ ተበጊሰን ብለይቲ ሕጂ ኣብቲ እዋንቲ ብለይቲ ጥራይ ኣይኮንካን ወላ ብቐትሪ ወላ ብቐትሪ ኣጋጣሚ ከዓ ኮይኑ እቲ ወይዘር ብጣዕሚ ፅቡቅ እዩ ነይሩ፣ ድማዓ ደመና እዩ ነይሩ። ስለዚ ናይ ነፈርቲ ተራ ፈፂምካ ኣይነበረን፣ ዳርጋ ነፈርቲ ኣይነበረን ክትብል ትኽእል ነረን። ከመንባር ንመጠን ግን ብዙሕ ነረን ክትብል ኣይትል። ስለዚ እቲ ስራሕ ናይ ሓይሊ ባሕሪ ብለይትን ብቐትሪን እዩ ነይሩ። ፍሪጌታት እየን ነረን፣ ፍሪጌት ዝበሃላ ላንዲንግ ክራፍት ነረን፣ ካልኦት እዛ ኤችኤምኤስ ኢትዮጵያ ገለ ትበሃል። ስለዚ ተሓንበለ እዩ ነይሩ ክብለካ ክእል። ሕጂ ብቲ እዋነቲ ዝብለካ ምስ ክተረኣዮ ከለካ እቲ ሚዛን ናይ ክልተ ሓይሊ ሓይሊ ናይ ፀላእን ሓይሊ ናይ ሓይሊ ባሕሪ ናይ ኢትዮጵያን ሓይሊ ናህናን ሰማይን መሬት እዩ ተንጀለቡ ናህና ንኣይስቱ ንሳ ተንጀሎእተን መራኽብ ናይ ፀላእ ክንዲጉቦ እየን ዝኾና ረዲ ኣላ ኣፅዋር ናህና 75 14 45 23 ዋይል ናቶም ከዓ በዓል 122 መዳፍዕ ገሊ ዘለዎ ቢኤም 24 ሻምብቆ ዘለዎ እዩ። እዚታት ኩሉ እናተተኮሰካ ግን ብቐጥታ ተኽልካ ኣታቱ ፍጥነት ስለ ዘሎ ምክንያቱ ድሕሪ ርሒካዮ ሕማቕ ምር ድሕሪ ቀሪብካዮ ፀገም የለን። ስለዚ ቀልጢፍካ ተፀጊዕካ ከዓ ብታሕቲ ኮይንካ ትዘብጥ ብዝኾነ ቲ ስራሕ ብጣዕሚ ኣትካቢ እዩ ነይሩ። ብጣዕሚ ዕውት እዩ ነይሩ። ብዙሕ ስራሕ እዩ ተሰሪሑ ማለት እየ።
1: ድሕሪ ምሕራር ባፅዕ ኩናት ሓይሊ ባሕሪ ኣብ የብቅዕን መርኸብ ኢትዮጵያ ካብ ዳህላክ እናተበገሳ ንባፅዕ ብቐፃሊ ድድባብ ምንባረን እተን መራኽብ ኣብ ዳህላክ ከም ዝሕፀራን ምክብ ዓሰብን ዳህላክን ከም ዝቋረፅን ንምግባር ቀፃሊ ኩናት ተኻይዱ። ብኡ ቕፂሉ እውን ኣብ ምሕራር ጢዖን ዓሰብን ኣብ ዝነበረ ኩናት እውን ተራ ሓይሊ ባሕሪ ቀሊል ኣይነበረን።
0: ኩነታት ከምዚ እንከሎ ሕጂ ተኣወዳድባ ናና ንቕየር ናና ሓደ ሓይሊ እዩ ነይሩ ምስ ተደጋገፍቲ ናይ ዳይቨርን ናይ ሸለያ ነገርን። ሕጂ ግን እንታይ ገርና ብሰለስተ ሓይሊ ዝቆመ ሓደ በጠሎን እዩ ኣቂምና። ክልተ ሓይሊ ናይ ባሕሪ ብፈጣናት ጀላቡ ዝዓጠቃ ክልተ ሓይሊ፣ እታ ሳልሲተ ሓይሊ ከዓኒ ናይ ከቢድ ብረት ማለት እዩ ረሻሻት ናይ ፀረ ኤር ረሻሻትን መዳፍዕን ገለ ዝዓጠቐት ሓንቲ ሓይሊ ከዓ። ስለዚ ሓደ በጠሎን ቆይኑ ማለት እዩ።

0: ሕጂ እዚ ሓይሊ እዚ ምስቆ እዚ ብጠሎን እዚ ምስ ቆመ እቲ ስራሕ ሕጂ ብሰፊሑ ከዓ ዓብናዮ ሕጂ ትስራሕናና ክንዲ ኣብ ከባቢ ዳህለክ ከባቢና ዳህለክ ጥራይ ተወሲኑ ክንዲ ዝተርፍ ንሰሜ ንደቡብ ገጥና ክንከይድ ንበዓል ጢዖ ክንከይድ ጀሚርና ኣብ ጢዖ ከድና ኣጥቂዕና ካሌብ ዝበሃል ሓደ መርከብ ናይ ኢትዮጵያ ኣብኡ ኣንዲድና ማለት ንዕኡ ኣንዲድናዮ ነቲ ማዓስከር ብምሉኡ ደብዲድናዮ ስርሒታት ጀሚርና ማለት እዩ ስርሒታት ጀሚርና መፅናዕትታት ምወፍርናና ማለት ነቲ ወፍሪ ናይ ደቡብ ንዕኡ ምድለዋት ገለ ዝኸውን ኣቐዲና ኢና ማለት እዩ መፅናዕትታት ገለ እናካየድና ገለ ጀሚርና ማለት እዩ ድሕሪኡ ብዓብኡ እዚ ኩነታት ከምዚ ከሎ ሶቪየታውያን ሃዲሞም ከይዶም ኢትዮጵያውያን ጥራይ ተሪፎም ማለት እዩ ማዓስከር ብምሉኡ ሓይሊ ኣየር ሓይሊ ባሕሪ ናይ ኢትዮጵያ ተረኪባቶ ማለት እዩ ሶቪየት ከይዶም እዮም ድሕሪኡ ወፍሪ ናይ ደንካልያ እዩ ዝመፅእ ወፍሪ ናይ ደንካልያ ዓብ ወፍሪ እዩ ነይሩ ብዙሕ ለውጢ ዘምፅአ እዩ ንናፅነት ዘቀላጠፈ እዩ
1: ከም ካልኣይ ኣጥቂዕና ምስ ተመለትና ንፅባሕ ንጎ ማለት እዩ ኣንፈትና ክርዳእ ከም ዝኽእል ብዝያዳ ነዘን ክልተ ደሴታት ዝበርን ዝሓነት ዝበሃል ኣተኩረታት ንቐርቦም ዝገብረ ዝኽእል ማለት እዩ ስለዚ ናባት ብመፈርቲ ደብዳባትን ገለ ክገብረልና ስለ ዝኽእል ንናይ መርከብ ካ ክንደት ይርአይካ ስለዚ እቲ ሕጂ ንሕና ንገብሮ ስርሒት ወይ መጥቃዕት እውን ኣፀቢቕካ ናይ ምፅባብን ናይ መጨረሻ ናይ ምድምዳምን እዩ ዝመስል እዩውን ስለዚ
2: እዚ ኣሃዱ እዚኣ ናብ መጥቃዕቲ ዓሰብ እያ ትዳሎ ዘላ ንሓደ ብደገ መፂኡ ዝርኢ ወተሃደራዊ ክኢላ ይኹን ተራሰብ ንኣቃውማን ኣከዳድናን ቅርፅን ዝኣሃዱ እዚኣ ጥራይ ድሕር ምርኣይ ብፍላይ ምስ ሓይሊ ባሕሪ ኢትዮጵያ ክገጥም ዝብገስ ዘሎ እዩ እንተ ዝበሃል እዚኦም ድኣሞ እንታይ ከፍርዩ ኣብ ዝብል መደምደምታም በስሐ እዚኦም ግን ኪኖ ኣከዳድንኦምን ኣቃወሞኦምን ብቆራፅነትን ንፁር ዓላማን ዝተበገሱ ስለ ዝነበሩ ተኣምር ንምስራሕ ይብገሱ እዮም ዘለዉ ተኣምር ድማ ሰሪሖም
3: ረለያ

0: ኣባላት ሓይሊ ባሕሪ ኣብ እዋንቲ ኣብ ባሕሪ ዘካይድዎ ዝነበሩ ኩናት ሂወቶም ብሽግር ዝተኸበበ እዩ ነይሩ። ማዕበል ከም ድላዩ ዝገላበጠን ጀላቡ ሒዝካ ምውጋእ ካብ ኩናት ወፂእካ ብዘይ ዕረፍቲ ኣብ ትሕቲ ግራብ ጽገና ምክያድን ንኻልኣይ ኩናት ምድላውን ኮታ ኩሉ እቲ ጽዕነት ኣብ ልዕሊ እዞም ንሪኦም ዘለና ሓርበኛታት እዩ ነይሩ። ድሕሪ ኩናት ጀላቡ ብነፈርቲ ኸይረኣያ ካብ ባሕሪ ናብ ግራብ ዘለዎ ቦታ ነዊሕ ካናለ ኩዒትካ መዐሸጊ ምስራሕን ምስጢሜትን ጽምእን ኣብ በዓትታት ባሕሪ ተዓሽግካ ውዒልካ ምሸት ድማ ተመሊስካ ናብ ኩናት። ሓይሊ ባሕሪ ኣብቲ ኩሉ ዘካይድዎ ዝነበሩ ግጥማት መስዋእትን መውጋእትን ኣይተፈልዮምን። ማዕረ ማዕረቲ ዘካይድዎ ዝነበሩ ተኣምር ዝኾነ ስርሒታት ምስ ናይ ጸላእይ ፈጺሙ ዘይዳረግ እውን እንተኾነ ብውሱን ዓቐን መውጋእትን መስዋእትን ኣጋጢምዎም እዩ።
1: እቲ ወታደራዊ ሓይሊ ምስ ቆመም ነባሽ ክምብልካ ንዕንጨይቲ ጣቕሉ ንእሽቶ መራኸብ ነረን ድሕሪ ወላ ድርጅ ማዕብላ እምበር እቲ ኩናት ኣብ ባሕሪ ይኸውን ድሪ ባሕሪ ኮይኑካ ኣብ ባሕሪ ይኸውን ሕጂ ሂወትካ ኣብ ሓደ ምኸ ምስ ዓብ ፀላ እዩ ምስ ዓብዪ ዓቕሚ ዘለዎ ሂወት ኣብ ሓደ እቲ ጎያ ክድሕንል ዘይትኽእል መሬት ዝኸውን ነባሽ ኣብ ከምዚ ክትገጥሙ ከለኹም ዘጋጥም ዕንቅፋት ወይ ኣብ እምርኹም እንታይ እዩ ሒዝክኹም ኣብቲ ኮነ ተኣት
2: ንሕና ምሮና ርክዕ እዩ ከም ነብስና ተጋምዳ መጠን ንስኻውን ንርድእካ ጉዳይ ይመስለኒ ኣብቲ ዋንቲ ሓደ ዕላማ ነይረና ዝኾነ ሰብሲ ማለተይ ንኣነስ ተመሊሰ ንመጻኢቲ ኤርትራ ክርኢ ተመሊሰ እውን ኣብ ኤርትራ ልክዕ ተቐዳማይ ዕላማና ሎሚ እምር ህንፀት ንካልና ኣብቲ ዋንቲ ግን ዝነበረ ዕላማ ንጸላይ ከመይ ጌርካ ስዒርካ ኤርትራ ሓረት ወፅ ነ ኣብዚ ከምዝኾነ ሰብ ማለት ንድሕሪኡ ዝርየሉ ወይ ከዓ እሞ ኣነ ሎምስ ኣብባሕሪ ብሰማይ ለካ ኣባሕሪ ከም ዘለካ ማለት እየ ኣብ ውሽጢ ማይ ሲ ክትዋጋእ ከለካ ቀሊል ኣይኮነን ግን ናብ ሓንቲ ንዓና ዘምፀና ፀገም ይበል ስድዕሊ ኩሉ ናይ ሃረርትና ነትነት ነ እቲ ህዝብና ኣብ ፀላኢ ሃገርና ተባሒታስ እንደና ህዝብና እውን ቲ መግዛእቲ ዝነበረ ከመይ ገይርና ህዝብና ርዋ ኤርትራ ሓርና ውፃእ ዝብል ዕላማ ስለ ዝነበረና ካብዚ ዕላማ ዝተበጊስና ንሕና ዝኾን ዝስምዓና ነገር ኣይነበረ ዋላ ንሕና ከማ ናፅነት ክንርኢ ናዩና እውን ተስፈታት ስለዘይነበረ ጥራይ ከመይ ገይርና ንዕወት ሓወትና ንጭብጥ ነ እዚ ሕልና እዚ ድሌት እዝን ስለዝነበረ ካብዝህራሎ ኩሉ ግዜ ብዛዕባ ትሽገረሉ ወይ ትጨነቀሉ ባሕርሎ ክብልካ ኣነ ዝረአየኒ የለን ዋላ ከማ እቲም ኣባላት ምሳይ ዝነበሩ ብፆተይ ብጣዕሚ ኣነ ታሽሙ ዝገብሮ
3: ንሕና በቃ እቲ ቀንዲ መበገሲና እታ ዕላማ እያ እቲ ቀንዲ መበገሲና ዕላማ ኢና ሒዝና እምበር ኣብ ሂወትና ንሂወትና ስንብለሉ ነገር የለን ስለዚ ንሕና ግን ንፀላኢናስ ከመይ ጌርና ንዕወተሉ እቲ ናይ ነብስናስ ከመይ ጌርና ከነድሕን ብዙሕ እንታይ ሽሙ ንገብረሉ ነገር ኣይነበረን ንሕና ግን ብኸመይ ንዕወት ብኸመይ ተዓዊትና ንመፅእ ብዝኾነ ከምኡ እንዳገበርና ናይ ዓዲል ጉዳይ ኮይኑጋ ንወፅእ ነርና ስለዚ እቲ ቆራፅነት ስለ ዘሎ እቲ ትብዓ ስለ ዘሎ ብኸምኡ ኩሉ ግዜ ዕውታት ነርና ኣብቲ ስራሕ ማለት እዩ
2: እዋ ኣነ ሕጂ እንታይ ከዝከረልካ ዘሎ ሓደ ከም ተጉሶ ኣብ 9 ዓመተ ምህረት ወርሒ 12 ተውግሕ ኣብ ሓደ ስርሒት ገለ ጀላቡ ተመዲምና ንብገስ ነርና ማለት እዩ ንኣብነት ኣለዉ በዕል ወዲ ሓሊማ ዘለና በዕል ወዲ ገርአ ኣነ ጨጊር ንብሎ ሓደ 4 ፈጣናት ሒዝናስ ንፀላኢ ኣብ መፃዊ ባዕሰብ ከና ንመጥቃዕ መደብ ነይሩና እዛ መደብ እዚ ኣይሰለጠትን ኣብ መንጎ ምሸት ፀላኢ እውን ብዙሕ ካብ ዳህላካ ይቀላቀል ነሩ ከምደይ ወፃ ገና ገርና ያ ነርና ኣብዚ እዋን እዚ ፍርጌት ወፅእ ማለት እዩ ወፅእ ኣሎ በሃል ሓደ ብፃይ ነይሩ ናይቲ ሓይሊ ባሕሪ ናይ ስላይ ኣሃዱ ወይ ናይ መፅናዕቲ ኣሃዱ ነርና እዚ ብፃይ እዚ ብፃይ ፍስሓ ንዓይ ማለት ኣብቲ እዋን እቲ ኣነ ኣብኡ ስለነበርኩ ቀንዲ መበገሲና ምሹም ነይሩ እዚ እንገል ነይሩ ካብ እንግላነ ብዝመፅአ ነረ ኣጋጣሚ እቲ ብፃይ ፅቡቕ ሌላን ማለት ዋላ ሰብራዊ ሕክነት ነርና ምስ ናይ ብሓቂ እጂ ዚ ብፃይ እዚ መፃናዓይ ወዲ ሳሚ ይብለኒ ውሆይ በሎ ምሸት ሓንሳብ ክንኸይድና ንሱ ናቶ ነረንኦ ጃሃዱ ነራቶ 23 ስለዘይብለ 23 ናትካ ሒዝካ ተወረ ከምሳይ ክትብገሲካ ብለኒ ራይ ዋላ ሓንቲ ፅቡቕ ይብሎ ዝኾነ ዝብፃይ ሞድሓን ወዲ ሳሚ ይዕለና ዕለና ክማ ብለና ነድሓን ክንመለስ ይብሎ እንተለና ዶ ይብለኒ መጥቃዕቲ ሕጃበይ ነይሩ ደስታት ኣለዋ ብዓ ድርጓም ድርጓላ ንብለን ካብአን ኢድየማን ማለት እዩ ካብ ኣፍ ደገ ነኩራ ምስ መፃእካ ዳህላቅ ኣብኡ ነይሩ እቲ መርከብ ሕጂ ዘ ናሃታት እዚአን ካብዚኣ ተበጊሰን ኣብዚ ሰዓት እዙ ዝኸውን ወርሒ 10 እንተሪኢካዮ ርክዕ እዩ ብርሃን እዩ ሕጂ ንሰን ይበገሳ ካብዚ ሰን ክበገሳ ከለዋ ሕና ንብገስ ማለት እዩ እጂ ኣነ ፍስሓ ተስፉ ዘለዉና ኣብ ሰለስተ ፈተናት ሒዝና ሓንቲ ኣነ ተሓዝኳ ሓንቲ ፍስሓ ዝሓዛ ዝብለካ ዘለኹ ምፃይ ፍስሓ ገብረ መስቀል ሓንቲ ዝቑዕ ዝሓዛ ብልክዕ ካብዚ ንብገስ ብርሃን ስለ ነበረት መርከብ ኣቐዲምና ንሪዩ እቲ መርከብ እውን ንዓና ዝኾነ ከም ዝረኣየና ንዓና ስንታይ ክገብራ የን ዓይነት እዩ እቲ መርከብ ስቕ ኢሉ ኣብኡ ታሽሙ ይገብር ይኸልል ማለት እዩ ይኸልል ሕጂ ከላስ ሕጂ ኣነ መፀውዒ ሽዑቱ ኣንቲሰሊና ነይሩ ስሮቴሽን ዝበሃል ነይሩ መፀውዒኡ ብፅዋዕን ብታ መፀውዒተ ብሞ ትሪኦ ዘለካ ብለኒ ንሪኦ ኣለኹ ንክትላይ ንቐፅል ሕጂ ልክዕ እዩ እቲ ዋንቲ መርከብ ፍርጌት ክትሪኦ ከለካ ምሳና ሃፃ ክሓሽ ዝምግናን ኣይኮነን እቲ ዘለዎ ተክስንዓራ ወንጭፍዎ እዩ ካብ ፍላይ ዝነበርኩዋ ጀልባ ሕጂ ንሱ ማዕኮርሒ ዝነበረ ንክልተና ንሱ ጠቃጥቃና ነርና ናይ ተስፍር ዝሕሊላ ስለነበረት ሓውሲ ጎነና እያ ነራ ኣፀያ ኣዝዩ ተክሲ የፀቆና ብየማንና እዛ ብሓር ኩላሲ ዳርጋ ተክሲ እንተበልኩካስ ምግናን ኣይኮነትን ሕጂ ንዕና ሳበና ሰዓትና ንህረም ኣበና ሰዓትና ትቃፀል ጥራየና ማለት ግን ዕላማና ኣብኣ ክንበፅሕ ስለነበረት ኣባ ንበፅሕ ሕጂ ኣነ ሓደ በፃይ ነይሩ ሳሙኤል ምሕረት ኣብ ሓደ ባምቡል ንብሎ ሓደ ወዲ ኣርቦ መጥፋዕ እጂ ሓደ ሕፈሮም ንብሎ ክልቲ መጥፋዕ ሃዚኦም ናፍዕዳዚኦም ሓደ እዚ ዝብላካ ይዕብዮ ተሓስብኳን እዩ እቲ ሳሙኤል ካልኣዩ እዩ ማለት እዩ ሕጂ ሳሙኤል ተቕድሚ ተፋልኳ ስለነበረ ታብ ርዕ 23 ከምዚ ሒዝዋ ነይሩ ሳሙኤል ይብሎ

0: ኤም ዳብ ተራግፍ ካብ ሱማ ዝመፅእ ስጋ ዓብዚ ትካ ትጥሕልንጀላቡ ምክንያቱ ወደብ የብልካ ናብዚ ተሓቢእካ ተራግፎ ብደሴታ ስጋ ዓብዚ ትካ ጥሒልካ ተራግፍ ከምኡ ነገርካ ኣብ ደሴት ትቐብሮ ኣብዚ ጥዕመካ እዋን ምእንታ ተውፅኦ ሱዳን ካይ ትረክበካ በዚ እዚ ካልእ ነገር ካይ ትርአ ነተሓበእካ እዩ ነይሩ እማ ህወት ነይሩ ብሲ ምክንያቱ ኣብ ባሕሪ ደልድልካ ተሰኪምካ ዓብ ሳንዱቕ ናይ ጠይትን ገለን ፀገም ካብ ዓሳ ንፈት በልዓካ እዋን ነይሩ እዩ ጋርካ
1: ገለዋ
0: ንዓይን ገዛ ርሲ ዓሳ ነኺስኒ ሽዑ እዋን ግን ዓሳ ሽዑ ኣፅዋር ሒዝና መፅኢና ካብ ሶማል ኣብ ሓንቲ ደሴት ዕሪፍና እስከዚ ጀልብ ገለ ተባሂልና ጀለብ እንዳኸልና ከለና ኣነዛ ጃልባ ደፍ ኣለኹ ስጋዕ ብዚ ኣት ባሕሪ ኣት እ እቲ ሓንቲ እግረይ ስቕል ከብላ ነዛ ሓንቲ እግረይ ኣትሪፍዋ ማለት እዩ እ ክንውዕል ክንቅኒ ዝግባኣና ናይ ግድን ሕክምና ክርክብ ተባሂሉ ብለይቲ ሙሉእ ለይቲ ንጓዓዝ ሓዲርና ማለት እዩ ሽዑ
2: እጂ ትሕቶ እቲ ናይ ብሓቂ ኣብዚ ታሪክ ናይቲ ባሕሪ ክዝከር ዝኽእል መጀመርያ ነገር ንባሕሪ ኣብዚ ክብፅሓ ዝኽእለ ሓድነት ናይቶም ኣባላት እዩ ሓድነት ተወፋይነት ኣነ ሕጂ ብዛዕባ እዚ ናይ ንግዲ ክንዛረብ ፀኒሕና ብዛዕባ እዚ ናይ ጉዕዞን ክዛረብ ፀኒሕና ናይ ብሓቂ ኣፅዋር ክመፅእ ክሎ እዚ ኩሉ ኣፅዋር ትኩስ ነበረ ሜዳ እዚ ብሕቆ ባሕርያ እዩ ተራጊፉ ብሕቆ ባሕርያ ክራገፍ ከሎ እዚ ኩሉ ክራገፍ ከሎ ክንደና ይህልክ ነይሩ ኣነ ኣብ ባሕርያስ ብፍላይ ቶም ናእሽ ዝነበሩ ፊተወራ ጀሚርካ ትሕቆይ ዘይብል ኣባል ባሕርያ የለን ኣይክእሎን እዩ ድበሃል ነገር ኣይነበረን ፍፂምካ እዚ ኣይክእሎን ልዓቕመ እዩ ክስከሙ ኣይክእል እዩ ዝብል ኣይነበረን ሰብ ብተኽእሎ መጠን ኩሉ ብተወፋኒ ስጋብ ታሕወ ድስበር ይስከም ነይሩ ኣነ ምናልባት ሕጂ ክትሪኦ ከለካ ተወፋይነት ናይ በዓል ካሪካሪ ካሪካሪስ ምሳና ተሰሪዑ ድስከም ነይሩ ካካይ ካሪካሪ ትስኪም ስ ዝነብሩ ንሳቶም ብማእኸላይ ሽማግለ ደረጃ ነተገብሩ ከሎ ሰብ ካልእ ክገብር ዝኽእል ትሕቶ ካልእ እውን ምናልባት እቲ ኣደናቂ ታሪክ ናይ ባህር ዳ ንዝክሮ ኣብዚ ምሕራር ናይ ባፅዕ ዝነበር ዝሓዝናዮ መርከብ እያ ስጋብ 6,000 ኩንታል ሒዛ ዝነበረት መርከብ እሞ ከዓ ክትራግፋልካ ዘይሕሰብ መኻይን ፅና ዝነበረት ካልእ ፅና ዝነበረት ኣብ ሓፂር ግዜ ክንራግፋ ክኢልና እዚ ኩሉ እንታይ ሕጂ ተወፋይነት ናይቲ ሰብ እዩ ክገብረ ይባህል እዩ ትሕቶ ነተን መኻይን ከመይ ገድ ንራገፋ ነ ክትዛረበ ኣሎ ክል ሕጂ ንክትዛሩ ሰብ ከመን ኣይምን እዩ ንመኪና ሲ ካብ መርከብ ናብ ጀልባ ክትፅዕና ከላ ብክሬን ጌርካ ፅዕና ካብ ጀልባ ናብ ወደብ ክትፅዕና ከላ ግን ብሰብ ይሓፊላ ትራግፍ ነራ ኣብ ዓጊክ ነቲ ኩሉ ከቢድ ኣቑሑት ክራግፎ ክሎ ሰብ ክትሪኦ ከላ ኣነ እዚ ሕጂ ናይ ዝሓለፈ ተወፋይነት ሲ ሕጂ ኣሎ ኢልካ ክትዛረበሉ ኣይትኽእል እያ
3: እቲ ብኣዝዮም ውሑዳት ብሱላትን ፅኑዓትን ዓበይቲ ዝጀመረ ባሕርያ ብተባል ሓትነቱን ፃዕሩን ጎልቢቱ ሓይሊ ባሕሪ ተሰሚዩ ግቡእ ስራሕ ሓይሊ ባሕሪ ፈፂሙ ኣብ ምምፃእ ናፅነት ብቐሊል ዘይግመት ተራ ተፃዊቱ ሽዑ ዝተሰረተ ሓይሊ ባሕሪ ሕጂ ዘመናውነቱን እናሓለወ ልኡላዊ ማያት ኤርትራ ምውሓስ ይርከብ እዚ ዘቕረብ ናይ ሓሙሽተ ተኸታታሊ መደባት ግን ነቲ ዓብይን ኣገዳስን ታሪክ መበገስ እምበር ብሓይሊ ባሕርን ዝተፈፀመ ኩሉ ቕያን ጅግንነትን ተባልሓትነትን ከምኡውን ንሞያን ኣበርክቶን ናይ ኩሎም ኣብቲ ኣሃሉት ዝነበሩ ውልቀ ሰባት ብፍጹምነት ኣቕሪቡ ዝብል እምነት የብልናን ነቲ ታሪኽ ባዕሎም እቶም ፈጸምቱን ጸሓፍቲ ታሪኽን ክጽሕፍሉ በዚ ኣጋጣሚ እዚ እናዘኻኽርና ኣብ መደምደምታ ብቓላት ናይቲ ካም ነዊሕ ዓመታት ንሓይሊ ባሕሪ ከም ኣቦ ኾይኑ ዝኣለየን ዝመርሐን ሜጀር ጀነራል ሑመድ መሓመድ ካሪካሬ ክንዓጹ
4: ወላሂ እቲ ናይ ወተሃደራዊ ክብትቐውም ድሕሪ 77 ባፅዕ ምምላስ ድሕሪ 10 ዓመት ስለ ዝነበረ ዘይነበረ ሓይሊ ባሕሪ እንፈታናት ፈጢርና ክንብል ንኽእልና ኣብ ሓይሊ ባሕሪ ከም መጓዓዝያን ከም ተለብ ናይ ህዝቢ ይኹን ናይ ውሽጢ ኣህዱና ናይ ሚድያ ይኹን ንሕና ካብ ቦርሱዳን ይኹን ካብ ጅዳ ካብ ጂዛን ካብ በዓል የመን ክመፅእ ዘኽእል ሶማል ዝመፅእ ዘኽእል ነገራት ለይቲ ምስ መዓልቲ እንዳ ተንቀሳቀሱ ዓብዪ ተራ ነይሩና ክንብል ንኽእልና ምስቲ ዝነበሮ ዓበይቲ ተወፋይነት ናይቲ ዝነበረ ሰብ ካሊእ ኣብቲ ናይ ወተሃደራዊ ሜዳ እቲ ናይ ወተሃደራዊ ባይ ሓይሊ ባሕሪ እዚ ሓረ መውፃእ ባፅዕን ብድሕሮ ሓረ መውፃእ ናይ ዓሰብ ኣብ ምባር ኣብቲ ናይ ቅድሚሕ ዝነበረት ባፅዕ ክልተ ግዜ ፈተነ ተገይራ ነራ ከነሃጅመ ናይክል ድና ኣይነ ይክእልን ኣብ ውሽጢ ባፅዕ ብፈታን ጀላቡ ትገብረ ስራሕ ነይሩ ዓሰብ ሓንቲ ፈተነ ገይርና ነርና ምስቲ ፈተነና መወዳእታ መስለ ነርና ተዓቕሚና ሲ ብሉፅ ዓቕሚ ኢልና ኮይኑ መሪፅና ኢና እዚ ኩሉ መራክብ ናይ ኢትዮጵያ ከሎ ቶም ፈተናት ከማ ከሎም ፈንጥሶም ይኽእሉ ነሩ ለይኑ ከምዚ ዓይነት ሓሪ መርከብ ስለ ዘየለ ብዙሕ ጥቅም ኣይነበረን እ ሓረ መውፃእ ባፅዕን ዓሰብን ሓይሊ ባሕሪ ናቱ ተራ ነይሩ
5: መርከብና መርከብና ኣይተያምልክታ

0: ሰመ
1: ራይ
0: ድርሃን ሓዘታ
1: ኣየ
0: ነዛን ተረርቲ ዘይሸብር ድምፂ
1: ራይ
0: ሰብኣይ ሰበይታ መስኮት ፈንቂቓ
1: ራይ
0: ደስታ ሰኒቓ
1: እወ
0: ኣነ ስጋ ሳይራ ሚለ ሓወይ ገረሱ ሳብታ ኣርያ በርቶም ኣበል ወንድምስስ

0: ቀዲማ ንጎልጎል ሰንበት ብርሃን ሓዘካ
1: ኣየ
0: ነዛን ተረርቲ ዘይሸብር ድምፂ ሰብኣይ ሰበይታ መስኮት ፈንቂቓ ደስታ ሰኒቓ ኣነ ስጋ ሳይላ ሚለ ሓወይ ገረሱ ሳብታ ኣርያ በርቶም ኣበል ወንድምስስ

እነ ኣብ ክንደይ ሓይሉ ንዋጋ ኢሉ መሬተውያ ብደም ጨቅያ ድንቂ ጎሚ ደሓወይ ኣኽሊለይ ሽልማተይ ጠበና ዝተኻኒ

ሻዕብያ እግር ወሃይ ኮማንዶ ኮማንዶ ኮማንዶ ኮማንዶ ኮማንዶ ኮማንዶ ኮማንዶ ኮማንዶ ሻ

طب يا الكسار حي من قست الحساب طب يا الكسار حي.

0: ተኸታተልቲ ደጊምና ተመሊስናኩም ኣለና። ትሕዝቶታትና ከመይ ትከታተልዎ ኣለኹም? ንመላእ ህዝቢ ኤርትራ ውሽጢ ሃገርን ወፃእን ዝርከብ ምስ ክቡር ሓይልታት ምክልኻል እንኳዕ ናብዚ በዓል እዚ ብሰላም ኣብፀሓና ንብል ሰናይ ቅንያት ናፅነት ክኾነልና ድማ ንምነ። ኣብ ትሕዝቶና ከምቲ ሎሚ ኢና ጀሚርናዮ ዘለና ሃገራውያን ደርፍታትና ናባኹም ከነቕርብ ካብ ድሕሪት ጀሚርና ኩሉ ብሓፈሻ ማለት እዩ ክንትንክፎ ክንፍትን ኢና ኣብቲ ዘለና እዋናት ማለት እዩ። ክቡራት ተኸታተልቲ ነዚ ደርፍታት እዚ ድማ ኪኖ ብድምፃውያን ከምኡውን ኣስተማቐርቲ ናይ ደርፍታት ሓንቲ ደርፊ ነልዕል እሞ ብዛዕባ እታ ደርፊ ተዓዛባይ ክኸውን ይኽእል እዩ። ሰማዓይ ኣስተማቐራይ ደርፊ ብዓብኡ እውን ድምፃውያን ስነ ጥበባውያን ኣብዘን እነካይደን ናይ ደርፊ ግዜና ማለት እዩ ኣብ እዋኑ በቢ ግዜኡ ምስ ዝተፈላለዩ ሰባት ዕላል ከነካይድ ኢና ከም መደብ ዘሎ ሞ ካብዚ ብምቕፃል እውን ቁርብ ብድሕሪት እትመልሰና ናይ ሰለስተ ገዳይም ድምፃውያን ሃገርና ዓብደላ ዓሊ ከምኡውን ማዓሻ ሓለፋ ተክለ ክፍለ ማርያም ወዲ ትኩር ለሚን ለሚነይ እትብል ተዘካሪት ደርፊ እያ እሞ
1: ባዕላ ክትዕምለና ኢና ጋሻና ዓዛ ምሻግን ጠብ ጉድናልኩም ኣኒና ኣሌላ ኣኒ ወጠንያ ጀሚለ ጅዳን ሓተኩን ሓይኩን ከማን ዕንዳና ፍያ ብዩፍ وحلقتنا طبعا متواصله معانا والليله فاطمه معانا الفنانه الكبيره الفنانه الجميله الاخت خلفه والحلفه اتكلمنا عن الاغنيه الجميله دي الاغنيه دي يحبوها كل الناس حتى اطفال صغار لمي لمي ما في حدا ما بيقولها اي حدا بيقولها صح فاطمه
2: فعلا ما تقبلتنا كما تلقونا هليكم حنا مسلكم تل هلينا وكما دي اول لامبي اللي بهلتو دي بقى لحليت ذكريات لبوم كم سلوم هي فنانين ملحنين قل لك بقدرو ثلاث فناتا دي فن لهلو ما هي قل لك بقدرو دي مقم قب قاشا هلو قلناتو قل يوم عزم عمل هلينا تمام منا دي ميدان بزوح كبتل على تقلان وسك اليوم تيني ما هي جنان وش مالك بقى لحلايت الله لمين لمين اللي بالجناي هلاني

0: መጀመርታ ንዝገበርኩምለይ ዕድመ የመስግን። ብምቕፃል እዛ ደርፊ ብ1987 እያ ንስራሕ ተዳልያ ኣብ መጀመርታ ዓመት ማለት እዩ። ዳሓር ኣብ ቤት ምቲ ሰውራ 87 ማለት እዩ ፌስቲቫል ነይሩ። ንመጀመርታ ግዜ ኣብቲ ፌስቲቫል ናይ ቤት ምቲ ሰውራ ኣብ ዓራርብ ማለት እዩ ዝነበረ ተደሪፋ ዘይተፀበዮ ኣነ ተፀቢኹም ከም ዓይነት ተቐባልነት ብጣዕሚ ዓብ ተቐባልነት ነይርዋ። ከም ደርፊ ተሐጉሰካ፣ ተፅናዓካ፣ ተብክየካ ኩሉ ባህር ኣለዋ። ስለዚ ኣብዚ እዋን ዝቀሪባ ማለት እዩ ተቐባልነት ካ ላዕሊ ነይሩ። ብጣዕሚ ፅቡቕ መዓልቲ ነይሩ ሸማለ ማለት እታ ደርፊ ኣብዚ ሕጂ ኮይነ ክሪኣ ከለኹ ሓያልን ኣጠቓሊላ ነቲ መስርሕ ናይ ገድሊ ትገልፅን ኢለ ዝሓስባ። ብፍላይ ኣብ ግዜ ህዝባዊ ሓይልታት ማለት እዩ 73 74 ዝነበረ ግዜ ህዝባዊ ሓይልታት ካብ ተጋድሎ ሓርነት ምስተፈልየ ሰለስተ ክፋላት ቀዳማይ ካልኣይ ዕበል ሳልሳይ ዝነበሩሉ ግዜ ማለት እዩ። ኣብዚ ሕጂ ብናይ ስርዓት ደርጊ ስርዓት ሃይለ ስላሴ ይህደን፣ ብጀብሃ ተጋድሎ ሓርነት ይህደን፣ ቀዋም ቦታ ኣይነበሩ። ስለዚ ንዑ እያ ትገልፅ ይረኣየካ ከዓ ትምረት ማለት እዩ። ምስ ምግቢ ዘይብሉ ብብራሾማይ ብሓንቲ ሩዝ ተማቂሎም እንዳኸዱ ምስ ናይ ጥሜቱ ፍሉይ ቦታ ዘይነበሮ ብኩሉ መኣዝን ዝህደን ኣሃድዩ ህዝባዊ ሓይልታት ነይሩ ማለት እዩ። ስለዚ ነዚ ምረት ክዝክሮ ከለኩ ሕጂ ኣዝዩ ሓያል እዩ ነይሩ። ምክንያቱ መዕለቢ ዘይብልካ መፀግዒ ዘይብልካ ሓንሳ ሓንሳብ ሲ ቆልዑት ኮይንና ዝከረኒ ኣነ ኣብዚ በዓል ፍሸይ ምራራ ይመፁ ሞ እንጌራ እዝዙ ቅጫ እዝዙካ ማለት እዩ። ሽዑ ክትህቦም ከለካ እቶም ተፃእቶም ናይ ተጋድሎ ሓርነት ይንቀሳቀሱ ሞ ቀሪብናዮም እንዳበልካ ሸተት ኢሎም እዮም ጠፍኦ ከምዚ ናይ ምሻለኪ ክሳብ ክንደይ እዩ ነይሮም እንታ ዝቀረብካሎም ከማንስ ክበልዑ ኣይክእሉን እዮም ነይሮም። መሪር ግዜ እዩ ነይሩ ማለት እዩ። እዛ ደርፊ እዚኣ ከዓ ሓያል ናቱ ገላፂ ትብላ ኣበደ እንድሕር መፅያ ከዓ ኣዴታት ኤርትራ ኣብዚ ሕጂ ኮይነ ብፍላይ ክሪኦም ከለኹ ክሳብ ክንደይ ሓያላትን ተባዓትን ምዃንን ክገልፅ ደሊ ማለት እዩ። ምክንያቱ ንውሉዳ ኣወፍያ ንጅግንነት ናይ ወዳ ፈሪዓ ብደቃ ተሓቢና ንደቃ ንገድሊ ክትሰድድ ተሰዊኡ ክትሰምዕ ከላ እልል ትብል ኣድያ ዘላትና። ስለዚ ኣብዚ ሕጂ ኮይነ ክሪኦ ከለኹ እሞ ከዓ ምስ ወለድኩ ክብደቱ ሕጂ ይረአያኒ ዝያዳ ማለት እዩ። ከም ታሪክ ዳኣያ ቀደም ዝስሕበኒ ነራ እምበር ከም ታሪክ ናይ ኣደ ኣብ ኣደነት ምስ በፃሕኩ ዘለዎ ሓይሊ ዝያዳ እዩ ዝስምዓኒ። ምክንያቱ ደቅና ሓንሳብ ወፂኦም ክንፅበ ንምሲ ድሓንዱ ኮይኑ ኣበይ ከይዱ ገለ ንብል ኣደግን ንሓውን ነበልባልን ሰዲዳትካ ሓበን ኩርዓት ዝስምዓ። ስለዚ በደ ክሓስብ ከለኹ ናይ ኣደነት ኤርትራስ መዳርግቲ የብሉን ክትገልፀዊ ናሓፅረካ እዩ ሓቂ
1: ወሰን ሓዲሩ ገና ከሎ ዕሸል ጥዑም ኣይረአየን ንጥዑም ክቐልቅል ብዘይካ ብዘይካ ጥሙዋ በረኻ ህደት ገደል ብዘይካ
0: ኣብ ዓላ ተራእዩ ምስ በሉኒ ነዛ ዓይነይ ንክሪኦ ሎምፅባሕ ይበል ዓላ ኣትየ እንተጣየቕኩ ግን ብቐሊሉ ትረኽቦኦም ይኹን ተዘይደኸምክን ሕሸክንበ በኩሪ ውላደይ ስለ ዝነበረ ግን ዝርንዛሕ ነቢአ ዓዲ ንሱ ተበጅ ክብርሞት ሞት ክተሰውኡ ኣነ ግን ከም ወላዲት ሓዚነ ከም ሓርበኛ ምጨክ እወ ንምጭከን ኣይግዛእን እየ ንምባል ዝወለደት ማህፀን ትገብ ጨኪነ
2: ንምጭካ ጨኪ ኣይግዛእን እየ ንምባል ዝወለደት ማህፀን ትገድት ጨኪነ።
0: መቸም ሰውራ ኤርትራስ ንውሉድ ወለዶ ፅንዓት ዝህብ ታሪክ እዩ ዘለዎ። ስለዚ ነዚ ሕሉፍ እዚ እንዳረኣዩ ደቅና ታሪክና እንዳሰምዑ ታሪክና ደግሞ ከም ዘለዉ ተኣማመን እንዴ ታሪክ እዚ ብኤርትራ ነባሪ እዩ። ፅንዓት ናይ ኣዴታትና ከዓ ነባሪ እዩ። ነዚ ከዓ ኩሉ ግዜ ንሃገር ከተውሕሰሉ ታሪክካ እንዳደገምካ ፅንዓት ክትገብር የተባብዓካ እቲ ታሪክ ሲ ንክትፀንዕ የተባብዓካ ኩሉ ግዜ በዓል ኣብዚ ኣጋጣሚ ንበዓልና ፅነት ንመበል 35 ዝቐርብ ዘሎ ብምዕዳምኩም እንዳተሓጎስኩ እንዳኽበርኩ ማለት እዩ ፅንዓትና መብፃዕና ንሕድሰሉ ንስዕስዕ ክንፃወት ንኽእል ኢና እዚ ግን ንዘለኣለም ፅንዓትና ወይ መብፃዕና ንሕድሰሉ ብምዃኑ ንህዝቢ ኤርትራ ለበዋ ዘድልየኳ ኣይኮነን ግን ኩሉ ግዜ ኣብ ፅንዓት ክንነብር ታሪክና ክንስንድን ከነፅንዕን ይላቦ ማለት እዩ ንኩሉ ህዝቢ ኤርትራ ርሑስ በዓልና ፅነት ብፍላይ ንሓይልታት ምክልኻል ርሑስ በዓልና ፅነት እናበልኩ ከዓ ሰብ ይዓፅ ይቀኒለ
1: ዲብያናይ ወንጎቦ ምስ ሰገራ ንሳሓል ነቂለና ኣለና ንክብላ ገተ ምሰጥለለ ኮነ ዝላ ስሙር ቅልፅም ፀባ ተደሪራ ኩናት

0: ንመንፈስካ ክሳ ግሜ ንቕሉ ኣሰርካ ለሚነይ ክጋልብየ ገና ኣብ ዝባን ፈረስካ ኣብናት ክብል ዝኾነ መንግሥቲ ብዝኾነ ጣቋ ኣብ ዝኾነ ሜዳ ብዝኾነ ቋንቋ ይምጻብምክሉ ይንቀጻብሉ ኩናት ትኹን ብል የትክላ ፍትሕ ኣነ ለኒ ምዕራፍ ታሪክ ኣለዋ ጓሕ
1: ነቕልካ ዶ ጅግና ብዓንተቦ ዓደይልካ ከላይሳበቦ ወሰን ዳሓዲርካ ወሰን ሕሹ ዘይንፋስካ ንፋስ መነፊሱ ዚ ሓይልኻ ሓይሊ መንጥሑ

ሞሞይታይ ሸዊት ዓደይ ወዳ መንከይ ዘንካ ዓይነይ ብክብታ ብርከይ ብጥዒታ ከይድቅስዶ ኮይኮነ ወጋሕታ ልበ

ድማ ብምህናፅ ናይ ሓደ ድልዱልን ሰፊሕን ምዕሩጉን ህዝባዊ ኣዳራሽ ክምሰል ዝኽእል ምዕናውን ምህናፅን ዘጠቓልል መስርሕ እዩ። ልክዕ ከምቲ ከምዚ ዝበለ ኣዳራሽ ክትሃንፅ ገፈል መፈል ኣሊኻ ቆጥቋጥ ሚሲኻ ኣእማን ፈናቒልካ ሓመድ ክዒትካ ጥጡሕ ባይታ ክትፀርግ ዘድልየካ ሰላምን ፍትሕን ዝዓሰሎ ኩሉ ህይወ ዝነብረሉ ሕብረተሰብ ንምህናፅ ከዓ ናይቲ ኣረጊት ስርዓት ትካላት ምምሕዳር ሰራዊት ውድባት ወዘተ ምሕምሻሽ ኣድላይ ይኸውን። ኣብ 1977 ድሕርቲ ታሪካዊ ቀዳማይ ውድባዊ ጉባኤ ህዝባዊ ግንባር ሓርነት ኤርትራ ጅግና ህዝባዊ ሰራዊት ነቲ ሰብን መሬትን በብደረጅኡ ሓራ ምውፃእ ዝብል ጭራሖ ኣብ ግብሪ ብምውዓል ንኣውራጃታት ሳሕልን ሰንቲትን ብዘይካ ከተማ ዓቢ ቀይሕ ድማ ንኣከለ ጉዛይ ሓራ ድሕሪ ምውፃእ ንምብራቕ ብምጥማት ንፅርግያ ኣስመራ ባጢዕ ዓጊቱ ነቲ ገዚፍ መግዛእታዊ ሰራዊት ንክድርዕምን ማዓስከራቱ ሓመዱ ንላዕሊ ንክገብርን ተበገፈ። ውግእ ጋሕቴላይ ሕዳር 1977

ምዑት ተጋዳላይ ህዝባዊ ግንባር በቲ ደርግ ናይ ፖለቲካ ምንዝርና ተጠቂሙ ብዝኣከቦ ኣፅዋር ንስትራቴጂያዊ ፅርግያ ኣስመራ ባጢዕ ንምኽፋት ዝገብሮ ዝነበረ ተደጋጋሚ ፈተነታት ከይተሓለለን በቲ ሓዱሽ ዘመናዊ መሳርያ ቢኤም21 ማለት ፋሉል ዝተባህለ ከይተሸበረን ዝና ብዘትረፈ ትብዓትን ቆራፅነትን መሲቱ ብምግጣም ነቲ ፅይቕ ውጥን ኣፍሸሎ።

ኣብዚ ውግእ እዚ ሓንቲ ኤፍኤችሲክስ ነፋሪት ናብ ኩምራ ሓፂን ተለዊጣ ብዙሕ ከቢድን ፈኩስን ብረትን ሓሙሽተ ታንክታትን ንብረት ሰውራና ኮና እቶም ዝተፈላለየ ኣስማት ዝለበሱ ሰራዊት ደርግ ሬሳ ኣብ ልዕሊ ሬሳ ኮኑ ብዙሓት ድማ ተማረኹ።

0: ናይ ጸላኢ ዕንወት ካብቲ ካብ ትሕቲ ጸላኢ ዝተለዓቐ ቦታታት ንዳግመ ህንፃ ምቹእ ኩነታት ይፈጥር። ኣብቲ ሓራ መሬትና እቲ ቀንዲ መሳርሒና ነዊት ሞደሻ መጽሓፍ እዮም። ነዚ መሳርሒታት እዚ ዝዓትሮን ህያው ዝገብሮን እቲ ርሂ ጸበላዕ ህዝብና ብምዃኑ ከዓ ንሓፋሽ ምብርባር፣ ምንቃሕ፣ ምውዳብ፣ ምዕጣቕ፣ ስልጣን ምጭባጥ ወሳኒ ግደ ይህልዎ። ኣብ 1977 ኣብ ኩሉ ሓራ ከተማታትናን ገጠራትናን ምስፍሕፋሕን ምዕጣቕን ናይቲ ህዝባዊ ግንባር ካብ መፈለምቲ ኣትሒዛ ክትሓንፆ ዝተቓለሰት ማሕበራት ናይ ሰራሕተኛታት፣ ሓረስቶት፣ ደቂ ኣንስትዮ፣ መንእሰያት፣ ሞያውያን ተራእየ። ማሕበር ቀያሕቲ ዕምባባ ድማ ተወልደ።
1: ከመይ እየ ንርሒብ ገቢለ ልትበህሎ መንቶም ንቕዋት ብዕዳ ትበህላ እሎም ገቢለ ልትበህሎ ኦክየ ንሸዓብ ለልትበህሎ ለዝሉማ ወለ ጭቁጣ ማን ሸቃላ ወሓረስቶት ወለ ብዕዳት ቕዋት ለምተቐድማት እሎም ልቕዋት ብዕዳት መተቐድማት ለንብሎም ንህሌና ከም ምደርሲ መስል ትጃር መስል እሎም ኩሎም ይብሓታ ኸ ንዳእከብካ ቕዋት ምተቐድመት ትብሎ
2: ሕጂ እንታይ ከመይ ገይረ ትኾነ ኣብ ማሕበራት ትውክል

ምስዋዕታት ማለት ምዝካር ምስዋዕት ማለት እዩ። ንነፍሲ ዋስ ነቶም ምእንቲ ብሕነት ሓፋሽ ምእንቲ ነፃነትን ምእንቲ ሓርነትን ሓፋሽን ኣፈወሮስን ጭሮን ደመም ዘፍሰሱ ዕጥምቶም ዘኸስከሱ ጀጋን ንውፀትና ንዓኣቶም ንምዝካር ማለት እዩ። ንሳቶም ደሞም ከፊሎም ኣብ ዘረጅ ንዓኣቶም ብናይ ሕልና መንፈስ ንዝክሮም ማለት እዩ።

0: ሰውራዊ ክልተ ሓሳብ ኣብ ሓፋሽ ምዝሰርጽ ብርግጽ ናብ ነገራዊ ሓይሊ ይቕየር። ዝነቕሐ ሓፋሽ ነቲ ዝኣስሮ ዝነበረ መስፍናዊ ቀይድታት ተራቢዑ ንውልቃውነት ወጊዱ ጉልበቱ፣ ክእለቱ፣ ንብረቱ ኣተሓባቢሩ ንባህ ብምምላኽን ኣብ ረብሕኡ ብምውዓልን መነባብርኡ የመሓይ። ብዝጠበላዕ ህዝብና በቲ ኣብ ውሽጡ ብህዝባዊ ግንባር ሓርነት ኤርትራ ዝተኻየደ ጽዑቕ ናይ ምንቕቓሕ ስራሕ ነዚ ሓቂ ዝተገንዚቡ ኣብቲ ሰውራና ንቕድሚት ዝውንጨፈሉ ዝነበረ ዓመት 1977 በብደርቡን ማሕበራዊ ጉጅልኡን ተጠርኒፉ ኣብ ወፈራዊ ዕዮ ብንጥፈት ክሳተፍ ተራእየ። ነቲ ብመሪር ቃልስን ክቡር መስዋዕትን ዝተረኽበ መኽሰባት ንምዕቃብን ንምድልዳልን እቲ በቲ ሓደ ኢዱ ናውቲ ዕዮ ዝጨበጠ ዝነቕሐን ዝተወደበን ርሂፀበላዕ ህዝብና ብብቲ በቲ ኻልኣይ ኢዱ ጠበንጃ ክዓትር ጀመረ። ሎሚ ብረት ኣብ ኢድ ምዝሙዛት ሰራሕተኛታት፣ ጭኩናት ሓረስቶት፣ ጥቑጣት ደቂ ኣንስትዮ፣ ሰውራውያን መንእሰያት ይርከብ። ናይቲ ዝዓጠቐ ህዝብና ማለት ህዝባዊ ሚሊሽያ፣ ህዝባዊ ግንባር ሓርነት ኤርትራ ንጸላእን ሓይልታት ውሽጣዊ ምድሕር ሓርን ብምብዳህ ኣብ መሳፍንትን ካልኦት ከዳዓትን ራዕዲ ብምእታው ንርሂፀ በላዕ ህዝብና ናይ ተወፋይነትን ትብዓትን ንቕሓትን ኣብነት ብምዃን ዕዙዝ ተራ ይጻወቱ ኣለዉ።
1: ምስቲ ነዚ ፍትሓዊ ቃልሲ እዚ ደጊፉ ክቃለስ ዝኽእል

0: After the meeting, this peaceful revolutionary demonstration went on.
1: እቲ ኣብ ሓራ መሬትና ዝተኻየደ ናይ ዳግመ ህንፃ ስራሓት ብፍላይ ድማ እቲ ኣብ ህዝቢ ዝተኻየደ ፅዑቕ ናይ ምንቕቓሕን ምውዳብን ምዕጣቕን ቃልሲ ንሰውራና ሰፊሕ ማሕበራዊ ሰረቲቡ ንውድብና ኣዝዩ ኣሐየሎ ክሊ ዝኾነ ድማ ጅግና ሰራዊትና ዕድልታት ጋሕቴላይን ደጎልን ኣፍሪሱ ንምፅዋዕ ኣብ ዝተወርወረሉ እዋን ምልእቲ ሃገር ቆላሕታኣ ኣብታ ኣብ ቀይሕ ባሕሪ እትርከብ እስትራቴጂያዊት ወደብና ገበረ ንሰራዊትና ኣድላይ ሓገዝ ንክገብሩ እውን ካብ ዝተፈላለየ ኩርናዓት ኤርትራ መንእሰያት ደቂ ተባዕትዮ ደቂ ኣንስትዮ ናብ ተምሃር ወሓዙ ብሓልዮት ህዝቢ ብናይ ኣዴታት ፍቕርን ጥንቃቐን ዝተዳለወ ምግቢ ኣብ ምብፅፃሕን ዝተሰልበ ንብረት ኣብ ምእካብን ውጉኣት ብፆት ኣብ ምእላይን ድማ ዓብይ ተራ ተፃወቱ እዚ ንጥፈታት እዚ ንኣዳራሽና ወርወራት ኣንፂፉ መትከላዊ ምትእስሳር ናይቶም የዕኑድ ሰውራና ዝኾኑ ሓፋሽ ውድባትና ተምዓረ ኣትረሮ
2: Good. I'm not going to be better.

ريلي حنسخره

ተጋዳላይ ህዝባዊ ግንባር በቲ ሓፋሽ ናብኡ ዘርኣዮ ጽኑዕ እምነት ፍናኑ ክብ ኢሉ ኣብ ኣፍ ደገ ምጽዋዕ ካብ ጉልጉስን ክሳብ ሕርጊጎ መዛግብ ዝሓዘ ጸላኢ ብናይ ወጻኢ ሓይልታት ተደጊፉ ነዚ መዛግብ እዚ ንምጥሓስ ለይትን መዓልትን ከየቋረጸ ብምትኳስን ነፈርቲ ካብ ወጋሕታ ክሳብ ዝመጺ ብምምልላትን ብኣጋርን ብታንክታትን ተደጋጋሚ ሽጁማት ኣካይዱ ዝገብሮ ክሳብ ዝስእን ፈቲኑ ጨሪሱ ተሓለለ። ብኣንጻሩ እቲ ጅግና ህዝባዊ ሰራዊትና ካብ መዛግቡ ነቕ ከይበለ ነቲ ተሃንዲዱ ዝመጸ ዕሱብ ሰራዊት ከም ቈጽሊ ኣርገፎን ማረኾን ምስቲ ኩሉ ድኻሙን ጽምኡን ዕርድታቱ ሓልዩ ብ18 ታሕሳስ 1977 ንኣጋንእ ነዳዲ ኣጅብ ባቕባቕ ቀቢሉ ንማዕርፎ ነፈርቲ ብምድብዳብ ከዓ ስርሑ ከም ዘቋርጽ ገበሮ።

ህዝባዊ ግንባር ንኣብደጎሉ ዝነበረ ፀላኢ 15 ታንክታትን ቁፅሪ ዘይብሎም እግረኛ ወታደራትን ብዕለት 5/17/5 ፀፊዑ ን13 ኪሎ ሜትር ደፊኡ ኣባፅዕ ዝሕለ ምእካብ ብዕለት 20/17/7 ኣባፅዕ ንዝነበረ ናይ መጨረሻ ዓርዶም ንምድምሳስ ከጥቃዕ ከሎ

0: ምድ ሓዘና ሓዘና ሓዘና
1: ግርም እምበር በፍረጃይቲ ከንበረ ጉዳት
0: ግርም ሕራይ እታ ሓፃር ኩነጀታማር ባዕዘለ ኣባ በርዕመን ሕጅናትለና ንዕና በፃ
1: ግርም እምበር ስለሓመድ ሓርት ነግረካ ታርጌት ምስ ሓብራቶዞ ኣበትረካኒ
0: ታርጌት ትሕዝ ዘላ ቦታ እታ ማርባዕ ኩነጃ ዘላ እታ ማርባዕ ሞቱ ኩነጃ ዘለ ኩሮቢታ እንታፈልኮል ዘላ ሓፀርቲ ንኣንሽቱ ኣባን ውቕዓልና ኣባን ውቕዓልና እወ ፎርቶ ውቕዓልና ፎርቶ ውቕዓልና
1: ገረም ሕራይ
2: ይኣኸተና ይብለኩ ወይ ሃድማ ኣለዋታሽንካሓይ
0: Yeah.

0: ሃዲመን እንደ እንግዲህ ወይለ ከሃድማ እንደ ነው ሄደ እንዴ ስለይደናስ
1: ገለ የለምና
2: እስራ ተሐሳስ ሰሉስ መዓልቲ ኃይልታትና ነቲ ወገን አጅብ ዝርከብ ኮረቢት ደብዲበን ሃንደበታው መጥቃዕቲ ብምኽፋት ነቲ ቦጅባሽ ሰራዊት ንውሽጢ ኸተማ ቀፍቀፎ ጸላኢ ብወገኑ በብግዜኡ ኃይልታቱ እንደገና ወዲቡ ክከላኸል እኳን ተፈተነ ንፅባሒቱ ረቡዕ መዓልቲ ሰዓት ክልተን ፈረቓን ድሕሪ ቀትሪ በርቃዊ መጥቃዕቲ ጀሚረን ገጽ ገጹ ብምጥፋእ ልክዕ ሰዓት ሽዱሽተ ድሕሪ ቀትሪ ዝዓበየ ክፋል ከተማ ምጽዋዕ ኣብ ትሕቲ ቁፅፅረን ኣተወ። ክቱር ሓጎስ ነቲ ናይ ስጋኣት ስምዒቱ ስለ ዝዓብለሎ ሓቦኛ ሕዚ ምጽዋዕ እቲ ተኽሲ ገና እናቐጸለን ከሎ ማይን መግብን ሒዙ ካብ ኣባይቱ ብምውፃእ ንሰራዊትና ብዕልልታን ጣብዒትን ተቐበሎ።
3: ሪዘይብሉ ማለያ ዘይብሉ ተናዱ ቁጣ ትር

ዓርቢ 23 ታሕሳስ 1977 ልክዕ ሰዓት 2 ፈረቓም ድሕሪ ቀትሪ ምዕሳት ተጋደልትና ነቲ ተሪፉ ዝነበረ ክፋላት ሓራ ንምውፃእ ክሳብ ብርኮም ዝበፅሕ ናይ ማይጨው ጋብላታት እናሰገሩ ናይ ሰሊና መጥቃዕቲ ኣካየዱ።

እቲ ውግእ ገና እናተኻየደን ከሎ ሓካይን ህዝባዊ ግንባር ንውግኣት ተጋደልቲ ኣድላይ ረድኤትን ክንትንን ይገብሩ ነይሮም። እዚ ኣብ ጥንኩር ኩነታት ኣብ ትሕቲ ዝናብ ቦምባታት ፀላኢ ዝግበር ህፁፅ ናይ ሕክምና ረድኤት ናይ ብዙሓት ተጋደልቲ ህይወት ንምድሓንን ቃንዝኦምን ሳዕብን መውጋእቶም ንምንካይን ዓብዪ ግደ ኣበርክቱ እዩ።

ናይ ምፅዋዕ ውግእ ማእለያ ዘይብሉ ንብረትን ምሩኻትን ኣትሪፉ ንሰወራና ዓብዪ ፖለቲካውን ወተሃደራውን መክሰባት ኣምፃኣሉ ህዝባዊ ሰራዊትና በዚ ከይተወሰነ ነቲ ኣብ ምፅዋዕ ተሪፉ ዝነበረ ሓይሊ ፀላኢ ቀፊዱ ንምዕራብ ገፁ ብምጥማት ካብ ደንጎሎ ክሳብ ሰይድሺ ንዝነበረ ማዓስከራት ፀላኢ ኣብ ውሽጢ 4ዕተ መዓልቲ ፀራሪቡ ንሰምሃር ነፃ ብምውፃእ ነቲ ኣብ ሰሜናውን ደቡባውን ዞባ ዝነበረ ሓራ መሬት ኣተሓቋቆፎ ህዝባዊ ኣዳራሽ ድማ ጥላላታ

ፈጠራሉ። እዚ ከተማታ ደንጎሎ፣ ዝንዳ፣ እምባስካላ፣ ነፋሲት፣ ማይሓባር ናይ ምንቃሕ ዕድል ብምርካብ ሓፋሽ ውድባት ክምስረት ጀመረ። ኣብተን ኣቐዲመን ሓራ ወፂአን ዝነበራት ገጠራትናን ከተማታትናን ናይ ሓፋሽ ምውዳብ ጉዕዝኡ ብምቕፃል ኩለን ማሕበራት ብዓዲ፣ ብወረዳ፣ ብሃገር ደረጃ እናተጠርነፋ ክጓዓዛ ጀመራ። ኣብ መጋቢት 1978 ከዓ እታ ቀዳመይቲ ብሃገር ደረጃ ዝተጠርነፈት ማሕበር ሓረስቶት ኤርትራ ኮነት። ኣብ ነፍሲ ወከፍ ዓዲ ናይ ምትሕግጋዝ ማሕበራት፣ ተራድኦታት፣ ህዝባዊ ድኳናት ከምኡውን ህዝባዊ ባይሾታት ብምቓም ፖለቲካዊ ስልጣነን ከደልድላን ቁጠባዊ ሽግራተን ክፈትሓን ነቲ ጉዕዞ ሰውራ ቀጻሊ ነዳዲ ክህባን ፃዕርታተን ብዝበለፀ ኣማዕበላ። ናይ ተራድኣዊ ሕርሻታት ምህርቲ ኣብ ከተማታት ከም ናይ በዓል ከረን ዕዳጋ ብምርካቡ ቁጠባዊ ምትእስሳር ሓራ ገጠራትናን ከተማታትናን ተረረ።

ፋሽስታዊ ደርግ ነቶም ሓፋሽ ኤርትራ ብመሪ ቃልሲ ዝሓፈሶም ዓወታት ንምብራትን ነቲ ኣብ ሓራ ቦታታትና ተተኺሉ ዘሎ ሓድሽ ዴሞክራስያዊ ህይወት ንምዕናውን ኣብ ብብዝሒ ህዝብና ዝነብረለን ከተማታትን ዓድታትን ተደጋጋሚ ናይ ነፈርቲ ደብዳብ የካይድ። ናይ ውድብናን ህዝብናን ዳግመ ህንፃዊ ቃልሲ ኣብ ትሕቲ ናይ ሰላም ኩነታት ዘይኮነ ኣብ ናይ ኩናት እዋንን ኣብ ትሕቲ ፅዑቅ ደብዳባትን እዩ ዝካየድ። እቲ ወትሩ ተነፀልቲ ህዝቢ ዝግልገለሎም ትካላት ኣዕንዮም እናበለ ፋሽስታዊ ደርግ ዝኸሰና እሱ ዘይኮነን ውድብና ንምድኻምን ናይ ህዝብና ናይ ቃልሲ መንፈስ ንምስባርን ኣብ ኩሉ ሓራ መሬትና ንቁጠባዊ ትካላት፣ ኣብያተ ሕክምና፣ ኣብያተ ትምህርቲ፣ ኣብያተ ክርስቲያን፣ መሳጊድ ወዘተ ምዕናው መዓልታዊ ስርሑ ዝኾነ ኣብ ልዕሊ ህዝብናን ንብረቱን ጉድኣት እኳ እንተስዓበ ንናይ ህዝብና ፍናንሲ ክትንክፎ ኣይከኣለን። እቲ መቐረት ናይ ናጥነትን ዴሞክራስን ዝጠዓመ ርሂፀ በላዕ ህዝብና ኣብ ልዕሊ መግዛእቲ ዘለዎ ክቱር ፅልእን ኣብ ህዝባዊ ግንባር ዘለዎ ፅኑዕ እምነትን ክሳብ መወዳእታ ዓወት ክቃለስ ዘለዎ ቁርብነትን ብድሙቕ ሰላማዊ ሰልፊ ኣረጋጊጡ እዩ።

ahí te hablo con el puño. Póngale esa.

ኣብ መፈለምታ ናይ 1978 ብዘይካ ሓሙሽተ ከተማታት መላእ ኤርትራ ካብ ቁፅፅር ፀላኢ ወፃኢ ብምንባሩ ምህናፅ ህዝባዊ ኣዳራሽ ማለት ምትካል ህዝባዊ ዴሞክራስያዊ መንግስቲ ናብ ክውንነት ተቃሪቡ ነበረ። እዋንቲ ንሰውራና ዝፅበዮ ዝነበረ ዕማም ነቲ ዝተረፈ ከተማታት ሓራ ምውፃእ ስለ ዝነበረ ህዝባዊ ግንባር ሓርነት ኤርትራ ነዚ ዕማም እዚ ንምፍፃም ነቲ ብ20 ጥቅምቲ 1977 ዝተበፅሐ ናይ ስምረት ስምምዕ ድልድል ባይታ ንምትሓዝ ምስ ተጋድሎ ሓርነት ኤርትራ ብምትሕብባር ንከተማ ባረንቱ ንምጥቃዕ ወሰነ። እቲ ንቁሕ ዲስፕሊን ዝመልኦ በዓል ልዑል ፍናን ሓያል ህዝባዊ ሰራዊት ሓርነት ኤርትራ ታንክታቱ ኣምሪሑ ብኣባላት ህዝባዊ ሚሊሽያን ሓፋሽ ውድባትን ተሰኒዩ ንባርካ ተበገሰ። ካብ ተረን ክሳብ ባረንቱ ዘሎ ህዝብና እንተላይ ህዝቢ ባዛ ድማ ብዓብዪ ሓጎስን ተስፋን ተቐበሎ።

ኣብ ወርሒ ግንቦት ዕለት 17 ሰዓት 5 ናይ ወጋሕታ ናይ ባረንቱ መጥቃዕቲ ተጀመረ። ምዖታት ተጋደልትና ነቲ ኣብ ቅድሚኦም ተዘኪሩ ዝነበረ ብርቱዕ ሓይሊ ጸላኢ ብጎላጉል ሰንጢቖም ብትብዓትን ክእለትን ብምእታው ሰዓት 10 ናይ ቀትሪ ኣብ ቤት ትምህርቲ ሽወደን ዓረዱ።

ኣላኢብ ስምባደ ተዋሒጡ ደብዳብ ናይ መዳፍዕን ነፈርትን ኣብዚ ዕርዲ እዚ ብምቕናዕ ብዙሕ ኣባይቲ ኣቃጠለ።

0: በላት ጎሙ በለም ጎሙ በለም ለካሎ
1: አሎ አሎ አይ ሱዲን
0: አሎ ወድሞጌ
1: አሎ
0: እዳት ጎሙ በለም ለካ ቶም ናይ ባለ ሲዮም
1: ባሎ ትወከ አሎ ወጥ ወጥ ታሉ ባልቆም ሰውከ አሉ ባልቆም
2: በቲ ሰጋድሎ ሐርነት ኤርትራ ከአትሉ ተመዲቡ ዝነበረ ቦታታስ ከይተቀየረስ ዝተረፈ ግን ጸላኢ በዚ ነቃዕ ረኺቡ ነቲ ኣፈርቶ ምድያ ዝጀመረ ጅግና ህዝባዊ ሰራዊት ሓርነት ኤርትራ ብጎኑ ክወቅኦ ስለዝጀመረ ብትብዓት እናተኸላኸለ ከንሳሕብ ተገደደ።

0: ኣብነት ናይታ ኣብ ኢድና ክትኣቱ ተቃሪባ ዝነበረት ባረንቱ ብዓመታት ተመሓላለፈ። ውድብና ኣብ ባረንቱ መስተንክር ጅግንነት ብምርኣይን ኣብ ልዕሊ ጸላኢ ዓበይቲ ክፈራታት ብምውራድን ኣድላይ መስዋዕቲ ብምኽፋል ደላይ ስምረትን እቲ ንኤርትራ ነጻ ኸውፅእ ዝኽእል ሓደ ውድብን ምዃኑ ኣመስከረ። እቲ ዝኸፈልናዮ መስዋዕቲ ብኩሉ ጎድናዊ ትምህርቲ ተኸስኪሶም ዝናበዩ ንሰውራዊ ቃልስና ኣብ ዓወት ዘብፅሑ ነቲ እናሃንፆ ዘለና ህዝባዊ ኣዳራሽ ንኩሉ ዝኣክል ምዉቕን ምልኩዑን ኣዳራሽ ዝገብሩ ቀያሕቲ ዕምባባ ንምስቀያሕቲ
1: ዕምባባ መጀመርያ መተከላትና ጅርሕ
0: ጅግና ሓፋሽ ህዝብና እዚ ዝሰላሰል ዘሎ ሰውራ ናቱ ምዃኑ ተረዲኡ ምስ ህዝባዊ ሰራዊት ጎኒ ንጎኒ ተሰሊፉ ኣብ ዝተፈላለየ ዓውደ ውግኣት ዝሕብንን ዝሕጉስን ተሳታፍነት ከምኒ ውግኣት ምልዓል መግብን ማይን ጠያይትን ምቕባል ወዘተ ጥራይ ዘይኮነ ፈተውቱን ጸላእቱን ኣለልዩ ኣብ ፖለቲካውን ቁጠባውን ማሕበራውን መዳያት ሰውራዊ ተሳታፍነቱ ኣብ ግብሪ ኣመስኪሪ

ነቲ ኣብ ሓራ መሬትና ዝርከብ ናይ ጠላእን ከዳዓት ደቂ ሃገርን መሬት ሓጊሩ ንድኻታት ገባሮ ብምዕዳልን ገለ ከዓ ናይ ዓዲ መሬት ብምግባርን ሓፋሽ ህዝቢ በብማሕበራዊ ጉጅልኡ ተራ ብተራ ወፈራዊ ስራሓት ብምክያድ ነዚ ዘሎ ሕርሻታት ዓቂቡን ሓድሽ እቶት ኣፍርዩን ብናይ ሓባር ስራሓት ተመክሮታት ቀሲሙ እዩ።

ንኣብነት እቲ ኣብ ዒላበር ዝርከብ ዘመናዊ ሕርሻ ዋላ እኳ ኢድ ተጋድሎ ሓርነት ኤርትራ ስለ ዝነበሮ ዕንቅፋት የጋጥሞ እንተነበረ ሓፋሽ ተቐማጦ ዒላበር ዕድን ከባቢኣን ብቐዳምነት ዘለዎም ሓይሊ ኣፍሲሶም ክዕቅብዎን ከለዉ ካብ ከረን ኩለን ማሕበራት ተራ ብተራ እናመጣ ቀጻሊ ወፈራዊ ስራሓት ኣካይደን እየን። እዚ ወፈራዊ ስራሕ ከዓ ብፍላይ ንተቐማጦ ከረን ሓድሽ ተርእዮ ብምንባሩ ሓድሽ ናይ ሓድነትን ቃልስን መንፈስ ከም ዘሕደረሎም ኣብቲ ድሕሪ ካብ ስራሕ ምምላሶም ዝገብርዎ ዝነበሩ ዕድመታትን ዕላላትን ተንፀባሪቑ ይረአ ነበረ። ቀያሕቲ ዕምባባ ከይተረፉ ናታቶም ጀራዲንን ካልእ ተራድኣዊ ትካላትን ኣቒሞም ኣሕምልትን ካልእ ነገራትን ንሕክምና ከበርክቱ ጀመሩ። ኣዴታት እውን ብፅፈትን ውሕልነትን ንተጋደልቲ ደቀን ዝኸውን ጥዑምን ጥዕና ዝህብን መግቢ ምድላው ስራሕና ኢለን ሓዘኦ።

ቃልሲ ማለት ኣብቲ ኣበረኻታት ኣትሕቲ ኣግራብ ኮንካ ኣብ ብእማን እንዳሰንከትካ ዝነበር ቃልስታት ድሕሪ ምሕላፍ ሕጂ ኣብ ሓረውፅ ከተማታት በዚ ከምዚ ዓይነት ኣገባብ ናይ ምግብና ኣብቲ ሓራ ከተማታት ቤት ምግብታት ኣቑማ በዚ ከምዚ ዓይነት ኣገባብ ተጋደልቲ ይምገቡ ማለት እዩ። ስለዚ እዚ ሕጂ ከምዚ ሕጂ ንሪኦ ዘለና ኣገባብ ማለት እዩ ናይ ኣመጋግባ።

ኣብ ድሕሪት ናይቲ ንኣስመራ ዝኸበባ ዕርድታትና ዝርከባ ዓድታት ኩለን ኣብቲ ናይ ተጋደልቲ ስንቂ ምስራሕን ምምልላትን ብዘይሕለል መንፈስ ክረምቲ ሓጋይተይበላ ኣገልጊለን እየን።

ቀዳማይ ወራር ጸላኢ በቲ ኣብ መቐርካ ዝተኻየደ ውግእ ስለ ዝፈሸሎ ሕልንኡ ዓሪብዎ ተስፋ ክቆርፅ ስለ ዝጀመረ ነቲ ዓሳ ንምጥፋእ ማይ ምንጻፍ ዝብል ኣረጊት ፋሽስታዊ ሜላ ተኸቲሉ ኣዕናዊ ተግባራቱ ኣብ ዝለዓለ ደረጃ ኣብፅሖ ነፈርቲ ኩናት ኢትዮጵያ ሞትን ዕንወትን ኣብ ኩሉ ዘርኣ እዚ ደብዳባት እዚ ግን ሸቱኡ ይወቕዓን ነቲ ኣብ ሓራ መሬትና ዝነብር ህዝብና ኣየርዓዶን። ብኣንጻር እኳ ደኣ በቲ ኣብ ሓራ መሬትና ዝቐውም ዝነበረ ሓርነትን ማዕርነትን ዝተፈኖ ህይወት ተሳሒቡ ሓፋሽ ህዝብና ብዝተፈላለየ ብልሓትን ኣገባባትን ካብ ትሕቲ ቁፅፅር ጸላኢ እናወፀ መውሓዙ ቀጸለ።

0: ኣብ ክፍላ ዘለ 978 ጸላኢነት ሓደ እግሩ ኣብ መቓብር ኣትዩ ዝነበረ መግዛእታዊ ስርዓት ንምድሓን ሰፊሕ ወራር ንምክያድ ይቀራረብ ብምንባሩ ህዝባዊ ግንባር ሓርነት ኤርትራ ነዚ ውጥን እዚ ንምፍሻልን ነቲ ብዝተናውሐ ኩናትን ዘይተቆጠበ ዳግመ ህንፃዊ ፃዕርን ንዝተረኸበ ዓወታት ንምዕቃብን ኣብ ከባቢ ኣስመራ ንዝርከባ መዓስከራት ጸላኢ ከጥቅዕ ወሰነ።
1: Ready to go to the edge.

ኣብዚ እዋን እዚ ሃገራዊ ሓርነታዊ ኩናትና ኣብ ዝለዓለ ደረጃ ናይ ህዝባዊ ኩናት በፂሑ ነበረ። ስለዝኾነ ከዓ እቲ ንውግእ ዝቀራረብ ተጋዳላይ ጥራይ ዘይኮነ ህዝቢ እውን እዩ ውድብ ጥራይ ዘይኮነት ምልእቲ ሃገር እያ። ሰብኡት ንውግኣት መልዓሊ ዝኸውን ቃሬዛ ይሰርሑ፣ መንእሰያት ዕንፀይቲ ይወፍሩ፣ ደቀ መግቢ ብጥንቃቐን ብውሕልነትን የዳልዋ፣ ዝተፈላለዩ ማሕበራውያን ሓይልታት ናብቲ መዛግብ ዝወስድ ፅርግያታት ይሰርሑ፣ ማይ መግቢ ጠያይቲ ቦምባታት ናብ መዛግብ የብፅሑ።

ዝተዋፈሩ ኣባላት ሓፋሽ ውድባት ጥይኦም ብንቕሓትን ድልየትን ስለ ዝፍፅሙ ባህያዊ ሽግራት ዝናም ሃሩር ቁሪ ከቢድ ጾር ኮነ እቲ ብፃዕቂ ዝካየድ ናይ ጸላኢ ቦምባታት ዝሕጥ ኣየበሎምን

Right.

ፀላኢ ነዚ ምቅርራብ እዚ ንምትዕንቓፍ ብሓደ ሓምለ 1978 መጥቃዕቲ ቦተን እምባደርሆ ከሰተ። እንተኾነ እቲ ፈተንኡ ብዓብዪ ክሳራታት ተሺሉ ተረፈ። እቲ ጅግና ህዝባዊ ሰራዊት ድማ ነታ ናይ መጥቃዕቲ መዓልቲ ትፅቢቱ ብሃንቀውታ ቀጸለ።

እቲ ዘድሊ ምቅርራባት ምስ ተገብረ ተባዕ ህዝባዊ ሰራዊትና ኣብ ወጋሕታ ናይ ሓሙሽተ ሓምሌ መሬት ገና ከይከፈተ ንከሎ ናብታ ጥንክርቲ መዓስከር እትብሃል በለዛን እምባደርሆን በርቃዊ መጥቃዕቲ ከፈተ። ናይ ወጋሕታ ብርሃን ነቲ ግመ ሰንጢቑ ምሕላፍ ምስ ጀመረ መሬት ሓዊ ኾነት። ሰዓት 10 ናይ ንግሆ ኸዓ መንበር ሓሰር ናይ በለዛ ኣብ ድፋዕና ተቐየረ። እምባደርሆ

ጽርና አፍያ ተጋዳላይ ልጎባ አይተቀብር ምድያብ ጀመረ። ውግእ እናቀጠለን ከሎ ብርቱዕ ማይ መጺኡ ነቲ ውግእ ቁርብ ዝግ እኳን ተበሎ ተጋዳላይ ንጎባ ኣይተቀብር ሒዙ ኣብ ውሽጢ በለዛ ክሓድር ካለ ጸላኢ ራዕዳ ኣትይዎ ንብረቱ ዘሕዚሑ ናብ ኣስመራ ክሃድም እንከሎ በቲ ሓደ ወገን ከዓ ዘለዎ ሰራዊትን ነፈርትን ኣኽቲዙ ክከላኸል ሓቀነ። ጅግና ተጋዳላይ ነቲ ውግእ ዕለት ሽዱሽተ እውን ቀጸሎ። እንተኾነ ግን ሓፈሻዊ ኩነታት ኣብ ግምት ብምእታው እቲ ዝተሰልበ ንብረት ኩሉ ሓፋሽ ህዝቢ ባዕሉ ኣትዩ ድሕሪ ምግዓዝ ናብ ቦትኡ ተመልሰ።

ሓርበኛ ህዝባዊ ግንባር ንከተማ በለዛ ዘሎ ማዓስካ ዘማሲሱ ጠኒኑ ክኣቶ ከሎ እዩ። በለዛ ተኣዝያ ፅንክርቲ ዝነበረት ማዓስከ ጠላኢ ክኸውን ከላ ኣብ ውሽጢ ሓደ ሰዓትን ፈረቓን ድሮ ንበሎ ማዓስከራቱ ጥሒሱ ከተማ ክኣቶ ከሎ ዘግና ተጋደላ እዩ።

ኣብዛው ግንባር ኣብ ኣፍ ደገ ስመራ ከምዚ ዝኣመሰለ መጥቃዕቲ ከካይድ ምኽኣሉ መግዛእቲ ኢትዮጵያ ፀሓይ ዕራር ቦርቲብዎ ኣብ ናይ ሞት ዓራት ተጋዲሙ ይሰሓቅ ምንባሩ ዝምስክር ተወሳኺ መርትዖ ነበረ። ህዝቢ ኤርትራ ኾነ ህዝቢ ዓለም ነፃ ኤርትራ እትምስረተሉ እታ ህዝባዊ ኣዳራሽ ትምረቐሉ ህዝብና ናይ ዓወት በዓል ዘኽብረሉ ዕለት ንኽርኢ ይፅበ ነበረ።

ግን ብቐጥታዊ ምትእትታዊ ናይ ወፃኢ ሓይልታት ወተሃደራዊ ሚዛን ሓይሊ ብምቕያሩ እቲ በዕላውነትን ኣሻ ድፍረትን ዘየጥቅዖ ብስነ ፍልጠታዊ ትንታኔ ናይ ውድዓዊ ኩነታት ዝምራሕ ህዝባዊ ግንባር ሓርነት ኤርትራ እስትራቴጂያዊ ምዝላእ ክገብር ወሰነ።

ኣፍር እዋን ጸሊም ደበና ኣብ ልዕሊ ሃገርና ተንጠልጠለ። ህዝቢ ንግዚኡ ግር በሎ። ደርግ ህዛው ትካላትና ከፍርስ ብምጅማሩ እታ ክትሰላለም ጀሚራ ዝነበረት ህዛው ዳራሽ ተኣንጠጠ። እቲ ናይ ዳግመ ህንፃው ቃልስና ግን ኣየቋረፀን። ህዝቢ ኣብ መስርሕ ሰውራ ንቅድሚት ምድፋእን ንድሕሪት ምምላስን ከም ዘሎ ተረዲኡ ካብ ዝፈትዎ ዓድታቱ እናተሰደን ከሎ ቃልሱ ክቕፅል ንነፍሱ መብፅዓ ኣተወ። ውድብና ምስ ሓድሽ ኩነታት ዝሰማማዕ ወተሃደራዊ እስትራቴጂ ብምሕንፃፅ ንወራራት ጸላኢ ኣብ ዝመክአ ግዜን ቦታን ብምጥቃዕ ኣፍሲሉ ዘይተኣደነ ክሳራታት ኣውረደሉ። እታ ሰውራ ኤርትራ ኣኸቲሙ እዩ ክትብል ዝተሃወኸት ዓለም ጌጋኣ ተኸስተላ። ዘገርም ኣይኮነን። ካብቲ ዝነኣሰ ቆልዓ ክሳብቲ ዝዓብየ ሽማግለ ዝተሰለፈሉ ኣብ ሓቅን ፍትሕን ዝተመርኮሰ ቁኑዕ ስነ ፍልጠታዊ ሕንፃፅ ብዘለዎ ሰውራዊ ውድብ ንዝምራሕ ኣብ መሪር ቃልሲ ዝተፈተነ ብርቱዕ ህዝባዊ ሰራዊት ንዘለዎ ሰውራ መን ዘሰንፎ?

0: አሹ
1: ሰላም አሜሪካ
2: ግሩ
1: አሪ ጽፎ
2: ሃሎ ሀሜል
1: ሃሎ ጽፎት አለ ቁርብ ተሓንቲ ኩጀት ቁርብ ናይታ ስግር ናይታ ርባ እንቀሳቀሳ ነይረ ንስን እምበር ካልዳዋል ሓንቲ
2: ናይ በለ ተቀይር ብረ ድኸምኪ ተኾነ እያ
1: ናላ ድሓኒ ንከም ዘይብሉ ካብኣ ዘማይ ተውዕለካ እያ ተቀየር እንካብዚኣ ሲዓን የር ፀሓይ ተኾነካ እያ

ع

ኣይትረስዓኒ።

ዘይደፍሮ ኣደይ ክዕለካ ዓደይ ክሉ ኩሉ ኣነ የ ዝውሉድኪ ናፅነት መዝሙሩ እንታይ እዩ ናፅነት ኢለዓተካ ዓደይ ሕዝኪ ወሲድክኒ በዛ ኢደይ ትምህርትን ጥዕናን ጌርክዮም ኣደይ ሰላምን ፍቅርን ጌርክዮም መንገደይ ሩፍ ኢለ ይነብር ምስ ኣቦይ ምስ ኣደይ ዮሃና ብሓባር ኩልኹም ብዘይ ምፍልላይ እንኳ ኣብፅሓና ወዳጆ ሓንሰስቲ ወዳጆ ቀያሶ ኣስመራ ባፅዕ ዓዲ ንፋስ ተቐድካስ ፓላሶ ንፈላሶ ንፈታዊ መዓር ንሰንባሃት ኮሶ ዝዓለሙ ተዓለሙ ኩሉ ፋልሶ ንፅቡቕ ፀሊዕ ዓሶ ትመንቅሶ ሳላ ፅንዓት መኸሰ እንታይ ተሳይኑ ወዮ ሕልሚ ፀላኢ ፈሽሉ ምኺኑ ኩሉ ዓቕሚ ሰብና ብሞያ ሰጢኑ ራያታት ዝጋታት መሊኡ መሬት ሓምላይ ኮይኑ ፍረታት ኣሕምልቲ ዕዳጋ መሊኡ ሰሲኑ ካብ ጫፍ ናብ ጫፍ ቅሳነት ሰፊኑ ታሪካዊት

ሓደ ክወፅእ እቲ ሓደ ክኣቱ ምስ ብዙሕ ምረቱ ፈለማ ብዘንጊ ትብሉ ኣቤቴ ኣቤቴ ተስፋ ምስ ተሰኣኖ ንምንባር ብሂወት ብሾሽ ወረርቲ ሃገር ምስተወረድ ተኽሊ ኣውሊዕ ጎብኣዳ ንምስተኸልጥ ተኽሎም ንምስታይ ኩሉ ሰዓበት ተደይቡ ተወሪዱ ዓቐበት ቅልቅለት ምዛኑ ከቢድ እዩ ዝተኸፍለ ሂወት ዝነበረ ግፍዕታት ሕጂ ክንዝክሮ ዝነበረ ምረት ዝነበረ ውዕሎ ን30 ዓመት ኮነ ድሎ ከይትዕሎ ዝነበረ ምረት ዝነበረ ወራራት ዝሕከኽ በሰላ ገዲፉ ስምብረት ንብረት ተራስዩ ዓኒ መሳጊድ ገዳማት ኣድባራት መዓስ ተረሲዑ ዋለን በቃ ማርያም ግቢ ፀፀራት ምረት መግዛእቲ ሓሊፉ በቢዘመኑ በቢዓመቱ ተሓደ ክወፅእ ተሓደ ክኣቱ እንታይ ነይሩና

ዝተጻሕፈ ዘንብብ ዘረብኡ ሓርኢ ንጉስ ነገስታት ክኸውን በዲኡ ተቐቢኡ ቕኒ ወዳጄ ሕሚ ኣጉር ራኢ ሕሚ ተሓሊሙለይ ጎርጉሱም ተሕምብሰለይ ያኢ ክርዳዶ ንበሎ ሕማቕ ዘርኢ ፈታዊ ዘይብሉ ብዘካ ጸላኢ ንህዝቡ ለይትን መዓልቲ

ስምዒት ዘንቀሎ ትምህርቱ ገዲፉ ንበረኻ ክወፅእ ዝሃቀነ ተወልደ ኣብ ኣስመራ ተወሊዱ ዝዓበየ እዩ። ዕድሚኡ ንትምህርቲ ምስ ኣኸለ ስድራ ቤቱ ናብ ቤት ትምህርቲ ይለኣኽዎ። ተወልደ እውን ኣይሓመቐን። ኣብ ትምህርቲ ፅቡቅ ውፅኢት እናመዝገበ ክሳብ ሻድሻይ ክፍሊ ይበፂሑ። ስድራ ቤት ተወልደ ኣብ ማእከላይ ደረጃ መነባብሮ ዝነበሩ እዮም ነይሮም። ተወልደ ካብታ ስድራ ቤት ኣብ መበል ሰልሳይ መትሎ እዩ ዝስራዕ። እቶም ክልተ ኣሕዋቱ ቀዲሞም ምስቲ ዝነበረ ፅንኩር ኩነታት

0: ኣላ።
1: ኣንቲ ሚርሃፍተይ እንተይዳ ክደር መርዓዶ ደስ ይልኪ።
0: ኣንተ ፈዲሐ ወይ ኣቦይና ደይን በበይኖም ፀለቶም ይብሉ መለይ ኣብቲ ናይ ክብሪ ቦታ ኮፍ ከይበለ ዚ መርዓ ትፈላ
1: ሳሳኮኺ በሊ ሰሚርሃፍተይ መለይ ክሳብ ብመፅባብ ሓደ ቦታ ወፅኢ ክመፅ
0: ኣረ ፈዲሐ ወይ ኣሰይ ዝሓሳብ ልበየ ሰሚራ ትለይ ኣሰይ ዝሓሳብ ልበየ ሰሚራ ትለይ
2: ሰሚራ ጓደይ ሰሚራ ትለይ ትብል ታይ ኮለኽ
0: ኣንቲ መለይ ማዓር ክሰፍሩስ ማዓር ዝዛረቡ

فنوير تي في ام كتال تركب خبركم تعزبتنا كما يتوعلو نلوم سوني 18 جنبس ساعه 5 السلام الوزينه هذا وشتن وصان حزنا لكم قريبنا لنا نمكتالكم بخبر نعدم ارسي ماسمرم سعرابيت قنقا من الكتاب رهت تولد بمهانينا بغندار استزينا نفلم مرحت هاجرات المنغستاتن بمخنيات بعلنا صنتنا يوهانا ملخت سديدوم ኣብ ደቂ ኣምሓራ ሓባራዊ ጉያና ፅነትን ስሙያት ኤርትራውያን ኣትሌታት ዝተሳተፍዎን ውድድር ኣትሌቲክስን ተኻይዱ ኣብ ዞባዓን ሰባት ፅምብልና ፅነት ንምምዕራግ እኹል ምድላዋት ከም እተገብረ ተሓቢሩ ኢንዶኔዥያ ተወሰኽቲ 3 ነፈርቲ ውግእን ወተሃደራዊ ንዋትን ካብ ፈረንሳ ከም እተረከበት ኣፍሊጣ ኣብ መንጎ ቻይናን ሩስያን ኣብ ዝተፈላለየ ዓውድታት ዝግበር ምትሕብባር ዓብ ውፅኢት ከም ዘመዝገበ ተገሊጹ ቤላሩስ ብምትሕባር ሩስያ ታክቲካዊ ልምምድ ንኩሌሳዊ ኣፅዋር ኣበጊሳ ዝርዝር ዜና መራሕቲ ዝተፈላለየ ሃገራትን መንግስታትን ብምክንያት ፅምብል መበል 35 ዓመት ናፅነት ናብ ህዝብን መንግስትን ኤርትራ ናይ ዮውሃና መልእኽቲ ሰዲዶም ፕረዚደንት ሪፓብሊክ ግብፂ ዓብደልፈታሕ ኣልሲሲ ፕረዚደንት ሪፓብሊክ ጋና ጆን ድራማኒ መሃማ ፕረዚደንት ሪፓብሊክ ፈረንሳ ኤማኑዌል ማክሮን ከምኡ ውን ጠቕላለየ ኣመሓዳሪ ሓባራዊ ሃብቲ ኣውስትራልያ ሳም ሞስቲን ኣብ ሰደድዎ መልእኽቲ ንፕረዚደንት ኢሳያስ ኣፈወርቂ ምሉጥዕና ንኤርትራን ህዝባን ድማ ሰላምን ብልፅግናን ተመንዮም እቶም መራሕቲ ኣብቲ ብስሞምን ብስም ሃገራቶምን መንግስታቶምን ዝሰደድዎ መልእኽቲ ዝምድና ምስ ኤርትራ ንምምዕባል ንዘሎ ድሌት እውን ኣረጋጊፆም ፕረዚደንት ዓብደልፈታሕ ኣልሲሲ ወሲኹ ኣብ መንጎ ኤርትራን ግብፅን እናማዕበለን ዝመፀልሉል ታሪካዊ ዝምድና ብምምጓስ ብዝግበር ክልታዊ ምምኽኻርን ምውሃድን ረብሓ ክልትዩ ህዝብታት ኣብ ዘገልግል ዝተፈላለየ መድያትን ሓበራዊ ኣገዳስነት ኣብ ዘለዎም ጉዳያትን ናብ ዝበረኸ ደረጃ ከም ዝበፅሕ ዘለዎ ፅኑዕ እምነት ገሊጹ ሚኒስተር ጉዳያት ወፃኢ ፊሊፒንስ ተሬሳ ላዛሮ ብወገና ናብ ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ተመሳሳሊ መልእኽቲ ሰዲዳ ኣብ ዞባ ደቡብ መበል 35 ዓመት ፅምብል ናፅነት ንምድማቕ በብንኡስ ዞብኡ ብዝካየድ ዘሎ ዝተፈላለየ ንጥፈታት ኣብ ደቂ ኣምሓረ ሓባራዊ ጉያ ናፅነትን ውድድር ኣትሌቲክስን ተኻይዶም ወኪል ኤሪና ፊልሞንት ካቦ ዘዳለዎ ፀብጻብ ይስዕብ

ካብ 222 ጀሚሩ ኣብዛ ማእከል መሪር ሃገራዊ ቃልሲ ህዝቢ ኤርትራ ብዓወት እተዛዘመላ ከተማ ደቀም ሓደ ዝካየድ ሓባራዊ ጉያ ናፅነት ሎሚ ዓመት እውን እንተኾነ መበል 35 ዝብል ናፅነትና ንምድማቕ ኮሚሽን ስፖርት ዘባዶ ምስ ምሕዳር ንዞባ ደቀም ሓደ ብምውሃድ ህዝቢ ሃገራውያን ክለባት ከምኡውን ካብ ንኡሳን ዞባታት ዘባዶ ዝመፁ ኣትሌታት ዝሳተፎ ውድድራት ጉያ ሰሪዑ ኣብ ከተማ ደቀ ምሓረ ጽንዓትና ዋሓስና ብዝብል ቴማ ዝተወደበ ሓባራዊ ጉያ ናጽነትን ውድድራት ኣትሌቲክስን ትማሊ 17 ጉንበት ተኻይዱ ኣብዚ ብምኽንያት ጽምብል መበል 35 ዓመት ናጽነት ብጨንፈር ኮሚሽን ስፖርት ዞባ ደቡብን ምምሕዳር ንኡ ዞባ ደቀ ምሓረን ዝተወደበ መደብ ብርክት ዝበለ ህዝብን ኣስታት 150 ኣትሌታትን ተሳቲፎም ብመሰረት ዝተሰርዐ ውድድር ደቂ ኣንስትዮ በብደረጀን ናይ 3,000 10,000 ሜትሮ

0: ደቂ ተባዕትዮ ድማ ናይ 5,000-10,000 ሜትሮ ርሕቐ ሸፊኖም። ኣብ መወዳእታ ምኩራት ኣትሌታት ሃገርና ብዝተሳተፎ ናይ 10,000 ሜትሮ ካብ ደቂ ኣንስትዮ ቀዳመይቲ ኦሎምፒካዊት ኣትሌት ናዝሬት ወልዱ ካብ ጋስፓርካ፣ ካልአይቲ ናፅነት ኣማንኤል ካብ ክለብ ደቡብ፣ ሳልሰይቲ ድማ ስምረት መርሃዊ ብውልቂ፣ ከምኡ ውን ካብ ደቂ ተባዕትዮ ናይ 10,000 ሜትሮ ውድድር ቀዳማይ ዮቤል ዘርኢት ብውልቂ፣ ካልኣይ ተክለ ሃይማኖት ብርሃነ ካብ ክለብ ዘባደቡብ፣ ሳልሳይ ድማ ሞጎስ ሽማይ ካብ ክለብ ዘባደቡብ ኮይኖም ተዓዊቶም። ፕሬዚደንት ፌደሬሽን ኣትሌቲክስ ዞባ ደቡብ መምህር ሙሴ ከበደ ኣብ ዘስምዖ ቃል ንዝኽሪ ዛዛሚ ኩናት ግንባር ደቀ ማሓረ ዝተወደበ ሓበራዊ ጉያ ናፅነት ፅምብል ናፅነት ንምድማቅ ቅድሚ 5 ዓመት ብተበግሶ ንዞባ ደቀ ማሓረ ዝፈለመ ምዃኑ ብምጥቃስ ካብ ዝሓለፈ 3 ዓመታት ጀሚሩ ግን ናብ ደረጃ ዞባ ብምራኽ ሃገራውያን ጋንታታት ኣትሌቲክስ ዝሳተፎ ኮይኑ ይቕፅል ከም ዘሎ ኣብርሂቡ። ኣመሓዳር ዞባ ደቀ ማሓረ ኣቶ የማነ ኣበራ ብወገኑ እቲ መደብ ፍሉይነት ከም ዘለዎ ብምሕባር ኣበርክቶ ንዝገበሩ ኣመስጊኑ። ዋና ዳይረክተር ክፍሊ ባህልን ስፖርትን ዞባ ደቡብ ኣቶ ኣብርሃም ዮሃንስ ድማ ሓበራዊ ጉያ ናፅነት ኣካል ናይቲ በዓል ናፅነት ንምድማቕ በብንዕዘብኡ ዝካየድ ዘሎ መደብ ምዃኑ ብምጥቃስ ፌደሬሽን ኣትሌቲክስ ዞባ ከምኡ ውን ሃገራውያን ክለባት ነቲ መደብ ንምዕራግ ንዘካይድዎ ፃዕሪ ምስጋና ኣቕሪቡ።
1: ሓበራዊ ጉያ ናፅነት ብዘይካቲ ኣብ ህዝቢ ዝፈጥሮ ውዕውዕ ስምዒት ብሉፃት ኣትሌታት ዓቕሞም ዘርእሉ መድረክ እውን ስለ ዝኾነ ንቕንያት ናፅነት ፍሉይ ይገብሮ። ፅንዓትና ወሓስና ወኪል ኣገልግሎት ዜና ኤርትራ ዝባሉ ፊልሞን ትካቦ ካብ ከተማ ደቀ ማሓረ
2: መበል 35 ዓመት መዓልቲ ናፅነት ፅንዓትና ወሓስና ብዝብል ቴማ ንምፅምባል ብደረጃ ዞባ ዓንሰባ እኹል ምድላዋት ከም እተገብረ ኣብ ወንበራ ዋህድ ሽማግለ በዓላት ኣቶ ስራጅ ሓጂ ሓቢሮም። እቲ ድሮ ጀሚሩ ዘሎ ናብ ዝቕፅል መዓልታት ዝቐርብን መደባት ያታውን ዘመናውን ውድድራት ስፖርት፣ ቅንናፅነት ተምሃሮ፣ ካርኒቫል፣ ኮማዊ ዳእሳት ከምኡውን ምርኢት ጎድናታትን ሰሚናራትን ከም ዘጠቓልል ብምጥቃስ ብደረጃ ንኡ ዞባታት እውን ተመሳሳሊ መደባት ከም ዝካየድ ገሊፆም። ነዛ ርእስ ኩለን በዓላትና ዝኾነት ዕለት ንምድማቅ ሃይማኖታውያንን መንግስታውያንን ትካላት ከባቢአን ሽልማን የወቅባን ከም ዘለዋ እውን ኣፍሊጦም። ኣቶ ስራጃ መወዳእታ ህዝቢ በብከባቢኡ ንዝገብሮ ዘሎ ንጥፈታት መጉሶም። ፅምብል ናፅነት ብደረጃ ዞባ ዓንሰባ ዝመፅእ 23 ጉንበት ኣብ ከተማ ከረን ክካየድ ምዃኑ እቲ ዝተረኽበ ሓበሬታ ኣፍሊጡ። ኣብ ውሽጢ ሃገር ዝምስራሕ ባህርያዊ ፈሳሲ ድኩዒ ኣብ ምስሳን ምህርቲ ደራኺ ተራ ይፃወት ከም ዘለዉ ተሓቢሮም። ህዝባዊ ርክባት ሚኒስትሪ ሕርሻ ዝለኣኹ ሓበሬታ ብመልክዕ ፀብጻብ ተወሃይዱሎ ሚካኤል ሓድጉ ከቕርቦ እዩ።
3: ኣብ መላእ ሃገር ዝርከቡ ሓረስቶት ተጠቀምቲ ናይቲ ኣብ ውሽጢ ሃገር ካብ ተረፍ ፀሓያይ ባሕርን ዝምስራሕ ባህርያዊ ፈሳሲ ድኩዒ ንክኾኑ ሓያል ፃዕሪ ይካየድ ከም ዘሎ ህዝባዊ ርክባት ሚኒስትሪ ሕርሻ ሓቢሩ። እዚ ብምውሃድ ሚኒስትርታት ሕርሻን ሃብቲ ባሕርን ዝዳሎ ዘሎ ባህርያዊ ፈሳሲ ድኩዒ ናብ ኩለን ዞባታት ተዘርጊሑ ምህላው ዝሓበረት ፀብጻብ ድሮ እወታዊ ፍረ ይህብ ከም ዘሎ ኣረጋጊጹ። ኣብ ዞባ ማእከል ዝርከቡ ሓረስቶት ድሮ ኣብ ጥቕሚ የውዕልዎ ብምህላዎም ኣብ ምኹዕባት ምህርቲ እወታዊ ተራ ይፃወት ከም ዘሎ ክኢላ ልምዓት በቕሊ ወይዘሮ ኣባዲት ዓንዶማርያም ሓቢራ።
4: ብዛዕባ እዚ ናይ መማዕበሊ ድኩዒ ወይ ከዓ ናይ ፀሓያይ ወይ ናይ ዓሳ ንብሎ ነገር ንዛረብቲ ኮይና ቅድሚ ሕጂ ኣብ ሓረስቶት ብነፃ እንዳተዓደለ ንሓረስቶት ቁሩብ ክሳብ ዝለማመድዎ ብዙሕ ከም ዓቕሙ ማለት እዩ ንዝርግሕ ነርና ኣብዚ ኣዝዩ ውፅኢታዊ ምዃኑ ሓረስቶት ከዓ ኣዝኹም ዝጠቐሞም ብዙሕ ሓፍቲ ዝዘርናየ ወይ ከዓ ዝሓተትናዮም ሓረስቶት ምላሽ ሂቦምና ነይሮም። ሕጂ ከዓ ከም ካልኣይ ግዜ መፂና ርትዓዊ ዝኾነ ዋጋ ወፂሉ ሓረስታይ ከም ድላዩ ኣብ ድላዩ ሰዓት ማለት እዩ ኣብ ንዕዘባና መፅኡ ስለዚ ኣብ ሓረስቶት ከዓ ንሕና ምዝርጋሕ ጀሚርና ኣለና ማለት እዩ።
3: ካብ ተጠቀምቲ ባህርያዊ ፈሳሲ ድኩዒ ሓረስታይ ዳንኤል ግርማይ ኣብ ዝሃቦ ርእቶ ፈሳሲ ድኩዒ ኣብ ሕርሻዊ ንጥፈታቶም ኣዝዩ ሓጋዚ ምዃኑ ብምግላፅ ብቐንዱ እቶታውነት ኣብ ምዕባይን ባልዓት ኣብ ምርሓቕን ሓጋዚ ስለ ዝኾነ ሓረስቶት ብግቡእ ክጥቀምሉ ተላብዩ።
5: ፈሳሲ ድኩዒ ከዓ ቅድሚ ሕጂ ተጠቂምና ኣሊና ሕጂ እውን ንጥቀመሉ ኣለና በቲ ኣራዳድኣ ከዓ ኩሉ ሰብ ዝተረድኦ ይመስል ዝበለፀ ውፅኢታዊ ብምዃኑ ኩልሃና ደጊፍናዮን ንሪኦ ከ ኣለና ትውፅኢቱ ማለት እዩ። ንድኩዑ ጥራይ ኣይኮነን ዘገልግለና ገለገለ ባልዓት እውን ይነፅጊ።
3: ሚኒስትሪ ሕርሻ ኣብ መወዳእታ ኣብ መላእ ሃገር ዝርከቡ ሓረስቶት ነዚ እቶታውነት ዝኸዕበት ባህርያዊ ፈሳሲ ድኩዒ ኣብ ጥቕኦም ካብ ዝርከብ ቤት ፅሕፈት ወይ ንቑጣ ሕርሻ ክረኽብዎ ከም ዝኽእሉ ገሊፆም። ኣብ ከተማ ባፅዕ ተረኪና ትርከብ ፋብሪካ ምምስራሕ ባህርያዊ ፈሳሲ ድኩዒ ዓብዱር ኣብ ወርሒ ኣሳ 70,000 ሊትሮ ናይ ምፍራይ ዓቕሚ ከም ዘለዋ ፀብጻባት ሚኒስትሪ ሃብቲ ባሕሪ የነፅር።
2: ኣብ ከተማ ኣስመራ ኣብ ምዝርጋሕን ምፅጋንን መስመራት ረሳሕ ፈሳስን ውሓይዝን ኣድማይ ዕማም ከም እተሰላሰለን እቲ ስራሕ ይቕፅል ከም ዘሎን ክፍሊ ማይ ዞባ ማእከል ሓቢሮም ወኪል

0: ናይ ዮናታን ዕብዮን ዘዳለወ ጸብጻብ ጴጥሮስ መንግስት ከቕርቦ እዩ።
1: ኣብ ከተማ ኣስመራ ኣብ ምዝርጋ ሓድሽ መስመራትን ምፅጋን ዝፀንሐ መስመራትን ረሳሕ ፈሳስን ውሓይዝን ሓያል ዕማም ከም ተሰላሰለ ኣብ ክፍሊ ማይ ዞባ ማእከል ሓላፊ ጨንፈር ረሳሕ ፈሳሲ ጆሜትራ ዮሃንስ ሙሉ ገሊጹ። ነቲ ልዕሊ 100 ዓመት ዘቑፀረን መብዝሕቱ ኣብ ሰሜናዊ ክፋልታ ከተማ ጥራይ ዝነበረን መስመራት ምውጋድ ረሳሕ ፈሳስን ናይ ዝናብ ማይን ንምስፋሕ ዓበይቲ መትርባት ከም ተሃንፀ ዝሓበረ ጆሜትራ ዮሃንስ ሸፈና ኣገልግሎት ረሳሕ ፈሳሲ 75 ሚታዊት ከም ዝበፅሐን እቲ ዕማም ቀጻሊ ከም ዝኾነን ኣብርሁ። ኣብ ሰሜናውን ደቡባውን ክፋል ከተማ ኣስመራ ልዕሊ 75 ሚልዮን ናቕፋ ወፃእ ዝተገብረሉ ኣስታት 10 ኪሎ ሜትር መትረባት ናይ ዝናብ ማይ፣ ኣብ ደቡባዊ ክፋል ከተማ ኣስመራ ድማ ብኣስታት 31 ሚልዮን ናቕፋ ኣስታት 7.5 ኪሎ ሜትር ዓበይቲ መስመራት ረሳሕ ፈሳሲ ከም ተሰርሐ ብምጥቃስ ኣብ ዝተፈላለየ ከባቢታት ብሰንኪ እርጋንን ማዕበስትን ዝተባላሸወ 176 ኪሎ ሜትር መስመራት ረሳሕ ፈሳሲ እውን ብልዕሊ 80 ሚልዮን ናቕፋ ከም ተጸገነ ፍሊጡ። ካብ 2017 ንድሓር እቲ ስራሕ ብፕሮጀክት ዓድሃሎ ዘድሊ ንዋት ማሽነርታትን ዓቕሚ ሰብን እናተመላኣሉ ይቕፅል ከም ዘሎ ዝሓበረ ጆሜትራ ዮሃንስ ኣብ እዋን ክረምቲ ዕለቕልቕ ክኽሰተሉ ዝጸንሐ ኣብ ጎደናታት ኣፍዓበትን ማይበላን ዝርከብ መስመራት ብልዕሊ 10 ሚልዮን ናቕፋ መሰረታዊ ጽገና ከም ተገብሩሉ ኣረድዩ። ኣብ ዝሓለፈ 8 ዓመታት ኣስታት 48 ኪሎ ሜትር መስመር ረሳሕ ፈሳሲ ብፕሮጀክት ዓድሃሎ ብልዕሊ 50 ሚልዮን ናቕፋ ከም ተጸገነ ጠቒሱ ድማ ኣብ ከተማ ባጽዕ ዝፈሪ ዘሎ ትቦታት ፕላስቲክ ኣብ ኣሳልጦ ናይቲ ስራሕ ዓብዪ ኣበርክቶ ከም ዝገበረ ኣነጺሩ። ንጥፈታት ምሕዳስን ምጽጋንን መስመራት ረሳሕ ፈሳሲ ሎም ዓመት እውን ኣብ 14 ቦታታት ኣስመራ ይካየድ ከም ዘሎ ብምሕባር ኣብ ከባቢታት 4 ኣስመራ ቀሓውታን ከባቢ ሆስፒታል ሓሊበትን ብ25 ሚልዮን ናቕፋ መስመር ረሳሕ ፈሳሲ ዝርጋሕ ከም ዘሎ ገሊጹ። ንናይ መጻኢ መደባት ብዝምልከት ጆሜትራ ዮሃንስ ምኽዳን ክፉት መትረባት ከምኡውን ምስፋሕ ኣገልግሎት ረሳሕ ፈሳሲ ከም ዘጠቓልል ብምግላጽ ህዝቢ ንዝተዋደደ ትሕተ ቕርጺ ግቡእ ክንክን ክገብረሉ ተላብዩ።
0: ኣባላት ማሕበር ምትሕጋዝ ቀዳማይ ዙርያ ሃገራዊ ኣገልግሎት ብምክንያት ፅምብልና ፅነት ኣብ ትሕቲ ኣሃዱ ማሕበራዊ ተሃድሶ ዞባ ማእከል ንዝእለዩ ወገናት ዓይነታዊ ደገፍ ኣበርኪቶም። ኣብቲ ትማል 17 ጉንበት መበራብዓይ ግዜ ዝተኻየደ መደብ ኣብ ቀፅሪ ናይቲ ኣሃዱ ወፈራ ፅሬትን ካልእ ንጥፈታትን ኣካይዶም። ኣብቲ ብባህላዊ ናይ ምዝንጋዕ መሰናዶ ዝተሰነየ መደብ ኣዋሃቲ ማሕበር ኣብ ዝሃበዎ ቃል ምሕጋዝ ፅጉማት ወገናት ሓላፍነት ናይ ነፍሲ ወከፍ ዜጋ ስለዝኾነ ተመሳሳሊ መደባት ክድፍኣሉ ኣዘኻኺሮም። ሓላፊ ኣሃዱ ማሕበራዊ ተሃድሶ ዞባ ማእከል ኣቶ ክፍሎም ተክኤ ድማ ብኣባላት ማሕበር ምትሕጋዝ ኣባላት ቀዳማይ ዙርያ ሃገራዊ ኣገልግሎት ንዝግበር ደገፍ ድሕሪ ምምስጋን ካልኦት ዜጋታት ክስዕብዎ ተላብዮም። ዜና ስፖርት። ኤርትራ ኣብ ጋና ኣብ ዝተኻየደ መበል 24 ውድድራት ኣትሌቲክስ ሻምፒዮን ኣፍሪቃ 2026 ብመንገዲ ኦሎምፒካዊ ኣትለት ዳዊት ሰዓረ ወርቂ መዳልያ ተዓዊታ። ኣትለት ዳዊት ትባል ሰንበት ኣብ ከተማ ኣክራ ኣብ ዝተኻየደ ናይ 5,000 ሜትሮ ውድድር ብዘደንቕ ብቕዓት ቀዳማይ ብምእታዊኡ ተሸላመ ወርቂ መዳልያ ኮይኖም። ኣብዚ ናይ ፍጻሜ ውድድር ኣትለት ዳዊት ኣብ ናይ መወዳእታ 200 ሜትሮ ብዝፈፀሞ በርቃዊ መጥቃዕቲ ካልኣይን ሳልሳይን ንዝወፁ ኢትዮጵያውን ኬንያውን ኣትለታት ረቲዑ ብ13 ደቃይቕ 16 ካልኢታትን 92 ንኡስ ካልኢታትን እዩ ነዛዕባ ዓወት በቒዖም። በዚ ድማ ኤርትራ ድሕሪ 12 ዓመታት ኣብዚ ውድድር ካልኢቲ ወርቂ መዳልያ ተሸሊማ ኣላ። ኦሎምፒካዊ ኣትሌት ንጉሰ ኣምለሶም ኣብ 2014 ኣብ ሞሮኮ ኣብ ዝተኻየደ ናይ 10,000 ሜትሮ ውድድር ንሃገርና ኤርትራ ናይ ፈለማ ወርቂ መዳልያ ኣግዚምዋ ምንባሩ ዝዝከር እዩ። ዝስዕብ ኣህጉራዊ ዜናታት እዩ ዝኸበርኩም ተዓዘብትና ምክትታልኩም ክቅፅሉ ደጊምና ብክብሪ ንዕድም። ኢንዶኔዥያ ተወሰኽቲ 3 ነፈርቲ ውግእን ወተሃደራዊ ንዋትን ካብ ፈረንሳ ከም እተረከበት ኣፍሊጣ። ምርካብ ናይ ዘነፈርቲ ኣካል ናይቲ ኢንዶኔዥያ ራፋለ ዝተሰሚ 42 ዘመናውያን ነፈርቲ ኩናት ንምሽማት ኣብ 2022 ምስ ፈረንሳ ዝኸተመቶ ናይ 8 ቢልዮን ዶላር ወተሃደራዊ ውዕል እዮም። ኣብ ከተማ ጃካርታ ኣብ ዝተኻየደ ስነ ስርዓት ፕረዚደንት ባራቦዎ ሶብያንቶ ኣብ ዝሃቦ መግለፂ ሃገሩ ልዑላውነታ ንምሕላውን ኣብ ዞባዊ ፀጥታ ዕዙዝ ተራ ንምፅዋትን ወተሃደራዊ ዓቕማ ንምዕባይ ብዝለዓለ ከም እትሰርሕ ኣቶም። ኢንዶኔዥያ ኣብ ዝሓለፈ ወርሒ ጥሪ እውን 3 ነፈርቲ ውግእ ካብ ፈረንሳ ከም እተረከበት ዝዝከር እዮም። ፈረንሳ ኣብ ዞባ ኢንዶ ፓሲፊክ ፅልዋ ንምስፋሕ ብዝለዓለ ትሰርሕ ከም ዘላ ፀብጻባት ይሕብሩ። ኣብ መንጎ ቻይናን ሩስያን ኣብ ዝተፈላለየ ዓውድታት ዝግበር ምትሕብባር ዓብ ውፅኢታት ከም ዘመዝገበ ላዕለዋይ በዓል ስልጣን ቻይና ብ17 ጉንቦት ኣፍሊጡ። ምክትል ቀዳማይ ሚኒስተር ቻይና ዣንግ ውቺንግ ነዚ ዝገለፀ ኣብ ሰሜናዊ ምብራቅ ቻይና ኣብ እትርከብ ከተማ ሃርቢን ኣብ ዝተኻየደ መኽፈተ 10 ኤክስፖ ቻይና ሩስያ ኣብ ዘስምዖ መደረ እዩ። ቻይና ምስ ሩስያ ብሓባር ንምስራሕ ከምኡውን ኣብ

ኮመራሕ ክልቲአን ሃገራት ንዝተበፅሐ ምርድዳእን ስምምዕን ንምትግባር ድልውቲ ከም ዘላ እቲ ቻይናዊ በዓል ስልጣን ሓቢሮም። ካብ 2014 ዓመታዊ ክካየድ ዝጀመረ ንዝተፈላለየ ፅላታት ዝምልከት ኤክስፖ ቻይና ሩስያ ሎሚ ዓመት ክሳብ 21 ጉንቦት ክቕፅል እዮም። ኣብቲ ምርኢት ካብ 46 ሃገራት ዝመፃ ልዕሊ 1500 ኣፍረይቲ ትካላት ይሳትፋ ከም ዘለዋ ተፈሊጡሎም። ፕረዚደንት ሺጂንፒንግን ፕረዚደንት ቭላድሚር ፑቲንን ናብ ወደብቲ ናይቲ ኤክስፖ ኣብ ዝለኣኽዎ ደብዳቤታት ፅላታት ሩስያን ቻይናን ነቲ ዕድል ተጠቒሞም ግብራዊ ምትሕባር ከስፍሑ ፀዊዖም። ቤላሩስ ሎሚ 18 ጉንቦት ብምትሕብባር ሩስያ ታክቲካዊ ልምምድ ኑክሌሳዊ ኣፅዋር ኣበጊሳ። ሚኒስትሪ ምክልኻል ቤላሩስ ኣብ ዝሃቦ መግለፂ እቲ ልምምድ ወተሃደራዊ ዓቕምን ንምምዝዛንን ዘሎ ብቕዓት ንምድልዳልን እምበር ንዝኾነት ካልእ ሃገር ዕላማ ዝገበረ ከም ዘይኮነ ኣፍሊጡ። እቲ ልምምድ ሰራዊት ቤላሩስ ኑክሌሳዊ ኣፅዋር ንምጥቃም ዘለዎ ድልውነት ንምዕባይ ዝዓለመ ምዃኑ እቲ ሚኒስትሪ ብተወሳኺ ሓቢሮም። ፀጥታ ዞባ ምብራቅ ኤውሮጳ ብኣሜሪካ ዝምራሕ ኪዳን ሰሜን ኣትላንቲክ ኔቶ ብዝወስዶ ዘሎ ተፀባኢ ፖሊሲታት ኣንቆልቂሉ ከም ዘለው ዝጠቕሱ ፀብጻባት መንግስቲ ሩስያ ከም ኣካል ናይቲ ንምብድህ ዝወስዶ ዘሎ ስጉምትታት ኑክሌሳዊ ኣፅዋርን ኦርሸኒክ ዝተሰሜ ሚሳይልን ኣብ ቤላሩስ ከም ዘዋደደ ዝዝከር እዮም። ኩናት ዩክሬን ናይ ምስፍሕፋሕ ጥሙሕ ናይቲ ብኣሜሪካ ዝምራሕ ኪዳን ኔቶ ንምስማር ከም እንተበገሰዩ መንግስቲ ሩስያ ዝኸስስ። እዚ ከምዚ ኢሉ እንከሎ መንግስቲ ሩስያ ሃገሩ ካብ ቤላሩስ ተበጊሳ ኣብ ልዕሊ ሓንቲ ኣባል ኪዳን ሰሜን ኣትላንቲክ ኔቶ መጥቃዕቲ ክትፍፅም ትሓስብ ከም ዘላ ፕረዚደንት ዩክሬን ቮሎድሚር ዘለንስኪ ንዝሃቦ መግለፂ ብትሪ ነፂግዎ። ኣፈኛ መንግስቲ ሩስያ ድሜትሪ ፔስኮቭ ንእቲ ክሲ ካብ ሩስያ ወግዓዊ መልሲ ክወሃቦ ዘይበቅዕን ተኸሲቱ ንዘሎ ወጥሪ ዘጋድድን ከም ዝኾነ ሓቢሩ። ኣብ ህዝባዊት ሪፓብሊክ ቻይና ናብ ሎሚ 18 ጉንበት ኣብ ዘውግሐ ለይቲ ብዘጋጠመ 5.2 ሬክተር ምንቅጥቃጥ ምድሪ ሰብኣውን ንዋታውን ጉድኣት ወሪዶም። በቲ ኣብ ደቡባዊ ምዕራብ እቲ ሃገር ዝተኸሰተ ተፈጥሮኣዊ ሓደጋ 2 ሰባት ከም ዝሞቱን 10ታት ኣባይቲ ከም ዝዓነወን ሰመዚ ህዝባዊት ሪፓብሊክ ቻይና ሓቢሮም። እቲ ሓደጋ ብዝፈጠሮ ስጋኣት ልዕሊ 7,000 ሰባት ካብ ኣባይቶም ከም እተመዛበሉ እቶም ሰብመዚ ብተወሳኺ ገሊፆም። ኣብ ሰሜናውን ደቡባውን ምዕራብ ቻይና ብዝኽሰት ተደጋጋሚ ሓደጋታት ምንቅጥቃጥ ምድሪ ሰብኣውን ንዋታውን ክሳራታት ከም ዝወርድ ፀብጻባት ይጠቕሱ። ኣብ 2008 ኣብቲ ከባቢ ብዘጋጠመ 7.8 ሬክተር ምንቅጥቃጥ 87,000 ሰባት ከም ዝሞቱ ይዝከር። ኣሜሪካ ንእማመ መንግስቲ ኢራን 5 ቅድመ ኩነት ብምቕራብ ምላሽ ይባትሉ። በዚ መሰረት ፕረዚደንት ዶናልድ ትራምፕ ሃገሩ ኣብ ልዕሊ ኢራን ብኩናት ናይ ዝወረደ ዕንወት ካሕሳ ከም ዘይትኸፍል፣ ደስኪሉ ዘሎ ገንዘብ ኢራን ከም ዘይትለቅቕ፣ ኢራን 400 ኪሎ ግራም ዝበልፀገ ዩራኒየም ናብ ኣሜሪካ ክተሰጋግር፣ ከምኡውን ሓደ ኑክሌሳዊ ትካል ጥራይ ክትውንን ዝሓዘ ቅድመ ኩናት ኣቕሪቡሎም። መንግስቲ ኢራን ዛጊት ነዚ ሓድሽ ቅድመ ኩነት ዝሃበ ወግዓዊ ምላሽ እኳ እንተዘየለ ክቕበሎ ዘሎ ተኽእሎ ፀቢብ ምዃኑ ግና ይእመት። ኢራን ኣብ ልዕሊኣ ዝካየድ ወተሃደራዊ ተፃብኦታት እንተላይ ናይ ሊባኖስ ክቋረፅ፣ ብመጥቃዕትታት ኣሜሪካን እስራኤልን ናይ ዝወረደ ክሳራ ካሕሳ ክኽፈላ፣ መፃባ ሆርሙዝ ልኡላዊ ግዛኣታ ምዃኑ ክረጋገፀላን ኣብ ልዕሊኣ ፀኒዑ ዘሎ እገዳ ክላዓልን እያ ትፅውዕ ዘላ። ጠለባት ክልቲአን ሃገራት ኣብ ስምምዕ ክበፅሓ ዝኽእል ከምዘይመስል ዝጠቕሱ ክኢላታት ዳግማያ ውግእ ክኣትዋ ዘሎ ተኽእሎ እናዓበየ ከም ዝመፀ ይእምቱ። ፕረዚደንት ትራምፕ ኢራን ጠለባት ኣሜሪካ ተቐቢላ ምስ ዘይተተግብር ኣብ ልዕሊኣ ከቢድ ክሳራታት ዘውርድ ተወሳኺ መጥቃዕቲ ከም ዘካይድ እዩ ኣጠንቂቖም። ኢራን ብወገና ንዘተቐርብቲ እኳ እንተኾነት ብፀቕጢ ምፍርርሓን ኣሜሪካ ንሃገራዊ ረብሓታታ ባኣሉታ ኣብ ዝፀሉ ዲፕሎማስያዊ ዝርርብ ከም ዘይትፅመድ ኣነፂራ ኣላ። ህዝባዊት ሪፓብሊክ ቻይና ዓመታዊ 17 ቢልዮን ዶላር ዝዋግኡ ፍርያት ሕርሻ ኣሜሪካ ክትሽምት ምዃና ቤት ፅሕፈት ዋይት ሃውስ ኣፍሊጦም። እቲ ንግዳዊ መደብ ውፅኢት ናይቲ መራሕቲ ክልቲአን ሃገራት ብ14 15 ጉንበት ኣብ ከተማ ቤጂንግ ዘካየድዎ ዝርርብ ምዃኑ እቲ ቤት ፅሕፈት ገሊጹ። እቲ መደብ ተግባራዊ ምስ ዝኸውን ኣብ ምፅባብ ንግዳዊ ፍልልያት ክልቲአን ሃገራት እወታዊ ተራ ከም ዝህልዎ ይእመት። ብዘይካዚ ቻይና ስራሓት ኣሜሪካዊ ኩባንያ ቦይንግ ዝኾና ነፈርቲ ክትሽምት ምዃና ተገሊጾም። ፕረዚደንት ዶናልድ ትራምፕ ፕረዚደንት ሺጂንፒንግን ኣብ ከተማ ቤጂንግ ዘካየድዎ ዝርርብ ውፅኢታዊ ምንባር እዮም ሓቢሮም። ይኹን እምበር ኣብቲ ናይ ክልተ መዓልታ ርክብ ዝተኸተመ ስምምዓት ይኹን ኣሜሪካ ንቻይና ብዛዕባ ክትገብረላ እትኽእል ሕድገታት ዝገልጽ ሓበሬታ ዛጊት የለን። ጂኦፖለቲካዊ ውድድር ዝጠንቁ ንግዳዊ ፍልልያት ኣሜሪካን ቻይናን ንመጠን ንግዳዊ ንጥፈታትን ብከቢድ ከም ዝሃሰዮ ይጥቀስ። ኣብ 2022 ኣስታት 700 ቢልዮን ዶላር ዝነበረ ዓመታዊ ንግዳዊ ምልውዋጥ ክልቲአን ሃገራት ኣብ 2025 ናብ ኣስታት 400 ቢልዮን ዶላር ከም ዝወረደ ፀብጻባት የረድኡ።
እስራኤል ካብ ፈለማ ዝሓለፈ ወርሒ መጋቢት ኣብ ሊባኖስ ብተካይዱ ዘላ ደብዳብ ናይ ዝተቐትሉ ሰባት ቁፅሪ ናብ ኣስታ 3,000 ክብ ከም ዝበለ ፀብጻባት ሚኒስትሪ ጥዕና ሊባኖስ ሓቢሮም። ልዕሊ 900 ዊት ካብቶም ግዳያት ቆልዓ ሰበይቲ ዝርከብዎም

ሰላማዊ ሰባት ምዃኖም እቶም ፀብፃባት ገሊፆም። ብዘይካዚ በቲ ገና ዝቕፅል ዘለዎ ወተሃደራዊ ወፍሪ ልዕሊ 9200 ክቆስሉ ከለዉ ልዕሊ 1.2 ሚልዮን ከም እተመዛበሉ ተፈሊጡሎ። እስራኤል ምቁራፅ ተኩሲ ክትገብር ንዝበፅሓቶ ስምምዕ ብምጥሓስ ኣብ ልዕሊ ሊባኖስ እተካይዶ ደብዳብ ኣስፊሓቶ ከም ዘላ ዝጠቕሱ ፀብፃባት ኣብ መንጎእን ዝካየድ ዘሎ ዲፕሎማስያዊ ርክባት ዛጊዝ ዝጥቀስ ውፅኢት ከም ዘይተረኽቦ የረድኡ። ሓይላይ ሩስያ ትማል 17 ግንቦት ልዕሊ 1,000 ድሮናት ዩክሬን ከም ዘበርዓነ ኣፍሊጡ። እተን ድሮናት ርእሰ ከተማ ሞስኮን እትርከበን ሓያሎ ከተማታት ንምጥቃዕ ከም እተበገሳን ዝበዝሓ ዕላምአን ከም ዘይወቕዓን እዩ እቲ ሚኒስትር ሓቢሩ። ሓይላይ ሩስያ ውሽጢ ሓደ መዓልቲ ልዕሊ 1,000 ድሮናት ዩክሬን ክዕኑ እዚ ናይ ፈለማ ምዃኑ እዮም ፀብፃባት ዘረድኦም። እዚ ከምዚ ኢሉ እንከሎ ኣብ ልዕሊ ዝተመርፀ ዕላማታት ዩክሬን ዘካይዶ መጥቃዕትታት ከስፍሑ ምዃኑ ሚኒስትሪ ምክልኻል ሩስያ ትማል 17 ግንቦት ኣብ ዘውፅኦ መግለፂ ኣፍሊጡ። ዩክሬን ሰላማዊ ዕላማታት ተጥቃዕ ከም ዘላ ዝኸሰሰቲ ሚኒስትሪ ከቢድ ዋጋ ክኽፍላ ምዃኑ እዩ ኣጠንቂቑ ዘሎ። ልዕሊ ፍጥነት ድምፂ ዝውንጨፍ ሚሳይላት ናብ ምክልኻላ ፀንቢራ ዘላ ሩስያ ኣብ ዝሓለፈ ቀረባ መዓልትታት ኣሳ 35,000 ኪሎ ሜትር ዝውንጨፍ ሚሳይል ከም ዝፈተነ ዝዝከር እዮም። ሰራዊት ሩስያ ነቲ ዘመናዊ ኣፅዋር ኣብዚ ዓመት እዚ ክዓጥቆ ምዃኑ ፕረዚደንት ቭላድሚር ፑቲን ገሊጹ። ዜናታት ንምዝዛም ቀንዲ ነጥብታቱ መራሕቲ ሃገራትን መንግስታትን ብምክንያት በዓል ናፅነት ናይ ዮውሃና መልእኽቲ ሰዲዶም። ኣብ ደቂ ኣምሓራ ሓባራዊ ጉያ ናፅነትን ስሙያት ኤርትራውያን ኣትሌታት ዝተሳትፎ ውድድር ኣትለቲክስን ተኻይዱ። ኣብ ዞባዓን ሰባት ፅምብል ናፅነት ንምምዕራግ እኹል ምድላዋት ከም እተገብረ ተሓቢሩ። ኢንዶኔዥያ ተወሰኽቲ 3 ነፈርቲ ውግእ ንወተሃደራዊ ንዋትን ካብ ፈረንሳ ከም እተረከበት ኣፍሊጣ። ኣብ መንጎ ቻይናን ሩስያን ኣብ ዝተፈላለየ ዓውድታት ዝግበር ምትሕብባር ዓብ ውፅኢት ከም ዘመዝገበ ተገሊጹ። ቤላሩስ ብምትሕብባር ሩስያ ታክቲካዊ ልምምድ ንኩሌሳዊ ኣፅዋር ኣበጊሳ። ዝኸበርኩም ተዓዘብትና ሓፈሻዊ ዜናዊ መሰናድኦ ናብ ዝተዛዚምለ ምስ ተረፉ መደባትና ንሓድገኩም ብወገና ብሩኽ ምሸት።

ኣብቲ ናይ ዓይኒ ይኹን ናይ ተኽሲ ከውሊ ዘይብሉ ሰጥ ዝበለ ጐላጉል ሰምሃር ብላዓሊ ሕሮርማ ፀሓይ እናለብለበና ብታሕቲ ጨው እናበልዓና ፍጡር ክኣምኖ ዘይክእል ቅያ ሰሪሕና ኣብቲ መዋፆ ዘይብሉ ኣዋጣሪ ሕሞት ፅንዓት ብፅንዓት ምስ ሞት ተፋጢጥና ኢና ተሰው ኢና ፅንዓት ተጋደላይ ንጸላኢ እውን ኣስደሚምዎ እዩ ሳሊና ግን እምነትን ተወፋይነት ደቁ ፈቲኑ ሃገራዊ ፍቕርን ፅንዓትን ኤርትራውያን መርሚሩ መብረት ኮይኑ ተጋደላይ ድማ ኣብኡ ተሳሒሉ ግን ሓሊፍካ ተሪፍካ ዝብል ናይ ኣካዳሚ ፈተና ዘይኮነ መተክእታ ዘይብሉ ክቡር ህይወት እዩ ሓቲቱ እዚ ኸዓ ተወፋይነትን ቅያን ተጋደላይ ኣብ ሳሊና ዘጉልሕ

0: ስለዚኡ ድማ ሳሊና ኣብዚ ኽርእቲ ብሕሰም ዝተፈተነን ፈተንኡ ዝሰገረን ተጋዳላይ ጥራይ ዘይኮነ ኣብ ውሽጢ ልቢ ንሳሊናን ዘይረአዮን ዘይወዓሎን ኩሉ ኤርትራዊ ዜጋ እውን ዝኽሪ ሳሊና ኣሎ።
1: እቲ ኣብ 1977 ዘይሰለጠ ስርሒት ኣብ ርእስና ገዚፍ ዝኽሪ ነይርዎ። ዓዲ ዓዲ ፈንቅል ግን በቲ ዝወሰዶ ቕኑዕ ሕርያ ብፈንቅል ሕሰብ መግዛእ ትፈናቒሉ።
2: ውዕሎ ፈንቅል ቤን እሞ ክጅምሮ ንዕኡ ዝገልጽ ጥበብ ካበይ ክረኽቦ? ኪኖ ስነ ፍልጠት ዝደርዐ ፍልጠት ብዅሉ እንትንኡ ደረት ኣልቦ ጥበብ ውዕሎ ፈንቅል ነታ ሃልሃል ታሪኽ ገልጽ ነቲ ተወፋይነት ነቲ በዓት ተጋራላይ ዶ ኽዕልል ነቲ ቕብጸት ናይ ባሕሪ ዶ ኺጅምር ዋላስ ናይ መሬት ሬድ ኣረው ዶ ኽብል ሚላን ፋጎት ነቲ ውዕሎ ዶ ኽዝርዝር ዋላ ነቲ ንድፊ ብረሽራሽ ዶ ኺጅምር ብመድፍዕ ኣባዳህሪ ብጀላቡ ዶ የሓይሽ ወይስ ብታንኪ? ቤን እሞ ኽፍልሞ ናይ ፈንቅል ትእምርቲ ጭላፍ ናይ ታሪኽ ግን ጽንጽንታ ሰሚዕ ኣለኹ ጕጅምታ ናይ ዝባሕሪ

ብምጽማም ዓንጊሉ ንዕሩቕ ዝባኑ ብዕርቃን ሸፊኑ ሕልሙ ሕልምታት ሕዝቢ ንምግሃድ ሃረርቱኡ ሃረርታ ሓፋሽ ንምምላእ ቃዕቱኡ ቃዕታ ወለዶ ንምርካብ ባህጉ ባህጉ ውፅዓት ንምስማር ስለ ዝነበረ

0: ፐርሰናል ናተ ይኸውን ማለት እዩ። ምክንያቱ ኣብቲ ግዜ እቲ ሃይ ስኩል ለበን ዝንውዳኣሉ ዝነበርና ብዙሓት ከማና መንእሰያት ብፀቕጢ ናይ ስድራ ቤት ክኸውን ይኽእል ወይ ዝኾነ ፀገማት ኣጓኒፍዋን ካብ ትምህርቲ ንምፍፃም ዝእለያሉ ዝነበራ ግዜ ዝነበረሉ እዋን ሳዋ ወሪደን እትናተን ዕላማ ክበፅሖ ዝደልያ ዝነበራ ክኩለፋ ከልዋ ነዚታት ተን ኣብ ቅድሚኻ መሓዞትካ ምሳኻ ኮይነን ዝመሃራን ዝስሕቃን ዝነበራ ነዚ ክኩለፋ ከለዋ ክትርኢ ከለካ ሓደ ካብቲ ንድሕሪት ኣጠሚቱ ናብ ቤት ትምህርቲ ሕጊ ኣቲኻ ገለ ብዛዕባ መሰል ናተን ንክጣበቕ የደረኸካ ማለት እዩ።
1: ሓደ እዩ ነይሩ መስለኒ ንዓይ ምክንያቱ ጆኔር ከለና ብዙሓት ናይ ኣብቲ ዕድመቲ ክፀልዋና ዝኽእላ ምሁራት ኣዋልዲ መጣ ነይረ ንብል ምክንያቱ ዝበዝሐ ግዜ ክትሓትት ከለኻ ከምዚ ክትብሎ ጥንሐት ናይ ኣንስቲ ማሕበር እዩ ከብሎ ዝኽኣለ ሰብ ብኾነ ነገር ከይረኣየ ይኮነን ከምኡ ዝብል መይቢ ክንሓስብ ከለና ሳብተን ናይ ቀዳሞት ናይ 10 ዓመታት ድሕሪ 91 ማለት እዩ ክንሓተን ከለና ብዙሕ ኤክስፔሪንስ እየን ዝባና ፅልዋ ምፅአን ክሳብ ኣብ ትሕቲ እየን ዝስርሓ ደቂ ኣንስትዮ ክሳብ ዘምፃ ናቱ ዋጋ ምኽፋል ነይርዎ። ሕጂ ብደገ ኮይና ስለ ንዕዘብ ዝበዝሐ ግዜ ኣብ ከምዚ ከምዚ ዘይገበራ ኣብ ከምዚ ከምዚ ዘይገበራ እንታይ ገይረን ሞሪእናየን ገለ ዝብል ቃላት ኣለዋ ዝበዝሐ። ሕጂ ኣነ እንታይ ዝብል ስለምንታይ ሃማድ ኣትኺል ኣይኮነትን ጓል ትሕተት ስለምንታይ እዚ ኣተ ክተባሂለ ሃማን ክትሕተት ነይርዋ።
2: ክቡራት ተዓዘብቲ ከመይ ቀኒኹም? ዝሓለፈ ቀዳም ኣብ ኮሌጃት ዝተመረቓ መንእሰያት ደቂ ኣንስትዮን ገና ትምህርተን ኣብ ምዝዛም ዝርከባን ብድልየተን ኣባላት ሓማደ ከም ዝኾና ኣብ ስራሕ ዓለም ዘጋጥመን ብድሆታት ነቲ ማሕበር ስለምንታይን ብድልየት ኣትዮኖኦ ንዕኡ ንምስፋሕ ከ እንታይ ይገብራ ዘጠቃልል ወዘተ ኣቕሪብናልኩም ነርና። መቐፀልቱ ተኻልኣይቲ ጉጅለ ሒዝናልኩም መፂና ኣለና። ክሳብ ዳእታ ምሳና ክትኮኑ ተስፋ ንገብር። መጀመርያ ብስምኩም ከመስግነን ይቐኒየለይ። ስለዚ ስምክን እንታይ ይኽን ተማሂርክን እዚ እናገለፅክን ክትላለያ ማለት እዩ ብዝተዓዘብቲ ኣብ ህዝባዊ ግንባር ብተወፋይነት ስለ ዝተቃለሳ ሎሚ ኣብ ሕቶ ደቂ ኣንስትዮ ተፈጢሩ ዘሎ ለውጢ ቀሊል ኣይኮነን። ይኹን ዳኣ እምበር ጥርናፈ ወይ ምውዳብ ደቂ ኣንስትዮ ክላዓል ከሎ ማዕርነት ሕቶ ማዕርነት ክላዓል ከሎ ዝፈርሕዎ ክሰምዕዎ ዘይደልዩ ገለ ፀቢብ ኣረኣያ ዘለዎም ኣለው። ሕጂ ጓል ኣንስተይቲ ደረታ ብኩርዓት እንተነፍሐት ነብሳ እንተኸኣለት እንተሓየለት እንታይ ፀገም ይፈጥረሎም?
3: ኣራይ ኣነ ሽመይ ሸዊ ፀጋ ይበሃል። ብዓውዲ ስነ ልቦና ከዓ ኣብ 215 ማለት ተመርያ። ኣብዚ ግዜ እዚ ከዓ ኣብ ቤት ትምህርቲ ሓርነት ከመምህር ኮይነ ሰርሕ ኣለኹ። ሕጂ እታ ሕቶ እንታይ እዩ ደፀግም እንተይልና ሕጂ ከምዚ ብዙሕ ነገር እንድያ ትፀሉ ሕጂ ሓደ ሰብ ኣተሓሳስቡ ካብቲ ድዓበየሉ ዘሎ ሕብረተሰብ መፅእ ካብቲ ዘለዎ ከባቢ ብኩሉ እዩ ፅሎ ማለት እዩ። ሕጂ ብሓፈሻ ክንርኢ ከለና እቲ ናይ ደቂ ኣንስትዮ ከምዚ ብኩሉ ይኮነን ዝጥቀጥ እቲ ፖሊስ እንተርእናዮ ዝድግፍ ፖሊስ እዩ እሱ ስ ዝኾነ ብዙሕ ከም ፅብ በለ ኣተሓስባ ደለዎ እውን ተፀቕጠ ነገር ኣሎ ማለት እዩ። ኣብ ውልቀ ሰብ ክንኣቱ ከለና ማለት እዩ ተፀቂጦም በቲ ፖሊስ ዝዕብለሉ ኣለዉ። ኣብቲ ናይ ሕብረተሰብ ተይልና እውን ከምዚ ወላትኳ ቁሩብ ፀቕጥ ኣለዎ እንተበልና ገለ ሕማቅ ልምድታት ኣብኡ ስለዝኣቱ ማለት እዩ። ግን ንሱ ጥራሕ ኣይኮነን ብዙሕ ነገር ከዓ ከምዚ ኣሎ ድድግፍ ንደቂ ኣንስትዮ ማለት እዩ። እዚ ጥራሕ ደይኮነ ከምዚ ኣተዓባብያኻ ናይቲ ከባቢኻ ፅልዋ እውን ኣሎ ንዶ ሕጂ

ኣበይ ዓብዩ ግድን ይኽጠሎ እታ ኣብ ሓንቲ ስድራ ቤትሲ እንድሕር እንዳፈላለኻ እተዓብ ኣሎ ኮይኑ እቲ ካብኣ ዳዓበየ ሓደ ውልቀ ሰብ ከመይ ዓይነት ኣብቲ ምስ ወፀ ከመይ ዓይነት ሪኣክሽን ከርኢ ፍሉጥ እዩ። እንድሕር እንዳፈላለኻ ኮይኑ ግድን ኣብቲ ድሰርሓሉ ኣብቲ ድወፀሉ እውን እቲ ናይ ምፍልለ ድዩ ክሕዝ እንድሕር ናይ ሓባር ኮይና እታ ስድራ ቤት ብሓባር ብዘይፍልሊ ትዕቢ ኮይናካ ከምኡውን እሳውን ብዘይፍልሊ ድኾነ ኣካይዳ ብከምኡ ርእሱ እንዳዓበየ ድኸይድ ምስ ወፀ እውን ንዑ የ ከተግብሮ። ሕጂ እቲ ሰብ ኣብ ውልቀ ሰባት ማለት እዩ ኣብቲ ፅብብ ዝበለ ኣተሓሳስባ ዘለዎ ሰብ እንዲ ክረአ ኣብ ብዙሕ ኣይኮነን ማለት ኩላትና ብበዛሕናስ ኣብዚያ ደለና ኣብ ስራሕ ዓለም ደለና እንዲና ኣብቲ ስራሕ ዓለም ንኸደሉ ብዙሕ ኣካብ ኩሉ ይኮና እንቲ ኣሉታዊ ነገራት ንረኽቦ እቲ ናይ ደቂ ኣንስትዮ እቲ መዓርነት ደስ ዘይብሎም ደይቅበልዎ ገለ ኩሎም ኣይኮነ ንረኽቦ ከማን ኣለዎ ድሕግዙካ ኣብ ብዙሕ ነገር ንኣብነት ኣብ ናይ 8 መጋቢት ትግበር መደባት ኣብ ድኾነ ማለት እዩ ኣብ ኮሌጃት ነርና እንዲና ኣብቲ ኮሌጃት ከለና ትግበር ንጥፈታት ድበዝሐ ብመን እተገይሩ ተልካ ኣብቲ ናይ ግንባር ናይ ሃማማት ወከልቲ ኮይኖም እሞከዓ ደቂ ተባዕትዮ ንሶም እዮም ከማ ድግፉካ ድኾነ ዝተሓባበሩካ ድኾነ ክተካይድ ገለ ማለት እዩ። ግን እዚ ጥራሕ ኣይኮነን ካበይ መፂኦም ኢልካ ምርኣይካ ክድሊ እዩ ማለት እዩ። ምክንያቱ ኣብ ኩሉ ኣብ ርሕቅ ድበለ ከባቢታት ከድና ኣብቲ ከተማታት ደሎ ገለ እሱ ካብኡ ናብኡ ከማን ብዙሕ ፍልሊ ኢካ ትረክብ። ናይ ገለ ኪሎሜትራት ፍልሊ ደለዎን ዓድታት በበይኑ እዩ ምስቲ ምዕባለናቶም ማለት እዩ። ሕጂ እሱ እዩ ትቀንዲ ፀልፅሉ ዘሎ ነገራት ንሱ እዩ ማለት እዩ። ሕጂ እቲ ኣተሓሳስባ እቲ ኣተዓብያ ከምምርታ ማለት እዩ ንሱ እዩ ክቅየር ደሎ በር ኣብ ውልቀ ሰባት ኣቲኻ እቲ ናይ ውልቀ ሰባት ናቱ ደርእዮ ማለት እዩ በቲ ኮሚኒቲ ወይ በቲ ናይቲ ሶሳይቲ ኣካይዳ ብኡ ክፅልዎ ድኽእል። ምክንያቱ ሓደ ከምዚ ጓል ክትወፅ የብላን ድኾነ ስራሕ ማዕርያ ክትሰርሕ የብላን ከምዚ ናይ ጓል ስራሕ እዚ እዩ ናይ ወዳት ስራሕ እዚ እዩ እናተባሃለ ዳ ዓበየ ቆልዓስ ምስ ዓበየ እንታይ ኢኻ ክጥበዮ? ግድን ካብ ማዕርኡ መፅኢካ ክትሰርሕ ከለካ ማዕርኡ ንከይትቐርብ ከርሐቐካ ጥራሕ ይክፍትል ማለት እዩ። ኩሉ ትገብሮ ነገራት እውን ብኡ እዩ ክኸይድ። ድኾነ ፅባቅ ክሰርሕ ከለካ ናታ ጉድለት ክደልየላ እዩ ገለ ነገር ከምዚ ክሰርሐ ክትብል ከለካ ከምዚ ንዕኡ ተውድቆ ደለካ እሞ ልዕሊካ ክኸውን የትብሎ ደለካ ኮይኑ ክስምዖ እዩ። ካልእ እውን ከምዚ ድኾነ ፅቡቅ ነገር ዝሰራሕካዮ ንሱ ስለዘይሰራሓ ኣይከዓግበላን እዩ ምክንያቱ ከም ኣተዓብያ ስለዝኾነ ድዓበየ ማለት እዩ። ሕጂ እቲ ፅብ ዝበለ ኣተሓስባ ኣብ ዝበዝሐ ኣይኮነን ኣብ ውሑድ እዩ ደሎ ንባዕሉ እትባህሊ እውን ከም ዝበልናዮ ናይ ካልኦት ሃገራት ንፈልጦ ኢና ከምዚ ኣብ በዕል ሂንዲ ተኸይድካስ እቲ ባህሊ ንባዕሊ እዩ ከውፀአን ክሳይ ትገብር ክሳብ ደቂ ኣንስትዮ ብጣዕሚ ከምዚ ፀቓፂ ዝኾነ ናትና ምስኡ ክተዋዳድሮ ከለካ ድሓሸ እዩ። ኢቨን ቲ ፖሊስ እውን ከምዚ ንማዕረ ስራሕ ማዕረ ደሞ ዝበሃል ኣብ ክንደይ ሃገራት እዩ ደሎ እንተይልካ ብዙሕ ነገር ኢንዓና ድግፍ ደለና ማለት እዩ ኣብ ናትና ሕብረተሰብ ክትርኢ ከለካ። ግን እዚ ወላ እንተበልና ጌና ከምቲ ክንብሎ ፀናሕና ከምዚ ክዕረ ዘለዎ ነገራት ኣሎ ኣብ ስድራ ቤት ኣብቲ ኮሚኒቲስ ኣብቲ ሕማቅ ድሕር ድኾነ ባህልታት ደሎ ኣብኡ ምትዕራ ይኸድሊ እምበር ከምዚ ብውልቁ ሰብ ንሓደ ነገር ክፀልኦን ክፈትዎን ሲ በዓል ድምፂ ኣይኮነን እቲ ኣብ ከባቢኡ ደሎ ስእሊ ድሰኣሎ ማለት እዩ። ካብ መጀመርታ ከሉ ሓደ ቆልዓ ክትዕብዮ ከለካ ከመይ ጌርካ ትዕብዮ ኣለካ እታ ስእሊ ሽዕያ ኢምፕሪንት ትኸውን ኣብቲ ሓንጎል ማለት እዩ። ከምኣ ስለዝኾነት ከዓ ንዓ ክትቂራ ደሎ ፃዕሪ ብዙሕ ግዜ ክወስድ እዩ ብዙሕ መስዋእት እውን ክኸፍል እዩ ማለት እዩ። ስለዚ እዚኦም ፅብብ ድበለ ኣተሓስባ ደሎ እንታይ ፅግሞም እንተይልካ ካልእ ኣይኮነን ከምዚ ሓንቲ ስራሕ ሲ ክሰርሐ ምሳኻ እንተይልካዮ ኮ ይሕግዘካ ኣለኹ ማለት ኢካ ትብሎ ዘለካ በይኑ ንከይሰርሓስ ንስኻ ተቃልሎ ኣለካ። ግን ንከምኣ ኮይኑ ንክርድኦ እንታይ እዩ ደፀግሞ ዘሎ እንተይልካ ኣተዓብያቲ ሕብረተሰብ ማለት እዩ። ሕብረተሰብ ናትና እዚ ናይ ማዕርነት ድብልሲ ካብ መዓስ እዩ ጀሚሩ ከምዚ ድብሎ ነበራ ኣብ 79 እንተይልና ካብ ሽዑ ጀሚሩ ኣበይ ግን ነይሩ ኣብቲ ከባቢ ቃልስን ንሰ ቦታታት ተታሒዙ ነበረ ኣብኡ እዩ ነይሩ ዝስራሓሉ ነበረ ማለት እዩ። እንድሕሪዩ ኸ ድሕሪ 91 እንተይልካ ኸ ክሳብ ክንደይ እዩ ኸ እቲ ፅልዋ መፂኡ ንሱ ኢና ክንርኢ ማለት እዩ። ሕጂ ክሳብ ሕጂ እዚ ደሎ ተሓስባ ካብኡ ድመፀ እዩ። ሕጂ ንሕና ክንሰርሖ ደለና ይበዝሕ ማለት እዩ። እዚ ፅብብ ደለ ኣተሓስባ ደሎ ንሕና ክንቂሮ እቲ ልምዲ ትባህሊ ኣብኡ ደሎስ እንታይ ማለት እዩ? ምሳኻ ክሰርሕ እያ ክትብል ከላስ እንታይ ማለት እዩ? እዚ ክፃረረካ ኣለኹ ንዓኻ ክዋዳደረካ እየ ኣይኮነን እንታይ ደኣ ክሕግዘካ እዩ። እቲ ከምዚ ዓይነት መልእኽቲ ሕጂ ከመይ ዓይነት ጌርካ ክተሕልፎ ኣለካ ንሱ ኢድ ዝዓበየ እምበር እቲ

0: እንታይ ድ ፅጉሞም እንተልካስ ወል ሓደ ፅጉሞም የለን ከማን ይሕገዙ ካልእ ብልዕሊዩስ ካልእ ነገር ፅቡቅ ነገር ትውስኸሎም ኣለካ ማለት እዩ ግን ነዚ ንምርዳእ እዩ ዘፀግም ደሎ ኮይኑ ዝስማዓኒ ማለት እያና
1: መጀመርታ ሽመይ ሃና ማዓሽ ይበሃል ተምሃራይቲ 5 ዓመት ቤት ትምህርቲ ሕጊ ኮሌጅ ጥበባትን ማሕበራዊ ስነ ፍልጠትን ማለት እዩ

0: ኣንቲ ሸዊት ክትብሎ ፅንሐት ብሓፈሹ እንታይ ትፀገም ወይ እንታይ እዮም ዝፅገሙ ንድሕር ጓል ኣንስተይቲ ነብሳ ክኢላ ሲ ዝፅገምዎ ነገር የለን እምበር እኳ ደኣ ዝኸስቦ ነገር ኢልካ ኣንቲ ሸዊታ ክትብሎ ፅንሐት ማለት እዩ ግዳ ካብ ቀደማት ሒዙ ዋላ ብሂስቲ ዋላ ተኸድናዮ እውን ደቂ ኣንስትዮ ኩሉ ሻዕ ኣብ ማጆሪቲ ፕሌስ ማለት እዩ ትሕቲ ደቂ ተባዕትዮን ስራሕን እየን ሕጂ ኩሉ ሻዕ ስታርስኮ ክቕየር ከሎ ከምቲ ዝነበሮ ክኸይድ ዝፅበይዎ ሰባት ብዙሓት እዮም ከምቲ ዝነበሮ ከምቲ ካብ መጀመርታት ጀመረ ከምኡ ኮይኑ ክኸይድ ዝፅበይዎ ሰባት ብዙሓት እዮም ነገራት ክቀየር ከሎ ሕጂ ንዖም ኣይሰማምዑን ማለት እዩ ኣብ ደቂ ተባዕትዮ ኣብ ናይ ደቂ ኣንስትዮ ጉዳይ ጥራሕ ዘይኮነ እዚ ኣብ ኩሉ ለውጢ ሲ ብዙሕ ትግህ ኢልና ይነቕበሎ ኢና ብፍላይ ድማ ኣብ ሕብረተሰብና ማለት እዩ ለውጢ ክበሃል ከሎ ወይ ለውጢ ክመፅእ ከሎ እዚኣ ረእኽመያ እንታይ እያ እዚኣ ብሓንሳብሲ እትው ኢልካ ይኩን ከንትለማመዶ ፕሮሰስ ድሌካ ግዜ ድሌካ ብሓፈሹ ክትለማመዶ ካየ ድሌካ ማለት እዩ ስለዚ ክሳብ እዚ ነገራት ዝለማመድዎ ወይ ክሳብ እዚ ነገራት ትሪኦም ደቂ ኣንስትዮስ ኣብ ኮኖም ምስኦም ኮይነን ክስርሓ ከለዋ ክሳብ ክንደይ ኣድማዕነት ከም ዘምፅኣ ምስ ሓየላ ክሳብ ክንደይ ኣድማዕነት ከም ዘምፅኣ እዚ ክሳብ ዝርድእዎ ክሳብ ዝፈልጥዎ እዩ እምበር ምንም ዘፀግም ነገር የብሉ
1: ሽመይ ሓብን ተክለ ባሃል ብፖለቲካዊ ስነፍልጠትን ሃገራዊ ዝምድናታትን ካብ ኮሌጅ ኣደቀ ተመሪቀ ሕጂ ድማ ብሚኒስትሪ ጉዳያት ወፃኢ ዝሰርሕ ኣለኹ ናፍታ ሕቶ ምልስ ሰለተ እምነት ዝተጠቐስክዮ ተፃይ ዝኾነ ደቂ ኣንስትዮ ኣለታዊ ተሓሳስባ ሰረተ እምነቱ ፍሉጥ እዩ ንሱ ድማ ተኣባታዊ ስርዓት ዝገደፎ ሕላገታት እዩ ንድሕሪት ተተመሊስና ኣብ ዘበነ ቃልሲ ይኹን ዋላ ኣብዚ ናይ ምውሓስ ልእላውነት ማንም ዘይኩሕዶ ተራብ ኤርትራዊት ጓል ኣንስተይትስ ልዑል እዩ እዚ ኣቲናዮ ዘለና መድረኽ ዝያዳ ተወፋይነት ዝሓተና ዋላ ይኹን ንከምዚ ዓይነት ተፃይ ዝኾነ ንኮቲኮት ማለት እዩ ንክንስዕሮ ዝያዳ ተወዲብካ ይኹን ዋላ ብውልቀ ደረጃ ክስራሐሉ ዝግብኦ መሊኡ ስራሓት ኣሎ ነዚ ተረፍ መረፍ ከምዚ እቲ ናይ ኣባታዊ ስነሓሳብ ምስ ዓሩካ ዘይተርፉ እዩ ምክንያቱ ስለዝተወደበ ኣይኮነን ወይ ከዓ ስለእቲ ንቕሓት እዩ ናብዚ ብፅትና ዘሎ ንዓና ሕጂስ እቲ ፖለቲካዊ ምሕፃብ ዝበሃል ኣሎ ዝጥቀምሉ ብፍላይ ኣብዚ ናይ ሎም ምስዝኣትዩናዮ ዘለና መድረክ ናይ ሰላም ዝተነፅፈ ፍሉይ መድረካት ተሓሊፉ ዝተነፅፈ ስነ ሓሳባት ኣሎንዶ ንዕኡ ክንሓፅቦ እዩ ዝግበአና ዋላ እውን ክነጋውሖ ውና ናይ ደሊል እቲ ምክንያቱ እንድሕር ባህታ ዘይፈጥረሉ ሃልዩ እቲ መድረክ ክጥቀመሉ ኣነ እንድሕር ብኣሉታዊ ዓይነት ጥሙት ሃልዩ ስንፍናናት እዩ ንሕና ጥራይቲ ጉዕዞና ንቐፅል
2: ሓራይ ስድራ ማለት ወለዲ ኮስኩሶም ንትምህርቲ የፋንዉ ኩሉ ጠለባታ ነታ ጓል ኣንስተይቲ ከዓ የማልኡ ኣብያተ ትምህርቲ ኣብ ደቂ ኣንስትዮ ፍሉይ ጠመተ ክግበር ከሎ ኩሉ መዳያዊ ፃዕሪ ይግበር ኣሎ መንግስቲ እውን ብዓብዩ ዓብ ወፃእታት ገይሩ ደቂ ኣንስትዮ ማዕረ ተሳታፍነት ክህልዎን ይፅዕሩ ይሳተን ከዓ ፅቡቅ ውፅኢት የምፅእ ኣለዋ ሕጂ ድሕሪ ዚ ኩሉ ካብ ኮሌጃት ተመሪቕክን ኣብ ስራሕ ዓለም ምስኣተኽን ዝተፈለየ ዓለም እዩ ዝፀንሕ ኣብ ስራሕ ዓለም እንታይ ብድሆታት የጋጥመክን ኣሎ ከመይ ትኸዳ ኣለኽን ከመይ ከትፈትሖ
1: እቲ ብድሆታት ብውልቀ ደረጃ ባዕልካ ተበግሶ ኣሎ ባዕልካ ትፈጥሮ እቲ ሓደ ድማ ሲስተማቲካሊ ተነፂፉ ፀንሕ ሞ ንዑ ከም ሓደም ባይታትም ወሲዶም ከም ሓስያ ክውርዱ ዝኽእሉ ኣለው ብውልቀ ደረጃ ግን ኣነ ከም ሃበን ኣብ ክፍሊ ምሳይ ወዲ ክላሰይ ነይሩ ተወዳዳሪ ኣነ ከዓ ከምኡ ማዕርዩ ንዑ ይወዳደሮ ፀኒሐ ኣብ ስራሕ ዓለም ምስ ኣተኩ ኣብቲ ኦፊስ ኮፍ መባልዩ ኣብ ጥቕኡ እቲ እሱ ዝሓስቦ እቲ ተወዳደርነት ናተ ግዜኡ ከም ዘእኸለ እዩ ዝሓስቦ ዝያዳ ሕጂ ብቲ ክሕይል ኣነ ወይ ከዓ ተበግሶ ወሲደ ዓመይ ክዕብብ ዝፍ

0: ትነሉ ድማ ከም ሓደ ማሕንቆ ንሱ ትኾም ብምሕሳቡ ጥራይ ከም ሓደ ማሕንቆ ክወስዶ ይኽእል። ካልኣይ ኣብ መሳለል ወይ ከዓ ደረጃታት ዝበዝሖ ወይ ከዓ ቢሮክራቲክ ዝኾነ ዓይነት ናይ ኦፊስ ስራሓት እታ ጓል ሓይላ ወይ ከዓ ትብቕዓታ ክተመስክረሉ ቁርብ ደፋኢ ድርኺት ክህልዎ ኣለዎ። ግን ዕንቃፈታት ኣብ ከምኡታት ኣሎ። ፊት ንፊት ትገጥሞ ፀገም ዘለዎ ኣይኮነን ብናተ ኣረኣያ። ካልእ ከዓ ኣብ ስራሕ ዓለም ምስኣትኻ ማዕርዕ እቲ ዕድላ ዝኽፈት ኣሎ። ምዕባል ስራሕ ይኹን ዋላ ነቲ ትምህርቲ ደረጃ ንስኻ ንኽትዕቢ ዝተፋፍኡ ናብኡ ድማ እተን ደቂ ኣንስትዮ ድሩትነት ይህልዎ። ስለምንታይ ኢልካ ተሓቲትካ ከም ሓደ ብድሆ ክውሰድ ማለት እዩ እዚ ኮነኢልካ ዝግበራ ይብሎን ኣነ። ግን ተበግሶ ዘይምውሰዳታ ጓል ምስተይቲ ከም ሓደ ዕንቅፋት ክወስዶ ይኽእል። ከም ድርኺት ግን ከም ድፊ ዝፈጥሩሉ ከዓ መሊኦም ኣሎ ማለት እዮም። ኣብቲ ናይ ስራሕ ካልእ ብፖሊሲ ደረጃ ተርእናዮ ኣብ ናይ መሪሕነት ውሱ ታፊፍቲ ናይ ኣሰምብሊ ናህና ክሳብ 30 ሚእታዊት ሕዙን ጓል ምስተይቲ ይበሃል። ሓንቲ ጓል ምስተይቲ ክትዛተብቲ ኮይናስ 30 ሚእታዊት ስንዓ ተተሓሲ ነዚ ሕጂ ሜንስትሪም ክንገብሮ ከለና ክልተ መልእኽቲ ይሕልፍ። እቲ ሓደ ተኣሉታዊ ኣሎ፣ ሓደ ድማ ተእወታዊ። ከም ኣሉታዊ ዝጠቕሶ ኣነ እቲ ናይ ተወዳዳርነት ብቕዓታን ዓቕማን የደኽሞ እዩ። ሕዙእ ኮታ ብምህላው ጥራይ ንከይትሳተፍ ኣለንንዶ ትብለሉ ደረጃ ኣሎ። በቲ ኣወታዊ ተርእናዮ ድማ ክንጥቀመሉ ከዓ ምኽኣልና ነርና። ምክንያቱ እቲ ዝሓለፈ ስርዓት ወይ ከዓ ተበዲሁ ዝመፀ ሕጂውን ዝቀላቀል ዘሎ ብከምዚ ዓይነት እዩ ክንስዕሮ ንኽእል። ስለዚ ካልኦት ክውስኻለ ይኽእላ ትርኢቱ ብከምዚአን መጠቃለል ኮናኒ
1: ሽመይ ኤልሳስመሮ ምበሃል ኣህገራዊ ዝምድናታት ሳይኮሎጂ ወዲአ ካብ ቸስነታል ኮሌጅ ሕጂ ከዓ ኣብ ሚኒስትሪ ጉዳያት ወፃኢ ኢንተርንሽፕ ይገብር ኣለኹ ነዚ ዓመት እዚኣ። ኣብቲ ሓበን ክትብላ ዝፀንሐት ክውስኻላ ጥራይ ብብዙሕ ግዜ ኣነ ድሪኦ ደገርመኒ እቲ ዝፀንሐካ ከምዚ ብድሆታት ኣሎ እቲ በዓልካ ትፈጥሮ ግን ኣነሱ ነታ ጓል ኣንስተይቲ ኣብሊፁ ይሃስያ ይብል። ስለምንታይ ኣነ ጥራይ ኣብ ድኾነ ኣኼባታት ስኒ ከም ጓል መጠን ክዛረብ ዶ ኣይዛረብን ድብል ቦታታት ኣሎ ግዜታት ወላ እቲ ሓሳብ ከሎኒ ስቕ ብል ከምታይ ኦ ቦታ ኣይኮነን ኢለ በዕለይ ድፈጥሮ እዩ ዝሕጂ እቲ ድፀንሐ ኣሎ። ግን እቲ ከምዚታት ኢልካ በዕልካ ነብስኻ ትዕንቅፎ ከለካ ኣይ ቲንክ ከብቲ ካብ ኣብ ነብስኻ ደይ ምእማን ከም ጓል ኣንስተይቲ መጠን ኣሎ። ካልኣይ ነገር ከዓኒ እቲ ንቕሓት ሰር የለን ደቂ ኣንስትዮ ከም ጓል ኣንስተይቲ ስኒ ኣነ ክወፅእ ከለኩ ካብ ገዛ ካብቲ ሓወይ ኣይ ትፈለየኒ ነገር ወል ሓንቲ የለን ብትምህርቲ ይኹን ብድኾነ ናይ ነገር ይኹን። ግን ብበዝሒ ግዜታት እንታይ ተሓሳስበን እቲ በዕለይ ድፈጥሮ ብድሆታት ስኒ ከመይ ገይረ ክሓልፎ ይኽእል ሕጂ እዎ ኣብ ገዛ ኣብ ገዛዲ ወይ ኣብ ቤት ትምህርቲ ብዙሕ ግዜ ወለታት ወይ መምሃራን ይነግሩካ እቲ ካብ መሓዙትካ ትምሃሮ። ግን ሕጂ ኣነ ሓንቲ መሓዛ ኣብ ኣኼባ ይኹን ኣብ ድኾነ ክትዛረብ እንተርአያ ስኒ ኣነ ንዓይ ኢንስፓየር እዩ ድገብረኒ ድበዝሐ ግዜ ንክዛረብ ወይ እቲ ናተይ ኣይድያዝ ምእንታን ከመሓላልፎ። ሕጂ እቲ 30 ሚታት ትብሎ ፀንሐት ሓበን እሱ ግድን ክምላእ ኣለዎ። ስለምንታይ ኣነ እንተርየት ሓንቲ ክትሪያ ከምኡ እንዳበለካ ክመሓላለፍ እዩ። ሕጂ እቲ ብድሆታት ስኒ ከምዚ ጌርና ጣዩና ክንሓልፎ ንኽእል ነቲ ሓንቲ ርኢኻስ ሽዑ ከም ከምዚ ቸይን ኤፌክት ዓይነት እዩ ድኸውን ከምኡ እንዳበለ ሓለም ተመሓላለፉስ ነቲ ዝመፅ ዘሎ ጀነሬሽን እውን ንክፀንሑ
2: ሓራይ እስከ ኣብኡ ከለኺ ኣብ ትምህርቲ ፀኒሕኪ ኣብ ስራሕ ዓለም ፍልይ ዝበለ እዩ። ሕጂ በቲ ኣብቲ ከባቢኺ ዘለዉ ኣብ ሓለፍቲ ክድዩ ኣብቶም መሳርሕቲኺ ምትብባዕ ወይ ባይታ ክንፀፈልኪ የድሊ እዚ ከትረኽቦኦ ዶ
1: እቲ ነብታ ናይ ኣንቶይድ ሓተትኪያ ሕቶ ንክኸይድ ገሊዩ ሰባት ኣሎ ደይቅበሎ ከም ደቂ ተባዕትዮ ወይ እውን ደቂ ኣንስትዮ ካባኻ ዕቢድ በላ ደይ ተባብዓኻ ኣለዋ እቶም ደተባብኦካ ግን ንዑ ሒዝካ ኣነ ኣይ ቲንክ ንዑ ሒዝካ ነታ ንእሽተይ ትወሃባስ ሒዝካ ክትክንጨፍ ኣለካ ከምንታይ ድበዝሒ ግዜ ትረኽቦን ኢኻ እቲ ክትረኽቦ ከለካ ግን ስግእ ንኸይትብል ብከዝ ብኡ ተበጊዝካ እንተኸይድካ ንስኻ ድሓዝካዮ ማዕር ክንዲምንታይ ከማኒ ዶርስ ትኸፍት ኣለካ ነተን ድሕሪ ኢካ ንመፃ እጅድ ብበዝሒ ግዜ ኣብ ትምህርቲ ተወዳዲርካ ከተምፅኦ ትኽእል ኢኻ ኢኻ ትብል ኣብ ስራሕ ግን ኣይ ክትረኽቦን ኢኻ እታ ቅሩብታይ ዕድል ትረኽባ ግን ሒዝካያ ናተይ ኢልካ ሒዝካያ ውን ክትከይድ ኣለካ እዩ ድብል
2: ሕራይ በዛ ጠቂሳታ ዘላ እስኪ ነቲ ስራሕ መሊኽካ ተወዳዳሪ ናይ ምዃን ተበግሶ ከመይ ኣሎ ትብላስ ውገግ ተን ደቂ ኣንስትዮ ሲ ተወዳደርቲ ናይ ምዃን ፃዕሪ ወይ ተበግሶ ከመይ ኣለና
3: ሽመይ ሰብለ መጓስ ይበሃል ካብ ኮሌጅ ሳይንስ ማይ ነፍሒ ብባዮሎጂ ኣፕላይድ ወደ ኣብ ሕጂ እዋን ከዓ ከም መምህር ኣብ ቤት ትምህርቲ ሓርነት ምህር ኣለኹ በዛ ዝበልካ ሕጂ ክንዘርብ ትኮይና እንታይ እዩ እቲ ሰረት ከምቲ ኣንተ ወይዲ ጠቀስኪዮ ስድራ ቤትና ደፅምሕና ሰረት ኣሎ ሕጂ ከም ጓል ኣንስተይቲ መጠን እታ ጓል ኣንስተይቲ ክትበፅሖ ትኽእል ድሪም ክትገብሮ ክትሓልሞ ደለዋ ሕልምታት ካብቲ መጀመርታ ካብ ብንእስተ ንእሽተ ያኸላ ከም ስድራኣ ደማዕብሉላ ሓሳባት ኣሎ ሕጂ ተዘይተጋጊ ኣብ መብዛሕትኡ ፋሚሊ ሳብ ኤርትራ ማለት እዩ እንታይ ደጋጥሞ ኣሎ ከምዚ ሊሚት ይገብሩና ናብለት ጓል ተኮይና ዶክተር ወደ ተኮይኑ ኢንጂነር ምሽ ሊሚት ይገብሩና ሕጂ እቲ ክንበፅሖ ንክእል ነገራት ካብ ብንእሽተና ከለና እንታይ ንገብሮ ሊሚት ድኾነ ድሪምስ ጥራይ ይህልወና ሓልምታት ይህልውና ኣንደን ኣብቲ ናይ ስራሕ ዓለም ስኣተኻሽኦ ስዘና እሱ እኽእል እዩ ማለት እዩ ኢልና ነቋርፆ ማለት እዩ ሳሕትስ ከም ንሻሎ ከም ደቂ ኣንስትዮ ማለት እዩ ኣብ ክንዲ መመይስና ንምሽ ነቲ ዝተዋህበና ዕድላት ክንጥቀመሉ ወይ ከዓኒ ላዕሊ ላዕሊ ኣብ ክንዲ ንጥምት ስኒ ኦኬ ዝኣኽለኒ ኢልና ናይ ምቁራፅ ኣሎ ማለት እዩ እዚ ከዓ ከምንታይ ብገስ እንዲሕርአና እቲ ዝተዋህበና ሰረት ማለት እዩ ገና ብንእሽተን ከለና ቶም ስድራና ደቐምጡና ሰረት ማለት እዩ ድሕራን ሚት ገይሮም ውሃ እዚኣ ደረጃካ ድሕራ ኢሎም ውሃ ኣብኣ ጥራይ ሊሚት ድኮንካ ኮይኑ ስማዕካ ሞ ጉዳእቲ ካላ ብዝኾነ ምምጥጣር ዝበሃል ነገር ወላቲ ኣፖርቹኒቲ ተረኪቡ ከሎ ምምጥጣር ዝበሃል ነገር ግን ዘይክህሉ ይኽእል ማለት እዩ
2: ስለዚ እንታይ ክግበር ኣለዎ እንታይ ክኸውን ኣለዎ ትብሊ
3: ስለዚ ኣነ እንታይ ምበልኩ ማለት እዩ እታ ሰረት ከትህዝቦም ከለዉ እቶም ቆልዑት ማለት እዩ ካብብንእሽተይ ናይ ና ጅምር ታተሓሳስበና ሳብኮንሽስ ወይ ከ ከምዚ ተረዲእካ ዘይኮነስ ኣብ ውሽጢ ከንደታ ህንፀ ዝኸይድ ነገር ኣሎ ማለት እዩ ንድሕር ዳኣ ዝኾነ ተዛሪድካ ኖ ግደፍ ዓቕሚካ ይኮነን ከምዚ ይኮነን እንዳበልናዮም ድሕር ከድና እቶም ቆልዑት እንዳዓበ ክኸዱ ከለ እንታይ ክኮን ማለት እዩ ኮንፊደንት ኮይኖምስ እዚ ክገብሮ ይኽእል ዝብል ነገር ሳይክልኒ ማለት እዩ ለዝኾነ ነገር እንታይ ማለት እዩ ርእሲ ተማንነት ኣይክልዎምኒ ርእሲ ተማንነት ካ ከምንታይ ክመፅእ ተን ደቂ ኣንስትዮ ማለት እዩ ከምንታይ ክመፅእ ካብቲ ርእስካ ምፍላጥ ማለት እዩ ስለዚ ኣነ እንታይ ክመክሮም ብደሊ ፋሚሊስ ዝኾነ ስድራ ቤት ማለት እዩ ደቆም ብፍላይ ደቂ ኣንስትዮ ኣዋልድ ደቆም ብግቡእ እቲ መንነተን እንዳፍለጡ ምካኒ ብዛዕቡስ ኩርዓት ኮይነን ንክከዳ ማለት እዩ ክህግዝዎን ዝኾነ ነገር ከዓ ኣብቲ ሕልምታተን ኣብቲ ክበፅሖ ዝደልያ ነገራት ከዓኒ መመይሶም ሲ ኣብዚ እውን ክትበፅሕ ትኽእል ይኸ ኖ ዲግሪ ምውዳእ ጥራይ ኣይኮነን ካብኡ ሓሊፍካ ዶክትሬት ምክላል ኣሎ ማስትሬት ምውዳእ ኣሎ ፕሮፌሰር እውን ምዃን ኣሎ እዚ እውን ናትክ ቦታ እዩ እንዳበሉ ከፍልጥዎን ምሽ ኣብዚ ሕጂ እዋን ሲ ዌር ሊሚትድ መጀመርታ ትምሃር ክሳብ 12 ግሬድ ትበፅሕ ተቐፂልካ እውን ክሳብ ዲግሪ ዲፕሎም ንውድእ ካብኡ ግን ኣብ ስራሕ ኣለም ምስተዋፈርካ ግን በቃ ኣብኡ ጠጠው ትብል ማለት እዩ ምሽ ካብኡ ዳሓርሲ ዝኾነ ኣበርክቶ የብልካን ኣብታ ስራሕካ ደይሊ ትመላለስ ጥራይ ረዚ እቲ ከውን ድግብኦ ግን ንሕና ካብኡ ንላዕሊ ምስ ንቕፅልሲ ኣብቲ ኮሚኒቲ ናና ክንበርክቶ ንኽእል ጓል ብምዃንካ ጥራይ ክማ ክንበርክቶ ንኽእል ኣዝዩ ኣዝዩ ኣዝዩ ብዙሕ ነገር ኣሎ ማለት እዩ ነዚ ብዘይምርዳእና እቲ ብንኣሽቱና ዝነበረ ሊምት ድኾነ ወይከ ፀቢብ ድኾነ ኣተሓሳስባ ኢምፕሊመንት ድኾነ እንድተኣታትወልና ከብንእሽና ግን ክሳብ ሕጂ ደንቅፀና ሰባት ስለና ማለት እዩ ሕጂ እንታይ መምሃርኮም ነዞም ፋሚሊስ ማለት እዩ ብዝተካዓለ መጠን ደቂና ስኒ ከምዚ እቲ ኣፖርቹኒቲስ ዘለዎን ኣፖርቹኒቲስ ደቂ ኣንስትዮ ኮና ኮይነን ጥራይ ደኮና ክመኒሲ በቃ ከም ሰብሲ ንሰን ዘለዎን ኣፖርቹኒቲስ ክገብሮኦ ድኽእላ ነገር ላዕሊ ከም ዝኾነ ስትሪምስ ናተን ሊሚትድ ኮይኑ ኣብ ንእሽተይ ጥራይ ደይኮነስ ወይ ብፋሚሊ ሃራይ ሃሪስካ ወሊድካ ትውዳእ ኣብኡ ደይኮነስኒ ካብኡ ክቅፅል ድኽእል ቲ ፖቴንሻል ነተን ክሰብ መወዳእታ ከብፀሖኦ ክንድግፈን ወላ

ናብነት ሰብኣይካ ናብነት ሕጂ ተመርዐ ናብ ሃዳር ምስኣተውን ነገራት ትገድፎ ኣለዋ ስራሕ ፅቡቅ ስራሕ ፀኒሕ ናብ ሓላፍነት በፂሐን ገለመለ ብሰንኪ ፀገማት ክኾነ ይኽእል እዩ ሓደ ዝደይ ኬር ገለ ክንብሎ ፀናሕና ተወሳኺ ከዓኒ ዋላ ብሰንኪ እቲ ታሽሙ እውን ክኾነ ይኽእል እዩ ናይ ፋሚሊ ጉዳይ እውን ክኾነ ይኽእል እዩ ስራሕ ኣቋርፀ ይብለካ ኢማጅን ኣበይ በፂሕካ ኣለካ ማዕሪርካ ፀኒሕካ ሰብሸ ካብኡ ግን ታትገብር ትግደል ኣለካ ተቋርፆ ኩሉ ነገር ንስኻ ከተበርክቶ ትኽእል ነገራት ሲ ብምብሰንኪ እቶም ፋሚሊ ናትካ ስታይ ኮይኑ ኣሎ ማለት እዩ ይቋረፅ ኣሎ ስለዚ ፋሚሊ ስናህና እቲ ሕብረተሰብ ንበዓሉ ስኒ ድሪም ቢግ ክብለካ ክእል ኣሎ ኣጆካ ሕለም ክሳብ ደስካይድ ደሊሚት በቃ ሰማይ ጥራይቲ ዓቐን ኢሎም ስክደፋፍካ ክእል ኣሎ ባህ

0: ኣነ እኳ ብውልቃዊ ሽግር የብለይን እኒ ግን ከምዚ ብሓባር ኣብቲ ኣሰሮ ትበሃል ካብ ከረን ሰከንደሪ ምህርማት እዩ ከረን ሕጂ ኣብቲ ዘለዎ ቤት ትምህርቲ መምሃራን ዝበዝሐ ኣዋል ድ ኣዋል ኮይነ ግን እንታይ ይስኣን ሓደ ዝበዝሓ ዝበወሊደን ዝዘመታይን ከምዚ ኣብ ስድራ ዝዘፍረየን ደን ግን እንታይ ሽግር ኣለዎን ብሰንኪ ቆልዑ ኢለን ገዛ ካፍብላ ወይ ከዓኒ ከምኡ ኢለን ከብቃዓ ከዓኒ ደሞ ዝቆረፅን ማለት እዩ ሕጂ ሓደ ፍትሓ እንታይ ይመልኩ ነይረና ከምዚ ደይኬርሲ ወይ ከዓ ቆልዑ ናይ ቆልዑ ምዕበይስ ኣብ ውሽጢ ቤት ትምህርቲ ትህሉ ማለት እዩ ካልኣይ ናይ ማሕበር ናይ ሃማደፍ ኣብቲ ቤት ትምህርቲ የለን ናይ ሃማትአ ናይ ጉጅለ ባህል ትርኢኻ ናይ ሃማደ ግን ኣብ ዝኾነ ሰከንደሪ ወይ ካልኣይ ደረጃ ቤት ትምህርቲ ኣይትርእን ኢኻ ማለት እዩ ነይሩ እንድዩ ተገዲፉካ እዚኣ ሕጅስ እሷ ቀንዲ ሽግር ከሎ ማለት እዩ ሃማደአ ትፅዋዕኻ ኣለዋ ነተምሃሮ ትብለን ግን ይኸዳ ከይደን ከበፂሐን ሰሚዐን ኮፍ ምባል ጥራይ ማለት እዩ ናይ እቲ ማሕበርሲ ኣብቲ ቤት ትምህርቲ ኢድ ባህል ይብሉ ከማ ብስም ብናይ ሃማትአ ሓገዝ ጥራይ ዝመፅእ እምበረይ ሃማደአ እተተፀዊዐን ተባሂሉ ናይ ውልቃዊ ሓገሲ የብለን ማለት እዩ ሳልሳይ ከዓኒ ኣብቲ ናይ ሎድ መምህር ኮይንካስ ሎድ የብዙሑልካ ወይ ከዓ እቲ ትምህሮ ፕሬዳት መምሃራን ይበዝሕ ነዋልድ ግን ኣብቲ ሓላፍነት ክትሕከሎ ግን ንመንውሃ ተማዳ ትውሃ ማለት እዩ እዚ እንታይ ምትስባዕ ኣሎ እናበልካ ኣብ ከሎ የጥፍቀ ማለት እዩ እዚ ዘሎ ሽግር ሕጅስ ከምዚ ምትባዕ ኣሎ ግን ባዕሎም ከዓ ዝዓፀ ኣለዎ ማለት እዩ ባዕሎም እቶም ኣብ ምሕዳርሲ ዝዓፀዎ ማለት እዩ ወይ ካብ ስኮላርሽፕ ይበሃል ወይከዓ ንካምፓስ ወዲእካ ኮሌሽ ስኮላርሽፕ ይበሃል ድሕሪ ክንደይ መፅእ ድሕሪ 10 ዓመት ወይ ድሕሪ 11 መፅእ እተን ደቂ ኣንስትዮ ኣበይ ትረክበን ኣብ ሓዳር እቶም ደቂ ተባዕትዮ እዮም ክኸዱ ዝኽእሉ ሽዑ ማለት እዩ ሕጂ እቲ ናይ ስኮላርሽፕ ወላ ተባሂሉ ግን ሲ ድሕሪ 10 ዓመት መፅእ ኮይኑ ስታይ ትርጉም ኣሎ ወላ ሓንቲ ይብሉ ማለት እዩ ታጓልሲ ኦሬዲ ፋሚሊ መስሪታ ስለዝመሰልሲ ምኻድ ዕድላስ ውሕድ እዩ ማለት እዩ ሕጂ ዝሽገሩ ምስ ኣለዎ ማለት እዩ
1: ሕራይ ኣብ ኣኽልኽ እንታ ናይ ምስ ወለዳ ካብ ስራሕ ዓለም ይግለላ ግን መውዓሊ ገለ ክግበር ኣለዎ እዚኣ ርእሳ ዝኸኣለት ኣብኣ ኣተኲርና ካልእ መደብ ክንገብረላ ኢና ኣዝያ ኣገዳሲት መደብ እያ ቅድሚ ሕጂ እውን ኣብ መደብ ሳይዳ ኣንፀባሪቕናያ ነርና ግን ሓሳእ ተቐልቂላ ስኡ ክትብል ዘለዋ ስለ ዘይኮነት ምሳኻትክን ኮይና ውን ክንዝትየላ ኢና ምክንያቱ እዘና ኣሽቱ ካብ ትምህርቲ ኣብ ስራሕ ዓለም ምስኣተኽን ተመሪዕኽን ምስ ወለድክን ኣብ እሙ የብፅሕ እንተ ደኣ ከምዘን ዝሓለፋ ሽግር ዘጋጥማ ኣሎ ኮይኑ ሓሳባትክን ክስማዕ ክኽእል ኣለዎ ብተደጋጋሚ ክንወቕሮ ዘለና ሕቶ መስለኒ ሕራይ ንቐፅል ኣብታ ልዒለያ ነበርኩ ሕቶ
2: ራይ ኣነ ኣብዚ ካብታ መጀመርታ ማለት ካብቲ ብድሆታ ጀሚርካ ክጅምር ማለት ተታሒዙ ስለዝኸይድ ኣሎ ሕጂ ኣብቲ ብድሆታት ብዓብዪ ማለት እዩ ጀካ ክብሎ ፀንሓ ካልእ ከምዚ ኣብቲ ናይ ኣርእያ ክስተይ ኣሎ ፍልልያ ደሎ ንሱ ሓደ ካብቲ ብድሆ ድኾነት ጓል ኣንስተይቲ ትገጥሞ ደላ ማለት እዩ ምክንያቱ ኣብቲ ቦታ ምስ ገድካ ክስተይ ኣሎ ደረጃታት ክፀንሓካ እዩ ማለት ኣብ ሓደ ደረጃ ሓላፍነት ኣለዎ ንትሕትዩ ትሕትዩ እንዳበልካ ክትከይድካ ሕጂ እቲ ዘሎ ኣራእያ ንባዕሉ ከም ብድሆ ድኾነሉ ግዜታት ሰ ኣሎ ማለት እዩ ኣብ ኩሉ ይኮነን ኣብ ገለ ግነ ግዚ ከም ብድሆታት ድኾነሉ ግዜ ኣሎ ካልእ እቲ ጌጋር ድኢት ናይ ማዕርነትካ እቲዝዓበየ ብድሆ ማለት እዩ ከምዚ ኣቕዲማ ንብሎ ፅንሓ ዋላ ክብሎ ፅንሓ ዘናኸት ማለት እዩ

ሕጂ ከምዚ ትማዕርነ ድብልሲ እንታይ እዩ ኩላትና ንፈልጦ ዶ ኣብ ካልእ ከይ ከድና ኣብተን ደቂ ኣንስትዮ ኸ ተማዕርነስ እንታይ ማለት እያ ማዕርነት ተባሂላ እንታይ ኣነ ጓል ኣንስተይቲ ምዃነ ይረሲዐ ከምሽ ናይ ወዳት ባህሪ ሰምርኣይ ንሱ ድዩ ማዕርነት ወይ ኣብቲ ማዕርነት ክንብል ከለና ከምዚ ምቅላስ ድዩ ኣብ መንጎና ምቅላስ ድዩ ናብኡ ድዩ ድኸይድ ደሎ ንሱ ይኮነን ግን ቲማዕርነት ሕጂ እቲ ቀንዲ ርድኢት ናይ ማዕርነት ሓደ ካብቲ ብድሆታት ድኸውን ደሎ ማለትሲ ሓንቲ ጓል ኣንስተይቲ መፅያ ኣብቲ ማዕር ከምዚ ኣብቲ ስራሕ ብማዕረ ክትሰርሕ ከላ እቲ ማዕርነት ብኸመይ ይርድእ ኣሎ እቲ ሰብ ማለት ሕጂ ብዛዕባ ማዕርነት ከምዚ ዓብ ሃጓፍ ደለና ኮይኑ ስምዓና ብኩላትና ማለት እዩ ኣብቶም ደቂ ተባዕትዮ ጥራሕ ደይኮነ ኢቨን ወላ ኣብተን ደቂ ኣንስትዮ ኣብ ማዕርነት ኣረኣያ ስለ ጉድለት ደሎ ሓንቲ ጓል ኣንስተይቲ መፅያ ከምዚ ምሽ ካልእ ብጀካ በቲ ናይ ሳይድ ናይ ደቂ ተባዕትዮ ጥራሕ ደይኮነስ በቲ ናይ ደቂ ኣንስትዮ እውን እታ ማዕርነት እንታይያ ብዘይ ምርዳእ ብዙሕ ብድሆታት ድመፅእ ኣሎ ማለት ከም ካልእ ጌርካ ትሪኦ ሞ ኣብ ደይ ተደለየ ነገር ናይ ምኻድ ማለት እዩ ካልእ እዚ እቲ ናይ ብኸመይ ትፈትሖ ኣለኽን እዚ ፍሉጥ ይኩላትናስ ኣብዚ ዘለናዮ ገለ ነገር ሜካኒዝምስ ናተጠቀምና እንዳፈታሕና ኢና ንኸይድ ዘለና እዚ ክሳይ ድኸውን ኣይኮነን ተቐዳመይቲ ካብተ ብድሆታት ንዓና ትዕንቅፀና እዚ ከምዚ ነዚ ምፍታሕ ሳይ ኣይጠግመናኒ ተቐዳመይቲ ግ እንታይ ኮይና ስማዕኒ ንቕሓት ኣባና ደሎ ንቕሓት ከምዚ ሓራይ ትምህርቲ ወዲኢኻ ተመሪዕካ ኣብ ስራሕ ትመፅእ ናይ ተወዳዳሪ ናይ ምዃን ክትወዳደር ንቕሓት ክህልወካ ኣለዎ ማለትሲ ከምዚ ተሃስየና ደላ ካብታዕተዓብ ኣሎን ዶ ምስ ዓበና ኸ ኣብቲ መመረቕታ ኣብቲ ናይ መመረቕታ ብትምህርቲ ደረጃ ምስ በፃሕና ማለት እዩ ከምዚ ብዙሕ ነገር ትወድን ታጓልን ብማዕረ እንዳተመረቑ ከም ብፍሉይ ገይራ ትምረቕ ደላ ከምኡኡ ክሳይ ድመፃ ነታ ጓል ማለት እዩ ብዙሕ በቃ ከምዚ ዓብ ደረጃ ድበፅሐት ከምኡ ገይራ እያ ክሳይ ትገብሮ እቲ ሕብረተሰብሲ ከምዚ እንድያ በፂሓ ዋ እዚኣ ዳ ገለብል ሕጂ እዚ ግና ነዚ ንቕሕናሉ ስለዘይንፀንሕ እንታይ ንኸውን በቃ እዚ ድዓበየ እዩ ማለት እዩ እቲ ሰብ ድፅበየንስ እዚ እዩ ካብዚ ሽዑኡ ወልሓደ ክሳይ የብለይን ማለት እዩ ካብዚ ክቅፅልሲ ናተይ ዓቕሚ ይኮነን ድብል ንኸይድ ማለት እዩ እቲ ምሳና ማዕሬና ዝተመረቐኸ ሽዑ ንሱ ሽዑ ክሕይል ጅምር ኣብቲ ክላስ ንወዳደሮ ኣለና ኣብቲ ምስ በፃሕና ግና ብሰንኪቲ ብቲ ኮሚኒቲ ድመፀና ደሎ ከምዚ ልዕሊ ዓቐ እንድኾነ ከምዚ ሓላይ መሲሉ ግናዓና ድሃሲ ነገራት ብዙሕ ነገር ማለት እዩ ሕጂ በፂሕ ክዮ እንዲኺ ናብ ካልእ ናብ መርዓ ናብ ገለ ኸይዲ ክትበፅሖ ትደሊኸ ኣብቲ ዕድሚያ ክትበፅሖ ደለዋ ነገር ከ ማዓስያ ክትበፅሖ ሓላይ መሲሉ ግን እንታይ ይኸውን ነታ ጓል ኣንስተይትስ ይብድሃ እዩ ደሎ ብድሆይ ድኾና ደሎ ሕጂ ኣብዚ ንቕሓት ይደሊ ካልእ እውን ኣሎ ሕጂ ከምዚ ካልእ ስእሊ ይህብ ኣብታ ጓል ኣንስተይትስ ካልእ ከምዚ ልዕሊዩስ ክትቅፅል ከምዘይብላ እሞ ከዓ ምስቲ ማዕርያ ደሎ ከሎ ብሓንሳብ ኢቨን ኣሕዋት ድምረቕሉ ኣሎ ነታ ጓሊ ግን ድበዝሐ ክስተይ ድመፃ ድበዝሐ ከምዚ ፅቡቅ ከም ዝበፅሐት ዓብ ነገር ከም ዝገበረት ገለ ማለት እዩ ወላ ኣብቲ ናይ ስራሕ እንድሕር ከድና እውን ከምዚ እንታይ ኣሎ ማዕረ እንዳሰራሕካ ገለ ከለካ እቲ ሎድ እንድሕር መፂና ኩላትና ከም ንሪኦ ዘለና ማለት ንፈልጦ ኢና ኣብቲ ሎድ ኣይኮነን ኣብቲ ካልእ ነገር ግና ኢቨን ወላ ኣብ ናይ እዚስ ኣብ ሚኒስትሪ ኤዲኬሽን ዘገልግል እዩ ደሎ ትሎድ ገለ ኣብኡ ወልሓደ ማዕርዮም ኢካ ትሰርሕ ኣብቲ ካልእ ውፅእ ኢልካ ግና ቤት ፅሕፈታት ገለ ድረአ ነገራት ኣሎ ከምዚ ሓልዮት መሲሉ ነታ ጓል ግና ብሰንኪ ደይ ምንቅሓ ድሃስያ ነገራት ማለት እዩ ከምዚ ድኾነ ሓፂር ሰዓታት ናይ ስራሕ ዋህባ ገለ ፍሉይ ነገራት መፅእ ሕጂ ንዓኣ ከምዚ ክሳይ ኮይኑ ይስማዓ ኣድቫንቴጅ ኮይኑ ይስማዓ ንሱ ከምዚ ፅቡቅ ነገር ልዕሊዩ ትኸስብ ደላ ግን ድሓረይከ እዚ ኣብቲ ናይ ተወዳደርነት ኣብቲ ድኾነት ፓርቲፔሽን ንብሎ ለና እቲ 30 ሚእታዊት ከ ክመልእ ድዩ ብከምዚ እንድሕር ኣብቲ ስራሕ ደየለኻስ ኣይ ከመይ ጌርካ ሞ ኣብቲ ናይቲ ናይ ፖዚሽን ምሃ ምምፃእ ናይ ዕቤት ናይ ገለ ካልእ ክትሓስብ ኣይትኽእልኒኻ ጥራሕና በይ ክትፅጋዐኻ ማለት እዩ ኣብቲ እቲ ሕብረተሰብ ድደልየካ ናብ ተመርዒኻ ናይ ምፅጋዕ በቃ ካብቲ ስራሕ ናይ ምውፃእ ምክንያቱ እንድሕር ከለኻ ከምዚ ካልእ ነገራት ከይመፀካ ከሎውን ኣብቲ ተመላላሲ ነገራት እንድሕር ኣለካ ኮንካስ ድሓረይከ ኣብ ቆልዓ ገለ ምስ መፀኸ ሽዑ እንታይ ክትከውን ኢኻ ማለት እዩ ኣብቲ በይንኻ ከለካ ከማን ክትብድሆ ደይካልካስ ካልእ ምስ ተወሰኸካ እውን
ካሊእ ክመፅእ ሕጂ እታዛ ዓብት ከም ብድዎ ኮይና ትስምዓልናዩ እታ ንቕሓት እያ ደላ ማለት እዩ እታ ንቕሓ ኣነስ ሓረይ ኣብዚ ደረጃ ዝበፅሐ ኣለኹ ድሕሪ ዝኸ እንታይ ክበፅሕ ኣለኒ እዚኣ እያታ ቀንዲ ንዓና ከም ደቂ ኣንስትዮ ማለት እዩ ካልእ ካልእ ብድሆታስን ሓልፎ ኣለና ኩሉ እቲ ዘሎ እቲ ሲስተም ድመፅእ ዘሎ ወይ በቲ ካልእ ብኩሉ ነገራት ማለት እዩ እቲ ብድሆታት ንሱ ይኮነንቲ ቀንዲ ንዓና ፀገም ኮይኑ ዘሎ እታናትና ንቕሓት ክሳብ ክንደይ ኣይና እዩ ጠቕመና ዘሎ እቲ ፅቡቕ ዘረባ ኩ መፀና ኣሎ ሓልዮ ድመስል ማለት እዩ ግን ናይ ባሓቂ ከ ሓልዮ ድዩ ንዕኡ መርሚርናስ እስጋብ ክንደይ ንዕኡ ሰጊርና ኣብ ናይ ተወዳደርነት ንመፅእ ማለት እዩ ሰያታ ዝዓበየት ፀገምናትና ኮይናት ማለትና እዩ።

0: እዚ ብዲግሪ ክትምረቕ ከለኻ ዝግበረልካ ሕንቃቕን ኡፍኡፍን እዚ ከዘንጋዓካ የብሉን ጋና ሕልምኻ ስለ ዘይተወደአ ተመሪቕካ ኮፍ ክትብልካ እንታይ ፋይዳ ኣለዎ እሞ እዚ ኩሉ ዓመታት ተማሂራ። ስለዚ ኣብ ስራሕ ዓለም ካልእ ዓለም እዩ ሞ ናይ ምብዳሕ ዓቕማ ከተዛይዶ ክትክእል ኣለዋ ኣለ ክንዲ ካልእ ሓሳብ ክን ሕራይ
1: ኣነ እኳ ስቲል ተማሂርት እዩ ዘለኹ ኣብ ስራሕ ዓለም ኣያተኹን ዘለኹ ብዕላል ብሰማዕኮ
0: ሓንተ ዳለዉ ካብ ሕጂ
1: ይክብ ኣለዎ ግን ብዕላል ብሰማዕኮ ትምህርትን ስራሕንቲ ጠቕላላ ዘይረኸብ ነገር እዩ ክልቲኡ በበይኑ ዝኾነ ነገር እዩ ኣብ ትምህርቲ ከለካ ፅንሓካን ኣብ ስራሕ ምስኣተካ ፅንሓካን በበይኑስ እዚታት ሰምዕ ነይረ ሕጂ ምስቲ ሸወይታ ዝበለቶ ንቕሓት ከምኡውን ሰብለውን ገጅፍ ንሕለሚ ኢላ ነይራ ምስኣስ ካብ ቀደም ዝሰምዓ ዝነበርኩ ዝፈትዋ ቀላላ ኤም ኣደሞን ኣትሊስት ዩክን ክላይም ኣተተፖፈትሪ ሕልምኻሲ ዕላማኻስ ኣብ ወርሒ ግበሮ ሞ ድሓር ሽዑ ተገደደስ ኣብ ልዕሊ ገረብ ክፀኒሕ ኢኻ ስቲል ወርሒ በፃሕካዮን ዘለካ ልክ ከምታ ትምኒትካ ይኮነትን ዘላ ግን ሓፍ ኢልካስ መሬት ትጥምት ኣለካ ማለት እዩ ልዕሊ እቲ ኣቨሬጅሲ ስኻኻ ወፂኻ ኣለካ ማለት እዩ ስለዚ ኩሉ ሻዕ እዚ ተሓሳስበ ዝኣብ ርእስካ እንድሕር ኣለዎ እንድሕር እንታይ ምዃኑ ድሌትካ እንድሕር ነቒሕካ ፈይትካ ወይ ድማ ትሕልምካ ኣዝዩ ዓብ እንድሕር ኮይኑ ኣሎ ሲ ንዑ ንክትበፅሖ ካ ኣብ ቅድሚኻ ግድን እዩ ከምዚ መሰናኸላት ክፀኒሕ እዩ ፐርከ ዝኾነ ነገር ከምዚ ብቐዲሉ ዝወሃበካ ነገር የለን ንዝኾነ ነገር ግን እንድሕር መስናኸል ኣሎ ኣብ ቅድሚኻ ንዑስ ኦኬ እዚኣብ ምድሓን ኣይክበፅሓኒ ማለት እዩ ልካ ዘይኮንካ ኮፍ ክትብል ንዑ በዲህ ከኻ ክትወፅእ ሕጂ ኣብ ከለኹ ግን ኣብዚኣ ክዛረባ ዝደሊ ኣለዋ ተመሪቐንሲ ትምህርቲ ወዲአን ስቲል ወይ ዲፕሎማ ወይ ዲግሪ ተመሪቐን ሓደር ገይረን ኮፍ ዝብል ኣለዋ ሕጂ ከምኡ ክንብል ከለና ሒዝ ክነ ኮፍ ምባል ክን ኣፍኮርስ እቲ ዝተምሃር ክናሉ ሞያሲ ዘበርክት ክናሉ እዚ ፀገም ክኸውን ይኽእል እዩ ግን ቆልዓ ምዕባይ ሓዳር ምእላይ ከም ሰበይቲ ኣብ ገዛ ኮይንካ ንኩሉ ነገር ኣብወገኑ ምትሓዝ ድማ እዚ እውን ሓደ ዓብዪ ስራሕን ከምዚ ዩክን ሜክ ዩ ፕራውድ ከምዚ ዕጋበት ክበካ ዝኽእል ንዓኻ እዩ ከምኡ ምግባር ጥራሕ እውን ሓደ ዓብዪ ሪስፖንስብል ተሰኪምካ ነቶም ቆልዑ ነቶም ተዕብዮም ዘለካ ከዓ መፅአስ ብሉፃት ናይ ብሓቂ ከምዚ ዓብ ምሕላም ዝኸውን ከምዚ ናይ ዓብ ምሕላም ዓይነት ሕልሚ ዘለዎም ሰባት ጌርካ ክትዕብዮም ክትኩስኩሶምን እውን እዚ ክኸውን ዝኽእል ስለ ዝኾነስ እዚ እውን ጌጋ ማለት ኣይኮነን ግዳ በቲ ተምሃርክናሉ ከከም ሕልምኽን ከከም ሓሲብ ክንኦ ዝነበርክን ከንቲ ካብ ብቁልዕነት ክንዲ ዓብኽን ኢማጅን ጌርክና ዝነበርክን ብከምኡ ክትከደኻ እዚ ከዓ ሓደ ዓብ ነገር እዩሞ ብኪዳልና ንብል ዘለና ንሕና
0: ሕራይ ኣብ መወዳእታ እብየት ጓል ኣንስተይቲ ብሃገር ደረጃ ንምውሓስ ክሳብ ርሑቕ ገጠራት ዝኸይድ እንታይ ክንሰርሕ ኣለና ትብላ እንታይ ሓሳባት ኣለክን
1: መጀመርታ ሕጂ ከምቲ ክንሪኦ ፅናሕናስ ብፍላይ ኣብዚ ናይ ኣብ ኤርትራ ንድሕር ክንዛርብ ኮይና ኣብዚ ናይ ማእከል ከተማታት ገለገለ ኣዋልዳ ኣብ ዘዋን ብጣዕሚ ናቕሕን ዘለዋ ኣቐድማ ቢላ ሜር ጠቂሳቶ ነራ ኣብ ናይ ሓመልማሎ ኮለጂ ተሳታፍነት ደቂ ኣንስትዮስ 52 ሚታዊት ልዕሊቶም ደቂ ተባዕትዮን ወፅን ዘለዋ ማለት ተሳታፍነት ሕጂ ፀገም ክመፅእ ዝኽእል ግን ኣብቲ ርሑቕ ቦታት ወይ ድማ ሪሞት ፕሌስስ ንብሎ ኣብ ከምኡ ክሳብ ክንልኡ ዝርግሐን ርሕቀትን ኣለዎ ድዩ ዝግበር ጎስጓሳት ዝግበር ናይ ምንቃሕ ጎስጓሳት ክሳብ ክንልኡ ዝርግሐ ኣለዎ ድዩ ሕጂ እንታይ ክግበር ኣለዎን ዝብል መንግስቲ ብሓፈሽኡ ናይ ሃማድኢኻ ብፍላይ ማለት እዩ እቲ ዘሎ ሪስፖንስብሊቲ ክሳብ ኣብኡ ኣብቲ ቦታታት ከድካ ደቂ ኣንስትዮስ ኣብ ገዛ ጥራሕ ዘይኮና ክሰርሓ

0: ክሳብ ከምዚ በፂሐን እውን ክሳብ ዝለዓለ ደረጃ በፂሐን እውን ክሰርሓሉ ከምዝኽእላ እዚ ከተፍልጠን ከተርእየን ምኽኣል ኣብ ገዛ ነገራት ምስራሕ ወይ ነገራት ኣብ ቦስቶ ምግባር ጥራሕ ዘይኮነ ሲ ኣብ ሃገር ከይደን እውን ነገራት ኣብ ቦስቶ ክትገብረ ከምዝኽእላ ከተፍልጠን ክትክእል ኣለካ ማለት እዩ። ንሱ ጥራሕ ዘይኮነስ ሕጊ ከም ተምሃሪት ሕጊ መጠን ሕጂ ኣሎ ክሳብ ኣብዚ ክሳብ ዛ ሰዓት እዚኣ ዝወፅእ ሕግታት ኣሎ ከምኡውን ሴዳውታ ኢንተርናሽናል ኮንቨንሽን ኣጋንስት ዲስክሪሚኔሽን ኦፍ ኦል ፎርምስ ኣጋንስት ውመን ኢሉ እሳ ሕጂ ኣላ ከምኡ መንግስቲ ኤርትራ ኣክሲድ ገይሩ ዓይነታ ኮንቨንሽን ንሱ ጥራሕ ከይኣክል ከዓ ኣብ ንኣብነት ሕጂ ኣዋጅ 14224 ብዛዕባ ናይ ምርጫ ባይቶ ገለያ ትዛር ብኣ መሰረት ደቂ ኣንስትዮ ናይ 30% ወይ 30 ሚታዊት ቀዳምነት ሰፈር ተፈላለዩኒ ኣሎ ኣብቲ ዝተረፈ 7 ሚታዊት ድማ ማዕረ ደቂ ተባዕትዮ ተወዳዲረንዚ ነቲ ቦታ ወይ ድማ ነቲ ሰፈር ክመልኦ ይኽእላን ማለት እዩ። ሕጂ እዚ ሕግታት እዚ ኦልሬዲ ወፂኡ ዘሎ እዩ። ኣብ ልዕሊኡ እንታይ ክንውስኽ ንኽእል እንድሕር ኢልናኻ ንዝኾነ ናይ ኣድልዎ ዝገብር ነገር ወይ ናይ ኣድልዎ ዝገብር ስራሓት ንዑ ፔናላይዝ ምግበር ወይ ድማ ንዑስ መቕፃዕ ክህልዎ ክኽእል ኣሎ። ፕላስ ንደቂ ኣንስትዮስ ከምዚ ቦታ ኣብ ናይ ስራሕ ብስርዓት ከምዚ ናይ ቦታ ስርሐንሲ ክሰርሖ ከምዝኽእላ ወይ ንከምኡ ዝገብር መምርሒታት ካ ክወፅእ ክኽእል ኣሎ። እስታት ላ ምስ ከድካ ኣፍልጦ ምሃብ ወይ ድማ ጎስጓሳት ምክያድ ተደሚሩ ክብፅሕ ክእል ኢሉ ሓስብ ኣነ ማለት እዩ።
1: ነተን ኣብ ርሑቕ ዘለዋ ኣዴታት ትበዝሒ ግዜ ኣይ ቲንክ ኣብ ከተማ ትቕመጥ እንትኾንካ ግድን ትምህርቲ ድብል ኣተሓሳስባ ኣሎ እቲ ትምህርቲ ኣሎ እንዲ ቦትኡ ግን ገሊአን ኣንስቲ ወላ ክትሪኦ ከለካ ንትምህርቲ ዘሎ ግዜ ኣይኮነን ከመይ ጌርካ ግን ኤምፓወር ትገብረን ክትሓስብ ኣለካ። ነዘን ሕጂ ኣብ ገጠራት ትቕመጣ ኣንስቲ ወይ እውን ኣዋልድ ኣብቲ ደልዎ ቦታታት ንኣብነት ከመይ ጌርካ ንነብሰን ከም ድኽእላ ንኣብነት ሕጂ ኣብ ርሑቕ ገጠራት ንከተማታት ክመላለሳ ደይክእላ በቲ ደለወን ካይንድ ኦፍ ጊፍትስ ኣብቲ ቦታታት ደሎ ከመይ ገረን ሕጂ ኣነ ብድፈልጦ ብናይ ኣብ ኩናማ ድቕመጣ ኣንስቲ ብናይ ዕንቁ ምስራሕ ብዙሕ ትገብርኦ ነቲ ባህሊ ጥዑ ገረን የቃልዖ ኣብ ልዕሊኡ እውን ነብሰን ክኽእላ ሕጂ ድኾነ ነገር ፀገም እንተጋጢሞንስ ነብሰን ክኽእላ ካብ ሓዳረን ትፈለየን ደን ንደቀን ክዕብያ እንተኮይነን ሕጂ ድበዝሐ ግዜ ኣይ ቲንክ ናብተን ገጠር ክንከይድ ከሎና ምስቲ ደለወን ኣረኣኢኻ ከመይ ጌርካ ግን ንነብሰን ከም ድኽእላ ብከምኡታት ከዓ ትንኣቕሓ ትመፅእ ሽ ኣብ ካልኣይ ጀነሬሽን ክበፅሕ ከሎ እቶም ደቀን ንደታቶም ሪኦም ስኒ ነብሰ ንኽእላ ጥራይ ዘይኮና ሶምን ናብ ትምህርቲ ናብቲ ደሎ ካይን ጊፍትስ ናብኡ ከዓ ክዛዝዩ ከም ድኽእሉ ሕጂ ነዘን ኣብ ርሑቕ ደለዋስ በቲ ድደለወን ብዙሕ ናይ ከተማ ከይፀቐጥካ ግን እቲ ምዕባለ እውን ኣብ ቦትኡ ከም ደሎ ክትገብር
2: ኣንስ እንታይ ይብል ኣለኹ ጓል ኣንስተይቲ ፊተ መሪሕ ክትከውን ናይ መነመን ተራ የድሊ ናታ ጥራይ
3: ምታ ኣንትወይ ድበልናያስኒ ጓል ኣንስተይቲ ካብታ መጀመርታ ብንእሽተኣ ከላ ኣትሒዛ ስድራ ኣለዉ ከም ፀልዋ ማለት እዩ ቤት ትምህርቲ ኣሎ እቲ ኮሚኒቲ ኣሎ ኩሉ ኣብ ከባቢኣ ዘሎ ሰብ ንዓኣ እቲ ትኾኑ ንሳ ክፀልዋይ ማለት እዩ። ስለዚ ነዚ ፅልዋ እዚ ዝገብሩ በዓል ስድራ ቤት ንበል ኮሚኒቲ ንበል ቤት ትምህርቲ ንበል እዚኦም ክፀልዋ እዮም። ስለዚ በዚኦም ኣቢልና ኢምፓወር ክንገብር ንበል ሕጂ ንኣብነት ኣብ ትምህርቲ ተኸይድና ስኒ ኣብ መፅሓፍቶም ከይተረፈ ከማ ናብታ መፅሓፍቶም ዘሎ ድፀሓፍ ፅሑፋት ኣሎ። ስለዚ ኣብኡ እንታይ የርእዮም ኣሎ እንታይ ዓይነት ምስሊ ይህቦም ኣሎ እንታይ ዓይነት ርድኢት ይህቦም ኣሎ ኣዝወላ ዝንቶ መወዳት እንኮላይ ጅናብነት እንድሕር ኣነ ብዛዕባ ራይትስ ኤን ሪስፖንስብሊቲ እንድሕር ምሂር እዮም ናይ መነመነ ጠቓልል ኣለኹ ኮላይ ነታ ጓል ኣንስተይቲ ካ የሕውስ ኣሎ ድዩ ኣብቲ ትምህርቲ ከምኡ ጌርና ነእትዎ ኣሎ ኣብቲ ኮሚኒቲ ንበዕሉ እቲ ኮሚኒቲ ንበዕሉ ከመይ ገይሩ ኢምፕሊመንት ገብሮ ምሽ ኢምፓወር ንክገብራ ነታ ጓል ኣንስተይቲ ማለት እዩ መንነታ ንኸፍልጣ እዚ ቶ ምስ ዝተሓወስ ኣብ መወዳእቲ ሽስ ዝበለፀ ሪዛልት ክንርኢ ንኽእል ኢና ኢላ ሓስብ ስፔሻሊ ኣብዚ ናይ ታሕተዋይ ደረጃ ንኣብነት ዋላ ተርኢና ሳብ ሃማዳ ከምኡ ብላ ነይረና ሓደ ግዜ ከምዚ ዋላ እቲ ኣብኡ ድፀሓፍ ከማነይሲ ከመይ ገይሮም ኤክስፕረስ ገብርዋ ነታ ጓል ኣንስተይቲ ከም ሓንቲ

0: ፀኒሑ ይኹን ድሕር ገለ ግዜ ይኹን ወላ ሽዑ ይኹን ናይ ደቂ ኣንስትዮ ሕቶ እንተኮይኑ ንዓና እውን ከርክበርና እዩ ግድን ማለት እዩ እዚ ሎሚ ኣብ ገለ ቦታታት ተገዲፉ ነበረ ልምድታት ይምለስ ኣሎ ፀኒሑ እውን ናባና ክመፅ ማለት እዩ ግድን ስ ክርክበርና እዩ ክሳብ ሕቶና ድኾነ ከዓ ንሕና ኢና ክንምልሶ ዘለና ማለት እዩ ሕጂ ከም ናተይ ማለት እዩ መልእኽቲ ከም መሓላልፎ ደሊ ኩላትናስ ናይ ኩላትና ተራይ ኩላትና እንተዘይሰሪሕና ከዓ ለውጢ ክመፅእ ማለት ከዓ ደይሕሰብ እዩ ማለት እዩ ከምዚ ንሕና ሓርያ ኣብዚኣ ኣለና 12 ንኸውን ኣለና 12 ክሳብ ክንደይ ቦታ ኢና ክንበፅሕ ማለት ሕጂ ኣብቲ ናይ ከተማታት ዝበልናዮ ኣብኡ ይኮነ ንደሎ ትሕቶ ኣብቲ ርሑቕ ደሎ 12 ሰባት ኣብ ርሑቕ ቦታታት ስጋብ ክንደይ ኢና ክንበፅሕ ኩላትና እንተዘይበፂሕና ከዓ ኣብ ከተማታት ደለዋ ደቂ ኣንስትዮ ማዕቢለን ማለት ሲ ካልኦት ከ ኣብኡ በፂሐን ማለት ድዩ ስቲል ኣብቲ ናይ ድሕሪት እየን ደለዋ ብፍላይ ኣብ ገለ ቦታታት ተኸይድካስ ጌና ማራ ከምሽ ብዙሕ ፍልል ደለና ነዚ ፍልል እዚ ከነፅብብቲ ኮይና ከዓ ኩላትና ኣብ ዘለናዮ ቦታ ማለት እዩ ኣብ ብሄረ ኩናማ ደላትኹን ኣብ ብሄረ ዓፋር ደላትኹን ኣብ ድኾነ ማለት እዩ ኣብ ርሑቕ ጫፍ ቦታ ደላትኹን ኣብቲ ማእከል ቦታታት ደላ ኩላትና ኢና ክንሰርሕ ደለና ኩላትና ኢና ከዓ ነዚኣ ነዚ ጥርናፈ እዚ ክንክሳ ክንገብር ደለና ማለት ስለዚ እቲ ዝዓበየ ነገር እታ ውዳበ ኣብ መንጎና ደሎስ ድኾነ ናይ ጓልንሰይቲ ሕቶ ጓልንሰይቲ እተዘይኮይና ተካልእ ክትርድኦ ይትኽእል ተካልእ ማለት ሲ ሓንቲ ጓልንሰይቲ እንታይ ክትከውን ትኽእል ሲ እታ ጓልንሰይቲ ጥራሕ ክትርዳኣላ ትኽእል ስለዚ ንሕና ኣብዚኣ ኣብ ከተማታት ደለና ንሕና ዓብና ማለት ሲ ናይተን ኣብ ርሑቕ ደለዋ ኸ ንሕና ኢና ክንርድአለን ደለና ከማና ንክበፅሓ ማለት እዩ ቀዳምነት ናትና ስራሕ እተን ድማዕበላ ንቕሕና ኣለና ንብል ደለና ወላ እኳ ክንድቲ ማለት ንቕሓታይ ሃለና ግን ንሕና ኣብቲ ደረጃ ናትና ክነምፀአን ክንፅዕር ኣለና ነዚ ከዓ ኩላትና ክንሰርሓ ደለና ማለት እዩ ግን ከምዚ ናይ ደቂ ኣንስትዮ ስራሕ ጥራሕ ኣይኮነን ናይ ሃማደ ስራሕ ጥራሕ እውን ኣይኮነን ምክንያቱ በይና ከዓ ክብል ሓንቲ ክንሰርሓ ይኮና ኣብ ፍርቂ ኣካል ሕብረተሰብ ሰንብ ደለና እቲ ፍርቂ ኣካል ሕብረተሰብ ተዘይሰሪሑ ምሳና ከዓ ትርጉም የብሉን ማለት እዩ እታብ ፍርቂ በይና ሰሪሓስ እታ ሓንቲ ፍርቂ ከሞ እንታይ ክትገብር ሽዑ እሳ ንድሕር ክትሕግዘካ ደይትኽእል ኮይና ፍርቂ ናይ ትክስኻ ክሰርሖ ትኽእል ሲ ኣይስራሕን ደሎ ማለት እዩ እተዚ ናይ ኩላትና ተራ ክኸውን ኣለዎ ከምዚ ናይ ደቂ ኣንስትዮ ጥራሕ ደይኮነ ኣብዚ ማሕበር እዚ ሓራይ ንሕና ደቂ ኣንስትዮ ኣለና ብውልቅና እዩ ምልከተና ስለ ዝኾነት ጉዳይ ካልእ ከ ኣሕዋት ደለዎ የለን ድዩ ደቁ ደለዎ ኣብ ደቂ ኣንስትዮ የለን ድዩ ንሱ እውን ይምልከቶ እዩ ኢንዳይረክትስ ንዕ እውን ክበፅሖ እዩ እቲ ነገራት ስለዚ ናይ ኩላትና ስራሕ እዩ ክኸውን ትኽእል እዚ መንእሰያት ደቂ ኣንስትዮ በይና ክንሰርሕ ንኽእል ኢና ግን በይና ሰሪሕና ስጋብ ክንደይ ኢና ክንደይ ዓመታት ክኮስተልና እዩ ተዚ ብሓባር ናይ ሓባር ስራሕ ውን ብዙሕ ንከምኡ ክድፋኣሉ ኣነ ክስታይ መልእኽቲ መተሓላለፍ ማለት እዩ ካልእ ትተራ ብዓብዩ ከምዚ ናይ መንግስቲ ተራ ኮይኑ ስማ ኩላትና ማለት እዩ ንኩላትና ንክንሰርሕ ሲ ኣብ ሓደ ከምፃእካ ድኽእል ነገር ላዕለዋይ ክህልለዎ ንኩላትካ ከስራሕካ ድኽእል ተዘይኮነ ከምዚ ተመቃቂልካ እንተኮይኑስ ኣበይ ከምኡ ክትበፅሕ ተዚ ናይ ኩላትና ተራ ኮይኑ ስማዓና ንዓያኻታ ኩላትና መንእስያት ደቂ ኣንስትዮ ጥራሕ ደይኮናስ መንእስያት ደቂ ተባዕትዮ ይኹን ደቂ ኣንስትዮ ይኹን ኣብዚኣ ስራሕ እዚኣ ኩላትና ኢና ክንሰርሓ ዘለና ወላ ድበዝሒ ተራ ኮናትና ይኹን ማለት እዩ
1: ሕፅር ዝበለት ማለት እዩ ሎቦዋን ጉቡኣትና ኣብ ምትግባር ኣይንስነፍ ምክንያቱ ሓደ መንገዲ እዩ ንሱ ነትን መሰልና ንረጋግፀሉ ብምቕፃል መድረኻዊ ሕቶ ዝጠልቦ ጉዳያት ንምዕማም ወይ ከዓ ንዑ ንምንጣቡ ንምንጣፍ ድማ ትክዕጠቕ ዝግብኦ ብትምህርቲ ይኹን ብሞያ ብፍልጠት ዓጢቕና ሓቢርና ውሂድና ኩላህና ንስራሕ ክብል ይምቱ
2: የቐኒልና ኣብ ሕቶ ደቂ ኣንስትዮ ሕጂ እውን ብሓባር ንስራሕ ከምቲ ቅድሚ ሕጂ ዝተሰርሐ ቅያ ኣብ ሕቶ ደቂ ኣንስትዮ ኢድን ጓንትን እንተ ደኣ ኮይና ዳግማይ ተኣምር ክንሰርሕ ንኽእል ኢና ትብል ኣላ መደብ ሳይዳ ነዘን ሎሚ ዝቐረበ ሕቶታት ክምልሳ ፈቓደኛታት ዝኾና እሞ ብወለንታ ብድልየተን ኣባላት ሃማደ ዝኾና ብጣዕሚ ይቐኒየለ ይብል ምትሕብባርክን ኣይፈለ ንዓኻትክን መደብ ሳይዳ ማዕፅኣ ርሑው እዩ ባብ ተራሒልክን ኣሎ

ገድልን ወረገድልን ንኣእምሮ ብዙሓት መንእስያት ኤርትራ ዝበሓተሉ ህሞት እዩ። ናፅነት፣ ጀብሃ፣ ሻዕብያ ዝብሉ ቓላት ዳርጋ ናይ ጎደና ዕላላት ኮይኖም ኣብ ፈቐዶ ኣብያተ ሻሂ፣ ኣብያተ ትምህርቲ ብመንእስያት ከይተላዕሉ ኣይውዕሉን። ኣበይ፣ በየን፣ መን ዝብሉ ሕቶታት ግን ንጹራት ኣይነበሩን። ተጋድሎ ሓርነት ኤርትራ በዚ ኸባቢ ተራእዮም። ሻዕብያ ዝበሃሉ ብባሕሪ ይቀላቐሉ ኣለዉ ዝብሉ ናይቲ እዋን ሓፈሻዊ ዕላላት ናይ መንእስያት እዮም ዝነበሩ። እንትርፎ ውሑዳት ነቲ ህሞት ብዕምቆት ዝርድኡ ገዲፍካ እቲ ዝበዝሐ ካብ ስምዒት ዝሓልፍ ኣይነበረን።

0: ኣብ መጀመርያ ሰብዓታት እዩ። ገለ ኽፋል ናይቶም ህላዊ ኣረጋግፁ ኣብ ስንጭሮታትን ኣጻድፍን ሰሜናዊ ባሕሪ ዝተዓቕቡ ውሕዳት ተጋደልቲ ህዝባዊ ሓይልታት ምስቲ ብወገን ሰሜን ዝነፍስ ዝሑል ንፋስ ሰሜናዊ ባሕሪ ኣብ ኣእዛን መንእስያት ኣስመራን ከባቢኡን እውን ማዕረ ማዕሪኡ ክነፍስ ጀመረ። ባሕሪ ርእሲ ዓዲ ድርፎ ዝብላ ስማት ንኣቓልቦ ብዙሓት ናይቲ እዋን መንእስያት ኣስመራ ክስሕባ ጀመራ። ወረ ድርፎን ርእሲ ዓድን ገኒኑ። ርእሲ ዓዲ ማለት ተጋደልቲ፣ ተጋደልቲ ማለት ርእሲ ዓዲ ኾይኑ በቲ ናይ ሽዑ እዋን ድሩት ኣፍልጦ በቲ ስምዒት ዝተጸልውን ነቲ ህሞት ብኣካል ዝረኣዩን በዚ መንፈስ እዚ ዝሓለፉን ኣብ መጀመርያ ሰብዓታት ኣብ ህዝባዊ ሓይልታት ተሰሊፎም ኣብዚ ኸባቢ እዚ ንነዊሕ እዋን ዝተጋደሉን ነቲ ናይ ሽዑ ህሞት ዝኽሮም በቓላቶም
1: ርእሲ ዓዲ ክትሰሚ ከለኻ እቲ ናይ ሽዑ ተጋዳላይ ወይ ድማ ናይቲ ሰውራ ኤርትራ እዩ ዝረኣዩ ዝኾነ ከም ምስ ዝኾነ ነገር ተላዒላ እንተ ርእሲ ዓዲ ተላዒላ እቲ ሽዑ ዝነበረ መንእሰይ ናይ ሰውራ ኤርትራ እዩ ወይ ድማ ናይ ህዝቢ ሓይልታት ህላወ እዩ ዝኣተኣሳሲሩ ዝርያ
2: ርእሲ ዓዲ ዩ ዋላ ነቲ መንእሰይ ናይ ኣስመራ ዝነበረ መብዛሕትኡ እውን ርእሲ ምድሪ እዩ ዝብላ ነይሩ ዋላ እታ ርእሲ ዓዲስ ብዙሕ እውን ናይ ከተማ ሰብ ርእሲ ምድሪ እዩ ዝብላ ነይሩ። ንምንታይ እቲ ከምኡ መበሊ ኣዝያ ኤሌቬትድ ባስ ዝበረኸት ቦታ መቋፀሪት ዓንቶ እዩ ዝበለፅኮ ማለት እዩ ከምኡ ስለ ዝኾነት እዩ። ሕጂ እዚ ትብሎ ዘለኻ ስምዒት ወይ ከዓ ኣብ ኩሉ ሰብ መንእሰይ ማለት እዩ ክመፅእ ዝኽኣለ ምስ ድርፎ ምስ ማይ ድመት ምስ ካልእ ኣተኣሳሲርካ ዘለማግም ናይ ዓዲ ንፋስ በዕላት ዓዲ ዓዲ ንፋስ ክበሃል ከሎፍቲ እዋንቲ ፍሉይ ማለት ብዛዕባ ዝተዘኪርካስ ብዛዕባ ገድሊ ከትዝክር ኣብ ጠውላሕታ ኩሉ ግዜ ናይ ገድሊ ርእሲ ዓዲ ንባዕላስ ሓንቲ ከም ሓንቲ መደበር ቤት ፅሕፈት ኩሉ ነገር ዘለዋ ዓይነት ትሕሰብ ነይራ ማለት እዩ። በቲ ናይ ከተማ ሪፍሌክሽን
3: ናብ ህዝባዊ ሓይልታት ይኹን ናብ ህዝባዊ ግንባር ዝስለፍ ዝነበረ በዚ ዝመፅእ ካብ ደቡብ በዚ ናይ ሸግርኒ ቆሪፁ በስመራ ዝመፅእ

0: ብሸግር ንክመፅእ ክእል ወይ ብዓዲ ንፋስ ክመፅእ ክእል ብኒኦ ከዓ ብኳ ዜና ኣቢሉ ኩሉ ግዜ ኣብ ይድረኸብ። ስለዚ ኣብቲ መጀመርያ ካብ ሳሕል ሓይልታት ምስ ደየባ ወርሒ 874 ከም መቐበሊትን ኣብኡ ኣቢልካ ከዓኒ ንተዕሊም ባሕር ባራእዩ ነይሩ ትሕትኡ ኣሎ ማለት እዩ። ኣብኡ ከዩ ዝዕለም ነይሩ።
1: እቲ ብባሕርን ርእሲ ዓድን ዝነፈሰ ንፋስ ንብዙሓት መንእስያት ኣስመራን ከባቢኡን ርእሲ ዓዲ ክበፅሑ ነቶም ኣብ ኣእምሮኦም ዝቐረፅዎም ጨጓራት፣ ጫሓማት፣ ኣበኻውሕን ኣግራብን ዝነብሩ ሰብረት ክርእዩ ህርፋንን ህንጡይነትን ሕድረሎም። ርእሲ ዓዲ ምብፃሕ ከም ፍሉይ ስርሒት ተቖፅረ ብናይቲ እዋን መንእስያት። ብዙሓት ርእሲ ዓዲ በፂሖም ክምለሱ ከለዉ እቶም ውሑዳት መንቋሕኳሕታ ቓልስን ዕሙቕ ዝበለ ሌላን ዝነበሮም ግን ኪኖ ርእሲ ዓዲ ንንሓዋሩ ናብቶም ውሑዳት ሰበርኻ ንባሕሪ ገጾም ኣንቀልቀሉ።
2: ርእሲ ዓዲ እንተ ኼትካስ ኣብኡ እንተ ብቕሉዕ እንተ ኣብ ትሕቲ እቲ መሬት እውን ይኹን ሰብ ተጋደልቲ ኣለዉ። ናይ በረኻ ሰብ ኣለዉ፣ ጠበንጃ ዘለዎም ዝቃለሱ ኢሉ እዩ ሰብ ዝሓስብ ማለት እዩ። እቶም ሓረስታት ኣብኡ ዘሎ ፈልጥዎ እዮም፣ ምንቅስቃስካ ፈልጥዎ፣ ከመይ ትኸይድ ፈልጥዎ፣ ከመይ ኣካይዳኻ ፈልጥዎ እዮም። ግን እቲ ካልእ ብሓፈሻ ግን እሱ ከም ናይ ገዳም ናይ ተቓለስቲ እዩ ድሓስቦ።
3: እዚ ብመሰረቱ እዚ ቦታታት እዚ ዋላ እዚ ሕጂ ኣብ ርእሲ ዓዲ ክጥቀስ ፀንሐ ካብ መሰረቱ ዋላ እውን ኣብ ህዝባዊ ሓይልታት እዚ ሰብ ከበሳ እዚ ኩሉ እዚ ከባቢ እዚ ንህዝባዊ ሓይልታት ክፈልጥን ክላለን እንድሕር ኮይኑ መሰረቱ ኣብዚ ንሪኦ ዘለና ቦታታት ብድሕሪኡ ዝርከብ ዝግራታዊ ልዕም ርእሲ ሓርማ ዝገለ መለ ዝበሃል ኣብዚ እዩ ብመሰረቱ ክላለ ከማን ዝኽኣለ ኣብዚ ከዓ ስለ ዝነበረ ከም ፈለማ እዚ መበገሲ
4: ርእሲ ዓዲ ክበሃል ከሎስ ከም ሓደ መበገሲ ናብ ህዝባዊ ሓይልታት እዩ ዝኾነ መንእሰይ ዝርድአ ነሩ። ስለ ርእሲ ዓዲ እንድሕር በፂሑ መፅኡ ወይ ተመሊሱ ይምለሱ ነይሮም እዮም ብዝተፈላለዩ ምክንያታት። ርእሲ ዓዲ በፂሑ እንድሕር ኢሉስ ከምዚ ሓደ ዓብዪ ነገር ርእዩ ዝመፀ ዓይነት እዩ
3: ምስቲ ዝነበረ ዓቕምን ገለን እውን ገለ ሰብ ተላሊዋ ዝምለስ እውን ነይሩ እዩ። ኣብቲ እዋንቲ ምስ ዓቕሚ ምስቲ ትሕዝቶ ምስ ኩሉ ነገር ተላሊዋ ኣብኡ በፂሑ ስኻ ቁሩብ ብዕድመ ክስታይካ ካልእ ገለ ተባሃለ ዝምለስ ስለ ዝነበረ እቲ ሌላ ናይቶም ብከምኡ ዝመፁ ነበሩ ንኣሽቱ መንእሰያት ሽዑ ንድሕሪት ምስ ተመለሱ ኣበዮ ቦትኡ ኮይኖም ሰባት ከላልዩ ኸማን ይኽእሉ ነይሮም ማለት እዩ።
1: እቶም ኣብዚ ከባቢ እዚ ዝነበሩ ብቁፅሪ ኣዝዮም ውሑዳት ተጋደልቲ ህዝባዊ ሓይልታት ነቲ ገና መንነቶምን ዕላማኦምን ዘይነፀረሉ ህዝቢ ዕላማኦም ከረድኡ፣ መንነቶም ከላልዩ፣ ቁፅሮም ከሰስኑ፣ ሓይሎም ከደልሉን ንርእሲ ዓድን ከባቢኡን ከም ቀንዲ ማዕቆብን ከም ደጀን መስርሕ ውዳቤን ገበርዎ።
3: ንህዝባዊ ሓይልታት ብመሰረቱን ሓደ መሰረትን መበገሲት መላለይቱን እያ ነዚ ኩሉ ከባቢ እዚ ክፀሉ ህዝባዊ ግንባር ወይ ህዝባዊ ሓይልታት ኣብቲ እዋንቲ ኣብዛ ቦታ እዚ ኣይቲ ፅሉእ እዝያዳ ክስታይ ገለ ዝገበረ
2: ምስቲ ዝነበረ ካብ ጀብሃ ተፈሊኻ ነብስኻ ከመይ ጌርካ ትሕይብ ማለት ትሕይል ውፅኻ ይበዝሕ መሳርያ ትረክብ ወዘተ ዝብል ከቢድ ዝነበረ ቃልሲ። ምክንያቱ ነዚ ዝረአየካ እንታይ እዩ ኣብ ኣዲስ ኣበባ ከለና እውን ዘንበብናዮ ብኢድ ዝተፃሓፈ ንሕናን ዕላማናን ዝብል ፅሑፍ ንዑ ኢና ካብ ኣዲስ ኣበባ ጀሚርና እውን ተኸትልናዮ ማለት እዩ። ምንታይ እቲ ንሕናን ዕላማናን መን ስለምንታይ እዮም ተፈልዮም ናበየዮም ክበፅሑ እንታይ እዩ ክግበር ኣብቲ ንዊሕ ጉዕዞ ዝእምት እዩ።
4: ሓደ ኣካል ነይሩ ናይ ከተማ ደባይ ዝበሃል ኣብ ውሽጢ ህዝባዊ ሓይልታት ና ኣብቲ ተሰለፍናሉ ስለ ዘርከብናሉ ማለት እዩ። እዚ ሕጂ ከም ቀንዲ ስርሑ ጥራሕ ንኣስመራ ጥራሕ ዘይኮነ ናብ ዝተፈላለዩ ቦታታት ዋላ ንባፅዕ ገፆም ዝንቀሳቀሱ እውን ነይሮም። ስርሑ ንህዝባዊ ሓይልታት ንምጉልባት እዩ። ንምጉልባት ክንብል ከለና ናይ ገንዘብ ጉዳይ ክኸውን ይኽእል፣ ነቲ ውድብ ዘድልዮ ነገራት ከም ሕክምና ምእካብከብን ብዓብዪ ግን ዝስለፉ ኣብ ህዝባዊ ሓይልታት ዝፅምበሩ መንስ ንምልማን እዩ፣ ካብ ከተማ ይኹኑ ዋላ ካብ ገጠራት። ስለዚ እዚ ከም መበገሲ ናይዚ ናይ ክፍሊ ርክብ ዝብል ስም ዳሕራይ ዝተዋህቦ እዩ ነይሩ ክብል ይኽእል።
1: ንፋስ ርእሲ ዓዲ ፊኖም መንእስያት ኣስመራን ከባቢኡን ጽልው እናስፋሕፍሐ ኸደ ሻዕብያ ዝብል ስም ገነነ። ከም ግብረ መልሲ ድማ ኣብ ከተማ ይኹን ከባቢ ዓድታት ብሃገራዊ ስምዒት ናይ ዝጓሃሃሩ ዝነበሩ መንእስያት ናይ ምውዳብ መስርሕ እናዘየደ ኸደ።
2: መን ተቐቢሎምና እቶም ወደብቲ ሽዑኡ በቲ ናይቲ እዋን ተወደብቲ ዝነበሩ ብወለንክኤል ሃይለ ዝመርሖም በዓል ማሓረ ዋዝጊ ወዘተ ወዘተ ዝበሃሉ ጉጅለ ካብ 6-7 ክሳብ 8 ዘይበዝሑ ፀኒሖም ማለት እዩ። ሽዑ ናብኦም ምስ መፃና ንሕና ኣብ ጋንታታት ሽዑ እንዳበዛሕና ስለ ዝኸድና ኣብ ጋንታታት ተመቂልና ብጋንታ መስርዕ ዋላ ኣብቲ እዋን ትንበሎ ሰለስተ መስርዕ ነርና ማለት እዩ። ኣብቲ ከባቢ ንንቀሳቀስ ነርና
4: ንሕና ውን ክንስለፍ ከለና ንሶም እዮም መጀመርያ ረኪቦምና ንስኦም ክሳዕ ዝኾነ ሓደ ወርሒ ይኸውን ኢና ፀኒሕና። ብድሕሪኡ ግን ሓይልታት ካብ ሰሓል ስለ ዝመፃ እቶም ኣብኡ ምስኦም ሓደ ወርሒ ገለምንታት ትገበርና ተለማሚድና ስለ ዝፀባሕና ምስተን ሓይልታት ተፀንቢርና ማለት እዩ። ብድሕሪኡ እተን ክልተ ሓይልታት ኣብዚ ከበሳ ፅቡቕ ናይ ምንቅስቃስ ናይ ጎስጓስ ስራሓት ብፍላይ ከዓ ምስቲ ምስ ሰራዊት ኢትዮጵያ ዘካይድኡ ዝነበረ ውግኣት ማፍልጦ ናይ ህዝቢ ብፍላይ ኣብቲ ከባቢ ናይ ዝነበረ ዳርጋ ክገፍሕ ክኢሉ ዝካየድ ዝነበረ ውግኣት ኣብ ታሪክ ናይ ጀውሃ ብዙሕ ከም ዘይነበረ ክብድ ዝበለ ሓያል ውግኣት ደፊርካ ንፀላኢ ምግጣም ዝተቐልቀለ ተሪዮ ስለ ዝነበረ ንተፈላጥነት ናይ ህዝቦዊ ሓይልታት ዓብ ተራ ነይሩዎን ዘና ሓይልታት እዚኣተን። ብድሕሪ ግን ኣብ መወዳእታ ናይ 73 በቲ ኣብ ሳሕል ዝነበረ ኩነታት ፀላእዊን ብሰፊሕ ወራር ንደጀን ሽዑ ሳሓል ደጀን ንምውራር ረቢሉ ስለ ዝነበረ ዘን ክልተ ሓይልታት ንሳሓል ከይደን ማለት እዩ።
1: ከም መቐፀልታ ናይቲ ብዝተፈላለየ ኣህዱታት ህዝባዊ ሓይልታት ዝካየድ ዝነበረ ህዝቢ ናይ ምውዳብ መስርሕ ድሕሪ 1973 ኣገዳስነቱን ኣድማዕነቱን ተራእዩ ብውዱብ መገዲ ንኽስርሐሉ ክፍሊ ህዝቢ ወይ ጀማሂር ዝፅዋዕ ክፍሊ ብምቓም ኣብ ዓድታት ናይ ምውዳብ ስራሕ ከም ዝቕፅል ተገብረ።
2: 73 ተወዲኡ ናብ 74 ምስግጋር ምስ ናይ ኢትዮጵያ ምንቅስቃስ ናይ ሃይለስላሴ ስርዓት ምትንኻፍ ወዘተ ዝነበረ ግዜ ኣብ ኣስመራ ዘለቕለቕ ዝበለ ናይ ቁፅፅር ናይ ስርዓት ናይ መግዛእቲ ምስ መፀ ሽዑኡ ምውዳብ ናይ ህዝቢ ኣገዳሲ እዩ ተባሂሉ መጀመርታ መሳርዕ ናይ ክፍሊ ህዝቢ ቆይመን ማለት እዩ። ኣብቲ ሕጂ ባዱሽ ገና በቲ ወግዓዊ ክስታዩ ኣይቆመን ነይሩ። ሽዑ ናብቲ ናይ ክፍሊ ህዝቢ ሽዑ ንመጀመርታ ካብቶም ኣብ ምውዳብ ዝተመደብኩያ ኣነ ነረ ኣባል እየ ነረ። ስለዚ ሓንቲ መስርዕ ኣብ ቆይማ ማለት እዩ።
4: ብዓብዪ ከዓ እታ ክፍሊ ርክብ ትበሃል ኣሰራርሓ ለውጢ ተገይሩ ካብቲ ናይ ቅድም ዝነበረ ናይ ደባይ ኣሰራርሓ ለውጢ ተገይሩ ክፍሊ ርክብ ትበሃል ድሮ ቆይማ ዝኣነ ዝዳሕራይ ተሓወስኳ ብዝተፈላለዩ ሓለፍቲ ኣባላት ቆይማ ማለት እዩ። ንሳ ሕጂ ኣብቲ መጀመርያ ርእሲ ዓዲ ዳሕራይ ግን ኣብ ገምገም ዓዲ ንፋስ ኮይና እቲ ናይ ምውዳብ ስራሓት ጀሚረ።
1: ህዝቢ ናይ ምውዳብ መስርሕ ብዝለዓለን ብዝተወደበን መልክዑ ክቕፅል ብፍላይ ንኸተማታት ዝግበር ውዳቤ ዝለዓለ ኣቓልቦ ብምሃብ ንኸተማ ኣስመራን ከባቢኡን በብማሕበራዊ ሓይልታቱ ዝውድብን ዘንቅሕን ንጹር መምርሒ ስራሕ ዝተዋህቦ ፍሉይ ኣሃዱ ከም ዝቐውም ተገብረ።
2: ኣብ ምንቕቓሕን ኣብ ምውዳብን ምሕያል ኣገዳሲ ስለ ዝነበረ ናይ ክፍሊ ህዝቢ ናብ ገጠር ዝውድቡ ንሓረስቶት ማለት እዩ ሕፅር ዝበለ ዝውድቡን ንከተማ ዝውድቡ ኣብ ከተማ ከዓ ብማሕበራዊ ሓይልታት ማለሲ እንታይ ማለት እዩ እጂ ሰብሲ በብ ናቱ ንቕሓትን ናቱ መነባብሮን ናቱ ኣካይዳን ናቱ ምቹእነት ናይ ወይ ከዓ ቅርበት ናይ ንሓድሕድ ርክብን ዝፅርነፈሉ ኩነታት ተፈጢሩ ማለት እዩ። እዚ ሕጂ ነዚ መምርሒ ዘ ኣውፂኡ ብኢድ ፅሑፍ ንሰርሕ መምርሒ ዝተዋሃበና ብፕሬዚደንት ኢሳያስ ሕጂ ፕሬዚደንት ማለት እዩ። ሽዑኡ እዚ መምርሒታት እዚ በብሓደ ነቶም ኣብቲ ስራሕቲ ዝነጠፍና ዝነበርና ተዋሂቡ ማለት እዩ።
5: ኣብዚ ሓሙሽተ ኣባላት ኢና ነርና መጀመርያ። ቅድመይ ግን ኣነ ኣብ ወርሒ 3 75 ኣብዝኣሃዱ ስለ

ዝተመደብኩ ቅድመይ ግን ሰርሑ ነይሮም ማለት እዮም። ኣብዚ ዝነበሩ ቅድመይ ወልደንኪኤል ኣብርሃን ኤርምያስን እዮም ነይሮም ሽዑቡ ቅድሚኦም ነይሮም እዮም ኣባላት በዓል የማን ሓይሊ ንክኤል በዓል መምህር ዓንዶም ከምኡውን በዓል ዓንዲ ክኤል ደቡብ ዳዳሕራ ይመደቡ እምበር ቅድመይ ነይሮም እዮም ካብቲ ኣብ ተስፋፅኖን ኣብዚ እዩ ነይሩ ኣነ ክመፅእ ከለኹ ሱ ተቐይሩ።

0: ሰብ ኢና ነርና ቅድሜ ግን ወልደን ክእልን ኤርምያስን ስቶም ካልኦት ኣብዚ ከባቢታት ኮይኑ ሰርሑ ነይሮም። ድሓር ኣነ ምስ ተፀንበርኩ ኣብ ወርሒ ሓሙሽተ መወዳእታ ገፁ ከዓ ካልኦት ተወሲኹምና ኣለማርኣያ ወልደ ኣብ ተክሊ ሰንበት ተስፋ ልደት ግርማይ ንጉሰ ዝበሃል ነ ሽማ ዘከርኮን ይምደቡና እጂ ተስፋ ልደት ግርማይ ወልደ ኣብ ንጉሰ ምስ ዓንዲ ክኤል ኣብ ደቡብ ይምደቡ ረዘነን ኣለመን ከዓኒ ናባና ይምደቡ ማለት እዩ ረዘነን ባያ ማለት እዩ። ስለዚ ሓሙሽተ ኮይና
1: ሽለሽቲ ናይ መጀመርታ ኣቓልቦ ዝተገብረሉ እዚ ኣብ ናይ ከተማ ኣስመራ እዩ ማለት እዩ። ድሕሪኡ ቀስ እንዳበለ ኣስመራ ንባዕሉ ብምብራቃ ብድርፎ ወገን ማለት እዩ ብደቡባ ብወገን በዓል ዓዲ ሓውሻ ማለት እዩ። ከምኡ ካተን ናይ ደቡብ ከተማታት ከዓ በዓል ዓንዲ ክኤል ካሳሒድ ነፍሴር ዓንዲ ክኤል ካሳይ ዝነበርዎ ግዜ ብካቲ ናይ ደቡብ ከተማታት ድባርዋ እንደፈራኸም እናደ ሓርበት ሓደ ወገን ከዓ ናይ ደቀን ሓደ ናይ ዓዳይሕ ከምኡ ናለቲ ምውዳብ ኣሳሕፊሑ
2: እቲ ህዝቢ ንክውድብን ከንቅሕን ዝቆመ ኣሃዱ ክፍሊ ህዝቢ ኣብ ኩሉ ህዝባዊ ሓይልታት ክበፅሖ ዝኽእል ኣውራጃታትን ከባቢታትን ኤርትራ ንጥፈታቱ ከጀመረ። ኣብ ናይ ሎሚ ኣርእስትና ግን ንኹሉ እቲ ኣበየ ከባቢኡ ዝካየድ ዝነበረ ናይ ውዳበ መስርሕ ብዝርዝር ከነልዕል ኣይኮናን። ብፅብብ ዝበለን ኣብ ናይ ኣስመራን ከባቢኡን ብፍላይ ድማ ሰሜን ናይ ኣስመራ ብርእሲ ዓዲ ጀሚሩ ድርፎ፣ ገማግም ዓዲ ንፋስ፣ ማይ ድምነትን ከባቢኡን ዝቐፀለ ምውዳብ ከተማ ኣስመራ ዘተኮረ ይኸውን። ናይ ካልእ ከባቢታትን ኣገባባትን ብዝሰፍሐ መገዲ በብመድረኹ ኣብ ካልእ እዋን ክቐርብ ተስፋና ልዑል እዩ።
3: ኣብቲ ከባቢ ንናይ ከተማ ስራሕቲ ኣሽሙ ንገብር ኣብ ታሕቲ ክፍሊ ቁጠባ ናይ ኣሽሙ ዝመሓደሩ ኣባላት ተጋደልቲ ምሳና ነይሮም። ስራሖም ስቤዛ ንውድብ ዘድሊ ነገር እንዳገዛእካ ምምፃእ እዩ። ጅሶም ምግዛእ ጥራሕ ዘይኮነ ዝተጨውዑ ንረክቦሞ ብኡ መሰረት ከዓ ከም ሰድዎ ግበር ተዓቐን ድሩት እንድሕር ኮይኑ ዝበሓይልታት ዝወፅእ እንድሕር ኮይኑ ግን ነፍሱ ዝኽኣለ ከቢድ ሕማም እዩ። እቲ ካልእ እቲ ናይ ከተማ ደባይ ዝበሃል ከም ልሙዳ ፀዋ ሓንሳ ክፍሊ መስዋዕት ዝበሃል ግን ናይ ከተማ ደባይ ዝነበረ ኣካል ከዓ ነይሩና ማለት እዩ። እዚ ንሕና ኣብቲ ቦታ ብሓደ ታኣሽሙ ጌርና ስራሕትና ዝተኣሳሰር ስለ ዝኾነ እንዳዋሃድ ካብ ትሰርሕ እቲ ቀንዲ መበገሲና እዛ ገምገም ዓዲ ንፋስ ማይ ድምነት ዝበሃል ቦታ እያ። ጅሳ እንታይ እያ ብልጫታታ ሓንሳ ካብ ኣስመራ እንዳሕር ወፂኻ በረኻ ዓይነት ብትኽታኽ ዘለዎ ስለ ዝኾነ ነቲ ካብ ኣስመራ መፅኡ ዝረኸብሲ ናብኡ ኣብቲ ቦታካ መፅኡ ንክረኸበካ ምችው ቦታ ትፈጥር እያ። ካልኣይ ቅርበት ናይ ኣስመራ ብ እዚ ቀረባ እያ። ካብ ገምገም ናይ ኣኽርያ ኣርባዕ ኣስመራስ ብእግሪስ ፍርቂ ሰዓት እያ። ዝኾነ ሰብ መፅኡ ትረኽብ ኣቢሉ ዘድልዮ ነገራት መምርሒታቱ ዘድልዮ ነገራት ኣቢሉ ቀልጢፉ ኣስመራ ክምለስ ክኣል እዩ።
1: መጀመርታ እቲ መበገሲ እዚ ከምዝበልኮስ ድርፎ እዩ። ካብ ድርፎ ሽዑ ትወርድ ድሕሪኡ ፀላእ እናተዳኸመ ምስ ከደ ነስመራ ስ እንዳሰነፍናያ ምስ ከድና ቀስ እንዳበልና ንድርፎ ድሕሪኡ እዞም ናይ ውፍያት ጉጅለ ደቂ ኣራዊት ዝበሃሉ ሙቋም ብበዓድ ባይና ዝምርሑ ዝነበሩ ሙቋም ስለ ዝመፁ እሶም ከዓ ሰራዊት እዮም ውፍያት እዮም ዕጡቓት እዮም ማለት እዩ። ካብኡ ቀስ እንዳበልና ንድርፎ ቀስ እንዳልና ኣብ ድርፎ ኮይና ንራኸብ ካብኡ ኣብቲ ዝበረኸ ጣኣስመራ ዓዲ ንፋስ ማለት እዩ።

0: ካብቲ መድረኸ ትጀሚሩ ገማግም ዓዲ ንፋስ ማለት ማይ ድምነት ኣብ ኣስመራን ከባቢኡን ናይ ዝነጥፋ ነናተን ዕማማት ዝነበረን ሰለስተ ኣህዱታት ህዝባዊ ሓይልታት ማለት ባዶ 6 ኣህዱ ክፍሊ መስዋእቲ ወይ ደቂ ኣራዊት ኣህዱ ክፍሊ ቁጠባን ምስቲ ካብ ከተማ ኣስመራ ዘለዋ ቅርበትን ናይ ስራሕ ምችውነትን ውሕስነትን ተራእዩ ደጀንን መዋፈሪትን እዘን ኣህዱታት ክትከውን ተመርፀት። ነፍስ ወከፍ ኣህዱ ድማ ካብዚ ቦታ ዝናተንቀሳቐሰት ውድባዊ ዕማማታ ከተካይድ ጀመረት።
1: እዚ ቦታ እዚ ሕጂ ከም ልሙድ ስራሕትና ነካይደሉ ቦታ እዩ። ኣባላትና ካብ ከተማ መፁ ፋሕ ኢሎምዮም ዝመፁ ብዝጥዕሞም ገሊኦም ዓዲ ንፋስ ኣትዮም ናብዚ ዝመፁ ኣለዉ ገሊኦም ብቤት ገርግሽ

0: ዝመፁ ኣለዉ ገሊኦም ባኽርያ ብርባዕቲ ስመራ ብሓዝሓዙ ዝመፁ ኣለዉ ሕጂ እንታይ ኢና ንገብር በቦታና ሒዝና ፋሒልና ኢና ከይራኸቡ ከይላለዩ ንሕድዶም ፋሒልና ብሓደ ኢና ንረኽቦ ስለዚ ኣብዚ መዓል ካብ ንግሆ ጀሚርና ካብታ ስራሕ ንጅምረላ ምናልባት ብርህ ምስ በለ ሰዓት 8 ገለገፅና ጀሚርና ሰዓ 7 ጀሚርና ክሳዕ ሰዓት 4 ሰዓት 5 እዚኣ ኢና ንውዕል እጂ ብውሕዱ መዓልቲ ብውሕዱ ካብ 10 ክሳብ 20 ዘሎ ኣባላት ረኺብና ንውዕል እቲ ኣባላትና ብኩሉ ኳፋ ሒሎም ዝመፁ እንትኾኑ እታ ዝያዳ እዛ መገዲ ትረአየና ደላ ኣብዝሕቲ እዛ ኩጀ ታዝሕት ደለዋ ሰእታ ኣዝዮም ዝጥቀሙላ መገዲኣ ምክንያቱ እቲ ቦታታ ስብርባር እዩ ስለዚ ተኸዊልካ ንምምፃእ ኣድቫንቴጅ ይውህብ ሱ ጥራሕ ግን ኣይኮነን ዚ ገሊኦም ዓዲ ንፋስ ይኣትዉ ሞ ብቢሎም ናብ ዝመፁ እጂ ከምዚ ካብ ደቂ ዓዲ ንምምሳል ኣድቫንቴጅ ይውህቦም ገሊኦም ከዓ በዚ ናይ ቤት ገርግሽ መፂኦም በዚ እንዳቆራረፁ እቶም ብፍላይ ኣፀቢቖም ዝፈልጡ ወደ ቀርባዕ ስመራ ገለምንታት ብኡ ገይሮም መፂኦም ይራኸቡ ማለት እዩ
1: ስለዚ በቦታካ ሒዝካ ንሓድሕዶም ውን ከይራኸቡ ኣብ ሓደ ከባቢ ናይ ሓደ ኪሎሜተር ወይ ኪሎሜተርን ፈረቓን ተዘርጊሕካ ካቶም በብናትካ ማሕበረ ሓይሊ በቦታካ ፍሉጥ እዩ ኮንካ ትራኽብ ትውዕል
2: ወደብቲ ኣካላት ማለት ባዶ 6 ኣብ ፍንጫ ጸላኢ ብምዕስካር ነቶም ካብ ኣስመራ ዝመፅዎም ዝተወደቡን ሓደስቲ ዝውደቡን በብማሕበራዊ ሓይልታቶም ሰራሕተኛታት ተምሃሮ ሞያውያን ሸቃሎን ብምምቕቓል ካብ 5 ክሳዕ 7 ኣባላት ዘለዎ ንዋህዮታት ብምቓም ኣብ ማይ ድምነትን ከባቢኡ ናብ ዝግበር ርክብ ፖለቲካዊ ትምህርቲ የምህሩ ሓበሬታ ይቕበሉን ይህቡን መምርሒ ስራሕ የመሓላልፉ
1: ትወዳድባ ካብ 5-7 እዩ ዝብል ስለዚ እስኻ ፅንዕ ዝበሉ ሰባት ምስ ረኸብካ ምስኦም ትመላለስ ኢኻ ትሪኦም ድሮት ፖለቲካዊ ትምህርቲ ነይሩ እዩ መጀመርታ ናይ ፖለቲካ ትምህርቲ ኢኻ ንዕኡ ንባዕሉ ከም ድምችእ ተገይሩ ተሰሪሒ እቲ ፖለቲካዊ ትምህርቲ ኣሲ ብንዓኦም ብዚ ጥዕም ማለት እዩ
3: እቲ ዕማማት ሕጂ ብዙሕ እዩ ማእልያ ይብሉ ብፍላይ ኣብ ከተማ ፖለቲካዊ ትምህርቲ ምክያድ ኣሎ ብቁጠባዊ ንጥፈታት ከም ዝሳተፍ ወርሓ ውፅኢት ምውፃእ ንትካላት ናይ ፀላኢ ወታደራዊ ድዩ ካልእ ስለያዊ ምዕናው ፀረ ሰውራ ዝኾኑ ባዕታታት ስጉምቲ ምውሳድ ካልእ ንውድብ ዘድሊ ንብረት ምውፃእ ዓቕምካ እዚ እዩ እቲ ዝዓበየ ዕላማታት ብመሰረቱ ኣብቲ ናይ ምውዳብን ምንቃሕን ዝተመርኮሰ እዚ ዕማማት እዚ ማለት እዩ
2: በዚ ዝጥቀስ ዘሎ ኣገባብ ኣብ ውሽጢ ከተማ ኣስመራን ከባቢኡን ብኣሸሓት ዝቝፀሩ ተወዲቦም ሃገር ኣብ እትጠልቦ ስራሓት ክዋፈሩ ከለዉ ብዙሓት ድማ ብማይ ድምነት ድርፎን ርእሲ ዓድን ብምሕላፍ ኣብ ብረታዊ ቓልሲ ተጸንቢሮም ሌተናል ኮሎኔል ክብሮም ዓንደ ሚካኤል ሓደ ካብቶም ብዙሓት በዚ መስርሒ እዚ ዝሓለፉን በዚ ከባቢ እዚ ዝተሰለፉን ናይቲ እዋን መንእስያት እዩ
4: እዚ ቦታ እዚ ሓደ ተዘኩረይ መጀመርያ ግዜ ምስ ሰብራ ኤርትራ ዝተላለናሉ ቦታ እዩ ግዜኡ ኣብ 75 ተወዲኡ ዳርጋ ደርጋ ኣብ ስልጣን ዝመፀሉ እዋናት ንሕና እውን ኣብ መንእሰያት ንኣሽቱ ዕድመ ብዝነበርናሉ ግዜ ንሰውራ ክንወፅእ ኢልና ብዙሕ እኳ ንተፈተና ካብዚ ቦታ እዚ ግን ሓደ ኹንታ በሊዑ ክምውፁ እንዳተባሃል እያ ንመለስ ነርና ድሕሪኡ ከዓ ንሜዳ ምውፃእ የለን እቲ ዝዓበየ ስራሕ ከዓ ኣብ ከተማ ዝተዋሃበኩም ተልእኮ ክሰርሐለኩም ስለዝተባሃልና ተወዲብና ናሕና መለለይ ቁፅሪ 16 ትበሃል ዋሃዮ ከም ሓንቲ ዋሃዮ ኮይና ውድባት ናይ ህዝባዊ ሓይልታት ኮይና ማለት እዩ እጂ በዚ መፅር እዚ እዚ ጎዛ እዚ ዝፈልጦ እንተና ኣዋፃፃ ዝበሃል ሕጂ በቢ ዝጥዕመካ እዩ ማለት እዩ ኩስቶ በዚ ወፅእ ክትብላ ይትክና ኩሉ መንእሰይ ናይ ኣስመራ ግን ኣብዚ ጎደና ክትረኽቡ ኣብዚ ጎልጎል እዚ ብባርቤሬላ ድወፅእ ኣብዚ ጎልጎል እዚ መፅእ ብኣኽርያ ድወፅእ ኣብዚ ጎልጎል ዝመፅእ ብቤት ገርግሽ ተመፅኡ ናብዚ ኣይድጥወ ብብሎኮ ድወፀ እንተ ኮይኑ በዚ ኣይጥወ ማይ ኣንበሳ እንተወፂኻኸን ኣብዛ ጎልጎል እዚኣ ክትወ ኣብዚ ጎልጎል እዚ ክረኸብ ኩሎት ሰብ ኩሉ ንሕዶ ክረአ ስለ ዘይደሊ በታ ዘላቶ መሸፈን ተተሸፊኑ እዩ ዝሓለ ርእሱ የድንን ደቂ ኣንስትዮ ገፀን ይስፈና ደቂ ተባዕትዮ እውን እንተ ብኢድካ እንተ ብቆቢዕ እንተ ብገለ ምልክት ነንሕድካ ንከይትራኸብ ፋሕ ኢልካ ትፀንሕ ድሓር ነብሶ ከፍቶም ዝረኽቡካ እውን ቆቆፀርኦም ስለ ዘለዎም ብዙሕ ሰብ እውን ስለ ዝመፅእ ሪጋካ ትፅበ ሰብ እንድሕተተሓይ ዝፀኒሕካ እቲ ሰብ ምስተወደአ ملكت قبرالك ك ከይድካ ሽዑ እታ ዘላትካ ሓበሬታ ካብ ኣስመራ ዘምፀኸያ ትሕብር ዝውሃበካ መልእኽቲ ተሎ ከዓኒ መልእኽቲ ካሒዝካ ትኸይድ እቲ ዝውሃብ መልእኽትታት ብዙሕ ፋምፕሌት ንዝርጋዕ ኣሎ መፅሄታት በዓል መሪሕ ሽዑ ዝነበራ ተወራሪ ንቋምን ፕሮግራምን ህዝቦ ሓይልታት ሕጂ እዚ ብምሉእ ኣብ ከተማ ክዝርግሖ ትክእል ኣለካ ስለዚ ነዚ ወረቅ ተሰኪምካ ከመይ ጌርካ ተትዎ ንዓኻ ምልከት ከመይ ትዝርግሖካ ንዓኻ ምልከት ነዚ ሒዝካ ንከተማ ትኸይድ ማለት እዩ።
2: እዚ ካብን ናብን ኣስመራ ምምልላስ ድፍረትን ሃገራውነትን ዓብሊል ወዳ እምበር ኣብቶም ተመላለስትን ወደብትን ኣባላት ኣዝዩ ሓደገኛ መስርሕ እዩ ዝነበረ ብፀላኢ ብዝተገብረ ምክትታልን ድብያን ድማ ብዙሓት ኣብ ሓደጋ ወዲቖም።
4: እቲ ኣብ ከተማ ዝውሃበካ መልክ ብጣዕሚ ከቢድ እዩ ፋንፍለይት ሒዝካ በዚ ክትኣት ከልካ ንባዕሉ ሲ ክንደይ መንእሰያት እዮም ብነጨለባስ ተኽሱ ተሃሪሞም ዝተቆተሉ ተወጊኦም ዝተታሓዙ ወይ ብኢዶም ዝሓዝዎም ነዚ ኩሉ ፈንቲስካ ክሕጂ ትኸይል
0: ለጭለባሽ ብፍላይ ኣዚ ገዛታ ኒካ ኣብ ዕዳጋ ዓርቢ ገለ እውን ኣብ ኣርባዕተ ስምራ ዝነበሩ ኢትዮጵያውያን በቲ ድሑር ኣተሓሳስባታት ናይ ደይደቂ ኤርትራ ኢኹም ኣቢሉ ዝወደቦ ሚሊሻ ዓዕጢቑ ነይሩ እዩ ዝዞ ሚሊሻ እዚኣቶም እቶም ቀንዲ ተፃባዕትና እዮም ነይሮም እዚ መገድታት ዝዓበይሉ ስለ ዝኾኑ ዓጢቖም መፂኦም ኣብኡ ድብያታት ዝገብሩ ብሰንኮም ከዓ ንማእልያ ዘይብሎም ኣባላት ተኣሲሮም እዮም ኣድብዮም ፀኒሖም ዝሕዝዎም ካድሚ ፈቲኖም ዝቐትልዎም ብዙሓት እዮም።
2: ሚእቲ ዓመት ደሓን ሓንቲ መዓልቲ ግን ዘይደሓን ዝበሃል ብሂል ኣብ ማይ ድምነትን ኣብቶም ኣብኡ ተዋፊሮም ዝነበሩ ተጋደልትን ሓፋሽ ውድባትን ብግብሪ ተራእዩ ወደብቲ ኣካላት ከም ወትሩ ልሙድ ስርሖም ከካይዱ እናተሸባሸቡ ዘይተፀበይዎም ኻልፍ ገጢምዎም። ኣብቲ እዋን ብፀላኢ ዝወረዶም ሓደጋ ኣብ ኣባላትን ስራሕን ዘስዓቡ ሃስያ ኣብ እምሮኦም ዘይሃስስ ስኽሪ ገዲፉ ኣሎ።
0: እታ መዓልቲ ሰንበት መዓልቲ እያ ነራ ክልተ ሕዳር 975 ልካ ከምዚ ሕጂ ዘለዎ ግሜ ካብ ናይ ሕጂ ዘሎ ኸማን ዝያዳ ይፅዓቕ ነይሩ ሕጂ ካብቲ ንሓድረሉን ምናብሮና ንገብረሉን ንግሆ ተበጊስና ከባቢ 6 ፈርቓና ቢል ይኸውን ናብዚ ንድይብ ማለት እዩ እጂ ምስ ደየብና ኣቐዲምና ቅድሚ ናብ ስራሕ ምውፋርና ኣባላት ቀንዲ ክሳብ ዝመፁ ንፀላኢ ኢና ነማዓዱ ሕጂ ኣብዘን ትሪአን ንሪአን ዘለና ፋሒልና ኣብዚ በሪኽ እምኒ ኣሎ በት ኣሎ ፋሒልና ኢና ነማዓዱ እንጂ ከም ኢልና ከለና ኣብ ኣጋጣሚ ክልተ ኣባላትና ሰንበት ስለ ዝነበረ ቀልጢፈን ተራኺበን ክምለሳ ይመፃ እሞ ክሳዕቲ ኩነታት ናይ ከባቢና ነፃሪ በቲ ድሕሪኻ ዘሎ ታባ ኮፍ ኢለን ክፃንሓ ኣይሕብረን ምሳየን ዝረኸባ ነረ ንሳተን ድሓር ከምኡ እንዳበልና ከለና ኣብቲ ቦታ ክበፅሓን ፀላአ በዚ ኣትወና ማለት
4: ሽዑ ለይቲ ኣብ ሓደ ንጥፈት ናይ ስራሕ ኢና ዓዲርና ንሕና ብፍላይ ኣብታ ቦታ እቲኣ ገለ ዝነበርና ነዚ ከባቢታት ኣብዚ ዝነበረ ደገፍ ንዝተፈላለዩ ፅጉማት እንደገና ንዝተፈላለየ ኣብዚ ከባቢታት እዚ ካብኡ ንረኽቦ እንተ ብዕድጊ እንተ ብደገፍ ኣካልን ገለን ስለ ዝነበረ ማዓፅዲ ክወፅእ ኣለዎ ገለ ተባሂሉ ኣብ ከተማ ሓዲርና ካብ ከተማ ነቲ ንብረት ፅዒና ኢና መፂና ሽዑ ለይቲ ለይቲ መፂና ሰዓት 4 ኣቢሉ ኸውን ኣብዚ ከባቢታት እዚ ገለ ተመሊስና ድሕሪኡ ኣብ ወጋሕታ ከምዚ ንብሎ ዘለና እግሪእግሪና እዩ መፅኡ ሕጂ እቲ ፀላኢ
0: ኤርምያስ ፓፓዮ ኣብቲ ከባቢቲ ስለ ዝነበረ ፀላኢ ኣቲና ኢሉ ንብገስ ማለት እዩ እጃ ኣነ ቁሩብ ብግስ ምስ በልኩ ካልኦት ኣባላትና ኣቑሑት ከምፁ ኣብ ከተማ ኣትዮም ዝነበሩ ለይቲ ንሳቶም እዮም ዝኾኑ ኢለ እንደገና ክረጋግፅ ግልብጥ እብል ምክንያቱ ዝኾነ ድምፅታት ብጀካቲ ምንቅስቃስናታቶም ናይ ተኽሲ ናይ ገለ ዝሰማዕናዮ ነገር ስለ ዘይነበረ ሕጂ ርኢ ተበልኩ ግን ኣረጋጊፀ ብዙ ገፃ ስለ ዝበፅሓ ኣረጋጊፀ ፀላኢ ምዃኑ ስለዚ ንቅድሚት ናይ ምህዳም ስራሕና ቀፂለ ማለት እዩ እንዳኸድኩ ከለኹ ሕጂ ዳርጋ ኣጥቃይ ስለ ዝኣተው ስለ ዝቀረባኒ ተኩስ ኢለ ከም መሰንበዲ ኢለ ዝሓሰብኮ እዩ።

0: እዚ ዓለም ንኒዋይ ወገን ኣለማርያ ንኒዋይ ወገን የብል ማለት እዩ። ዳሕራ ኢና ንፈልጥ ድሕሪ ተኽሲ ረዘነ ወልደንክኤል ኤርምያስ ከዓ በዚ የማን ወገን ኮኑ ኣንሃደ ድሕሪኦም ዳሰዓብኩ የርክቦም ኣብቲ ታሕቲ ሕጂ ንድርፎ መውረዲ መገዲ ኣሎ ናብኡ ገጾም ይኸዱ ሰለስትዮም ሓንቲ ካብተን ደቂ ኣንስትዮ ከዓኒ ኣብርህት ትበሃል ኣብርህት የማኒ ኣብርህት ግረዝግሄር ምስኦም ትኸይድ
1: ኣብ 5ሙሽተ ዘይበዝሑ ኣባላት ባዶ 6ዱሽተ ነቲ ብምሉእ ሓይሉ ንኽድምስሶም ተዳልዩ ዝመጽእ ሓይሊ ጸላኢ ክገጥሙ ዘይሕሰብ እዩ ዝነበረ እታ እንኮ ምርጫ እናተኸላኸሉ ነብሶም ከድሕኑ ጥራያ ዝነበረት
0: ሕጂ ግመ ስለ ዝነበረ በየን መጺኦም ኣይ ንፈልጥኒ ኢና ዳሕራይ ዝረኸበና ሓበሬታ ግን ገለ 6ዱሽተ ማካይን ዝኾኑ ብንዮ ከይዶም በቲ ተጠውዮም በቲ ገማግምቲ ኣቢሎም እዮም እዞም ናዋና ዝኣተዉ ግን ክሳብ ኣብቲኣ እግርና ዝኣትዉ ግመ ከምዚ ሕጂ ዘሎ ደይኮነት ካብኡ ዝፀዓቐ ስለ ዝነበረ ዳርጋ 15 ሜትሮ እዮም ኣትዮሞ ነይሮም ማለት እዩ ስለዚ ብኣ ምስ መፀና ብዙሖም ኣይፈለጥናዮምን ብየናይ መገዲ መፂኦም ክትሪኦውን ስለ ዘይትኽእል በቃ በተጊልካ ንድሕሪት ምምላስ እዩ ንሕና 5ሙሽተ ጥራሕ ስለ ዝኾና ማለት እዩ
2: ኣብቲ ዓማቕ ገለ ከለና ናይቶም ኣብዚኣ ዝነበሩ ካብዚኣ ዝወፁ ወደብቲ ኣብ ላዕሊ ተኽሲ ይኽፈት ተኽሲ ምስተኸፍተ ንሕና ካብታ ዝፀናሕናዮ ሩባ ናብዚ ዝባነ ዝገለ ንወፅእ
0: ዓለም ግን እታ ሓንቲ ጓል እውን እታ ሓንቲ ብፀይትና እውን ምስኡ እያ ተብል ሕጂ ዓለም በዚ ቢሉ ኸይዱ ኣብታ በራኽቲኣ ኮይኑ ምትኳስ ይጅምር
2: እታ ተኽሲ ምስ ተኸፍተት ኢና ኣብዚ ሰንሰለት እዚ ከምዚ ሓዙን ብድሕሪት ካርሙና ምስ ጀመሩን ኢና ከምዝወረዱ ገለ ንፈልጥ ማለት እዩ እቲ ነዋሕቲ እቲ ዝባን ዘሎ በሪኽ ኩሉ እዚ ሒዞሞ እዮም ነይሮም ሕጂ እዚ ዝበልክዎ ቦታ ተታሒዙ ከሎ ኢና ነታ ላዕሊ ዝተፈፀመ ተኽሲ ንዓኣ ንምምላስ ንላዕሊ ደይብና ሕጂ ብቲ ቀላዓ ምስ ደይብና እቲ ናይ ድሕሪት ምህራም ገለመለመፅ እዩ ማለት እዩ
1: ጸላኢ ናብቲ ቦታ ክወፍር እንከሎ ናይቶም ኣብቲ ቦታ ዝነበሩ ተጋደልቲ ዓቕሚ ብዝሒ ኣካይዳ ኣብ ሓደ ክድዓት ዝፈፀመ ተጋዳላይ ደቂቕ ሓበሬታ ስለ ዝነበሮን ነቲ ወፍሪ ብኡ ተመሪሑ ከካይዶ ስለ ዝመደበን ኣብቲ ዘካይዶ ስርሒት ዋል ሓደ ተጋዳላይ እውን ይኹን ከምዘየምልጥ ንምግባር ኩሉ መስሎ ክይኸውን ዝበሎ ቦታታት ብብዝሒ ሰራዊት ከም ዝተሓዝ ብምግባር ነቶም ተጋደልቲ ኣብ ከበባ ከም ዝኣቱ ገበረ እዮም
2: ሕጂ እቲ ኣታሓሕዛ ናይ ጸላኢ ከምዚ ብጠቕሶ ዝፀናሐኩም እተን ኣስሒት ዘለዎን ላዕሊ ኣስሒት ዘለዎ ዝባን ዝረኣየና ዘሎ ካብኣ ነጀው ምስ መጻኻ መላጥ ቦታ ዘለዎ ክሳብዚ ኣኻውሓ ውሽጢ በለስ ዘሎታ ደንደስቲ እያ እታ ደንደስቲ ረኣየና ዘላ ኣብኡ ነዊሕ ብረት እዮም ኣቐሚጦም ምክንያቱ እዚ ሰብ እዚ ብግቡእ ነዚ ከባቢ ስለ ዝፈልጦ ንሕና ናብዚ ገጽና እንድሕር ሰጊምና ኣብኣ ኮይኑ ነዚ ከባቢ እዚ ስለ ዝቋጻጸሮ ኣብታ ቦታ እቲኣ ነዊሕ ብረት እዮም ገይሮም ኣብቲ
0: ሕጂ ናብዚ ታሕቲ እንዳንቆልቆልና ምስ መጻእና ረዘነ ኤርምያስ ወልደንክኤል ኣብርሃ ናብዚኣ ገጾም ይኸዱ ኣነ ሕጂ ናብዚኣ መፅአ እዚኣ ድሕረይ ዘላ ፅበቕቲ ቦታ ድፋዕ እምኒ ስለ ዘለዋ ብልዕለየ ከዓ ስለ ዝኾኑ ቁሩብ ከባቢ ክርኢ ኢለ ኣብኣ ቁሩብ ክቕልቀላ ከለዋ ገለ ቁሩብ ናይ ተኽሲ ምልውዋጥ ንገብር ትረእኹ ግን ዳሕራይ በዚ ይኹን ብኩሉ ዳርጋ ሰኣትዮምና ማለት እ
2: ሕጂ ምስቲ ናይ ኒኤው ተኽሲ ንድሕሪት ካብዚ ቦታ ኣብ ዝባናውቲ እዚ ንድሕሪት ንምለስ ማለት እዩ ኣብዘን ከርከስ እዚአን ዘለዋ ኮይኖም እዛ በለስ እዚኣ ንሪኣ ዘለና ሕጂ ዘን ዕሙራት በለስ ሕጂ ኣዝዩ ጓ ምስታ ገለመለ ተፈጢሩሎ እምበር ኣኻውሕ ዓበይቲ ነይረን ኣብቲኣ ኮይኖም እዮም ሕጂ ምሕላፍ ዝኸልኡና በዚኣ ክንወርድ ስለ ዘለና ካልእ ምርጫ ስለ ዘየለ
0: በዚ ሕጂ ንብረት ነይርና እቲ መሳርሒ መባዝሒ ማኪና ፀሓፊት ማኪና ኮታስ ካልእ እውን ንግዜኡ ዘድልየና ኣቑሑ ንቕምጠሉ ስለ ዝነበረ ኣነ ናብኡ ገጻ ይወርድ ማለት እዩ
1: እቶም ኣብ ሓያል ከበባ ዝኣተዉ ተጋደልቲ ልዕሊ ሂወቶም እቲ ንስራሕ ዝጥቀምሉ ሰነዳት ኣብ ኢድ ጸላኢ እንተወዲቑ ከምጽኦ ዝኽእል መዘዝ ቀሊል ከም ዘይኮነ ስለ ዝተረድኡ ኣብ ኢድ ጸላኢ ንኸይወድቕ ኩሉ ዝከኣሎም ክገብሩ ነይርዎም።
0: ሕጂ ኣነ ናብዚኣ ታሕቲ ወሪደ ኣብ ቅድሚታ ኣቑሑትና ዘለዋ ተንዳ እያ ነራ ዘለዋ ሓንቲ ጽብቕቲ ልክዕ ከምዚ ኣላመተኸሲ ሕጂ ኣብኣ ኮይነ የመዓዱ ማለት እዩ ኩነታቱ ክርኢ ምክንያት ሳብኡ ወርድኦም ዝብል ግምት ኣይነበረንን ዋላ ንርእሱ ወይ ነቲ ኢዱ ዝሃበ ሃብተ ይፈልጣ ኣይመስለናን እዩ ነይሩ ምክንያቱ ሳብኡ ነውርደሉ ምክንያት ስለ ደይነበረ ዋላ እውን ምስላም ተንፈልጥ ኣይ ምገመትኩን ግን ኣብኣ ኮይነ ንሓለዋ ማለት እዩ ነታት ኣይሽ ምስ ኩነታት ክርኢ ኣብኣ ተተውን ማለት እዩ ድሓር ተረእኸው ግን ክመፁ ጀሚሮም ኮርዳ ጀሚረን ማለት እዩ ሕጂ ኮርዳ ጀሚረን እንደ ኣነ ሽዑ ከም ዝተረዳእኒ ከምዚ ነፀላ ትገበረ ገለ ዓይነት እዩ ተረዲእኒ ስለዚ ጉልባ እውን ነፀላ ገባራይ ክመስል ገይሩ ክኸውን ይኽእል ብዝኾነ ሰብ ግን ንመርሕ ከም ዘሎ ግን ተረዲእኒ ስለዚ ምርጫ ስለ ዘይነበረ ናብ ምምፃእሲ ምፍላጥ ምዃና ስለተረዳእኒ ንዓያ ይርአንኒ እን ዘለዋ ስለዚ ኣብኣ ምርጫ ይነበረትን ነታ እንተንዳ ካፂልያ
1: ነፍሰ ፍትወት ዝፈጠሮ ክድዓት ማይ ድምነት ዋጋ ሓቲታ ዋጋቶም ኣብ ኣግራባ ኣኻውሓ ኣብ ላሳ ኮይኖም ተልእ ከውድቦም ንኽፍጽሙ ኣብ ኣፋፌት ኣስመራ ንሓርነት ዝቃለሱ ዝነበሩ ተጋደልቲ ኣብዚ ጸላኢ ብኸዳዕ ተመሪሑ ዘካየዶ ገዚፍ ወፍሪ ድማ ኣብቲ ቦታ ኮይኖም ስራሕቶም ዘካይዱ ካብ ዝነበሩ ክልተ ኣባላት ክፍሊ ቁጠባ ሓደ ኣባል ክፍሊ መስዋእቲ ሓደ ኣባል ባዶ 6ዱሽተ ከምኡውን ሓንቲ ኣብቲ ዕለት ምስ ባዶ 6ዱሽተ ርክባት ከተካየድ ዝመፀት ሓፋሽ ውድባት ኣብቲ ዕለት ዋጋ ዝተኸፍሉ እዮም
2: ኣብዚኣ ምስ በፃሕና ሕጂ እዚ ብዚኣ ኣብዘን ኩርናዓት ዘየንገለ ዝነበሩ ነዚኣ ስለ ዝኣሰሩላ ናይ ቀረባ ዳርጋ እንዳተረጋገፅካ እዩ ኣብዛ በለስ ዝዓምርቲ ንሪኣ ዘለና ኣብኣ እቶም ሰለስተ ብፆት ተደራሪቦም ወጡ
0: ዓለም በተ ገይሩ ኣፍታት ኣባ ደይቡ ክታወስ ምስ ጀመረ ብንዮ ዝመፀ ጥይት እዩ ረኪብዎ ግምትና ምክንያቱ ኩሉቱ ሃሪሙ እያ ትወፅእ ሕጂ ኣንካራርዩ ኣብዘን ኣብላስ እዚአን ይበፂሑ ካብኡ ኣምፅኢና እሳ ብፀይትና ከዓ ኣብዚ ስለ ትፀናሓትና ክልቲኦም ኣብ ሓደ ጉድጓድ ኣብዚኣ ቀቢርና እዮም ማለት እዩ ኣብዚኣ ኣለምን እሙናን እዮም ቢሩ እቶም ካልኦት ሰለስተ ድሕሬና ዘሎ ታባ እዩ
2: እዚኣ ዝተሰውዑ ሕጂ እዚ ጂኦሜትራ ርእሶም ሞጎስ ኣብርሃም ወዲ ሽኮራይ ንብሎ እዩ ግርማይ ንብሎ ከዓ ካብቶም ወይ ካብቶም ክፍሊ መስዋእቲ ዝነበረ ኣብዚኣ ተርፉ ማለት እዩ

0: መስዋዕቲ ናይዞም ሓሙሽተ ብሉፃት ወደብቲ ኣካላት ዘይከምቲ ጸላኢ ኩሉ ምንቅስቓሳት ክዓግድ ህዝቢ ኣስመራ ምስ ሰውርኡ ዝነበሮ ርክብ ከኽትምን ዝሓሰቦን ዝወጠኖን ውዳቤ ከተማ ኣስመራን ከባቢኡን ምቕጻልን ምሕያል ኣባላት ባዶ 6 ምንጥጣፍ ካልኦት ኣህዱታትን ዝያዳ ብዝሓየለን ብዝረቐቐን መልክዑ ቀጺሉ።
1: ኣብዚ ተመዲበ ክመፅእ ከለኹ እዚ ናብዚኣ እዮም ሒዞም ንመፅኦም በዓል ኤርምያስን ወለንኬል ኣብርሃን። ስለዚ ኣነ ወርሒ 3 ስለ ዝመፃኹ ክሳዕታ ዕለት 2 ወርሒ 11 ሓደጋ ዘጋጠመትና መጥካዕቲ ዘጋጠመትና ክሳዕ ሸዓ ኣብዛ ቦታ እዚኣ ኮይና ሰሪሕና። ብድሕሪኡ ግን እዚ ቦታ እዚ ሓንሳ ፀላኢ ዝፈለጦ ቦታ ስለ ዝኾነ ካልእ ቦታታት ከነብል ስለ ዘለና ክንመርፅ ስለ ዘለና እቲኣ ጨርሒ ትበሃል ቦታ በራኽ ኪንያ ኣላ ጠራ ዓዲ ቆንፅ ትበሃል እሳውን ኣዝያ ፅቡቕቲ እያ ንዝኾነ ነገር ኣጋጢሙካ ንድርፎ ክትወርድ ወይ ከተንቆልቁል ምችእ ቦታ ስለ ዘለዋ ጠራ ዓዲ ቆንፂ ኣብኣ ቀፂልና ማለት እዩ ክሳዕ ምስላቅ ክሳዕ ወርሒ 2:78 ፀላኢ ድፍዑ ኣብዚ ከባቢ እዚ ክሳዕ ዝሕዝ ማለት
2: እዩ ድመንተን እቲ ምዝላቅ ገለመለ ዝነበረሉ እቲ ስራሕ ዳርጋ እንዳተፈንተትካ እቲ ፀላኢ ገለመለ እውን ዝገማግም እዚ ንምምሕዋስ ናይ ኣስመራ ነዚ ከባቢ እዚ ክስታይ ክገብሮ ክቋፃፀሮ ገለ ስለ ዝጀመረ እቲ መስርሕ ውዳበን ስራሓትን በተቐዲሙ ዝደልደለ ኣብ ታሕቲ ኮንካ ነቲ ስራሕ ክካየድ ገለመለታት ክቕፅል ገለ ተገይሩ
0: መስርሕ ውዳቤ ከተማ ኣስመራን ከባቢኡን በዚ ሎሚ ተተናኺፉ ዘሎ መደብ ዝኽትም ኣይኮነን። በቢ መድረኹን ከባቢኡን ንኣሰራርሓ ወፋይነት ጽንዓትን ሜላን ወደብትን ውፍያትን ኣብ ልዕሊ ጸላኢ ዝነበሮም ጸብለልታን ዝደስስ መደባት ኣብ ካልእ እዋን ክቐርብ ዘለና እምንቶ ልዑል እዩ።

0: ንክሳተፍ ኣብቲ ዝካየድ ዝነበረ ኩነታት እውን ይሳተፉ ነይሮም እዮም። ስለዚ ኣብቲ እዋን እቲ ዝነበሩ ድምፃውያንና ብጣዕሚ
1: ፈጠራውነት ስልዕድ እዩ ነይሩ
2: ያውታት ሳዕባ ኣብ ግዜ ሽግር ኣብ ግዜ ከቢድ እንታሽሞ ንሕና ኮ ተዳልዩ ንሪዮ ዘለና ከመይ ከም ተዳለየ ከማ ብዙሕ ኣፍልጦ ይብልና ንሓቂ ዘረባ እቲያ ደርፊ ጥራሕ ርኢና ብኣ ተሐጊስና ፅበቕቲ ኢና ንብል እምበር ክንደ ሽግር ይረኽቡ ነይሮም ክንደ ከቢድ ነገር እዩ ነይሩ ላኪን ፅፅቡቕ
0: ተፃውቲ ግሩም ከም መታብዑና ዝለይኩም በርናምጃትና ዝተላልህላ ወታብዑና ግታሉ ሰየትና ዓባይታ ሓልየትና ዝተላልህላ ከማ እግለ ልብላ ፀንሓያ ማኩም ስለ ሱዓድ ባህለት ውክል ሕላየት ተንመየ ናይ ዓበይ ፈናኒናታን ፈናኒት ልየጎይትኦም ከም ስልሁማ ፈናኒት ኩናማ መዲና እብራሂም እግለ እንደታባዕና ግናቅብልቱ ድማ ንዒድ በኪተስዒድ ብንብል ድብስትድዮ ግንትዓዲ

ሓላ ከም ማግሉ ዝዘከርላ ፀንሓ ምኩሉ ሓልዮት እየ ዓዋቴ ለትብል ሕላይቱ ባመሄ ሽወያ ህጅክ ኣብ መጋበለት ዋድያ ምህልና ግል ንርአዩ ተባሕበር ኣብድግማን ዒድ በኬቶ ስዒድ ግልግባእ ግና ዲብነት ተምኒ ዲባ መቓበለት ግንቂስ

ደርፈን ዲ ብኣምፅኦት ሕርየት ዓብይቱ ኣወል ደርፈን ዲ ብወጠንየት ሸዓብ በዲርማ ቤልክዋ ዓልኮሎ ሸዓብ ክዋ ሓተ ገቢ ደርፈን ፈን ዲ ብወክድ ንዳል ካሊእ መረት ደግማ ሌኮ ፈን ደባበት ዓላ ፈን መጥፈ ዓላ ፈን ቡምበት ዓላ ፈን ኣርበጂ ዓላ ፈን ሸዓብ ውሕድ ዓላ ፈን ሸባብ ማዕነዌት እንዳሃባ ክምለል ተሐቆ ሰውረት ወዲ ዓላ ፈን ሰውረት ዲ ኣያ ኣካን ብኣፅሓት ክምህሌት ዝሓብር ዓላ ፋፈን ብዙሕ ትደሩ ዲ ኤርትርያ ብስፋዓሙ እሊ ኣህምየት እሊ ጀበ ሻዕብየት እንደ ፋህመቶ ሞወድት ፈን ምን ስርየት ኣስክ በጠሎኒ ኣስክ ብርጌድ ፍረቕ ወዴት ፋህማኒ ሌሽ ብለ ተውዐየ ትግጀሽ ለሂብ ብላ ማዕነዌ ትግጀሽ ለሂብ እብላ ማዕነዌ ትግሸዓብ ለሂብ እብላ ለርሳለት ለተተሓዘለየት እግል ውሕደት ሸዓብ ኤርትርያ ወላ ርሳለት እተወክድ ተተሓዘለለየት እግትግባእ ዶሮ ልፈንካን ከቲርካ ርስ ጅደን ጅደን

ቻይና ዲብ ክልሑል 17 ቢልዮን ዶላር ዝዓውሉ ፈርያት ሓርስ ኣሜሪካ ግልተ ዝዛብል ክምሰልቱ ሸርሓት ወብህጁማት እስራኤል ዝኣቃተለው ውላድ ልብናን 13,000 ክምሰል ባፅሓው ተሓበራ ካብ ሓይሳም ሓይሳት መታቅበላትና ናይ ለሰዓት ኣክባር እትላት ምማም ህለና ኣሌላት ኤድ ሕርየት በኪታ ዲቡንብልህየ ናዮም ሴ ፈርናም ዲቡን ዓዲኩም

0: ሰላም ከመይቀኒኹም ዝኸበርኩም ተኸታተልቲ መረባቱ ኤርቲቪ ሰሙናዊ ፍጻምታት ስፖርት ናይ ዝሓለፈ ሰሙን ሒዝና መፂና ኣለና። ንምክታልኩም ብክብሪ ንዕድም።
1: ብምክንያት 24 ግንቦት መዓልቲ ናፅነት ዓመታዊ ብፌደሬሽን ብሽክሌታ ዞባ ማእከል ተወዲቡ ዝካየድ ውድድር ዋንጫ ናፅነት ሰንበት 17 ግንቦት ብካልኣይ መድረኹ ተዛዚሙ። ኣብዛ ዛዛሚት መድረኽ ውድድር ቅድሚ ምጅማሩ ኣብዛ ዓመት ኣብ ፅቡቅ ቁመና ዝርከብ ተቀዳዳማይ ዞባ ደቡብ ሮቤል ሃብተ ማርያም ካብ ደገፍቱ ናይ ምትባዕ ልግሲ ተወፊሉ። 129 ዝቁፅሮም ዓበይቲ ተቀዳደምቲ ኣብ እንዳ ማርያም 105 ኪሎ ሜትር ዝረሕቀት ውድድር እዩ ተሰሪዕሎም። ኣብዛ ኣባል ክለብ ኣስፔኮ ናታን መድሃነይ ብሉፅ ፀወታ ዘርአላ መድረኽ ኣቐዲማ ካብ ዓባይ ጉጅለ ተቆሪፃ ዝኸደት ጉጅለ ብዓባይ ጉጅለ ከይተዋሓጠት ኣብ መዛዘም ሕንፃፅ በፂሓ። ኣብ መወዳእታ ኣባል ክለብ ደንደን ሚካኤል ዳንኤል መወዳድርቱ ብሰፊሕ ፈልዩ ንውድድሩ ብ2 ሰዓትን 42 ደቂቕን 21 ካልኢትን ብምዛም ዕውት ካልኣይ መድረክ ዋንጫ ናፅነት ኮይኑ ኣባል ክለብ ኣስቤኮ ኤቨን ረድእን ኣባል ክለብ ኤርቴል ኤሉት ክፍሎምን ድማ ብተመሳሳሊ ግዜ ድሕሮም ካልኣይን ሳልሳይን ተርታሒዞም። ኣኽሊሉ ኣተሽም ደንደን፣ ናትናኤል ዮናስ ሰንበል፣ ናታን መድሃኒ ኣስቤኮ፣ ኣሕመድ ዓብደልዋሃብ ገዛማንዳ፣ ዓወት ክብሮም ኣስቤኮ፣ ዕውት ቀዳማይ መድረክ ናኦድ በረኸት ሰንበል፣ ሮባይል ሃብተማርያም ዘዋደቡ ድማ ክሳብ 10 ተርታ ዝነበረ ኮታ ሒዞም። ብመሰረት ናይ ክልተ መድረኽ ውፅኢት ዕውት ካልኣይ መድረኽ ኣባል ክለብ ደንደን ሚካኤል ዳንኤል 5 ሰዓትን 12 ደቂቕን 7 ካልኢትን ዕውት ዋንጫ ናፅነት ኮይኑ ተዓዊቱ። ኤሉት ክፍሎም ካብ ኤሪተልን ኤቨን ረድን ካብ ኣስቤኮን ድማ ምስ ዕውት ብተመሳሳሊ ሰዓት ብመዓልቲ ተበሊፆም ካልኣይን ሳልሳይን ተርታ ብምሓዝ ኣብ ፖዲዮም ደይቦም። ብጋንታ ኣስቤኮ ብ15 ሰዓትን 36 ደቂቕን 46 ካልኢትን ቀዳመይቲ ኮይና ደንደን ብ14 ካልኢት ድሕራ ካልአይቲ ሰንበል ድማ ብ53 ካልኢት ድሕራ ሳልሰይቲ ተርታ ሒዛ 35 ዝቁፅረን ደቂ ኣንስትዮ ዓበይቲ ኣብ ተመሳሳሊ ቦታ 71.4 ኪሎ ሜትር ዝረሕቆት ውድድር እየን ኣካይደን። ኣብዛ ኣርባዕተ ተቐዳደምቲ ኣጥቂዐን ብምኻድ ሕንፃ ዝረገፃላ መድረኽ ኣበልጋንታ ዓራግ ኣርሴማ ኣንደፅአን ንውድድራ ብ2 ሰዓትን 11 ደቂቕን 47 ካልኢትን ብምዛም ቀዳሚት ኮይና ተዓዊታ። ኣባል ክለብ ደቡብ ቤተልሄም ክፍለ፣ ኣባል ክለብ ሰራይር ሳዋ ኣርሴማ ሃብተ ሚካኤል፣ ኣባል ክለብ ደንደን ዕውት ቀዳማይ መድረኽ ኤልዳና ተክለማርያም ድማ ምስ ኣርሴማ ብተመሳሳሊ ግዜ ክሳብ 4 ተርታ ሒዘን። ቤተልሄም ስቲፋኖስ ጋላ ነፍሒ፣ ብርክቲ ፍስሐ ዓራግ፣ ሮምና ጉዕሽን ኣድያም ዳዊትን ካብ ደንደን፣ ሄርሜላ ሳይሞን ካብ ደቡብ፣ ደሊና ግርማይ ካብ ሰራይር ሳዋ ድማ ካብ 50 ክሳብ 10 ተርታ ሒዘን። ኣብ ሓፈሻዊ ግዜ ኣባል ክለብ ደንደን ኤልዳና ተክለማርያም ብ4 ሰዓትን 11 ደቂቕን 16 ካልኢትን ዕውት ዋንጫ ናፅነት ብምዃን ኣኽሊል ዓወት ደፊኣ። ኣርሴማ ኣንደፅኤን ካብ ዓራግ፣ ቤተልሄም ክፍለ ካብ ደቡብ ድማ ሳልሳይ ተርታ ሒዘን። ብጋንታ ጋንታ ደንደን ብ12 ሰዓትን 34 ደቂቕን 46 ካልኢትን ቀዳሚይቲ ኮይና ተዓዊታ። ዓራግን ደቡብን ድማ ኣሰራ ስዒበን። 150 ተቀዳደምቲ ዝጠረፈ ናይ ጁኒየር ደቂ ተባዕትዮ ውድድር ምስ ናይ ደቂ ኣንስትዮ ተመሳሳሊ 71.4 ኪሎ ሜትር ርሕቀት እዩ ሸፊኑ። ኣብ መወዳእታ ነዛ ካልአይቲ መድረኽ ኣባል ክለብ ደንደን ዮናታን ቴድሮስ ቀዳማይ ኮይኑ ተዓዊትላ። መሓሪ ኣኽሊሉ ኤርተል

0: ብኣይ ናትናይ ኣልማሓሪ ትፅቢት ሳልሳይ ዳይሞንድ ሰሎሞን ኣስቤኮር ኣብኣይ ናይ ኢብ ሙሴ ብውልቂ ሓምሻይ ሴም ፍስሐ ኣሰር ሻድሻይ ብዮቤል ኤፍሬም ደንደን ሻብዓይ ሲራክ በረኸት ብውልቂ ሻምናይ ነቐድ ወልደ ሚካኤል ሰንበልታሽዓይ ንሆም ሚካኤል ብውልቂ ድማ ዓሰራይ ተርታ ሒዞም ኣብ ሓፈሻዊ ግዜ ናትናይ ኤልመርሃዊ ካብ ትፅቢት ብ3 ሰዓትን 26 ደቂቕን ክልተ ካሊትን ዕዉት ዋንጫ ነፅነት ነጂነር ደቂ ተባዕትዮ ተቐዳደምቲ ኮይኑ ዕዉት ቀዳማይ መድረኽ ኣባል ክለብ ኣስፔኮ ዳይሞንድ ሰሎሞን ካልኣይ ኣባል ጋንታ ገዛማንዳ ሄኖክ ይማና ኣብርሃም ሳልሳይ ተርታ ብምሓዝ ኣብ ፖዲየም ደይቦም ብጋንታ እታ ብናይ ተቐዳደምታ ባጀት እትንቀሳቐስ ክለብ ትፅቢት ነተን ብዓበይቲ ትካላት ዝምወላ ዓበይቲ ጋንታታት ዞባ ማእከል በሊፃ ቀዳመይቲ ኮይና ተዓዊታ እዚ ከምዚ ኢሉ እንከሎ ገዳይም ተቐዳድምቲ ካብ ኮረሻ ብሽክሌታ ዝወርዱ ብምክንያት እዚ ረዚ መዓልትና ፅነት ውድድሮም ኣብ ክልተ ተመዲቦም ኣካይዶም ነይሮም በዚ መሰረት ዝተረኽበ ውፅኢት ምስ እንምልከት ዓብደልከሪም ዓብደልዋሃብ ቀዳማይ መርሃዊ ክብሮም ካልኣይ ሳልሳይ ዓብደልከሪም ዓብደልዋሃብ ቀዳማይ መርሃዊ ክብሮም ካልኣይ ሳልሳይ ሴም ርእሶም ኮይኖም ዕዉታት ክኾኑ እንከለዉ ካልእቲ ምድብ ካብ ዝነበረት ቀዳማይ ዓንደ ማርያም መሓሪ ካልኣይ መምህር መድሃኒት ተስፋ ማርያም ሳልሳይ ፋኑስ ፀገ ኮይኖም ክዕወቱ እንከለዉ ተክሊት ኢሳቅ ሳንዲያጎ ብሉፅ ዘዋሪ ተባሂሉ ተሸላሚ ናይቲ መዓልቲ ኮይኑ ኣብ ናይ ደቂ ኣንስትዮ ውፅኢት ዝተረኽበ ምስ እንሰግር ለተ ሚካኤል ፍሳይ ቀዳሚት ኮይና ክትዕወትን ከላ ሰብ ለኣሎምን ርግኣት ተኸለን ተኸቲለን ውድድረን ዛዚመን ክቡራት ተዓዘብቲ ኣብ መወዳእታ ምስ ኣዳለውቲ እቲ ውድድርን ዕዉታት ኣሰልጠንትን ሕፅር ዝበለ ዕላል ኣካይድና ኣለና ናብኡ ከብለኩም
1: መጀመርታ የቀነለይ ማለት እዩ ብምቕፃል ብውድድር ብጣዕሚ ከቢድ እዩ ነይሩ ኣብ ላስት ማለት እዩ ከባቢ 10 ክተርፋ ከሎ ብሬካወይ ጌርና ስናተን ምዳኒ ሸዋኻባ ከዓ ስፕሪንት ጌርና ከዓ ካብታ ነበረት ግሩፖ ህዳም ነራ ንዓ ሃዊስና ማለት ካብ ስፕሪንት ከዓ ተዓዋታይ ኮይነ ማለት እዩ ዋይ እዚ ደስጋኣኒ ኳይ ነበረን ከምስዕራ ዳርጋ ሹር እየ ነረ ደስጋኣንስ ዳርጋ ይነበረን ኣብታ ግሩፖ መጀመርታ ንሓይልታት ጅግና ሓይልታት ምክልኻል እዚ ሕዚ ዝተኣሽ ጋር ክብሪ ምስጋና ንኣምኹኖ ማለት እዩ ምቕፃል ንዓኹም ንደቂ ጋንታይ ንሰልጠንተይ ንፋሚሊይ ከዓ ብምልኦም ማለት ቴንክዩ ክብሎም ደሊ
2: እዎ ውድድርኩም ናዳይ ናይ ሎም መዓልታ እዝያ ብርትዕቲ ውድድር እያ ነራ እዚ እንዳ ማርያም ገለ ንፋስ ገለ ዝበርትዖ ነይሩ ወላ ብካልኦት ተቐዳድምቲ ብዙሕ ስካቶታት ገለ ይመፀና ነይሩ ግን ኣጋጣኣታ መወዳእታ ዝገበርኳ 6-7 ዙርያ ክተርፋ ከሎ ስካቶ ገረ ስካቶ ገይራ ናይ ደቡብ ምስ ሓምሻይ ርእስና ሃዲምና ነርና ኣጋጣሚቲ ሓንቲ ሳይክል ኣባላሻ ገለ መለ ተሪፋ 4 ተቐዳድምቲ ነርና ማስ ፅቡቅ ነይሩ ድሓኒ ብሓፈሻ ውድድር መራ ብርቱዕ ነይሩ ጀመርታ ንልዑል ፈጣር ናብ ዝዘብፅሓኒ ክብሪ ምዝጋና ንዕዮ ኹኖ ብድሕሪእዩ ስድራይ ብጣዕሚ እየ ከመዝግኖም ዝዘሊ ማስ ካብ ማውንቴን ስቲል ክሳብ ሕጂ ኩሉ ዳገበሩ እዩ ጎዲልና ኣይፈለጥኒ ንዖም ከመዝግኖም ብሓፈሻ ነሰልጣን እየ ተመዝገን ትርሺ ንኩሎም ደገፍተይ ንደንደን ክለብ ደንደን ጋንታና ንኩሎም ከመዝግኖም ይፈቱ ማለት እዩ
3: ሃበን እዮብ ባህል ማለት እዩ ሃበን እዮብ ሃይለ ኣሰልጣን ጋንታ ትፅቢት እዎ ኣብ ስራሕ እዩ ሓፈሻዊ ኣብ ስራሕ እዩ ጋንታ ማለት እዩ ኣብ ኩሉ ዲቪዥን ዘረባ ሰብ ሰሚዑ እቲ ዝሰራሕናዮ ማለት እዩ ጎይና ኣሉ ኢና ማለት ኣብ ዝዳሓለፈ ነበረ ናይ ምስጋር ተፃወቲ ነርና ናብ ተፈላለየ ክለባት ኣብ ዲቪዥን ናብ ዲቪዥን ውንኮም ኣስጊርናዮ ማለት እዩ ኣብ ተፈላለየ ዲቪዥን ናይ ዓሚ ክብርና ክነዕቅብ ኢና ኣቲና ብሓሙሽተ ዲቪዥን ናይ ደቂ ተባዕትዮ ኣቲና ንውድድር ብሓሙሽተ ክንወስዳየ መደብ ነይሩ ብሓንቲ ግን ብካልእ ተወዲናየ ተ 4 ዲቪዥን ቀዳመይቲ ኮይና ብጋንታን ብውልክን ዕውታት ኮይንና ወዲናየ ማለት እዩ ተሃጓፋት ኣብ ዝነበረ ናይ ዙር ገለ ኣብ ተፈላለየ ፖዲዮም ኣይደብናን ናይ ዓሚ ዕውታት ኢና ርና ብ4 ዋናጩ ማለት እዩ ቻምፒዮን ዘባ ማእከል ከምኡ ውን ናይ ናፅነት ማለት እዩ ነቲ ክብሪና ብድክድናሉ ቶም ንፋዓት ተቀዳደምቲ ኩሎም ሰዲድናዮ ማለት እዩ ጋንታታት ኣብ ፀዋዕሎም ናብ ኤሪቴል ናብ ተፈላለየ ክለባት ከይዶም ካብ ማውንቴን ባይ ኪና ስጊርናይ ዋላቶም ናይ ካልኣይ ዲቪዥን ቀጥታ ማለት እዩ 4 ወርሒ ድሮ ገይሮም ኣለዋሳይ ጅበቶም ጎደሎ ተፃወትካ ተባቢዕካ ነቲ ዝደለካ ብኮታት ኣሳጣጢምና ኢና ናብ ዝመፂና ዕው ዝኾነ ስራሕካ ሰሪሕና ማለት እዩ ምስነወዲ ወዲ ዓንደ ማርያም ማለት እዩ ኣብዚ ሓፂር ግዜ ከባቢ 2-3 ሰሙን ካብኦም ኣይተሰለና ብጉቡእ ሰሪሕና ኣሉና ዳሓን ዝኾነ ኣብ ናይ ደቂ ኒስሴዊን ኣቲና ነርና ገና ፈለማየት ምስረት ክሳብ ዘላ ዳሓን ዝኾነ ተወዳዳሪ ብቕዓታ ውን ኣርእና ኣለና ዝያዳ ውን ኣተኪርና ክንሰርሕካ ሕጂ ማለት እዩ ብመወዳእታ ኮ ጋንታ ትፅቢት ናይ ውልቂ ክለብ እንድያ ኩሉ ግዜ ተፃወትታ ትሕዛ ናይ ንፉዕ ተፃወታ ኣይኮነትን ንፉዓታ ፍርያ እያ ናብ ካልእ ክለባት ሰድድ ኦረዲ ቶም ዝነበሩ ከዶም እዮም ሕጂ ውን ዞም ዘለዉ ክኸዱ እዮ ማለት እዩ በቲ ዘሎ ኢና ኩሉ ግዜ ዕውት ኮንካ ትቀርብ ድራይ ደይኮነስ ኣብ ምፍራስ ኣለና ነቶም ዘለዉ ተፃወቲ ሒዓቂምና ክንከና ክንክእልና ናይ ውልቂ ክለብ ክሳብቲ ምወል ማለት እዩ ካባና ዳሓሸ ክለባት ኣብ ዝፅውዖም ሲ ይኸዱ እዮም ማለት እዩ ናፃ ምዝውዋር እዮም ዝኸዱ ናይ ሓባር ስራሕ ስለ ዝኾነካ ንኩሎም ጋንታና ጋንታ ትፅቢት መሳርሕተ ወዲ ዓንደ ማርያም ባዕቢ ንወዲ ዓንደ ማርያም ማለት እዩ ኩሎም በዓል ወዲ ጉዑሽ ኩሎም መሳርሕተ ሰምረ ተፈላለዩ ኩሎም ተቀዳድምቲ ጋንታ ትፅቢት በዚ ጋጣሚ ኳ ሓጎስና ክሉ ትፈዞ ማለት እዩ ንዓኻ ክብረታ ለለካ
4: መጀመርያ ርሑስ ቅድሚያት በዓልና ፅነት ክብል ደሊ ብምቕፃል ከምቲ ዝበልካዮ እዚ ውድድር እዚ ንርዝነት ናይቲ ርእሰ በዓላትና ዝኾነ መዓልትና ፅነት ንዕ ንምኽባር ካየድ ዝቐነየ ውድድር እዩ እዚ ሓደ ካብቲ ካላንደርና ሰፊሩ ዘሎ ብብዓመቱ

0: ዝካየድ ውድድር እዩ። እዚ ዝሓለፈ ሰንበት ናይ ቀዳማይ መድረክ ነይሩ። ሎም መዓልቲ ከዓ ናይ መዛዘምቲ ካልኣይ መድረኽ እዩ ክካየድ ፀኒዑ። እዚ ኣዝዩ ብዕቱም ኢና ንሰርሓሉ። ካብ ናይ ዓሚ እዚ እኳ ፍልልያ ኣለዎ እንተዘይበልና እናበለፀ ዝያዳ እቲ ትሪኦ ከምርኦ ፅራሕና ዲስፒድ እናወስኩ ቶም ቆልዑ ተወዳደርቲ ኣብ ዋዳ ድብኡ ኣብ ሓፈሻዊ ኩነታቱ ክትሪኦ ከለኻ ዓመት ንዓመት እናበለፀ እናፀበቐ ዝኸይድ ዘሎ መደብ ውድድር እዩ እሞ ሎም መዓልትካ ከም ዝረኣናዮ ልዕሊ 4 እናዘወሩ እዮም ቶም ተወዳደርቲ ምስ ዝኩሉ ንፋስ ወዲዮሞ ዘለዉ። ስለዚ እቲ ዕላምኡ ንምምዕራግ ነቲ በዓልና ፅነት ስጋዕ ዝኾነ በቲ ንደልዮ መንገዲ ምዝረኣኻዮ ዝኩሉ ተዓዘባይ ኣብዚ ሆ ክብል ዝፀንሐ ብምዕሩግ ኣገባብ ዛዚምና ኣለና ኢልና ግምግም ንሕና ከም ፌደሬሽን ውሕጂ እንታይ እዩ ብዙሕ ፍልሊ ከም ተቐዲመ ዝበልኩ ኣለዉ ክንብል ኣይንኽእልን ዲና ኣብ መድረኻት ቁርተ ይክፈላለ ክእል ዓሚ 3 መድረኽ ጌርና ነርና ሎም ዓመት ኣብ 2 መድረኽ ጌርና ወዲእናዮ ኣለና። ንስ ሕጂ ብርዱእ ምክንያት ሓደሓደ ፀገማት ቴክኒካዊ ሽግራት ገለ ከጋጥመካ ከሎ ናይ ግድን ኢኻብ ከምኡ ክትኣቱ እንተዘይ ኮይኑ ኣብቲ ትብዝሒ ተሳትፍ ተወዳደርቲ ይኹን ኣብቲ ኣወዳድብኡ ካብ ዓመት እናፅበቐ እንተዘይኮይኑ ድሕሪ ዝምለሰሉ ነገር የለን። ስለዚ ብዙሕ ፍልልነት ኣለዎ ኢልና ክንዛረበሉ ንኽእል ነገር የለን። ልክዕ በቲ ናይ ቀደሙ ብከምኡ ኣገባብ እዩ ዝኸይድ ዘሎ። ኣብ መፃኢ ከዓ ዝያዳ ዝጎደለና እናመላእና ክንከይድ ሓደሓደ ተዓዘብናዮ ነገር እንተልዩ እናመላእናዮ ክንከይድ ዝብል መዳእታ እዩ ዘለኒ። መወዳእታ ነዞም መጀመርያ ንዓኹም ከነመስግን ደሊ እዚ ውድድር እዚ ምዝ ፀሓይ እዚ ብዘይ ዕረፍቲ ምሳና ኣብዚ ጠጠው ኢልኩም ክትከታተሉ ናብ ህዝቡን ከተብፅሑ ትኽፍልዎ ዘለኹም ትገብርዎ ዘለኹም ኣበርክቶ ወይ ዝተዋፅኦ ኣዝየ ከመስግን ይደሊ። ብምቕፃል ነዞም ዕዉታት ንኩሎም ብምክንያት ዝረዚ በዓል ዕዉታት ኮይኖም ዘለዉ ጋንታ በሎም ውልቀ ተወዳደርቲ ንኩሎም ዮሃና ክብሎም ይደሊ። መወዳእታ ንዓመታ ከዓ ብዝበለፀ ካብዚ ብዝሓሸ መንገዲ ጌርና ክነካይዶ ኢና ኢለ ይኣምን። ሰረፈ የቀኒለ ርሑስ ቀንያት በዓልና ፅነት ክብል ደሊ
1: ብፌደሬሽን ኩዕሶ መርበብ ዞባ ማእከል ተወዲቡ ብምክንያት ብበዓልና ፅነት ክካየድ ዝፀንሐ ውድዳት ኩዕሶ መርበብ ገማግም ባሕርን ብቀዳምን ሰንበትን ብወግዒ መጋረጁ ዓፅዩ ኣብቲ ኣብ ሜዳ ማዓስከር ደንደን ዝተኻየደ ናይ መዛዘሚ ስነ ስርዓት ሓለፍቲ ስፖርትን ክለባትን ዕድመ ዝተገብረሎም ኣጋይሽ ኣፍቀር ስፖርትን ኣብ ዝተረኽብሉ ናይ መዛዘሚ ውድድር ኩዕሶ መርበብ ገማግም ባሕሪ ተኻይዱ። ኣብቲ ዕለት ክለባት ፍንቅልን ዓንበርበብን ብክልቲ ፆታ ናይ መዛዘሚ ፀወተን ኣካይደን ፍለማ ጋንታታት ደቂ ኣንስትዮ ኣብ ዝተረኽበሉ ንተፃወቲ ሻም ገብረ ዮናስ ሰሚራ ሙሴን ዝጠርነፈት ፍንቅል ኣብ 2 ሰት ኣከታቲላ ዓብሊላ ብምቕራብ ንፀወታ 2 ባዶ ተዓዊታትሉ። ዝሰዕበት ግጥም ከይተሰዕረት መዛዝም ዝበፅሐት ብበራኺ ሃይለት ስልጥን ንምኩር ተፃዋታይ ሽደን ተስፋይ ምስ ዮሃንስ ዕቆባ ማርያም ዝሓቆፈት ዓንበርበብ ምስታ ብሰናይ ይርጋ እቲ ስልጥን ንተፃወቲ ሰምር ሃይለ ሚካኤል ናታን የማነን ዝጠርነፈት ፍንቅል እያ ተረኺባ። ካብ ግዜ ናብ ግዜ ልዑል ብቕዓት ናጥሬት ትመፅእ ዘላ ፈንቅልካ ኣከታቲላ ንፀወታ 2 ባዶ ክዛዝሙን ከላ ጋንታ ዓንበርበብ ግን ኣቐዲማ ከይተሰዕረት መዛዘም ዝበፅሐት ምስ ምንባራ ብመሰረት ሕጊ ናይቲ ፀወታ ሓንቲ ሴት ኣብ 21 ትዛዘም ተሰሪዓትለን። ኣብዛ ግጥም ዓንበርበብ መሪሓ ብዝኸረትሉ ክዛዝሙያ እናተባሃል እንከሎ እታ ብበዝሒ ደገፍታ ማሚቓ ዝቕኔት ፈንቅል ግን ንዓወት ኣሕሊፋ ክተባይ መረፀትን ኣርኪባ ብምስዓር ብድምር ውፅኢት 3 ብባዶ ተዓዊታ ፈንቅል ነቲ ብደቂ ኣንስትዮ ዝተረኸበ ምቁር ዓወት ድማ መሊሳ ደርዒ ወሲኻትሉ። እዚ ከምዚ ኢሉ እንከሎ ብቐዳም ጋንታታት ካልኣይ ዲቪዥን ናይ መዛዘም ፀወታ ኣካይደ ነይረን። ጋንታታት ደቂ ኣንስትዮ ሳሊና ፌስቲቫልን ሓያል ተወዳዳርነት ኣብ ዘርኣየሉ ግጥም ሳሊና ኣብ ልዕልታ ብሉፅ ምንቅስቓስ ዘርኣየት ፌስቲቫል 2-1 ክትዕወትን ከላ ደቂ ተባዕትዮ ጋንታታት ባሕቲ መስከረም ደንበስ ሰንበልን ኣብ ዝተጋጥማሉ ድማ ባሕቲ መስከረም 3-1 ረቲዓ። ብመሰረት ዝተኻይደ ውድዳት ዝተዓወታ ጋንታታት ዝተዳብለሎ ናይ ገንዘብ መዳልያን ዋንጫን ሽልማት ካብ ዕዱማት ሓልፍትን ተቐቢለን ብምኽንያት መበሳሳን 5 ዓመት በዓል ናፅነት ብፖሊስ ኤርትራ ተወዲቧ መንጎ ጨናፍሩ ንሓደ ወርሒ መመላእታ ክካየድ ዝቐነ ስፖርታዊ ውድዳት ዝሓለፈ ሮብ 13 ግንቦት መጋረጁ ዓፅዩ። እዚ ብግልቲ ፆታ ብኩዕሶ እግርን ኩዕሶ መርበብን ክካየድ ዝቐነ ውድድር ውዕውዕ ምንባሩ ዝበፅሐን ሓበሬታ ኣፍሊጦም። ብሮብ 13 ግንቦት ኣብ ሰዓታት ናይ ቅድሚ ቅትሪ ኣብ ስታድዮም ቺቸሮ ንእሽተይ መዛዘሚ ፀወታ ኩዕሶ እግሪ ተኻይዱ። ኣብቲ ኣዛዚ ፖሊስ ኤርትራ ኮሎኔል መሓሪ ፀጋይን ካልኦት ኣዘዝቲ ፖሊስን ዝተረኽቦ ግጥም ኣብ መንጎ ጋንታ ጨንፈር ምክልኻል ገበን ፖሊስ ኤርትራን ፖሊስ ዞባ ማእከልን ዝተኻየደ ናይ ፍጻመ ፀወታ ነይሩ። ጨንፈር ምክልኻል ገበን ፖሊስ ኤርትራ ኣብ ልዕሊ ጋንታ ፖሊስ ዞባ ማእከል ድማ ናይ 3 ባዶ ዓወት ብምዝጋብ ተዓዋቲት ክትከውን ብቂዓ። ድሕሪ ቅትራ ሜዳ ፖቾ ፊልያ ዝተኻየደ ሓያል ምትልላኽ ዝተረኣዮ መዛዘሚ ናይ ኩዕሶ እግሪ ግጥም ድማ ኣብ ናይ ደቂ ኣንስትዮን ደቂ ተባዕትዮን ኣብ ክልቲኡ ፆታ ጋንታ ኩዕሶ መርበብ ፖሊስ ዞባ ማእከል ኣብ ልዕሊ ጋንታ ጨንፈር ምክልኻል ገበን ፖሊስ ኤርትራ

0: ዓወት ብምስጋብ ደሚቓ ወፂያ። ኣብ ዞባ ደቡብ ከተማ ደቂ ምሓረ ፅንዓትና ዋሓስና ብዝብል ቴማ ዝተወደበ ሓበራዊ ግያ ናፅነት ማለት ማ ስፖርት ከምኡውን ውድድራት ኣትለቲክስ በዓሶ 7 ግንቦ ተኻይዱ ኣብቲ ብጨንፈር ኮሚሽን ስፖርት ዞባ ደቡብን ምምሕዳር ንኡ ዞባ ደቂ ምሓርን ዝተወደበ ስፖርታዊ መደብ ልዕሊ 80,000 ናቕፋ ሽልማ ዝተዳለሉ ኮይኑ ህዝቢ ከተማ ደቂ ምሓረ 150 ኣትሌታትን ተሳቲፎዎ ነይሮም። ብሓፈሻ ካብ ንኡ ዞባታት ዞባ ደቡብ ከምኡውን ካብ ሃገራውያን ክለባት ዝመፁ 57 ደቂ ኣንስትዮ 87 ደቂ ተባዕትዮ ኣትሌታት ኣብ ቦታ ውድድር ዝተረኽቡ ኮይኖም ብመሰረት ዝተሰርዑ ውድድራት ድማ ደቂ ኣንስትዮ በብደረጀን 3,000 ሜትሮን 10,000 ሜትሮን ርሕቀት ክሽፍና ደቂ ተባዕትዮ ድማ 5,000 ሜትሮን 10,000 ሜትሮን ርሕቀታት ዓሚሞም። ብመሰረት ዝተኻይደ ውድድራት በብክሊ ዕድሜዮም ኣብ ሓበራዊ ጉያ ማለት ማ ስፖርት ዝተዓወቱ እዞም ስዑብ እዮም። ኣብ ናይ ህፃናት ክሊ ዕድመ ደቂ ኣንስትዮ ቀዳሚቲ መክሰብ ዮሴፍ 800 ናቕፋ ክሽለም፣ ካልአይቲ ማርታ ተኽለ ብርሃን 600 ናቕፋ፣ ሳርሴይቲ ሉልያና ተኽለ ዝጋ 500 ናቕፋ ረኺበን። ህፃናት ደቂ ተባዕትዮ ቀዳማይ ናትናይ ደሳለ 800 ናቕፋ፣ ካልኣይ ናትናይ ኣልክብራብ 600 ናቕፋ፣ ሳርሳይ በረኸት ፍቓዱ 500 ናቕፋ ተሸሊሞም። ኣብ ናይ መንስያት ክሊ ዕድመ ደቂ ኣንስትዮ ዝተረኽበ ውፅኢት ድማ ቀዳሚቲ ትዕበ ፀጋይ ተሸላሚ 800 ናቕፋ፣ ካልአይቲ ትብለ ዝጠዓመ ተሸላሚ 600 ናቕፋ፣ ሳርሴይቲ ልዋ መሓሪ ተሸላሚት 500 ናቕፋ። ኣብ ናይ መንስያት ደቂ ተባዕትዮ ቀዳማይ ዳንኤል ሰሎሞን ተሸላሚ 800 ናቕፋ፣ ካልኣይ ሰምረ ዮሃንስ ተሸላሚ 600 ናቕፋ፣ ሳልሳይ ኣኤል መንቆሬስ ተሸላሚ 500 ናቕፋ። ኣብ ናይ ክሊ ዕድመ ዓበይቲ ደቂ ኣንስትዮ ዝረኽበ ውፅኢት ቀዳመይቲ ኣራንሺ ነጋሲ 800 ናቕፋ፣ ካልአይቲ ሳባ ክፍለ 600 ናቕፋ፣ ሳርሴይቲ ሰሊና መጎስ ተሸላሚት 500 ናቕፋ። ኣብ ናይ ልዕሊ ዕድመ ደቂ ተባዕትዮ ቀዳማይ ተስፋ ኣለም ተኽለየሱ 800 ናቕፋ ክሽለም፣ ካልኣይ ምሕረታ ብተኽለ ብርሃን 600 ናቕፋ፣ ሳልሳይ ተኽለ ሚካኤል መልኣክ 500 ናቕፋ። ኣብ ናይ 3,000 ሜትሮ ናይ ደቂ ኣንስትዮ ኣትሌታት ዝተረኽበ ውፅኢት ድማ ቀዳሚቲ ሲዶና ግርማይ ካብ ዓዲ ቀይሕ ተሸላሚት 2,000 ናቕፋ፣ ካልአይቲ ራድያ መሓመድ ካብ ሰንዓፈ ተሸላሚት 1,500 ናቕፋ፣ ሳርሴይቲ መርሃዊት ሃይለ ካብ ዓዱ ኋላ ተሸላሚት 1,200 ናቕፋን ኮይነን። ኣብ ናይ 5,000 ሜትሮ ደቂ ተባዕትዮ ቀዳማይ ብእምነት ሙሉ ካብ ዓዲ ቀይሕ ተሸላሚ 3,000 ናቕፋ፣ ካልኣይ ሮሞዳን ኢብራሂም ካብ ሰንዓፈ ተሸላሚ 2,000 ናቕፋ፣ ሳርሳይ ሓቤና ማኑኤል ካብ ዓዲ ቀይሕ ተሸላሚ 1,500 ናቕፋ ኮይኖም። ምኩራት ኣትሌታት ኣብ ዝተሳተፎ ናይ 10,000 ሜትሮ መሳጢ ውድድር ዝተረኸበ ውፅኢት ድማ ኣብ ናይ ደቂ ኣንስትዮ ቀዳሚቲ ኦሎምፒካዊት ኣትሌት ናዝሬት ወልዱ ካብ ክለብ ጋሽ ባርካ ተሸላሚት 5,000 ናቕፋ፣ ካልአይቲ ናፅነት ኣማኑኤል ካብ ክለብ ደቡብ ተሸላሚት 4,000 ናቕፋ፣ ሳልሰይቲ ድማ ኣትሌት ስምረት መርሃዊ ብውልቂ ተሸላሚት 3,500 ናቕፋን ኮይነን። ስዒቡ ኣብ ዝቐፅለ ናይ ደቂ ተባዕትዮ ናይ 10,000 ሜትሮ ድማ ቀዳማይ ዮቤል ዘሪት ብውልቂ ተሸላሚ 5,000 ናቕፋ፣ ካልኣይ ተክለ ሃይማኖት ብርሃነ ካብ ክለብ ደቡብ ተሸላሚ 4,000 ናቕፋ፣ ሳልሳይ ሞጎ ሹማይ ካብ ክለብ ደቡብ ተሸላሚ 3,500 ናቕፋ ኮይኖም። ኣብቲ ኣጋጣሚ ፕሬዚደንት ፌደሬሽን ኣትለቲክስ ዞባ ደቡብ መምህር ሙሴ ከበደ ኣብ ዘስምዖ ቃል ሓበራዊ ግያ ናፅነት ንዝኽሪ ዛዛ ምኪናት ግንባር ደቀ ምሓርን ፅምብል በዓል ናፅነት ንምድማቕ ቅድሚ 5 ዓመት ብተበግሶኑ ዞባ ደቀ ምሓር ዝፈለመ ውድድር ኮይኑ ካብ ዝሓለፈ 3 ዓመታት ጀሚሩ ግን ብደረጃ ዞባ ሃገራውያን ጋንታታት ኣትለቲክ ዝሳተፎ ሰፊሕ መደብ ኮይኑ ይቕፅል ከም ዘሎ ኣብሪሆም። ኣብ መዛዘሚ ካብ ቀዳማይ ክሳብ ሻሻይ ደረጃ ንዝወፁ ዕዉታት ሓበራዊ ግያ ናፅነትን ኣትለታትን ብርክ ዝበለ ገንዘባዊ ሽልማት ዘጠቓለለ መተባብዒ ካብ ኢድ ዝተፈላለዩ ሓለፍቲ ተዓዲሎም። ብፌደሬሽን ባይታ ቴኒስ ዞባ ማእከል ተወዲቡ ክካየድ ዝቐነ ውድድራት ዋንጫ ናፅነት ተዛዚሞም። ኣብቲ ብሰንበት 17 ግንቦት ኣብ ክለብ ደንበሰንበል ዝተኻየደ ናይ መዛዘመ ስነ ስርዓት ዋና ካየዲ ስራሕ ምምሕዳር ዞባ ማእከል ኣቶ ዘሪት ወልደ ብርሃን፣ ዳይረክተር ጀነራል ክፍሊ ስታትስቲክስን ጂኦግራፊያዊ ሓበሬታን ምምሕዳር ዞባ ማእከል ኣቶ ቴድሮስ ተኽለ ከምኡ ውን ፕረዚደንት ፌደሬሽን ባይታ ቴኒስ ዞባ ማእከል ካፒተን ሳሙኤል ኣፈወርቅን ዕዱማት ኣጋይሽን ተረኺቦም ነይሮም። ኣብቲ ናይ መዛዘቢ መደብ ኣብ ክሊ ዕድሚ 13-14 ናይ ፍጻመ ናይ ጽምዲ ውድድር ኣብ መንጎ ከነኣን ሙሴን ቢታንያ ሙሴን ኣንጻር ዶሪስ ኢንድርያስን ዲናር ኢንድርያስን ሓያል ዝኾነ ውድድር ተኻይዱ። ውድድር ኣብ መንጎ 2-1 ኣንጻር 2-1 ብምባር እውን ኣዝዩ መሳጡ ኮይኑ ቐሪቡ። ኣብ ቀዳሚቲ ጾታ ዶሪስ ኢንድርያስን ዲናር ኢንድርያስን ብኣዝዩ ህልኽ ዝመሎ 6-4 ክዕወታ ከለዋ፣ ኣብ ካልኣይቲ እብረት ጾታ ከነኣን ሙሴን ቢታንያ ሙሴን 6-4 ዝኾነ ውፅኢት ተዓዊተን። ኣብ ናይ መፈላለዩ ነጥቢ ማለት ታይ ብሬክ ድማ ቢታንያ ሙሴን ከነኣን ሙሴን ብፀቢብ ፍልሊ 18 ብምሁላል ቀዳሞት ኮይነ ንውድድረን ፈጺመን። ድሕሪኡ እውን ኣብ ናይ ክልል ዕድመ 1935 ኣብ መንጎ ናኦድ ረዘነን ሴምስግናን ናይ ንፅል ፀወታ ቀፂሉ ነይሩ። ሴምስግና ኣብ ክልቲ ፀወታ 6-4-6-4 ብምዕዋት ንውድድሩ ብዓወት ዛዚሞም። ዕውታት ዝተዳለወሎም ሽልማት ካብ ኢድ ናይ ክብሪ ዕዱማት ተዓዲሎም። ብዝተፈላለዩ ስፖርታዊ ውድዳት ንጥፈታቱ ምስልሳል ዝርከብ ውሽጣዊ ውድዳት ዝተወርዋር ሓይሊ ተግባራት ሜዳ ሓዊስካ ካብ 100 ሜትሮ ክሳዕ ፍርቂ ማራቶን ውድድር ኣትለቲክስ ኣካይዱ። ኣብዚ ብክልቲ ፀወታ ዝተሰላሰለ ውድዳት ኣብ ናይ 100 ሜትሮ ስምረት ሃይለ ካብ ኔብሮ፣ ሰለማዊት ሳሙኤል ካብ ዓላ፣ ዮርካቤል ተወልደ ብርሃን ካብ ኣልጌን ቀዳሞ ሰለስተ ደቂ ኣንስትዮ ኮይነን። ብናይ ደቂ ተባዕትዮ ድማ ሳልሕ መሓመዲን ካብ ተውለ፣ ካልድ ኣሕመድ ካብ ኣልጌን፣ ኣምባሳጀር ክብራብ ካብ ኔብሮ ዕውታት ኮይኖም። ኣብ ናይ 200 ሜትሮ ቶማስ ኤንድርያስ ካብ ዓድሮሶ፣ ኣምባሳጀር ክብሮም ካብ ኔብሮ፣ እሰ ዮናስ ካብ ዓድሮሶ ዕውታት ዝኾኑ ክኾኑ ስምረት ሃይለ ካብ ኔብሮ፣ ሰለማዊት ሃይለ ካብ ዓላ፣ ዮርካቤል ተወልደ ብርሃን ካብ ኣልጌን ድማ ዝተዓወታ የን። ኣብ ናይ 400 ሜትሮ ናይ ደቂ ኣንስትዮ ወይኒ ገብረ መስቀል ካብ ኣልጌን፣ ህዝባዊ ሰሎሞን ካብ ባርዕ፣ ማርታ ደበሳይ ካብ ቶኮር ዕውታት ክኾና ብተመሳሳሊ ርሕቀት ናይ ደቂ ተባዕትዮ ዳንኤል ሰሎሞንን ፊልሞን ዘርአን ካብ ብድቦ፣ እሰ ዮናስ ካብ ዓድሮሶ ዝተዓወቱ እዮም። ኣብ ናይ 800 ሜትሮ ቀሳነት ወለ ብርሃን ካብ ዓድሮሶ፣ ማርታ ደበሳይ ካብ ቶኮር፣ ቤሉል ሓጎስ ካብ ኣልጌን፣ ከምኡ ድማ ሮምዳን ኢብራሂም ካብ ቶኮር፣ ቶማስ ሚካኤል ካብ ዓድሮሶ፣ ዳንኤል ሰሎሞን ካብ ብድሆ ሰለስተ ቀዳሞት ዕውታት ዝኾኑ እዮም። ኣብ ናይ 1500 ሜትሮ ቀሳነት ወለ ብርሃን ካብ ዓድሮሶ፣ ህዝባዊ ሰሎሞን ካብ ባርዕ፣ መድህን ተክለጺን ካብ ኔብሮ፣ ከምኡ ውን ኣብ ናይ ደቂ ተባዕትዮ ፋኔል መሓሪ ካብ ኔብሮ፣ ቶማስ ሚካኤል ካብ ዓድሮሶ፣ ሳሙኤል ተኸስተ ካብ ኣልጌን ዕውታት ዝኾኑ ኣትሌታት እዮም። ቅሳነት ወልደ ብርሃን ካብ ዓድሮሶ፣ መድህን ተኸለፀን ካብ ኔብሮ፣ ህዝባዊ ሰለሞን ካብ ባርዕ፣ ፋኑኤል ማሓሪ ካብ ኔብሮ፣ ኣሮን ዓንደ ብርሃን ካብ ዓላ፣ ኣብርሃም ደሳለ ካብ ኔብሮ ድማ ብክልቲ ፆታ ናይ 5,000 ሜትሮ ዕውታት ዝኾኑ ኣትሌታት እዮም። ኣብ ናይ 10,000 ሜትሮ ኣሮን ዓንደ ብርሃን ካብ ዓላ፣ ሙሴ ክፍሎም ካብ ዓድሮሶ፣ ይካሎ ተስፋ ሚካኤል ካብ ኣልጌን ቀዳሞት ዕውታት ክኾኑ ከለዉ ይካሎ ተስፋ ሚካኤል ካብ ኣልጌን፣ ፋኑኤል ማሓሪ ካብ ኔብሮ፣ ናሆም ዕቁባይ ካብ ብድሆ ድማ ዕውታት ፍርቂ ማራቶን እዮም። ተግባራት ሜዳ ዘሰላሰለ ውሽጣዊ ውድዳት እዚ ተወርዋር ሓይሊ ኣብ ናይ ዳርባ ጭማራ መጎስ በየነ ካብ ባርዕ፣ ሮቤል ኣምለሶን ካብ ዓላ፣ ርስቲ ኣበባ ካብ ኣልጌን ብናይ ደቂ ተባዕትዮ ዝተዓወቱ ክኾኑ ትርሓስ ንርኣዮ ካብ ኔብሮ፣ ዮሩሳሌም ብርሃነ ካብ ብድሆ፣ ሊድያ ተኽለ ካብ ባርዕ እተን ብደቂ ኣንስትዮ ዝተዓወቱ ኣትሌታት እየን። ኣብ ናይ ዳርባ ዲስካስ ናይ ደቂ ኣንስትዮ ኣዜብ ሰሎሞን ካብ ቶኮር፣ ሶልያና ፍቓዱ ካብ ባርዕ፣ ሊድያ ሚካኤል ካብ ቶኮር፣ ከምኡ ውን ካሕሳይ ልጅ ኣለም ካብ ዓላ፣ ሳሙኤል ጎይቶም ካብ ባርዕ፣ ግርማይ ዓንደ ካብ ዓድሮሶ ዕውታት ዝኾኑ ኣትሌታት እዮም። ሶልያና ፍቓዱ ካብ ባርዕ፣ ኣዜብ ሰሎሞን ካብ ቶኮር፣ ሳሮን ግርማይ ካብ ኣልጌን ብደቂ ኣንስትዮ ኣብ ዳርባ ዓርር ናይ ደቂ ተባዕትዮ ካሕሳይ ልጅ ኣለም ካብ ዓላ፣ ሳሙኤል ጎይቶም ካብ ቶኮር፣ ርስቲ ኣበበ ካብ ኣልጌን ብደቂ ተባዕትዮ፣ ሶልያና ፍቓዱ ካብ ባርዕ፣ ኣዜት ሰሎሞን ካብ ቶኮር፣ ሳሮን ግርማይ ካብ ኣልጌን ድማ ብናይ ደቂ ኣንስትዮ ዝተዓወታ እየን። ኣብ መሬት ዝላ ዮርካቤል ተወልደ ብርሃን ካብ ኣልጌን፣ ሰለማዊት ሳሙኤል ካብ ዓላ፣ ርሕስቲ ዘርኦም ካብ ተውለ ድማ ዕውታት ናይ ደቂ ኣንስትዮ ክኾና ዳንኤል ኪዳነ ካብ ኣውገት፣ ጀምዕ ሱሌማን ካብ ኣልጌን፣ ኣደም መሓመድ ካብ ብድሆ ድማ እቶም ሰለስተ ዕውታት ኣብ ናይ ምድብ ደቂ ተባዕትዮም። ሄርሜላ ተስፋ ስላሰ ካብ ብድሆ፣ ቤትኤል ጉዑሽ ካብ ኔብሮ፣ ወይኒ ገብረ መስቀል ካብ ኣልጌን፣ ከምኡ እውን ዳንኤል ኪዳነ ካብ ኣውገት፣ መሓመድ ሳልም ካብ ብድሆ፣ ምስግና ገብረ መስቀል ካብ ኣውገድ ድማ ሰለስተ ቀዳሞት ዕውታት ናይ ልዕለ ዝላ ብናይ ደቂ ተባዕትዮ እዮም። ኣብ ከተማ ዓዲ ቀይሕ ዞባዊ ሊግ ኩዕሶ እግሪ ቀዳማ እብረ ናይ ዞባ ደቡብ ተኻይዱ። እዚ ኣብ መንጎ ንዞባታት ደቂ ኣምሓረን ዓዲ ቀይሕን ብዕለት 17 ግንቦት ኣብ ሜዳ ናጽነት ዝተኻየደ ውድድራት መቕፅልታ ናይቲ ኣብ ኩሉ ንዞባታት ደቡብ ዝካየድ ዘሎ ምዃኑ ካብ ከተማ ዓዲ ቀይሕ ዝበጽሐና ሓበሬታ ኣፍሊጡ። በዚ መሰረት ዓዲ ቀይሕን ደቂ ኣምሓረን ኣብ ዘካየዱ ፀወታ ፈለማ ዓዲ ቀይሕ ኣብ ናይ ቅድሚ ዕረፍታ መበሳሳን 6 ንዳ ብዘመዝገበታ ሸቶ መሪሓን ዕረፍቲ ክትወፅን ከላ ድሕሪ ዕረፍታ ኣብ ዝቐፅለ ፀወታ ደቂ ኣምሓረ መበል 56 ንዳ ማዕረስ ገብረታ ሸቶ ብምዝጋባ እቲ ፀወታ ሓደ ብሓደ ተዛዚሞም። ናይ ደቂ ኣምሓረ ሃብተ ማርያም ካሕሳይ ድማ ብሉፅ ተፃዋታይ ናይቲ ዕለት ዝተሰመየ እዩ። ኣብ ከተማ ከረን ብምክንያት መበሳሳን 5 ዓመት በዓል ናፅነት ኤርትራ ክካየድ ዝቕኔ ዝተፈላለዩ ስፖርታዊ ውድድራት ይቕፅል ኣሎም።
1: ብምክንያት ፅምብል መበል 35 በዓል ናፅነት ኤርትራ ንምድማ ዋንጫ መንዓተረ መልሲ ንምሃብ ኣብ መንጎ ጋታታት ሊግ ዓንሰባ ኣልነስርን ኣልሂላልን ከምኡ ውን ምምሕዳር ከባቢ ባዶ 2 ባዶ 5 ደቂ ኣንስትዮ 17 ግንቦት ኣብ ስታድዮም ከረን ፀወታታት ኣሳላሲሉ ፈለማ ንሜዳ ዝወራራ ጋንታታት ደቂ ኣንስትዮ ምምሕዳር ከባቢ ባዶ 2 ምስ ባዶ 5 ኮይነን ምምሕዳር ከባቢ ባዶ 5 ፀወታ ዓብሌላ ብምብጋስ ኣብ ቀዳሞት 30 ደቂቃብ ሱራ ፀሃየን ሳይዳ ወልደ ገርግሽን ክልተ ሸቶታት ኣመዝጊባ መሪሓን ዕረፍቲ ወፀ። ድሕሪ ዕረፍ ተባራቢራ ዝተመለሰት ምምሕዳር ከባቢ ባዶ 2 ንመጋጥምታት ፀቕጢ ብምፍጣር ቅልጥፍቲ ቅላዕ መቕፅዓት ብምርካብ ኣርያም ገብረ ሚካኤል ናብ ሸቶ ቀይረታ ቀፂላ እውን ንዓኣን ንጋንታ ንካልኦት ሸቶ ብምውሳ ንውፅኢት ኣመዓራርየቶ ብድሕሪ እዚ ምዱብ ሰዓት ተዛዚሙና ፍፁም ቅሎ ኣምርሕን ምምሕዳር ከባቢ ባዶ 2-4-3 ተዓዊታ ቻምፒዮን ዋንጫ ናፅነት 226 ኮይና ስዒበን ናይ ነዊሕ እዋን መቃናቕንቲ ዝኾነ ኣልነስርን ኣልሂላልን ንሜዳ ውሪደን ብኣግቡ ሓያልን ህልኽን ዝበዝሑ ምንቅስቃሳት ብምፅባርቕ እውን ተዓዘብቲ መሲጠን ኣልሂላል ቅልጥፍትን ብልፅን ሸቶ ብመንገዲ ሙዘይን ገብርሂት ብምዝጋብ መሪሕነት ተረኪባ ኣልነስር እውን ኣይሓመቐትን ዓኣ ንምሕዋይ ዘካየደቶ ቃልሲ ካብ ሮቤል ገብረትንስያ ሸቶ ሰሊጥዋ ተማዓራርየት ንዕረፍቲ ድማ ኣምርሓ መሰርዓ ኣደልዲላ ካብ ዕረፍቲ ዝተመለሰት ኣልሂላል ኣካታቲላ ብዳንኤል መልኣከን ሱራፊኤል ኪዳንን ክልተ ሸቶታት ኣመዝጊባ መሪሕነታ ናብ 3-1 ኣዓረገቶ ግጥም ብሓያል ናርኢ እናቐፀለ ከሎ ኣብ ተወሳኺ 3 ደቂ ኣልነስር ካብ ስዕረት ዘይተናግፍ ሸቶ ብሮቤል ገብረትንስያ ደጊማ ኣመዝገበት ውፅኢት ድማ 3-2 ተዛዘመ ኣልሂላል ዕውትና ፅነት 226 ኮይነ ድማ ዛዚማ Go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go, go,

ብምክንያት መበል 35 ዓመት መዓልቲ ናፅነት ኣብ ከተማ ከረን ክካየድ ዝቕኒ ሻምፒዮን ቅድም ብሽክለታ ብ17 ግንቦ ተዛዚሙ ኣብቲ ዕለት ውድድሮም ዘካየዱ ዲቪዥናት ዝስዕ ውፅኢት ኣመዝጊቦም ኣብ ናይ ቀዳማይ ዲቪዥን 9 ኪሎ ሜትር ዝሸፈኑ ክኾኑ ቀዳማይ ዮናታን ኤድሪስ ብውልቂ ካልኣይ ናትናኤል ኪዳነ ካብ ጋንታ ሻሉኩ ሳልሳይ ፍፁም ሚካኤል ካብ ጋንታ ሻሉኩም ተቀዳድምቲ ካልኣይ ዲቪዥን ኣብ ዘካየደ ፆታ ቀዳማይ ኣማን ንጋሽ ካብ ጋንታ ሻሉኩ ካልኣይ ኣቤል ያቆብ ካብ ጋንታ ሻሉኩ ሳልሳይ ተመስገን ተውለ ካብ ሬሲ ተቀዳድምቲ ሳልሳይ ዲቪዥን ኣብ ዘሰላስሎ ፆታ ቀዳማይ ኣቤል ታደሰ ካብ ጋንታ ሻሉኩ ክዕወት ካልኣይ ዮቤድ ገብረ መስቀል ካብ ጋንታ ሻሉኩ ሳልሳይ ሓሰን ዓብዱልሓሚድ ካብ መጓዓዝያ ብምዃን ውድድሮም ፈፂሞም ኣብ ናይ ደቂ ኣንስትዮ ተቀዳድምቲ ጋንታ ሻሉኩ ዝኾና ደሊና ዳዊት መዋሂብ ድራርን ሲዶና ምርሃውን ካብ ቀዳማይ ክሳብ ሳሳይን ዘሎ ደረጃታት ብምሓዝ ተዓዊተን ዑታ ተወዳደርቲ ዝተዳለወሎም ገንዘባዊ ሽልማትን ዋንጫን መዳልያን ካብ ኢድ ዝተፈላለዩ ሓለፍቲ ክቕበሉ ከለዉ ብደረጃ ጋንታ ድማ ጋንታ ሻሉኩ ገብለል ኮይና ተዓዊታ ኣብ ከተማ ጊንዳዕ እውን ብምክንያት መበል 35 ዓመት በዓል ናፅነት ክካየድ ዝቕኒ ስፖርታዊ ውድድራት ተዛዚሞም ብምክንያት መበል 35 ዓመት በዓል ናፅነት ፅንዓትና ዋሓስና ብዝብል ቴማ ካብ 5 መያዝያ ጀሚሩ ክካየድ ዝቕነ ውድድር ኩዕሶ እግሪ ከተማ ጊንዳዕ ትማል ሰንበት ተዛዚሞም ኣብ መንጎ 8 ናይ ምድብ ህን 12 ናይ ምድብ ለን ክካየድ ፀንሐ ንኣስታት 2 ዋርሒ ዝቕፀለ ውድዳት ዝስዕ ውፅኢት ተረኺብዎሎም ኣብ ናይ ደረጃ ፆታ ልምዓት ንዓዋተ 2 ብ1 ብምርታዕ ሳልሳይ ደረጃ ክትሕዝ ዓብዪ ቁፅሪ ተዓዛቢ ዝተረኽቦ ግጥም ጋንታታት ኣልኣህልን ቅሒ ባሕርን ድማ ብዓወት ኣልኣህሊ 2 ባዶ ተዛዚሞም ኣሚር ዑስማንን ኢብራሂም መሓመድን ድማ ንሸቶታት ኣልኣህሊ ዝቕፀሩ ተፃወት እዮም ኣብ ካልኣይ ዲቪዥን ምስ ንሪኢ ጋንታታት ኣልሂላልን ባቡራይን ክራኸባ ከልዋ ምዱብ ግዜ ሸቶ ከመዝግባ ስለ ዘይከኣላ ዕዉት ንምፍላይ ኣብ ዝተሰርዐ ናይ ፍፁም ቅላዕ ኣልሂላል 5-4 ዝኾነ ውፅኢት ተዓዊታ ዑታት ጋንታታት ዝተዳለወለን ሽልማት ካብ ኢድ ዋና ዳይረክተር ክፍሊ ባህልን ስፖርትን ዝተዋሰዩ ናውቅሕ ባሕሪ ወይዘሮ ዘይነብ ዑመርን ካልኦት ሓለፍትን ናይ ዋንጫን መዳልያን ሽልማት ተበርኪቱ ብዘይካዚ ኣብቲ ዕለት ውድዳት ኣትለቲክስ እውን ተኻይዱ ነይሩ በዚ መሰረት ኣብ ናይ 100 ሜትሮ ደቂ ተባዕትዮ ቀዳማይ ኣይመን ሓሰን ካልኣይ ቃስም ዓብዱልቃድር ሳልሳይ ናትናኤል የማነ ኣብ ናይ 200 ሜትሮ ቀዳማይ ኣይመን ሓሰን ካልኣይ ዓብዱልቃድር ዓብዱራሕማን ሳልሳይ ቃስም ዓብዱልቃድር ኣብ ናይ 800 ሜትሮ ቀዳማይ ሳይሞን መብራቱ ካልኣይ ኣሕመድ ኢብራሂም ሳልሳይ ስዒድ ሮሞዳን ኣብ ናይ 1500 ሜትሮ ቀዳማይ ዓሊ መሓመድ ካልኣይ ኣሕመድ ዲን ኢብራሂም ሳልሳይ ኣሕመድ ዳኒ ሳልሕ ክዕወቱ ከለዉ ኣብ ናይ 5000 ሜትሮ ቀዳማይ ሳልሕ ኣሕመድ ካልኣይ ስዒድ ሮሞዳን ሳልሳይ ድማ ዓሊ ማሕሙድ ብምዃን ንውድድሮም ፈጺሞም ኣብ ዙር ጊንዳዓብ ዝተኻየደ ምስ ንዕዘብ ድማ ቀዳማይ ኣሕመድ ዲን ኢብራሂም ካልኣይ ሳልሕ ኣሕመድ ሳልሳይ ስዒድ ሮሞዳን ብምዃን ንውድድሮም ፈጺሞም ብተወሳኺ ንመበል 35 ዓመት መዓልቲ ናፅነት ምክንያት ብምግባር ኣብ መንጎ ገዳይም ተፃወቱ ኩዕሶ እግሪ ክስራዕ ንከሎ ውድድር ጉታ ገመድ እውን ከም ዝተኻየደ ካብቲ ቦታ ዝበፅሐኒ ሓበሬታ ኣመልኪቱ ኣብ ዕረፍቲ ዝፀንሐ ስፖርታዊ ውድዳት እዚ ማእከል ዝሓለፈ ሰሙን ብናይ ካልኣይ ዙርያ ፀወታታት ፈሊሞም እዚ ኣብ መንጎ 8 ጋንታታት ዝካየድ ዘሎ ናይ ውድእ ካብ ምሕላፍ ፀወታታት ዝስዕ ውፅኢት ተመዝጊቡ ኣሎ ኣብ ውድዳት ኩዕሶ መርበብ ደቂ ኣንስትዮ መረብ ንደሚሕና 2-1 ኪሎማን ኣዳል 2-ባዶ ሂላል ንዑበል 2-1 ክስዕርዕን ከለዋ ኣብ ናይ ደቂ ተባዕትዮ ድማ ማይ ፀብሪ ንደንደን 3-ባዶ መረብ ንኣዳል 3-1 ሂላል ድማ ንኪሎማ 3-2 ተዓዊታትላ ኣብ ውድዳት ኩዕሶ እግሪ ምስ ንምልከት ኣብ ናይ ደቂ ተባዕትዮ ብሪንጎ ብመረብ 1-ባዶ ክሰዓርን ከላ ኣብ ናይ ቀዳማይ ዙርያ ፀወታ መንደፈራ ብናይ ሚትዩሚታዊት ዓወት ንውድድራት ዝፈፀመት ኪሎማ ብዑበል 1-ባዶ ተረቲዓ ብዘካዚ ካብ ፀሮና መሪሓ ዝመፀት ኣብዚ ውድድር ካብ መወዳድርቲ ኪሎማ ክትከውን ትፅቢት ተገይሩላ ዘሎ ግሎብ ንሮዝመ 2-ባዶ ኣፋንያታ ኣብ ናይ ደቂ ተባዕትዮ ምስ ንምልከት ማይ ፅብሪ ኣብ ልዕሊ ዛራ 1-ባዶ ክትዕወት ደሚሕና ንጎብየ 3-2 ዝኾነ ውፅኢት ረቲዓ ብዘካዚ ዑበል ንሂላል 2-ባዶ ብምፍናው ኣብ ውሽጢ ሳልስቲ ብክልቲ ፆታ ምሉእ ነጥቢ ሓፊሳ ስፖርታዊ ውድዳት ዝማእከል

0: ዝተፈላለዩ ዓይነታት ውድድር ቀፂሉ ክቕኒ እዩ።
1: ፌደሬሽን ብሽክለታን ኡዞባ ባፀዕተ መዲቡን ሰለስተ መድረኻት ዝተሰላሰለ ውድድራት ዋንጫ ናፅነት ማውንቴን ባይክ ብ17 ጉበት ብውዕ መንፈስ ተዛዚሙ 38 ኪሎ ሜትር ሸፈነ። ኣብ ናይ ሳልሳይ ዲቪዥን ውድድር ብሩኽ ገብረ ኪዳን፣ ኣሚር ዑስማንን ቅዱስ ኣሌክሳንደር ቀዳሞ ሰለስተ ዕውታት ክኾኑ ከለዉ ብውህለለ ጥቢብ ተመሳሳሊ ሰለስትዮም ዕውታት ብምዃን ውድድሮም ዛዚሞም። ኣብ ናይ ደቂ ኣንስትዮ ድማ ሚለና ጸጋይን መክሰብ ዳንኤልን ዕወት ከለዉ ብውህለል ነጥቢ ቀዳማይ ሚለና ጸጋይ መክሰብ ዳንኤል ተዓድያ ሁሴንን ተዓዊተን። ኣብ ካልኣይ ዲቪዥን 47 ኪሎ ሜትር ዝሸፈነ ኮይኑ መድሃኔ ዘርኣይ ቀዳማይ፣ ኤዶም ቴድሮስ ካልኣይ፣ ሳልሳይ ድማ ሜሮን ጸጋይ ብምዃን ውድድራቶም ዛዚሞም። ብውህለል ነጥቢ ከዓ ኤዶም ቴድሮስን መድሃኔ ዘርኣይን ሬድዋን ሁሴንን ብምዕዋት ኣብ ፖዲየም ደይቦም። ኣብ ናይ 57 ኪሎ ሜትር ናይ ቀዳማይ ዲቪዥን ኣብ ዝተገበረ ውድድር ካልድ ዓብደለጢፍ ክዕወት ከሎ መሓመድ ሳልሕን ሜልኣፕ ክብረኣብን ተኸታቲሎም ሕንጻጽ ረጊጾም። ብውህለል ነጥቢ ከዓ ሜልኣፕ ክብረኣብ ቀዳማይ፣ ካልድ ዓብደለጢፍን መሓመድ ሳልሕን ድማ ካልኣይን ሳልሳይን ብምዃን ውድድራቶም ዛዚሞም። ተዓዘብቲ ትፅቢት ክግበረሉ ዝጸንሐ 66 ኪሎ ሜትር ዝሸፈነ ናይ ዳኮርሶ ውድድር ፊሊሞን ሰሎሞን ተዓዊትሉ። ብውህለል ነጥቢ ከዓ ፊሊሞን ሰሎሞን፣ ያፌት ዮሃንስን ናትናኤል ያሬድን ብምዕዋት ኣብ ፖዲየም ደይቦም። ኣብቲ ኣጋጣሚ ኣሚር መስዑድ ካብ ሳልሳይ ዲቪዥን፣ ካብ ደቂ ኣንስትዮ ሳዕድያ ሁሴን ዩኤል ኣባዲ ካብ ካልኣይ ዲቪዥን፣ ኣሕመድ ዓሊ ካብ ቀዳማይ ዲቪዥን፣ ናታን ሬድዋን ድማ ካብ ናይ ዳኮርሶ ብሉፃት ተጻወት ብምዃን ተሸሊሞም።
0: ኣብ ከተማ ኣክራ ጋና ክካየድ ኣብ ዝቕነ ውድዳ ሻምፒዮንሽፕ ኣትለቲክስ ኣፍሪቃ ክሳተፍ ዝቕነት ሃገረት ጋንታ ኣትለቲክስ ኤርትራ ትማሊ ሰንበት ወርቂ መዳልያ ተዓዊቶም። ኦሎምፒካዊ ኣትሌት ዳዊት ሰዓረ ትማሊ ሰንበት ኣብ ከተማ ኣክራ ጋና ዝተዛዝመ ንመበል 34 ግዜ ድማ ዝተኻየደ ናይ ኣትለቲክስ ሻምፒዮን ኣፍሪቃ 2026 ኣብ ናይ 5,000 ሜትሮ ብምስታፍዩ ተሸላሚ ወርቂ መዳልያ ኮይኑ ኣትሌት ዳዊት ጾታ ንክዛዝም 200 ሜትሮ ምስ ተረፎ ብዝፈጸሞ በርቃዊ መጥቃዕቲ እዩ። ንኣትለታት ኢትዮጵያዊ ኣትለት ሓጂ ሙቢኒም፣ ኣትለት ኬንያዊ ላባን ኤክቱፖ ብዘደነ ብቕዓት ብምርታዕ ንውድድሩ ብ13 ደቓይቕን 16 ካይታትን 92 ንኡስ ካሊታትን ብዝኾነ ግዜ ብምፍጻም እዩ። ንኤርትራ ድሕሪ 12 ዓመት ኣብዚ ውድድር ካልኢት ወርቂ መዳልያ ብምምጻእ ታሪክ ሰሪሑ ዘሎ ኦሎምፒካዊ ኣትለት ንጉሰ ኣምለሶም ኣብ ዓመት 2014 ኣብ ሞሮኮ ኣብ ዝተኻየደ ናይ 10,000 ሜትሮ ንሃገርና ኤርትራ ናይ ፈለማ ወርቂ መዳልያ ኣምፂላ ምንባሩ ይዝከር። ተቐዳድምቲ ካብ ሰርቢያ ተበጊሳ ብኮርኖ ኣሌስ ካለ ዝተዛዝመት 184 ክሌቶን ድማ ርሕቀት ዝነበራ ውድድር እዮም ተሳቲፎም። እዛ ምድረኽ ኣብ ትራር ዓቕበት ዝተዛዘመት ብምባራ ንደናጉ ተቐዳድምቲ ፈቲን እያ። ዴንማርካዊ ተቐዳድማይ ክለብ ቲም ቪዝ ማሊዝ ኤ ባይክ ዮናስ ፊንኬጋርድ ነዛ ምድረኽ ብ4 ሰዓታትን 20 ደቓይቕን 21 ካልኢታትን ብዝኾነ ግዜ ቀዳማይ ኮይኑ ክዕወተላ ከሎ፣ ካልኣይ ተቐዳድማይ ዴክታሎን ኦስትራዊ ጋል ፊሊክስ 12 ካልኢታት ድሒሩ፣ ሳልሳይ ድማ ኢጣልያዊ ተቐዳድማይ ክለብ ቲም ቪዝማ ዳቪዴ ቤጋንዞሊ ካብ ዕውት 34 ካልኢታት ብምድሓር ንውድድሮም ዝፈጸሙ ተቐዳድምቲ ክኾኑ፣ ኦሎምፒካዊ ኣማኑኤል ገብረ እግዚኣብሔር ካብ ዕውት 14 ደቕን 41 ካልኢታትን ምዛዘመት ጉጅለ ብምዃን ንውድድሩ መበል 85 ተርታ ሒዙ ፈጺሞም። ንናይ ሎም ዓመት ጂሮ ፖርቱጋላዊ ተቐዳድማይ ክለብ ባሕሬን ቪክቶሪስ ኣፎንሶ ኡሎኣዮ ብ38 ሰዓታትን 49 ደቓይቕን 44 ካልኢታትን ብምራሕ ብግዜ ንትውሃብ ሮዛ ማልያ ገና ካብ ዝባኑ ኣይወረዳን ዘሎ። ቪንጌጋርድ ካብዚ ተቐዳድማይ 2 ደቕን 24 ካይታትን ድሒሩ፣ ካልኣይ ፌሊክስ ጋል 2 ደቕን 59 ካይታትን ድሒሩ ሳልሳይ ኮይኑ ይኽተሎም። ኤርትራዊ ኣማንኤል ኣብ መበል 119 ተርታ ብምዃን ድማ ይስዕቦም ኣሎ። ኣብ ናይ ነጥቢ ፈረንሳዊ ተቐዳድማይ ክለብ ሱዳል ኩክ ስቴፕ ፓውል ማኒየር ብ130 ነጥቢ ቀላሲ ብምዃን ዝቕፅል ዘሎ ክኸውን፣ ዮናስ ቪንጌጋርድ ካ ንማልያ ኣንበሳ ዓቐበት ካብ ዝባኑ ገና ኣየድፈራን ዘሎ። ኣብ ናይ ብሉፅ መንእሰይ ኣፎንሶ ኡላኣዮ ንጻዕዳ ማልያ እውን ገና ኣብ ዝባኑ ወዲዩ ኣሎም። ብጋንታ ክለብ ቲም ቪዝማ ብ116 ሰዓታትን 46 ደቓይቕን 35 ካይታትን መራሒት ብምዃን እትቕል ዘላ ክለብ እያ። ንመበል 109 ግዜ ዝካየድ ዘሎ ጂሮ ዲ ኢጣልያ 2026 ሎም ሶኒ ኣብ ዕረፍቲ ድሕር ምውዓል ጽባሕ ብናይ 10ይ መድረኽ ውድድር ቀጺሉ ክውዕል እዩ።
2: ግጥማት ፕሪምየር ሊግ እንግሊዝ ዝሓለፈ ቀዳመ ሰንበት ብዝተፈላለዩ ጾታታት ቀጺሉ ጸብጻቡ ይስዕብ።
0: ማንቸስተር ዩናይትድ ኣብ ሜዳ ኣንጻር ኖቲንጋም ፎረስት እያ ተጻዊቷን። ብራዚላዊ ከፋፋሊ ዩናይትድ ካሲሜሮ ናይ መወዳእታ ጾቱ ዘካየደላ ምስ ምንባሩ ሜዳ ኦልትራፎርድ ንምፍናው ተዳለያ ነይራ። ናብ ጾታ ምስ ንምልከት ዩናይትድ ኣብዚ ዓመት ስፖርት ውድድራ ሳልሳይ ደረጃ ሒዛ ንኽዛዝም ክትዕወት ነይርዋ። ኣብ ናይ ቅድሚ ዕረፍቲ ግጥም ሉክ ሻው ኣብ ሓምሸይቲ ደቕ ንሰኪዕ ፎረስት ዝደፈረ ሸቶ ከመዝግብ ንከሎ፣ እዛ ሸቶ ድሕሪ 3 ዓመታት ዘመዝገባ ምስ ምንባራ ድማ ፍሉይነት ነይርዋ። በዛ ሸቶ ተሓጊዛ ዩናይትድ ሓደ ባዶ መሪሕ ዕረፍቲ ወፅያ። ድሕሪ ዕረፍቲ ኣብ ዝቐጸለ ግጥም ፎረስት ዕብላሊ ብምርጋጽ ነቲ ሸቶ ከሽርፍ ዝሽገር ዝነበረ መስመር መጥካዕቲ ዩናይትድ ብመልሰ መጥካዕቲ ክትርብሾን መስመር ምክልኻል ዩናይትድ ድማ ኣብ ከቢድ ስራሕ ክጸምዶ ተርያ ሰሊጥዋ ድማ መበል 53 ካብ ብራዚላዊ ሞራቶ ብዝረኸብታ ሸቶ ናብ ፀወታ ተመሊሳ ዩናይትድ ኣብ መበል 55 መገዲ ማቴዎስ ኩንሃ ኣቢላ ካታዓይቲ ሸቶ ብምዝጋብ ናብ መሪሕነት ድሕሪ ምምላሳ ኣብዛ ፀወታ ሸቶ ክኾና ዝኽእላ ዝነበራ ኩዓሳሱ ዘባኽን ዝነበረ ሞቤሙ ካብ ፈርናንደዝ ንዝተቕረፀትሉ ኩዕሶ ምሰኪዕ ብምረኻቡ መሪሕነት ዩናይትድ ናብ 3 ብሓደ ዓበየ ብሩኖ ፈርናንደዝ በዛ ዝቐረባ ሸቶ ኣብ ሓደ ዓመተ ስፖርት 20 ሸቶ ዝኾና ኩዓሳሱ ምስ ዝቐረቡ ከም ቴሪ ሄንድሪን ኬቨን ዲብራይንን ክስራዕ በቂዑ ነዚ ክብረ ወሰን ብናይ ውልቁ ንኽትከኡ ድማ ክለቡ ዝመጽእ ሰንበት ናብ ሜዳ ኣሜሪካን ኤክስፕረስ ብምጋስ ኣንጻር ብራይተን እተካይዶ ናይ መወዳእታ ፀወታ ትውስኖ ድሕሪ 2 ደቂቕ ሸቶ ናይ ሞቤሞ ማለት ኣብ መበል 78 ደቂቕ ኖቲንግሃም ካብ ሞርጋን ጊብስ ካልእ ሸቶ ረኺባ ፀወታ ብምዝዛሙ ናኽደ ጆሽዋ ዜርኪዚ ካብ ብሩኖ ፈርናንደዝ ንዝተቕረፆትሉ ኩዕሶ ምሰኪዕት ከራኽባ ብምፅጋሙ ንብሩኖ ታሪክ ክሰርሓሉ ዝኽእል ዝነበረ ዕድል ኣምሊጥዎም እቲ ፀወታ ኸ ብዓወት ማንቸስተር ዩናይትድ 3-2 ተዛዚሙ ኣብዛ ፀወታ ናይ ዩናይትድ ፈርናንደዝ ብሉሰ ፀዋታይ ተባሂሉ ተሰይሞም ዩናይትድ ድሕሪ 4 ፀዋታታት እያ ንፈለማ እዋን ንፎረስት ኣብ ሜዳ ረቲዓታ እዛ ክለብ ብፎረስት 3 ግዜ ክሰዓርን ከላ ብሓንቲ ፀወታ ግን ነጥቢ ተማቂላ ነይራ ዩናይትድ ኣብ ሜዳ ካብ ዘካየተ ዳሕሮት 19 መዛዝም ፀወታታት ፕሪምየር ሊግ ኣብ 14 ክትዕወትን ከላ ብ4 ከዓ ማዕረ ተፈላለያ ኣብ ዓመተ ስፖርት 2018-19 ግን ብክለብ ካርዲፍ 2 ባዶ ተቐፂዓ ምንባራ ናይ ቀረባ ተዘክሮ እዩ ዩናይትድ ኣብ ናይ ሎም ዓመተ ስፖርት ኣብ 23 ፀወታታት ኣቐዲማ ሸቶ ብምስጋብ ክትመርሕን ከላ ማንቸስተር ሲቲ ኣብ 29 ግጥማት ኣርሰናል ድማ ኣብ 25 ፀወታታት ኣቐዲመን ሸቶ ብምስጋብ ቅድሚያ ተሰሪዑን ዘለዋ ክለባት እየን ጊብስ ዋይት ኣብ 6 ዳሕሮት ፀወታታት ኣንጻር ማንቸስተር ዩናይትድ ተሰሊፉ ኣብ ዝተመዝገባ 6 ሸቶታት ክዋሳእን ከሎ 4 ብስሙ ዝተፃሓፋትን ዝተረፋ ድማ ንደቂ ክለቡ ዝቐበለን ውድዋት ኩዓሳሱ እየን ኤቨርተን ኣብ ሜዳ ኣንጻር ሳንደርላንድ ዘካየድቶ ፀወታ ተሳዒራ ኤቨርተን ኣብ ናይ ቅድሚ ዕርፍቲ ግጥማ መበል 46 ካብ ሮሆል ብዝረኸብታ ሸቶ ሓደ ባዶ መሪሓ ከተዕርፍን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ግጥም ተማሒሳ ዘቕረበ ሳንደርላንድ ኣብ መበል 59 ካብ ሮቢ ብዝረኸብታ ሸቶ ናብ ፀወታ ተመሊሳ ኣብ መበል 71 ካብ ሊፌይ ካልእ ሸቶ ብምውሳኽ ድማ ሳንደርላንድ ካብ ድሕሪ ተበጊሳ መሪሕነት ናይ ዝግጥም ክትሕዝ ፀወታ ብምዛማ መበል 91 ካብ ኢሲድዮር ንዓወታ ርጉስ ዝገብረ ሸቶ ብምርካብ ነቲ ግጥም 3-1 ተዓዊታትሉ ወፅያ ኣብዛ ፀወታ ናይ ሳንደርላንድ ሊፈዩ ብሉሰ ፀዋታይ ተባሂሉ ተሰይሞ ሊድስ ዩናይትድ ኣብ ሜዳ ኣንጻር ብራይተን ወሳኒ ፀወታ ኣካይዳ ብራይተን ኣብዛ ፀወታ ምስ ትዕወት ነታ ዝምፅእ ዓመተ ስፖርት ናብ ሻምፒዮንስ ሊግ ንምስታፍ እትቃል ዘላ ሊቨርፑል ብምትካእ ተሳታፊት ንኽትከውን ዝሓሸ ዕድል ሒዛ ክትቐርብ ዘኽእል ምንባሩ ፀወታ ሓያል ክኸውን ትፅቢት ነይሩ እዩ ኣብ ናይ ቅድሚ ዕረፍቲ ግጥም ዘን ክለባት ፅቡቕ ዝኾነ ምንቅስቓስ እኳ ተረኣያ ሸቶ እትኸውን ክዕሶ ግን ክፈጥራ ይከኣሏን ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ክሳዕ ተወሳኺ ግዜ ብዘይ ሸቶ ክግዝግሳ ድሕሪ ምፅናሕ መበል 96 ሊድስ ዩናይትድ ካብቲ ናይ ሸቶ ማሸና ኮይኑ ዘሎ ካልቨርት ሎዊን ብዝረኸብታ ሸቶ ሙሉእ 3 ነጥ ኣኪባ ኣብዛ ፀወታ ካልቨርት ሎዊን ይብል ሰፃታይ ተባሂሉ ዝመፅእ ዓመተ ስፖርት ኣብ ኤሮጳዊ መድረኽ ንምስታፍ ተስፋ ኣበሪኻ ዝቕነት ብሬንፎርድ ኣብ ሜዳ ኣንጻር ክርስቲያ ፓላስያ ተጻዊቷ ኣብ ናይ ቅድሚ ዕረፍቲ ፀወታ ፓላስ ኣብ 6 ደቕ መገዲ ሳር ካብ ፍጹም ቅላዕ መሪሕነት ዘተሓዘታ ሸቶ ብምርካብ እኳ ክትቅል ዝተጀመረት ብሬንፎርድ ኣብ መበል 4 ደቕ ካብ ኦታር ኣብ ዝረኸብታ ሸቶ ተመዓራርያ ናብ ዕረፍቲ ምሪሓ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ከፋፋሊ ፓላስ ዋርተን ኣብ መበል 52 ደቕ ንክለቡ ካልእ ሸቶ ከምዝግብን ከሎ ንውልቁ ድማ ናይ ፈለማ ሸቶ ንክለቡ ዘመዝገባ ብምንባራ ታሪካዊት እያ ነይሮም ኣብ መበል 88 ብሬንፎርድ እንደገና ካብ ኦታራ ካልእ ሸቶ ብምርካብ ነቲ ግጥም 2-2 ንክዛዘም ክትገብሮ ከላ ዝመፅእ ዓመተ ስፖርት ኣብ ኤሮጳዊ መድረኽ ንኽትህሉ ዘካየደቶ ቃልሲ ግን ባኺኑ ተሪፉ ናብ ሻምፒዮንሽፕ ምምላሳ ዝረጋገፀት ወልቭስ ኣብ ሜዳ ኣንጻር ፉልሃም እያ ተጻዊቶም ኣብ ናይ ቅድሚ ዕረፍቲ ፆታ ፈለማ ወልቭስ ኣብ መበል 25 ካብ ማቴዎስ ማነ ብዝረኸብታ ሸቶ መሪሓ ንፆታ ክትቅለስ ክጅምር ፉልሃም ዕረፍቲ ቅድሚ ካልኡ ካብ ሮቢንሰን ብዝረኸብታ ሸቶ ተመዓራርያ ናብ ዕረፍቲ ምሪሓ ድሕሪ ዕረፍቲ ኣብ ዝቐፀለ ግጥም ዝተኸስተ ሓዱሽ ፍጻመ ይነበረን እቲ ግጥምካ ብናይ ሓባር ውፅኢት ሓደ ብሓደ ተዛዚሙ ብሉዝ ተጻዋታይ ናይዛ ግጥምካ ናይ ወልቭስ ማቴዎስ ማነ እዩ ሊቨርፑል ዝሓለፈ ዓርብያ ናብ ሜዳ ቪላ ፓርክ ብምጋሻ ኣንጻር ኣስቶን ቪላ ተጻዊቶም። ኣብዚ ሊቨርፑል ፍጹም ትሕቲ ብቕዓት ኮይና ዘምሰይትሉ ጾታ ቪላ ናይ ቀዳማይ እብሪ ግጥማ ዕረፍቲ ቅድሚ ካልዋ መበል 42 ካብ ሮጀርስ ብዝረኸብታ ሸቶ መሪሕነት ሒዛ ክትወፅእን ከላ ድሕሪ ዕረፍታ ብዝቐጸለ ግጥም ሊቨርፑል መገዲ ቫንዳይ ካብ መበል 52 ብዝረኸብታ ሸቶ ናብ ጾታ ተመልሰት። ብድሕርዚ ቪላ ኣብ መበል 57 ኮን ድማ 76 ደቃዮ ካብ ኦሌ ዋትኪንስ ብዝረኸብተን ክልተ ሸቶታት መሪሕነታ ክትዕብን ከላ ካብ ሓለቓ ሜኪንግ

ኣብ መበል 89 ራብዒ ሸቶ ኣብ ብምርካብ ነታ ኣብ መበል 92 ካልእ ሸቶ ዝረኸበት ሊቨርፑል 4-2 ብምርታዕ ዝመፅእ ዓመተ ስፖርት ናብ ሻምፒዮንስ ሊግ ኤውሮጳ ምሕላፋ ኣረጋጊፃ። ኣብዛ ፀወታ ዋትኪንስ ይብል ተጻታይ ተባሂሉ ተሰይሙ። ቪላ ኣብ ሜዳ ኣንጻር ሊቨርፑል ኣብ ዘካየት እንዳሕሮት 17 ፀወታታት ኣብ 2 ግጥማ ጥርያ ተዓዊቶም ኣብ 12 ተሳዒራ ኣብ 3 ኸማዓረ ተፈላለያ። ዛዕበይ ዓወታ ኣብ ልዕሊ ሊቨርፑል ካብ ወርሒ ጥቅምቲ 2020 ዝሰነዶቶይ ነይሩ ናይ 7 ብ

0: ፍጻመ ጸወታታት ዓመተ ስፖርት ፕሪምየር ሊግ ዛጊዳ ይተሰዓረትን ብንጻሩ ሊቨርፑል ኣብ 4 ካብ ሜዳ ወፂያ ዘካየድቶ ናይ ፍጻመ ጸወታ ናይ ዓመተ ስፖርት ውድዳ ፕሪምየር ሊግ ክትዕወታ ይከኣለትን ዘላ ኣብ 2 ግጥማት ክትሰዓር ኣብ 2 ኸኣ ማዕረ ተፈላለያ ብዘይካ ዘዛ ክለብ ኣብዚ ዓመተ ስፖርት ኣብዚ ውድድር ማለት እዩ 12 ግዜ ተሳዒራ ብምህላዋ ነቲ ኣብ ዓመተ ስፖርት 2014-15 ዝገበቶ ሕማቕ ውፅኢት ተመዓራርያቶላ ካብ ሜዳ ብምውፃብ ዘካየድተን ግጥማት ኣብተን 9 ፀወታታት ስዕረት ስለ ዝተቐበለት ነቲ ኣብ ዓመተ ስፖርት 2011-12 ዘመዝገበቶ 10 ስዕረት ብሓንቲ ትሒት ኣላ ኣጥቃዓ ኣስቶን ቪላ ኦሊ ዋትኪንስ ኣብ ዝተሰለፈለን ዳሕሮት 14 ፀወታታት ኣብ ዝተመዝገበ 14 ሸቶታት ክዋሳ እንከሎ 11 ብስሙ ዝተፃሕፋ ክኾና እተን 3 ድማ ንደቂ ክለቡ ዝኸሸነን ኩዓሳሱ እየን ሓለቓ ክለብ ኣስቶን ቪላ ጆን ሜኪንግ ኣብ ዳሕሮ 7 ፀወታታት 3 ሸቶታት ከመዝግብ ከሎ ኣብ ቅድሚት ይስራዕ 3 ንሸቶ ዝኾና ኩዓሳሱ ብምቕራቡ ድማ ደርዑ ኮይኑሎ
1: መዛዘሚ ፆታ ኤፍኤ ካፕ ዝሓለፈ ቀዳም ኣብ ስታድዮን ዌምብሌይ ኣብ ዝተኻየደሉ ማንቸስተር ሲቲ ተዓዊታ ፀብጻቡ ይስዕብ
0: ቸልሲን ማንቸስተር ሲቲን እተን ናይ ፍጻመ ፀወታ ዘካየዳ ክኾና ከለዋ ዘን ክለባት ዘካየዶ ግጥም ሲቲ ነዛ ፅዋ ንኽትዕወት ዝለዓለ ኢድ ተዋሂቧ ነይሩ ኣብ ናይ ቀን ዕረፍቲ ዘን ክለባት ኣብ ዘካየዶ ፀወታ ብዘይሸቶ እኳ ተተፈላለያ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ማንቸስተር ሲቲ ኣብ መበል 72 ዶ ካብ ሴሜኖ ብዝረኸብታ ሸቶ ሓደ ባዶ ብምዕዋት ንፅዋ ኤፍኤ ኣልዒላታ ቸልሲ ኣብ ታሪኻ ንመበል 17 ግዜ እያ ናብ ናይ ፍጻመ ፀወታ ፅዋ ኤፍኤ በፂሖም ክለብ ማንቸስተር ዩናይትድ 22 ግዜ ኣብ ፍጻሚ ብምፅሓ ኣብ ቅድሚ ዝተሰርዐት ክለብ ክትከውን ኣርሰናል ካ 21 ግዜ ነዚ ደረጃ እዚ በፂሓ ማንቸስተር ሲቲ ኣብ ዓመተ ስፖርት 2021 ኣብ ናይ ፍጻሚ ፀወታ ሻምፒዮንስ ሊግ ብቸልሲ ዝተቐበለታ ናይ ሻምፒዮንስ ሊግ ስዕረት ብድሕርዚ እዛ ክለብ ዘካየድተ ንዳሕሮት 14 ፀወታታት ኩሉ ውድዳት ምዃኑ እዩ ዛጊድ ብዛ ለንደናዊት ክለብ ኣይተሰዓረትን ኣብ 14 ፀወታታት ክትዕወት ኣብ 3 ኸ ነጥቢ ተማቒል እያ ብንጻሩ ቸልሲ ንክንዲ ዝኣክል ግጥማት ብዘይ ዓወት ምግስጋሳ ምስቲ ንክለብ ኣርሰናል ካብ ዓመተ ስፖርት ናይ ወርሒ ጥሪ 1999 ክሳዕ ወርሒ መጋቢት 2004 ብዘይ ምዕዋዝ ዝሰነደቶ ታሪክ ንኽትመዓራረ 3 ፀወታታት ጥራይ ይተርፋኣ
1: ዝኸበርኩም ተዓዘብቲ ንሎም ሰሙን ዝተዳብሎ መደብ ሰሙናዊ ፍጻምታት ስፖርት ኣብዚ ፍፀም ስለምክታልኩም ማዚና ንምስግን ርሑስ ቅንያትና ፅነት ክኾነልኩም ንምነ ሰላም

እዚ ሰላምትና ተቐበሉ ፈነወ ኤር ቲቪ ኣብ ምክትሳል ትርከቡ ዝኸበርኩም ተዓዘብትና ከመይ ተምስዮም ንሎሚ ሶኒ 18 ግንቦት ሰዓት 9 ምሸት ዝተዳለወ ሃገራውን ኣሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ እስቲፋኖስ ግርማይ ንምክታልኩም ብክብሪ እንዳዓደምኩ ብቐንዲ ኣርእስተ ዜና ይፍልም። መራሕቲ ሃገራትን መንግስትታትን ብምክንያት በዓል ናፅነት ናይ ውሃና መልእኽቲ ሰዲዶም። ብምክንያት መዓልቲ ናፅነት ዝተዳለወ ስእላዊ ምርኢት ኣብ ኣስመራ ተኸፊቶም። ኣብ ደቂ ምሓረ ሓበራዊ ጉየ ናፅነትን ስሙያት ኤርትራውያን ኣትለታት ዝተሳተፈ ውድድር ኣትለቲክስን ተኻይዶም። ኢንዶኔዥያ ተወሰኽቲ 3 ነፈርቲ ውግእን ወተሃድራዊ ንዋትን ካብ ፈረንሳ ከም እተረከበት ኣፍሊጣ። ኣብ መንጎ ቻይናን ሩስያን ኣብ ዝተፈላለየ ዓውድታት ዝግበር ምትሕብባር ዓብዪ ውፅኢት ከም ዝተመዝገበ ተገሊጾም። ቤላሩስ ብምትሕብባር ሩስያ ታክቲካዊ ልምምድ ኒክሌሳዊ ኣፅዋር ኣበጊሳ። ዝርዝር ዜና መራሕቲ ዝተፈላለየ ሃገራትን መንግስታትን ብምክንያት ፅምብል መበል

35 ዓመት ናጽነት ናብ ህዝብን መንግስትን ኤርትራ ናይ የውሃና መልእኽቲ ሰዲዶም። ፕሬዚደንት ሪፓብሊክ ግብፂ ዓብዱልፋታሕ ኣልሲሲ፣ ፕሬዚደንት ሪፓብሊክ ጋና ጆን ድራማኒ መሃማም፣ ፕሬዚደንት ሪፓብሊክ ፈረንሳ ኢማኑኤል ማክሮን ከምኡውን ጠቕላሊ ኣመሓዳሪ ሓበራዊ ሃብቲ ኣውስትራልያ ሳም ሞስቲን ኣብ ሰደድዎ መልእኽቲ ንፕሬዚደንት ኢስያስ ኣፈወርቂ ምሉእ ጥዕና፣ ንኤርትራን ህዝባን ድማ ሰላምን ብልፅግናን ተመንዮም። እቶም መራሕቲ ኣብቲ ብስሞምን ብስም ሃገራቶምን መንግስታቶምን ሰደድዎ መልእኽቲ ዝምድና ምስ ኤርትራ ንምምዕባል ንዘሎ ድሌት እውን ኣረጋጊፆም። ፕሬዚደንት ዓብዱልፋታሕ ኣልሲሲ ወሲኹ ኣብ መንጎ ኤርትራን ግብፅን እናማዕበለ ንዝመፀ ድልዱል ታሪካዊ ዘንድና ብምምጓስ ብዝግበር ክልተኣዊ ምምኽኻርን ምውኽኻርን ንረብሓ ክልቲኡ ህዝብታት ኣብ ዘየገልግል ዝተፈላለየ መድያትን ሓበራዊ ኣገዳስነትን ኣብ ዘለዎም ጉዳያትን ናብ ዝበረኸ ደረጃ ከም ዝበፅሕ ዘለዎ ጽኑዕ እምነት ገሊፆም። ሚኒስተር ጉዳያት ወፃኢ ፊሊፒንስ ትሬሳ ላዛሮ ብወገና ናብ ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ተመሳሳሊ መልእኽቲ ሰዲዳ ኣላ። ብምኽንያት 24 ግንቦት መዓልቲ ናጽነት ኤርትራ ብመኮነን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ዝተወደበ ምስ ታሪኻዊ ዝተፈላለየ ዓይነታት ስፖርት ሃገርና ዘላሊ ስእላዊ ምርኢት ሎሚ 18 ግንቦት ኣብ ኣስመራ ጎነ ምምሕዳር ዞባ ማእከል ተኸፊቶም። ኣብቲ ብሓለቓ ጠቕላል ስታፍ ሚኒስትሪ ምክልኻል ጀነራል ፊሊጶስ ወልደ ዮሃንስ ተኸፍተ ስነ ስርዓት ሚኒስትራት ዝርከብዎም ላዕለዎት ሰበ ስልጣን መንግስትን ግንባርን ከምኡውን ዕድመ ዝተገብረሎም ኣጋይሽን ስፖርታውያንን ተረኺቦም ነይሮም። ኣብዚ ንመበል ሳልሳይ ግዜ ዝቐርብ ዘሎን ክሳብ 26 ግንቦት ክፉት ኮይኑ ዝቕንን ስእላዊ ምርኢት ንጉዕዞ ኣስታት 100 ዓመታት ታሪክ ስፖርት ኣብ ሃገርና ዘድህስስ ልዕሊ 300 ስእልታት ቀሪቡሎም። መኮነን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ኣብ ዝሓለፈ ዓመት እውን ምስውኣት ስፖርታውያን ዘላሊ ስእልታት ንምርኢት ኣቕሪቡ ከም ዝነበረ ዝዝከር እዮም። ኣብ ዞባ ደቡብ መበል 35 ዓመት ፅምብልና ፅነት ንምድማቕ በብንኡ ዘብኡ ብዝካየድ ዘሎ ዝተፈላለየ ንጥፈታት ኣብ ደቀም ሓደ ሓበራዊ ጉያ ናፅነትን ውድድር ኣትለቲክስን ተኻይዶም። ወኪል ኤሪና ፊልሞን ትካቦ ዘዳለዎ ፀብጻብ ኣሎ ስዒቡ ክቐርብ እዮም።

ካብ 222 ጀሚሩ ኣብዛ ማእከል ምሪር ሃገራዊ ቃልሲ ህዝቢ ኤርትራ ብዓወት ተዛዘመላ ከተማ ደቀ ምሓረ ዝካየድ ሓበራዊ ጉያ ናፅነት ሎሚ ዓመት እውን እንተኾነ መበል 35 ፅምብል ናፅነትና ንምድማቕ ኮሚሽን ስፖርት ዞባ ደቡብ ምስ ምሕዳር ንዞባ ደቀ ምሓረ ብምውሃድ ህዝቢ ሃገራውያን ክለባት ከምኡ ውን ካብ ንኡሳን ዞባታት ዞባ ደቡብ ዝመፁ ኣትሌታት ዝሳተፎ ውድድራት ጉያ ሰሪዑ ኣብ ከተማ ደቀ ምሓረ ፅንዓትና ዋሓስና ብዝብል ቴማ ዝተወደበ ሓበራዊ ጉያ ናፅነትን ውድድራት ኣትሌቲክስን ትማሊ 17 ጉንበት ተኻይዱ ኣብዚ ብምኽንያት ፅምብል መበል 35 ዓመት ናፅነት ብጨንፈር ኮሚሽን ስፖርት ዞባ ደቡብን ምምሕዳር ንኡ ዞባ ደቂ ማሕርን ዝተወደበ መደብ ብርክት ዝበለ ህዝብን ኣስታት 150 ኣትሌታትን ተሳቲፎም ብመሰረት ዝተሰርዐ ውድድር ደቂ ኣንስትዮ በብደረጀን ናይ 3,000 10,000 ሜትሮ ደቂ ተባዕትዮ ድማ ናይ 5,000 10,000 ሜትሮ ርሕቐት ሸፊኖም ኣብ መወዳእታ ምኩራት ኣትሌታት ሃገርና ብዝተሳተፎ ናይ 10,000 ሜትሮ ካብ ደቂ ኣንስትዮ ቀዳመይቲ ኦሎምፒካዊት ኣትሌት ናዝሬት ወልዱ ካብ ጋስፓርካ ካልአይቲ ናፅነት ኣማንኤል ካብ ክለብ ደቡብ ሳልሰይቲ ድማ ስምረት መርሃዊ ብውልቂ ከምኡ ውን ካብ ደቂ ተባዕትዮ ናይ 10,000 ሜትሮ ውድድር ቀዳማይ ዮቤል ዘርኢት ብውልቂ ካልኣይ ተክለ ሃይማኖት ብርሃነ ካብ ክለብ ዞባ ደቡብ ሳልሳይ ድማ ሞጎስ ሽማይ ካብ ክለብ ዞባ ደቡብ ኮይኖም ተዓዊቶም ፕሬዚደንት ፌደሬሽን ኣትሌቲክስ ዞባ ደቡብ መምህር ሙሴ ከበደ ኣብ ዘስምዖ ቃል ንዝኽሪ ዛዛሚ ኩናት ግንባር ደቀ ምሓረ ዝተወደበ ሓበራዊ ጉያ ናፅነት ፅምብል ናፅነት ንምድማቕ ቅድሚ 5 ዓመት ብተበግሶ ንኡ ዞባ ደቀ ምሓረ ዝፈለመ ምዃኑ ብምጥቃስ ካብ ዝሓለፈ 3 ዓመታት ጀሚሩ ግን ናብ ደረጃ ዞባ ብምራኽ ሃገራውያን ጋንታታት ኣትሌቲክስ ዝሳተፎ ኮይኑ ይቕፅል ከም ዘሎ ኣብርሂቡ ኣመሓዳር ንዞባ ደቀ ምሓረ ኣቶ የማነ ኣበራ ብወገኑ እቲ መደብ ፍሉይነት ከም ዘለዎ ብምሕባር ኣበርክቶ ንዝገበሩ ኣመስጊኑ ዋና ዳይረክተር ክፍሊ ባህልን ስፖርትን ዞባ ደቡብ ኣቶ ኣብርሃም ዮሃንስ ድማ ሓበራዊ ጉያ ናፅነት ኣካል ናይቲ በዓል ናፅነት ንምድማቕ በብንኡ ዞብኡ ዝካየድ ዘሎ መደብ ምዃኑ ብምጥቃስ ፌደሬሽን ኣትሌቲክስ ዞባ ከምኡ ውን ሃገራውያን ክለባት ነቲ መደብ ንምዕራግ ንዘካይድዎ ፃዕሪ ምስጋና ኣቕሪቡ ሓበራዊ ጉያ ናፅነት ብዘይካቲ ኣብ ህዝቢ ዝፈጥሮ ውዕውዕ ስምዒት ብሉፃት ኣትሌታት ዓቕሞም ዘርኢሉ መድረክ እውን ስለ ዝኾነ ንቕንያት ናፅነት ፍሉይ ይገብሮ ፅንዓትና ዋሓስና ወኪል ኣገልግሎት ዜና ኤርትራ ዝባሩ ፊልሞን ትካቦ ካብ ከተማ ደቀ ምሓረ

ሩስያን ቻይናን ነቲ ዕድል ተጠቒሞም ግብራዊ ምትሕብባር ከስፍሑ ጸዊዖም። ቤላሩስ ሎሚ 18 ግንቦት ብምትሕብባር ሩስያ ታክቲካዊ ልምምድ ኒክሌሳዊ ኣጽዋራ በጊሳ። ሚኒስትሪ ምክልኻል ቤላሩስ ኣብ ዝሃቦ መግለጺ እቲ ልምምድ ወተሃድራዊ ዓቕሚ ንምምዛንን ንዘሎ ብቕዓት ንምድልዳልን እምበር ንዝኾነት ካልእ ሃገር ዒላማ ዝገበረ ከም ዘይኮነ ኣፍሊጦም። እቲ ልምምድ ሰራዊት ቤላሩስ ኒክሌሳዊ ኣጽዋር ንምጥቃም ዘለዎ ድልውነት ንምዕባይ ዝዓለመ ምዃኑ እቲ ሚኒስትሪ ብተወሳኺ ሓቢሩሎም። ጸጥታ ዞባ ምብራቕ ኤውሮጳ ብኣሜሪካ ዝምራሕ ኪዳን ሰሜን ኣትላንቲክ ኔቶ ብዝወስዶ ዘሎ ተጻባኣይ ፖሊሲታት ኣንቆልቂሉ ከም ዘሎ ዝጠቕሱ ጸብጻባት፣ መንግስቲ ሩስያ ከም ኣካል ናይቲ ንምብድሁ ዝወስዶ ዘሎ ስጉምትታት ኒክሌሳዊ ኣጽዋርን ኦርሸኒክ ዝተሰሜ ሚሳይልን ኣብ ቤላሩስ ከም ዘዋደደ ዝዝከር እዮም። ኩናት ዩክሬን ናይ ምስፍሕፋሕ ጥሙሕ ናይቲ ብኣሜሪካ ዝምራሕ ኪናን ሰሜን ኣትላንቲክ ኔቶ ንምስማር ከም እተበገሰ እዩ መንግስቲ ሩስያ ዝኸስስ። እዚ ከምዚ ኢሉ እንከሎ መንግስቲ ሩስያ ሃገሩ ካብ ቤላሩስ ተበጊሳ ኣብ ልዕሊ ሓንቲ ኣባል ኪዳን ሰሜን ኣትላንቲክ ኔቶ መጥቃዕቲ ክትፍጽም ትሓስብ ከም ዘላ ፕሬዚደንት ዩክሬን ቭላድሚር ዘለንስኪ ንዝሃቦ መግለጺ ብትሪ ነጺግዎም። ኣፈኛ መንግስቲ ሩስያ ዲሜትሪ ፔስኮቭ እቲ ክሲ ካብ ሩስያ ወግዓዊ መልሲ ክወሃቦ ዘይበቅዕን ተኸሲቱ ንዘሎ ወጥሪ ዘጋደድን ከም ዝኾነ ሓቢሮም። ኣብ ህዝባዊት ሪፓብሊክ ቻይና ናብ ሎሚ 18 ግንቦት ኣብ ዘውግሐ ለይቲ ብዘጋጠመ 5.2 ሬክተር ምንቅጥቃጥ ምድሪ ሰብኣውን ንዋታውን ክሳራ ወሪዶም። በቲ ኣብ ደቡባዊ ምዕራብቲ ሃገር ዝተኸስተ ተፈጥራዊ ሓደጋ 2 ሰባት ከም ዝሞቱን 10ታት ኣባይቲ ከም ዝዓነወን ሰመዚ ህዝባዊት ሪፓብሊክ ቻይና ሓቢሮም። እቲ ሓደጋ ብዝፈጠሮ ስጋኣት ልዕሊ 7,000 ሰባት ካብ ኣባይቶኦም ከም እተመዛበሉ እቶም ሰመዚ ብተወሳኺ ገሊፆም። ኣብ ሰሜናውን ደቡባውን ምዕራብ ቻይና ብዝኸሰ ተደጋጋሚ ሓደጋታት ምንቅጥቃጥ ምድሪ ሰብኣውን ንዋታውን ክሳራታት ከም ዝወርድ ጸብጻባት ይጠቕሶም። ኣብ 2008 ኣብቲ ከባቢ ብዘጋጠመ 7.8 ሬክተር ምንቅጥቃጥ ምድሪ 87,000 ሰባት ከም ዝሞቱ ዝዝከር እዮም። ኣሜሪካ ንእማመ መንግስቲ ኢራን 5 ቅድመ ኩነት ምምቕራብ ምላሽ ይባጽሎም። በዚ መሰረት ፕሬዚደንት ዶናልድ ትራምፕ ሃገሩ ኣብ ልዕሊ ኢራን ብኩናት ናይ ዝወረዳ ዕንወት ካሕሳ ከም ዘይትኸፍል ደስኪሉ ዘሎ ገንዘብ ኢራን ከም ዘይትለቅቕን ኢራን 400 ኪሎ ግራም ዝበልፀገ ዩራኒየም ናብ ኣሜሪካ ከተሰጋግር ከምኡውን ሓደ ኒክሌሳዊ ትካል ጥራይ ክትውንን ዝሓዘ ቅድመ ኩነት ኣቕሪቡሎም። መንግስቲ ኢራን ዛጊት ነቲ ሓድሽ ቅድመ ኩነት ዝሃቦ ወግዓዊ ምላሽ እኳ እንተዘየለም ክቕበሎ ዘሎ ተኽእሎ ግና ጸቢብ ምዃኑ ይእመት። ኢራን ኣብ ልዕሊኣ ዝካየድ ወተሃድራዊ ተጻብኦታት እንተላይ ናይ ሊባኖስ ክቋረጽ ብመጥቃዕትታት ኣሜሪካን እስራኤልን ናይ ዝወረዳ ክሳራ ካሕሳ ክኸፈላም መጻብ ብሆርሙዝ ልዕላዊ ግዝኣታ ምዃኑ ክረጋገጸላን ኣብ ልዕሊኣ ጸኒዑ ዘሎ እገዳ ክለዓለላን እያ ትጽውዕ ዘላም። ጠለባት ክልቴን ሃገራት ኣብ ስምምዕ ክበጽሓ ዝኽእል ከም ዘይመስል ዝጠቐሱ ክኢላታት ዳግማይ ኣብ ውግእ ክኣትዋ ዘሎ ተኽእሎ እናዓበየ ከም ዝመጸ ይእመቶም። ፕሬዚደንት ትራምፕ ኢራን ጠለባት ኣሜሪካ ተቐቢላ ምዘይተተግብር ኣብ ልዕሊኣ ከቢድ ክሳራታት ዘውረድ ተወሳኺ መጥቃዕቲ ከም ዘካይድ እዩ ኣጠንቂቖም። ኢራን ብወገና ንዘተ ቅርብቲ እኳ እንተኾነት ብጸቕጥን ምፍርርሓን ኣሜሪካ ንሃገራዊ ረብሓታታ ብኣሉታ ኣብ ዝጸሉ ዲፕሎማስያዊ ዝርርብ ከም ዘይትጽመድ ግና ኣነጺራ ኣላ። ህዝባዊት ሪፓብሊክ ቻይና ዓመታዊ 17 ቢልዮን ዶላር ዝዋግኡ ፍርያት ሕርሻ ኣሜሪካ ክትሽምት ምዃና ቤት ጽሕፈት ዋይት ሃውስ ኣፍሊጦም። እቲ ንግዳዊ መደብ ውፅኢት ናይቲ መራሕቲ ክልቴን ሃገራት ብ14 15 ግንቦት ኣብ ከተማ ቤጂንግ ዘካየድዎ ዝርርብ ምዃኑ እቲ ቤት ጽሕፈት ገሊጹሎም። እቲ መደብ ተግባራዊ ምዝኸውን ኣብ ምጽባብ ንግዳዊ ፍልልያት ክልቴን ሃገራት እወንታዊ ተራ ከም ዝህልዎ ይእመታሎም። ብዘይካዚ ቻይና ስራሕቲ ኣሜሪካዊ ኩባንያ ቦይንግ ዝኾና ነፈርቲ ክትሽምት ምዃና እውን ተገሊጹሎም። ፕሬዚደንት ዶናልድ ትራምፕን ፕሬዚደንት ሺ ጂንፒንግን ኣብ ከተማ ቤጂንግ ዘካየድዎ ዝርርብ ውፅኢታዊ ምንባር እዮም ሓቢሮም። ይኹን እምበር ኣብቲ ናይ 2 መዓልታት ርክብ ዝተኸተመ ስምምዓት ይኹን ኣሜሪካ ንቻይና ብዛዕባ እትገብርላ ትኽእል ሕድገታት ዝገልጽ ሓበሬታ ዘጊት የለን። ጂኦፖለቲካዊ ውድድር ዝጠንቁቕ ንግዳዊ ፍልልያት ኣሜሪካን ቻይናን ንመጠን ንግዳዊ ንጥፈታትን ብኸቢድ ከም ዝሃዝዮ ይጥቀስ። ኣብ 2022 ኣስታት 700 ቢልዮን ዶላር ዝነበረ ዓመታዊ ንግዳዊ ምልዋጥ ክልቴን ሃገራት ኣብ 2025 ናብ ኣስታት 400 ቢልዮን ዶላር ከም ዝወረደ ጸብጻባት የረድኦም።
እስራኤል ካብ ፈለማ ዝሓለፈ ወርሒ መጋቢት ኣብ ሊባኖስ ብእተካይዶ ዘላ ደብዳብ ናይ ዝተቐትሉ ሰባት ቁፅሪ ናብ ኣስታት 3,000 ከብ ከም ዝበለ ጸብጻባት ሚኒስትሪ ጥዕና ሊባኖስ ሓቢሮም ልዕሊ 900ታዊት ካብቶም ግዳያት ቆልዓ ሰበይቲ ዝርከብዎም ሰላማውያን ሰባት ምዃኖም እቶም ጸብጻባት ገሊፆም ብዘይካዚ በቲ ገና ዝቕፅል ዘሎ ወተሃድራዊ ወፍሪ ልዕሊ 9200 ክቆስልን ከለዉ ልዕሊ 1.2 ሚልዮን ከም እተመዛበሉ ተፈሊጡሎም እስራኤል ምቁራጥ ተኽሲ ክትግበር ንዝበፅሓቶ ስምምዕ ብምጥሓስ ኣብ ልዕሊ ሊባኖስ እተካይዶ ደብዳብ ኣስፊሓቶ ከም ዘላ ዝጠቕሱ ጸብጻባት ኣብ መንጎ እን ዝካየድ ዘሎ ዲፕሎማስያዊ ርክባት ዛጊት ዝጥቀስ ውፅኢት ከም ዘይተረኽቦ የረድኦም ሓይሊ ኣየር ሩስያ ትማሊ 17 ግንቦት ልዕሊ 1,000 ድሮናት ዩክሬን ከም ዘበርዓነ ኣፍሊጦም እተን ድሮናት ርእሰ ከተማ ሞስኮ ንእትርከበን ሓያሎ ከተማታት ንምጥቃዕ ከም እተበገሳን ዝበዝሓ ዕላምአን ከይወቕዓን ከምዘይወቕዓን እዩ እቲ ሚኒስትሪ ሓቢሩ ዘሎም ሓይሊ ኣየር ሩስያ ኣብ ውሽጢ ሓደ መዓልቲ ልዕሊ 1,000 ድሮናት ዩክሬን ክዕኑ እዚ ናይ ፈለማ ምዃኒኦም ጸብጻባት ዘረድኦም እዚ ከምዚ ድን ከሎ ኣብ ልዕሊ ዝተመርፀ ዕላማታት ዩክሬን ዘካይዶም መጥቃዕትታት ከስፍሖም ምዃኑ ሚኒስትሪ ምክልኻል ሩስያ ትማዲ 17 ግንቦት ኣብ ዘውፅኦ መግለፂ ኣፍሊጡሎም ዩክሬን ንሰላማዊ ዕላማታት ተጥቅዕ ከም ዘላ ዝኸስስቲ ሚኒስትሪ ከቢድ ዋጋ ክኽፍላ ምዃኑ እውን ኣጠንቂቕሎም ልዕሊ ፍጥነት ድምፂ ዝውንጨፍ ሚሳይላት ናብ ምክልኻላት ፀንቢራ ዘላ ሩስያ ኣብ ዝሓለፈ ቀረባ መዓልትታት ኣስታት 35,000 ኪሎ ሜትር ዝውንጨፍ ሚሳይል ከም ዝፈተነት ዝዝከር እዮም ሰራዊት ሩስያ ነቲ ዘመናዊ ኣፅዋር ኣብዚ ዓመት እዚ ክዓጥቆ ምዃኑ ፕሬዚደንት ቭላድሚር ፑቲን ገሊጹሎም ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም መራሕቲ ሃገራትን መንግስትታትን ብምኽንያት በዓል ናጽነት ናይ ውሃና መልእኽቲ ሰዲዶም ብምኽንያት መዓልቲ ናጽነት ዝተዳለወ ስእላዊ ምርኢት ኣብ ኣስመራ ተኸፊቱ ኣብ ደቂ ኣምሓረ ሓበራዊ ጉያ ናጽነትን ስሙያት ኤርትራውያን ኣትሌታት ዝተሳተፎ ውድድር ኣትሌቲክስን ተኻይዶም ኢንዶኔዥያ ተወሰኽቲ 3 ነፈርቲ ውግእን ወተሃድራዊ ንዋትን ካብ ፈረንሳ ከም እተረከበት ኣፍሊጣ ኣብ መንጎ ቻይናን ሩስያን ኣብ ዝተፈላለየ ዓውድታት ዝግበር ምትሕብባር ዓብ ውፅኢት ከም ዘመዝገበ ተገሊጹ ቤላሩስ ብምትሕብባር ሩስያ ታክቲካዊ ልምምድ ኒክሌሳዊ ኣፅዋር ኣበጊሳ ሓፈሻዊ ዜናታት ተዛዚሙ ኣሎ ሰናይ ምሸት

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብዝ ሓለፈ ሰሙን ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ኣልሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳሳስ ሕትመት ሒዝናልኩም ቀሪብና ኣሎና።

ኣብ ዓምዲ ጥዕና ተፃዋርነት ንፀረ ተህዋስያን መድሃኒት ዘቃልዑ ረቑሒታት ተዘርዚሮም ኣለዉ። ፀረ ርክሲ መድሃኒት ብከም ባክተርያ፣ ቫይረስ፣ ፋንጋስ ከምኡውን ፅግዕተኛ ዝኣመሰሉ ተህዋስያን ዝስዕቡ ናይ ረክሲ ሕማማት ንምፍዋስ እንጥቀመሎም ዓይነታት መድሃኒት እዮም። እዞም መድሃኒታት እዚኦም ብጉጉይን ብዘይኣገባብን ምስ እንጥቀመሎም እቶም ሕማም ዘስዕቡ ተህዋስያን ኣንጻርቲ መድሃኒት ተፃዋርነት ከማዕብሉ ይኽእሉ። ተፃዋርነት ንመድሃኒት ፀረ ተህዋስያን ሓደ ካብቶም ኣሸቐልቲ ብድሆታት ዓለማዊ ህዝባዊ ጥዕና ናይ ዘመናዩ ኮይኑ ዝርከብ መጠኑ ዝሓለፈ ብኢደዋኒና መድሃኒት ፀረ ርክሲ ኣብ ዘየድልየሉ ሕማም ምጥቃም ብበዓል ሙያ ጥዕና ዝተኣዘዘልካ ፀረ ርክሲ መድሃኒት ካብቲ ዝተሓበረካ ኣድላይ እዋን ንታሕቲ ወይ ንላዕሊ ንውሓት ግዜ ምጥቃም ከምኡውን ፀረ ርክሲ መድሃኒትካ ብግቡእ ተኸታቲልካ ዘይምውሳድ ብርክሲ ንሳዕበ ሕማም ብዘያፍልጦ ናይ በዓል ሞያ ጥዕና ርእሰ ፍወሳ ምክያድ መድሃኒት ፀረ ተህዋስያን ብግቡእ ዘይምውጋድን ኣብ ገዛ ምውህላለን ሕፅረት ቀረብ ፅሩይ ዝስተማይን ጉድለት ግቡእ ሓለዋ ፅሬትን ምህላው ካብ ወፃኢ ሃገር ንዝተሰደደልካ ፀረ ተህዋስያን መድሃኒት ብዝምልከቶ ኣካል ሚኒስትሪ ጥዕና ግቡእ ቁፅፅር ብቕዓት ከይተገበረሉ ምጥቃም ብዘይግቡእ ኣገባብ ፀረ ርክሲ መድሃኒት ኣብ እንስሳታት ማያዊ ስነ ህይወት ምፍራይን ሕርሻን ምጥቃም እዮም ተገሊጹ ብተወሳኺ ዓምዲ ጥዕና ንክንክን ኣስናን ዝምልከት ትሕዝቶ ኣስፊራ ትርከብ ኣብ ዓምዲ ባህልን ስነ ጥበብን ካልኣይ ክፋል ትሕዝቶ ስነ ጥበብን መኸተን ቀሪቡሎ እቲ ኣብ ኣርባዕታት ሓምሳታት ሱሳታት ዝማዕበለ ስነ ጥበብ ኤርትራ ሃገራዊ ባህሊ ከነፍዕ ዝቃለስ ናይ ግዳም ፅልዋ ዝምክት ብግዳማዊ ፅልዋ ዝፅሎን ዝፀልን ኮይኑ ብዙሕ ተረባሪቡ ምምስራት ማሕበራት ተዋስኦ ደቀባት ማለት ማተደ ማምሃል ማተኣ ዘርኣይ ደረስ ወዘተ ኣብ ምዕባለ ስነ ጥበብ ኤርትራ ብፍላይ ደርፍን ናይ መድረኽ ተዋስኦን ወሳኒ ተራ ተፃዊቱ ኣብ ሱሳታት ናብ ዝለዓለ ደረጅኡ ደይቡ ከብቅዕ ሰንኪ ድሑር መግዛእቲ ኢትዮጵያ ሃይለስላሴ እንዳርግን ንድሕሪት ክምለስ ጥራይ ዘይኮነ ብመደብ ክጠፍኡን እዩ ተኣዊጅሉ ባህላዊ ወራር ቀንዲ መምከኒ ማለት መበረዚ ሓደ መንነት ስለ ዝኾነ ንሓደ ሕብረተሰብ ብቐሊሉ ክትገዝኦ ቅድም ባህሉ ኣጥፊእካ ባህልኻ ከተስርፀሉ ኣሎካ ንዚኦም ድማ ገዛእቲ ዝገበሩ ነቲ ዘጉላዕልዕ ዝነበረ ሃገራዊ ስነ ጥበብ ኣቐምሲሎም ናታቶም ርካሽ ኣብ ልዕሊኡ ደፍእሉ ኣብቲ እዋንቲ ብቐንዱ ኣብ ሱሳታትን መጀመርታ ሰብዓታትን ዝተደርፈ ክሳብ ሕጂ መትኒ ዘመናዊ ሙዚቃ ሃገርና ኮይኑ ዝቕፅል ዘሎ ደርፍታት ዘመናዊ ስነ ጥበብ ኤርትራ ሸዓይሉ መኸተኣዊ ምዃኑ ዝሕብር እዩ ይርከቦ ኣብ ዓምዲ ሸባብ ንስ ዓምዲ ሓሳባት ፅሩይ መስተ ሓቢእዎ ዘሎ ጉድ ኣብ ትሕቲ ዝብል ይትረፍ ሳዕቤናት ናይ ስኑዓት መስተታት ኣልኮላዊ መስተ ከም ዝስናዕ ዘሎና ኣፍልጦ እውን ዝተደረተ እዩ መስተ መፂኡ ድሕሪ ዝተወሰነ ግዜ ምስ ኩሎም ኣብቲ ቦታ ምሳይ ዝነበሩ ብፆተይ ብዛዕባ እዚ ፅሩይ ዝበሃል መስተ ዕላል ከፈትና ፅሩይ ዝበሃል ብዋጋ ክብር ዝበለ ካብ ወፃኢ ሃገር ዝመፀ ዝኾነ ዓይነት መስተ እዩ ብፍላይ ዊስኪ ከዓ ቀንዲ ፅሩይ ዝበሃል መስተ እዩ ንጥዕናኻ ዝሓሸ ኣብ እዋን ምዝንጋዕ ከዓ ከም ዝሓሸ ኣማራፂ ስለ ዝውሰድ ፅሩይ ይብልዎ ዝብል መግለፂታት ተዋህበ እዚ ምስ ሰማዕኩ ግን ሰገጥ በልኩ ግዳ ሓቂ ቁሩብ ሸቕሎት እውን ገይሩሉ እዩ እዚ መስተ ናይ ብሓቂ በዚ ዝተባህለ መረዳእታ ወይ ኣጠማምታ ዲና እንሰትዮ ፅሩይ ዝበሃል ናይ ብሓቂ ፅሩይ ስለ ዝኾነ ድዩ ዝብል ሕቶታት ከሰላስል ዳርጋ ምዝንጋዕና ወዲእና ክሳብ እንወፅእ ካብ ኣእምሮይ ዘይተፈለየ ጉዳይ ነይሩ ተጠቒሱ ኣብ ዓምዲ መዛነይ መለለይ ትብዓት ዕድሜኺዩ ዕድመይ ቴማታት ናፅነት ኣብ መድረኽ ፅንዓትን ሰላምን ኤርትራ ጥቕስታት ናፅነት ይፀንሑና መበልሻም ናይ ክፋል ዝኽሪ ዘዛሚ ኩናት ጉዕዞ ኣሃዱና ናብ ኣስመራ ቀሪባ ኣላ እቲ ዝዕዘቦ ዝነበርኩ ኩሉ ናብ ዓመተ 1984 ገረግር ኣስመራ ማለት ሰሜናዊ ምብራቕ ሳሓል መለሰኒ እዋኑ ሰዓት 8 ናይ ምሸት ነበረ ነታ ረቀቕ ቴንዳ መንፀፈይ ኣብ መሬት ኣንፂፈ ነቲ ምሉእ መዓልቲ ፀሓይ ክወቕዖ ዝወዓለ መሬት ሳሕል ሃፈፅታኡ ዝባነይ እናሸልበበኒ ጎቦ ኮይነ ንምዝሓሓሉ ዝኣክል ዝባነይ እናገላበጥኩ ይቃለሶ ነበርኩ ነታ ትንታንኣ ይፀብቕ ይሕመቕ ወትሩ ዝከታተላ ማዕከን ዜና ዓዲ እንግሊዝ ቢቢሲ ወሊዐ ብዝያዳ እታ ናብ ጉዳያት ኣፍሪቃ ኣተኪራ እትትንትን መደብ ፎካስ ኦን ኣፍሪካ ኣድህቦ ናብ ኣፍሪቃ እከታተል ነበርኩ ሓንቲ ናብ ኣስመራ በፂሓ ዝተመልሰት ጋዜጠኛ ብዛዕባ ከተማ ኣስመራ ምስተሓተተት ኣስመራይዝ ናተ ሲቲ
is better to say a military camp zibeleta tizbeletnimo abti wanati khoyna nizitqasetto habrita ksamun kullu bizaba wusun botatat abegisa nay gazetanyan politikan migran wosikha zibeletto khoyniu zisma'an niru ba'akal mati hutsa zimelo kishashu amungo kritta sidrabitat 10 metro abzer ha botatat tahatiru misraxu gin aman ba'aman asmara kab ketaman ilali wathadrawi ma'askrenira mibal gubun ewanun minbaru steganzebko مبل كل اي ابركتو ودابتات ابسد الزركبو ايرتروان امكل خلن صنعتن تداتيسو ريبورتاج سنسرعات مخفات سمونه ناتنت اب ابيتت متزوبو ماكل قريب لو اب عمدي ملحق الادب والفنون مبل 19 تخفال اتي كل قدلي نتفتات غجل لبهلي سمكلان كوينات اب بورت سودان تداسيسو نرخبو ابو تسرح زقات محادقاتاتن حماماتن نمقدال كقبرو زقبوهم تنقاقتات مس منستر عيون سوا او دحنتن بمتحبار ابزو وطا عمدي تزرزيروم نرخبوهم اب عمدي سيحا واسر ابزو بادوب زركابو سنت انتاوي اقداسنا زلوهم قرستات ايطانحنا اب عمدي علوم وتكنولوجيا حدش رمزوتاتن رخبتاتن تلاليومان لو كاب بدلا نابو حسن زيو حسن قنزب ابزبل كل اين زازا من صحف والكسبات بعلم باطيرا سلا زي حاتمو بزي لقاح لعلي عقمم وي اتاويوم كحششو وي غنزب كتفو اي كلون يوم لعلي عقمم كتفو انت خينوم كسرقو وي بعمت غنزب كمصو لوم هاجراتون كمو لعلي عقمن مالت لعلي تقلالا هاجراوي اتاويين بزي لقاح كتفا اي كلانين نغزار اسن باطيرا كحاتما كن يخلاين لعلي عقما باطيرا اتحتم هاجر كاب حزبا التسرق لعل عقمي زحتم باطيرا زقببا يسعب زقببا خا من هرواغا اختيلو بزياده نتي تحت زاتاويو حفاشيو زهسي يركبو اما بلتاش عي كفال زغري زازا مكينات قعزو اهدونا نبسمرا حزب ارترا بحفشا حزب اسمرا دماي بفلاي مسفرن مقصرن زيركبون تاريخ زخبد قفعات زتصاوريو ناتنت مسكونه بلعن مستن كيذكره دخامو كيتصبصبه نابرؤو كيرايه لعل سومون زقصله حغوسن دسدسن كا مدبستا نايت زحلفو صليم مكرايو زنبره نقرب معلتات ابسمرا اهدونا برغيد 35 كفله سراوي 88 ب29 جنبوت نابكرن غيزا بمنبره نخركب نابقا غسغسكو اهدونا اما غار حسبها لبوتانتهم 13 شحات مروخات وتهدرات ايطوبيا اب حلوان مس زملكتهم بمردا بعدقي حبيلهم نبعدهم كم زغعزو اب مغبارن تصميدا صنحتني حبرنا صنت بقنيت نايتي صليم كخوب اب تحت زبل يما نباريا نتي بسنكي چقونا بعداوان نوح اوان صنت واستمنزع حزبي دحرخن ديكرتت صحينا صنتو كم زبرقت يفئملنا اذ زين صلالو زنبرك بيدبنا طفاتن ناي تعرموت اوانن قلهله كم زبلن اتلكع منبر وي هيوت زبهل كم استجمرن كنغرنا دما يرا اتناي شقرارا غزي كم تسعره ناي بحق منبر كم زنغسه بوحلل طبوبو غيرو يستمرنا نت زنبره هيوت بصلام بممسلما غزيو اخيلو كم استقنططن مريت برهاو كم زبلن بزي ماو يبسرنا بمقصل اتدمصاوي تقنطيطيو صلمات سعيريو فنعاوش شغي ولي عيو تخافيتو منجد هيوت ناصنت مخانيو ناي حبار مسرت ناصنت كبرتيو نزل عالم زي حسس زي دمسس قي حدم زي ودا زي نصف قلاي روبا هيوتيو فلفلي صوري ماي اب عمدي صقاتات بحري حدغنياتات عساتات تدهسيسوم يصنحنا زبزحو عساتات حدغنياتات كو انت زيكونو غلغلغن غونصاو بحري اللوام ازوم حدغنياتات عسا اكل تاجوجلاتات يخفلو زنخاسو وي غودات زوردو كمون مرزم شوخ زلوام ويكا مرزامات عساتات يبحالو ازوم حدغنياتات عسا اب بحري اب ان زنقعلو غزي مصنعتي اب نكايدلو وي ابكل اغاطاميتات كرخبونا يخلو بزوم عساتات زوررنا حدقة بتزامادي كالي لكوان تخونا شلاليلكا زحلاف جن اي كونان اب عمدي دايري زغري كنانات النت ابو اعقبيت بعال شقوت نقر جرا مستير تا زي تخفت صندوق زبلو زعباتات كاريبو مالو
ኣብ ዓምዲ ደል ኣባብ መረብ ዲብላ ናይ ደንጎባ ኣምዒላት እትብል ሓቀኛ ዛንታ ቀዳማይ ክፋላ ሰፊር ኣላ ኣብ ዓምዲ ዓማር ካልኣይ ክፋል ገስጋስ ትምህርታዊ ኣገልግሎት ኣብ ንኡስ ዞባ ናቕፋ ቀሪባ ኣላ ኣብ ዓምዲ ባና ተዕልም ዝተፈላለዩ ትምህርቲ ጠቀስ ዛዕባታት ቀሪቦም ኣለዉ ኣብ ዓምዲ ዓፌት ዶክተር ሓመድ ዑስማን ከሊፋ ኣብ ኤርትራ ድሕሪ ናፅነት ድሕነትን ጥዕናና ደን ዕሸልን ኣብ ምውሓስ ብዝተሰላሰሉ መደባት ዝርጋሐን ዕቤትን ሕክምናዊ ኣገልግሎት ዝሃቦ መግለፂ ሰፊሩ ይፅንሐና ኣብ ፍሉይ ዓምዲ ገስጋስ ትምህርታዊ ኣገልግሎት ኣብ ዓመታት ናፅነት ቀዳማይ ክፋሉ ይፀንሐና ሓላፍ ማሕበር መንእስያትን ተምሃሮን ንዞቦ ኣፍ ዓበት ሙሳ መሓመድ ስዒድ ጥርናፈ ከም ኣብ ገዜ ገድሊ ድሕሪ ናፅነት ንዝነበሮ ግደ ኣመልኪቱ ዝሃቦ ቃለ መጠየቅ ቀዳማይ ክፋሉ ቀሪቡሎ ኣብ ዓምዲ ሕብርበሮ እዛ ዕለት እዚኣ ኣብ ታሪክ ኤርትራ ብዛዕባ ሙዚቃን ኣገዳስነቱን ምኽሪ ንጥዕና ብሂል ንፍሽኽታን ይፀንሑና ኣብ ዓምዲ ፈንዋዓዳት ሰብኣውነት እንታይ እዩ ግጥሚ ስለ ናፅነት ካብ ጣዕመ ዜማ ቀዳሞት ንረክብ ኣብ ዓምዲ ጌማይ ሲያሳት ኢትዮጵያ ኣትያቶ ትርከብ ተኼላ ፖለቲካዊ ወጥርን ፀገማትን ተዳሲሱ ይፀንሐና ኣብ ዓምዲ ዴቨሎፕመንት ትምህርቲ ሰረት ምዕባለን ማሕበራዊ ፍትሕን ምዃኑ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ኣብ ዝሃበቶ ቃለ መጠየቅ ተገሊጹ ኣብ ዓምዲ ስፖትላይት ኣብዘን ዝሓለፋ ናይ ናፅነት ዓመታት ፅሩይ ስተማይ ኣብ ኩሉ ብእኹል ዓቐን ንምብፃሕ ዝተኻየዱ ፃዕርታትን ወፍርታትን ተዳሲሶም ንረኽቦም ኣብ ዓምዲ ካልቸር ኤንድ ኣርትስ ሕቡን ፍሽኽታ ኤርትራዊ ፅንዓት ዘርእስቱ ፅሑፍ ሰፊሩኣሎ ኣብ ዓምዲ ዴቨሎፕመንት 35 ዓመታት ኣብ ዓውዲ ሕርሻ ዝተረጋገፀ ዓወታት ምዕቃብ ሓመድን ማይን ብሰፊሑ ተዳሲሱኣሎ ኣብ ዓምዲ ኪዩንኤ ስነ ጥበባዊ ሳማንዳሪ ዮሴፍ ተላልዩ ንረኽቦ ጎይታ 4 ኪሎ ዘርእስቱ ታሪክ ጅግንነት ኤርትራውያን ዝገልፅ ፅሑፍ ስውእ ደራሲ መኮንን ተስፋይ ቀዳማይ ክፋሉ ቀሪቡሎ ኣብ ዕላላት ጅግንነት ገኔ ካብ ስሕባኒ እታ ኣብ ግንቦት 1991 ናብ ቤተ መንግስቲ 4 ኪሎ ክኣትውን ከለዉ ዝገበራ ናይ ምህማል ስርሒት እያ ኣብዛ ስርሒት ምህማል ዝገበረ ቅያ ክዕለንን ከሎ ኣፀቢቐ ዝፈልጦ ጅግና ምዃኑ እናፈለጥኩ መመሊሰ እግረም ነይረ ድፍረቱ ተዓፃፃፍነቱ ተወፋይነቱ መግለፂ ቃላት ኣይረኽበሉን እየ ድንብርፅ ከይበሎ ንወታደራት ደርግ ኣብ ውሽጢ ቤተ መንግስቶም ተደቕዲቑ ኣዋሎም ተመሲሉ ኣብ ማእከሎም ኣትዩ ሰላም ኢሉ ኣህሚሉ ብታንኪ ክጥሕኖም ዘደንፅ እዩ ኣብ ገሊኡ ክዕለካ ንከሎ ካብ ህያው ፍጻመ ናብ ድሩስ ፊልም እዩ ዝቐርብ ግን ከዓ ተጋደልቲ ህዝባዊ ግንባር ብግብሪ ዝሰርሕዎ ተኣምራታዊ ሓቂ እዩ ደጋጊምካ ሰሚዕከዮ ዘይምኖ ዛንታ ጅግንነት ሪፖርታጅ 12 ግንቦት ዓለምለኻዊ መዓልቲ ጥዕና ቡቕሊ ቀሪቡሎ ቡቕልን ውፅኢት ቡቕልን ካብ ሓደ ቦታ ናብ ካልእ ወይ ካብ ሃገር ናብ ሃገር ኣብ ምንቅስቓሶም ገለ ባልዓት ሒዞም ክጓዓዓዙ ስለ ዝኽእሉ ኣዝዩ ልዑል ጥንቃቐ ምግባር የድሊ ባልዓት ቡቕሊ ብእተፈላለዩ መገድታት ማለት ብመርከብ ብሰብ ብነፋሪት ወይ እተፈላለየ ኣቑሑ ክኣትዉ ይኽእሉ ኣብቲ ዝኣትውዎ ሓድሽ ቦታ ከዓ ዓብዪ ሓደጋ የስዕቡ ብቐሊሉ ክጠፍኡ ዘይክእሉ ብምዃኖም ድማ ኣብ ልዕሊ ቁጠባ ናይ ሓንቲ ሃገር ወይ ሕብረተሰብ ከቢድ ጉድኣት የስዕቡ ባልዓት ንምጥፋእ እንጥቀመሎም መድሃኒታት ብግዲኦም ኣብ ኣከባብን ስነ ህወታዊ ብዙሕነትን ዝበኣሰ ክሳራታት እዮም ዘውርዱ ሕብረተሰብ ክረኽቦ ዝግብኦ ማእዛዊ ምግብታት ድማ ብሰንኪ ባልዓት ይስኣን ኣብ ዓምዲ ባና ትምህርቲ ዝተፈላለዩ ንተምሃሮ ሓገዝቲ ዝኾኑ ትሕሶታት ቀሪቦም ኣለዉ ኣብ ዓምዲ ስድራ ቤት ትርጉም ናፅነት ኣብ ኤርትራዊት ስድራ ብኣብነታት ተሰኒው ተገሊጹ ንረኽቦ ገለ ብዛዕባ ድፍዓት ናቕፋ ኣብ ትሕቲ ዝብል

ዛዕባ ሰፈር ጀጋኑ ዝኾኑ ድፍዓት ፊደል ፐ መርከብና ላጅን ተኣማመን ግሎብ ዋንጫ እምባደንደን ቮሊቮል ምስ ዝተሓልፈ መስተንክር ተገሊፆም ኣለዉ። ንምጅማር ብረታዊ ቃልሲ ብዝምልከት ኣብ ፅባሕና ፅነት ምስ ተገዳላይ መሓመድ እድሪስ ከልባይ ብዛዕባ ኣቐዲሞም ምጅማር ብረታዊ ቃልሲ ንምእዋጅ ዝተገብሩ ፈተነታት፣ ብዛዕባ ወቅዓዊ ምጅማር ብረታዊ ቃልስን ሓምድ እድሪስ ዓዋተን ድማ ምስ ተገዳላይ ሕመድ ኣልሓሰን ደውሂንን ተገዳላይ መሓመድ ዓሊ ኣብ ረጂላን ካብ ዝተኻየደ ቃለ ምሕተት ቀዳማይ ክፋሉ ቀሪቡ ኣሎ። ዓምዲ ኣልኡስራ ዝተፈላለዩ ስድራ ቤት ጠቀስ ትሕዝቶታት ሓቒፋ ተፀንሐና።

ኣብ ዓምዲ ጥዕና ልዕሊ ዓቐን ምርሃፅ ጥዕና ድዩ ዝብል ሕቶ ተመሊሱሎ ልዕሊ ዓቐን ምርሃፅ ብሕክምናዊ ኣገላልፃ ሃይፐር ሂድሮሲስ ተባሂሉ እዩ ዝፅዋዕ መብዛሕትኡ ግዜ ምልክት ናይ ከቢድ ወይ ኣሸቐለ ፀገም ጥዕና ኮይኑ ኣይግለፅን እዩ ይኹን እምበር ፅሬት ሰብነትና ብዝግባእ ምስ ዘይንሕሉ ዘየድሊ ጨና ስለ ዝፈጥር ኣብ ማሕበራዊ ሂወትና ፀገማት ክፈጥረልና ይረአዩ ካብኡ ሓሊፉ እውን ረኽሲ ወይ ቀጭቀጭ ዘብል ስምዒት ኣብ ቆርበትና ከስዕብ ይኽእል ርሃፅ ሙቐት ሰብነትና ንምምጣን ተባሂሉ ክመፅእ ዝኽእል ናይ ሰብነትና መካኒዝም ይኹን እምበር ልዕሊ ዓቐን ርሃፅ ኣብ ዝሑል ዝኾነ ኩነታት ኣየር እውን ይረአዩ ሃይፐር ሂድሮሲስ ዝኾኑ ሰባት ናብ ፅቅታት ርሃፅ መልእኽቲ ዝሰዱ ንጡፋት ዝኾኑ መትንታት ከም ዘለዎም ሓኻይም የረጋግፁ በዚ ድማ ወላ ሙቐት ኣይሃሉ ክርህፁ ይረአዩ እዚ ዓይነት ሃይፐር ሂድሮሲስ ቀዳማይ ዓይነት ተባሂሉ ዝግለጽ ኮይኑ እቲ ርሃፅ ኣብ ዝተወሰነ ክፍሊ ሰብነት ትርአ ንኣብነት ኣብ ትሽቱሽ ከብዲ ኢድ ኣብ እግሪ ወይ ኣብ ርእሲ ኣብ ዓምዲ ትንታነ ዜና ተቃውሞ ደቡብ ኣፍሪቃውያን ኣንጻር ስደተኛታት ናበየ ምርሕ ይኸውን ተዳሲሱ ካልኣይ ክፋል ሕብሪ ናጽነት ብቕኒት እቲ ጸሊም ኮኸብ ቀሪባ ኣላ ሰላም ንምቁዳስ መብልዑ ቅርስን መሶብን ቀራርብ ይብል ምስ ባህልን ባህርን ኤርትራዊት ኣደ ብምትእሳር ድማ ምስቲ ዕልልታን ፌስታ ናጽነትን ኣይ ናይ ሎምን ናይ ቀደም ኪዩ ልግሲ ክብል ይስማዕ ባርያ ናጽነት ድሕሪ ምርከባ ወርቃዊ ኣባሃህልኡን ጽምኣት ሓርነቱን እዚ ዝተገልጸ ጥራይ ነበረን ብምቕጸል ደስ ኢሉኒ እንሆ ደስ ይበልኪ እንሆ ዓወት ተኽሊ ስልማትኪ ኣደ ጅግና ኣደ ዕጡቕ ወዲ ኣደ ሓየት ዋልታ ጽኑዕ ዕርዲ ኣብ ዓምዲ ማደር ጀጋኑ መበል 26 ክፋል ወራር ቀይሕ ኮኸብን ተኸላ ቀይሕ መስመርን ትጸንሐና ስርዓት ደርግ ኣብቶም ቅድሚ ሻድሻይ ወራር ዝሓለፉ ሓሙሽተ ወራራት ብዘዋህለሎ ተመክሮ ተደፋፊኡ ንናይ ተጋደልቲ ኣብ ጉቦታትን ኣኸራናትን ናይ ምውጋእ ክእለት ዝብድህ ተወሳኺ ፍሉይ ሓይሊ ከም ዘድልዮ ተገንዚቡ ኣብ ርእስቶም ኣቐዲሞም ዝጸንሑ ኣህዱታት ተራራ ብቕዓት ዘለዎ ተወሳኺ ሰራዊት ንምምልማል ኣዋናዋኒ ናይ ሓሶት መብፅዓ እናሃበ መንእስያት ኣከበ ናብ ወታደራዊ መሰልጠኔታት ሁርሶን ታጠቕ ጦር ሰፈርን ከም ዝኣትዉ ገይሩ ብመንገዲ መምህራን ሶቪየታውያን ኩባውያንን ኢትዮጵያውያን ክኢላታት ን6 ክሳብ 7 ኣዋርሕ ዝተመልመለ ተራራ ክፍለ ጦር ድሉ ገበረ ሓደ ካብኣቶም ከዓ ተራራ ክፍለ ጦር 22 ነበረ ተራራ ክፍለ ጦር 22ን ምስኡ ዝተዓለመ ተራራ ክፍለ ጦር 21ን ክስልጥኑ ከለዉ ኣብቶም ቅድሚኦም ዝተመልመሉ ተራራ ክፍለ ጦራት ዝተረአየ ድኽመታት ከይድገም ኣብ ግምት ዘእተወ ነይሩ ኣብ ምልመላ ናይዞም ክፍለ ጦራት እዚኣቶም ካብ ዝከታተሉን ዘዳልውን ዝነበሩ ላዕለዎት ሓለፍቲ ሓደ ብርጋደር ጀነራል ቁምላቸው ደጀነይ ነይሩ ካብቶም ወክሮ ድኹም ኣመላምላ ተራራ ክፍለ ጦራት 18 19 ትምህርቲ ብምቕሳም ኣብ ምልመላ ናይዞም ዳሕረዎት ዝተመሓየሸ ነይሩ ይርከቦ ኣብ ዓምዲ ካብ ዞባታት ንባብ መሰረት መሃዝነትን ምዕባለን ዘለናዮ ግዜ ቅንያት ናይቲ ጽንዓትና ውሕስና ብዝብል መሪሕ ቴማ መበል 35 ጽምብላ ጽነትና እንጽምብለሉ ዘለና እዩ ስለዝኾነ ኣብ ዝተፈላለየ ኩርናዓት ሃገር ነዚ ጽምብል ዘድምቑን ኣካል ጽምብል መደባትና ጽነት ኮይኖም ዝዳለውን ዝውድቡን ብዙሓት ንጥፈታት ይሰላሰሉ ኣለዉ ኣብ ዞባ ዓንሰባ ድማ መጽሓፍ መሰረት መሃዝነትን ምዕባለን ቅነ ምርኢት መጽሕፍትን ምህዞን ዞባ ዓንሰባ ዝብል ቴማ ብምልዓል መንእስያት ኣብ ንባብ ሓይሎም ኣብ ህንፀትን ልምዓትን ሃገር ትርኦም ንኽፃወቱ ዝሕግዝ መደብ ካብ 30 ሚያዝያ ክሳብ 10 ግንቦት ኣሰላሲሉሎ ማሕበር መንእስያትን ተምሃሮን ኤርትራ ብፍላይ ነዚ ናይ ቅነ ንባብን ምርኢት መጽሕፍትን መደብ ከም ቀንዲ መሻርክቲ ምስ ሚኒስትር ትምህርቲ ብምትሕባር ዘካየዱ ኮይኑ ብዘይካቶም ብፍኑ መንገዲ ምስ ወለዶም ዝመፁ በብኣብያተ ትምህርቶምን ክለባቶምን ተጠርኒፎም ዝመፁ ተምሃሮ ተረኦም ሓልዮም ከም ዝርእዩ ይግበር ብተወሳኺ ካልኦት ብውልቂ ነቲ ምርኢት ክዕዘቡ መጻሕፍቲ ክርእዩን ክገዝኡን ዝመፁ ወለዲ ተምሃሮ ቅዱሳት ኣንበብቲ መንእስያትን ሰራሕተኛታትን ንኩሉ ፆታን ዕድመን ወካሊ ዝኾነ ተሳታፍነት እውን ይንጸባረቕ ኣብ ዓምዲ ንቑሕ ደመና መዐቀኒ ሃገራዊ መንነት እንታይ እዩ ዝብል ሕቶ ተላዒሉ ሃገር ዝብል ኣምር ምስ ምቅልቓል ርእሰ ማልነት ኣብ 17 ክፍለ ዘመን ዝመፀ እዩ ሃገራት ብርእሰ ማልነት ኣቢለን ሓደ ናይ ሓባር ዕዳጋ እናፈጠራ ብምኻድ ኣብ መንጎ ህዝቢ ዝደልደለን ቀዋምን ምትእሳር ክፈጥራ ጀምራ ህዝቢ ዝፈላለዩ ረቑሒታት እናጎደለ ኣብ ዝኽደሉ ግዜ ዝምድናታት ክዓብን ዘቀራርብን ተመሳሰለን ባህልን ክብርን ኣብ መንጎ ህዝቢ ክህነፅ ቦታ ትረኽበ እቲ ብሄራት እንዳታት ቀቢላታት ፋሒሉ ዝነበረ ውዳቤታት ከዓ ናብ ሃገራት ማዕበለ ሃገር ካብ ኣብ ትሕቲኡ ዝርከብ ውዳቤታት ዝፈለዮ ቀንዲ ረቑሒ
ሃገር ካብ ዘለዎ ጽኑዕ ቁጠባዊ ዝምድና ዝተላዕለ ቀዋሚ ምዃን እዩ። ጽንዓትን መኸተን ኣብ ደገ ዝነብሩ ኤርትራውያን ዝድስስ መበል ሳልሳይን ዛዛምን ክፋል ቀሪቡ ኣሎ። ኣብ ካልኣይ ክፋል ትሕዝቶ ታሪክ ምጅማር ብረታዊ ቃልሲ ቃል ተጋዳላይ ሱሌማን ሑጃጅ ክቡብ፣ ተጋዳላይ ደንጊስ ኣረይ፣ ተጋዳላይ ዑስማን መሓመድ እድሪስ ኣቡ ሸነብን፣ ተጋዳላይ ኣደም መሓመድ ሓምድ ገንደፎልን ቀሪቡሎም። ኣብ ዓምዲ ወቕፋ ፈንያ ብደረጃ ዓለም ኣብ ዓውዲ ስነ ጥበብ ዝተኻየዱ እዋናዊ ፍጻመታት ተዳሲሶም ንረኽቦም። ኣብ ዓምዲ ሸባብያን ናጽነት ኤርትራ ነጥበ መቐይሮ ኣብ ጉዕዞ ታሪክ ምዃኑ ተገሊጹ። ስእላዊ መግለጺ ጽንዓትና ውሕስና ዝኽሪ መበል 35 ዓመት ናጽነት ቀሪቡሎ። ኣብ ዓምዲ ኩርናዕ ተምሃሮ ካብ ቀዳማይ ክሳብ ሻምናይ ወራር ኣብ ሓንቲ ገጽ ህዝቢ ኤርትራ ንናጽነቱን ምውሓስ ልኡላውነቱን በብዓይነቱ ኣቐሊልካ ዘይግመት መስዋእቲ እናኸፈለ ክመጽእ ጸኒሑን ኣሎን። ብረታዊ ቃልሲ ብ1961 ካብ ዝጅመር ክሳዕ እቲ ብኢትዮጵያ ብ1998 ዝተኸፍተ ወራር ብዙሓት ዓውደ ውግኣት ኣካይድ እዩ። ሻድሻይ ወራር፣ ሰላሕታ ወራር፣ ሳልሳይ ወራር ተባሂሉ ክዝንቶ ብዙሕ ግዜ ንሰምዕ ኢና። ኣብ ታሪክና ብወራር ክጥቀስ እንሰምዖ ዓውደ ውግኣት ኣብ ቅድምን ድሕርን ናጽነት ኣሎ። ብ1998 ብኢትዮጵያ ኣብ ልዕሊ ኤርትራ ዝተኸፍተ ወራር ወይ ኩናት ብቀዳማይ ወራር፣ ካልኣይ ወራርን ሳልሳይ ወራርን ዝፍለጥ ካብ 1998 ክሳዕ 2000 ዝተኻየደ ኩናት እዩ። ብተመሳሳሊ ኣብ ግዜ ብረታዊ ቃልሲ ካብ ቀዳማይ ክሳብ ሻምናይ ወራር ብዝግለጽ ኣብ ሰውራ ዝተኻየደ ኣመና መሪር ዓውደ ውግኣት እውን ኣሎ። ንሎሚ ነዚ 8 ወራራት ዘላለ ጽሑፍ ካብ መጽሓፍ መቐይሮ ብምውካስ ኣቕሪብና ኣሎና። ኣብ ዓምዲ ፍረጻዕሪ ጽላት ሕርሻ ጉዕዞ 35 ዓመታት ንገስጋስ ኣብ ሃብቲ እንስሳ ዝምልከት ትሕዝቶ ሰፊሩሎ። ኣብ ፈለማ ዓመታት ናጽነት ጐሊሖም ዝረኣዩ ዝነበሩ ሕማማት እንስሳ ከም ኣናሶ፣ ጉልሓይ መሰል ሕማም ጠለይ በጊዕ ነይሩን ኣሎን። ሕማም ዕቡድ ከልቢ፣ ጉልሓይ ከብቲ ማለት ድሕሪ 1997 ጠፊኡ እዩ። ብሩሴላን ካልኦትን ክንጠቅስ ንኽእል። ነዚኦምን መሰልቶምን ንምክልኻል ወይ ንምውጋድ ዓበይቲ ስጉምታት እዮም ተወሲዶም። ሕማም ዕቡድ ከልቢ ንኣብነት ብዓብዪ ኣቓቓልቦ እዩ ዝስርሓሉ፣ ግና እውን ሓያል ጻዕሪ ይግበር ኣሎ። ብሓፈሻ ተርእዮታት ሕማማት ኣናሶ፣ ፍሮማይ፣ ጉልሓይ መሰል ሕማም ጠሊ በጊዕ፣ ሕማማት ደርሁ ከም ኒውካስትልን ሕማማት ስርዓተ ምስትንፋስን ካልኦትን ካብ ዓመት ናብ ዓመት እናጐደለ ይኸይድ ኣሎ። ሕማም ጉልሓይ ንኣብነት ሙሉእ ብምሉእ ካብ ሃገረ ኤርትራ ስለ ዝጠፍአ ኤርትራ ተሸሊማትሉን ምጥፍኡ ተኣዊጁን እዩ። ሕጂ እውን ነቲ ኣዝዩ ዘሰክፍን ቀታልን ዝኾነ ጉልሓይ መሰል ሕማም ጠለ በጊዕ ንምውጋዱ ጽዑቕ ናይ ክታበትን ክትትልን መደባት ይካየድ ኣሎ። ኣብ ዓምዲ ዛዕባ ሎሚ ጽኑዕ ህዝቢ ትስፉ መጻኢ ዝብል ዛዕባ ይጸንሐና። ህዝቢ ኤርትራ ኣብ ዝሓለፈ ናይ ናጽነት ዓመታት ካልኦት ህዝብታት ክጻወርዎ ዘጸግም ተጻብኦታት ዝተፈላለየ ፖለቲካውን ቀጠባውን ሽርሕታት እናመከተ ማዕረ ማዕረኡ ብዓንኬል ብድሆታት ጀሆኬ ተታሕዘ ሱርበተኽ ቁጠባዊ ለውጢ ዘምጽእ እስትራቴጂያዊ ወፍርታትን መደባት ልምዓትን ከተግብር ጸኒሑሎ። ኣብዚ ፍሉይ ታሪኻዊ መድረኽ እዚ ኣብ ፖለቲካዊ፣ ቁጠባዊ፣ ወታደራዊ፣ ማሕበራዊ፣ ባህላውን ዲፕሎማስያውን ዓውድታት ክድለብ ዝጸንሐ ዓቕሚ ዝተዋህለለ ገስጋስ ዝተቐልቀለ ትስፉ ደረት ትርኢት ፍረ ዘይጸዓድ መንፈስን ሕልናን ህዝቢ ኤርትራ ኮይኑ ንሓይልን ብቕዓትን ህዝብን መንግስትን ኤርትራ ኣጉሊሕዎ እዩ። ስእላዊ መግለጺ ጽንዓትና ውሕስና ጽምብል መበል 35 ዓመት በዓል ናጽነት። ኣብ ዓምዲ ተርሙማ ውዕሎ መደብ ቅድመ ትምህርቲ መልሲ ዝተመሰቐለ ቓላት ጎደናታት ኣስመራ፣ ጎደና ናጽነት፣ ጭርሖታት መዓልቲ ናጽነት፣ በብዓመተ ምህረቱ ውድድር ሩቢክስ ኪዩብ ይጸንሐና። ኣብ ዓምዲ ደቂ ኣንስትዮ ኣዴታት ሓፋሽ ኣብ ትሕቲ ዝብል ኣደይ ለተኺዳን ኣርኣየን ዝበሃላ ስመን ሃሲሳ ኣደይ ሓፋሽ ብዝብል ሳጓየን ዝፍለጣ ነይረን። ልዕሊ 43 ዓመት ዝገበረስ ዛጓያ ገዘአን ሰፈር ተጋደልቲ ነይሩ። ተጋዳላይ ብዝመጸ መጺኡ ኣብ ቤተን ይዓርድ ምንባሩን ዘዘንትዋ። ነዚ ዝተዓዘበት ሓንቲ ተጋዳሊት እንታይ እዩ ዝገዛ እንደ ሓፋሽ ምስ በለት ብዋ ኣቢላ ሳጓ ናይ ኣደይ ለተኺዳን ኮይና ኣደይ ሓፋሽ ተባሂለን። ብሰንኪዛ ሳጓ ድማ ሓደ መዓልቲ ምስ በዓል ቤተን ተኸርያ ከምዚ ኢለን ድማ ይዝክርኦ። ሓደ መዓልቲ ሓደ ካብቶም ኣብ ዓድና ዝነበሩ ተጋደልቲ ንበዓል ቤተይ ብመገሻ ጸኒሑ ዓዲ ክኣቱ ብማዕዶ ረኣዮ። በዓል ገዛይ ምዃኑ ይፈልጦ እዩ። ስሙ ግን ይሓዞን።
እቲ ተጋዳላይ ነቶም ኣብ ጎደቦ ዓዲ ዝነበሩ ብፆቶም ዝለኣኽ መልእኽቲ ስለ ዝነበሮ ኣማራፂ ነበሮን ሰብኣይ ሓፋሽ ሰብኣይ ሓፋሽ ኢሉ ተዳህዮ ወዮ ሰብኣይ ከምዛ ዘይሰምዐ ኣስቀጣቢሉ መንገዲ ቐጸለ ፀውዒት ምስ ተደጋገመ ግን ግልጽ ኢሉ መልእኽቱ ተቐቢሉ ዓዲ ኣተወ ኣብ ዓምዲ ሚን ሁና ወሆናክ ካብ 11 ደርቢ ዝወደቐ ቻይናዊ ህፃን ኣብ ሕክምና ብዝተገብረሉ ሓገዝ ድሒኑ ሰባት ዘበፃፅሕ መራሕ መኪና ብሓደጋ ኣብ ሓደ ገዛ ከም ዝኣተወ ተገሊጹ ብሰንኪ ናይ መኪና ሰሌዳ ቁፅሪ ዝተበገሰ ሕርያ ሎተሪ ዋናታት ናይ 500 ዶላር ዓወት ከም ዝጨበጡ ተሓቢሩ ኣብ ቻይና ሓንቲ ቤት ትምህርቲ ተምሃሮ ባንቡላ ሒዞም ንኽመፁ ከም እተገድድ ተገሊጹ ኣብ ዓምዲ ውሓታል ጥፍል ፅምብል ሰሙን ናፅነት ኣብ መዋእለ ህፃናት ታቢላን ኣልኣመልን ቀሪቡሎ ኣብ ዓምዲ ኣልሰርዋል ባሕርያ ጥቕምታትን ኣገዳስነትን ፀህያይ ባሕሪ ተዳሲሱሎ ዓምዲ ኣልተቓሪር ዝተፈላለዩ ሕክምናዊ ርክበታትን መህዞታትን ሒዛ ቀሪባኣላ ኣብ ዓምዲ ደቨሎፕመንት ሕርሻዊ ማዕበለታት ኣብ ዝሓለፉ 35 ዓመታት ኣብ መለክዒ ደረጃታት ሕርሻዊ ፍርያት ዝተጨበጡ ዓወታት ተዳሲሶም ኣለዉ ኣብ ዓምዲ ስፖትላይት ተለክዓን ጭቡጥን ምዕባለ ኣብ ምርግጋፅ ኣበርክቶ ቤት ፅሕፈት ሃገራዊ ስታትስቲክስ ዕዙዝ ምዃኑ ተገሊጹ ናፅነት ኤርትራ ዝሓተቶ ዋጋ ኣብ ዓምዲ ስፖትላይት ተዳሲሱ ይፀንሐና ኣብ ዓምዲ ደቨሎፕመንት ኣብ ግዜ ቃልሲ ንሓርነት ዝተኸስኮሰ ባህሊ ርእሰ ምርኮሳን ስራሕን ተዳሲሱ ንረኽቦ ኣብ ዓምዲ ኪዌንዴ ትሕዝቶ ሌላ ምስ ንጥበባውያን ናሄር ኣሸብርን ኤድና ኣሸብርን ቀሪቡሎ ዝኸበርኩም ተዓዘብትና ንሎም ዝተዳልወ ትሕዝቶ መደብና ኣብዚ ተፈጺሙሎ ሰላም

0: ታኮ ኮ ሓልከፉ ማላይ ሚጌታ ክተንቱ
1: ሃግኒ ሻኒ ነብሊ ምተንቶ
0: ከትከት ማለክ ፍዳ ናኑ ኣብና ሓብና ማከም ብእንኪ ምተን መለ ማለክ ተከማብሊ ተንቱ ከትኮ ሃያነት
2: ቡሳ ቡሳ ኣባና ማተን መለ ንሰረሲናል ተምዑ
3: ሃይ ሃይ ካዳብታና ጌይተን እንኮ እንኮ ስንሓበኒ ስናከተይ
1: ኣዶት ዓርህጋሕ ዋኒ ክንናሃክነለ ስከ ስኮድዐቱ
3: ስከ ርሕዮኩም ኢና ዕንዱ ፋጡማ ሲንባለ ታርገም ኣትና ግና ሶዳና
1: ፋጡማ ታርገም መለ ኣቱ ታርገም መልቶ
3: ኣግና ታረጎይ ባልገብቱ በል ሂኮመት በርሸንት እያ
1: ጋሕ ኮከይ ከርጋሕ ዋነፍ ከፋ ሂወልማዳ ብን ሸጣን እዲ ሃይተ
3: የሊ ጋሕዮኩም እያ ካፈ ሲናካናም እኒዖካ ሃቦልዮ እነፋሃላ ደቦልዮ
1: ዋላ ተትያ ኮበሩ ለካው
3: ከተከከተ ስንተብልም ስንድዕተክ ባህን ኮለዲ ሓልታ ርግን እቶኮ ሃይ
1: ሸና ባእቲ ሰሬና ዕዲ ሃብታመካ ስብሓን

ፀቂት ቤተይ ፀጋይ ምድረ ባሕሪ ሓላለይ ሃገረይ ሰሪረ በኣኺ ኮንክኒ ዝረደመይ ሃገረይ ዓይንና ዘይክደን ሓለዋ ሪምና ኣብ ደብ ወሰናስን ደቅኺ ኣለና ንምምፃእ ናፅነት ክንደይ ተኸፊሉ ሃገር ንምዕቃብ ክንደይ ተኸፊሉ ክንደይ ደንፈሲሱ ክንደይ ከሰንኪሉ ሓሻካ ጎረቤት ጎንና ቦቒሉ ዘይባሕሮም ጠመቲ ሕማቕ ተመነይቲ ፈኸራ ዝስንቆም ብባዶ ሓንፀፅቲ ኣሎ ጎሚዳ ኣሎ በዓል ቅልፅም ኣሎ ውላሳዋ ዝሰብር ዝቕርስም ብባሕረይ ብምድረይ ዝመፅእ ዓማፂ ኣሎ በሊሕ ላማ ብባዶ ዝላፂ ዘይትድፈሪ ዘይትስንከፊ ሃገረይ ቆፎና ሰፈር ንህቢ ኮንኪ ዙርያኺ ኸቢብና ትንክፍ ንዘበለኪ ዘይምሕር ሕንዝና ብኣኺ ፀኒዕና ንህሉ ዋሕዝና ስለዚ ሃገረይ ቅሰኒ በኣና ኢንጂነር ኣነ ቀያሲ መንገዲ ምሁር ናይ ሕጊየ ንሓቂ ፈራዲ ዶክተር ክኸውነ ሓለዋ ጥዕና መምህር የ ኣነ ናይ ፍልጠት ብራና እንተ መፀሙኒ በዛ ሓላል ሪመይ ኣለኹ ዶ ኣብ ጫፍ ወሰናስን ዶበይ ሓለዋ ንምድረይ ሓለዋ ንባሕረይ ፅንዓትና ዋሕዝና ደምና ይኸሃገረይ ሓለዋ ንምድረይ ሓለዋ ንባሕረይ ፅንዓትና ዋሕዝና ደምና ይኸሃገረይ ዓወትና ዓፋሽ

ነባሪ ሓወልቲ ታሪክ ኤርትራ ሃንደስቲ መራሕቱ መንእስያት ስውራ ናይቲ ግዜ ባፅሕ ሎሚ ኣቦታት ኣዴታትና ኣገናዕ ንበሎም ሃገር ኢናንሕና መሪሕነተይ ርእስቲ ተኣምራታዊ ቃልሱ ፖሊሲ ገብተኣኑ ዘመት ሓሳብ ምዕራብ ጥሒሱ ንቐፅራዊ ሓሳብ ዝቐየረ ቅያዩ ይሰርሑ መርሕነተይ ማዕበል ተነፅሎ ህበብላ ፀለመ ዝህድእ ዝተጠናነገ ውድድ ዲፕሎማሳዊ ዝርገት ዝብድህ ወለዱ ብተጨባጢ

ብሓይሊ ንዋሕዲ ናብ ብዝሒ ሰብ ናብ ሓፂን ዝቐየረ ሎጥጊ እሳተ ጎሞራ እዚዩ ሰረተ እምነት ሃገረይ ናይ ብሩህ መጻኢ መርሕነት ዝሃነፆ ኣልማዛዊ ምስሊ መርሕነተይ ዓመት ከላቱ ዝኸውን ብኽዲ ዝጓዓዝ መምርሒታቱ ዝሃንፅ ሃገራዊ ቀዳምነቱ ዘይቅይር ሃገራዊ ዕቤት ማሕበራዊ ምትሕግጋዝ ምረሽኡ ኣብ ቤት ወላዲቱ ዝጠሚየለን እዩ እምነቱ መሪሕ መርሕነተይ ድሕረ መግዛእታዊ ኽሉላው ዘይንፁር ዓማፂ ስነ ሓሳብ ዘይቅበል ብተቀያየር ኩነት ዘይግፋዕ ርጉፅነት ዝምድናታት ኣሕዛብ መትከሉ ዕድላትና ግድላትና ጉድሆታትና ብውንዕ ዝወቅር ኮኺቶ ፖለቲካዊ ሕቶ ብንቓዕ ዝምልስ ህዝበይ ታሪኻዊ በደል ዘመን ኣርባዕታት ጌጋታቱን ዕወታቱን ከይድገም ዓለም ሎም ትፍለጥ ህዝባዊ ግባር ኣብ ህዝባዊ ሕርያታት እዩ ዝቐውም ስለዚ ኤርትራዊ ንሁስ ወለዶ ፆራርዑታ ይኽበድካ ማእገድካ ይገተር ፅናዕ ምድረ ባሕሪኻ ሕረሶ ቀረቑሮ ይትስበር ሕጂ እውን መሪሕነተይ ከደ ድምፁና ቃልሐ ፅንዓት ንምስጓም ስጉሚ ንምዕቃብ ፅንዓት ንምብራኽ ምንቁልቋል ብብስረት ንምእራም ፅንዓት ንልምዓት ንዕግባታ ናብ ረብሓ ሃገር ንምኽያር ፅንዓት ውሕስ ህለወና ንምርግጋት ሎሚ ከምቲ ማሊ ከደ ህዝቦ ግባር ሕድሪ ሰማዕታት ንምትግባር ኤርትራይ ደመይ ህዝቦ ግባር ይመትነይ ሻዕብያ ይወነይ ንዘልዕ

0: ኳላይ ክፍጠር ዓቢዱ ክዓቢ ሓንጊዱ ህላዊ ኣሚኑ ከስተንፍስ ገኒኑ ኣለኹ እናበለ መፅያዩ ቀይሩ መቐን ትማሊ ፅባሑ ቀቲሉ ኪኖ ኣማዕድዩ ዘይጥምታ ዕንቱ ጭረኩሉ ህወት ዝድበን ሰረቱ ስውር ኣምሮዩ ኩሉ ዝተደፍኖ ውርሻ ዕሽነት እዝዩ ዝኽፈሎ ከይተበራበረ ሕልሙ ቅሂሙ መትከል ኣልቦ ቦዩ ደኺሙ ፅራይ ህልቂት ኣብ ቆረሩ ኣትዩ ኣብ ዘይፈልጦ ዒላ ማይ ጥፋ ሰትዩ ንዘለዎ ወስኮ ንዘይብሉ ሓንኩኮ ዝኣመነ ሳትናኤል ሕቑፍ ሓቆ እንተ ፀዓንዎ ኣድጊ እንተለጎምዎ ውንፈረስ ወይኑ ኣልደመልዲ ሰረቱ ክሕመስ ፅምብላልዕሲ ማዕኮራ ዘይከነነት ምድሪ ቤት ከኒና ካብ ዝብልዎ ኮይኑ ኣትዎ ሕምና ካብ ሰብኣይ ደጋም ነገር ሰበይቲ ዝፋን ማገር ሕሉፉ ኣሚኑ ካብ ጌግኡ ዘይምሃር ካብ ፀጊበን ክዕንድራ ክዕንድራ ርአን ንዕንድራ ኮይኑ ነገሩ ካብ ዓለም ተሰዊሩ ሓንኳላይ ዓወት ንዓፋሽ
1: ኣስዕብ ኣቢልና ግጥሚ ስለ ናፅነት ብተማሃሪት ህያብ ሰመርኣብ ካብ ማእከላይ ደረጃ ናፅነት ቀፂልና ደርፊ ራሻይዳ ኤሪትሪያ ብላዲን ብተማሃራይ ላሜክ ሰመርኣብ ካብ ካልኣይ ደረጃ ቤት ትምህርቲ ቀይሕ ባሕሪ ክመፁናዮም ሰናይ ምዝንጋዕ
2: ስለ ናፅነት እቲ ደም ተኸዒው ሒዙ ፈሲሱ እቲ ዓፅሚ ተሓማሽሹ ተኸስኪሱ እቲ ስጋ ተመታቲሩ ተበናቲሱ ኣብቲ መሬት ተሓዋዊሱ ንስለ ናፅነት ዕፅፊ ዕፅፍታት ዋጋ ተኸፊሉ ኣእምሮ ምሙሕ ብገደል ተዘሊሉ ጥምን ጥሜትን ከም ንውር ተቐፂሩ ስቓይን መከራን ሃልኪ ተደማሚሩ እምባር ተሓሪሙ እምባር ከጣጥሕ መስዋትን መሪፁ ዕድመ ከናውሕ ኪናት ከፊቱ ሰላም ከስፋፈ ብዘይደወዶ ጸላም ስለ ዘይትወግሕ ውላድ መኻም በቕሊ ተሓሪማ ውላድ ዘኽቲሙ ከይብል ባባ ማማ ዕምርቲ ስድራ ኣብ ፅምዋት ተኸዲማ ምስለ ናፅነት ኣፎይታ ኣብርሃን ፀማ ዓወት ንሓፋሽ ምስ ፅንዓትና ዋሕስና

ነባ ትምርና ኣሎሚ ሓሊማ ጓል መሓመድ ዕሉሚ ኣኽበረት ጓል ሃይለን ዕሎሚ ተወልዶ መዝገቦና ዕሎሚ ሓርነት ነጊሲ ተጋሂድ ሕልሚ ሓርነት ነጊሲ ተጋሂድ ሕልሚ

ሓፋሽ ኤርትራዊ ሓደ ልቡ ኣድማዘ ጠምር ስፍሓት ቀልቡ ወላ ምስ ከበሳ ነላጊቡ ሓበንን ክብረት እንደራሪቡ ወዲ ስው ኣስፊሩ መስገቡ ጓል ስው ኣስፊሩ መስገቡ እኽታሙ ነኩል ሓሒቡ ጋማእሲር ሕልንዋ

ገጠም የመንፈስ ከይቈርር ኢታዝኽ ርቂምተ ኸይፈጥር ሓደ ጠሚ ሓደ ኸይድረር ኣመል ሕጓሕጓ ኸይስዕርር ኣመል ሕጓሕጓ ኸይስዕርር።

ወለስክይ ገጸል ሰንክሳረ ውዕሉ ይፀወ ምድረ ባሕሪ ረዚን ታሪክ ኣሎ ዘይተነግረ ዓፅሚ ደምና ለዝፀንበረ ይተሓተቶ

0: ሓንሳብ ሞ ሓንሳብ ዘያማይ ሓደ ረዚን ታሪኽ እዩ ዘልዕል ዘሎ ረዚን ታሪኽ እዚ መርዓ ናይ ዓወ ስሌማንን ሰምሃር ተወልደን እዩ ኣደ ዓወት ሓሊማ ጓል መሓመድ ትበሃል ኣደ ሰምሃር ካ ኽበረት ጓል ሃይለ ሓቂ ዩ ሓወቦታትን ኣኮታትን ናይዞም ቈልዑ ኣብዚ ውራይ ተረኺቦም ኣለዉ ይኹን እምበር እዚ ውራይስ ኩሉ ህዝቢ ኢደ ኢድካኢሉ ዘካይዶ ዘሎ እዩ ስለምንታይ ግን ናይ ህዝቢ ውራይ ኮይኑ ስለምንታይ ናይ ህዝቢ ውራይ እቲ መልሲ ኣብ ቦታ ንግደት እዩ ዘሎ
1: ኣቶም ሰባት እዛ መርከብ መመሊሳ እያ ትፅግዓና ዘሎ መመሊሳ እያ ትኽበና ዘሎ ተቐላጢፍና እንዶ ሓደ እዩ ንግበር
2: ከምዚኣ ትፅንክር መዓልቲ እኳ ኣጋጢማትኒ ትፈልጥ ከበባ ኣብ ባሕሪ ከበባ ኣብ ደሴት ወዲ ግርመይ ደጋጊምካ ስክፈት እናዛረዱ ይሃሎ
3: ሃሎ በርቂ ሰምዐን ደለኻ በርቂ ሃሎ ሃሎ በርቂ ኣብ መስመር ዘለኻ
4: ማሕበል የለ
5: ጃልባላ ስበሉ ኣኺልዋይ ጠሊማትነ ካልእ ብላሓት ንና ድንበር ካብዚኣ ሰሪፍና ኢና
2: ብፆት ብሓቂ ናበይንኡ ከም ንቐርብ

0: ናብ ድሕነት ዲናና ሞት ንምግማቱ ኣሸጋሪ እዩ። ግን ከዓ ቅንጣብ ጣዕሳ ይብልናን እቲ ዝግበር ብብቕዓት ፈጺምናዮ ኢና። ኣቦም ዕፀላ ብምእታው ዓንዲ ፍቑ ዝሰብር ልዕሊ ኩሉ ከዓ ስነ ኣእምራዊ ጭንቀት ዝፈጥረሉ ስርሒት ኣካይድና ኢና። ስለዚ ዋላ እኳ ኣብ ዝለዓለ ናይ ምስዋእ ተኽእሎ እተሃለና ዘጣዕስ የብልና። በቲ ሓደ ሸነኽ ከዓ ካብዚኣ ተጣቢብና ክንወፅእ ተኽኢልና ንውድብናን ሃገርናን ደብሃት እዩ።
1: ዋላ ሃይለ እዛ ፀሓይ መመሊስ እያ ናባና ትወርድ ዘላ። እዛ መርከብ ከዓ ትኽበና እያ ዘላ።
2: ስለዚ
1: ሓዲ ከይንተርፍ ብላሽ ከይንጠፍእ ገለ ነገር ንግበር።
2: ገለ ንግበር ዘይኮነ ከምዚ ንግበር ክትብል ኳ ዝበኣካ ድባሻ እዩ።
0: ባሕሪ ዝብልዎ ባ ሰባብ ወደ ስንጭሮ ይብሉ ሕሉም የብሉ ታባ ይብሉ ኣግራብ የብሉ ያ ጀምዓ ሓንቢስኩም ትኽእሉ ዲኹም?

0: ጀምዓ እዛ ሓንቢስካ ምውፃእ ትብል ምርጫ ኣይደገፍኳን ኣሎ
1: ይህ እንተኾንካ ሰመረ
0: እንብዒ
1: ዋ ካብ ኩላትና ንስዋን ሓንቢሶም ዝኽእሉ እንተወፁ ትቦይ
2: ሓንቢሶም ዝኽእሉ ውፁ ሓንቢሶም ዘይክእሉ ትረፉ እንታይ ውሳነ እዩ ደቀ እዚ
3: ሓሳብ ነምፅእ እንዲ ክትብ ዘለካ ጓል ሃይለ ኣነ ፍልይ ዝበለት ሓሳባት ኣላትኒ ንኻ ክንዳዮም ነንጥፋ
1: ብኸመይ
3: ክንምሳና ኢለን ክቐርባና እንድን ሽዑ ነነዲቕና ናብታ መርከብ ንጂብ ንራፋተት
2: እብየ ኣባልዓ እንጀራ ኮይኑ
3: እንታይ ኣባልዓ እንጀራ ኢልካ ትቆራፅ ሓሳብ ተሊካ ናትካ ምፅ
2: ኣብ ሰበገሰ ሓሳብ ክርኢተይ ዘይብ
3: እሞይቲ ዋራ ዘወዱ ባሻይ
2: ኣይተዋራ ዝኾኑ ኣተቆላ ኣፍካ
1: ብስርዓት ኣርኪብኩም ከዓ ስኸትኩም ኣብ ባሕሪ ኩ ኢና ተኸቢብና ዘለና ኣነ ነታ ጓል መሓመድ ደበገሰ ታርእቶ የ ክድግፍ እቶም ምሕምባስ ትፍትኑ ውፁ ጀማል ዮሴፍ ሰመረ
0: ከምኡ የሓየሽልኪ ጓል ሃይለ
1: ኢለ ኣለኹ
4: ትእዛዝ እዩ ክኽበር ነይርዎ ሰለስተና ማለት ጀማል ሰመረን ዮሴፍን ብረትና ብጎማ ሸፊና ክንሕምብሽ ጀሚርና ነዊሕ ከይከድና ግን

0: እዞም ቆልዑ ገለ ኣጋጢሞም ኣሎ
1: ሓደ ገፆም ዝቐርብሎ
2: ኣታታት ጆማን ጆማን ጆማን ርዛ ኢሉታ ርዛ ኢሉ ሰመረ ጥሒሉ
3: እንዳ ትብለና ኣይሰብዓካ ዘሎ
2: ሰመረ ጥሒሉ ርዛ እዩ
4: ግዜ ሃበናን ሰመረ ተሰኪምና ናፍታ ደሴት ብምምላስ ሂወቶ ክነድሕን እኳ እንተፈተና ኣይሰለጠናን ተሰውዩ

0: ሰለስተ ነዋዕትን ፀፍዓት ጠዋሉ ካብኣን ተለቓቕና እዩ ነይሩ። እንተኾነ ክልተ ጥራሕ ኢና ረኺብና።
1: ንምንታይ ዳሉ ዝጠዋሉ ጀማል?
2: ክልተ ብሓንቲ ጣውላ፣ ክልተ ብሓንቲ ጣውላ፣ ኣርባዕተ ሰባት ከውፃልና ኽእላ እዮም።
1: እዚኣ በቕዱተ ሓሳብ
3: ገላ ንስምዕና ለዘብን ኣብ ጣውላ ደቂስካስ ክህደም እሞኸዓ ዝኽርሓቒ መወዳእታ ዘይብሉ ባሕር ኳይ ኣብ ዘይጠቅም መደብ ግዜ ተጥፉእ እናበጀኹ
1: ፈተነ ኮ ኢንተወዲ ባሻይ እንታይ ደኣ እሞ ክንገብር ደሊኻ? ወይ ሓሳብ ኣምፅእ ወይ ኣፍካሓስ
0: ጓል ሃይለ ንሳ ጉልባብ እናገበረት ክስዋእ እቶም ኣርባዕተ ብፅኦት ከክልተ ኾይኖም ኣብተን ክልተ ጠዋሉ እናንሳፈፉ ኣነ ኸዓ ንሓንበስኩ ክወፅእ ሓሳብ ኣቕሪባ ነዛ ሓሳብ ዝግን ዮሴፍ ብትርኢ ተቐዊምዎ።
4: ዋል መሓመድ ኣብ እንዳ ህፃናት ምሽ ቆልዓ ኣለኪ
1: እንከለኒኸ
4: እዚ ቆልዓስ ኣቦናድን ዘይብሉ ክተዘኽትም እየ ድ ክደልየ
1: ኣበት ወደይ ጥራይ ድ ዝዝኽትም ክንደይ ድዮም ዘኽቲሞም ዘለዉ
4: ናይ ጓል ሃይሎም ሞ ኸዓ ዘረባ ይብሉን ጓል ትሸዓተ ወርሒ ህፃን ገዲፍኩ ካይ ክብ ዘለኹ ጓል ሃይለ እየ
5: በዓል ቤት ኣብ ፃይ ተወልደስ ሕጂ ድ ዝተሰወ
3: ዓሞቱ በቂ ኣቶም ሰባት እዚ ሓድነትን ተወፋይነትን እዚ ስፅሕፎ ዶኾ ንረክብ ኸው ድሕሪ ናፅነት ክዙ እንተኸለኸ ክእመን ድዩ ኣነ ርግፀኛ የስጋ ስውኣት ሽዑ ዝመፁ መንእስያት ሓቂ ይመስሎምን
5: እሞ ጓል ሃይለዊ ምስም ቅዳሞ ዝወፁ ክትከውን ኣለዋ
4: ልከ
1: ኣቶም ቆልዑ ተሃተፍተፍ እንደይ ትበሉ
3: ትድበሊ እቲ ሓንቢስካ ውፃሉ ዝተባህለ ቦታ ውን ተዓፅዎ እያ ዘለ
1: ወይለይ ሓቁ በሉ ንዳሎ ኩልኻ ተዳሎ ጥይት ኣብ ዓንቀር ቦምባይ ተዓተር እዛ መርከብ ፀላእ ፅግዕ ተይላትና ኣብ ውሽጣ ደለዋ ምሓሩ ለኻኺምና ክንራፋተት ጥራይ
3: ካብ ተኽሲ ምኽፋት ግን ካልእ ኣማራፂ ምንዳይ ኣይመሓሸን
1: እሞ ምፅእ ካልእ ኣማራፂ እተለካ
3: ፍቶው ፅልኡ ብናተይርእቶ ኢድካ መሃብያ ተዋፃ

0: ሰለም ክትብል ከለኻ ግን ከመይ ማለት ካ ኢልኩም ይሓዘትኩምን ሓንቲ ኣፍሒዝኩም ኢኹም ኢልኩም ድ ትብሉ ኣለኹ።
1: ምስላም ዶ ካልእ ቋንቋ ኣለዋይ ምስላም ምስላም እያ ኢትካ መሃብ ናይ ከም ፀላ ደሊ እዙ
0: ዝጓልዓ ዘይተጠንቅቕልና ጓላ ኢለ
2: ኣይትውዕን ዶ ድግርሜ ስለምንታይ ኢድና ንሃብብላ ኣለኹ ስምዑ ንብለና ኣሎ ንስማዕ እዮ ቀፅል ወዲ ባሻይ
0: ተማም ንግዜኡ ተሰሪዕና ኢድና ነልዕለለን ክንስልም ኢና ንበለን ሽዑ ክሕዛና ኩለን ክወፃ እንድ ኣድራጋ ተኹስ ንጅምር ንረፋተ
1: እዚ ዳ ንሰልም ዘይኮነ
2: ኣንተ ወዲ ባሻይ እንታይ ዳ ኹን ካብ ዘይተደልየ ስምዒት ተትወና ኣታ ዝሓሳቡ ንዘትየላ እዚኣ እውን ደሓን ኣማራፂት ትመስል
3: ኣብዛ ወዲ ባሻይ ዘምፃእ ሓሳብ ርኢቶይክም ኢድና ምሳል ዓልና ኣለን ኣብ ዘለዎ ኮይነን ርሽሪሽ ተበላና
2: ኣይ ምርሽራሽ እኳ ይገብሮኦን ወዮ ድማ ረኹ ተጋደልቲ ረኺበን ኣነ ስክፍታይ ክንስልም ኢልና ኢድና ምሰል ዓልና ኢድኩም ኣብ ርእስኹም ግበሩ ኢለን ካብ ብረትና ፈልየን ናይ ብሓቂ ከይማርኻ
0: ሓሳበይ ተረዲኡኹምሞ እንተሊኹም ክማርኻና ክሃርፋ የን ደቂ ኣንስትዮም ሳናኹም ዘለዋን ተፈሊጠን ሞ ኸዓ
4: ክልህዝዛየን
0: ልክዕ ኣለኻ
2: ስምዑን እንዶ ፍርቀን ናባና ዝመፃ ፍርቀን ብረተን ኣናፃፂረን ዝሕልዋ እንተኾነኸ
3: ቀንዲ ተስግእ እዛ ጓል ሃይለ ዝበለተ
2: ያ ጀምዓ በዚልካ በቲ እዛ ምርጫ ሓደጋ እያ ዓቢ ኣነ ብተን ናይ ዓንተ ወይ ክምለስ እየ ብሕልፊ ብሕልፊ እዞም ክልተ ጨለቅዕ ቆልዑ የሴፍን ወዲ ግርመን ብቐዳምነት ክወፅ ኣለዎ
5: ኣነ ብወገነይ ከዓ ክልተይኹን ሰብኡትክን ኣብታ ባውፍያት ዝተሰውኡኽን ክትወፅ ኣለክን እየ ዝ ሓቀይ እንዲያ ጀምዓ እቶም ኣብ እንዳ ህፃናት ዘለዉ ደቀን ኣቦታቶም ስኢኖምስ ኣዴታቶም ከዓ ክስኡኑ
2: ስማዕ እስኪ ጀማል እዘን ቀሪብ ከያን ዘለካ ክልተ ጠዋሉ ሰሰለስተ ኮይንና ክንፍትነ ንኽእል ዶ
0: ኣብ ዋጋ ዕዳጋ ይናኣቱ ኢና ዘረባይ ዘይትሰምዑ እንተ ኮይንኩም ኣነ ዝገብሮ ኣለኒ
2: እንታይ ክትገብራታ
0: ኣብዚ ቓልዕ ደንደስ ወፂ ኣብዝለና ብሎ ንፀላይ
2: ተጸሊልካ ዲኻ ወዲ ባሻ
0: ተጸለልኩም ንስኹም እዮም ጓል ሃይለ
2: ኣነ ጓል ሃይለ ባሕሪ እምበር ጉድ ገይሩና ኣብ መሬት ትድኸውን ከምዚ ኢልና እዮም ተጋራጨና ኩሉ ካብ ዘለካ ያጠንቃ ሰጥበል ሕጂ ናይ መወዳእታ ትእዛዝ ደመሓላልፈሉ ሰዓት ኣኺሉ እዩ ጓል ሃይለ ስለ ድኾንኩ ኮንኩ ንድእዝዞ ዘለኹ ትእዛዝ ውድብ ህዝባዊ ግንባር እዩ ክትግበርካ ኣለዎ ግርም ምስ ወዲ ባሻ ይደቋይቕ ይብለ ጀማል ንጓል መሓመድ ሒዝካ ኣብታ ሓንቲ ጣውላ ወዲ ግርመን ዮሴፍን ከዓ ኣብታ ሓንቲ ጣውላ ደይብኩም ትፍትኑ ኣነ ኣቓልቦ ፀላእ ንምጥዋይ በቲ ተኽሲ ክኸፍት እየ ዘውዓለና ንውዕፍ እዚ ወድሓንኩ ሕቶ ርኢቶ የለን ተበገስ ተበገስ በጠበጥ

0: ስማ እስኪ ወዲ ዋሻይ፣ እዞም ደቂ ዳ እንታይ ይዳናግይዎም ዘሎ?
1: እንድዕኺ ስማ እስኪ ጓል ሃይለ
0: ሃየ፣
1: ንዓይ ከመይ ዲ ክትመዝንኒ?
0: ከም ሓደ ጅግና
1: ሓቁዳ በዝቦ ዝነበርኩ ርእቶስ ከመይ ክትመዝንኒ ብለክ ኣሎ።
0: ዋ ኣታሱስ ከስንሓልካ፣ እዞም ደቂ ዳ ናበይ ገጾም እዮም ንክዱ ኣለዉ?
1: ንዓባ
0: ርእዮም ወዲ ዋሻይ።
1: ዋ ናብታ መርከብ ገጾም ዶ ተጠውዮም? ህልኸኛ ኣድኹን ደቂ
0: ጉልባ ንግበር ወዲ ዋሻይ፣ ጉልባ ንግበረሎም። በጥበል ወዲ ዋሻይ፣ በጢርካ ተኩስ ወዲ ዋሻይ፣ በጥበል
1: ወዲ ዋሻይ። ከ ነይነት ነፍሴ በጥ ክብለላት ፈርየ ኮ ይኮንኩ ርኢቶ ዝብ ዝነበርኩ ወላ ሃይለ ዝሓሸ መንገዲ ዓወ ስለ ዝመሰለኒ ንበር
2: ወዲ ባሻይ ታሪሙ ወዲቑ። እቶም ኣነ ዝነበርኩዎም ኣርባዕተ ኸዓ ናፍታ መርከብ ጸላኢ ተጸጋዕና ተጸጊዕና ቡምባኢድ ምስ ደርበና ኣላ ክትነድድ ጀሚራ። ሓያለይ ወታደራት ከዓ ተዘሕዚሖም እንተኾነ ንሕና እውን ኣብ ከቢድ ሓደጋ ኣቲና ስለ ዝነበርናስ ጓል መሓመድ ወዲ ግርመን የሰፍን ሽዑን ሽዑ እዮም ኣብቲ ባሕሪ ትሰውዮ። ኣነ ግን ማረምተይ ፍቑት ዝበለ ስለ ዝነበረስ ከዓንዘይ ሓብየ ንግዜ እዩ ፍቲ ባሕሪ የ ጸንበለል ኢለ ጓል ሃይሌ ጥያይታ ክሳብ ዝንገፍቲ ትኩስ ነይራ። መርከብ ጸላእ ኸዓ እናነደደ ተጸጊዓታ ሻቡ ሓደ ኻብኦም ረይ ዘይክወል ድራማ ተኸታቲለ መርከብ ክትጽጋዕ ጓል ሃይለ ኣብ ልዕሊ ኣቦምባ ክትዕልብ መርከብ ጸላኢ መሊሳ ክትባራዕ ካብ ሞስተረፉ ወተሃደራት ካብ ትባርዕ ነጢሮም ንጓል ሃይለ ክኸብዋ
3: ድምፂ ይሰማ።
4: ጭኩነኝ
3: ሴትናታ እንታ

ናጽነት ዶ ኣይፋል እቲ ውሳነ ናይ ህዝቢ እዩ ዝብል ጽሑፋት ገለ ካብቲ ኣብ እዋን ረፍረንደም ሚያዝያ 1993 ኣብ ጋዜጣታትና ይኹን ኣብ ዝተፈላለየ ጽሑፋት ገኒኑ እንሪኦ ዝነበርና ጽሑፋት እዩ። እቲ እዋን ህዝቢ ኤርትራ ብሓይሊ ብረት ንዘረጋግጾ መሰር ርእሰ ውሳንኡ ብረፍረንደም ብምድማፅ ናጽነቱ ዘረጋግጸሉ ብደም ስዋኣቱ ዘረጋገጾ ናጽነት ድማ ብረፍረንደም ብደምደምታ ዝገብረሉ ኣጋጣሚ ስለ ዝነበረ እዩ። ምናልባት እቲ ረፍረንደም ካብ ዕለት 23 ክሳብ ዕለት 25 ሚያዝያ 1993 ዋላ እኳ እንተተገብረ ቅድሚኡ ጀሚርካ ዝነበረ ስምዒታት ናይ ህዝቢ እውን ኣዝዩ ዘደንቐካን ንክትገልፆውን ቃላት ዝሓፀረካ እዩ ነይሩ ክንብል ንኽእል ኢና። ምክንያቱ ህዝቢ መዓልቲ ረፍረንደም ደንጊዎ ተናእስታት ሓደ ወለዶ ወይ ድማ 80 ዓመታት ተነፊግዎ ዝነበረ መሰር ርእሰ ውሳንኡ ብረፍረንደም ብምግባር ዘለዎ ሰናይ ድሌት ዝገልፀሉ ኣጋጣሚ ንኸተግብር ብሃንቀውታ ይፅበ ስለ ዝነበረ ሽዑ ዝነበረ ኩነታት፣ ሽዑ ዝነበረ ጓይላታት፣ ሽዑ ዝነበረ ሓጎስን ፈንጠዝያን ሓደ ካብቶም ኣብ ታሪክና ካብቶም ፍሉይ ኣጋጣሚ ተሰኒዶም እንዕዘቦም ፍሉያት ኣጋጣሚታት ኢልና ክንገልፆ ንኽእል ኢና። ምናልባት እዚ ናይ ረፍረንደም ውሳነ ድሕሪ ናጽነት ዝተወሰነ ውሳነ እውን ኣይነበረን። ህዝባዊ ግንባር ካብ 1980 ጀሚሩ ወይ ድማ ቅድሚ ናጽነት ኣትሒዙ ናጽነት ኤርትራ ብሓይሊ ብረት ወላ ይረጋገጽ፣ ህዝቢ ግን መሰር ርእሰ ውሳንኡ ባዕሉ ክረጋገጽ ዕድል ክወሃቦ ምዃኑ ረፍረንደም ብምግባሪ ድማ መሰር ርእሰ ውሳነ ናይ ህዝቢ ኤርትራ ዝረጋገጽ ዝብል መርገፂ ሒዚኡ ተቓሊሱ ድሕሪ ናጽነት ድማ ከምዚ ዝተባህለ ድሕሪ 2 ዓመት ኣብ 1993 ካብ ዕለት 23 ክሳብ ዕለት 25 ሚያዝያ 1993 መዓልቲ ረፍረንደም ኣብ ኤርትራ ተሰላሲሉ

ኣብ እዋን ረፈረንደም ዝነበረ ስምዒታት ናይ ህዝቢ ኸ እንታይ እዩ ዝመስል? ህዝቢ ረፈረንደም ከድምፅ እንከሎ ዝነበሮ ስምዒታት ከ እንታይ እዩ ዝመስል? ምስ ንዕዘቦ እውን በዚ ሕጂ ዘሎ መምሕደራዊ ቅርፂ ናብ ደረጃ ዞባታት ዘሎ ኣብቲ እዋን ብደረጃ ኣውራጃታት እዩ ነይሩ። ስለዚ ኣብተን ኣውራጃታት ሓደ ብሓደ ዝነበረ ስምዒታት እንታይ እዩ ዝመስል ኢና ክንደስስ። ኣብዚ ቀሪብና ዘለና ቪድዮ ኣብ ኣውራጃ ሓማሴን ዝነበረ ስምዒታት እዩ። ኣብ ኣውራጃ ሓማሴን ዝነበረ ህዝቢ ረፈረንደሙ ከድምፅ እንከሎ መሰርእሰው ሳንወ ከድምፅ እንከሎ ዝነበሮ ሓጎስን ደስታን ዝነበሮ ስምዒት እንታይ እዩ ዝመስል ተኸታቲልና ንመለስ።

ሓወይ ትሰምዓን ዘለኻ ክሕፈስ ይፅባሕ ፃማ ፍርኤኻ ንሕና እውን እልል እንዳልና ክንቅበሎ ኢና ነታ ሰማያዊት ብየማና ኢድና ነታ ቀያሕ ብፀጋማ ኢድና ኣብ ጉሓፍ ነታ ቀያሕ ኣባኮ እቲና ነታ ሰማያዊት ኣብ ሳንዱቆ እቲና ንዓ ንሰማያዊት ክንመርፅ ድልዋት ኣለና ቅሰን በኣና ቅሰን በኣና

فوق. أيوة.

0: ዘለዓለም ሰማያዊት ለምለም ንበርለይን ዘለዓለም
1: ኣብዚ ፍርቅለይ ተመፅአ እቲ ናይ 2ልተ ዓመት ተፅቢት ማራ ነው ይሕኒ ስለ ዝነበረ ኣብቲ ናይ መጀመርያ ንሎመዓልትስ ፈፂሙ ድቃስ ክመፀኒ ይከኣለን
2: እታ ሰማያዊት ከምዚ ሰማይ ልዕሌና ዘሎ ናይ ፅቡቕ እትመርሐያ ናይ ናፅነት እትመርሐያ ምስተን ዓለማት ተበንዴራና ጠጠው ኢላ ክትነብር ንሕና ክብረት እንረኽበሉ ብክብረት እንፅውዓሉ ከም ዝኾነ እታ ሰማያዊት ትርዳእኒ እታ ቀያሕ ደም ተኸልኪላ ስለ ዝኾነት ዝነበረት ደም ትገብር ስለ ዝነበረት ሕጂ ድማ ነዛ ቀያሕ እዛ ደም ከይንርኢ ኣነ በዚ ነብሰይ እንተ ዝኾነለይ ፍቓድ ተተፍቀ የለ ኣብ ጥቕድሜኹም ብሓዊ እኳ መንደትኳ
3: ክመርፅዎ መፅ ኣብ ኸልኹም ፀሎት ምግልቲ ፀሎት ይገብ
4: ሕማቕ ተዛረብ
3: ማንዴላ ኣበት እያ
5: ኣዳ
3: ንስኹ ማሳ ገያ ከምኮኹም ሰቐየ ድብላ ኩሉ

0: ነዚ ደሞም ዝሓውሉ ጀጋኑ ደቅና ፍረናቶም ክንሓፍስ ዓውድና ክንሓፍስ ብባዕዳውያን በቶም ሕሱማት መንግስቲ ተጨፍሊቕናዮ ዝነበርና ሕጂ ተሃናን ዓውድናን ስለ ዝረኽብና ሰላ ጀጋኑ ደቅና ዓውድና ክንሓፍስ ዓወትና ክንረክብ ሙሉእ ዓወት ማለት እዩ በቶም ጀጋኑ ደቅና ዝረኸብናዮ ዓውድና ክንሓፍስ ሓጎስና ክንርኢ መፂና
1: ዋዘማሎ ፅቡቅ ብሓጎስ

0: ሓጉሸ ፀሓይ በሪቑና ወጊሕና ካብቲ ፀልማት ኣብ ብርሃን ወፂኢና ተሓጉሽና ተጨዲድና ንዓኹ ምሒዝና ስዋእህና ብዘሞም እስኪሶም ዓቕሞም ኣብሪሾም ደቅና ዝሃቡና ሰተለምለም ኮይኑልና
1: ደርግን ደርግን ምስተፋ ጎጎ ረኺብና ኢና ኺብና ኢና ደርግን ደርግን ምስተፋየት ጎጎ ረኺብና ኢና ደርግን ደርግን ምስተፋየ ድቃስ ረኺብና ኢና ድቃስ ረኺብና ኢና ሰኑ ስዋእትና
2: ናይ መሪፅክን ታይ ወደይ ወደይ ወደይ ሓላለ
3: እንታይ ኣድሚጨዶ እታ ቀያ ቺዲ ንሕድድ ህልም በሊለያ እታ ሰማያዊት ከዓኒ ወርቅን ሰዊትኒ ፍረ ደቅና ኣፍሪኺ ኢለያ እታ ሰማያዊት ካ
2: ቀርበትና ተቀለጥና ኣሉ እተጨፍጨፍና ኣብ ውሻጠና ነለና መረትና መረትና መረትና

0: ንጎልጎልና እርጉደልና ኣማዕለልና እፈፅምኩም ዞም ደቀይ
1: ስልፅነ ፍሽና ሕጂ እናጣውትና ና ሕጂዳ ተሓጉሸ እምበር ተሓጉሸ እዚ ዘሪኦኹ ተሓጉሸ ተሓጉሸ ተሓጉሸ ተሓጉሸ ተሓጉሸ ተሓጉሸ እዛ ተሓጉሸ ነዚኣ ፍርታዛ ዘሪኦኹዋ ዕድመ ዝሃበና ኣምላክ ነዚኣ ክሪኦና ዕድመ ሂብንመስከል ኣምላክ
2: ርሽናርሽናርሽና ሳዕስዒ እንዳዋላ ክንትዓንቲ ቁርባኡ ከለኺ ከምቲ ንዓንተ ወክሳዕስዒ

0: ዓዘቕትን ኣብቲ ሕሱምን ኣብቲ እዝንኻ ዘፅምም ሽግርን ስለ ዝነበርኩ ክልተ ዓመተይ ከዳምፅ ፀኒሐ ብረህዋ ካብቲ ሽግር ወፅአ ሕጂ ግን ሰማያዊት መፅያ ምስ በሉኒ ከም ሕሱም እቲ ዝነበረ ክጠፍእ ንሳ ክትመፅእ ተሸጊረ ንዓ ደም ኣዳሚፀ
1: ሚእቲ ዓመት ተጨኩና 30 ዓመት ተጨፍጭፍና ካብኡ እኒኦ እንታይ ክንውስኽ ኢና መሪጭና ናፅነት መሪጭና
2: ማያዊት ዶርኒ ተደለ ረብሻከ ተደለ መንኳርኩ አልሓምዱሊላ ረቢልዓለሚን ንትዕውተ ድነ ንዕሩፈ አልሓምዱሊላ ረቢልዓለሚን
3: መንዴራና ሰማያዊ ረና ሰንዱቅ ሰማያዊ ወግሩም ወዓና ተልህያና ወፍሓቅና ስሰብእና ወሕና ዝረከብናምን ረክባይ
4: ጠብ እንደ ወፋቅ ሕበየና ረልሳን ወሓተ እደ ወሓተ እግር እንደ ገብኣና ክስተናይ ኣለምና እስሊማይ ኣለምና ሓተ ዕን ወሓተ ወጅ ወሓተ ኣፍ ወሓተ ንሳን እንደ ገብኣና ሌላ ሓደ ግ ዓስር መወራ ምስ ጥቡጣት እዩሰበራ ወራ ኣነ እብል ልብል ሓያል ድብንቲ ወግንዲ ዕኩክ ድብንቲ ዝሰበር በይኑ ገበ ባግሐነ መሓድያም ህሌና ገል ሓትዕን እበንትርኤ ግልወሮ ልሳለት ሃገ እሊማ ህየኒ ሕና ለሽይመት ረቢ ሓቆ ህበየናታ ወረቢ ሓቆሎ መንዘል ኢላ ኣጥሕየና ወለ መንዴረና ሓቆ ተከለት እግና ወሮ ልሳን ወወረ ቃልብ ወሓተ እግሪ ወሓተ ደለ ሌላ ገሌላ ንኣለም እለም ራድናታ ኣወሽ እጀባሂር ኣነትርያ
5: ካብ ባርነት ናብ ሃርነት ስለ ዝኾነ ተሓጒስና ከም ድላ ኢና ከይደ ኣለና ከም ድላ ኢና ስለዚ ዕምበባዕረ ደርጋ ዓምባኽ ከምዘ ይነበረ እብለ ኣለኹ ኣነ ኣደታትኩ መድሂን ሓድጉ እበሃል

0: ሓደ ስዉ ከዓኒ ነዚ ኩሉ ህዝቢ ናፃ ዘውፀ ብቓልስና ዓለም ርእያ ሓቆም እዮም ኢሎም ሕቡራት ነገስታት ኣብ ንምፅኦም ምዕዛቦም ደስ ይብለና። መስዋእትና ብሓቂ ቅዱስ መስዋእት እዩ። ንኸልዕ ንሕጐስ ዓወት ንሓምሳ ሽሕ ስዋኣት ዓወት ንዓሰርተ ሽሕ ስንቁላት እግርብ ቂኢሎም እዮም። እቲኦም ከዓሎም ምዕልተ ሲኦም እዮም ዓወት ንሓፋሽ ከተትእዛዝ ደቂ ሸሓይ
1: ኣነ በዚሎም መዓልቲ ብዙሕ ሓጐሰይ ይገልጽ ኣለኹ። ኣደ ሓሙሽተ ሓርበኛታት እመኒ ሃገርኒ መብራህትን ዘውድን ኣኽሊልኒ ስለ ዘምፅኡ ናይ ብሓቂ ወሰን የብሉን ሓጐሰይ። ኣደ ጅግና ዓልሊ ዓልሊ፣ ኣደ ሓርበኛ ዓልሊ ጨድሪ፣ ልብኺ ነፊሕኪ ክሳትኪ ናርጉዲ፣ ጅግና እስከ ኣትልኩ ዶ ተሓስቢ። ዓልሊ ደኣ ዓልሊ ኣደዞም ጀጋኑ እንህሉ ክብረት ናይ ደቅኺ እንህለ ኣኽሊል ናይ ደቅኺ እንህለ ዘውዲ ናይ ደቅኺ ንስዋኣት ቁሊሓይ ትበሊ ዓልል እዳ ዓልሊ ዓልሊ ኣደዞም ጀጋኑ
2: ማማ ኣይዋድማን ኢኻ ኺለብ ተሓዳትቃ ወደዝም በሳየይ ሓብተ እጓል መናኣኺ ኪሎም ተሓዳትኺ ሓብተ ጀጋንየ ኢልክ ቓል ሃብዮም ኢኺ ኣወ ይወድማን ኢኻ ኪሎም ተሓዳትኻ ሓውፈ ዳሕነ ኢልካ ቓል ሃቦም ኢኻ ኣደ ዳልሕዳጎ እዚ ኽቡ ሓዘነ ጅግና ተወሊዱ ጅግና ዝፈዳሕነ

እዚ ኸበርኩም ተኸታተልትና ከምዚ ክትዕዘቦ ፅናሕኩም ኣብ ኣውራጃ ሓማሴን ዝነበረ ስምዒታት ናይ ህዝቢ ኣብ እዋን ረፍረንደም እንታይ እዩ ዝምስል ኢኹም ክትከታተሉ ፀኒሕኹም። ኣብዚ ከም ዝተዓዘብናዮ ህዝቢ ብኣዝዩ ውዕውዕ ኣገባብ ብኣዝዩ ውዕውዕ መንፈስ እዩ ነቲ ሰናይ ድሌቱ ናይ መሰል ርእሰ ውሳንኡ ንምትግባር ከካይዶ ከይ ድማ ንጥፈታቱ ካካይድ ተዓዚብና ነርና። ምናልባት ካብ ሓማሴን ናብ ሰምሃር ገፅና ምስ እነብል ከ ኣብ ኣውራጃ ሰምሃር ዝነበረ ስምዒታት እንታይ እዩ ዝመስል? ኣብ ሰምሃር ዝነበረ ህዝብና ኸ ከመይ ኣገባብ ገይሩኡ ረፍረንደሙ ኣድሚፁ ዝገለፅ ትሕዝቶ እውን ኣብዛ ቪድዮ እዚ ቀሪብና ኣለና፣ ተኸታቲልና ንመለስ።

0: ወይስ ብዛዕባ ደፈረንደም ደቅና ተሰውእሉ ልብና ተሓጎሰሉ ወትና ዝደቀሰሉ ግዜ ስለ ዝኾነ ብምሉእ ልብና ብንፁህ ልብና ብሕጉስ ልብና ናይ ድሑር ቅዱም ነውፀሉ ሽግርና ንሓተሉ ስለ ዝኾነ ብኦ ነገር መፂና ሓጎስና ክንገልፅ መፈፀምታውን መደምደሚኦን ስለዝኣኸለ ንሕና ድማ ምሉእ ሓጎስ ብዝሓለፈን ብዝተረፈን ሓጎስና ክንገልፅ ኢልና መፂና ናብዚ ቦታ
1: ንሕና ዮም ግልል ሕትፋል ናትና ግል ፈርሓትና እሊ ፈርሓት ዓባይ ናትና እንታይ መተ ኩሉ ለሸዓብና ጀለ ፈርሓት ኣለየት ግና ለፈርሓትና ዓባይ እግና ክምለው ግንትዓመር ባ
2: ዝተለፈርሓትኩም
1: ፈርሓትና ፈርሓትና ዝትቕላና ዝትቕላና ኣክተር ምን ዝትቕላና መሃላ እግና ኢላትን መይት ክንሓየልዓና

ንን ናፅነት ገይነ ምሰበተ ንንብስጠን ክሰበተ ንን ናፅነት ገይነ ድተ ማዓነተን ክነ ኣይሮለ ነውዒ ምሰበተ ይፈለ ነውዒ ምሰበተ ንን ናፅነት ነሽተቃሎ ንሜት ራ ንን ናፅነት ያለ ጅምዓታ ንን ናፅነት ገይነ ምሰበተ ንን ጅምዓታ ነ

ጣረይ ደብለኒ ዘሎ እቲ ኩሉ እሲ ላዕሊ ይብላ ታሕቲ ይብላ እዚ ኩሉ በዓልካ ተኸዊንካ ተሻናዲኻ ተሻናዲኻ ተሻናዲኻስ ሓደ ድሃበ የለ ሓደ ድፈተወ የለስ ብመንፈዓትካን ብጉልበትካን ሲ ዓድኻ ጭብጥ ሲ ንርእሰይ ገሪምሃኒ እቲ ባህልና ናይ 100 ዓመት ናፅነት ሒዞም ድመፁና ስለ ዝኾነ ንሽ ናይ 30 ዓመት ኣነ ድብሎ ናይ 100 ዓመት ከምቲ ድብልዎ ቦታተይ ናይ 100 ዓመት ናፅነት ስለ ድመፀ ሲ ብጣዕሚ ሲ በቲ ባህልና ጌርናስ ተሓጉሽናስ በቲ ባህልና ጌርና ተቆኒና ተሰሪሕና ተሰሊምና ከነውዕሎ ፌስታ ንገብር ኣለና።

0: ሰለስተ ምፅ
1: ንምንታይ ደኣ ጌይኩም መፅ ምጣ ስልኪ እንዘይ መፅእ
0: ከመይ ገይረ ድቃስ ኣብኒ ኣነ ንኸድምፅ ታዋኽ ነርኒ ታዋኽ ነርኒ ንኸድምፅ ነቲ ብርሃን ሂቦምና ዘለዉ እቶም ድቃትና ንኣሕዋትና ተሰዊኦም ዘለዉ ንዕኡ ከድምፀሉ ብታዋኽ ብዘይ ድቃሲ ሓዲረ እውን

0: አልሓምዱላ ካዶ ውሹነከ ሰላም ነየከ ካዶ ሕደነ ውሹ ዓታምነ እልል ነድሐ ወላ ሚት ውሹ ካባትነ ካደ ልል ውሹ ካባትነ ካዶ ውሹነ መየተ ካላስ
1: ንሕና ንመፃናዮ ናፅነት ኤርትራ ንሓርነት ንናፅነት ኣሕዋትና ተሰዊኦም ሰንኪሎም እምኒ ተተርእሶም ገረብ ተኸዲኖም እዞም ፅዋ ሃገርና ብድምፅና መሰልና በዓልና ንክንውስን መፂና ኣለና ኣምባይደ ንሕና ህልዋት ኦትሙት ከማን ዓይኑን ስኑ ንርኢ ዝስሕቕን ዝሕጎስን ዘሎ ኮይኑ ንረኣየና ኣሎ
2: ረኻብናሃ ግረአላ ሕና ውላድና ለመወተው ውላድና ትርእልካ እንታቶም ለጌይሳ እግሮም ለጌይሳ ለመወተው ሰማዕኹን እግልእለ ዮምቱ 30 ሰነት ድብእኪት ካልኣና ዓባይና ንኣእሽና ሰምዕ ሌካ ዮም እለ ረካብና ሕና ሓርለ ንብላ ኣላብና ሰማዕከኒ መሬትና ለገበት ትግበእ ዮም ሕርያትና ግንኣፍግር ዓንጣምል ተማ ወረኸብና ሃሌና ግረ ኣላ ሓርለ ላቐብል ኣለ ቡን ተማ
3: ፊ ሃذ ሽዑር የቁል ማህማ የኩን ማህማ የኩን ሃذ ልዓለም ሰይንተስር وهو العلم إريتري مهما يكون 30 سنة بعد النضال وبعد الحرب وبعد دفق الدماء اليوم مهما يكون لا نعطي هذا الشعار أحد غيرنا فنحن إريتريون نحب هذا الصوت اليوم هو يوم عيد يقول يوم الاستغلال كأنه يوم عيد تغمر الفرحة صدور إريتريون فيه قصائد جايبينها في الوطن
4: اللوب اوكي እሌ ቦኮኒ ተክፈናሃይ እለኒ ወወካይ ወእስትቕላላይ ዝሩፍ ክቢን ወረየ መንጎኑ ብሌ ኣወካዱለይ ንደይሎ 30 ሰና ክፋሕ ልሙሰላሓት ባዶል ኣኑ ክየንዓዱ ንህዲሪቴ ኣልዑ እስትፍተካ ከብናህነኒ ነኑ ተልዑ ፈንደማ እስትቕላላ ክሰትሁና ትሁኒ ነዘራ ننهن قصدي هذا القصد وبالله التوفيق

0: ብዝብልና ዝተይልና ዝተረፈ ግን ምልይና ዝጎደለ
1: ሓዚ

Malawara.

Yeah, thank you.

0: ውይት ኮይና ዕድመና ካብ ሎሚ ሓደ ኢልና ክንጅምሮ እዩ ዘለና። እዚ ናይ ቅድሚ ሕጂ መዋዕል ዝሓለፈ ትሩፍ እዩ ኣይንቆፅሮን ኢና። ግን ሙሉእ ብርሃን ይግበረና፣ ሙሉእ ናፅነት ይግበረና፣ ፍቕርን ሰላምን ይወርደና። ድሕሪ ሕጂ ለምለም እንተዘይኮይኑ ሽግር የለን፣ ጥሜት የለን። ተወጊድ እዩ ሽግርና ቀደም ሓሊፉ እዩ። ኣቦታትና ብሽግር ሓሊፎም ንሕና እውን ኣርኪብና ኣሎ። ፍርቂ መዋዕል ኮይኑ ኣነ 55 ዕድመ እዩ ማለት እዩ። ሎሚ ግን ዓይቢ ይኹን ወዲ 80 ይኹን ወዲ ዓመት ይኹን ሓደ ኢልና ዕድመና እንጅምረሉ ዕለት እዩ።
1: ኣልባ ዓርከቢሮ ኩሉ

ሎማ ዓንቲ ኤርትራ ኤርትራውያን ዘንትሸዓተ ብሄር ሓደ ኢለን መዋእል ዝጅምራሉ ትጅምረሉ ሎም ምዕለት እያ ከምዚኣ ኮይና ኣላ ሎማ ዓንቲ ለምለም

0: punto.
1: Non che sta sola è

ዝኽበርኩም ተኸታተልትና ብምኽንያት መዓልቲ ረፍረንደም ህዝቢ ኤርትራ መሰረት ሰብ ውሳንኡ ዘድምፀሉ ኣብ ዝነበረ እዋን ዝነበረ ስምዒታት ናይ ህዝቢ እንታይ እዩ ዝመስል ኢና ሓደ ብሓደ ናባኹም እነብሎ ዘለና። ከምዚ ክትከታተልዎ ዝፅናሕኩም ኣብ ኣውራጃ ሰምሃር ዝነበር ህዝቢ ኤርትራ ብኣዝዩ ውዕውዕ መንገዲ ኣስላማዩ ክርስትያኑ ኣብ ሓደ ቅርዓት ተኣኪቡ ብዙሕ ደበላታትን ጓይላታትን ብምግባር እዩ ብሓጎስን ደስታን ነቲ ዕለት ክፅምብሎን መሰረት ሰብ ውሳንኡ ከተግብርን ተዓዚብና። ምናልባት ካብ ኣውራጃ ሰምሃር ስገዲድና ናብ ኣውራጃ ሳሕል ዝነበረ ኩነታት ከመይ ዝመስል ክንደስሶ ኣብ እንፍትን እውን ምናልባት ኣውራጃ ሳሕል እንተ ተዓዚብናዮ ቅድሚ ናፅነት ብዙሕ ታሪክ ዝተፈፀመሉ ብዙሕ ውግኣት ዝተሰላሰለሉ ብዙሕ መስዋእትን መውጋእትን ዝተዓዘብናሉ ተኣኡ ዝነብር ህዝቢ እውን ብፀላኢ ብዙሕ ዝተገፍዓሉ ቦታታት እዩ። እዚ ቦታታት እዚ ኸ ናፅነት ኮይኑ ብመስዋእቲ ደቂ ናፅነት ምስተወግናፀፈ ረፍረንደም ወይ ድማ መሰረት ሰብ ውሳንኡ ባዕሉ ንኸድምፅ ዕድል ምስተዋህቦ ዝነበረ ስምዒታት ከ እንታይ እዩ ዝመስል ዝደስስ ትሕዝቶ እውን ኣብዛ ስዒባ ትቐርብ ቪድዮ ቀሪብና ኣለና ተኸታቲልና ንመለስ።

30 ዓመታት ዝተጓዓዘ ብረታዊ ተጋድሎና ኣብ ነንበይኖም ከባቢታት ሃገርና ብዝተፈላለየ መልክዕ ተራእዩን ነንበይኖም መገድታት ወሲዱን መድረኻት ሓሊፉን እኳ እንተኾነ ምስ ሳሕልን ናቕፋን ዝዳረግ ቦታን ዝናን ዝሓዘስ የለን። ሳሕል ከም መዕቀልን ደጀንን ሰውራ ኤርትራ ካብቶም ኣብ ታሪኽና ዝሓለፉ ጀጋኑ ዝበዝሑ ዝተሰውኡላን ዝተቐብሩላን ዞባ እያ። ብዙሒ ሰማእታት ኤርትራ ጥራይ ዘይኮነ መስተንክር ወተሃደራውን ካልእ ናይ ቃልሲ ስርሒታትን ዝተኸየደላ ቦታ ስለ ዝኾነት ሳሕል መሬት ቅያ እያ። ናቕፋ ከምቲ እምርቲ ዕጥቃዊ ቃልስናን ጽንዓትናን ጸላእትና ሃንቀው ዝበልዋን ዝተመነይዋን ግን ከዘይረኸብዋ ህዝቢ ኤርትራን ነፍሲ ወከፍ ሓርበኛን

ከም ሰንደቕ ሓበኑን ዓወቱን ሓብሒቡ ዝሓዛን ዝሓለዋን ከተማ ስለ ዝኾነት ከዓ ናቕፋ ርእሲ ኸተማ ብረታዊ ቓልሲ ህዝቢ ኤርትራ እያ።

Thank you.

ተፈፀመ። እዚ ተፈፂሙ ኣብዚ መፈፀምታ እዚ ድሕሪ ዚ መፍፃም እዚ ግን ንዓና ዘድልየና ኣብ ህዝቢ ኤርትራ እንተ ሓረስና እንተ መሃዝና ኣስላማይ ክርስትያን ከይበልና ሓድነትና ካብቲዘይ ናይ ቅድም ተመስሪቱ ናይ 30 ዓመት ኣብዚ ስዋኣትና ሰዊኢና ህዝብና ኣብ ሽግር ወዲቑ ኣብ ፀበባ ነይሩ ኣብ ምሕራስኒ ኣብ ምህናፅን ኣይነበረን ኣብ ምፍራስን ኣብ ጥሜትን ኣብ ሽግርኒ እዩ ነይሩ ህዝቢ ኤርትራ። ካብ ሕጂን እንኤው ግን ሓድነትና ሒዝና ከምቲ መስርዕና ተሰሪዕና ኣብ ማእከል ህዝቢ ኤርትራ ተተኺልና እንተ ሓረስና እንተ መሃዝና ነቲ ናፅነትና ረኺብና ኢና ማለት እዩ።

ዝኸበርኩም ተኸታተልትና እዚ ክትዕዘብዎ ዝፅናሕኩም ኣብ ኣውራጃታት ሓማሴን ሰምሃር ከምኡውን ሳሓሊ ዝነበረ ስምዒታት ናይ ህዝቢ ኣብ እዋን ረፈረንደም እንታይ እዩ ዝመስል ዝድህስስ ትሕዝቶ ኢና ናብኹም ክነብሎ ፅኒሕና። ምናልባት ረፈረንደም እንተደኣ ልዒልካ መሰል ርእሰ ውሳነ እንተደኣ ልዒልካ ኣዝዩ ረዚንን ዝተፈላለየ ትዕዝብታት ተዓዘብናሉ ካብቶም ኣገደስቲ ታሪካውያን ፍፃመታት ኣብ ሃገርና እዩ። ኣብ እዋን ረፈረንደም ዝነበረ ስምዒታት ናይ ካልኦት ኣውረጃታት ክንታይ እዩ ዝመስል ብዙሕ ትሕዝቶታት ቀሪብና ኣለና ሓደ ብሓደ ኣብ ዝቕፅል ክፋላትና ባኸም ክነብሎ ኢና። ንሎሚ ግን ኣብዚ ክንዛዝም ኢና። ሰላም።

0: እዛ ምድሪ ባሕሪ ነገስታት ተባሂላ ትፅዋዕ ዝነበረት ናይ ሕጂ ኤርትራ ካብ ጥንቲ ጀሚራ ግዳይ ዝተፈላለዩ ወረርቲ ትኸውን ከም ዝነበረት ይፍለጥ። እቶም ወረርቲ ካብ ዝተፈላለዩ ኩርናዓትን በብእዋኑ እናመፅኦም ድማ ግዳይ ዝገብርዋት ዝነበሩ ብዘይካቶም ካብ ስግር ባሕሪ ዝመፁ ዝነበሩ ወረርቲ ግን ካብ ዝቐረባና ማለት ስግር መረብ ብወገን ደቡብ ካብ ትግራይ ጎንደር ኮታ ካብ ዝሕጂ ኢትዮጵያ ተባሂሉ ዝፅዋዕ ዘሎ ዝመፁ ዝነበሩ ብደጓዖ ዝፍለጡ እናሻዕ እናመፁ መዕለቢ እግሮም ይገብርዋ ከም ዝነበሩን ኣብ ቅድሚኦም ዝፀንሖም ጥሪትን ንብረትን ዘሚቶም ድማ ንዓዶም የግዕዝዎ ከም ዝነበሩ ታሪክ ዝገልፁ ሓቂ እዩ። ነዞም ብወገን ደቡብ ዝወሩ ዝነበሩ ራእስታት እቲ ብቲ ከባቢ ዝነብር ዝነበረ ህዝቢ ብኣመሓደርቱ ዝነበሩ ራእስታት ተጠርኒፉ ነቶም ካብ ስግር መረብ ዝመፁ ዝነበሩ ወረርቲ ኣብ ምዕጋት ይኹን ንኸባቢኡ ምክልኻል ተቢዑ ተቓሊሱን መኪቱን እዩ። እዚ ሕጂ ዝረአ ዘሎ ንሃገርካን ንመሬትካን ምማት ካብ ቀዳሞት ኣቦታትናን ኣብ ሓጎታትናን ዝተወርሰ ታሪክ ጅግንነት እዩ። እዚ ልዒልናዮ ዘለና ርእሲ ግን ንጅግንነትን ታሪክን ቀዳሞት ክንዝርዝርን ከነዘንቱን ዘይኮናስ ከምቲ እቶም ቀዳሞት ንወረርቲ ብጭማራ ብጉራዴን ዋልታን ኣብ ዓውደ ግጥም ብግብሪ ዝመከትዎም ማዕሪ ማዕሪኡ ድማ ቋንቋታትና ማለት ግጥምታት፣ ማሰ፣ ደርፍታትናን ንሰራዊት ትብዓትን ሞራልን ከም ዘስነቑን ነቲ ዝፍፅሞ ዝነበረ ጅግንነትን ፍጻሜታትን በብመድረኹ ከምቲ ዝነበሮ ገይሮም ስለ ዘዘየምሉን ዝገጠሙሉን ክንገልጽ ክንፍትን ስለ ዝደለና እዩ። እንተኾነ ኣብ ነፍሲ ወከፍ ዓድን ንነፍሲ ወከፍ ፍጻሜን እሪ ቁፅር ኣቢልና ከነቕርቦ ዘይከኣል ምዃኑን እቲ ስራሕ ብቐንዱ ንተመራመርቲ ታሪክ ገዲፍና ንሕና ካብቲ ባሕሪ ብማንካ ጌርና ኣጥዕም ከነብለኩም እሞ ኩሉ በቢ ዝፈልጦ ክውስኽን ከህብትሞን መደብና ክፉት ምዃኑ ኣቐዲምና ክንሕብር ንፈቱ። ኣብዛ ናይ ሕጂ መደብ ከም መበገሲ ኣብዚ መዳይ ይግደስዮም ካብ ዝበልናዮም ብውሕዳት ሰባት ክንጅምር።
1: ሕራይ ስነጥበባዊ ብረኸት መንግስቲ ኣብ ታሪክ እዛ ሃገርና ካብ ጥንቲ ጀሚርካ ማለት እዩ ኣብ ኩሉ መድረኻት ንሕርኢና ንኣብነት ኣብ ግዜ ራእስታት ኹን ኣብ በዓል ቱርኪ ኣብ በዓል ግብፂ ድሕሩ ጥልያን ኩሉ መድረኻት ርኢ ናይ ኩሉ ናይ መኸተን ናይ ወራራትን እዩቲ ታሪክና መብዛሕቱ ሕጂ መኸተ ጥራሕ ዘይኮነ ኣብዚ እዋን እዚ ወራራት እናተካየደውን ህዝቢ በብ ወላ ቅድሚ ሃገር ምቐምና እውን ኩሉ ይምክት ነይሩ። ብወራር ጥራሕ ዘይኮነ ሕጂ እስኻ ከምስ ነጠባዊ መጠን ምናልባት ገለገለ ከምንስማዕ እውን ኣብቲ እዋን ወራራት እዚ ደርፍታትና ግጥምታትና ማሴታትና እውን ማዕረቲ ኩናስ ይዋጋእ ከም ዝነበረ ገለገለ ይስማዕ እዩ። ንስኻ ግን ኣብቲ ሞያ ከምህላውካ መጠን ጥልቕ ኢልካ ብዛዕባኡ ትፈልጦ ንድሕሪ ተመስካ ሕጂ እስከ ብናባሻ ብቲ ረእሳት ውን ከይተርፉ ዝነበረሉ እዋን ብዛዕባኡ ትፈልጦ ክተካፍለና ከመይ ዝምክት ነይሩ ዓቕሚ ነይርዎ ዶ ስጋዕ ክንደይ ሓያል ነይሩ እቲ ግጥምታት እቲ ደርፍታት እቲ ማሴታት ቁርብ ብዛዕባ ክታ
2: ብእውነት እዚ ሃገር ኣብ ከርሱ ብዙሕ ማእልያ ዘይብሉ ቅያታት እዩ ሓቂፉ ዘሎ። እንታይ ክግበር እሞ እቲ ወራራት ሓደ ድሕሪ ሓደ ሓደ ድሕሪ ሓደ ሓደ ድሕሪ ሓደ ስለ ዝትካእ ዝመፀ ድማ እቲ ቀዳማይ ኣብሪስዎ ዝኸደ እሞ ገለ ኣሰር ከዓ ዝገደፎ ንሱ እቲ ድሕሪኡ ዝመፀ ከዓ ዝመፀ ከዓ ይረጋግፆ እቲ ድሕሪኡ ዝመፀ ከዓ ከምኡ እንዳለ ዳርጋ ኣሰር ተዘይኮይኑ ሲ እቲ ቅርስታት ናይዚ ሃገር ብዙሕ ተሃስዩ ፅሑፋት መፅሓፍቲ ብገዳማት እምበሩ ኣብ ኩሉ ምስጢራዊ በዓትታት ዝተቐመጡ ከይተረፉ ብገለገለ ዝቕሸሹ ሰባት ገንዘብ እናሃብካ እንደገና ንፀላእ እናረክቦ ብሓዊ እናነደደ እዚ ንዓና ብዙሕ ነዞም ድሓር ድመፃና ሕጂ ኣዝዩ ከቢድ እዩ። ኩሉ ግዜ ንወረርቲ ኢድኹ ሂቡ ተንበርኪኹ እሺሉ ኣይፈልጥን በብ ወገኑ በብ ግዜኡ እናተስኡ ጀጋኑ ኣባሓጎታት ብዙሕ ቅያታት ሰሪሖም እዮም። ስለዚ ገለገለ ኣነ እኳ ኣብቲ ስነ ፅሑፍ ዓቕመይ ክሳብ ክንዲ ዘይኮነን ብዝያዳ ግን ኣብቲ ያታ ህርመት እዝንስ መሰታ ቀዳሞት ከም ዝበሃል እዚ ካብ እናተወራርሰ እቲ ዓብዪ ኣነ ዝሰማዓኮ ካብኡ ዝዓቢ ሰሚዑ ፅኒዕዎ ከም እናተመሓላለፈ ዝመፀ ያታዊ ዜማታት ከም ዓቕመ ይፈልጥ እየ።
3: መቸም እዚ ናይ ሃገርና ነገር ናይ ኤርትራ ካብ ጥንቲ ጀሚሩ እዚ ውከትን ፅልእን ይመፃናይ ነይሩ። ብሕልፊ በዚ ወገን ደቡብ ካብ ኢትዮጵያ ማለት እዩ ብዙሕ እዩ ዝመፃና ነይሩ። ዋላ ቅድሚቲ ቱርኪ እቶም ካልኦት ገዛእቲ ዝመፁ ዋላ ቅድሚኡ እውን ይመፃናይ ነይሩ። ዳሕራይ እውን እንተኾነ እዚ ቱርኪ በዚ ወገን ባሕሪ ምስ ሓዘ ኣብዚ ናእሽቱ ደለዋ ተረፍ ዓድታት ከበሳ ናብኡ ከይተረፈ እውን መፂኦም ወሪሮም ግብሪ ኣኽፊሎም ዘሚቶም እዮም ዝምለሱ ነይሮም። ኩሉ ግዜ ድማ እቲ ህዝቢ ምስ ምዕራብ ደሎ ኤርትራዊ ምስ ወገን ኤርትራ ሰሜን ደሎ ኤርትራዊ እናተዋሃለ ክሰጎም ንሕና እውን ብወገና መረብ ሰጊድና ኣብቲ ሓደሓደ ቦታታት ሕነ ንምፍላይ ከምዚ ዝግበር ነይሩ። ስለዚ እቲ ከምዝኮን ኩሉ ግዜ ነቲ ህዝቢ ዘበላልሖ ነቲ ህዝቢ ዘተንስኦ ነቲ ህዝቢ ዘንቁሖ ቋንቋ እዩ ነይሩ። ብቋንቋ እዮም እቲ ነቲ ህዝቢ እንታይ ይመፅእ ከም ዘሎ እንታይ ይግበር ከም ዘሎ ኮታ ኩሉ ብዘይ ፅሑፍ ክነሱ በቲ እዋንቲ ክፍሊ ዜና ነይሩ እዩ ኣብ ሃገርና። ብጨፈራ ገይሮም ብዛዕባ ብፃዮም ዝሞተ ይገጥሙ ጅግንነቱ ገለመለ ነግሩ ብመልቀስ ገይሮም እቲ ዝሞተ ሰብ ኣበየናይ ቦታ ከም ዝሞተ እንታይ ሞያ ከም ዝገበረ ይነግሩ። ብማሰ ገይሮም ድማ ከዓኒ ንፀላኢኻ ከመይ ጌርካ ከም ትዓግቶ ወይ ነቲ ህዝቢ ከመይ ጌርካ ከም ትነቃቅሖ እዚታት ይገብሩ ነይሮም። ስለዚ እቲ ኩነታት ሃገር በቲ ቋንቋ እናተመርሐ ኩሉ ግዜ ዝኸይድ በቲ ቋንቋ ከዓዩ ነቲ ዜና ናይ ሃገሩ ዝረክቦ እምበር ብውግእ ጥራይ ኣይኮነን።
4: እዎ ንመግዛእቲ ዝተገጥሙ ብዙሕ ግጥምታት ኣሎ። ብፍላይ ኣብ ግዜ ሳውራ እንተዘርኢና ብብዝሒ ኣሎ። ቅድሚኡ እውን ብብዝሒ ኣሎ። ወላ ኣብዚ ግዜ እዚ እውን ኣሎ። ብፍላይ ኣብቲ ናይ ቅድሚ ሕጂ ወይ ድማ ናይ ቅድሚ ብዙሕ ዓመታት ዝተጋጥመ እንተርኢና እዚኣ መፅሓፍ እዚኣ ቅድሚ 9 ዓመት ዝተፀሓፈት እያ። ኣብኣ ሕጂ ንዝተፈላለዩ መግዘእትታት ኤረትራ ዝተፈላለየ መግዘእቲ ከም ዝገዝአ ፍለጥ እዩ። ካብ ትርካት ሒዝና ወላ ናይ ኣሉላ ይኹን ወላ ድሕሪኡ እዚ ናይ ኢትዮጵያ ይኹን ብዙሕ ነይሩ። ብዛዕባ እዚ መግዝእታት እዚ ድማ ብዙሓት ሰባት ገጢሞም እዮም ማለት እዩ። ኣብዚ መፅሓፍቲ እዚ ከዓ ተሓቲሙ ኣሎ። ተፃሓፈ ከዓ ስለዘይመውት ኣሎ። ሕጂ ብፍላይ እዛ መፅሓፍ እዚኣ ሕጂ ናተክሳይ እንተደኣየቲና እዚኣ ብ1910 ቅድሚ 9 ዓመት እያ ተሓቲማ ብኢኖ ሌትማን ዝበሃል ወዲ ጀርማን ናፋዕትማን ዝበሃል ኤረትራዊ ማለት እዩ። ኣብኣ ድማ ንቋንቋ ትግራይ ዝገልፅ ዝተፈላለየ ግጥምታት ተሓደ እዚ ንብሉ ዘለና ናይ መግዛእቲ ኣሎ ናይቲ ለመድ ናይቲ ብሄር ዝገልፅ ናይ ኩለነተን ገባይለ ብሄረ ትግራይ ዘለዋ ናት ኣሎ ማለት እዩ። ሕጂ ከብኡ ምናልባሽ ገለገለ ክንርኢ ንኽእል ኢና ማለት እዩ።
3: ፀላእቲ ድመፁ ንሕር ኮይኖም ፀላእቲ መፅዋ ኣለው ተጠንቀቕ ድብል ፀላእቲ ከቢዶም ኻ እንተልዮም ፀላእቲ ከቢዶምና ኣለዉ እሞ በዚ መልክዕ እዚ ጌርና ንከላኸሎም ወይ ሓቢርና ንስጎጎም ዝብል መልእኽቲ ዝሓዘ ከምኡ ናይቲ ሓጓስ ዝኾነ ከዓ ናይ ዕልልታን ናይቲ ሓጓስን ዝሕብር ግጥሚ ይግጠም። ስለዚ ቋንቋና ኩሉ ግዜ ኣብ ኩናት ኮነ ኣብቲ ሓጓስ መራሒ ከም ጋዜጣ ኮይኑ ብኣፍ ዝንገር እዩ ነይሩ። ስለዚ ነይሩ እዩ ግጥምታት ኮነ ጨፈራታት ኮነ ንሃገር ዝምልከት። ንኣብነት ሓንቲ ርእስ ዝበለት ከምብበልካ ደጓዑ የርሕቐልና ሰብ ጉራዴ፣ ድርጎኛታት የርሕቐልና ሰብ ጉራዴ፣ ንድኻ ዝብልዎ ሃባዕደ፣ ንሃብታም ዝብልዎ ሃባዕደ፣ ንኣስላማይ ዝብልዎ ማዕተብ ውደ፣ ናፃ ዘይብሉኻ ብዘይካ ገብሩ፣ ዘይዓዶም ዝወሩ፣ ዘይበቕሎም ዝሰሩ፣ ዘይንህቦም ዝብርብሩ፣ ዘይደርሆኦም ዝሰብሩ ኢሉ ኣእወየ ተጠንቀቑ ይመፅኹም ኣለዉ። ከምዚኦም ዝገብሩና ከምዚኦም ዝገብሩ ከምዚኦም ዝበልዑ ደርሆ ወስዱ፣ ጤል ወስዱ፣ በጊዕ ወስዱ፣ ቆልዓ ወስዱ። ነቲ ቆልዓ እውን ወሲዶም እንታይ ከም ዝገብርዎ ይትፈልጥን ኢኻ። ምናልባት እውን ንባሕሪ ወሲዶም ይሸጥዎ ኮኑ ነቶም ሽዑኡ ባርያ ገለ ዝዕድጉ ዝነበሩ ኣዕራብ ይኮኑ ወይ ደቂ ኤውሮጳ። እዚ ኣዝዩ ኣዝዩ ኣሸጋሪ ዝነበረ ግዜ ስለ ዝኾነ በዚ ከምዚ የጠንቅቆት ህዝቢ ኩሉ ግዜ ሓቢሩ ዓዱ እናሓለወ እዩ ዝፅበዮም ነይሩ ዝከላኸል ሃገሩ ከዓ ዝነበረ።
4: ካልእ እቲ ፍሉጥ መግዛእትታት ሓሙሽተ እዩ። ምናልባሽ ካልእ ካብዚ ጎራብትና ዝመፅእ ክሳይ እውን ወራራት ነይሩ ሓደ ከብኡ ከማን ካብ ትግራይ ዝተፈላለየ ወራራት ይመፅእ ከም ዝነበረ ብታሪክ ይፍለጥ እዩ ማለት እዩ። እዚ እውን ሓደ ሰብኣይ ንመንጋሻ ከምዚ ኢሉ ገጢሙሉ ማለት እዩ። ንጉስ ኣከ ወሰኒ ካብ መንጋሻ ይርአና፣ ኣምዕል ኪድና ወላሊ ውእሉ ርኢ ኣብየና፣ ኣስሉሉ ካያድና ወጥቃና ጥቡት መየና፣ እምባሁ ፈጋርና ከምና ሕሹል ከሬና፣ ኣብያቱ እቴና ወእንሶ ሃዴና፣ እሊ ትውዳይ ቤት ዓሊ ተንቤን ብግሙት መየና። እዚ ብፍላይ ንጉስ መንጋሻ ዝበሉ እዩ።
1: ስለዚ ርእስ መንጋሻ ዝሃደመ
4: እሱ ይወርር ከም ዝነበረ ከምቲ ይገልፀ ዘሎ ንኤርትራ ይወርር ከም ዝነበረ፣ ኣብቲ ናይ መጠራሽታ ግን ንርእሱ ኣጥፊኦም ኣብቲ መሬት ናቱ ከም ዝበፅሑ ኤርትራውያን ይገልፅ ዘሎ። ምክንያቱ እታ ተሓርዋይቲ ንጉስ ኣከ ወሰነ ከም መንጋ ይርአና፣ እቲ ንጉስ ሕማቅ ክኸውን ይኽእል ወለ ፅቡቅ ክኸውን ይኽእል እቲ ግብሪ ናቱ ማለት እዩ። ከም መንጋሻ ግን የለ መንጋሻ ርጉም ነይሩ ክኸውን ይኽእል እዩ። ዓምዕል ከይድና ወላሊ ውእሉ ርኢ ኣብየና፣ ኣብዚ ከድና ከይድና ድማ ከምዚ መግዛእቲ ወይ ድማ ከምዚ ናይ መንጋሻ ኣይተረኣየን ማለት እዩ። ኣስሉሉ ካያድና ወጥቃና ጥቡት መየና ከምታይ ይብላ ዘሎ፣ ኣብዚ ከድና ከይድና ከምኡ ኣይረኣናን ማለት ጎቦታት ደይብና ወላ ወሪድና። ኣብ መጠራሽታ ግን ነዚ ኩሉ ስዒርናዩ ኣብ ውሽጢ ተንቤን ሓዲርና ንምባል እዩ። እዚ ድማ ንጅግንናት ህዝቢ ኤርትራ ንዝኾነ ይኹን መግዛእቲ እሺ ወይ ድማ ሕራ ኢሉ ከም ዘይቅበል ህዝቢ ኤርትራ ንመሬቱ ንርስቱን ድማ ከም ዝቃለስ ኣብ መጠረሽታ ድማ ሓግሒጉ ከም ዘውፅኦም ይገለፅ ኣሎ ማለት እዩ። እዚ ድማ ዝተረኣየ
5: ናይ ደማት ሓተ ዶር እሎም ከላእልውላ መጠውካ ንሳ ናይ ዓትኩኩ ይግለ ደምተው ዓትኩኩ ኢሉ ትበሃል ለእንሳላ ደምተው ክበ ዶር ጌሶ ደማት እፈረሳ ዓረዮም ዓረዮም ከላ ለዓስከር ናይ ኣልውላ ፍርት ክወደያ ወለእንሳ ባልሰያ ዲባ ሓራተ ካሕረ ዲባል ሓላ ዓላ ያ ኣቡኩ ኣብና ምትወለደ ስሩጉይ ኣቡኩ ኣብና ምትወለደ ስሩጉይ ቢረጓለ በለስኑ ምናጫይን ኣትኩ
1: እዚ ግጥምታትና ማሴታትና የታትና ካብ ቀደም ውን ጀሚሩ ሲ እቲ ዝካየ ዝነበረ ወራራት በቲ ብኩና ዝካየ ዝነበረ እገልፆ ዶ ነይሩ ይሕግዞ ዶ ነይሩ እንተሊኸ እስከ ይኸቡ
2: ክጠቕስ ብርግፅ ብርግፅ ነቲ ፍፃሜታት ልክዕ ከም ፊልም ኣብኡ ንድሕሪት መሊሱ እቲ ውግእ ከመይ ከም ዝነበረ፣ እቲ ፈረስ ከመይ ዘልል፣ እቲ ጅግና ከመይ ብሴፍ ይምክት ብዋልታ ብኩናት እቲ ግጥሚ ናይ ቀደም ክቲ ዜማታት ክትሰምዖ ከለካ ልክዕ ንድሕሪት መሊሱ ሲ የርእየካ ማለት እዩ። ስለዚ ኣብቲ ግዜ እቲ ዝነበሩ ወናማት ወይ ከዓ ደረስቲ ዜመኛታት ሲ ክሳዕ ክንደይ ሓያላት ነይሮም ማለት እዩ። ሕጂ ምዚ ንሕና ኣብዚ ሕጂ ንገብሮ ዘለና ሓቂ ከዓ እቲ ሳም ቋንቋታሃሲ ይፀኒሕና ንሕና እቲ ናይ ቀደም ቃላት ምዝ ናይ ሎሚ ሰማይ ንመሬት እዩ ገፊሕ ሱ እሱ ጉልሒ እዩ ንሓደ ነገር ዝገልፆ ስለዚ ሲ ኣብ ስዕረት ይኹን ኣብ ዓወት ይኹን ብምሉእ ነቲ ኩነታት ዝገልፅ ግጥምታት ኣሎ ገለ ካብኡ ሕጂ እዚ ገና ብኩሉ ሃርሞናት ነጋሪት ኣበው ዝበሃል እየ ዘዳሉ ዘለኹ ሕጂ ንዕኡ እቲ ህርመት እውን እንታይ ህርመት ነይሩ እንታይ ግዜ ነይርዎ ገለ መለ ንዑ ኩሉ መፅናዕቲ ይገብር ኣለኹ ዳርጋ ወዲ እየ ሕጂ ካብኡ እዛ ጎሚዳ ትብል ቁሩብ ክተናኽፋ
6: እየጎሚዳ
2: ንራእሲ ወልደን ክኤል እዩ ራእሲ ወልደን ክኤል እቲ ቅፅል ስሙ ጎሚዳ እዩ ጎሚዳ ቅድሚ ወራር ናይ ጣልያን ምዞም ደጓዑ ወይ ከዓ ትግራይ መንግስቲ ትግራይ ምስኦም እዩ ነይሩ ትግጥም ነዊሕ ከዓ እዩ ተኻይዱ ኣብ መጨረሻ ግን ተሳዒሮም ስዒሮም ኤርትራውያን ካብዚ መሬት ፀሪጎም ኣባሪሮሞም እዮም ኣብዚ ግጥሚ ይገልፆ እዩ ኣብዚ ኣስመራ እዚ ሓዝሓዝ እዚ ኩሉ ጎልጎል ደቀ ተሽምገለ ብሬሳ መሊኡ ኸሪሙ ራእሲ ባይሩ ዝበሃል ካብ ሃፀይ ዮሃንስ ተሸይሙ ዝመፀ ሓደ መራሒ እሱዩ ግጥም ገይሩ ዚ ምስ ራእሲ ወልደን ክኤል ኤርትራውያን ድማ ብመሬትነት ራእሲ ወልደን ክኤል ፅቡቕ ዓወት ተጓናፂፎም ኣብቲ ግዜ እቲ ስለዚ ካብዚ ግጥምታት ተናኸፍ እያ እዛ እቲ ግጥሚ ናይ ራእሲ ወልደን ክኤል ግን ዳርጋ ሓደ መፅሓፍ ምሉእ ይኸውን እዩ ብዙሕ በብዓይነት እዩ ዘሎ ካብኡ ሓንቲ ክነቐርብ ኢና ማለት እዩ

0: ሕጂ
1: ተቀዳማይ ከምዚ ኢሉ
0: ደጓዑ ገደ ዝበልካ መን እዮም ደጓዖ ብትግፅካ ይመፁ ነይሮም እንታይ እዮም ዝቆ
1: ደጓዑ ዳ ሰራዊት ናይ ትግራይ እዮም ኣብ መንግስቲ ትግራይ እዩ ነይሩ ኣብቲ ግዜቲ እበሩ ነይሮም ኣብዚ ክፉእ ዝኾነ ግብርታት ገብሩ ነይሮም ኣብቲ ወሪሮም ዝኣተዎ ቦታ ብእውነት ልክዕ ከምዚ ናይ ሕጂ ማለት እዩ ዝገብርዎ ዘሎ ሓደ ይተኣመሎም ዓተር ቆልዮም ኣብ እዝኒ ናይ ሰብ እትዎ ብርስኑ ነታን ክፀምምቲ ሰብ ነዴታት ድማ ክእዝዙ ከለዉ ጥይት ዝውሕጥ ሃንዛ ጥይት ዝውሕጥ ሃንዛ እተዘይ ኣምፃ ድማ ክንደይ ካልእ ነገራት ኣሎ ብዙሕ ክፍኣት እዩ ታሪኮም ክፉ እዩ ደጓዑ ማለት እሶም እዮም እዚኣቶም ማለት እዩ ስለዚ ኣብዚ ድሕሪ ዝውግእ እዚ እቲ ናይ ውግእ ናይ ኣስመራ ቀፂሉ እንታይ ይብል ከምዚ ይብል ማለት እዩ

ወወልዱ ዘሓር ዓፅሚ ዓዳን ሰሪሐዮ ኣብሎ

ድሓር እንታይ ከም ናቱ መልሲ ዝመስል እዚ ሰምዒ ሰማይ ተመስከሪ

ሓይብረቕ ማይ ዛሪ ክንደይ ከይቐስም ጠላም ሕድሪ ብዙሕ እዩ ግን ካብኡ ትንክፍክፍ ኣቢልና ንሓልፈ ኣለና ማለት እዩ።

0: ተኸደ። ነቲ ብራእሲ ኣሉላ ኣብ ልዕሊ ራእሲ ወልደ ሚካኤል ዝተፈጸመ ጥልመት ንምግላጽ ድማ ሓደ ጥዑም ዝጊዝ ዝተባህሉ ብጓሂ ከምዚ ክብሉ ገጠሙ።
1: ጎሚዳ ጐይታይ ስሑት ምኽሪ ሰብ ዶ ተኣምን ከም ፈጣሪ ብገፊሕ ዶ ጸይብካ ምድሪ ምስ ተለጉመ 200 ሰናድሪ ምስ ደቅኻ ኣኪብካ እምበሪ ይውረየካ ኣሎ ሽም ጎሚዳ ፊተወራር ዶ ይልካ ይመውትን ደገዝማት ዶ ይልካ ይመውትን ቀኘዝማች ዶ ይልካ ይመውትን ዘብዐኛ ዶ ይልካ ይመውትን ግራዝማች ዶ ይልካ ይመውትን ተቖፃሪ ዶ ይልካ ይመውትን ቱርኪ ባእሻ ዶ ይልካ ይመውትን ቤተሰብ ዶ ይልካ ይመውትን ዓስከርካ ዶ ይልካ ይመውትን ነፍጠኛ ዶ ይልካ ይመውትን ክትረክብ ክትስእን ዘይጥፍትን በዕልኻ ገበርካዮ ስርሕ ብትን ይውረየካ ኣሎ ወይ ሽም ጎሚዳ ኣንታ በዓል ሓይሊ በዓል ግርማ ጐይታ ሓማእስየን በዓለማ ሰቐሉኻ ኣብ እንዳባ ሳላማ ይውረየካ ኣሎ ሽም ጎሚዳ ሓልሓል በጎስ ከለካ ጽኑዕ መሬት ኣስገደ ከለካ ጽኑዕ መሬት እንታይ መእተዊ ኢኻ ናብ ሰንሰለት ይውረየካ ኣሎ ሽም ጎሚዳ እዞም ደጓዖ ክንደይ ኣሚንካዮም ምሒሎም ኣይጠልሙ እንደ ኢልካዮም

0: እቲ ዝካየድ ዝነበረ ወራራት በዞም ክንጠቕሶም ዝጸናሕና ብወገን ደቡብ ዘለዎ ጎረባብትና ማለት ትግራዎ ጥራይ ኣይኮነን ዝካየድ ነይሩ። በብእዋኑ ካብ ስግር ባሕሪ ዝመፁ ዝነበሩ ከም በዓል ቱርኪ፣ ግብፂ፣ ጣልያንን እንግሊዝን ዝኣመሰሉ ገዛእቲ እውን ነዛ መሬት ንነዊሕ ዓመታት ገዚኦማን ኣሳቂዮማን እዮም። ነዚ መድረኻት እዚ እውን ህዝብና ብቐንኡ ገሊፅዎ እዩ። ዘማት ወድ እኩድ ዝተባህለ ኤርትራ እውን ኣብ ግዜ መግዛእቲ ጣልያን ዝነብር ዝነበረ ንመግዛእቲ ተቃዊሙ ኣብ በረኻ ሰፊሩ ዝነበረሉ ግዜ ወተሃደራት ጣልያን ብሽርሕም ዝሓዝዎ ዝደረፎ ንወለዶ እናተመሓላለፈ ዝፀንሐ ደርፊ እስከ ንስማዕ።
1: ዶረ ተላ ኣስረዉ ክልዕሊ ዲሃ ኣስረዉ ከርኣስ ፈረስ ወደቡ ካ ኣስረዉ እቲ ህኒ ለዶር እላቱ ልሕላይ ብል ኣሳብ ዳይለት ባህለ ተር ኣሳ ፈረስ ጋባ እያ ለዶረት ክዲበር ኣሳ ፈረስ ኣሰረዉታ መንጆሮ መንጆር ጠነ ፈረስ ንእምራ እዩ ወደቅ ምንኮር እንደ ብላ ኣሳብ ዳለት ባህል ምነ ሕላይ ሓቆሃ ዳማት ምን እላ እሱር ንንቱ ሓተ ፈተይቲ ዓለት እግሉ ለፈተይቱ ለጥዕብ ለናት ዓብየካ ምንገቢ ዓርከ ማለት እያ ፈተይቱ ለጥዕባት ዓብየካ ምንገቢ ንጣልቃከብ የለዉ ካለፈተይቱ ከምጠው ተቀቀደሙ ኣትገሰ ሕቲ ነለዶር ሎም ኢሉ ብልሃላ ውላድ ምሃን ውድ ምሃንቶም እሎም ለጣይዑና እተማላ ሓላልና እሽፍርና መጡና ወተዋከታ ብዕብና ኣግብር ግበሉ ብሉና ሕና ወእንታው ሓንበላይ ድሙ ገበል ሓሙና ውለወት ክልኦት ለዳመር ኩሎም ልሕበር ርእስኡና ኣዋድድ ለሰወጣር ማላትሕን መና ማያን ልሓርቡና እሊ ጥዕብ በል ምስጢር ይጠበጥ ጥለቕፉና ብ አደርደ ወመን ሱራ ወላከታይ ሀላጋ አደርደ ወመን ሱራ ወላከታይ ሀላጋ አቡክ ወአምና ምትወለዳ ፈላጋ አብ ሞት ወቀትል ሃፈራ ወይሽ ሓጋ እስርዋል እንደ ሸለጋ ግልጥልያን ይሸጋ ተሪክ ፍሩስ ልዳግሞ ደብር ኮከን ወቃላይ ትሰይ ባልምስጢር ጥርምቅ ወላትሓላይ እቲ ዴና ፍርንጂ ወተራስ ሓምበላይ ወትማ ጠና ዲብ ክሎታና ውልደ ቃላይ ዋልድ ዳጋብ ኣትኩኩይ ክልክል ሕበር ግንሓና ዮም ተለኣክል መሪትና ብዕላላ ሳርሓና ትወለምና ክም ምንገብ ደማ ሰከበላና ውላድ ምሃን ወድምሃንቶም ኣሎም ልትከብድዓትና ላጣይኡና እተማላ ሓላልና እሽፍርና መጡና እተዋከታ ብብና ኣግብር ግበሉ ብሉና ኣናው እንተ ሓንበላይ ድመ ገበላ ሓሙና ውላድ ክልኦት ለድእግ ኩሎም ልሕበር ርእሱና ኣዋልድ ለሰጦር መላትሃን መናማያ ልሓርሙና እሊ ጥዕብ መን ምስጢር ይጣበጡ ለፉና እሊ ጥዕብ መን ምስጢር ባ ይጣበጡ ለፉና

0: ናይ ዳማት ክምሰልእላ
1: ናይ ራእሰሰማ ኣጀኮ ሃገረይ እናበሉ ኣጀኮ ሃገረይ ንሕና ብባእዳ ናይ ንግዛእን ኢና ብጥልያ ምፅዓብ ንግዛእን ኢና ንሕና ጨውና እኳ ኣክለና ኤርትራውያን ሲ ጨውና እኳ ኣክለና ኢሎም እምቢ እምቢ ዝብሉ ነበሩ ከዓ ራእሲ ተሰማ ከዓ ራእሲ ተሰማ ወይ ራእሲ ተሰማ

0: ሰላምታና ተቀበሉ ፈኖ ኤሪ ቲቪ ኣብ ብምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሎሚ ሶኒ 18 ጉንበት ፍርቂ መዓልትን ፈረቓን ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክዳ ሓጎሴ ንምክትታልኩም ብክብሪ እናዓደምኩ ብቐንዲ ኣርእስተ ዜና ፍልም መራሕቲ ሃገራትን መንግስትታትን ብምክንያት በዓል ናፅነት ናይ ዮውሃና መልእኽቲ ሰዲዶም ኣብ ደቂ ኣምሓረ ሓበራዊ ጉዳይ ናፅነትን ስሙያት ኤርትራውያን ኣትሌታት ዝተሳተፎን ውድድር ኣትለቲክስ ተኻይዱ ኤርትራ ኣብ ጋና ብዝተኻየደ ውድድራት ኣትለቲክስ ሻምፒዮን ኣፍሪቃ 226 ወርቂ መዳልያ ተዓዊታ ኣሜሪካ ንእማም መንግስቲ ኢራን 5 ቅድሚ ክነት ብምቕራብ ምላሽ ይባትሉ ቻይና ዓመታዊ 17 ቢልዮን ዶላር ዝዋግኡ ፍርያት ሕርሻ ኣሜሪካ ክትሽምት ምዃና ቤት ፅሕፈት ዋይት ሃውስ ገሊጹ እስራኤል ኣብ ሊቫኖስ ብእት ተካይዶ ዘላ ደብዳብ ናይ ዝተቐትሉ ሰባት ቁፅሪ ኣስታት 3,000 በፂሑ ዝርዝር ዜና መራሕቲ ዝተፈላለያ ሃገራትን መንግስትታትን ብምክንያት ፅንብል መበል 35 ዓመት ናፅነት ናብ ህዝብን መንግስትን ኤርትራ ናይ ዮውሃና መልእኽቲ ሰዲዶም ፕረዚደንት ሪፓብሊክ ግብፂ ዓብዱልፈታሕ ኣልሲሲ ፕረዚደንት ሪፓብሊክ ጋና ጆን ድራማኒ ማሃማ ፕረዚደንት ሪፓብሊክ ፈረንሳ ኤማኑኤል ማክሮን ከምኡውን ጠቕላሊ ኣመሓዳሪ ሓበራዊ ሃብቲ ኣውስትራልያ ሳሙኤል ሞስቲን ኣብ ዝሰደድኡ መልእኽቲ ንፕረዚደንት ኢሳያስ ኣፈወርቂ ምሉእ ጥዕና ንኤርትራን ህዝባን ድማ ሰላምን ብልፅግናን ተመንዮም እቶም መራሕቲ ኣብቲ ብስሞምን ብስም ሃገራቶምን መንግስትታቶምን ሰደድዎ መልእኽቲ ዝምድና ምስ ኤርትራን ምምዕባል ንዘሎ ድሌት እውን ኣረጋጊፆም ፕረዚደንት ዓብዱልፈታሕ ኣልሲሲ ወሲኹ ኣብ መንጎ ኤርትራን ግብፅን እናማዕበለ ንዝመፀ ድልድል ታሪካዊ ዝምድና ብምምጓስ ብዝግበር ክልተኣዊ ምምኽኻርን ምዋሃድን ንረብሓ ክልቲኡ ህዝብታት ኣብ ዘገልግል ዝተፈላለየ መድያትን ሓበራዊ ኣገዳስነት ኣብ ዘለዎም ጉዳያትን ናብ ዝበረኸ ደረጃ ከም ዝበፅሕ ዘለዎ ፅኑዕ እምነት ገሊጹ ሚኒስተር ጉዳያት ወፃኢ ፊሊፒንስ ተሬሳ ላዞር ብወገና ናብ ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ተመሳሳሊ መልእኽቲ ሰዲዳ ኣብ ዞባ ደቡብ መበል 35 ዓመት ፅንብል ናፅነት ንምድማቕ በብንቁስ ዘብኡ ብዝካየድ ዘሎ ዝተፈላለየ ንጥፈታት ኣብ ደቂ ኣምሓረ ሓበራዊ ጉያ ናፅነትን ውድድር ኣትሌቲክስን ተኻይዱ ወኪል ኤሪና ፊሊሞን ትካቦ ዘዳለዎ ፀብጻብ ይስዕብ
1: ካብ 222 ጀሚሩ ኣብዚ ኣብ ማእከል መሪር ሃገራዊ ቃልሲ ህዝቢ ኤርትራ ብዓወት እተዛዘመላ ከተማ ደቂ ኣምሓረ ዝካየድ ሓበራዊ ጉያ ናፅነት ሎሚ ዓመት እውን እንተኾነ መበል 35 ፅምብል ናፅነትና ንምድማቕ ኮሚሽን ስፖርት ዞባ ደቡብ ምስ ምሕዳር ንዞባ ደቂ ኣምሓረ ብምውሃድ ህዝቢ ሃገራውያን ክለባት ከምኡውን ካብ ንኡሳን ዞባታት ዞባ ደቡብ ዝመፁ ኣትሌታት ዝሳተፍዎ ውድድራት ጉያ ሰሪዑ ኣብ ከተማ ደቂ ኣምሓረ ጽንዓትና ዋሓስና ብዝብል ቴማ ዝተወደበ ሓበራዊ ጉያ ናፅነትን ውድድራት ኣትሌቲክስን ትማሊ 17 ጉንበት ተኻይዱ ኣብዚ ብምኽንያት ፅምብል መበል 35 ዓመት ናፅነት ብጨንፈር ኮሚሽን ስፖርት ዞባ ደቡብን ምምሕዳር ንኡ ዞባ ደቂ ኣምሓርን ዝተወደበ መደብ ብርክት ዝበለ ህዝብን ኣስታት 150 ኣትሌታትን ተሳቲፎም ብመሰረት ዝተሰርዐ ውድድር ደቂ ኣንስትዮ በብደረጀን ናይ 3,000 10,000 ሜትሮ ደቂ ተባዕትዮ ድማ ናይ 5,000 10,000 ሜትሮ ርሕቐት ሸፊኖም ኣብ መወዳእታ ምኩራት ኣትሌታት ሃገርና ብዝተሳተፎ ናይ 10,000 ሜትሮ ካብ ደቂ ኣንስትዮ ቀዳመይቲ ኦሎምፒካዊት ኣትሌት ናዝሬት ወልዱ ካብ ጋስባርካ ካልአይቲ ናፅነት ኣማንኤል ካብ ክለብ ደቡብ ሳልሰይቲ ድማ ስምረት መርሃዊ ብውልቂ ከምኡ ውን ካብ ደቂ ተባዕትዮ ናይ 10,000 ሜትሮ ውድድር ቀዳማይ ዮቤል ዘርኢት ብውልቂ ካልኣይ ተክለ ሃይማኖት ብርሃነ ካብ ክለብ ዞባ ደቡብ ሳልሳይ ድማ ሞጎሽማይ ካብ ክለብ ዞባ ደቡብ ኮይኖም ተዓዊቶም ፕረዚደንት ፌደሬሽን ኣትሌቲክስ ዞባ ደቡብ መምህር ሙሴ ከበደ ኣብ ዘስምዖ ቃል ንዝኽሪ ዛዛሚ ኩናት ግንባር ደቂ ኣምሓረ ዝተወደበ ሓበራዊ ጉያ ናፅነት ፅምብል ናፅነት ንምድማቕ ቅድሚ 5 ዓመት ብተበግሶ ንኡ ዞባ ደቂ ኣምሓረ ዝፈለመ ምዃኑ ብምጥቃስ ካብ ዝሓለፈ 3 ዓመታት ጀሚሩ ግን ናብ ደረጃ ዞባ ብምራኽ ሃገራውያን ጋንታታት ኣትሌቲክስ ዝሳተፍዎ ኮይኑ ይቕፅል ከም ዘሎ ኣብርሂቡ ኣመሓዳር ንዞባ ደቂ ኣምሓረ ኣቶ የማነ ኣበራ ብወገኑ እቲ መደብ ፍሉይነት ከም ዘለዎ ብምሕባር ኣበርክቶ ንዝገበሩ ኣመስጊኑ ዋና ዳይረክተር ክፍሊ ባህልን ስፖርትን ዞባ ደቡብ ኣቶ ኣብርሃም ዮሃንስ ድማ ሓበራዊ ጉያ ናፅነት ኣካል ናይቲ በዓል ናፅነት ንምድማቕ በብንኡ ዘብኡ ዝካየድ ዘሎ መደብ ምዃኑ ብምጥቃስ
2: ፈደሬሽን ኣትሌቲክስ ዞባ ከምኡውን ሃገራውያን ክለባት ነቲ መደብ ንምዕራግ ንዘካይድዎ ፃዕሪ ምስጋና ኣቕሪቡ።
3: ሓበራዊ ጉያ ናፅነት ብዘይካቲ ኣብ ህዝቢ ዝፈጥሮ ውዕውዕ ስምዒት ብሉፃት ኣትሌታት ዓቕሞም ዘርኢ ኢሉ መድረኽ እውን ስለ ዝኾነ ንቕንያት ናፅነት ፍሉይ ይገብሮ ፅንዓትና ውሓስና ወኪል ኣገልግሎት ዜና ኤርትራ ዝባሉ ፊልሞ ትካቦ ካብ ከተማ ደቀም ሓደ
0: ኣብ ከተማ ኣስመራ ኣብ ምዝርጋሕን ምፅጋንን መስመራት ረሳሕ ፈሳስን ውሓይዝን ኣድማ ዕማም ከም እተሰላሰለን እቲ ስራሕ ይቕፅል ከም ዘሎን ክፍሊ ማይ ዞባ ማእከል ሓቢሩ። ወኪል ኤሪና ዮናታን ዕብዮ ንዘዳለወ ፀብጻብ ጴጥሮስ መንግስ ከቕርቦ እዩ።
4: ኣብ ከተማ ኣስመራ ኣብ ምዝርጋሕ ሓድሽ መስመራትን ምፅጋን ዝፀንሐ መስመራትን ረሳሕ ፈሳስን ውሓይዝን ሓያል ዕማም ከም እተሰላሰለ ኣብ ክፍሊ ማይ ዞባ ማእከል ሓላፊ ጨንፈር ረሳሕ ፈሳሲ ጆሜትራ ዮሃንስ ሙሉ ገሊጹ። ነቲ ልዕሊ 100 ዓመት ዘቑፀረን መብዝሕቱ ኣብ ሰሜናዊ ክፋልታ ከተማ ጥራይ ዝነበረን መስመራት ምውጋድ ረሳሕ ፈሳስን ናይ ዝናብ ማይን ንምስፋሕ ዓበይቲ መትረባት ከም ተሃንፀ ዝሓበረ ጆሜትራ ዮሃንስ ሸፈና ኣገልግሎት ረሳሕ ፈሳሲ 500ዊት ከም ዝበፅሐን እቲ ዕማም ቀጻሊ ከም ዝኾነ ናብርሁ። ኣብ ሰሜናውን ደቡባውን ክፋል ከተማ ኣስመራ ልዕሊ 75 ሚልዮን ናቕፋ ወፃኢ ዝተገብረሉ ኣስታት 10 ኪሎ ሜትር መትረባት ናይ ዝናብ ማይ ኣብ ደቡባዊ ክፋል ከተማ ኣስመራ ድማ ብኣስታት 31 ሚልዮን ናቕፋ ኣስታት 7.5 ኪሎ ሜትር ዓበይቲ መስመራት ረሳሕ ፈሳሲ ከም ተሰርሐ ብምጥቃስ ኣብ ዝተፈላለየ ከባቢታት ብሰንኪ እርጋንን ማዕበስትን ዝተባላሸወ 176 ኪሎ ሜትር መስመራት ረሳሕ ፈሳሲ እውን ብልዕሊ 80 ሚልዮን ናቕፋ ከም ተፀገነ ኣፍሊጡ። ካብ 217 ንድሓር እቲ ስራሕ ብፕሮጀክት ዓዳሃሎ ዘድሊ ንዋት ማሽነርታትን ዓቕሚ ሰብን እናተመላኣሉ ይቕፅል ከም ዘሎ ዝሓበረ ጆሜትራ ዮሃንስ ኣብ እዋን ክረምቲ ዕለቕልቕ ክኽሰተሉ ዝፀንሐ ኣብ ጎደናታት ኣፍዓበትን ማይበላን ዝርከብ መስመራት ብልዕሊ 10 ሚልዮን ናቕፋ መሰረታዊ ፅገና ከም ተገብሩሉ ኣረድዩ። ኣብ ዝሓለፈ 8 ዓመታት ኣስታት 48 ኪሎ ሜትር መስመር ረሳሕ ፈሳሲ ብፕሮጀክት ዓዳሃሎ ብልዕሊ 50 ሚልዮን ናቕፋ ከም ተፀገነ ጠቒሱ ድማ ኣብ ከተማ ባፅዕ ዝፈሪ ዘሎ ትቦታት ፕላስቲክ ኣብ ኣሳልጦ ናይቲ ስራሕ ዓብዪ ኣበርክቶ ከም ዝገበረ ኣነፂሩ። ንጥፈታት ምሕዳስን ምፅጋንን መስመራት ረሳሕ ፈሳሲ ሎም ዓመት እውን ኣብ 14 ቦታታት ኣስመራ ይካየድ ከም ዘሎ ብምሕባር ኣብ ከባቢታት 4 ኣስመራ ቀሓውታን ከባቢ ሆስፒታል ሓሊበትን ብ25 ሚልዮን ናቕፋ መስመር ረሳሕ ፈሳሲ ዝርጋሕ ከም ዘሎ ገሊጹ። ንናይ መጻኢ መደባት ብዝምልከት ጆሜትራ ዮሃንስ ምኽዳን ክፉት መትረባት ከምኡውን ምስፋሕ ኣገልግሎት ረሳሕ ፈሳሲ ከም ዘጠቓልል ብምግላጽ ህዝቢ ንዝተዋደደ ትሕተ ቅርፂ ግቡእ ክንክን ክገብረሉ ተላብዩ።
0: ትምህርታዊ ባህላዊ ስፖርታውን ስነ ጥበባውን ውድድራት ዘጠቓለለ መበል 13 ዓመታዊ ፌስቲቫል ኮሌጅ ትምህርትን ስነ ቋንቋን ዓዲ ቀይሕ ወኪል ኤሪና ሚልዮን ኣፍርቂ ዘዳለወ ፀብጻብ ኣሎ ክስዕብ እዩ።
5: ዓመታዊ ዝካየድ ፌስቲቫል ኮሌጃት ንተምሃሮ መንእሰያት ኪኖ ኣካዳማዊ ትምህርቶም ክእለቶምን ዝንባልኦምን ዝፍትሽሉ ብስፖርትን ባህልን ኣቢሎም ክእነቶምን ሓድነቶምን ዘደልድሉ ኣብ መንጎ ኮሌጃት ሓበራዊ ርድኢት ዝፈጥር ኣዝዩ ኣገዳሲ መስርሕ ምምሃርን ምስትምሃርን እዩ። መበል 13 ዓመት ፌስቲቫል ኮሌጅ ትምህርትን ስነ ቋንቋን ዓዲ ቀይሕ ፅንዓትና ወሓስና ብዝብል ቴማ ብ16 ጉንበት ተኻይዱ። ዳይረክተር ጉዳያት ተምሃሮ መምህር ዳዊት ሃብተስላሴ ኣብ ዝሃቦ ቃል ፌስቲቫል መዛዘም ናይቲ ንዓመት መመላእታ ክካየድ ዝፀንሐ ውድድራት ከም ዝኾነ ብምጥቃስ ኣብ ተምሃሮ ናይ ምውድዳር መንፈስ ፍቕሪ ባህሊ ምትሕጋዝን ዘስርፅ ስለ ዝኾነ ኣገዳስነቱ ብቐሊል ዝጥመት ከም ዘይኮነ ገሊጹ። እቲ ብመልክዕ ውድድር ዝቐረበ ኣብ ኣካዳሚ ታሪክ ባህልን ስፖርትን ዘተኮረ መሰናድኦታት፣ መፅናዕታዊ ፅሑፋት፣ ምርኢት ቅዲ ኣልባሳት፣ ውድድር ትንተናን ስእላዊ ምርኢትን ዘጠቓለለ እዩ ነይሩ። ሓላፈ ሃማተ ኣብቲ ኮሌጅ መንእሰይ ኮበል ተኽለ ወገኑ ኣብ መንጎ ተምሃሮ ብውልቅን ብጉጅለን ዝካየድ ውድድራት ክእለትን መሃዝነትን ተምሃሮ ዝፍትሽን ዘበራብርን መድረኽ ከም ዝኾነን ውፅኢቱ መመሊሱ ይደምቕ ከም ዘሎን ገሊጹ። ወኪል ዲን ኮሌጅ ዶክተር ብርሃነ ቀለታ ድማ ዝቐረበ ትሕዝቶታት ንብቕዓትን ዓቕምን መንእሰያት ዘንፀባርቕ ከም ዝነበረ ኣረዲኡ። ኣብ መወዳእታ ብውልቅን ብጉጅለን ዝተዓወቱ ሽልማት ክዕደል ከሎ ተምሃሮ ዓውደ ታሪክ ጎብለል ብምዃን ብፍሉይ ተሸሊሞም። ኮሌጅ ትምህርትን ስነ ቋንቋን ዓዲ ቀይሕ ኣብዚ ዓመት እዚ ልዕሊ 2500 ተምሃሮ ኣለውዎ። ኣብ ቅንያት ናፅነት ዝተካየደ ፌስቲቫል ኮሌጅ ትምህርትን ስነ ቋንቋን ዓዲ ቀይሕ ተምሃሮ ዘቕረቦ ትሕዝቶታት ናፅነቶምን መንነቶምን ዘንፀባርቕ ኣጉሊሖም ዘርኣየሉ ኣጋጣሚ ብምንባሩ ካልኦት ኮሌጃት እውን ካብዚ ንላዓለ ብዝተወደበ መደብ ንክሰርሓ ንላቦ ወኪል ኣገልግሎት ዜና ንእዞቦ ዓዲ ቀይሕ ሚልዮን ኣፈወርቂ ምስ ሰኣላይ ተስፋ ገብርኤል ተስፋ ምክኤል ካብ ኮሌጅ ትምህርትን ስነ ቋንቋን ዓዲ ቀይሕ ፅንዓትና ውሓስና።
0: ማእከል ሙያዊ ስልጠና ሰራሕተኛታት ባፅዕ ብዝተፈላለየ ዓውድታት ብግብርን ክልሲ ሓሳብን ዘሰልጠኖም ልዕሊ 150 መንእስያት ሰራሕተኛታት ኣመሪቑ ወኪል ኤሪና ኢብራሂም ዑምር ንዘዳልዎ ፀብጻብ ያሲን ሳልሕ ከቕርቦ እዩ።
6: ኣብ ባፅዕ ተደኪኑ ዝርከብ ማእከል ሙያዊ ስልጠና ሰራሕተኛታት ምስ ሚኒስትሪ ዕዮን ማሕበራዊ ድሕነትን ብምትሕባር ብዓውድታት ኤሌክትሮኒክስ ኤሌክትሪክሲቲ ፅርበት ሓፂንን ኣንፀይትን ምርባብ ኮምፒዩተራት ስርዓተ መዘሓሓልን መዋዓዓይን ከምኡውን ቴክኖሎጂ ኮምፒዩተር ብግብርን ክልሲ ሓሳብን ዘሰልጠኖም 153 መንእስያት ብ14 ግንቦት ኣመሪቑ። ኣብዚ መበል 11 ዙርያ መመረቕታ ምኽትል ዳይሬክተር ናይቲ ማእከል ኢንጂነር ኣኽሊሉ ኣስመሮም ኣብ ዘስምዖ ቃል ሃኮሲኤ ብሓፈሻ ማእከል ሙያዊ ስልጠና ሰራሕተኛታት ባፅዕ ድማ ብፍላይ ካብ ዝተፈላለየ ከባቢታት ሃገርና ንዝመፁ ሓደርቲ ሰልጠንቲ ብውሕድ ቁፅሪ ተቐቢሉ የሰልጥን እኳ እንተነበረ ካብ 7ይ ዙርያ ጀሚሩ ግና እቲ መደብ ምስ ሚኒስትሪ ዕዮን ማሕበራዊ ድሕነትን ብምትሕባር ይካየድ ምህላውን ብዝሒ ሰልጠንቲ እናበረኸ ይመፅእ ከም ዘሎን ብምግላፅ ኣብ ንጥፈታቶም ዝደጋገፍዎም ናይ ስራሕ መሻርክቲ ምስጋና ኣቕሪቡ። ኣብ ሚኒስትሪ ዕዮን ማሕበራዊ ድሕነትን ዋና ዳይሬክተር ክፍሊ ዕዮ ኣቶ ወልደ የሱስ ኤሊሳ ብግደኡ ሃኮሲኤ ሙያዊ ዓቕሚ ሰራሕተኛታት ክብ ንምባል ዝገብሮ ዘሎ ፃዕሪ ኣብ ጉዕዞ ምርጋፅ ቁጠባዊ ዕብየት ኣስተዋፅኦ ከም ዘለዎ ብምጥቃስ ሰልጣንቲ ኣብ ዝተዋፈርሉ ስራሕ ኣበርክቶኦም ክዕዝዙ ትፅቢት ከም ዝግበረሎም ኣዘኻኺሩ። ኣብ ሚኒስትሪ ትምህርቲ ሓላፊ ክፍሊ ቴክኒካውን ሙያውን ትምህርትን ስልጠናን ኣቶ ተስፋይ ስዩም ብወገኑ ሙያዊ ስልጠና ንዘለቕን ዘተኣማምንን ምዕባለ ደራኺ ስለ ዝኾነ ብዕቱብ ይስራሓሉ ከም ዘሎ ብምግላፅ ብወገን ሃኮሲኤ ንዝካየድ ዘሎ መደባት ሞጊሱ። ኣብ መወዳእታ ኣብ ትምህርቶም ፀብለል ንዝበሉ ሽልማት ክዕደል ከሎ ብሰልጠንቲ ዝፈረየ ንምርኢት ቀሪቡ። ማእከል ሙያዊ ስልጠና ሰራሕተኛታት ባፅዕ ኣብ ዝሓለፈ 11 ዙርያታት ብዓውድታት ኤሌክትሮኒክስ ኤሌክትሪክሲቲ ፅርበት ሓፂንን ኣንፀይትን ምርባብ ኮምፒዩተራት ስርዓተ መዘሓሓልን መዋዓዓይን ከምኡውን ቴክኖሎጂ ኮምፒዩተር ዘሰልጠኖም 545 ደቂ ኣንስትዮ ዝርከብኦም 1770 መንእስያት ከም ዘመረቐ ሰነዳቱ የነፅሩ።
0: ኣብ ንኡሶባ ከረን ንኣስታት 8 ኣዋርሕ ብመልክዕ ውድድር ዘቐፀለ ንጥፈታት ባህሊ ስፖርትን ጥዕናን ኣብያተ ትምህርቲ ብ15 ጉንበት ተዛዚሙ። ሓላፊ ባህሊ ስፖርትን ጥዕናን መምህር ሮመዳን ፊደል ኣብ ዘስምዖ ቃል እቲ መደብ ኣካል ናይቲ ብቕዓትን እሩማትን ተምሃሮ ንምኩስኳስ ዝካየድ ፃዕሪ ከም ዝኾነ ገሊፁ። ኣብዚ ብሉፅ ተምሃራይ ንምፍራይ ብዝብል ቴማ ዝተኻየደ ውድድራት ኣብ ባህሊ 1968 ኣብ ስፖርት ድማ 11738 ብድምር ልዕሊ 13700 ተምሃሮ ከምኡውን ልዕሊ 100 መምሃራን ተሳቲፎም። ኣብ መወዳእታ ንብሉፃት ኣብያተ ትምህርቲ ሽልማት ንመሻርክቲ ኣካላት ድማ ናይ ምስጋና ወረቐት ምስክር ተዓዲሉ። ኣብዚ ውድድራት ቤት ትምህርቲ ላሳላ ጎብለል ውድድራት ዓመተ ትምህርቲ 2025-2026 ብምዃን ተሸሊማ። ኣባላት ማሕበር ምትሕግጋዝ ቀዳማይ ዙርያ ሃገራዊ ኣገልግሎት ብምክንያት ፅምብል ናፅነት ኣብ ትሕቲ ኣሃዱ ማሕበራዊ ተሃድሶ ዞባ ማእከል ንዝእለዩ ወገናት ዓይነታዊ ደገፍ ኣበርኪቶም። ኣብቲ ትማሊ 17 ጉንበት መበል 4ይ ግዜ ዝተኻየደ መደብ ኣብ ቀፅሪ ናይቲ ኣሃዱ ወፈራ ፅሬትን ካልእ ንጥፈታትን ኣካይዶም። ኣብቲ ብባህላዊ ናይ ምዝንጋዕ መሰናድኦ ዝተሰነየ መደብ ኣዋህቲ ማሕበር ኣብ ዝሃበዎ ቃል ምሕጋዝ ፅጉማት ወገናት ሓላፍነት ናይ ንስ ወከፍ ዜጋ ስለ ዝኾነ ተመሳሳሊ መደባት ክድፋኣሉ ኣዘኻኺሮም። ሓላፊ ኣሃዱ ማሕበራዊ ተሃድሶ ዞባ ማእከል ኣብተወክፍሎም ተክኤ ድማ ብኣባላት ማሕበር ምትሕጋዝ ኣባላት ቀዳማይ ዙርያ ሃገራዊ ኣገልግሎት ንዝግበር ደገፍ ድሕር ምምስጋን ካልኦት ዜጋታት ክስዕብዎ ተላብዩ። ዜና ስፖርት። ኤርትራ ኣብ ጋና ኣብ ዝተኻየደ መበል 24 ውድድራት ኣትሌቲክስ ሻምፒዮን ኣፍሪቃ 2026 ብመንገዲ ኦሎምፒካዊ ኣትለት ዳዊት ሰዓረ ወርቂ መዳልያ ተዓዊታ። ኣትለት ዳዊት ትማሊ ሰንበት ኣብ ከተማ ኣክራ ኣብ ዝተኻየደ ናይ 5000 ሜትሮ ውድድር ብዘደንቕ ብቕዓት ቀዳማይ ብምእታዊ ተሸላሚ ወርቂ መዳልያ ኮይኑ ኣብዚ ናይ ፍጻመ ውድድር ኣትለት ዳዊት ኣብ ናይ መወዳእታ 200 ሜትሮ ብዝፈፀሞ በርቃዊ መጥቃዕቲ ካልኣይን ሳልሳይን ንዝወፁ ኢትዮጵያውያንን ኬንያውያን ኣትለት ረቲዑ ብ13 ደቂቕ 16 ካልኢታትን 92 ንኡስ ካልኢታትን እዩ ነዚ ዓብዪ ዓወት በቂዑ። በዚ ድማ ኤርትራ ድሕሪ 12 ዓመታት ኣብዚ ውድድር ካልኢቲ ወርቂ መዳልያ ተሸሊማ ኣላ። ኦሎምፒካዊ ኣትለት ንጉሴ ኣምለሶም ኣብ 2014 ኣብ ሞሮኮ ኣብ ዝተኻየደ ናይ 10,000 ሜትሮ ውድድር ንሃገርና ኤርትራ ናይ ፈለማዊ ወርቂ መዳልያ ኣግዚምዋ ምንባሩ ዝዝከር እዩ። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክተልኩም ደጊም ዓድም ኣብ ዜናታት ወፃኢ ኣሜሪካ ንእማመ መንግስቲ ኢራን 5 ቅድሚ ኪነት ብምቕራብ ምላሽ ሂባትሉ። በዚ መሰረት ፕረዚደንት ዶናልድ ትራምፕ ሃገሩ ኣብ ልዕሊ ኢራን ብኪናት ናይ ዝወረደ

ወተካሕሳ ከም ዘይትኸፍል ደስኪሉ ዘሎ ገንዘብ ኢራን ከም ዘይትለቅቕ ኢራን 400 ኪሎ ግራም ዝበልፀገ ዩራኒየም ናብ ኣሜሪካ ከተሰጋገር ከምኡውን ሓደ ኒክለሳዊ ትካል ጥራይ ክትውንን ዝሓዘ ቅድመ ኩናት ኣቕሪብሎም። መንግስቲ ኢራን ዛጊት ነዚ ሓድሽ ቅድመ ኩናት ዝሃበ ወግዓዊ ምላሽ እኳ እንተዘየለ ክቕበሎ ዘሎ ተኽእሎ ፀቢብ ምዃኑ ግን ይእመት። ኢራን ኣብ ልዕሊኣ ዝካየድ ወታደራዊ ተፃብኦታት እንተላይ ናይ ሊባኖስ ክቋረፅ ብመጥቃዕታት ኣሜሪካን እስራኤልን ናይ ዝወረደ ክሳራ ካሕሳ ክኸፈላ መፃቦ ሆርሙዝ ልዑላዊ ግዝኣታ ምዃኑ ክረጋገፀላን ኣብ ልዕሊኣ ፀኒዕ ዘሎ እገዳ ክላዓለን እያ ትፅውዕ ዘላ። ጠለባት ክልቲአን ሃገራት ኣብ ስምምዕ ክበፅሓ ዝኽእል ዘምዘይመስል ዝተቐሱ ክኢላታት ዳግማይ ኣብ ውግእ ክኣትዋ ዘሎ ተኽእሎ እናዓበየ ከም ዝመፀ ይእምቱ። ፕረዚደንት ትራምፕ ኢራን ጠለባት ኣሜሪካ ተቐቢላ ምስ ዘይተተግብር ኣብ ልዕሊኣ ከቢድ ክሳራታት ተዘውርድ ተወሳኺ መጥቃዕትታት ከም ዝካየድ እዩ ኣጠንቂቖም። ኢራን ብወገና ንዘተ ቅርብቲ እኳ እንተዘይኮነት ንፀቕጥን ምፍራሕ ንኣሜሪካ ንሃገራዊ ረብሓታታ ብኣሉታ ኣብ ፀሉ ዲፕሎማሲያዊ ዝርርብ ከም ዘይትፅመድ ኣነፂራላ። ህዝባዊት ሪፐብሊክ ቻይና ዓመታዊ 17 ቢልዮን ዶላር ዝዋግኡ ፍርያት ሕርሻ ኣሜሪካ ክሽምት ምዃና ቤት ፅሕፈት ዋይት ሃውስ ኣፍሊጡ። እቲ ንግዳዊ መደብ ውፅኢት ናይቲ መራሕቲ ክልቲአን ሃገራት ብ14 15 ጉንበት ኣብ ከተማ ቤጅን ዘካየድዎ ዝርርብ ምዃኑ እቲ ቤት ፅሕፈት ገሊጹ። እቲ መደብ ተግባራዊ ምስኸውን ኣብ ምፅባብ ንግዳዊ ፍልያት ክልቲአን ሃገራት እወታዊ ተራ ከም ዝህልዎ ይእመት። ብዘይካዚ ቻይና ስራሕት ኣሜሪካዊ ኩባንያ ቦይንግ ዝኾና ንፈርቲ ክሽምት ምዃና ተገሊጹ። ፕረዚደንት ዶናልድ ትራምፕን ፕረዚደንት ሺጂፒንግን ኣብ ከተማ ቤጅን ዘካየድዎ ዝርርብ ውፅኢታዊ ምንባር እዮም ሓቢሮም። ይኹን እምበር ኣብቲ ናይ ክልተ መዓልታት ርክብ ንዝተኸተመ ስምምዓት ይኹን ኣሜሪካ ንቻይና ብዛዕባ ክትገብረላ እትኽእል ሕድገታት ዝገልጽ ሓበሬታ ዛቂት የለን። ጂኦፖለቲካዊ ውድድር ዝጠንቁ ንግዳዊ ፍልልያት ኣሜሪካን ቻይናን ንመጠን ንግዳዊ ንጥፈታትን ብከቢድ ከም ዝሃሰዩ ይጥቀስ። ኣብ 2022 ኣስታት 700 ቢልዮን ዶላር ዝነበረ ዓመታዊ ንግዳዊ ምልውዋጥ ክልቲአን ሃገራት ኣብ 2025 ናብ ኣስታት 400 ቢልዮን ዶላር ከም ዝወረደ ጸብጻባት የረዱ። ናይ መወዳእታ ዜና። እስራኤል ካብ ፈለማ ዝሓልፈ ወርሒ መጋቢት ኣብ ሊባኖስ ብተካይደ ዘላ ደብዳብ ናይ ዝተቐትሉ ሰባት ቁፅሪ ናብ ኣስታት 3,000 ክብ ከም ዝበለ ጸብጻባት ሚኒስትር ጥዕና ሊባኖስ ሓቢሮም። ልዕሊ 90 ሚታዊት ካብቶም ግዳያት ቆልዓ ሰበይቲ ዝርከብዎም ሰላማውያን ሰባት ምዃኖም እቶም ጸብጻባት ገሊፆም። ብዘይካዚ በቲ ገና ዝቕፅል ዘሎ ወታደራዊ ወፍሪ ልዕሊ 9200 ክቆስሉ ከለዉ ልዕሊ 1.2 ሚሊዮን ከም እተማዛበሉ ተፈሊጡ ኣሎ። እስራኤል ምቁራፅ ተኽሲ ክትገብር ንዘንሕቶ ስምምዕ ብምጥሓስ ኣብ ልዕሊ ሊባኖስ እተካይዶ ደብዳብ ኣስፊሓቶ ከም ዘላ ዝተቐሱ ጸብጻባት ኣብ መንጎአን ዝካየድ ዘሎ ዲፕሎማሲያዊ ርክባት ዛጊ ዝጥቀስ ውፅኢት ከም ዘይተረኽቦ የረዱ። ክቡራት ተኸታተልቲ ዜና ንምፍጻም ኣርእስቲ ዜና ክንደቅም። መራሕቲ ሃገራትን መንግስታትን ብምክንያት በዓል ናጽነት ናይ ዋና መልእኽቲ ሰዲዶም። ኣብ ደቀም ሓረ ሓብራዊ ጉያ ናጽነትን ሱሙያት ኤርትራውያን ኣትሌታት ዝተሳትፍዎን ውድድር ኣትሌቲክስ ተኻይዱ። ኤርትራ ኣብ ጋና ዝተኻየደ ውድድራት ኣትሌቲክስ ሻምፒዮን ኣፍሪካ 2026 ወርቂ መዳልያ ተዓዊታ። ኣሜሪካ ንእማመ መንግስቲ ኢራን 5 ቅድመ ኩናት ብምቕራብ ምላሽ ሂባትሉ። ቻይና ዓመታዊ 17 ቢልዮን ዶላር ዝዋግኡ ፍርያት ሕርሻ ኣሜሪካ ክሽምት ምዃና ቤት ፅሕፈት ዋይት ሃውስ ገሊጹ። እስራኤል ኣብ ሊባኖስ ብእተካይዶ ዘላ ደብዳብ ናይ ዝተቐትሉ ሰባት ቁፅሪ ኣስታት 3,000 በፂሑ። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ብዝፍፀም ምስ ተርፉ መደባትና ንሓድገኩም ብወገነይ ብሩህ መዓልቲ።

0: እግዚኣብሔር ዝሳተፎ ዘሎ ጂሮ ዲ ኢጣልያት ማለት ሰንበት ብናይ ታሽዓ መድረክ ውድድር ቀፂሉ ነይሩ።
1: ተቀዳድምቲ ካብ ሰርቢያ ተበጊሳ ብኮርኖ ኣሌስ ካለ ዝተዛዘመት 184 ክሌቶን ድማ ርሕቀት ዝነበራ ውድድር እዮም ተሳቲፎም። እዛ ምድረኽ ኣብ ትራር ዓቕበት ዝተዛዘመት ብምባራ ንደናጉ ተቀዳድምቲ ፈቲን እያ። ዴንማርካዊ ተቀዳድማይ ክለብ ቲም ቪዝ ማሊዝ ኤ ባይክ ዮናስ ፊንኬጋርድ ነዛ ምድረኽ ብ4 ሰዓታትን 20 ደቓይቕን 21 ካልኢታትን ብዝኾነ ግዜ ቀዳማይ ኮይኑ ክዕወተላ ከሎ፣ ካልኣይ ተቀዳድማይ ዴክታሎን ኦስትራዊ ጋል ፊሊክስ 12 ካልኢታት ድሒሩ፣ ሳልሳይ ድማ ኢጣልያዊ ተቀዳድማይ ክለብ ቲም ቪዝማ ዳቪዴ ቤጋንዞሊ ካብ ዕውት 34 ካይታ ብምርሓድ ንውድድሮም ዝፈፀሙ ተቀዳድምቲ ክኾኑ፣ ኦሎምፒካዊ ኣማኑኤል ገብረ እግዚኣብሔር ካብ ዕውት 14 ደቕን 41 ካይታትን ምዛዘመት ጉጅለ ብምዃን ንውድድሩ መበል 85 ተርታ ሒዙ ፈፂሞም። ንናይ ሎም ዓመት ጂሮ ፖርቱጋላዊ ተቀዳዳማይ ክለብ ባሕሬን ቪክቶሪስ ኣፎንሶ ኦሎኣዮ ብ38 ሰዓታትን 49 ደቓይቕን 44 ካይታትን ብምራሕ ብግዜ ንትውሃብ ሮዛ ማልያ ገና ካብ ዝባኑ ኣይወረዳን ዘሎም። ቪንጌጋርድ ካብዚ ተቀዳድማይ 2 ደቕን 24 ካይታትን ድሒሩ፣ ካልኣይ ፌሊክስ ጋል 2 ደቕን 59 ካይታትን ድሒሩ ሳልሳይ ኮይኑ ይኽተሎም። ኤርትራዊ ኣማንኤል ኣብ መበል 119 ተርታ ብምዃን ድማ ይስዕቦም ኣሎ። ኣብ ናይ ነጥቢ ፈረንሳዊ ተቀዳድማይ ክለብ ሱዳል ኩክ ስቴፕ ፓውል ማኒየር ብ130 ነጥቢ ቀላሲ ብምዃን ዝቕፅል ዘሎ ክኸውን፣ ዮናስ ቪንጌጋርድ ካ ንማልያ ኣንበሳ ዓቐበት ካብ ዝባኑ ጌና ኣየድፈራን ዘሎ። ኣብ ናይ ብሉፅ መንሰይ ኣፎንሶ ኦላኣዮ ንፃዕዳ ማልያ እውን ገና ኣብ ዝባኑ ወዲዩ ኣሎም። ብጋንታ ክለብ ቲም ቪዝማ ብ116 ሰዓታትን 46 ደቓይቕን 35 ካይታትን መራሒት ብምዃን እትቕል ዘላ ክለብ እያ። ንመበል 109 ግዜ ዝካየድ ዘሎ ጂሮ ዲ ኢጣልያ 2026 ሎም ሶኒ ኣብ ዕረፍቲ ድሕር ምውዓል ፅባሕ ብናይ 10ይ መድረኽ ውድድር ቀፂሉ ክውዕል እዩ። ኣብ ከተማ ኣክራ ጋና ክካየድ ኣብ ዝቐነየ ውድዳ ሻምፒዮንሽፕ ኣትለቲክስ ኣፍሪቃ ክሳተፍ ዝቕነየት ሃገረት ጋንታ ኣትለቲክስ ኤርትራ ትማሊ ሰንበት ወርቂ መዳልያ ተዓዊታ። ኦሎምፒካዊ ኣትሌት ዳዊት ሰዓረ ትማሊ ሰንበት ኣብ ከተማ ኣክራ ጋና ዝተዛዘመ ንመበል 34 ግዜ ድማ ዝተኸየደ ናይ ኣትለቲክስ ሻምፒዮን ኣፍሪቃ 2026 ኣብ ናይ 5,000 ሜትሮ ብምስታፊው ተሸላሚ ወርቂ መዳልያ ኮይኑ፣ ኣትሌት ዳዊት ጾታ ንክዛዝም 200 ሜትሮ ምስ ተረፎ ብዝፈጸሞ በርቃዊ መጥቃዕቲ እዩ። ንኣትለታት ኢትዮጵያዊ ኣትለት ሓጂ ሙቢኒም፣ ኣትለት ኬንያዊ ላባን ኤክቶፖ ብዘደነ ብቕዓት ብምርታዕ ንውድድሩ ብ13 ደቓይቕን 16 ካይታትን 92 ንኡስ ካልኢታትን ብዝኾነ ግዜ ብምፍጻሚዩ ንኤርትራ ድሕሪ 12 ዓመት ኣብዚ ውድድር ካልኢት ወርቂ መዳልያ ብምምጻእ ታሪክ ሰሪሑ ዘሎ። ኦሎምፒካዊ ኣትለት ንጉሰ ኣምለሶም ኣብ ዓመት 2014 ኣብ ሞሮኮ ኣብ ዝተኻየደ ናይ 10,000 ሜትሮ ንሃገርና ኤርትራ ናይ ፈለማ ወርቂ መዳልያ ኣምፂላ ምንባሩ ይዝከር። ኣብ ዕረፍቲ ዝፀንሐ ስፖርታዊ ውድዳት እዚ ማእከል ዝሓለፈ ሰሙን ብናይ ካልኣይ ዙርያ ፀወታታት ፈሊሞም። እዚ ኣብ መንጎ 8 ጋንታታት ዝካየድ ዘሎ ናይ ውድእ ካብ ምሕላፍ ፀወታታት ዝስዕብ ውፅኢት ተመዝጊቡ ኣሎ። ኣብ ውድድራት ኩዕሶ መርበብ ደቂ ኣንስትዮ መረብ ንደሚሕና 2-1 ኪሎማ ንኣዳል 2-2 ሂላል ንዑበል 2-1 ክስዕረን ከለዋ፣ ኣብ ናይ ደቂ ተባዕትዮ ድማ ማይ ፀብሪ ንደንደን 3-0 መረብ ንኣዳል 3-1 ሂላል ድማ ንኪሎማ 3-2 ተዓዊታትላ። ኣብ ውድድራት ኩዕሶ እግሪ ምስንልከት ኣብ ናይ ደቂ ተባዕትዮ ብሪንጎ ብመረብ 1-0 ክስዓርን ከላ፣ ኣብ ናይ ቀዳማይ ዙርያ ፀወታ መንደፈራ ብናይ ሚቲሚታዊት ዓወት ንውድድራት ዝፈፀመት ኪሎማ ብዑበል 1-0 ተረቲዓ። ብዜካዚ ካብ ጾሮና መሪሓ ዝመጸት ኣብዚ ውድድር ካ መወዳድርቲ ኪሎማ ከውን ትፅቢት ተገይሩላ ዘሎ ግሎብ ንሮዝመ 2-0 ኣፋንያታ። ኣብ ናይ ደቂ ተባዕትዮ ምስሊ ምልከት ማይ ፅብሪ ኣብ ልዕሊ ዛራ 1-0 ክትዕወት ደሚሕና ንጎብየ 3-2 ብዝኾነ ውፅኢት ረቲዓ። ብዜካዚ ዑበል ንሂላል 2-0 ብምፍናው ኣብ ውሽጢ ሳልስቲ ብክልቲ ፆታ ሙሉእ ነጥቢ ሓፊሳ። ስፖርታዊ ውድዳት ዝማእከል ብዝተፈላለዩ ዓይነታት ውድድር ቀፂሉ ክቕኒ እዩ።
0: ዝኸበርኩም ተዓዘብቲ ንሎሚ ዝተዳለወ ዕለታዊ ዜና ስፖርት ኣብዚ ፍፁም ስለምክትታልኩም ኣዝየ መስግን። ምስ ተረፉ መርባቶ ቲቪ ሓድጎኩም ብወገነይ ግን ሰላም።

0: ከምቲ ኣብ ዝሓለፈ መደብና ዝጠቐስናዮ ሓይሊ ባሕሪ ብዓቕሚ ናይቲ ውድብ ኣብ 1987 ሓደ ወተሃደራዊ ሓይሊ ብምቓም ነተን ከስርሓና ይኽእላየን ዝበለን ናይ ዕንፀይቲ ጀላቡ ዓጢዑ ወተሃደራዊ ስርሒታት ከም ዘካየደ እንተኾነ እቲ ስርሒታት ከምቲ ዝሓሰቦ ከምዘይነበረ እዚ ድማ ብሰንክተን ዓጢቕወን ዝነበረ ጀላቡ ምስቲ ከጥቅዖ ዝተበገሳ ገዚፍ ዓቕሚ ጸላእይ ፈጺሙ ዘይመጣጠንን ኣድማዕነት ዘይነበሮን ብምንባሩ ንኻልእ ተባላ ሓትነት ከም ዘበጋገሰ ንምግፋፍ ዓሳት ተባሂለን ዝመጻ ፋይበር ግላስ ዓይነተን ጀላቡ ብምስናዕን ኣጽዋር ብምጽዓንን ናብ ወተሃደራዊ ስራሕ ከም ዝተዋፈረ ርኢና። ድሕሪ እቲ ዝተኻየደ ልዑል ጻዕሪ ምስናዕ ጀላቡን ኣጽዋርን ሓይሊ ባሕሪ ከም እንደገና በዘን ልዑል ፍጥነት ዝነበረን ፈጣናት ኣብቲ ግዜ እቲ ክዋጋኣና ይኽእል እዩ ዝበሎ ኣጽዋር ብምዕጣቕ ኣድማዒ ወተሃደራዊ ስርሒታት ከካይድ ጀሚሮ። ሓደ ኻብኡ እቲ ኣብ 1989 ኣባጽዕ ዝተኻየደ ስርሒት እዩ ነይሩ።
1: ካብዚ ይጅምር እቲ ስርሓና እንዳቐጸለ እንዳማዕበለ ፋይበር ግላስ ክነምፅእ ጀሚርና። እዘን ፋይበር ግላስ እዚአን ብዛዕለ ደረጃ ክነጥፋ ጀሚረን ዋላ ሓቂ ሓጂ ኣብቲ እዋን እቲ ንሕናስ ልክዕ ክትሪአን ካለካ ብዙ ናይ ጸላእሲ ጻፅን ሓርማዝን ከም ትዝበልካ ምግናን ኣይኮነን ብሓንቲ ብረትና ንገብረለ ንሕና ኣብነት እቲ እዋን እቲ 85 ሚሜ 106 ስካብዚ ካቱሻ ዝበሃል ኣብ 120 ንሱ 145 23 ፅእናለን ክንጀምር ጀሚርና ዝዋን እዚ ድሕሪ እውን እቲ ኣሃዱ ከም ሓደ ገለ ክፋል ናይቲ ኣሃዱ ኣብ ድሕሪ ዝብረከዘ ናይ መፃወቢ ኩነታት ኣብዚ ናይ ባፅዕ ኣቲኻ መጥቃዕቲ ናይ ምግባር ተበግሶ ተወሲዱ እቲ ስራሕቲ እውን ኣዝዩ ኣብዚ ብማእኸል ኣብዚ ናይ ውሽጢ ኣብ ደገ ባፅዕ ኣቲኻ ዕውድ ዝኾነ ስርሒት ኣካይዱ ኣብቲ ዋንቲ እውን ዕውድ ክትብሎ ትኽእል ፀላእ ቲ ዋንቲ እቲ ናይ ሰውራ መስከሰውራ መስከረም ኢሉ ታሽሙ ዝጭድረሉ ወይ ካብ ብዙሕ ታሽሙ ዝገብረሉ ዋንቲ ምንባሩ ሓቂ ሓይሽ ዓብ ድማዓይ ነይሩ ክትብሎ ኢኻ ትኽእል።
2: ምናልባት ከም ሓይሊ ደልዲልና ክንገጥመሉ ዝኽኣልና ኣብ መወዳእታ 88 ኣብ መጥቃዕቲ ዝገበርናሉ 89 መጥቃዕቲ ዝገበርናሉ ባፂ ኣብዚ እዋን እዚ እተን ኣቐዲምና ከምርእቶ ሓሳብ ዝቐርብ ዝነበረ ናይ ፋይበር ግላስ ፋልኳታት ክመፃና ተደጋጋሚ ሓሳባት ትቐርብ ነይሩ እዩ። በብቕሩ እውን መፅየን እየን ንሳተን ምስ መፃ ከም ዝብለካ ዝድሊ ኣፅዋራት ብዘይ ካብ ቢኤም ዳርጋ ኩሉ ፅዒና ነርና 120 106 ዝብዕ 14 5 ዝብዕ 23 75 ኣርቬጂ ኩሉ ዘድሊ ፅዒና ኢና ኣቲናያ ዑር። ምናልባት ኣነ ኣብቲ እዋንቲ ኣይነበርኩም ብሕማም ምክንያት ተሪፈ ነ ኣብዚ ከባቢ ናይ ሃራት ግን ዕው ዝኾነ መጥቃዕቲ ተገይሩ ሓይሊ ጸላእ እውን ብዘይተፀበዮ ወይ ከምኡ ሓይሊ ሎም ዝብል ገምጋም እውን ኣይነበሮን ናይ ሓቂ ከዓ ኣሰንቢድ ወይ ምክንያቱ ኣብ ሕምብር ትባፅ ዓቲኻ እሞ ብባሕሪ መፅኻ ክትወቕዖ ናይ ሓቂ ኣሰንቢድ ወይ ኣብዚ ሕጂ ሚኢት ካብ ሚኢት ክንገጥሙ ከምዝኾና ከም ንኽእል ተኣማሚና ይንሃቦ ካብኡ በብግዜኡ ካብቶም መሳርሒታትና ክፈሉ ኳና እንዳዓበና ሓደስ እንዳመፃ እንዳማዕባል እንዳተባሃል ሓትካ ከመይ ጌርካ ኩሉ ኣፅዋራት ኣብ ምንቅስቃስ ሓደጋታት ከምዘየምፃልካ ጌርካ ምስእን ኣሲርካ ከመይ ጌርካ ትንቀሳቀስ በቶም ክኢላታት ናይ ሓይሊ ባሕር ነበሩ ቴክኒክ ብጣዕሚ ሓያላት ሰባት እዮም ነሮም ብዕንጨይቲ ስራሕ ብዕንጨይቲ ብሓፂን ስራሕ ብሓፂን ኩሉ ተና ኣፅዋራት ኣብን ኣሲርካ ከመይ ጌርካ ትንቀሳቀስ ከመይ ጌርካ ፍጥረት ሓሊኻ ንፀላኢ ክተዋጋእ ትኽእል ምስ ማዕበል ምስ ገለን ፅቡቕ ተመክሮታት ቀሲምና ኢና ካብ ዋላ ሓንቲ ዳርጋ ተቆፃፂርና ምራይ ተቆፃፀረና ክትብል ትኽእል ኢኻ ምስቲ ናይ መጀመርያ መጥቃዕቲ ናይ ባፅዕ ትገብረሉ።
0: ሓይሊ ባሕሪ ጎኒ ጎኒ እቲ ዘካይዶ ዝነበረ ምውዳብን ምምዕርራያት ኣፅዋርን ቀጻሊ ንኣሽቱ መጥቃዕትታት ከካይድ ድሕሪ ምፅናሕ እቲ ብዝለዓለ ደረጃ እጃሙ ዘበርከተሉን ከም ሓይሊ ዓቕሙ ዝተመዝነሉን ዝተነብረሉ ትፅቢት ዘመስከረሉን ናይ 1990 ስራሕ ትፈንቀል እዩ ነይሩ።
3: ስለዚ ኩሉ እቲ ምድላዋት ናና ኣብ ማሻ ኣብራሂም እዩ ተዳልዩ ኣብ ማሻ ኣብራሂም ካብ ማሻ ኣብራሂም ኢና ክንብጋስ ስለዚ ኣወዳድባ ናና ሕጂ እቲ ምድላዋት ኩሉ ተገይሩ ጀላቡ ተዳልየ ኣፅዋር ተዳልዩ እዩ ሰብ ተዳልዩ እዩ ስለዚ ኣወዳድባ ናይቲ ስርሒት ከዓኒ ኣብ ክልተ ዝተመቕለ እየ ነይሩ ሓደ ኣጥቃዕ ሓይሊ ኣብ ደቡባዊ ቻናል እቲ ካልኣይ ከዓኒ ኣብ ሰሜን ዝኣቱን ኣብ ደቡብን ማለት እዩ ስለዚ እቲ ብሰሜን ዝኣቱ ብቐጥታ ኣብቲ መጥቃዕቲ ናይ ፈንቅል ኣብኡ ክኣቱ ሕጂ ተንጀሎተን መራኸብ ናይ ፅራይ ብቐጥታ ነቲ እግረኛ ጥራይ ኣብ እግረኛ ጥራይ ክንዲ ዘድህባ እተን መራኸብ ብምሉእን ናብ ሓይሊ ባሕሪ ናህና ጥራይ ከም ዘድህባ ክንገበረን ሓደ ንሱ ጥራይ ዘይኮነስ እንተኸልና ክነፅሐል እንተዘይከኣልና ከዓነ ካብ ስራሕ ጠጠው ክነብለን እዚ እዩ ነርቲ ስለዚ ትፅቢት እቲ ውድብ ኣብ ልዕሊ ሓይሊ ባሕሪ ዝነበሮ ትፅቢት ዓብ እዩ ነይሩ ልክዕ ከምቲ ዝተገብረሉ ትፅቢት ከኣማን ዓበ ተራእዩ ተፃዊቱ ስለዚ ሕጂ ክልተ ኣሃዲ እዩ ነይሩ ብክልተ ክንፊ እዩ ዝኣቱ እቲ ብሰሜን ዝኣቱን ኣብ ሰሜን ኣብ ደቡብ ዝሓልፍን ስለዚ እዚ ብሰሜን ዝኣቱ ልክዕ ምስቲ እግረኛ ሰራዊት ናና ምስ መካናይዝ ተዋሂዱ ስርሑ ጀሚሩ ማለት እዩ
0: ኣብ ውግ ባፅዕ ማዕርቲ ብመርት ዝካየድ ዝነበረ ኩናት ሓይሊ ባሕሪ እውን ምስተናብ ባሕሪ ኮይነን ነቲ ብመርት ዝግስግስ ዝነበረ ሓይሊ ህዝባዊ ግንባር ክዕንቅፃ ዝድብድባን ካብ ዓሰብን ዳህላክን ሰራዊትን ኣፅዋርን ዘመላልሳን ዝነበራ መራኸት ኢትዮጵያ ቀፃሊ ምርብራብ ኣብ ልዕሊ ምክያድ ኣብቲ ናይ መወዳእታ ሃሞት ፀላኢ ብዘይተፀበዮ ሸነኽ ብድሕሪ መስመሩ ተጋደልቲ ፅዒኑ ድሕሪ ምእታው ዝተኻየደ መጥቃዕቲ ኣብ መዘዛም ናይቲ ኩናት ዝለዓለ ተራ ነይርዎ።

0: መበገሰ ከምቲ ዝነገር ኳ ካብ ነይሩ እዩ ብቐጥታ እተን ጀረቡ ተበጊሰን ብለይቲ ሕጂ ኣብቲ እዋን እቲ ብለይቲ ጥራይ ኣይኮንካን ወላ ብቐትሪ ወላ ብቐትሪ ኣጋጣሚ ከዓ ኮይኑ እቲ ወይዘር ብጣዕሚ ፅቡቅ እዩ ነይሩ ድማዓት ደመና እዩ ነይሩ ስለዚ ናይ ነፈርቲ ተራ ፈፂምካ ኣይነበረን ዳርጋ ነፈርቲ ኣይነበረን ክትብል ትኽእል ነረን ከም መንባር ንመጠን ግን ብዙሕ ነረን ክትብል ኣይትን ስለዚ እቲ ስራሕ ናይ ሓይሊ ባሕሪ ብለይትን ብቐትሪን እዩ ነይሩ ፍሪጌታት እየን ነረን ፍሪጌት ዝበሃላ ላንዲንግ ክራፍት ነረን ካልኦት እዛ ኤችኤምኤስ ኢትዮጵያ ገለ ትበሃል ስለዚ ተሓንበለ እዩ ነይሩ ክብለካ ክእል ሕጂ ብቲ እዋነቲ ዝብለካ ምስ ክተረኣዮ ከለካ እቲ ሚዛን ናይ ክልተ ሓይሊ ሓይሊ ናይ ፀላእን ሓይሊ ናይ ሓይሊ ባሕሪ ናይ ኢትዮጵያን ሓይሊ ናህናን ሰማይን መሬት እዩ ተንጀለቡ ናህና ንኣይሽቱ ተንጀሎእተን መራኽቢ ናይ ፀላእ ክንትጉቦ እየን ዝኾና ረዲ ኣላ ኣፅዋር ናህና 75 14 45 23 ዋይ ናቶም ከዓ በዓል 122 መዳፍዕ ገሉ ዘለዎ ቢኤም 24 ሻንቦቆ ዘለዎ እዩ እዚታት ኩሉ እናተተኮሰካ ግን ብቐጥታ ተኽልካ ኣ ተኣቱ ፍጥነት ስለ ዘሎ ምክንያቱ ድሕሪ ርሒካዮ ሕማቕ ምር ድሕሪ ቀሪብካዮ ፀገም የለን ስለዚ ቐልጢፍካ ተፀጊዕካ ከዓ ብታሕቲ ኮይንካ ትዘብጥ ብዝኾነ ቲ ስራሕ ብጣዕሚ ኣትካቢ እዩ ነይሩ ብጣዕሚ ዕውት እዩ ነይሩ ብዙሕ ስራሕ እዩ ተሰሪሑ ማለት እየ
1: ድሕሪ ምሕራር ባፅዕ ኩናት ሓይሊ ባሕሪ ኣብ የብቅዕን መርኸብ ኢትዮጵያ ካብ ዳህላክ እናተበገሳ ንባፅዕ ብቐፃሊ ድድባብ ምንባረን እተን መራኽብ ኣብ ዳህላክ ከም ዝሕፀራን ምክብ ዓሰብን ዳህላክን ከም ዝቋረፅን ንምግባር ቀፃሊ ኩናት ተኻይዱ ብኡ ቕፂሉ እውን ኣብ ምሕራር ጢዖን ዓሰብን ኣብ ዝነበረ ኩናት እውን ተራ ሓይሊ ባሕሪ ቀሊል ኣይነበረን
0: ኩነታት ከምዚ እንከሎ ሕጂ ተኣወዳድባ ናና ንቕየር ናና ሓደ ሓይሊ እዩ ነይሩ ምስ ተደጋገፍቲ ናይ ዳይቨርን ናይ ሸለያን ገርን ሕጂ ግን እንታይ ገርና ብሰለስተ ሓይሊ ዝቆመ ሓደ በጠሎን እዩ ኣኮምና ክልተ ሓይሊ ናይ ባሕሪ ብፈጣናት ጀለቡ ዝዓጠቓ ክልተ ሓይሊ እታ ሳልሰይቲ ሓይሊ ከዓኒ ናይ ከቢድ ብረት ማለት እዩ ረሻሻት ናይ ፀረ ኤር ረሻሻትን መዳፍዕን ገለ ዝዓጠቐት ሓንቲ ሓይሊ ከዓ ስለዚ ሓደ በጠሎን ቆይሙ እዩ ማለት እዩ ሕጂ እዚ ሓይሊ እዚ በጠሎን እዚ ምስ ቆመ እቲ ስራሕ ሕጂ ብሰፊሑ ከዓኒ ዓሚናዮ ሕጂ እቲ ስራሕ ናና ክንዲ ኣብ ከባቢ ዳህላክ ከባቢና ጥርቂ ዳህላክ ጥራይ ተወሲኑ ክንዲ ዝተርፍ ንደቡብ ገጥና ክንከይድ ንበዓል ጢዖ ክንከይድ ጀሚርና ኣብ ጢዖ ከድና ኣጥቂዕና ካሌብ ዝበሃል ሓደ መርከብ ናይ ኢትዮጵያ ኣብኡ ኣንዲድና ማለት ንዑ ኣንዲድናዮ ነቲ ማዓስከር ብምሉኡ ደርዲድናዮ ስርሒታት ጀሚርና ማለት እዩ ስርሒታት ጀሚርና መፅናዕትታት ምወፍርናና ማለት ነቲ ወፍሪ ናይ ደቡብ ንዕኡ ምድለዋት ገለ ዝኸውን ኣቐዲና ኢና ማለት እዩ መፅናዕትታት ገለ እናካየድና ገለ ጀሚርና ማለት እዩ ድሕሪኡ ብዓብኡ እዚ ኩነታት ከምዚ ከሎ ሶቪየታውያን ሃዲሞም ከይዶም ኢትዮጵያውያን ጥራይ ተሪፎም ማለት እዩ ማዓስከር ብምሉኡ ሓይሊ ኣየር ሓይሊ ባሕሪ ናይ ኢትዮጵያ ተረኪባቱ ማለት እዩ ሶቪየት ከይዶም እዮም ድሕሪኡ ወፍሪ ናይ ደንካልያ እዩ ዝመፅእ ወፍሪ ናይ ደንካልያ ዓብ ወፍሪ እዩ ነይሩ ብዙሕ ለውጢ ዘምፅአ እዩ ንናፅነት ዘቀላጠፈ እዩ
2: ከም ካልኣይ ኣጥቂዕና ምስ ተመለስና ንስራሕ ንግ ማለት እዩ ኣንፈትና ክርዳእ ከ ዝኽእል እዚኣና ነዘን ክልተ ደሴታት ዝበርን ዝሓነት ዝበሃል ኣተኩረታት ኣቐርቦም ዝገብረ ዝኽእል ማለት እዩ ስለዚ ናባት ብመፈርቲ ደብዳባትን ገለ ክገብረልና ስለ ዝኽእል ንናይ መርከብ ካ ንደት ይርአታ ስለዚ እቲ ሕጂ ንሕና ንገብሮ ስርሒት ወይ መጥቃዕት እውን ኣፀቢቕካ ናይ ምፅባብን ናይ መጨረሻ ናይ ምድምዳምን እዩ ዝመስል እዩውን ስለዚ
1: እዚ ኣሃዱ እዚኣ ናብ መጥቃዕቲ ዓሰብ እያ ትዳሎ ዘላ ንሓደ ብደገ መፂኡ ዝርኢ ወተሃደራዊ ክኢላ ይኹን ተራ ሰብ ንኣቃወማን ኣከዳድናን ቅርፅን ዝኣሃዱ እዚኣ ጥራይ ድሕር ምርኣይ ብፍላይ ምስ ሓይሊ ባሕሪ ኢትዮጵያ ክገጥም ዝብገስ ዘሎ እዩ እንተ ዝበሃል እዚኦም ድኣሞ እንታይ ከፍርዩ ኣብ ዝብል መደምደምታን በስሐ እዚኦም ግን ኪኖ ኣከዳድንኦምን ኣቃወሞኦምን ብቆራፅነትን ንፁር ዕላማን ዝተበገሱ ስለ ዝነበሩ ተኣምር ንምስራሕ ይብገሱ እዮም ዘለዉ ተኣምር ድማ ሰሪሖም
3: ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا ولا

0: ሕብረት ሓይሊ ባሕሪ ኣብ እዋንቲ ኣብ ባሕሪ ዘካይድዎ ዝነበሩ ኩናት ህይወቶም ብሽግር ዝተኸበበ እዩ ነይሩ። ማዕበል ከም ድላዩ ዝገላብጠን ጀላቡ ሒዝካ ምውጋእ ካብ ኩናት ወፂእካ ብዘይ ዕረፍቲ ኣብ ትሕቲ ግራብ ጽገና ምክያድን ንኻልኣይ ኩናት ምድላውን ኮታ ዅሉ እቲ ጽዕነት ኣብ ልዕሊ ዞም ንሪኦም ዘለና ሓርበኛታት እዩ ነይሩ። ድሕሪ ኩናት ጀላቡ ብነፈርቲ ኸይረኣያ ካብ ባሕሪ ናብ ኣግራብ ዘለዎ ቦታ ነዊሕ ካናለይ ኩዒትካ መዐሸጊ ምስራሕን ምስ ጥሜትን ጽምእን ኣብ በዓትታት ባሕሪ ተዓሺግካ ውዒልካ ምሸት ድማ ተመሊስካ ናብ ኩናት። ሓይሊ ባሕሪ ኣብቲ ኩሉ ዘካይድዎ ዝነበሩ ግጥማት መስዋእትን መውጋእትን ኣይተፈልዮምን። ማዕረ ማዕረቲ ዘካይድዎ ዝነበሩ ተኣምር ዝኾነ ስርሒታት ምስ ናይ ጸላእይ ፈጺሙ ዘይዳረግ ውን እንተኾነ ብውሱን ዓቐን መውጋእትን መስዋእትን ኣጋጢምዎም እዩ።
1: እቲ ወታደራዊ ሓይሊ ምስ ቆመ ናባሽ ክምብልካ ንዕንጨይቲ ጣቕሉ ንእሽቶ መራኸብ ነረን ድሕሪኡ ወላ ድርጅ ማዕብላ እምበር እቲ ኩናት ኣብ ባሕሪ ይኸውን ድሕሪ ባሕሪ ኮይንካስ ኣብ ባሕሪ ይኸውን ሕጂ ሂወትካ ኣብ ሓደ ምኻ ምስ ዓብ ፀላ እዩ ምስ ዓብዪ ዓቕሚ ዘለዎ ሂወት ኣብ ሓደ እቲ ጎያ ክድሕንል ዘይትኽእል መሬት ዝኸውን ናባሽ ኣብ ከምዚ ክትገጥሙ ከለኹም ዘጋጥም ዕንቅፋት ወይ ኣብ እምርኹም እንታይ እዩ ሒዝክኹም ኣብቲ ኮይነት ተኣት
2: ንሕና ምሮና ልክዕ እዩ ከም ነብስናተጋዳይ መጠን ንስኻዊን ንርድእካ ጉዳይ ይመስለኒ ኣብቲ ዋንቲ ሓደ ዕላማ ነይረና ዝኾነ ሰብሲ ማለተይ ንኣነስ ተመሊሰ ንመጻኢቲ ኤርትራ ክርኢ ተመሊሰ እውን ኣብ ኤርትራ ልክዕ ቲ ቀዳማይ ዕላማ ሎሚ ንፀት ንካልና ኣብቲ ዋንቲ ግን ዝነበረ ዕላማ ንጸላኢ ከመይ ጌርካ ስዒርካ ኤርትራ ሓረት ወፅእ ር ኣብዚ ከምዝኾነ ሰብ ማለት ንድሕሪኡ ዝርየሉ ወይ ከዓ እሞ ኣነ ሎምስ ኣብባሕሪ ሰማይ ዘለካ ባሕሪ ከም ዘለካ ማለት ኣብ ውሽጢ ማይሲ ክትዋጋእ ከለካ ቀሊል ኣይኮነን ግን ካ ሓንቲ ንዓና ዘምፀና ፀገም ይበል ስድዕሊ ኩሉ ናይ ሃረርትና ነፅነት ነ እቲ ህዝብና ኣብ ጸላኢ ሃገርና ተባሒታስ እንደና ህዝብና ውን ጥዕ መግዛእቲ ዝነበረ ከመይ ገይርና ህዝብና ርህዋ ኤርትራ ሓርና ውፃእ ዝብል ዕላማ ስለ ዝነበረና ካብዚ ዕላማ ዝተበጊስና ንሕና ዝኾነ ዝስምዓና ነገር ኣይነበረን ዋላ ንሕና ከማ ናፅነት ክንርኢና ዩና እውን ተስፈታት ስለ ዘይነበረ ጥራይ ከመይ ገይርና ንዕወት ሓወትና ንጨብጥ ነ እዚ ሕልና እዚ ድሌት እዝን ስለ ዝነበረ ካ ካብ ዝህር ኣሎ ኩሉ ግዜ ብዛዕባ ትሽገረሉ ወይ ትጨነቀሉ ባሕር ኣሎ ከብልካ ኣነ ዝረአየኒ የለን ዋላ ከማ እቲም ኣባላት ምሳይ ዝነበሩ ብፆተይ ብጣዕሚ ኣነ ታሽሙ ዝገብሮ
3: ንሕና በቃ እቲ ቀንዲ መበገሲና እታ ዕላማ እያ እቲ ቀንዲ መበገሲና ዕላማ ኢና ሒዝና እምበር ኣብ ሂወትና ንሂወትና ስንብለሉ ነገር የለን ስለዚ ንሕና ግን ንፀላኢናስ ከመይ ጌርና ንዕወተሉ እቲ ናይ ነብስናስ ከመይ ጌርና ከነድሕን ብዙሕ እንታይ ሽሙ ንገብረሉ ነገር ኣይነበረን ንሕና ግን ብኸመይ ንዕወት ብኸመይ ተዓዊትና ንመፅእ ብዝኾነ ከምኡ እንዳገበርና ናይ ዓዲል ጉዳይ ኮይኑጋ ንወፅእ ነርና ስለዚ እቲ ቆራፅነት ስለ ዘሎ እቲ ትብዓ ስለ ዘሎ ብኸምኡ ኩሉ ግዜ ዕውታት ነርና ኣብቲ ስራሕ ማለት እዩ
2: እዋ ኣነ ሕጂ እንታይ ከዘከረብካ ዘሎ ሓደ ከም ተጉሶ ኣብ 9 ዓመተ ምህረት ወርሒ 12 ዘውግሕ ኣብ ሓደ ስርሒት ገለ ጀላቡ ተመዲምና ንብገስ ነርና ማለት እዩ ንኣብነት ኣለዉ በዕል ወዲ ሓሊማ ዘለዉና በዕል ወዲ ገርአ ኣነ ጨጊር ንብሎ ሓደ 4 ፈጣናት ሒዝናስ ንፀላኢ ኣብ መፃወ ባዕሰብ ከና ንምጥቃዕ መደብ ነይሩና እዛ መደብ እዚ ኣይሰለጠትን ኣብ መንጎ ምሸት ፀላኢ እውን ብዙሕ ካብ ዳህላካ ይቀላቀል ነሩ ከምደይ ወፃ ገና ገርና ነርና ኣብዚ ዋን እዚ ፍርጌት ወፅእ ማለት እዩ ወፅእ ሎ በሃል ሓደ ብፃይ ነይሩ ናይቲ ሓይሊ ባሕሪ ናይ ስላይ ኣሃዱ ወይ ናይ መፅናዕቲ ኣሃዱ ነርና እዚ ብፃይ እዚ ብፃይ ፍስሃ ንዓይ ማለት ብቲ ዋን እቲ ኣነ ኣብኡ ስለነበርኩ ቀንዲ መበገሲና መሹም ነይሩ እዚ ይንገል ነይሩ ካብ እንግላ ነብዚ መፅአ ነረ ኣጋጣሚ

ምስኣይ ፅቡቅ ሌላን ማለት ዋላ ሰብራዊ ዕትነት ነርና ምስይ ብሓቂ ጂዝስ ምስኣይ እዚ መፀናዓይ ወቲ ሳሚ ብለኒ ውሆይ በሎ ምሸት ሓንሳብ ክንኸይድና ንሱ ናቶ ነረንኦ ጃሃዱ ነራቶ 23 ስለዘይብልዕ 23 ናትካ ሒዝካ ተወረ ከምሳ ክትብገሲካ ብለኒ ራይዋን ሓን ፅቡቅ ይብሎ ዝኾነ ዝብፃይ ሞድሓን ወቲ ሳሚ ይዕለና ይዕለና ክማ ሞድሓን ክንመለስ ይብሎ እንተለናቶ ይብለኒ መጥቃዕቲ ሕጃበይ ነይሩ ደስታት ኣለዋ ብዓ ድርጓም ድርጓላ ንብለን ካብአን ኢድየማን ማለት እዩ ካብ ደገ ነኹራ ምስ ወፃእካ ዳህላቅ ኣብኡ ነይሩ እትመርከብ ሕጂ ዘናሃታት እዚአን ካብዛ ተበጊሰን ኣብዚ ሰዓት እዙ ዝኸውን ወራ 1ሰርተ እንተሪኢካዮ ልክዕዩ ብርሃን እዩ ሕጂ ንሰን ይበገሳ ካብዚ ሰን ክበገሳ ከለዋ ንሕና ንበገስ ማለት እዩ ሕጂ ኣነ ፍስሓ ተስፉ ዘለውና ኣብ ሰለስተ ፈጣናት ሒዝና ሓንቲ ኣነ ዝሓዝኳ ሓንቲ ፍስሓ ዝሓዛ ዝብለካ ዘለኹ ብፃይ ፍስሓ ገብረ መስቀል ሓንቲ ዝቆዕ ዝሓዛ ብልክዕ ካብዚ ንበገስ ብርሃን ስለ ነበረት መርከብ ኣቐዲምና ንሪዩ እቲ መርከብ እውን ንዓና ዝኾነ ከም ዝረኣየና ንዓና ስንታይ ክገብራ የን ዓይነት እዩ እቲ መርከብ ስቕኢሉ ኣብኡ ታሽሙ ይገብር ይኸልል ማለት እዩ ይኸልል ሕጂ ካላስ ሕጃነ መፀውዒ ሽዑትዋ ንትሰሊና ነይሩ ስሮቴሽን ዝበሃል ነይሩ መፀውዒ እዩ ይፅዋዓን ብታ መፀውዒተ ሞ ትሪዮ ዘለካ ብለኒ ንሪኦ ኣለኹ ንክትላይ ንቐፅል ሕጂ ልክዕ እዩ እቲ ዋንቲ መርከብ ፍርጌት ክትሪኦ ከለካ ምሳና ኣሃፅ ክሓሽ ዝምግናን ኣይኮነን እቲ ዘለዎ ተክስንዓላ ወንጭፍዎ እዩ ካብ ፍላይ ዝነበርክዋ ጀልባ ሕጂ ንሱ ማዕኮርሒ ዝነበረ ንክልተና ንሱ ጠቃጠቃና ና ናይ ተስፍር ዝሕሊላ ስለነበረት ሓውሲ ጎነና ያ ነራ ኣፀያም ኣዝዩ ተክሲ የፀቆና ብየማንና እዛ ብሓር ኩላሲ ዳርጋ ተክሲ እንተበልኩካስ ምግናን ኣይኮነት ሕጂ ንዕና ሳበና ሰዓትና ንህረም ኣና ሰዓትና ትቃፀልጥና ኢና ማለት ግን ዕላማና ኣብኣ ክንበፅሕ ስለነበረት ኣብኣ ንበፅሕ ሕጂ ኣነ ሓደ በፃይ ነይሩ ሳሙኤል ምሕረትኣብ ሓደ ባምቡል ንብሎ ሓደ ወዲ ኣርቦም መትፋዕጂ ሓደ ሕፈሮም ንብሎ ክልቲ መትፋዕ ሃዚኦም ናፍዕታዚኦም ሓደ እዚ ዝብላካ ይዕብዮ ተሓስብኳን እዩ እቲ ሳሙኤል ካልኣዩ እዩ ማለት እዩ ሕጂቲ ሳሙኤል ጠቕሚ ተፋልኳ ስለነበረ ታብሪ 23 ከምዚ ሒዝዋ ነይሩ ሳሙኤል ይብሎ ንዓ ጥቁኡ ኹን ማንተክሱ ስዒቕ እዩ ኣነ ሬድዮ ሒዘ ኣለኹ ጠቓ ይዕብዮ ኹን ይብሎ ሕጂ ተወዲ ክመፅእ ከሎ ናባይ ተክሱ ብላ እዚ ፅዑቕ ስለነበረ እንታ ኣነ ዘለኹዋ ጀልባ ተርማኒ ሕጂ ክተረምካላ ትብፃይ ከምዚ ክብል እታ መሱ ጥይ ክብለላ ክልተጉሪ ከምዚ ምስ ተተኻኸለ ዘቢጥ ገፈና መርከብ ማለት እዩ ትብፃይ ኣብ ከሎ ክልተጉሪ ሕምሻሻ ይዕፅፍ ጀልባ ትነኩል ዝኾነ ግን ንሕና ዝዘርዓልናዮ ወይ ከትረብሽናዮ ነበረን ሕጂ ኣነ ይብሎም ኣብ ናይ ተኩስ ስለፅሓ ተኩስ ይብሎ ትመጥፋዕ ጅናተ ተኩስ ዝግበር ስለየለ ሕጂ ተኩስ ሞንታይ ከዚኣ ንገብር ላላ ተኩስ ተስ ዝብለካ ዘለኹ ብፃይ ፍሳ ከዓኒ ኦሬዲ ብጎኑ ኣት ይብሎ ትመርከብ ብክልተ ጎኑ ኮነ ሃርባሰ ዘበና ተኩስ ይብሎ ሞታሃሪሙ ዝወዲ ስኻ ንዓ ተካላይ መጥፋዕ ጀልዑ ሎ ብሎ ኣለኹ ተካላይ መጥፋዕ ንገዛ ርእሱ ክልተ እግሩ ተሃሪሙ እዩ ንሱ ብዝኾነ ግን ኣብቲዋን እዚ ምስቲ ሙቐ ስለ ዝነበረ ንዑ ይትሰምዑን ትብፃ የልዕሉ የምፃለይ ኣነ ሓደ ዩ ዘሬድዮ ሒዘይ እታ ንበርኳ ቦታ ኮፍ መበሊት ኣብኣ ነቲ ብፃይና እንታይ ንገብሮ ሓኪምና ክተግቲ ሓምሽሻን ነረን ሓፋቢልና እዚ እግሩ ላዓሊ ገና እቲ ደም ከም ዘይፈስኒ ግን ወረዲ ትብለካቲ ግዜ ናይ ምትኳስን ኣብ ናይ ሓደጋዋን ስለነበረና ኣብ ናይ ዜሮ ግዜ ጥራይና ናይ ተክስራ ጥራይ ድሂብና ንዕኡ ግን ብዝከኣል መዘ ፅዒርና ኣሎ ኣብዚ እዋን እዚ ብፃይ ፍስሓ ማለት እዩ በቲ ብፀጋምና ለጊቡ መርከብ ይሃል መስሊ ንሱ ከዓ 75 ሚሜ ስለነበሮ ብፃይ ፍስሓ ይስዋ ማለት እዩ መርከብ ኦሬድ እውን ዳርጋ ዝግበር ጌርና ኣሉ ኢና ማለት ሓሲና ኢና ክንብል ንክእልና ብፍላይ በቲ ወገን ፍስሓ ዝነበረ ብመትፍዕ ስለነበረ ስፉጉር ሃሪሞ ኣድሚዕዎ ዩ ናይ ብሓቂ ስጋብ መኮንናት ዘለዎ 12 ሰባት ዘድሕርና ክንረኸብ ናይ ሓበሬታ ማለት እዩ ኣብዚ እዋን እዚ ንሕና በል እትርክብ ምስ ተቋረፀናነ እዚ ብፃይ ናይ እንገል ድገርን ብሎ ንሱ ክብገስ ከሎ ቁርብ ይራኸበኒ ይመፃካ ኣለኹ ይመፃኩም ኣለኹ ይብለና ዋላ እንተመፃና ዝገብር ሓበሬታ የለን ብዓይኒ ሒዙ እዩ በልውጭ ብሎም እቲ ብፃይና እውን ታሽሙ ስለዝኹን ከሎ ተውግኣት ስለነበሩና በሉ ንውፃእ ሕጂስ ንውፃእ ድሓን ኢለ ይወፅእ ተወልደ ቃላት ነይሩ ምክትል ኣዛዚ ኣብዛ ቦታ ናይ ኣላታ ቢሻ ላ ተሪኢኻ ምንዛሽሙላ ቦታ ናይ እዚ ቡላላ ምሕንበሲት ኣብ ኣብታ ምሕንበሲት ኣብኣ ኮይኖም ምስ ወልዲ ሓሊማ ይራኸቡኒ ብዝኾነ እቲ ሓበሬታ እቲ ቦታ ኣብቲ ዋንቲ ውግኣት ስለነበሩኒ እታ ቦታ ናይ ሓኪም ነራትና ሓንቲ ነብሎምንብላ ኣብኣስ ናይ ዓይኒ ግበሮ ለይቲ እዩ ኣብቲ ዋንቲ ዝኾነ መብራህቲ ይነበሮም ባፅዕ ኣብኣ ናይ ዓይኒ ግበሮ ለይ ኣብኣ ክመፅ ብሎም ኣብኣ ንመፅእ ኣብ ምፃናት ብፃይና ዊ ነብሩዶም ክልቲኦም ሕክምና ከዱ እቲ ብፃይ ሳሙኤል ምሕረት ኣብ ሕክምና ምስ በፅሐ ይስዋዕ